0: ዘይብላ ኣንብብለይ ኮንካ ክትብሎ ዘለካ ግን ምንባብ ኢኻ ከተርእዮ ዘለካ ናይ ብላብረሪ ከድካዮ ሒዝካ ኣብ ገዛኻ ኮፍ ኢልካ ድዩ ገለ ጌርካ ድዩ እቲ ምንባብ ሲ ከም ክብሪ እስኻ ኢኻ ከተርእዮ ዘለካ ክብርታት እስኻ ነፅሞ ከም ወላዲ ቶም ደቅኻ ኸ ኣብቲ ናትካ መንገዲ ክኸዲኦም ግድን ቁርሲ ምሳሕ ድራር ብሓባር ምምጋብ ብሓባር ምምጋብ ከዓ ግዜ ትሕልፍ ኣለኻ ምትእማን ይፍጠር ኣሎ ትምሕዝነት ይመፅእ ኣሎ ማለት እዩ ግድን መዓልታዊ ሓበሬታ ብዛዕባ ደቅና ከም ዝህልወና ንግበር ድኾነ ፀገም ኣብ ዘጋጥም ኣብ ደይቲ እትኾንካ ወይቲ ኢንፎርሜሽን ዝትፈልጦ እትኾንካ ፀገም ክፍታሕ እዩ ሓጎስቲ ኮይኑ ብሓንሳ ክስታይ ክኸውን እዩ ስለዚ ግድን ኣብደይቲ ክንከውን ኣለና ብዛዕባ ደቅና ደቅና ፅቡቕ ነብሰ ምእላይ ክህልዎም ከም ዝህልዎም ንግበር ነብሰ ምእላይ ሕጂ ብዙሕ እዩ ሓደ ኣደቃቅሶኦም ክንደይ ሰዓታት ይድቅሱ ክንደይ ሰዓታት ይዕርፉ ክንደይ ሰዓታት የፅንዑ ነብሶም ውን ከም ግቡእ ክኣልዩ ከም ዘለዎም ፅሬቶም ክሕልዎ ከም ዘለዎም ክንገብሮም ኣለና ቀፃሊ ምትእኻብ ኣብ ስድራ ከም ዝህሉ ንግበር ኩሉ ነገር ዝምድና ድድልድል ግዜ ምስ ተሐልፍ እዩ ምትእማን ምዝፍጠር እዩ ስለዚ ናይ ስድራ ቤታት ምትእኻብ ኣዝዩ ኣገዳሲ እዩ ኣብዚ ዕድመ እዚ ኣብዚ ግርዝውና ክትትና ንብሎ ዘለና ናይ ሓባር ንብረት ምጥቃም እዚ ልክዕ ከምቲ ምትእማን ዝበልናዮ ከምኡ እዩ ናይ ሓባር ንብረት እንድሕር ትጥቀማለካ ምትእማን ሎሚ ገኒኑ ዘሎ ቴሌፎን እዩ ኣብ ቴሌፎናት ብዙሕ ነገራት ይርአ ኣሎ ስለዚ ናይ ሓባር ንብረት እንድሕር ትጥቀማለካ ግን ክርያ እዩ ፍርሒ ደይኮነስ ከምዚ ተኣማሚንካ ተረዳዲእካ ናተይ ናይ ዋንነት ጥራሕ ደይኮነስ ሸር ናይ ምግባር ባህሪ እውን ክዓቢ እዩ ታንኪዩ ይቀኒሄ
1: እምበኣርከስ ክቡራታተትል መደብና ናይ ሎም ዓንቲ ትሕሶ መደብ እዚ ምስሊ ነይሩ ሰናይ ቅነ

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ።
2: ሰላም ፍትዋት ተምሃሮ፣ ከመይ ቀኒኹም? ሎሚ እውን ሳልሳይ ክፋል ኣብ ምዕራፍ 5 መኣዝን ዝብል ኣርእስቲ ሒዘልኩም መፅእ ኣለኹ። ናይ ሎሚ ትምህርትና ብዛዕባ ብሶላ እዩ ክኸውን። ከመይ ጌርካ ብብሶላ ተሓቢርካ ወይ ድማ ብሶላ ተጠቂምካ መኣዝናት ዓለም ትፈልጥ እዩ ክኸውን ናይ ሎሚ ትምህርትና። ኣብዝሓለፈ እንታይ ኢና ርኢና ነርና? መኣዝናት ዓለም ዝበሃሉ ርኢናዮም ነርና። ሓበርቲ መኣዝን ዝበሃሉ ከዓ ርኢናዮም ርና። ሶም ከዓ መነመን ኢልና ርና? ፀሓይን ብሶላን ኢልናዮም ርና። ብዛዕባ ብሶላ ሎሚ ኢና ንመሃር። ዝሓለፈ ግን እንታይ ተማሂርና? ብፀሓይ ጌርና ከመይ ጌርና መኣዝ ንፈልጥ ተማሂርና ነርና። እሱ ከዓ እንታይ ኢለኩም ነረ? ንግሆ ተንሲእካ ናብቲ ፀሓይ ትበርቀሉ መኣዝን ወይ ድማ ኣንፈት ጠሚትካ ንድሕር ክልቲኡ ኣእዳውካ ዘርጊሕካ እቲ ፀሓይ ትበርቀሉ ዘላ ኣንፈት

ምብራቅ ይበሃል እቲ ብድሕሪኻ ዘሎ ወይ ድማ ፀሓይ ተዓርበሉ መኣዝን ከዓኒ ምዕራብ ተባሂሉ ይፍለጥ። ብፀጋምካ ዘሎ ሰሜን ክኾን ከሎ ብየማንካ ዘሎ ድማ ደቡብ ይኸውን ኣሎ ማለት እዩ። ሕጂ ናብቲ ሙሉእ ትሕዝቶ ናይዚ ትምህርትና ቅድሚ ምኻድና ግን እዮ ገዛ ነርና ብልክ ቅዱም ናቱ መእረምታ ገይርና ሽዑ ናብ ሙሉእ ትሕዝቶ ናብ ትምህርትና ናይ ሎ ማዓልቲ ናይ ትምህርትና ክንከኣ

ገልፀልኩም ዘለኹ ማለት እዩ። ከምኡ ከምትገብሩ ውን ንፈልጥ እ ንፋዓትም ዲኹም ናብ ሕቶ ቁፅሪ 2 ንኸይድ። ዓበይቲ መኣዝናት ዓለም ዝበሃሉ መነመን እዮም? ዓበይቲ መኣዝናት ዓለም ዝበሃሉ መነመን እዮም? መጀመርያ ድሓን ሓንቲ ሕቶ ውስኽ ከብለላይ ዋ ከለኹ ክንደይ እዮም ንበል። ክንደይ እዮም እንተልና ዓበይቲ መኣዝናት ዓለምና ኣርባዕተ እዮም። ንሳቶም ድማ ሰሜን፣ ደቡብ፣ ምብራቕን ምዕራብን ተባሂሎም ከዓ ፍለጡ ማለት እዮም። ሕቶ ቁፅሪ 3 ኣብ መንጎ ደቡብን ምዕራብን ዝርከብ መኣዝን መን ይበሃል? ሕቶ ቁፅሪ 3 ኣብ መንጎ ደቡብን ምዕራብን ዝርከብ መኣዝን መን ይበሃል ኢልና ነርና። እሱ ከዓ መን ክኾናሉ ማለት እዩ? ደቡባዊ ምዕራብ ይኸውናሉ ማለት እዩ። ስለዚ እዚአ እንተን መኣረምታና ነርና ብግቡእ መሊስኩም መን ተራዳዲኩም ለን ክትኮኑ እውን ርግፀኛየ በዓል ሙሉእ ተስፋየ ናብ ሙሉእ ትሕሶናይ ዝመደብና ክነብልና ብሶላ እንታይ እያ ክንምሃር ኢና፣ ኣጠቃቅማ ብሶላ እውን ክንምሃር ኢና። ሽዑ መላመዲ ጌርና መወዳእቱ መደምደምታ ጌርና ክንፈላለዩና ማለት እዩ። ዕላማ ናይዚ ትምህርትና እንታይ እዩ እንተልና፣ ዕላማ ናይዚ ትምህርትና ብሶላ ተጠቂምኩም መኣዝን ክትሕብሩ ኢኹም ለና ኣሎ። ልክዕ ብሶላ ሒዝኩም ኣብ ድሌትኩም ቦታ ኮንኩም ናብ ድሌትኩም መኣዝን ክተመልክቱን ክትሕብሩን ክትክእሉ ኢኹም ማለት እዩ። ኣጠቃቅማ ብሶላ ብግቡእ ክትርድ ኢኹም ማለት እዩ። ቅድሚ ግን ብሶላ እንታይ እያ? እስኪ ብሶላስ እንታይ እያ? ንመብዛሕትኩም ተምሃሮ ሓዳሽ ትከውን ትኽእል እንዲያ፣ ግን ምናልባት ብኣካል ኣይረአኹማን ክኮን ትኽእሉ፣ ግን ኣብ ተንብብዎ መፅሓፍቲ ክኸውን ይኽእል ወላ ትርእዎም ፊልምታት ክኸውን ይኽእል እዩ። ኣብ ገለ ስእሊ እውን ፀንሓናያ ልክዕ ሰዓት እያ ትመስል ከም ምስሊ፣ ግን መሕበሪት መኣዝን እያ። እዚኦም ከዓኒ ብብዝሒ ኣብ መርከበኛታት ወይ ድማ ፓይሎት መራሕቲ ነፈርቲ ማለት እዩ ብብዝሒ ኣንፈት ንምሕባር ዝጥቀሙላ መሳርሒት እያ ማለት እዩ። እስኪ ብግቡእ ኸ እንታይ እዩ ትርጉማ ንርኢ። ብሶላ እንተልና ናይ ሓደ ቦታ መኣዝን ወይ ድማ ኣንፈት ካብ ዘለኸዮ ቦታ እትሕብር መሳርሒት እያ። ብሶላ ማለት ኢናና ናይ ሓደ ቦታ መኣዝን ወይ ድማ ኣንፈት ካብ ዘለኻዮ ቦታ እትሕብር መሳርሒት እያ እንዳለና። ኣነ ኣብዛ ቆይመያ ዘለኹ ጠጠው ኢለሲ ብሶላ ንድሕር ከፊተስ እንታይ እትሕብረኒ ብሶላ እወ ናቲ ደልየ ዘለኹ ነገርስ ብየናይ መኣዝን ወይ ድማ ብየናይ ኣንፈት ኣሎ ብግቡእ እትሕብረኒ መሳርሒት እያ ማለት እዩ። ብሶላ እቶም ቀንዲ ኣርባዕተ መኣዝናት ዓለም ኣለዋ እንዳለና እቶም ሰሜን፣ ደቡብ፣ ምዕራብ፣ ምብራቅ ዝበልናዮም እቶም ኣርባዕተ እዮም ቀንዲ መኣዝናት ዓለም ወይ ድማ ዓበይቲ መኣዝናት ዓለም ዝበሃሉ ንሶም ኣለዋ እንዳለና። ኩሉ ግዜ ከዓኒ እወ ንሸነኽ ሰሜን እትጥምት ቀስቲ ኣላታ ኩናት ርእሲ ኩናት ዘላታ ማለት እዩ። ቀስቲ ኣላታ እዛ ኩናት ኩሉ ግዜ ናብ ምንታይ ኣጥምት ይብለኩም ኣለኹ? ናብ ሰሜን ኣጥምት። ጫፍ ናይታ ኩናት ከዓ ኩሉ ግዜ ፍልይ ዝበለ ሕብሪ ኣለዎ፣ ምክንያቱ ሓባሪት ስለ ዝኾነት ንሳ ፍልይ ዝበለ ሕብሪ ኣለዎ። ዝበዝሕ ግዜ ቀይሕ ወይ ሰማያዊ ይፀንሓና፣ ግን ካብቲ ካልእ ነብሳ ፍልይ ዝበለ ሕብሪ ኣለዎ ማለት እዩ። ኣጠቃቅማ ብሶላ ከመይ እዩ? ሕጂ እዛ ዝብለኩም ዘለኹም ድሕር ኮይና ብሶላ ዛብ ስእሊ ክትርእዋ ፅናሕኹም ድሕር ኮይና ብሶላ ሲ ኣጠቃቅማ ከመይ ክኸውን ይብላ ኣላ ሓራይ ብሶላ ኣብ ኢድኩም ሒዝኩም ንወገን እታ ኩናት ናይ ብሶላ እተመልክት እንተጠሚትኩም ለና ኣሎ። ኣብነት ኣነ ሕጂ ኣብ ሞባይለይ ብሶላ ኣላትኒ ሞባይለይ ብሶላ ኣላትኒናይ እዚኣ እታ ኣብ ሞባይለይ ዝጥቀመላ ኣነ ብሶላ እያ። እዚኣ ብሶላ እዚኣ እንታይ እያ ትሕብረኒ ዘላ ድሕሪኹም ኩሉ ግዜ እታ ቀስቲ ወይ ድማ ፍልይ ትሕብርላ እታ ርእሲ ኩናት ንብላ ዘለና እዛ ቀይሓ ሳ ከዓ ንሰሜን ትሕብረኒላ ማለት እዩ። ሰሜን ብየን ከም ዘሎ ትሕብረኒላ። ስለዚ ኣነ ካብዛ ቆይመያ ዘለኹ ሰሜን ንናብዚ ወገነይ ሸነኸይ ንኢድ የማነይ ወገን ከም ዘሎ ትሕብረኒላ እዚኣ ማለት እዩ። ደቡብ ከዓኒ በዚ ኣንፈት እዚ ከም ዘሎ ትሕብረኒላ። ከምቲ ኣቐዲሞ ክብለኩም ፅራሕኩም ብሶላ እንታይ እያ ትሕብረና? ኣንፈት ናይ ሓደ ቦታ ካብቲ ንስኻ ዘለካዮ እያ ትሕብረና። ኣብዚኣ ኮይኑ ኣነ ሕጂ ሰሜን በዝሎ ማለት እዩ፣ ደቡብ በዝሎ፣ ምዕራብ በዝሎ፣ ምብራቅ ከዓኒ ብድሕረያ ኣሎ ንብል ኣለና ማለት እዩ። እዚኣ ኣነ ኣብ ሞባይለይ ዝጥቀመላ ብሶላ እያ ማለት እዩ። ኣብ ናይ ወለድኹም ሞባይላት እውን ክህልወኩም ስለ ዝኽእል ኣብ ወሪኦኹም እውን ክትኮስላ ትኽእል ኢኹም። ስለዚ ሕጂ ከመይ ጌርና ንጥቀመላ ነዚኣ ብሶላ ንርአ። ሕጂ ኣብታ ዘለኻ ኹንካ እንተ ጠሚትኩም ለክም ኣሎ ብድሕሪኹም ደቡብ ይርከብለና ኣሎ። ሕጂ ግን ንመየን እዩ ዘመልክት ዘሎ? ብሶላ ሒዝኩም ንወገን እታ ኩናት ናይታ ብሶላ እተመልክተሉ እንተ ደኣ ጠሚትኩም ለና ኣሎ። እታ ኩናት ወይ ድማ እታ ቅስቲ ናይታ ብሶላ ናብያ ተመልክት ኢልና ኩሉ ግዜ ናብ ሰሜን ተመልክት ኢልና። ስለዚ ልክዕ እዛ ናተይ ብሶላ እውን እታ ቅስቲ ብቀይሕ ሕብሪ እያ ዘላ ኣብዚ
ናብያ ተመልክት ደላ ናብ ሰሜንያ ተመልክት ደላ ስለዚ ናብቲ ንሳ ተመልክቶ ኣንፈት ተጠሚ

ይተብደና ኣሎ ማለት ናብዚ እየ ክጥምት ማለት እዩ። ናብዚ ንድሕር ጥሚተ እዚ ሰሜን ይኸውን ኣሎ ማለት እዩ። ብድሕረይ ዘለኹ እንታይ ይኸውን ኣሎ ማለት እዩ? ደቡብ ይኸውን ኣሎ ማለት እዩ። በዚ ፀጋማይ ኢደይ ዘሎ ወገን ከዓ እንታይ ይኾን ኣሎ ማለት እዩ? ምዕራብ ይኸውን ኣሎ። በዚ የማናይ ወገን ከዓ እንታይ ይኾን ኣሎ? ምብራቅ ይኸውን ኣሎ ማለት እዩ። ልክ ዓብዚ እውን ከምኡ እዩ ዝብለና ዘሎ። ስለዚ በታ ቀስቲ ተመልኪትና ናብታ ቀስቲ ትሕብረሉ መኣዝን ተጠሚትና ናብይ ጠሚትና ኣለና ማለት እዩ። ናብ ሰሜን ጠሚትና ኣለና። ናብ ሰሜን ድሕር ጠሚትካ ኣለካ ብየማንካ ምብራቅ ኣሎ፣ ብፀጋምካ ከዓ ምዕራብ ኣሎ፣ ብድሕሪኻ ከዓ ደቡብ ኣሎ ማለት እዩ። ስለዚ ብከምዚ ኣገባቢ ኢና ብሶላና ንጥቀመሉ ማለት እዩ። ሓራይ እዚኣ ሓፅር ዝበለት መግለፂ እንታ ኣጠቃቅማ ብሶላ ተማሃራይ ሽደን እዛ መላመደ ክንሪአ ማለት እዩ። ኩላትና ብሓንሳብ ክንረሃዳ ማለት እዩ። ተማሃራይ ሽደን ኣብ ማእከል እዛ ደሴት ትራፊክ ይብለና ኣሎ፣ ደው ኢሉ ኣሎ፣ ብሶላ ኣውፅኡ ኣንፈት ምስ ተዓዘበ ድማ እቲ ቤት ንባብ ካብ ዘለዎ ኣንፈት ሰሜን ከም ዘሎ ሓበሮ ይብለና ኣሎ። ሕጂ እዚኣ እታ ደሴት ትራፊክ ትብለና ዘሎ ማለት እዩ። ሽደን ተማሃራይ ሽደን ማለት እዩ። ኣብዚኣ ጠጠው ምስ በለ ብዛ ማእከል ጠጠው ምስ በለ ብሰሉኡ መሰውፅአ ሰሜን ቤን ከም ዘሎ ሓቢራቶ፣ ሰሜን ብቤት ንባብ ዘለዎ ኣንፈት ወገን ሰሜን ኣብዚ ከም ዘሎ ተሓቢሩ ማለት እዩ። ስለዚ ሰሜን ኣብዚ ከም ዘሎ ሓቢርዎ ኣሎ ማለት ንሱ ከዓ ልክዕ ኣንፈቱ ንሰሜን እንዳጠመተ እዩ ነታ ብሰሉኡ ፅዋ ማለት እዩ። ንቀፅል ሕጂ ሰሜን ንቤት ንባብ ኣሎ ንብላ ኣለና። ሕጂ ዝተማሃራይ ከምዛ ክብለኩም ፀናሕኹ ሽደን ንድሕር ኣብዚኣ ተጠጠው ኢሉ ንድሕር ኣሎ ኮይኑ ሽደን ኮምፓሱ መሰውፃ ብሰሉኡ መሰውፃ ካብ ኮምፓስ ብሶላ ከዓ ሰሜን ቤን ከም ዘሎ ሓቢራቶ፣ በዚ ናይ ቤት ንባብ ወገን ከም ዘሎ ሓቢራቶ። ስለዚ ቤት ንባብ ናይቲ ከተማ ንሰሜን ወገን ከም ዘሎ ይሕብር ኣሎ ማለት እዩ። ፅቡቅ። ስለዚ ሰሜን ንድሕር በዚ ኣሎ ኮይኑ እቶም ካልኦት ቦታታት ከመይ ጌርና ከም ንርክቦም ከዓ ንመልከት። ፅቡቅ። ተማሃራይ ሽደን ኣብ ማእከል ናይ ዝዓዲ ዘላ ደሴት ትራፊክ ኮይኑ ኮምፓስ ብሰልኡ መሰውፃ ናብቲ ሰሜን ኣንፈት ምስ ጠመተ ከዓ ብቅድሚኡ እንታይ ፀኒሕዎ? ቤት ንባብ ፀኒሕዎ። ስለዚ እቲ ቤት ንባብ ንሰሜን ኣንፈት እዩ ዝርከብ ዘሎ ማለት እዩ። ስለዚ ዝጠጠው ኢሉ ሎ ዝሽደን መስጊድ ናይቲ ዓዲሲ በየናይ መኣዝን ይርከብ እንተልና በየና ክንብል መስጊድ በየን እዩ ዘሎ ኩሉ ግዜ ሰሜን ድሕር ብቅድሚ ኢሎ መስጊድ በየን ኣሎ ማለት እዩ። መስጊድ ልክዕ እዚ ንድሕር መስጊድ ኮይኑ ኩሉ ግዜ ንሰሜን ድሕር ኣሎ፣ በዚ የማናይ ወገኑ ከዓ መን ኣሎ ማለት እዩ? መስጊድ መኣዝን ዘለዎ መስጊድ ብወገን ምብራቅ ኣሎ ማለት እዩ። ሕራይ እቲ ቤት ትምህርቲ ኸ በየናይ መኣዝን ኣሎ እንተልና እዚ ሰሜን ኣሎ፣ እዚ ምብራቅ ኣሎ። ቤት ትምህርቲ ከዓ ብድሕሪ ኢሎ እንታይ ማለት እዩ? ብድሕሪ ኢኻኒ ብደቡብ ኣሎ ማለት እዩ። ደቡብ ኣሎ ንብላለና ማለት እዩ። ካልእ ቤተ ክርስትያን ናይቲ ዓዲ ኸ ኣብያ ኣሎ እንተልና ተማሃራይ ሽደን ብቐሊሉ ክሕብረና እዩ። ቤተክርስትያን ናይቲ ዓዲ ኸ ኣበይና ኣሎ? ሰሜን ድሕር ኣሎ ኮይኑ በዚ በዚ ምብራቅ ድሕር ኣሎ፣ በዚ ከዓ ደቡብ ድሕር ኣሎ። ቤተክርስትያን ከዓ በዚ ወገን ኣሎ። እስ ከዓ እንታይ ቤናይ መኣዝን ተባሂሉ ፍለጥ? ብምዕራብ ሓራይ። እዚኦም እቶም ኣርባዕትኦም ዓበይቲ መኣዝናት ዓለም ርኢና መልና ብቡስላ መንገዲ ጌርና ማለት እዩ። እቶም ንኣሹ መኣዝናት ዓለም ዝበሃሉ ከዓ ከመይ ጌርና ኢና ክንጥቀመሉ? እስኪ ከም ብሓድሽ ከንረአያ እዛ መላመዲትና ቤት ትምህርቲ ይቕሬታ ቤት ንባብ ብሰሜን ኣሎ ኢልናያ፣ ቤት ትምህርቲ ንደቡብ ሸነኽ ኣሎ ኢልናያ፣ መስጊድ ብምብራቅ ኣሎ ኢልናያ፣ ቤተክርስትያን ከዓ ብምዕራብ ሸነኽ ኣሎ ኢልና ኣለና ማለት እዩ። ስለዚ መደበር ፖሊስ ናይቲ ዓዲ ኸ ኣበይ ይርከብ እንተኢልና መደበር ፖሊስ ከምዚ ትርእይዎ ዘለኹም ኣብ መንጎ ሰሜንን ኣብ መንጎ ምዕራብ ንርከብ ኣሎ ማለት እዩ። ስለዚ ኣብ መንጎ ሰሜንን ምዕራብ እንድሕር ኣሎ ኮይኑ ኣበይ ይርከብ ኣሎ ማለት እዩ? ሰሜናዊ ምዕራብ ይርከብ ኣሎ እንዳ ፖሊስ ማለት እዩ። መደበር ፖሊስ ብሰሜናዊ ምዕራብ ናይቲ ዓዲ ይርከብ ኣሎ ማለት እዩ። ብምቕፃል ቤት መግቢ ናይቲ ዓዲ በየናይ ወገን ኣሎ እንተልና እዚኣ ቤት መግቢን ዳሕር ኢልናዮ ኩሉ ግዜ እታ ቤት መግቢ ክበየን ሸነኽ እያ ዘላ ኣብ መንጎ ደቡብን ምዕራብን እያ ዘላ ማለት እዩ። ኣብ መንጎ ደቡብን ምዕራብን ኣላ እንተልና ከዓ ናይ መኣዝን መፀና ማለት እዩ። ደቡባዊ ምዕራብ ይመፀልና ኣሎ ማለት እዩ። ሓራይ ፍትዋ ተምሃሮ ሕጂ ተንትሪፈን ዘለዋ

0: ንዓኹም ከም መላመዲ ኣብ ገዛኹም ምስ ወለድኹም ምስ መምሃራንኩም ምስ ብፆትኩም ኮንኩም ይሄን ይሄ እናተባሃልኩም ክትረዳድኡለን እዚአን ንዓኹም ገድፈልኩም እየ ኣነ ግን እዚአን ንዓኹም ገዲፈ መደምደምታን መደምደምታ ናይዚ መደምና ክገብረልኩም እየ ሓራይ ማዕርፍታ ተምሃሮ ብሶላ ማእዝናት ዓለም እትሕብር መሳርሒት እያ ኢልና ነርና ብሶላ ማእዝናት ዓለም እትሕብር መሳርሒት እያ ኢልና ነርና ብሶላ ከዓኒ እቶም ቀንዲ ኣርባዕተ ማእዝናት ዓለም ኣለዋ እቶም ሰሜን ድቡብ ምዕራብ ምብራቕ ንብሎም ማለት እዩ ኩሉ ግዜ ከዓ ናብ ሰሜን እትጥምት ቀስቲ ወይ ድማ ኩናት ኣላታ እንዳለና እታ ኩናት ከዓኒ ብፍልይ ዝበለ ሕብሪ ዝወቀበት እያ ሉ ግዜ ምክንያቱ መፍለይቲ ትኮ ማለት እዩ ኩሉ ግዜ ንሰሜና ጥምት እንዳለና ምሽ ፍልይ ዝበለ ሕብሪ ከዓ ዝወቀበት እያ ማለት እዩ ብሓፈሻ ከዓ ንሕና ደቂ ሰባት ኣብ መዓልታዊ መነባብሮና እንገብሮም ምጥፈታት ብግቡእ ማእዝን እንድሕር ተረዲእና ጥራይ እዩ ክሰልጠናን ከነሰላስልን ከዓ ንኽእል ማለት እዩ ኣብነታት እንድሕሪኢና ሲ ባሕረኛታት ወላ ፓይሎት መራሕቲ ነፈርቲ ማለት እየ ኩሉ ግዜ ብሶላ ተጠቂሞም እዮም ካብን ናብን ድቃሳቀሱ ማለት እዩ ካልኦት እውን ኣለው ናብ ዝተፈላለዩ ዓዲ ንዑደት ኢልካ ንድሕር ኬትካ እውን ብሶላ ከም ወከሲ ትጥቀመሉ ኢኻ ወላ ናይ ቀደም ሰባት እውን ብከመይ መንገዲ ኢሎም እዮም ካብ ሓደ ቦታ ናብ ሓደ ቦታ ዝንቀሳቀሱ ነሮም እንድሕር ኢልና በዞም ሓበርቲ መእዝን ተሓጊዞም እዮም ማለት እዩ ቅድም ወላ ብሶላ ኣይት እምበር ብፀሓይ ገይሮም ናብ ዝተፈላለዩ ቦታታት ይበፅሑ ነይሮም ወላ ከዋክብቲ እውን ከም ወከሲ ይጥቀምሎም ነይሮም እዮም እቶም ቀንዲ ሓበርቲ መእዝን ንብሎም ዘለና ግን ፀሓይን ብሶላን እዮም ስለዚ ኣብ መዓልታዊ ሂወትና ብግቡእ ከነሰላስል እንድሕር ኮይና መእዝናት ክንፈልጥ ከገድሰና እዩ ማለት እዩ ሕጂ እውን ኣነ ክፍለየኩም እየ ምስ ዳግማይ እታ ኣብዝ ሓለፈ ክላስ ዘስማዕኹኩም ግጥሚ ሕጂ እውን ዳግማይ ክደግመልኩም እየ ናይ ቢላልን ናይ ሰሜራን ማለት እዩ ንዓ ሰሚዕኩም ኣነ ግን ክሳብ ዝረኽበኩም ኣብ ዝመፅእ ክላስ ሰናይ ናይ መፅናዕትን ናይ ምዝንጋዕን ግዜ ይክብረልኩም ንዓ ምስ ረኣኹም ከዓ ናብ ዝቐፅል መደብ ተሰጉሩ ኢኹም ንሕጂ ግን ቻፍትዋ ተምሃሮ
1: መእዝን መእዝን መእዝን ዓባሪ ናይ ኣንፈት ዘርእየና መንገድና ብየን ከም ዝኸይድ
2: ብሶላን ፀሓይን ሓበርቲ መእዝን ምዃነ መማባዕለን እቶም ክልተን ቀንደን
1: ምብራቕ ምዕራብ ደቡብ ሰሜን ኣርባዕተ ዓበይቲ መእዝናት እየን
2: ኣርባዕተ እውን ኣለዋ ንኣሽቱ መእዝን ልክዕ ዘርኣና ኣብ መንጎ ኣብትን ኣብትን
1: ኣይ ሰሜን ኣይ ምብራቕ ሰሜናዊ ምብራቕ
2: ኣይ ሰሜን ኣይ ምዕራብ ሰሜናዊ ምዕራብ
1: ኣይ ደቡብ ኣይ ምብራቕ ደቡባዊ ምብራቕ
2: ኣይ ደቡብ ኣይ ምዕራብ ደቡባዊ ምዕራብ

0: ሰዓት 5 ኮይኑ ዜናዊ መሰናዶእና ንፍልም ኣለና። ዝኽብርኩም ተዓዘብትና ከመይ ትውዕሉ? ንሎም ረቡዕ 14 ጥቅምቲ ዝተዳለወ ዜናታት ውሽጥን ወፃእን ሒዝናልኩም ቀሊልና ኣለና። ንምክታልኩም ብክብሪ እንዕድም ረቢል በረኸት ምስ ኣቅራቢት ቋንቋ ምልክት ሰናይት በረኸት ብምኳን ኢና ብቐንዲ ርእሲ ዜና ንፍልም። ኣብ ዞባዓን ሰባ ቅነ መንእስያት ኣብ ምልላይን ዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ኣብ ኣቑርደት ብደረጃ ዞባ ዝተወደበን ኣብ ስርዓተ ምዘና ዘተኮረን ስልጠና ንመምህራን ተዋሂቡ። ኣብ ንኡስ ዞባ ደቂ ማሓረ ኣብነታውያን መምህራንን ርእሰ መምህራንን ተሸሊሞም። ኣሜሪካ ኣብ ደሴት ግሪንላንድ ዕደና ጸጋታት ከም ትጅምር ፕረዚደንት ትራምፕ ሓቢሩ። ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወተሃደራውን ርክባት ክተቋርጾ ቻይና ጸዊዓ። ቻይናን ሰሜን ኮርያን ዘራኽበን ዘመናዊ ድልድል ከም ዝኸፍታ ብወግዒ ኣፍሊጠን። ዝርዝር ዜና ኣብ ዞባዓን ሰባ ካብ ደረጃ ዞባ ናብ ንኡስ ዞባ ካብኡ ድማ ናብ ምምሕዳራት ከባቢ እናወረደ ዝመፀ ቅነ መንእስያት ኣብ ምልላይን ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ወኪል ኤሪና ኣልማዝ ወልደ ገብርኤል ተወሳኺ ጸብጸብ ኣለዋ ይስዕብ።
1: ኣብ ዞባዓን ሰባ ቅነ መንእስያት ኣብ ምልላይ ምውራስን ምዕቃብን

0: ኣሊ ልዑል ኣበርክቶ ስለ ዘለዎ ብዝለዓለ ክስራሓሉ ምዃኑ ተገሊጹ። ኣብ ጨንፈር ሃዋማት እዞ ብዓሰባ ሓላፊ ውዳቤታት ኣቶ ጣህር ሳልሕ ኣብ ኩለን መምሕዳራት ከባቢ ብንዝካየድ ቀነ መንእሰያት ኣመልኪቱ ኣብ ዝሃቦ ሓበሬታ እቲ መደብ ዓቕምታት መንእሰያት ኣብ ምፍታሽን ምምዕባልን ፍሉይ ክእለት ዘለዎም ተምሃሮን መንእሰያትን ምልላይን ምትብባዕን ከምኡውን መንእሰያት ባህሎም ታሪኾም መንነቶም ዝፈልጥሉ ባይታ ምጥጣሕን ዝርከቦ ጉሉሕ ረብሓታት ከም ዘለዎ ኣብርሂቡ። እቲ ቕነ ብውልቅን ጉጅለን ብርክት ዝበሉ ውድድራት ከም ዝካየደሉ ብምጥቃስ ኣብ ናይ ውልቂ ውድድራት ሓፈሻዊ ፍልጠት ምህዞን ሰንዓን መደረን ትንተናን ኣብ ናይ ጉጅለ ድማ ውድድራት ቀያሕቲ ዕንበባ ባህላውን ያታውን ውድድራት ከምኡ ውን ትልሂትን ካልእን የጠቓለል። ንፍሉይነት ናይ ሎም ዓመት ቅነ መንእሰያት ብዝምልከት ኣቶ ጣህር መንእሰያት ውዳበታቶም ብምሕያል ባህሎምን ክብርታቶምን ፈሊጦም ኣብ ምዕቃቡ ኣበርክቶ ንክህልዎም ኣብ ምምሕዳራት ከባቢ ወሪድካ ምስራሕ ኣገዳሲ ስለ ዝነበረ ኣብ ልዕሊ 50 ምምሕዳራት ከባቢ ዕውት ስራሕ ከም እተሰላሰለ ኣረድዩ። ኣብ መወዳእታ ኣቶ ጣህር ቅነ መንእሰያት ክብርታትን ያታን ኣብ ምስግጋር ዘለዎ እጃም ቀሊል ስለ ዘይኮነ ቀጻልነቱ ክውሓስን ተሳታፍነት መንእሰያት ክዓዝዝን ተላብዩ።
1: ብጨንፈር ሚኒስትር ትምህርቲ ዘባጋሽ ፓርካ ዝተወደበ ኣብ ስርዓት ምዘና ዘተኮረ ስልጠና ብ1111 ጥቅምቲ ኣብ ኣቑርደት ንመምህራን ተዋሂቦም። ኣብቲ ካብ 16 ንኡሳን ዘባታት ንዝተዋፅኡ 130 መምህራን ሓለፍቲ ስነ መምህርና ሱፐርቫይዘራትን ርእሰ መምህራንን ዝተዋህበ ስልጠና ምዘና ኣብ ውጥን ምህሮ ኣተረጓጉማ ትሕዝቶ ምዘና፣ ምዘና ንጭቡጥ ውፅኢት ምዘናን መሰረታዊ ምዕባለ ትሕዝቶን ከምኡውን ግደ ምዘና ኣብ ገስጋስ ትምህርቲ ዝብሉ ዛዕባታት ቀሪቦም። ዕላማ ናይዚ ስልጠና ኩለንትናዊ ብቕዓት መምህራን ኣለሊኻ ልክዓዊ ምዘና ከም ዝሰርጥ ንምግባር ከምኡውን ሰልጠንቲ ኣገባባት ምዘና ተረዲኦም ኣብ ተግባር ዘውዕሉ ባይታ ንምፍጣር ምዃኑ ኣብ ሚኒስትር ትምህርቲ ሓላፊ ጨንፈር ምዘና ሃገራዊ ምርመራ ኣቶ ግርማ ኣለም ተኪኤን ሓላፊ ኣሃዱ ምዘና መምህር ትኩእ ተኽለ ሃይማኖትን ገሊፆም። መወዳእታ ሓላፊ ጨንፈር ሚኒስትር ትምህርቲ ዘባጋሽ ፓርካ መምህር ያሲን መሓመድ ኣብ ዘመሓላልፎ መልእኽቲ እቲ ምስ ምጅማር ኣካዳሚያዊ ትምህርቲ ዝተዋሃበ ስልጠና ኣብ ምምሕያሽ ብቕዓት መምህራንን መስርሕ ምምሃርን ምስትምሃርን ዘለዎ ረብሓ ኣብ ግምት ኣትዩ ናብ ኩሎን መምህራንን ኣብያተ ትምህርትን ንምብፅሑ ከም ዝስራሕ ብምጥቃስ ሱፐርቫይዘራት ዕቱብ ምክትታል ክገብሩን ተግባራውነቱ ተረጋጊፁ ውፅኢቱ ክግምግምን ኣተሓሳሲቦም። ቤት ፅሕፈት ትምህርቲ ንኡዞባ ደቂ ምሓደ ብምኽንያት ምጅማር ዓመተ ትምህርቲ 2026-2027 ብ9 ጥቅምቲ ኣብ ዝወደቡ ኣኼባ ንኣብነታውያን መምህራንን ርእሰ መምህራንን ኣተባቢዑ። ኣብቲ ላዕለዎት ሓለፍቲ መንግስቲ ወለድን ተምሃሮን ዝተረኽቡሉ ኣኼባ ሓላፊት ናይቲ ቤት ፅሕፈት መምህር ርግበ ክፍለ ኣብ መስርሕ ምምሃርን ምስትምሃርን እቲ ቀላስተራ ዘለዎ መምህር ከም ዝኾነ ብምጥቃስ ንኣብነታውያን መምህራን ምሽላም ኣብቲ መስርሕ ድርኺት ከም ዝፈጥር ኣረዲኣ። ኣመሓዳሪ ንኡዘባ ደቂ ምሓደ ኣቶ የማነ ኣበራ ብወገኑ እቲ ዝተወስደ ተበግሶ እወታዊ ፅልዋ ከም ዝፈጥር ብምግባር ብምሕባር መምህራን ኣብነታውያን ኣገልግሎቶም ብዝለዓለ ክቕፅሉ ኣዘኻኺሩ። ኣብቲ ኣጋጣሚ ንኣገዳስነት ሞያ መምህርና ዘንፀባርቕን ዘመጉስን ባህላውን ስነጥበባውን መሰናድኦታት ቀሪቡ። ስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብር ንዕድም። ዜና ወፃኢ ኣሜሪካ ኣብ ቀረባ መጻኢ ኣብ ደሴት ግሪንላንድ ዕደና ባህርያዊ ጋዝ ነዳድን ማዕድናትን ከም እትጅምር ፕረዚደንት ዶናልድ ትራምፕ ሓቢሩ። እቲ መደብ ኣካል ናይቲ ኣሜሪካ ብፀጥታዊ ጉዳይታ ደሴት ኣመልኪቱ ምስ መንግስቲ ደኒማርክ ዝኸተመቶ ውዕል ምዃኑ ተገሊፆም። ብመሰረቲ ኣብ ዝሓለፈ ወርሒ መስከረም ዝተበፅሐ ውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቂ ቁጠባዊ ደገፍ ክትገብረላ እያ። ፕረዚደንት ትራምፕ እዚ ክጅምር ምዃኑ ዝገልፆ ዕደና ፀጋታት ንረብሓ ኣሜሪካን እታ ደሴትን ዓብዪ ቁጠባዊ ኣገዳስነት ከም ዘለዎ ብምሕባር ሃገሩ ኣብቲ መዳይ ገዚብ ወፍሪ ከም ትገብር ኣረዲኡ። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ኣሜሪካ ብደሴት ግሪንላንድ ክልተ ተወሰኽቲ ማዓስከራት ክትድኩንን ስርዓተ መከላኸሊ ሚሳይል ከተዋደድን ከም ዘጠቓልል ይግለጽ። እዚ ንልኡላውነትን ግዝኣታዊ ሓድነትን ደሴት ግሪንላንድ ብኣሉታ ከም ዘይፀሉ ዝተጠቕሰ ውዕል ፀጥታውን ቁጠባውን ረብሓታት ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግፅ ምዃኑ ተንተንቲ ክሕብሩ ፀኒሖም ኣለዉ። ካብ ዜናታት ኣሜሪካ ከይወፃና ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወተሃደራዊ ርክባት ከተቋርፆ ህዝባዊት ሪፓብሊክ ቻይና ፀዊዓ። ቻይና ነዚ ፀውዒት ዘቕረበት ኣሜሪካን እታ ደሴትን ኣብ ጉዳይ ሰደድ ባህርያዊ ጋዝ

ዲስ ስምዕ ከም ተፈራርማ ድሕሪ ምቅልሑ እዩ እቲ ስምዕ ደሴት ታይዋን 30 ሚታዊት ካብቲ ብመልክዕ ፈሳሲ ኣብ ኣላስካ ዝዳሎ ባህርያዊ ጋዝ ንምዕዳግ ዘኽእል ምዃኑ ፕረዚደንት ዶናልድ ትራምፕ ሓቢሩ እዚ ከምዚ ኢሉ እንከሎ እቲ ስምዕ ንደሴት ታይዋን ብቐጥታ ምስ ዕዳጋታት ኣሜሪካ ዘረኸብ ምዃኑ ንፀንሐ ንግዳዊ ዝምድና ክብ ከም ዘብሎ እዩ ዝሕበር በዚ ዝተቆጥዐ ቻይና ነታ ደሴት ንምፅምባር ተካይዶ ምንቅስቃሳት ከም እትዛይዶ ኣጠንቂቓላ ቻይና ብጉዳይ ደሴት ታይዋን ዝግበር ግደማ

ድል ከም ዝኸብታ ብወግዕ ፍሊጠን። እዚ ተግባርኡ ተደናጊኡ ዝፀንሐ ድልድል ኣብ ርእስቲ ቁጠባ ክልተን ሃገራት ንምምዕባል ዝህልዎ ተራ ንርክባት ህዝብታትን ሃገራት ከም ዘስፍሖ ተገሊጹ። ብመሬትን ባሕርን ዝዳወባ ቻይናን ሰሜን ኮርያን ስሩዕ ናይ ኣየርን ባቡሩን ምንቅስቓሳት ከም ዘለወን ዝፍለጥ እዩ። ቁጠባዊ፣ ዲፕሎማሳዊ፣ ወተሃደራውን ፀጥታውን ዝምድና ቻይናን ሰሜን ኮርያን እናደንፍዐ ይመፅእ ከም ዘለዮም ፀብፀባት ዝጠቕሱ። ህዝባዊት ሪፓብሊክ ቻይናን ቦትስዋናን ንክልተኣዊ ዝምድንአን ናብ ኣጠቃላለዩ እስትራቴጂካዊ ምሕዝነት ክብ ከም ዘበለኦ ሓቢረን። እተን ሃገራት ነዚ ዝገለፃ ፕረዚደንት ሺጂፒንግን ፕረዚደንት ዱማ ጊድኦንን ትማሊ 13 ጥቅምቲ ኣብ ከተማ ቤጂን ቻይና ኣብ ዘካይድዎ ዝርርብ እዮም። ክልቲኦም መራሕቲ ኣብ ምምዕባል ፅላት ዕደና፣ ንግዲ፣ ወፍሪ፣ ሕርሻ፣ ምስናዕን ቴክኖሎጂን ብሓባር ንምስራሕ ዘኽእል ስምምዕ ከቲሞም። ብዘይካዚ ኣብ ትምህርቲ፣ ጥዕናን ርክባት ህዝቢ ምስ ህዝብን ዝፀንሐ ምትሕባር ንምምዕባል ክስራሕ ተረዳዲኦም። ፕረዚደንት ቦትስዋና ዱማ ጊድኦን ክሳብ 17 ጥቅምቲ ኣብ ቻይና ዑደት ይፍፅም ከም ዘሎ ማዕከናት ዜና ቃሊሐን። እዚ ከምዚ ኢሉ እንከሎ ቻይናን ቶጎን ኩሉ መድያዊ ዝምድንአን ብሓፈሻ ንግዳዊ መዳይ ድማ ብፍላይ ንምምዕባል ክሰርሓ ተረዳሪአን። እቲ ምርድዳእ ፕረዚደንት ቻይና ሺጂፒንግን ፕረዚደንት ባይቶ ሚኒስትራት ቶጎ ፋውረ ግናሲንበን ትማሊ 13 ጥቅምቲ ኣብ ከተማ ቤጂን ኣብ ዘካይድዎ ዝርርብ እዩ ተበፂሖም። ሸመተ ባህርያዊ ጋዝ ሩስያ ክተቋርፅ ምዃኑ እትገልጽ ክገልጽ ፀንሐ ኤሮጳዊ ሕብረት ኣብ ዝሓለፈ 9 ኣዋርሒ ጥራይ ልዕሊ 21 ቢልዮን ዶላር ዝዋግኡ ጋዝ ሩስያ ከም ዝዓደገ ተገሊጹ። እቲ ሕብረት ካብ 227 ነቲ ካብ ሩስያ ዝገብሮ ዘሎ ሸመት ጋዝ ደው ከብሎ መዲቡ ኣብ ዘለወሉ እዋን እዩ ክንዲዚ ዝኣክል መጠን ከም ዝዓደገ ዝቀላሕ ዘሎ። ብመሰረት ፀብፀባት ኤሮጳዊ ሕብረት ካብ 222 ንድሓር ልዕሊ 320 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ሸሚትሎ። እቲ ኣሃዝ ኤሮጳዊ ሕብረት ብቐሊሉ ካብ ፅግዕተኛነት ጋዝ ሩስያ ክናገፍ ከም ዘይክእል ዘእንፍት ምዃኑ ክኢላታት ይጠቕሱ። እቲ ሕብረት ሸመተ ጋዝን ነዳድን ሩስያ ድሕሪ ምጉዳሉ ናይ ኣማኢት ቢልዮናት ዶላር ክሳራ ከም ዘጋጥመ እዩ ዝሕበር። ኣብ ልዕሊ ሩስያ ከፅድቆ ምዃኑ ዝገልጽ ዘሎ ተወሳኺ እገዳ ኣብ መንጎኦም ንዘሎ ዲፕሎማሳውን ቁጠባውን ምትፍናን መሊሱ ክዕርጎ ከም ዝኽእል ይእመት። ፓኪስታን ብውሽጣዊ ዓቕማ ዘማዕበለቶ ፈታሕ ክልተ ዝተሰሜየ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝፈተነት ሓቢራ። እዚ ክሳብ 400 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ዕላማኡ ናይ ምውቃዕ ብቕዓቱ ኣብ ልዑል ኣብ ርእሲ ምዃኑ ብፀረ ሚሳይል ናይ ምኽሻፍ ተኽልኡ ትሑት ከም ዝኾነ ወተሃደራውያን ኣዘዝቲ ፓኪስታን ገሊፆም። በዚ ድማ ኣብ ምዕባል ዓቕሚ ምክልኻል ሃገሮም ወታዊ ቶራ ከም ዝህልዎ ኣሚቶም። እዚ ከምዚ ኢሉ ንኩሎም ብጉዳይ ዞባ ካሽሚር ምስ ፓኪስታን ዘይተቓደወት ህንዲ ነዚ ፈተነ ብዕቱብ ከም እትከታተሎን ምላሽ ክትህበሉ ከም ትኽእልን ግምታት ኣሎም። ወነንቲ ኒኮሎሳዊ ኣፅዋር ዝኾና ጉራብቲ ሃገራት ፓኪስታንን ህንድን ካብ 1947 ብጉዳይ ካሽሚር ተፋሓፊሐን ከም ዘለዋ ፀብፀባት የረድኡ። ኣብ ባንግላዴሽ ኣብ ዝሓለፈ 9 ኣዋርሕ ብረስኒ ደንክ ማለት ዌልካም 316 ሰባት ከም ዝመቱ ፀብፀባት ጥዕና ተሃገር ሓቢሮም። በዚ ብጣንጡ ዝመሓላለፍ ሕማም ኣብ ውሽጢ እዚ ዝተጠቕሰ ግዜ ጥራይ ልዕሊ 100,000 ሰባት ከም እተለኽፉ እቶም ፀብፀባት ብተወሳኺ ረዲኦም። እቲ ኣሃዝ ኣቐዲሙ ኣብ ተማሳሊ እዋን ኣብቲ ሃገር ካብ ተመዝገበ ሞትን መልከፍትን ብረስኒ ደንክ እቲ ዝለዓለ ምዃኑ እዩ ዝጥቀስ። ኣብታ ኤስያዊት ሃገር ኣብ 225 ኣስታት 400 ሰባት በቲ ሕማም ከም ዝሞቱ ይሕበር። ዜናታት ንምዛም ብኣራርእሲ ዜና ክደግመልኩም። ኣብ ዞባዕን ሰባ ቅነ መንእስያት ኣብ ምልላይን ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ኣብ ኣቑርደት ብደረጃ ዞባ ዝተወደበን ኣብ ስርዓተ ምዘና ዘተኮረን ስልጠና ንመምህራን ተዋሂቡ። ኣብ ንኡ ዞባ ደቂ ምሓደ ኣብነት ተዋያን መምህራንን ርእሰ መምህራንን ተሸሊሞም። ኣሜሪካ ኣብ ደሴት ግሪንላንድ ዕዳና ፀጋታት ከም እትጅምር ፕረዚደንት ትራምፕ ሓቢሩ።
ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወተሃደራውን ርክባት

ክተቋርጾ ቻይና ጸዊዓ። ቻይናን ሰሜን ኮርያን ዘራኽበን ዘመናዊ ድልድል ከም ዝኸፍታ ብወግዒ ኣፍሊጠን። ንስሰዓት ዝተዳለዎ ዜናታት ተዛዚሙሎ ምስ ደርፉ መርባትና ንሕርገኩም ብወገና ሰናይ ምሽት።

ተሓሪጉ ዝገርም እኮ እዩ። ኣብዚ ጥቓይ ኧረ ምሳይ ሓንቲ ገረብ ኣላ ከሎ ገና ከይበሰለት ዓይኒ በዚሕዎ። ኣነ ሓላዊ ኣይኮንኩን ኣፍቃሪ ተየ ጽበ ዘለኹ፣ ግን ድማ ዶንግያትን እያ። ምናልባት ዶ ንሳኸ ምስቶም ነዛ ገረብ ዝሕልው ትህሉ እንድዒ እንታይ እዮም ርኦምላ ዝረአዩ ረአዩ ኸ ዘይሓትዋ ሓንቲ እኳ ያታ መልስ ሕራይ ወይ እምቢ ሞንታይ ደኣሎም ዓቕላ ዘጽቡላ ፀዓዱ ጸለምቲ ሓሳዳትን መንቀኛታትን ናብኣ የቋምቱ ኣለዉ። እዛ ገረብ እዚኣ ውፃእ መዓት እያ ይብልዋ፣ ካብ ሓዊ እያ ተፈጢራ። ንሳቶም ግን ሓዊ ሒዞም መፈራርህ ኣሉ። ንሳ ንሓዊ ቀደም እያ ትፈልጦ፣ ብውሽጣስ ትስሕቖም ትህሉ እምበር ኣይፈለጡን እምበር ንወስታን ዳርባን እከይ ተግባራቶም ከም ዋልታ ኾይኖም ዝከላኸሉላ ደቀይ ትብሎም ኣለውዋ። ተቐነይቲ ብሙዚቃ ደርፊ ብድራማ ግጥሚ

0: ተይሃየን ብተናያሪ
1: እዛ ገረብና ኮስኮስታ ብዙሓት ሓለውታውን ብዙሓት ኢና እንታይ ኸትፍሉይነታ ንምንታይ እዮም ኩሎም ተጸባእታ ኹንንዋ ዝብህጉ
2: ንዓይ ከም ዝመስለኒ እቶም ዝብህጉዋ በዕላት ጉብዝ ገረብ ምዃና ስለ ዝፈልጡ እዮም ቀለብ ዘየድልያ ብባሕሪ ዝተኸበት መሰጋገሪት ኣፍሪቃ ኤውሮጳ ኤስያ ምዃና ጠመት ብዚሓ እየ ዝብላኒ
1: ሕራ እዞም ጎረቤት ከ እንታይ ኮይንና ኽብሉ እዮም ብኣነሃባ ዝተኾመረ መዓር ክብርብሩ ተካል ዝሓድሩስ መጀመርታ ንሶም ገረብ ዘይኮኑ ክሳብ ማእስዮም ዝኣጎም ዕምባባ ቕህሙ ፍርኣም ምብፅሑ ኣፉ ማይ ምዕግዞም ባሃቑ ሓደ ነገር ብሂገየልካ ክትምዞዕ ይከኣልዩ
2: ብፍትወት እንተ ዝኸውንከ ፈቲናኩም ብሂግናኩም እንተ ዝኸውንከ ጸሊእካ ዲኻ ዋ ናይ እዚኦም እኮ ፍሉ እዩ እናራስኻ እናጽነትካ መሬትን ገረብን ዓሳን ባሕርን ክትግብት ምፍታን ምስ ምንታይ ይቝጸር ማንከ ክጽመሞ ይኽእል እናቐተሉ መውስቦ ዝሓቱ ሕቱራት
1: እቲ ብግዳም ዘሎ ወፃእ ብዙርያ ገረብ ምስኦም ዘሎ ወይ ገረቡ ጸልዒ እዩ ዝመስሎም ደቂ ገረብ ግን ኣብ ውሽጢ ሃለዉ ወፃኢ ወትሩ ልቦም ዝገረቦም እዩ ንምክንኻና እንታይ ከዘይገብሩ
2: ብውሽጣዊመት ንምስ ገረቦም ርክብ ኣለዎም ሓንቲ መዓልቲ እኳ ብሕልናን ብመንፈስን ካብ ገረቦም ተፈልዮም ኣይፈልጡን እዮም እዚ ዘይስቆሮም ጎደቦ ግን ገረቦም ጸሊኦም ቦታ ዝቐየሩ ይመስሎም ልቦም ቦታ ብምቕያራይ ዝምብልኒ ንሶም ግን ከዳህልልዎም እዮም ዝፍትኑ
1: መን እሞ ከይድህለል ኣሎ እዚ ንመሬቱ ኣሕሊፉ ዘየብምዕት ውላት በለጾምን ምትላሎም ዘይስቆሮ ኣይኮነን ክብሩ ተተተንኪፉ ደሙ ዘይፈልሕ መሬቱ ተተደፊሩ ግዳም ጸኒ ኤርትራዊ የለን የለኒ ዓኸ
2: ንዓይ ኮ ዝገርመኒ እቲ ተሓሳስቦኦም እዩ ታሪክ ዘይምህሮም ባሃማት ምዃኖም ይትረፍ እዞም ኣብ ጎደቦ ዘለዉ ድንኪ ሓሳብ ኣንቂሎም ዝፍክሩ ሲ ነቶም ሙሉእ ዘመናዊ ጽዋር ዘመናዊ ተሓሳስባ ዝነበሮም ኤሮጳውያኑን እኮ ዝመከተን ብጥራይ ኢዱ ገረበይ ዝበለን ህዝቢ ብኸመይ ክሓብልዎ ይፍትኑ ኣለዉ

0: ደጎ ኣብ ደንደስ ሩባ ዝበቖለት ገረብ ብሕይወታ ምስ ሸዊታ ዝህርፍ ፍሩታ ተሓላዊት ኮይና ከም ብሌን ዓይኒ ሰብ ብረመፅህህን ቀዝሕህን ትሽንበብ ካብቲ ሩባን ሓፅብን ዝወፀ መንቅብ ናብ ኣይብል ጽግዕግዕ ይብዝሕ እቲ ቕንቁነ እውን ካብ መሬት ዝፈልሕ ናብ ኣይብል ኣብ ሱራ ይበጽሕ እቲ ብላዕሊ ዘሎ ምስ ደበና ማይ ተመሲሉ ይወድቆ ዝባል
1: ቀዝሒ ሩባ ብዳርባ ዝፈግእ ኣብ ደረታ እናበለ ጽግዕግዕ ከመይ ኢሉ እሞ ትልባ ኽረግእ ኣይረግአን ኣይሰኸነን ዘሎ ፍረ ኸርሳይንውን ዋይ ዘሎ ፃውዒት ሃንቀውታ ንረባሕታ ፃውዒት ንደቃ ኸም ምሕፅንታ እቲ ሸዊታ ኸተውሕዞ በረኸታ ኽትምስመሶ ንሳውን ትጽበያ ዘላ
0: በዓልቲ ፍሩታን ጽላልም ብምዃን ሓንቲ ገረባው ልየዕ ምስ ብርትኳን እቲ ጸገማ ኣብ ኣፈጣጥራ እዩ ኣብ ደንደስ በቑል ኣብ ቀራና መንገዲ ወጠት በዚሕዋ ኸይተኣትዎ ዓዲ ገረብያ እግሪ የብላን እምበር መላገሰት እንዶ ጥር ኢላን ጸጥፊ ነብሳ መውፀት እንዶ
1: ባህርያ ግን ኣይፍቀደላን ተሓላዊት ኩን ኢሉዋ ትሕሎ ድማ ኣላ ሓለውታ ንዓኣ ዝተፈጥሩ ኣብ ሓዊ ኣብ ዛሕሊ ነጥሩ እዩ ዘሉ ባዕዲ የሰንብዱ ኣብ ባህሪ የኽብዱ ሓመድ ተማሲሎም ምእንቲ ሓመዶም እቲ ሓመዳ ካብ ሱራ ኸይስሑ ምስቲ ሓመድ ምስኣ የሕመድምዱ ስለዚ ሓመዳ ኣይሰዓወን ፍቕዱ።

0: ምስጋና ብኽብርን ዝወደቑ ንሓለዋ ጽላል ዓድን ዝተዋድቑ መስዋእቶም ድኹዕ ነብሳ እዩ ብደመ ነብሶም ተጉላዕለ ብርሃጾም ጨብጭባ ተጉስዕ ይትረር ጉንዳ ይሰስን ጨንፈራ ሱራ ታሕቲ ገጹ ጠሚሩ የንብራ እታ ዘይትመሖ ገረብ ፋርስ ዝወለደት ሓየት ያሙ ብደቃ ትነየት
1: ንሳ ትወልዶም ሓለውታ እንቱራት ክንዮሰብ ዝኾኑ ፍጡራት ሓለውኦም እናተወራረሰ ሻቕላ ልቦም ሓንሳብ ከይደቀሰ ከም ብርዋዮም ንዘንቲ ዕለት ብዘይ ንሳ ኵሉ ኾንቲ እዩ ንሳ ምስተወሉ እዩ ንሱ ዝነብር ክብራ እንተተሓሊ ክብሩ ሉድ ዝኸብር እወ ክብራ እንተተሓሊ

0: ለካ ሕቡእ ቀንዚኡ ኽፉት ካብቲ ተሓቢኡሉ ዝነበረ ይወፅ እዩ። ኣብ ውሽጢ ዘይተፈልጠ ሃለዋት ኣድብያን ተሓቢኣን ዝነበረት ኣፍቃሪት ንስለ ፍቕሪ መስዋዕቲ ኸፊላ። ካብዚ መስዋዕቲ ደቂ ገረብ ተነቓቒሕ ኣፍቃሪተይ ምእንታይ ሓሊፋ ኣላ። ኣነ እውን ኣይጋግኽዋን ንሳ እውን ብፍቕሪ ዘይምስሉ መሲለ ከምቲ ዝገመጥክዎ ግርማን ላዛን ኣይደረበትን። ልክዕ ከምቶም ደቂ ገረብ ፍቕሪ ኸማስና ጸኒሕ እዩ። ድርብ ፍቕሪ ሃገርን ፍቕሪ ሰብን ንሳ እውን ጓል ገረብ ኮይና ጸኒሓ መስዋዕቲ ንስለ ተፍቅሮም ውፋይ ምዃነ ኣሚና በድድ ኢላ በድድ።
1: ገረብ ውልቅን ገረብ ሓባርን ይተሓሉ።
2: ፍቕሪ ንኽትረክብ መስዋዕቲ ምኽፋል ኣሎ።
3: እቲ ንገረቡ ዝሓለወ ባህ ይበሎ።
4: ንስለ ኽብሪ ዝስዋዕ ኣይተሓልኒ።
5: ንኽብሪ እዛ ገረብ ዝተሰውኡ ቕሰኑ ንበሎም።
6: ክብሪ ነቲ ዘይፀዓድ ህዝቢ ኤርትራ።
5: ክብሪ ንሓይልታት ምክልኻል ኤርትራ።
7: ሞሳ ንዂሉ ህዝብን ሰራዊትን ስለቲ ዘይፀዓድ መትከሉን ጽንዓቱን ይኹን።
8: ክብሪ ብዂሉ መዳይ ኣብ ጐና ሓይልታት ምክልኻልን ኣብ ጐና ህዝብን መንግሥትን ደው ዝበለ ኣብ ውሽጥን ወፃን ዝርከብ ህዝብና።

0: ኢንጂነር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅ
1: ኣለን ኮማንድስ ሳልሕ
2: ኣስከሳዕብን
0: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ መግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ኣብ ጣሚራ
3: እዚ ትርኢ ዘይትገድፊ እየ
4: ብኢደዋኒኑ ኩናት ካ እትፍቅድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቃያን መከርኣን ብውሕልል ኣዛናትዋ ከተዘምቱ ዝተሃንፀ
6: ሕማይ ሰብኩ ሓሲበን ይፈልጥ ሽግር መከራ ብድሕሪ ዝስሕመሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸጣ
0: አፍራይ ሚኒስትሪ ዜና አቅራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይሬክተር ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

ሰላምታ ናብፃሕኩም ኣብ ውሽጢ ሃገር ንወፃን ብምዃን ንመደባትና ኣብ ምክትታል ዘለኹም ዝኸበርኩም ተኸታተልትና ከም ይቀኒኹም ትሕዝቶ መደማ ኣገር ንምቕራብ እኖ ኣብ ሰዓትና ተዳሊና ንርከብ ንሎም እውን ዝኸበርኩም ተኸታተልትና ክሳብ ፍፃይ መደብና ምሳና ክትሓብሩ እናዓደምና ኣብ ቅድምን ድሕርን ትሕዝቶ መደባትና ድማ ኣብ ጎደና ሰላም ኣብ ከባቢ ፋርማሲ ሓማሲን ዝርከባ ትካላት ንሓፈሻዊ ኣበርክቶ ደቂ ኣንስትዮ ኣብ ሙያ ስፌት ዝደስስ ምሳኹም ክንላልየን ክንፍትን ኢና ንሓፈሻዊ ስራሕን ማለት እዩ። ክሳብ ፍፃይ መደብና ምሳና ክትሓብሩ ዕድሜና እዩ። ኣብዚ ንክልተ ሰዓት ዝቕፅል ትሕዝቶ መደባትና ምስ ሰኣላይ ኣስመሮም ኢሳ ብምዃን

لا لا.

0: ምን ሰማዕካ?
1: ولا ناي دقت نقوله ده حلو يا دوانا من ربنا بقى بس.

0: ሚቱ ሰሚራ ሕጊ ኣቦካ ኣብ ከየር ትፋቐት ክመስለኒካ ትኸጅል ደካ
1: ምዶል እንተ ብእሻው ሓሙያ እንታ ከኸጅል ምንካ
0: ኣላ ሰሚራ ሓንበስቶም ዝኸጅሎ ምኖ ሎሚ
1: ናማእመርኮ
0: ማእመርኮ ተልኪኒ ሕጊ ኣቦካ ኣብ ከየር ማእትፋቐት ንምስለኪ
1: ማእትፋቐደቶካ
0: ኣነ ርኢ መስደረት ሕልዊት ወሻሽ ገዚፍ ወቀሚሽ ወሞረቻ ዓገና ወትከት ወሰይፍ ዲብ ኢደየ እንደው ደይኮርአጊ

0: ዝኸበርኩም ተኸታተልቲ መደብ ማእግር ምስታ ፈላሚት ትሕዝቶ መደብና ዝኾነት ተኸታታሊት ፊልም ትግራይ ሕደጋት ኢና ክንዕዘብ ፀኒሕና። ካብ ዝቐፂልና ኣብ ጎደና ሰላም ብምምፃእ ኣብ ሙያ ስፌት ዝነጥፋ ደቂ ኣንስትዮ ምስ ሓንቲ ኢና ዕላል ከነካይድ ምስኣ ነካይድ ዕላል ድማ ክሳብ ፍፃይ መደብና ክትከታተሉ ብክብሪ ኢና ንዕድመኩም። ምስ ትሕዝቶ መደብ ማእግር ኢኹም ኣብ ምክተል ዘለኹም ከመይ ለኺ ስራሕ ከመይ ኣሎ? ኣብ መንጎ ስራሕ ዶ መፂናኩም? ራይ ሞ እስከ መጀመርያ ሽመን ክንብል ራይ ሲሃም ሙያ ስፌት ሳርቶ ማዓሲኽ ለሚድክዮ
1: ሙያ ስፌት ሳርቶ ሕጁ ከባቢ ክልተ ዓመት ገይረ ኣለኹ ካብ ዝሰርሓሉ ግን ካብ ብንእሽተይ ግን ድሌት ነርኒ
0: ከመይቲ ድሌት ስፈታ ክሰርሕ ነርኪ
1: ድሌት ብሓፈሻ ሳብዚ ደረጃ እዚ ክበፅሕ ሓይለስ የብል ነረ ይሓል ነረ ኣይበፃሕኩን እንደ ገና እንደ ዘለኹ ግን ሓፈሻ ከሰፊአ ካልእ ነገር ክበፅሐ ከም ጓለሉ መጠን ማለት እዩ። ስፔሻል ከዓ ስለዘየለ ብስራሕ ናይ ሰርቶ ብዙሕ ኣይኮን ሕጂ ሕጂ ግን ንብል ኣለና ንዕብል ኣለና።
0: ኣረይ ብዛዕባ ኣብ ስፌት ክትምሃር ፀኒሕካ ናብ ግብሪ ምስ መፅኻ ምስ ዓማዊ ኢልካ ክረኻ ከመይ ኢለክምክዮ ስራሕ ከመይ ድ ክቶ ኣብቲ መጀመርታ
1: ኣብቲ መጀመርታ እወ ግድን ግድን እዩ ዝኸብደካ ዳሕራይ ግን ምስኪዘ እናተለማምድካየ ስለ ትኸይድ ወልሓንቲ ኣይከብድን እዩ።
0: ሕጂ ዝበዝሑ ደቂ ተባዕትዮ ዋላ ብዚ ምሳኽ ዘለዎ መሳርሒ ትኽስ ደቂ ተባዕትዮ ንስኻ ሓንቲ ጓንስተይቲ እኸ ምስ ካልእ ትኽ ዘለ ክብዙ ንስኻ ኣብዚ ምህላው ክንታይ ይስምዓኪ?
1: ብጣዕሚ ሓበ ዝስምዓኒ ስፔሻሊ ከዓኒ መሳርሕተይ ኩላቶም ኣወዳት እዮም ወላ ጓል ዳኣ እምበር ይኹን ካብኦም ኣትሒቶም ኣይርኢኒ እዩ ልዕሊኦም ከማን ክገብሩን እዩ ዘሎ ማስ ብዙሕ ሓገዛ ሓበርኩቶስ ይገብሩሉ እዮም።
0: እንታይ ሓገዛ ትገብሩ?
1: ብዙሕ ነገራት ሓገዛ ረባ ኣብዚኣ ከም ስድራ ቤት ኢና ንኸይድ ከም ኣነ ዝጎድለኒ ነገራት ግድን ናትናሓተትኩ ናበልኩ ወላ ንሶምን ግዜኦም ከይበቐቑ ገለ እዮም ዝሕግዙኒ።
0: ሕጂ ስፌት ሰርቶ ክብድ ብል
1: ኖኖ ከቢድ ኣይኮነን ዝኾነ ነገር ከቢድካ ተዘይርክዮ ክከቢድ ኣይኮነን ከቢድ ኣይኮነን ወልሓንቲ ኖርማል ጌርካ ርኢካ ደስ ክሰርሐ ኢልካ ንድሕር ተቢልካ ጥዑም ሞያ እዩ። በዛ ንምሳ ይፍቁረ ፎቶ እዚኦም ክሰፍቁረ
0: ሕጂ ምስ ናይ ዲዛይነር ትምህርቲ ከወሲድክ ነርኪ ማዕሪ ክንደይ ከስኺ ኣብ ናይ ስፌት ክኢላ ኹን ክትቀርቢ ከለክ እንታይ ይሕግዘካ? እንታይ ሙሉእ ነትፈጥረልካ ከም ዲዛይነር?
1: ከም ዲዛይነር ቀዳምነት ንስኻ ዲዛይን ኣውፅኢካ ባዕልካ ሰፊዮ ሙሉእ ሓበን ኣለካ ተረዲኻኒ። ምክንያቱ ኩሉ ነገርስ ባዕልካ ትገብሮ ኣለካ ዝበዓብዩ ሓበን እዩ ዲዛይን ባዕልካ ውፅኢካ ባዕልካ ቀዲድካ ባዕልካ ሰፊ ገለገለ ከለካ ዝዓበየ ሓበን እዩ ተረዲኻኒ። ካልእ ወላ እውን ኣብቲ ሞያ ስለ ዘለካ ፅቡቕ ነገር ኢና ከቢድ ነገርስ ኣይኮነን ኣሎ ዝጎድለካ ነገራት ኣሎ እናተሓታትካ ገለገለ ትሕጋዝ ዘለዎ ዓይነት ሞያ እዩ። ካልኣይ ትምህርቲ እናወሳኽካ ኢኻ ከዓ ትኸይድ ምክንያቱ ሓድሽ ዲዛይን ሓድሽ ዲዛይን ስለዝመፀካ ትምህርቲ እናወሳኽካ ንዓበኻ ኢኻ ትኸይድ።
0: ሕጂ ምስ ዓማዊልክ ኣብዚ ማዕርክ ንትእንግድ እዮም ዓማዊልክ መፁ ከለዎ ሲ ኣቀባብላኸን ከመይ ድመስል ብልክዕ ኣብ ሰዓቱ ኣብ እዋን ወዲእ ክትርዮ ከለኺ ከመይ ፈጥረልክ ዝሞያ?
1: ብጣዕሚ ሓበ ልዕሊ ማንን ምስለ ስራሕ ዘይኮነ ካስተመር ክዓጊቡ ክኸይዱ እንከሎ ማስብ ነፍሰን ዓማዊል ዓጊቦም ክኸይዱ እንከሎ ገለገለ ብጣዕሚ እዩ ደስ ዝብለካ ምክንያቱ ሰፊኻስ ዓጊቡ ተሓጉሱ ክኸይዱ እንከሎ ትናትካ ዓሚል መራ ሓበ ንስማዕካ።
0: ሕጂ ኣብዚ ናይ ሽፎን ጥራይ ገደዲ ክትሰፊ ዋስ ብሓፈሻ ኣብ ዝመፀኪ ዓማዊል ኣብ ዘምፅኦ ክዳውንቲ ኢኺ ክተገልግል ትኽእል
1: ኩሉ ኩሉ ኣገልግለ ሽፎን ጥራሕ ዘይኮነት ድረን ትሰፊ ኢና ኩሉ ነገርስ ንሰፊ ኢና።
0: ሕጂ ከምዚ ከማኸን መንእሰያት ደቂ ኣንስትዮ ንሞያ ስፌት ክኣትዎ ባህጊ ዘለዎን ሞ ግን ነዚ ደይ ተበገሳሉ ንስኻትክን ኣብነት ይኹን እንታይ ትብልየን ነዚ ገጣም እዚ እንታይ ክተባብዓ ኣለዎን ትብልየን ነፍስኪ ከም ኣብነት ወሲድኪ?
1: ቀዳማይ ድሌት እዩ ጃስ ንሰኒ ድለያ ጥራሕ ደልየን ኣብ ዝለዓለ ደረጃ ከም ዝበፅሓ ከዓ ይኣምን ምክንያቱ ኣነ ከም ሲሃ ማለት እዩ ኣብዚ ደረጃ ዝብፅሕኒ ዘሎስ ድሌት እዩ ድሌተይ ስዒር እየ ከዓ ኣብዚ ደረጃ ክኸውን ይኽእል እዩ ክገብሮ ይኽእል ኢለ ስለዝተበገስኩ እየ ኣብዚ ደረጃ ዝበፅሕ ዘይከውን ነገር የለን ማለሲ ጓልንሰይቲ ኢናሞ ናይ ደቂ ተባዕትዮ ስራሕ እዩ ጥራሕ ኢልካስ ክድሕርስ የብልካን ይገብሮ እየን ክገብሮኦ ከዓ ይኽእላ እዩ ደሰ ድሌተይ
0: መወዳእታ ተመስኩኒ ዝገጠ
1: መምህረይ ወዳ ኣብደላ ካልኣይ ብዙሓት ኣለዎ ዘመስኩኑ ተኣክለኒ ዶኸ ብሓፈሻ ካልኣይ ልዕልማ ንምቃ ወላዲተይ ማለት እዩ ወላዲተይ በዚ ኣጋጣሚ እዚ ዘይ ባሕመዲን ወይ እውን ሳይበርሳድ ልዕልማን ታንክ ዩ።
0: እዛ ጅሚርከያ ዘለኹ እንታይ እያ እንታይ ክሰርሒ?
1: እዚ ሕጂ ሽፎን ሽፎን
0: እ ፅቡቅ ምኸይኒ ሕዘክ እሞ ምስተወደእትካ ክንሪኣ ክንመፅ ኢና
1: ቃብሽ ፀገም የለን ሃራይ ይቀኒልና ርኽ መዓልቲ

0: ርሒቓ ኣብ ኣዳርሰት ተደኪና ትርከብ ቤት ትምህርቲ እያ። ኣብ ማእከለቲ ብምጓሰን ንግድን ዝናብር ህዝቢ ተደኪና ንተምሃሮ ፍልጠታ ምቕሳም ዓባ ኣስተዋፅኦ ትገብር ዘላ ቤት ትምህርቲ ድማ እያ። መስ ጂኦግራፋዊ ኣቀማምጣ እቲ ከባቢ ኣብ ግምት ኣቲኻ ድማ ኣገዳስነታ ኣዝዩ ልዑል እዩ። ኣሕዳሪት ቤት ትምህርቲ መባእታ ማእከላይን ካልኣይን ደረጃ ላኣትረፋ
1: ራይ እዚ ህንፃ እዚ ክስራሕ ከሎ ሓይልታት ምክልኻል ኤርትራ ናይ ፅሕፈት ንኦም እዮም ተሪሖሞ ሽዑ ክስራሕ ከሎ ገለገለ ሰባት ናይ ብዕላል ካብ ፀናሐና እንታይ ይብሉ እዚ ኣብ ዝበረኻ እዚ እንታይ ኣድለየ እንታይ ይኸውን እዩ ኣብ ዝበረኻ ዝበሃል ደረባታት መፅኡ ሽዑ እቲ ኣብ ዝነበረ ኣዛዚ ማለት እዩ ልክዕ ብልክዕ ቆላሸ ንና ኣይ ናሃሉ እንታይ ኢልዎም እዚ ህንፃ እዚ ሎሚ ንሕና ኣለናዮ ንሕና ኣባላት ኢና ሰራዊት ኢና ክንንቀሳቀስ ንኽእል ክንነብር እውን ብሂወት ኣይንኽእል ኢና እዚ ህንፃ እዚ ግን ነዚ ሕብረተሰብ እዚ ነዚ ከባቢ እዚ ወይ ሕክምና ክኸውን ይኽእል እዩ ወይ ቤት ትምህርቲ ክኸውን ይኽእል እዩ ተዛሪቡ ነይሩ ልክዕ ታ ዘረበኡ ከዓ ጂ ፅኒሓትና ኣብዚንሕና ደካ ከዓ ቤት ትምህርቲ ተቐይሩ ከምቲ ንሱ ዝበሎ ማለት እዩ እዚ ቤት ትምህርቲ ብ2014 ብ6 ተማሃራይ ብዞም ኣብ ዘለዉ ሓይልታት ምክልኻል ኤርትራ ተመስሪቱ ኣብ መጓሰ ነበሩ ቆልኦት ኣብ ትሕቲኦም ዝጓሲ ነበሩ እንታይ ንግበሮም ተባሂሉ ተዘራሪቦም ትምህርቲ ንጀምረሎም ኢሎም ክጅምሩ ከለዉ ከዓ በቶም ኣባላቶም በቶም ኣብ ትሕቲኦም ዝመሓደሩ ዘለዉ ኣባላት ናባሃሉ ካብ 2014 ክሳብ 2016 ንሶም ቀፂሎማ ማለት እዩ ድሕሪኡ ሚኒስትሪ ትምህርቲ ብወግዒ ተረኪብዋ ካብ 2016 ጉቡእ ዳይሬክተር መምሃራን ተመዲቦም ልክ 2016 ወርሒ 11 ጀሚራ እዛ ቤት ትምህርቲ ማለት እዩ ወግዓዊ እሶም ጀምሮም ሞእታ እንደም ጀሚሮም ንሕና እውን ክንርከባ ከለና ሓምሻይ ክፍሊ ኢና ተረኪብና ድሕሪኡ እዚ ተምሃሮ እዚኦም ኣብ ካልእ ቦታ ወይ ድማ ኣብ ካልእ ቤት ትምህርቲ ኮይዶም ናይ መቕፃል ተክልኦም ፀቢብ እዩ ስለምንታይ ኣብኡ ምስከዱ ክምሃሩ ኣይክእሉን እዮም ምስቲ ዘሎ ድልታትን ምስቲ ዘልዮ ንቕሓትን ስለዚ ኣብዚ ቤት ትምህርቲ ሕራይ እስከ ማእከላይ ደረጃ ይከፈት ተባሂሉ ልክ ድሕሪኡ ከዓ እቶም ሓምሻ ነበሩ ሻትሻ ምስ ሓለፉ ብጂነር ወይ ድማ ማእከላይ ደረጃ ተጀሚሩ ልክዕ ማእከላይ ደረጃ እንዳቀፀሎት ከላ ውን ናበይ መፅኡ ናብ ሃይ ስኩል ወይ ድማ ናብ ካልኣይ ደረጃ መፅኡ ልክ ንሳ እውን ተሓሳብታ ናይ ቀደም ነበረት ከዓ እንደጋናኻ እዋ እሞ ዞም ሰባ እዚኦም ኣብ ካልእ ቤት ትምህርቲ ከምኡ ልክ ከይዶም ውፅኢታውያን ክኾኑ ስለዘይክእሉ ኣብዚኣ ዘይንኸፍተሎም ተባሂሉ ሽዑ ክጅመር ከሎ 9 ተምሃራይ እዮም ነይሮም ም ቀዳሞት ጀመሩ ንካልኣይ ደረጃ 9 ተምሃራይ እዮም ነይሮም ቦቶም 9 ተምሃራይ ጀሚራ ሕጂ ኣብዚ ደረጃ ዝበፂሓላ ማለት እዩ ልክ ኣብታ ቤት ትምህርቲና ጀመርናዮ 83 ነይሮም ድሕሪኡ ነበረት ዓመት ክንደይ ኮይሉ ናብ 105 እንደገና ድሕሪኣ ነበረት ዓመት 2018-19 ከዓ 123 ኮይኑ በብደረጃ ጥራሕ ክረረካየት ዕብት 2020 ድማ ናብ 167 ኮይዱ ማለት እዩ 2021 ድማ እዚኣ ናይ ኮሮና ዓመት ዝነበረት ብዙሃይ ትገለፅን እያ 21-22 ድማ ናብ 179 ቁፅሪ ዘይብና ማለት እዩ 2023 ናብ 181 እዳበለ እንዳ ዓበይ ዝኸይድ ዘሎ መቸም ድሕሪኡ 199 ድሕሪኡ 208 ልክ ኣብዚ ዓመት እዚኣ 211 ኣሎ ማለት እዩ ብደረጃ ዘቋረፁ ክንሪኦ ከለና ሕጂ ነፍሲ ወከፍ ዓመት ክትሪኦ ከለካ ትምቁራፅ እንዳገደሉ እዩ ዝኸይድ ኣሎ ናብ ናብሳ ቀዳሚት ዓመት 6 ነይሮም ድሕሪኡ 8 ድሕሪኡ እዳበና 2-4-3 ክትሪኦ ከለካ ደርጋ እቲ ፈለማ ጀመርናየን እቲ ሕጂ ዘለናየን ኣብቲ ኣብየት ምቁራፅ እውን እንዳገደለ እዩ ዝመፅ ኣብቲ ናይ ምቁራፅ ማለት እዩ ምስቲ ሕብረተሰብ ክትሪኦ ከለካ ምስቲ ንቅሓቶ ምስ ደረጃኦም ክትሪኦ ከለካ ንሕና በዚ ውፅኢት እዚ ዕጉባት ኢና ክንብል ንኽእል ማለት እዩ
0: መናፅ እዛ ቤት ትምህርቲ መንግስቲ ኤርትራ ኣገልግሎት ትምህርቲ ዋላ እውን ናብቲ ዝረሓቐ ጫፋት ሃገርና ንኽባፃሕ ንዝገብሮ ዘሎ ሓያል ፃዕሪ ዘጉልሕ ህያው ኣብነት እዮም። ኣብዛ ቤት ትምህርቲ ዝግልገሉ ተምሃሮ ካብ ኣዝዩ ርሑቕ ከባቢታት ዝመፁ ኸም ምዃኖም ድማ ከምቲ ስም ናይዛ ቤት ትምህርቲ ብቋንቋ ብዳዌት ዝገልጾ ዓብ ፅላል ወይ ድማ ውሑስ ፅላል ማለት ዝኾነ ከዓ ነቲ ከባቢ ዓባይ ፅላል ኮይና ጩራ ብርሃን ትምህርቲ ኣብ ምኩላዕ ዓብ ኣበርክቶ ትገብር ኣላ።
1: ራይ እዚ ቤት ትምህርቲ ሕጂ ዳርጋ እቲ ኩሉ ኣብተ ኣብያ ትምህርቲ ክህሉ ዝግባእ ኩሉ ከዋላ እንተዘይበና ብከፊል እቲ ኣለና ሕጂ ንኣብነት ላብሬሪ ኣለና ስታፍ ናይ መምሃራን ኣሎ ናይ ኣይሲቲ ኣለና ክላስዋት እውን ብመጠኑ ፀቢብ ኮይኑ እምበር ዳርጋ እኩል ክላሳት ኣለና ክትስራሕ ከሉ ግን ቤት ትምህርቲ ኮይኑ ስለዘይተረሐ ፅበት ኣለዎ ማለት እዩ መከዘን ኣለዎ ካፌተርያ ኣለና ብዙሕ ምስተን ኣብያ ትምህርቲ ካልክ ዋላ ክንዲአን ክንዋደር ደይንኽእል ተኮይና ምዝ ከባቢና ክንሪኦ ከለና ግን እታ ዝሓሸት ቤት ትምህርቲ እያ ተበልኩ ምገናና ይኮነ ራይ እዚ ቤት ትምህርቲ ል ከም ዝበልካ ኣሕዳሪ ቤት ትምህርቲ እንድዩ ኩሉ ኣገልግሎት ኣብዚ ከዓ ብነፃ እዩ ዝወሃብ ኣብነት ካብቲ ደቀቐ ካብቲ ዝናእሰ ልክዕ ሚኒስትሪ ትምህርቲ ዕዮም ሰብኣዊ ደህነትን ካልኦት መሻርክቲ ኣብ ዘለዉ ሓይልታት ምከላኸል ኤርትራ እንዳመውልዎዮም ዝነብሩ ኩሉ

0: ድርጅት ክዝግባእ ኣብዚ ኣሎ ማለት እዩ። ካብቲ ምግብና ጀሚርካ ካብቲ ናውቲ ትምህርቲ ኢልካ ምስ መሻርክቲ ዝግበር ብዙሕ ነገራት ኣገልግሎት እዩ ዘሎ ብዓብዩ ከም ዘብልኩ ኣይሲቲ ኣለና ኣብዚ ዋይፋይ እዚ ሮራ ዝቻል ኣብሬር እውን ኣለና። ነዚ ዕድል እዚ ነቲ ሕብረተሰብ ተባሂሉ እዩ ምንታይ ምስቲ ንቕሓት ናይቲ ሕብረተሰብ ተረእዩ ገና ደሂሩ ስለ ዘሎ ነቲ ሓሊፉ ዘሎ ሕብረተሰብ ክረክብ ስለተባሃለ ንዑ ተባሂሉ እዩ ተዓጢቁ ልክ ለውጢ ኣለዎ። እቲ ክንሪኦ ከለና ምስቲ ጀማመራና ክንሪኦ ከለና ለውጢ ኣለዎ፣ ግን ንሕና ዕጉባት ኣይኮናን በዚ ለውጢ እዚ ማለት እዩ። እቲ ክብፃሕ ክንበፅሕ ከዓ ድለት ኣለና። እቲ ንሕና ዘለናዮ ምሕዳር ከባቢ ምሕዳር ፈዳዳ እዩ ዝበሃል እዚ ንሕና ዘለናዮ። በዚ ከዓ ንምብራቅ ገፁ ምሕዳር ከባቢ ስንከት ክናብ ዝበሃል ኣሎ። ምሕዳር ከባቢ ፈዳዳ ኮይኑ ምሳና ኣብ ታሕትና ኮይኖም ካልእ ቤት ትምህርቲ ላትና በዚ ንየማንና ፀገን ንምዕራብ ሓንቲ ቤት ትምህርቲ ላትና እሳውን ክሳብ ሓምሻይ ሒሊፋ ናባናይ ትመፅእ ካብኡ ሕልፊና ሓደ 50 ኪሎ ሜትር ካይድና ከ ምሕዳር ከባቢ ግርማይካ ኣብኡ ኣለዋና ባምሂብ ዝበሃላ ሸንግርቤት ዝበሃል ቤት ትምህርቲ ኣለውና ንሰውን ናባናዮም ዝመፁ በዚ ንሰሜን ገጥና እንዳካድና ከለና ከዓ ርብዳ ዝበሃል ቤት ትምህርቲ ኣለና። ርብዳ ኣብኡውን መባእታ ተማሂሮም ናብዚኦም ዝመፁና ማለት እዩ። ስለዚ ነዘን ኣብያ ትምህርቲ ኣገልግሎት ማለት
1: እዩ። ዝበዝሐ ክፋል ነባሪቲ ከባቢ መነባብርኡ ምስ መጓሰን ንግድን ዝተኣሳሰረ ብምዃኑ እዞም ተምሃሮ ናብዛ ቤት ትምህርቲ መፂኦም ክመሃሩ ዝያዳ በድሃ ዝገብሮ እዮም። እንተኾነ ግና ሳላ ዝካየድ ዘሎ ሓያል ፃዕሪ ቁፅር ተምሃሮ ካብ ግዜ ናብ ግዜ ክብ እናበለ ክኸይዱ ዝረአ ዘሎም እዞም ኣብዛ ኣሓዳሪት ቤት ትምህርቲ ትምህርቶም ዝከታተሉ ዘለዉ ተምሃሮ ድማ ረኺቦሞ ዘለዉ ዕድል ነቲ ዘለዎም ናይ ትምህርቲ ሸውሃት ብልክዕ ዘርዊ ኣገዳሲ ዕድል ከም ዝኾነ እዮም ዝምስክሮም።
0: ኣራይ ከም ዝበልካዮ ዝኾነ ተምሃራይ ኣብዚ ክመፁ ከሎ ሕጂ ዳርጋ ብጎነፅ ወይ ድማ ኣፈሊጡ ወይ ድማ ደልዩ ዝመፅ ተምሃራይ እየለን ልክዕ ከም ዝበልካዮ ኣብዚ ምስ መፀግን ንሕና ናብቲ ንሕና ንደልዮ ወይ ድማ ናብቲ ድሌታት ክንእትዎ ስለንደልዩ ሓደ ካብቲ ንገብሮ ሕጂ ንጥፈታት እቲ ኮር ካሪክረም ኣክቲቪቲ ወይ ድማ ካልኣዊ ንጥፈታት ኣሎ ሓደ ቀድንቀድ ንገብረሉ ስፖርታዊ ንጥፈታት ንገብር ኣብዚ ሕጂ እንደገና ካብ ምስኻ ባህላዊ ንጥፈታት ኣለና ምሸት እውን ኣብዚ ኣይሲቲ ኣለና ነፍሲ ወከፍ መምህር ኣለው እዚ ታረኛ ኣለው ንሶም መፅኦም ኣብቲ ኣይሲቲ እትዮም ከዓ ንመተባብዒ ዝኸውን ንምህሮም ማለት እዩ። እንደገና ናይ መፅናዕቲ ግዜ ኣለና ምሸት ታረኛታት ኣለው መምህራን ኣለው መመፂኦም ደወል ደወል ልክዕ ድህርድራር ዘሎ ግዜ ከዓ ናይ ሓንቲ ሰዓት ናይ ክልተ ሰዓት ከዓ እዚ ንጥፈታት እናካየድና ንኸይድ ማለት እዩ።
2: ሓደ ኣብቲ ጫፍ ዶብ እንዲና ዘለና ምስቲ ናቱ ኣረዳድኣ ምስቲ ናቱ ፀገማትን ክትርኢ ከለካ እ ኣነ ከምቲ ንዓይ ድመስለኒ እቲ ቅልጡፍ ለውጢ ኢና ስለ ንደሊ እምበር እቲ ኣብቲ ሕብረተሰብ ድመፅእ ዘሎ ለውጢ ብጣዕሚ ፅቡቕ ለውጢ ድመፅ ዘሎ እንደገና ከዓ እቲ ትከዶ ዘለካ ካብ ረሕቕ እዮም ድመፁ እንደገና ከዓ ናይ ፀገማት ናይ ቋንቋ ኣሎ እዚ ኩሉ ግን ተበዲሁስ ንሓደ ኣብ ፅቡቕ ደረጃ ኢና በፂና ዘለና ማለት እዩ። ምክንያቱ ሎሚ ንሕና ንዕዑም ንድሕደ ቀይድና ንሶም ፅባሕ ንደቀም እዮም ክቀይሩ
1: ኣብዚ ረኪብናዮ ዘለና ናይ ትምህርቲ ዕድል ብጣዕሚ ፅቡቕ እዮም። ከባቢና ብጉስነትን ንግደን ዝናብር ምዃኑ ከዓ ዝያዳ ትምህርቲ ክትምሃር ኢልካ ክትሓስብን ከለኻ ኣኽብድ ዘብሎ እዩ። ሕጂ ግን ኣብዚ ቦታ ሳላ መንግስትና ብፍላይ ድማ ፃዕረ መምሃራና ብጣዕሚ ፅቡቕ ናይ ትምህርቲ ዕድል ረኺብና ኣሎና። እዚ ቤት ትምህርቲ እውን ብጣዕሚ ዝሕግዘና ብልዑ ስተዩ ተምሃሩ ኢና ንበሃል። እዚ ቤት ትምህርቲ እውን ኩሉ ዕጥቁ ሙሉእ ብምዃኑ መትሕብባር መሻርክቲ ኣካላት እውን ስለ ዘለና ወላ እውን ብሕጂ ዘፀግመና ኣይክህሉን እዩ። ትምህርቲ መፍትሕ ናይ ኩሉ ምዃኑ እውን ተረዲእና ስለ ዘሎ ብዕቱብ ኢና ተተሓሒዝናዮ ዘለና።
3: ኣነ ካብ ልበየ ነዚ ኣብዚ ተፈጢሩልና ዘሎ ናይ ትምህርቲ ዕድል ዘመስገን። ኣብዚ ሕብረተሰብ እሞ ድማ ጓል ኣንስተይቲ ኮንካ ክትምሃር ክብድ ዝበለ እዩ። ሳላ ዘሎ ሓያል ፃዕሪ መምሃራና ግን ፅቡቕ ንግስግስ ኣለና። ክገርመካ ንዓና ክሕግዙ ኢሎም እቶም መምሃራና ክሳብ ቋንቋናዮም ተለማሚዶሞ ዘለዉ እዚ ፃዕሪ ድማ ዝያዳ ክትተብዕ ዝገብር እዩ።
0: ክልተ ኣገልግሎት ንርህብ ኣብዚ ሕጂ ሓደ እቲ ህፃናት ንዛረበሉ ነበና ናይ ህፃናት ኣለና ካብ ቀዳማይ ክሳብ 11 ክፍል ኣለና ማለት እዩ። እንደገና ኣባላት ሓይልታት ምክልኻል ኤርትራ ኣለው ብዝተፈላለየ ምክንያት ትምህርቲ ዝሓለፎም ወይ ድማ ትምህርቲ ዘቋርፅ ኣለዉ ንሶም ከ ኣብ ዝተከፈልቲ ምሳና እዮም ልክ ከምቶም ተምሃርና እሶምን ካብ ሻትሻይ ክፍሊ ክሳብ 12 ክፍሊ በፅሖም ኣለው ማለት እዩ። እዞም ሰራዊት ማለት እዩ ዝኾነ ብዝተፈላለየ ምክንያት ሓሊፍዎም ነሩ ትምህርቲ ወይ ድማ ትምህርቲ ቋሪፆም ናብ ሓይልታት ምክልኻል ኤርትራ ተፀንበሩ መንግስቲ ኤርትራ ከዓ ንክመሃሩ ዝኾነ ሰብ ዝኾነ ሕብረተሰብ ከዓ እቲ ቤዚክ ኤዱኬሽን ወይ ድማ መሰረታዊ ትምህርቲ ክምሃር ኣለዎ ዝብል ስለዘለና ሓጊ ስለዘለና ንስኹም ከ ኣብዚ ተሳተፍቲ ምሳና እዮም። ኣብነት ቁፅሮም ክነግረካ ሕጂ ብምልኦም ዳርቃ ደቂ ተባዕትዮ እንዲኦም 151 ተምሃራይ ኣለና ኣባላት ሓይልታት ምክልኻል ኤርትራ ኣብዚ ምሳና ዝምሃር ማለት እዩ።
4: ኣነ ሲ ኣይፅበኹን ንፍሰይ ንባዕለይ ትምህርቲ ዝበሃል ካብ ዝጓራፅ ሕጂ ምክልካል ኮንካሲ በዚ ወታደር ኮንካ በዚ ትምህርቲ ኣይትፀበኹን ማለት እዩ። ንዓይ ፍሉእ እድል እዩ ማለት እዩ። ንዓይ ፍሉእ እድል እዩ። እዚ ከዓ ከምዚ ረኪቦም ዘለዉ ካልኦት ከመን ከምኡ እዩ ማለት እዩ። ሕጂ ንሕና ኣብዚ ዘሎ ብላዓለይ ስታይለይ ተመሃረለይ ጥራይ ኣሎ በሊኢኻ ሰቲኻ ተመሃር ሕጂ ብሃፈሻ እንሪኦም ከለና ብጣዕሚ ዝምስገን እዩ ማለት እዩ። ከመይ እንትልካ ዝጎደሎ ይብልካ ኣብዚ ሳህራ እዩ ትምህርቲ ኣብዚ ሳህራ ዶ ኮንካ ካልእ ከዓ ማዩን ምግቡን ናብርኡን ኩሉ ኣጫጢሕካ እዚ ቀሊል ነገር ኣይኮነ ማለት እዩ። ንዓና ወታደራት እንተኮይኑ ካልኣይ እድል እዩ ማለት እዩ ዘይርከብ ነገር እዩ ማለት እዩ። በዚ ኣሃዱና ከዓ ንምስግኖም እድል ሂቦም ንዓና ሓጊዞም ከም ቆልዓ ኮይና ማለት እዩ ኣበይቲ ከለና ቆልዑት ኮይና ንበልዕ ንሰትን ንምሃርን ኣለና ማለት እዩ።
1: መንግስቲ ኩሉ ወፃኢታት እናሸፈነ ማኣዲ ትምህርቲ ኣብዚ ከባቢ ንምስፋሕ ብዕቱብ ሒዝኡ ዝሰርሓሉ ዘሎም እቲ ከባቢ ብብዝሒ ብሄረ ብዳዌት ዝነብርዎ ብምዃኖም ዝምደቡ መምህራን ድማ ካብ ኮሌጃት ሃገርና ዝምደቡ ከም ምዃኖም ድማ ናይ ቋንቋ ፀገም ዘጋጠም እኳ እንተኾነ መምህራንን ስታፋትን ዛቤት ትምህርቲ ግና ሳላ ዘካይድዎ ዘለዉ ሓያል ፃዕሪ እናፈትሕዎ ኣብ ቃልሲ ይርከቡ ኣለዎም። ጽበት መምሃር ክፍልታት ረሓቂ ቦታ ንተምሃሮን ካልእን ገለ ካብቶም ዝጥቀሱ ብድሆታት እኳ እንተኾኑ እዛ ቤት ትምህርቲ ግና ክትበፅሖ ዘለዋ ነዊሕ ዝጠመተ ራእይ ስለ ዘለዋ ንኹሉ እንዳበድሀት ኣብዘተኣማምን ናይ ኣገልግሎት ደረጃ በፂሓ ትርከባላ።
0: ብድልየቱ ዝመፅ የለን ከምቲ ኣንተ ዝገልፅ ብድልየት ዝመፅ የለን። ስለዚ ናብቲ ድልየት ናብቲ ስኻት ደሪ ክትእትዎን እዚ ሓደ ካብቲ ኣብ ብድሆ እዩ ማለት እዩ። ከበድቲ ብድሆታት ዝበሃላ ካልእ ብዙሕ ሽግር እኳ እንተሎ እዚአን ተን ዝዓበየ ብድሆታት እዮም። ፃዕሪ ካ ትገብር ገለገለ መምህራን ኣለዉ። ሕጂ ብዙ ቋንቋ ብዳብያ ዝኽኣሉ መምህራን ኣለዉ። ልክ ንሕና ንዖም እንዳመሰልና ኢና ንኸይድ። ነዚ ክሰግር ትኮይንካ ልክዕ ነቲ ሕብረተሰብ ነቶም ተምሃሮና እንዳመሰልና ኢና ንኸይድ ማለት እዩ።
1: እዛ ቤት ትምህርቲ ብቁፅርን ብዓይነትን ብሉፃት መምሃርን ዓጢቃያ መስርሕ ምምሃርን ምስተምሃርን እተካይዶ ዘላ ኣብ ኮሌጃት ሃገርና ዝኣክል ፍልጠት ቀሲሞም ዝመፁ መምህራን ዓጢቐ ምህላዋ ድማ ነዚ መስርሕ ኣዝዩ ኣድማዕ ዝገብሮ እዮም። ኣብ ካልእ ከባቢታት ሃገርና ዝዓበዮም ኣብታ ቤት ትምህርቲ ተመዲቦም ዝሰርሑ ዘለዉ መምህራን ድማ ድሮ ነቲ ባህልን ኣካይዳን ናይቲ ሕብረተሰብ ተለማሚዶሞስ ኣብዞም ተምሃሮ ዝኣክል ለውጢ ከምፁ ክፅዕሩ ክትርእን ከለኻ ድማ ዝያዳ ኩርዓት ዝፈጥረልካ እዮም። እዚ ድማ ደገፈን ምትሕብባርን ናይቶም ኣብቲ ከባቢ ዝርከቡ መሻርክቲ ኣካላት ተደሚርዎ ኣድማዕ ስራሕ ክስራሕ ዝኽእል ዘሎ እዮም።
0: ሃራይ ሕብረተሰብ ኣዝዩ ኣገዳሲ እንዴት ዝበልካዮ ብዘይብኦም እውን ሓንቲ ክንገበራ ንኽእል ኢና። ተቐዳምነት ሕብረተሰብ ኣለዉ፣ ምሕዳራት ኣለዉ፣ ኣባላት ባይቶ ኣለዉ፣ መሻርክቲ ብዓብ ዕዮን ሰብኣዊ ድሕነትን ኣለዉ። ብዓብዩ እቲ ዝዓበየኸ ኣብዚ ሓይልታት ምክልኻል ኤርትራ ኣለዉ፣ ሃማማተ ኣለዉ፣ ሃማደ ኣለዉ። ምስትናቶም መሻርክቲ ምስቶም ናትና መሻርክቲ እነተሓገዝና ንሰርሕ እሶም ኢዶም ስለዝሕጉሱ እሶም ስለዝሕጉዙና ከዓ ኣብዚ ብፅሕካ በፂሕና ኣለና። ሕጂ ስለሳዊ ርክብ ሕጂ ና ምንታይ ኣነካይደ ሕጂ እቲ መምህር ኣሎ ተምሃራይ ኣሎ ኮሚቴ ወለዲ ካ ኣለዉ ኢና። ሕጂ እቶም ኮሚቴ ወለዲ ኩሉ ግዜ ምንታይ ካተቕሙ ኣብቶም መሻርክቲ ካ ትኸይድ እንጂ ሓቂ ምዝራብ ወላዲ ኣብዚ መፅኡ ብዛዕባ ተምሃራይ ዝሓትት ወይ ድማ ብዛዕባ ተምሃራይ ከምዚ ብዙሕ የለና ኣይበፃሕና ናብኡ ኣለና። እቶም መሻርክቲ ግን ኣለዉ ሕጂ እንታይ ንገብሩ እቶም መሻርክቲ ና ከም ኮሚቴ ወለዲ እያ ንገብሮም ሕጂ እሶም እዮም ዝሕጉዙና። ኣብ ከምዚ ዝነገር ጥልካ ብርኩ ኣባላት ባይቶ ኣለዉ፣ ሃማማተ ኣለዉ፣ ዓይታት ምክልኻል ኤርትራ ኣለዉ፣ እንደገና ምሕዳራት ኣለዉ፣ ኣናባበርቲ ዓዲ ኣለዉ። እዚኦም ከም ኮሚቴ ወለዲ ቆይሞም እሶም እዮም ምሳና ዝተሓበሩና ማለት እዩ። ሕጂ ስሉሳዊ ርከብ ልክ ህዝቢ ብዙሕ ተሳተፍነት የለን፣ ግን እዞም ዝገልፅ ኩልካ እሶም እዮም መሻርክትና። እሶም ከዓ ከም ኮሚቴ ወለዲ ኮይኖም ከዓ የገልግሉና ማለት እዩ። እቶም መባእታ ዝምሃሩ ተምሃሮ ኣብዚ ምሕዳር ከባቢ ፈላዳብ ዝበሃል ከባቢና ሕጂ ኣብዚ ከባቢ እዮም ዝመፁና። ናልባሽ ገሊኦም ሕጂ ርሕቕ ዝበለ እዩ ክሳብ ሰዓትን ፍርቓን ረሒቆም ዝመፁ ኣለዉ ናይ መባእታ። ኣብ ጂነር ክሓልፍ ከለና ግን ኣብዘን ዘለዋ ከባቢ ኣብዘን መባእታ ኣለዋ በዚ ምሕዳር ከባቢ ፈላዳ በላ በዚ ከ ግርማይካ ኣለተና በዚ ርዳ ኣሎ በዚ ከዓ ስንከትና ብሎ ንሰነና ኣብዚ ዘምፃልና ሕጂ ካብ ካብ መባእታ ናብ ማእከላይ ደረጃ ምስ ሓለፉ ወይ ድማ ካብ ማእከላይ ደረጃ ናብ ካልኣይ ደረጃ ምስ ሓለፉ ምስቶም ናትና ተምሃሮ ተሓዊሶም ኣብዚዮም ዝምሃሩ። እቲ ናይ መባእታ ጉዳይ ናይ መባእታ እተኮይኑ ግን ኣብዚ ከባቢና እዮም። ስለዚ ወለዲ ቁሩብ ክብድ በለ እዩ ናብዚ ንክሰዱልካ ደቆም

0: እዞም ተምሃሮ ካብ ዝተፈላለዩ ቦታታት መጺኦም ኣብ ሓደ ቕርዓት ይመሃሩ ምህላዎም እውን ኪኖ ኣካዳሚ ኣብቲ ማሕበራዊ ምንዳይ እውን ነናሓድሕዶም ተመክሮኦምን ባህሎምን ክለዋወጡ ባይታ ዝፈጠረ ኣጋጣሚ እዮም። እዚ ከይኮነ ኣይተርፍን ድማ ኣብዛ ቤት ትምህርቲ ተሳታፍነት ደቂ ኣንስትዮ ካብ ግዜ ናብ ግዜ እናዓበየ ክኸይድ ዝርአ ዘሎም
1: እጂ ደቂ ኣንስትዮ ኣለ እንዲ ሕጂ ብፃብፃብ ነፍሰኮፍ ዓመት ኣለና እንዲ ሕጂ ንኣብነት ናይ ሎም ዓመት ክገልፀልካ እንተኮይነ ተን ደቂ ኣንስትዮ ኣብዚ ቤት ትምህርትና ዘሎ ብምልኦም ተምሃሮና 211 እዮም 211 እዮም ካብዞም 211 እቶም 50 ደቂ ኣንስትዮ እየን ካብዞም 50 ደቂ ኣንስትዮ ተኮይኑ እቶም 161 ድማ ደቂ ተባዕትዮ እዮም። ስለዚ ብሚእታዊት ክረአ እንከሎ ዳርጋ ርብዒ ማለት እዩ እተን 500 ደቂ ኣንስትዮ ኣብዚ ቤት ትምህርትና ዘለዋ ልክ ናይዚ ዓመት የዛረብ ዘለኹ ኣብ ነፍሰ ኮፍ ዓመት እጂ ኣለና ደረጃ ኣብየትን ደረጃ ምቁራት ደረጃ ምሕላፍ ኣለና እ ልክ ኣብዛ ዓመት እዚኣ ግን እተን 500 ናይቶም ተምሃሮና ደቂ ኣንስትዮ የን ማለት እዩ። እጂ ኣብዚ ክንዛረብ ከሉና ብሽም ደቂ ኣንስትዮ ጥራይ ዘይኮነ ኣብዚ ከዓ ካብዘን 50 ከዓ ክንደየ እቲ ብሄር ብዳውየት ወይ ድማ እቲ ተጠቃምነት ናይዚ ቤት ትምህርቲ እቶም ክምሃሩ ዝግብኦም ክንደዮም ተበና 29 ወይ ድማ ከባቢ 30 ደቂ ኣንስትዮ ኣለና። ኣብዛ ካብተን ደቂ ኣንስትዮ ብምልኦን ተሳታፍነት እንተና ካብቶም ብቋንቋ ብዳውየት ወይ ድማ እተን ብሄር ብዳውየት ክንደየን 600 እየን ካብተን ደቂ ኣንስትዮ ማለት እዩ። እቲ 400 ናይ ካልእ ብሄር ማለት እዩ። እተን ፈለማ ጀመናያን ንሕና ብ216 ቀዳማ ኢልና ጀመናያን ልክ ዓሚ 225 ጀነራል ተሳቲፈን 7 ደቂ ኣንስትዮ ነረና 7 እን ሓሊፈን ሕጂ ኣብ ታሽ ኣይመፅሕን ኣለ
0: እቲ ጥርዮ ፍልጠትን ንቕሓትን እንዳዘየደ ክኸይድ እንከሎ ብመንፅር እውን ዝህልወካ ሕልምታትን ራእን ኣዝዩ እናዓበየን እንዳሰፍሐን እዩ ዝኸይድ። እዞም ተምሃሮ እምበኣር ኣብዚ ኣሕዳሪት ቤት ትምህርቲ ብዝቐስምዎ ዘለዉ ፍልጠትን ምስቶም ኣብ ዝለዓለ ደረጃ በፂሖም ዝምህርዎም ዘለዉ መምህራኖም ዘለዎም ናይ ምብሃሃል መንፈስን ራእዮም ኣዝዩ ዓብዩ ናብ ዝበረኸ ደረጃ ክጥምቱን ኣብ ከባቢኦም መሰረታዊ ለውጢ ከምፅኡ ዝኽእሉ ዜጋታት ንምዃን ሓሊኖም ይሰርሑ ከም ዘለዉ እዮም ዝገልፆም። ኣብ ቀጻሊ ድማ ኣነ መደበይ ብትምህርተይ ኣብ ዝለዓለ ደረጃ በፂሐ ነዚ ብናፃ ዘምህረና ዘሎ ህዝብን መንግስትን ኤርትራ ክኽሕስ እዩ ድሌተይ።
2: ኣነ እውን ብወገነይ ረቢ ሓጊዙኒ ትምህርተይ ምዛዞምኩ ኣብቲ ቦታ ዘሎ ንቕሓት ክባቢለ ንካልኦት ከማይ ደቂ ኣንስትዮ ትምህርቲ ክረኽባ ክሕግዘኒ ድሌተይ። በዛ ኣጋጣሚ ከዓ ኣጆኹን ኣይትሕመቓ እንተ ተበጊስካ ዘይከኣል የለን ክብለን ይደሊ።
0: ምውዳድ ትሕቲ ቅርፅን ኣገልግሎት ትምህርትን ንበይኑ ኣኻል ኣይኮነን። ንቑሕ ተሳትፎ ህዝቢ እንተዘይተሓዊስዎ ኣድማዕ ስራሕ ክስራሕ ኣይከኣልን። ብዓብኡ እውን እዚ ብልዑል ወፃኢታት ተዋዲዱ ዝርከብ ኣገልግሎት ትምህርቲ ነቲ ሕብረተሰብ ተጠቃሚ ንምግባሩ ክሳብ ዝኾነ ሕብረተሰብ እቲ ከባቢ ኣብ ትምህርቲ ዘለዎ ንቕሓትን ተገዳስነት ትምህርትን ብዝግባእ ንኽርዳእን እውን ሰፊሕ ጓስጓሳት እዩ ዝካየድ። እዛ ቤት ትምህርቲ እውን ምዚ እናወስኸ ዝኸይድ ዘሎ ቁፅር ተምሃሮኣ ዘለዋ ፅበት መምሃር ክፍል

0: ታት ብዝምልከቶ ኣካል ተፈትሑላ ጉዕዝኣ ዝያዳ ማርሻ ወሲኻ ክትጓዓዞ ነተስፋም
1: ሓራይ ተቐዳመይ ተታመቕ ዘሕልፋ እዚ ፃዕሪ እዚ መንግስቲ ጀሚርዎ ዘሎ ብዓብኡ ብምሉኦም መሻርክ ተጀሚሮሞ ዘለዉ ከምዛ ዘለዎ ክቕፅለሎም ብዘይ ናቶም መሻርክ ወይ ድማ ብዘይ ናቶም ሓገዝ እዚ ቤት ትምህርቲ ውሓንቲ ክኸውን ኣይክእልን እዩ ስለዚ እቲ መንግስቲ ጀሚርዎ ዘሎ ብዓብኡ ኣሎ ንድዩ እቶም መሻርክቲ ዝሕግዙና ዘለዉ እዚኣ ጥራይ ክዛረበካ ትቕል ኩሎም ተሓሊልና ከይበሉ እጃሞም ክበርከቱ ከምታ ዘለዋ ክቕፅሉ ኣለዎነት ይብላ ወለዲ ተማሃሮኦም ከምፅልና ነቂሖም ነፍሲ ወከፍሲ ብድልየቶ ወዱ ወይ ድማ ውላዱ ከምፅኣልናና ንፀበለና ንደሊ
2: ኣብዚ ቤት ትምህርቲ ወይ ኣብዚ ከባቢ እዚ ዝመሃሩ ክምህር ዝመፁ ዘለዎ ኣምሃራን ንዕዑም ለበዋ ሓደ እቲናቶም ድዩቲ ወይ እቲናቶም ግቡእ ክፈልጥ ኣሎ እቲናቶም ግቡእ ክብለካ ንከለኹስ ካብቲ ግቡኦም ንላዕሊ ፃዕሪ ከምዝሓት ከም ለባዋ መጠን እዚ ሕብረተሰብ እዚ ምሳና ክሳተፍ ወላ ንሱ ኣይፍለጥ ወላ ንሱ ኣይብፅሖ ሞ ንደቂ ደቁ ምቕያር ንድሕሪ ኣሎ ኮይኑ ናይ ሓባር ፃዕሪ ናይ ሓባር ስራሕ ኣብ ዓወት ዩ ደብፃሓካ ስለዚ ብሓባር ምሳና ንክሰርሕ ለባዋ ኣለኒ ማለት እዩ

0: ቀድም ትበዛይ ትደብ የርፈታይ ንገዲና
1: ኖርያይ ኣው ማይተሙ ስማይሳ ማይተሙ ስማይሳ

0: ሽመይ ሳሌም ፍስሐ ይበሃል። ኣብዚ ስራሕ እዚ ካብ ጅምር ዳርጋ 3 ዓመት ማለት እዩ ገይረ ኣለኹ።
1: ሓይ ሳሌም፣ ነዚ ሞያ ስፌት ሕጂ ክትኣትውዮ ከለኺ ብኸመይ ክመሪፅክዮ? ካልእ ዓይነት ሞያታት እውን ነይሩ እዩ። ናብዚ ንክትኣትዩ ዝደረኸክ ከንታይ እዩ ነይሩ?
0: እዚ ሞያ ስራሕ ክኣትዎ ዘገደደን ናይ ፋሚሊ እዩ ማለት እዚ ስራሕ እዚ ናይ ስድራ ቤት እዩ። ሕጂ ኣብ ስድራይ ምእላይ ኣለኹ ማለት እዩ።
1: መጀመርታ ግን ኣብ ናይ ስፌት መኪና ዲኺ ለሚድክዮ ወላስ ኣብቲ ናይ ኢደ ጥበብ ስራሕ ዲኺ? ብኸመይ ክተበጊስ ክሎ ብኸመይ ናብዚ ደረጃ ዝመፅሕኪ?
0: መጀመርያ እኳ ጥልፊ እንዲና ንጠልፍ ነርና ኣነ ንኣሕዋተይን፣ ድሓር ግን ምስ ግዜ ክንረኽበሉ ስለ ዘይከኣልና እሱ ብካልእ ሰባት ከምዚ ዝስራሕ ጌርናዮ ማለት እዩ። ሕጂ ሰንሳርቶ ይሰርሓ ነይረን ማለት እዩ። ምዕባይ ምዕባይ ምዕባይ ኩሎም ማለት እዩ ቶም ኣሕዋተይ። ብድሕሪኡ ኸኒ ኣነ ኸኒ ምዕባይ ሓፍተይ ማለት እያ ምሄራትኒ ቅድሚ 3 ዓመት ማለት እዩ። ንሳ ምሄራትኒ ማለት እዩ ነቲ ስራሕ ከዓ ክሰርሓሉ ጀሚረ ማለት እዩ።
1: ሕጂ ኣብቲ ፈለማ ንዚ ሞያ ዝሒዝከ ክሰርሑ ክለኺ ክነጥፍሉ ዓይነት ዝነበርክን እዚ ሕጂ ዋ መፅሑ ከ ዘለኽን እንታይ እዩ ሰፊሉ ማለት ብምንታይ ጀሚርካ ኣብ ከመይ ደረጃ በፅሕኪ?
0: እዚ መጀመርያ ብዙሕ ክእለት ኣይነበረንን ዳርጋ እዚ ቦታ ኩሉ ሙሉእ ስለ ዝነበረ ሰራሕተኛታት ይኹን ብኣሕዋተይ ሲ ትሑዝ እዩ ነይሩ እዚ ቦታ። ሕጂ ብኸምኡስ ንክምሃር ስዕድል ዘይነበረን፣ ብድሕሪኡ ግን ሓፍተይ ክትገይሽ ምስ በለት ግን እቲ ነገር ክምሃሮ ከም ዘለኒ ማለት እቲ ሓላፍነት ናባሃ ምዃኑ ምስ ፈለጥካ ሽዑ እዚ ክነጥፈሉ ጀሚረ ማለት እዩ። እቲ ስራሕ ዝሰርሖ ከዓ ብብዝሒ ኣብ ምዕራይ እዩ ማለት እዩ። ምዕራይ ጅንስ ጨርቂ ስረ ቱታታት ገለ ማለት እዩ፣ ካምቻ ገለ ኩሉ ማለት እዩ ምዕራይ።
1: ኣብ ከባቢኺ ዘለዉ መንእስያት ወይ ዓበይቲ ኣቦታት ሰብ ናይ ሞያ ስፌት ዝመፅ ኣሎ ንስኽ ጓል ሴቲ ኣብ ጎኖም ኮንኪ ከምዚ ክትሰርሐ ከለኺ በቲ ሞያ ክትኸርዑ ዶ?
0: እዋ ብጣዕሚ ወላ ከዓ የተዓባብዖ ኸዮም ኣጆኺ ከምዝግበሩ ስይብሉ ኸዮም ወላ ምሳና ዝሰርሑ ኩሎም ይተሓጋገዙን እዮም። ብዓብኡ ከዓ ወላ እዞም ዝመሃሩኒ ቅዲ ክዳን ከዓ ብጣዕሚ ብዙሕ ዋጋ እዮም ዝኸፍሉ ነቲ ቅዲ ክዳን ሲ ኣብቲ ዝብፃሕ ንኸተብፅሑስ ብዙሕ ሓገዝ እዮም ዝገብሩልካ ማለት እዩ። ኣብ ቤትካ ወላስ ክሰርሓሉ ትኽእል ሞያ እዩ። ከምዚ ምሻሎ ኪኖት ናብ ደገ ምውፃእ ሲ እቲ ኣብ ገዛኻ ዝኾነ ነገር እንድሕር ተፈቲሒካ ወይ ተቐዲድካ ብቐሊሉስ ወላ ኣዴታትና እንድሕር ርኢናይን ኮይና ሲ ብኢደን ሲ ሰፊያ እየ መርፍእ ንፈትልና ኣላጊበን እየን ዳርጋ ንዝበዝሕ ውላደን ዕብየን ማለት እዩ። እዚ ሞያ እዚ ከኣኒ ብዓብኡ ከኣኒ ንብዙሕ ነገር ሲ ምሽ ከምዚ ኣብቲ ክዳን ብብዝሒ ኣደስ ናይ ቤት ነገር ኩሉ ነገር ተስተውዕል፣ ናይ ውሉዳ ነገር ኩሉ ነገር ተስተውዕል ስለ ዝኾነ ብዓብኡ ከዓ እቲ ኣብ ውሉዳ ዘሎ ጎደሎስ ንሳያ ትሪዮ። ሕጂ እቲ ሞር ኣብ ቅዲ ክዳን ተተኪረን ሲ ቀሊል ይነዐአን ማለት እየ ማለት እየ ዝቐለለ ስራሕ ወላ ብመፍተል ገይረን ቀደም ክዳን ይሰርሓ ነይረን እችኖቶ ገይረን ይሰርሓ ነይረን። ብሓፈሻ ሲ ብብዝሒ ክረአ ከለዉ ክዳን ስራሓት ሲ ኣዴታት ሲ ይሰርሖኦ ነይረን እየን ማለት እዩ።
1: ኣብዚ ደረጃ እዚ ንክትበፅሒ ተራ ወለድኺ ይሕዋትኪ ዝገብርዎ ምትማዕ ብኸመይ ትገልፅኡ? ብኣእዛዝ ምና
0: ብዙሖም

ሓገዝ ዝገብሩልካ ማለት እዩ። ወላ ኸማን ንኽምሃር እዚ ቅዲ ክዳንስ ካብቲ ዘለኽዮስ ንኽተማዕብልዮስ ክትምሃር ኣለኪ ኢሉ ዓብሓ ወይ ማለት እዩ ሕጂ ብካናዳ ኣሎ። እሱ ንባዕሉ እንዳ ስፌት ክዳውንቲ እዩ ዘለዎ ማለት እዩ። ሕጂ ንሱ ኸ ካብዚ ዘለኪ ሞያስ ክትቅፅልሲ ክትምሃር ኣለኪ ኢሉ ዘተባብዓኒ ንሱ እዩ። ብዓብኢኻ ስድራ ቤተይካ ብኩሉዮም ዘተባብዑኒ ማለት እዩ።

ኣብ ዝሓለፈ ሰሙን ኣብ 972 ብሲድኒ ሸልደን ዝተደርሰት ኣብዚ ግዜ ድማ ብዳንኤል ሃብተ ማርያም ዝተተርጎመት ሕቡእ ምስሊ ዘርእስታ መጽሓፍ ንሌላ በቂ ዓላ እዛ ኣብ ኣዳራሽ ጁንየር ክለብ መምረቕታ ዝተገብረላ መጽሓፍ ኣብቲ ናይ ሌላ ስነ ስርዓት ኣፍቀርቲ መጽሓፍ ዕዱማ ስድራ ቤት ንፈተውትን ኣብ ዝተረኽቡልያ ምልላይ ተገይሩላ እዛ ብሲድኒ ሸልደን ተደሪሳ ብዳንኤል ሃብተ ማርያም ዝተተርጎመት መጽሓፍ ሕቡእ ምስሊ ኣብ 216 ገጻት ዝተዘርግሐ 23 ምዕራፋት ዝሓዘት እያ። ኣብቲ ናይ ምልላይ ስነ ስርዓት ርእይቶኦም ዝሃቡ ሙያውያን እዛ መጽሓፍ ሓንቲ ካብተን ንዓለም ዝተበርከታ ኣገደስቲ መጽሓፍቲ እያ። ከምዚ ካብ ኮነት ኣብ ትርጉም ዋላ እውን ንእሽቶ ክትጎድለካ ኣይትደልን። ኣብ ትርጉም ብዙሕ ክሕሎ ዘለዎ ነገር ኣሎ። እቶም መሠረታውያን ናይ ስነ ጽሑፍ ባእታታት ከይጐድሉን ላዘኦምን ብቕዓቶምን ከይጠፍእን ዓብዪ ጥንቃቐ እዩ ዝሓትት። ብመንጽር እዚ ክረአን ከሎ ተርጓሚ ተመክሮ ስለ ዝጸንሖ ጽቡቕ ጌይሩ እዩ ተርጊምዋ ዘሎ። ስለ ዝኾነ እዛ መጽሓፍ ተነባቢት ክትከውን ዓብዪ ተኽእሎ ኣሎ ብምባልዮም ርእይቶም ሂቦም። ብተወሳኺ እዛ ብሲድኒ ሸልደን ዝተጻሕፈት ብዳንኤል ሃብተ ማርያም ዝተተርጎመት መጽሓፍ ሕቡእ ምስሊ ልቢ ወለድ እያ። ትሕዝቶ እዛ መጽሓፍ ብስውር ዝተፈጸመ ገበናትን ንዕኡ ንምጽራይን ንምፍላጥን ዝግበር ናይ ፖሊስ ምርምራዊ ስራሕን እተርኢ መጽሓፍ እያ። ናይ ገበን መጽሓፍ ኣዝዩ መሳጥን ኣንጠልጣልን እዩ። ሲድኒ ሸልደን ናይ ኣዘናትዋን ኣጸሓፋን ክእለት ዘለዎ ሓያል ደራሲ እዩ። ብግቡእ ስለ ዝተተርጎመት ከዓ ኣብ ኣንበብቲ ጽልዋ ክትገድፍ እትኽእል መጽሓፍ እያ ይብሉ። ተርጓሚ ናይዛ መጽሓፍ ስነ ጥበበኛ ዳንኤል ሃብተ ማርያም ናይ ብዙሓት ዓበይቲ ጸሕፍቲ የንበበ ከም ናይ ሲድኒ ሸልደን ጽሑፋት ኣቢሉ ዝምስጠኒ ግን የለን። ስለ ዝኾነ ናይ ሲድኒ መጽሓፍ ክትርጉም ከኢለ ካብ ምዕራፍ ናብ ምዕራፍ ብኣንጠልጣሊ ኣዘናትዋ ዝተሃንጸ ብሉፅን መሃርን ዛንታ ኣብዛ መጽሓፍ ተኻቲቱ ኣሎ። ካብ ብዙሓት መጽሕፍቲ እዛ መጽሓፍ ጽቡቕ ትሕዝቶ ስለ ዘለዋ የመሪጸ እያ። ንኣንባቢ ክተዘናግዕን ክትምህርን ድማ ኣተስፎ ብምባል እዩ ቃልዋ ስሚዑ።

0: ዝኸበርኩም ተኸታተልትና ምስ ትሕዝቶ መደብ ማእገሪኹም ዘለኹም ከምዚ ኣቐድም ኣቢልና ኣብ መእተዊ መደብና ክንገልፆ ዝፀናሕና ኣብ ከባቢ ፋርማሲ ሓማሲን ካብ ዝርከብ ናይ ሞያ ስፌት ካብ ዘለዋ ደቂ ኣንስትዮ ምስ ሓንቲ ኢና ከነካየድ ዕላል ማለት እዩ። ደቂ ኣንስትዮ ኣብ ሞያ ስፌት ካብ ግዜ ናብ ግዜ ብመንፅርቲ ዝተምሃርኦ ስልጠናን ትምህርትን ዝቆሰምኦ ኣብ ሞያ ስፌት ክሰርሓ በቕዐን ኣለዋ። ኪኖ ምስራሕ ድማ ዓማዊል ኣብ ምእንጋዴን ዝርከባ ዘለዋ እሞ ኣብዚ ሕጂ ምሳይ ሓቢራ ዘላ እውን ሓንቲ መንእሰይ ኣላ። ከመይ ለኺ ሓንዶ ስራሕ ከመይ ኣሎ?
1: እግዚኣብሔር ይመስገን።
0: ኣብ መንጎ ስራሕ ምፅረ ዶ ዕንቅፋት ፈጢርና
1: ነኖ ፀገም የለን ትሓን
0: መጀመርያ መን ክንብል ስም ኣብ ሞያ ስፌት ሳርቶኸ ክንደይ ዓመታት ጌር ክለኺ?
1: ሽመይ ሙሉኣለም ነጋ ይበሃል። ኣብ ሞያ ስፌት ከባቢ ሓሙሽተ ዓመት ክለስ ክገብረ
0: ሓረይስ ክን እዚ ሞያ ስፌት ብኸመይ ክኣትኽዮ? ዝበዝሕ ግዜ ብደቂ ተባዕትዮ ክዕብለል ፀኒሑ ሕጂ ካ ደቂ ኣንስትዮ እንዳደፈር ክንኦ እንዳስራሕ ክን ትመፅእ ኣለኽን እሞ ብኸመይ ከንስ ክኣትኽዮ ምሉ?
1: ኦኬ ሕጂ ካብ ምንእሸይ ከለኹ ደስ ዝብለኒ ነይሩ ንዲ ብዝያደ ከዓ ሕጂ ናይ ወለድካ ጎስጓስ ከ የድሊ ሕጂ ማዘረይ ድላይ ካ ዓይነት ትምህርቲ ክትምሃረ ትኽእል ይኸ እንታይ ዓይነት ትምህርቲ ሕሸ ክገለ ትብለኒ ነራ ማለት እዩ። ሽ ኣብ 2020 ኣብ ናይ እንዳደናግል የጀሚረ ማለት እዩ። ናይ እንዳደናግል ተማሂረ ብድሕሪኻ ኖርማል ከምዚ ናይ ምፅባብ ገለ ዝሰርሕ ነይረ። ንቁርብ ግዜ ከዓ ቋሪፀ ነይረ። ሕጂ ግን ኣብ ናይ ሽፎን ይቕፅር ኣለኹ ማለት እዩ ኣብ ናይ ዲዛይን ኣብ ናይ ወዲ ዓብደላ ዝሓለፈ ዓመት

0: ነይረ ነይረ እጅ ቅፅላሎ
1: ሕርቲ ስልጠና ምስ ተምሃርክ ሲ ስልጠና ትምሃሩ ኣባይ ተክስርሓሉ ዓማል ክትእንግድን ቁርተይ ክብድ ብል ኸውን እዩ ንስኸ ነዚ ከመይ ክኢልክዮ
0: እወ ካብ ኣብ ትምህርቲ ከማ ኣብ ስራሕ ዝያዳ እንታይ ልበሃልኮ ምክንያቱ ተመክሮ እንዳጥረሓ ስለትኸይ ደለካ ብዙሕ ይከብደካኒ ኣብ ትምህርቲ ይቁር ድኸብደካ ድሓ ድሌት ተሎ ከዓ ዝኾነ ነገር ክትክሎ ትኽእል ኢኻ
1: ሕጂ ንስኺ ኣብ ሞያ ስፌት መፅኺ ዓማዊል መፅኦም ከስፍዩ ምስ ዝደልዩ ከም ጓል ስቴትስ ብዙሕ ኣይተለምደን እንታይ ይብሉኺ
0: እወ ናይ ደገ ገለ ኣብ ድመፃ ማርኣይን ድግረሞ ኣ ጓል ስቴት ሰፋይት ኣላ ው ማርኣይ ሕጉስ ትገር የለናኻ ኸዳ ሕጂ ብዙሓት የጋጥሞና እንከም ብጣዕሚ እየንካ ድሕጎስ ኣነ ብዙሕ ርኦ ይፈልጥኒ ኣብ ዝኾነ እንዳሰርቱ ኸይድካ ወደ ጥራሕ ድ ሰፍ የልካ ገለ የንድሎ ሕጂ ኣዋል ጀሚርና ኣለና ማለት
1: ሕጂ ሞያ ስፌት ምስቲ 1ሰሸ ኣብ ማኪና ትረግፆ ክብድ ዝበለ ኮይኑ ስማዓካ ዋላ እኳ ሕጂ ምስ ናይ ኤሌክትሪክ ኣሰራርሓ እንትኾነ ክብደት ኣለዎ ዶ እንታይ እዩ ከዝሓተካ እንታይ ዋጋ ኢኻ ከትኸፍለሉ
0: ብዙሕ ድሓተካ ነገር የለን ትደልዩ ነገር እንተኮይኑ ዝኾነ መስዋእት ክትከፍለሉ ትኽእል እንዲኻ ዋላ ክሰርሕ ከለካ ካ ድሓን ብዙሕ ድኻሚ የብሉ
1: ሕጂ ከንታይ እ ክትገብር ዘለኽስ ዝበዝሕ ኣብ ዝትነጥፍሉ ከንታይ እዩ ዓይነት ስራሕ
0: ኩሉ ዓይነት ስራሕ ንነጥፍ እንዲና ሽፎን ጀዲዳት ናይ ደቂ ኣንስትዮ ይኹን ዋላ ናይ ደቂ ተባዕትዮ ማለት እዩ ሰርሕ ኢና ብፁና ከዓ ክንእንግደኩም ኢና ማለት እዩ
1: ዝበዝሕ ሕጂ ዓማዊል ብመንፀርቲ ጠለባቶም እስኪ ኣነ ወዲ ኢኸ ክትብዮም ከለኽስ ብሞያ ክኩርዓት ስማዓክ ዶ
0: ብጣዕሚ ሕጉስ ብፍላይ ተዓጊበን ክኸዳ ከለዋ ደሎ ሕጉስ ፍሉ ምክንያቱ ነብስኻ ስ ኣከመይ ለቨል ኣላ ትሪኢ ኣለካ ማለት
1: ደረጃ
0: እዎ ደረጃ ስ ትፈልጦ ኣለካ ማለት እዩ
1: ሓረይ በዚ ኣጋጣሚ እዚ ነቶም ኣምሂሮም ኣብዚ ደረጃ ዘፅሑኺ ተራ ምትባዕ ናይ ወለዲ ከም ዝነበሮ ነጊርክና ኢኹምዎ ኣብዚ ሕጂ እዋን እውን መሳርሕቲ ከለዉ ካብኣቶም ትረኽብዮ ሓልዮትን ትሕጋዝ እንታይ ድመስል ተመስግኖ እዮም ሰባት ከ
0: እወ ንኩሎም የመስግኖም እየ ንወላዲተይ ንዓባይ ንኩሎም ብሓፈሻ ስድራ ቤት እዩ ማለት እዩ ኣሕዋተይ ንመምህረይ ከ ብድዓብደላ ናይ ፋሽን ዲዛይን መምህር ማለት እዩ ንኩሎም ፈተውተይ ከዓ ኣብዚ ስራሕ ከዓ ብፍላይ ዝኾነ ነገር እዚኣ ከምዚኣ ከምዚኣ ኮይናት እንተልካዮ ይሕጉዝካ እዮም እዚኣ እንዲ ከምዚኣ ሕጂ ከም ሰብ መጠን ዝኾነ ትዳናገር ወይ ምርዳእ ያቤካ ምሽ እዚኣ ከመያ ትብሎ ይሕጉዝካ እዮም
1: እሞ ሙሉእ እስኺ ኣብ ስራሕ ይክ ዘለኺ ንሕና ከዓኒ ናብታ ትቕፅል መደብና ከዓ ተኸታተልቲ ክነስግሮ እሞ ፅቡቅ ናይ ስራሕ ግዜ ግበረልክ

0: ናብዚ ሕጂ በፂሓቶ ዘላ ደረጃን ጌና ትኸዶ ዘላ ግዕዞ ምዕባለይ ቴክኖሎጂ ሳላቶም ከይተሓለሉ ዝሓለሙ እሞ ሕልምታቶም ንምጭባጥ ከይሰልከ ይሰርሑ ውሕዳት ሊቃውንቲ ዓለምናየ በፂሓቶ ውፅኢት ቴክኖሎጂ ናይ ብዙሕ ሞያተኛታት ክእለትን ፍልጠትን እዩ ዝጠልብ ፍልጠትን ክእለትን እንተተደሚሩ እንተረቢሑን ዝተዓፃፀፈ ውፅኢት ይርከቦ
1: ሽመይ ኢቨንት ክልይ ተባር ክባል እቲ ማህራይ ሌቨል 1 ኤኣይ ኮርስ ኣብዛዮኒ ሎም ማዓንቲ ሒዝና ምፅና ና መደብካ ብዛዕባ ኢፌስኣይ ኢልና ኢና ሰሚና ደለና ፌስ ኮንሰርኒንግ ኣይደንቲቲ እያ ትብል ማለት እዩ እዚኣ እንታይ ንሕልና ንሓደ ኣብ ሃገርና ዝረኣይ ፕሮብለም ንምፍታሕ ኢና ምፅና እዚ ከዓ እንታይ እዩ ኣብ ድኾነ ናይ ፖሊስ ስቴሽን ንድሕር ከድና ኣነ ንኣብነት ታሴራ ይጠፊ ንድሕር ናብትና ፖሊስ ከይደ ኣብ ሃሸሓት ብዙሓት ወይከዓ ኣላፍ ታሴራታት ስለ ዘለዉ እቲ ታሴራታት ምስ ንዓይ ናተ ታሴራ ካ ጠፊያ ንድሕር ናብኡ ከይደ ነዚ ንምፍታሕ መፅ ኣላ ማለት እዩ ንኣብነት ኣና ሓደ ፖሊስ ረኪበ ናተይ ገፅ ዲቴክት ገይሩ ማለት እዩ ምስ ጠፊኡ ዘሎ ታሴራ ነ ታሴራ ለየለይ ንድሕሪ ኢልዮ ምስቲ ብዝሒ ንሱ ዝጥቀመሉሎን ምስቲ ብዝሒ ኣብኡ ዘሎ ዳታን ምስቲ ንዓይ ምስቲ ናተይ ሒዝዎ ዘሎ ዲቴክሽንን ክተሓወሶ ይኽእል እዩ ስለዚ ነዚ ንምፍታሕ ኢና ምፅና ዘለና እዛ ስራሕ እዚኣ ማለት እዩ እዚ ከዓ ከመይ ንሕልና ንኣብነት እዛ ስራሕ እዚኣ ከመይ ገና ሰርሕና ለና ፊቸር ፕሮግራም ኣላ ዊች ኢዝ ናይ ኤስኤምኤስ ዲቨሎፕመንት ክንገብረላ ኢና ከምኡውን ኔትወርክ ሼር ከዓ ክንኣሰርላ ኢና ማለት እዩ እዚ ከመይ ንድሒልና ንኣብነት ሓንቲ ስቴሽን ኣነ ታሴራ ጠፊድ ናብታ ስቴሽን ኸይድ ሞ ሓደ ፖሊስ ንዓይ ረኪቡ ናተይ በትናት ንዑ ዝከኣሎ ማለት እዩ ናተይ ፌስ ዲቴክት ገይሩ ካብቲ ኣብቲ ና ፖሊስ ዘሎ ስቴሽን ታሴራታት ደሊ ማለት እዩ እዚ ከዓ ኣድካምን ወይ ድማ ደይ ውፅኢታውን ከዓ ክኸውን ይኽእል እዩ ማለት እዩ ንኣብነት እዚ ናተይ ስእሊ ሒዝዎ ዘሎ ኣብ ናይ ገፅ ምስሊ ሒዝዎ ዘሎ ስእልን ምስና ኣብቲ ና ፖሊስ ተኣኻኺቡ ደሎ ናይ ታሴራን ምስቲ ብዝሒ ኣድካምን እዚኣ ድማ ዓን ክኸውን ይኽእል እዩ ስለዚ እዛ ፕሮግራም እዚ ከ ነዚ ንምፍታሕ መፅ ኣላ ማለት እዩ

ከመያ ትገብር ንድሕልና መጀመርታ ነቲ መፂእ ዘሎ ታሲሩድ ወይ ናቲ ፓስፖርት ዝኾነ ምስ ፌስ ኮንሰርኒ እንድታሓዝ ኣይደንቲቲ ስለበለ ነቲ ሰብ ዲቴክት ትገብሮሞ ካብቲ ደሎ ሂብንያ ደለና ዳታ ከዓ እቲ ሰብ ተኣሎ ድ የለን ትነገርና ማለት እዩ። ንኣብነት ታሴራ ክጠፊእ ክንድሕር ኬርኪ ኣብታ ስቴሽን ትኸይድ ሞ እታ ስቴሽን ከዓ ናቲ ፌስ ዲቴክት ን ሪኮግናይዝ ገይራ ካብቲ ኣብቲ ሰርቨር ደሎ ዳታ ከዊያ ሪፈር ትገብር ማለት እዩ። እጂ እዛ ፕሮግራም ነዚ ዓይነት ኣካይዳ ሒዛ ትኸይድ ኣሎ። እዚ ኤኣይ ብሓፈሻ ነታ ኮርስ ንክንማር

0: ኣብዘን ሰለስተ ወርሒ ብዛዕባ ዝተፈላለዩ ኣብታ ተማሂርና ኣነ ኣብ ኤኣይ የተማሂረ ነረ። ስለዚ በዘን ተማሃርና ኤሪ ስናፕቻት ትብል ወይ ከም ስናፕቻት ዓይነት ኮይና ግን በዓነ ብኤርትራውያን ዝተሰርሐት ብዙሕ ፊልተርስ ገለ ይብላን ግን ከም መጀመርቲ ንእሽተ ይሰርሕና ኣለና። ኣብነት ሕጂ ኣብዚ ፌስ ማስክስ ኣለውና ን ከምኡ ክራውንስ ቢርድስ ን ራቢት ኢርስ ኣለውና። ሕጂ እታ ፌስ ሪኮግናይዜሽን እናሰርሕና እታ ፌስ ንዓና ሪኮግናይዝ ምስ ገበረት ካብቲ ዘሎ ፊልተርስ በዓልና መሪፅና ኣብቲ ዝድለ ወይ ኣብቲ ዝግባእ ቦታ ናይ ኣካላትና ተቐምጠልና ማለት እዩ። እዛ ስናፕቻት እዚኣ ኣብ መፃኢ ነቲ ዝጎደለ ዘሎ ንሕብረተሰብና ዝውክል ከነእትወላ ተስፋ ንገብር ማለት እዩ። ኣብ ስናፕቻት ሕጂ ብብዙሕ ንድሮስ ከምዚ ብዙሕ ንሕብረተሰብና ዘይውክል ነገራት ኣለዉና። ኣብነት ናይ ሰይጣን ስእል ኣሎ ካልእ ዘየድልዩ ስእልታት እውን ኣለውና። ሕጂ ከምኡ ስለ ዝኾነ ኣብቲ ሕብረተሰብና ውን ከምኡ ንዓና ነቶም ህፃናት ንዘይትብክል ኣሽቱ ነገራት ዘለዋ ጌርና ክንተሓሲብና ማለት እዩ።
1: ተምሃሮ ጎኒ እቲ ዝወስዶ ስሩዕ ኣካዳምያዊ ትምህርቲ ፍልጠቶም ዘብርኽን ተወሳኺ ሞያ ዘስንቕን ኣብ ናይ ዕረፍቲ ግዜኦም ኣብ ዝተፈላለየ ማእከል ስልጣናታት እናኸዱ ፍልጠቶምን ንቕሓቶምን ክዕብዩ ይረኣዮም። እዞም ኣብ ዛዮን ማእከል መሰልጠኒ በቢደረጅኡ ዝወሰድዎ ስልጠና ቴክኖሎጂ ሓቆፉን ነዚ ዘማእከለ እዩ ነይሩ።
2: ሕጂ ዕላማ ናይ ዝመደብታይ እቶም ተምሃሮ ተማሂሮም ኣብ ግብራዊካ ተማሂርካ ስለ ምምሃር ዘይኮነ ተማሂሮም ሰሪሕ ክሰርሕሉ ዝኽእሉ ባይታ ንሂወቶም ነፃ እዮም ክመርሕሉ ዝኽእሉ ትምህርቲ ምቕሳሚ ተቐንዲ ዕላማ ናይ ዚ ትምህርቲ ማለት እዩ። ሕጂ ዕላማ ወይ ኣገዳስነት ናይዚ ትምህርቲ እንታይ ቀንዲ እቲ ትምህርቲ ቀዳማይ ነገር ከሉ ካልኣይ ካ ግድን ብዘይ ሞያ ሓደ ሞያ ዘለዎ ሓደ ሰብ ክልተ ሞያ ዘለዎ ክልተ ሰብ ከማን ዝበሃል ሕጂ ጎኒ ጎኒ እቲ ትመሃሮ ዘለካ ድሕን ሞያ ተጥረካ ከይድካ ሕጂ ብፍላይ ኣብዚ ዘለናዮ ግዜ በቲ ቴክኖሎጂ ሞር ኣድቫንስ ዳገበረ ከይዳ ኣሎ። ሕጂ ምስ ኮፓፕ ገብር ተዘይክኢልካ ኣተረፍካ ክትከይድ ትኽእል ኢኻ ዝኾነ ስራሕ እውን ተጠላብነት ከይህልወካ ክእል እዩ ማለት እዩ።
3: ብዙሕ ነጥብታት ኣልዒሎም ኣሎ። ናይ ብሓቂ ከዓ ፅቡቅ ረኪበ እዩ። ቅድሚ ሕጂ ንሕና ዋላ መምሃራ ናብ ዝነበርናሉ ግዜ ንሽገረሉ ዝነበርና ንፅገመሉ ዝነበርና ንኣብነት ናይ ሓደ ተምሃራይ ኣብሬጅ ክትሰርሕ ካልኩሌተር ጌርካ ትድምር ድሓር ናይ ኩሎም ተምሃሮ ናይ ሓምሳ ድዮም ስሳ ተምሃሮ ኣብሬጅ ሰሪሕካ መሊስካ ራንክ ከተውፅእ ዝነበረ ሽግር ሕጂ እዚኦም ቆልዑት ግን ብዝቐለለ ከመይ ጌርካ ኣብሬጅ ትሰርሕ ከመይ ጌርካ ራንክ ተውፅእ ኩሉ እቲ ብመልክዕ ዳታ ቤዝ ናይ ኩሉ ነገር ሒዞሞ ዘለዉ ኣብቲ ከተፅንዕ ሓደ ተምሃሮ ተፅንዕ ከሎ እንታይ እንታይ ክኽተል ከም ዘለዎ ናይ ታይም ማኔጅመንት ምሕደራ ናይ ግዜ ኣምፅኦሞ ዘለዉ ካልእ እውን ኣጠቃቅማ ናይ መድሃኒት ክሳብ ክንደይ ጎዳኢ ክሳብ ክንደይ ይጠቕመና እንታይ ክንገብር ኣለና ዝበላ ርእስቲ ልዒሎም ኣለዉ። ብጀካ እዚ ብዙሕ ኣርእስቲ እውን ኣልዒሎም ኣለዉ። ስለዚ ቅድሚ ሕጂ ኣሸጋሪ ዝነበረ ብኣዝዩ ዝቐለለ ልዕሊ ኩሉ ከዓ ናይ እዚኦም ቆልዑ ደስ ዝበለኒ እቲ ቴክኖሎጂ ሎሚ ኣብ ክንዲ ኣብ ጌም ኣብ ዘይጠቅም ግዜ ጥራይ ዝውዕል ሎሚ ግን እዞም ተምሃሮና ዝረኣኾ ብናቶም ተባላሓትነት እቲ ቴክኖሎጂ ከመይ ገይሮም ኣብ ጥቕሚ ናይ ተምሃራይ ከም ዝውዕል ስለ ዝገበሩ ብጣዕሚ ባሂልኒ።
4: እቲ ኣገዳስነቱ ኣዝዩ ልዕሊ እቲ ምስእዋን ናይቲ ትምህርቲ ብምዃኑ እቲ ናይ ኤኣይ ወይ እቲ ሰብ ሰርሖ ብልሒ ምዃኑ እዩ። ሕጂ ሓደቶም ቆልዑ ናይ ምብልሓት ናይ መተዕፅፃፍ ናይ ምፍጣር ተኽእሎኦም ኣዝዩ ልዑል ኮይኑ ኣብ ወደይ ዝረእኽዎ ክሳብ ሕሉፍ ሓሊፎም ታሪክ ምፅሓፍ ኣብኡ ብኣይ ጌርካስ ታሪክ ሕጂ እዚ ትምህርቲ እዚ ንድሕር ዓብዩስ እቲ ታሪክና እቲ ጎቦታት ናይ ናቕፋ እቲ ድፋዓትና እቲ ኩሉ ታሪክናስ እንዳክገብሮ ተኽእሎ ኣሎ ማለት እዩ። ክስንድዎን ክሰርሕዎን ዓብዪ ተኽእሎ ኣለዎ። ስለዚ እዚ ትምህርቲ እዚ ብቐሊሉ ተራእዩ ኣድህቦ ተገይርሉ ብመንግስቲ ብኣኹም ምትብባዕ እንድሕር ተገይርሉ ዓብ ዓወት ከመዝግብ ጥርጥር የብለይ ብግብሪ ርእየ ታሪክ ኣዝዩ ብዙሕ ፅሑፋት ሞ ብእንግሊሽ ብትግርኛ እናገበሩ ታሪካት ክፅሑፉ ኣይዳለዎ ንሱ ተዝርእዎ ኣነብ ገዛ ዝረእኹ ኣዝዩ ዘገርምን ዘደንቕን እዩ።
1: ሕልምታትካ ናብ ክውነት ንምቕያር ኩሉ ግዜ ክትፅዕር ኣለካ። ሰብ ሕልምታቱ ንኸተግብር እዩ ዝነብር። ሰብ ብዘይ ሕልሚ ክነብር

0: ክእል ኣይኮነን ብርግጽካ ሕልምኻእቲ ክትነብሮ ዘለካን ትነብሮ ዘለኻን ህይወት ንዩ ምክንያቱ ሕልምኻ ሎሚ ዘይተጨበጠ ፅባሕ ግን እትትነብሮ ሂወትካ እዩ
1: ሽሜ ሮቤል ተስፋለ ምበሃል እዛ ሕጂ ሕዝ ና መፅና ዘለና ድማ ኣቴንዳንስ እያ እዚ ኣቴንዳንስ እዚ ድማ ኣብ ድኾነ ስራሓት ወይ ቤት ትምህርትታት ኣብ ድኾነ ኣቴንዳንስ ዘድልዮ ነገራት ብማናጀር ድቋፀፀር ነገር ክሓግዘና ክእል እዩ ማለት እዩ እዚ ኣቴንዳንስ ኢልና ፀውዕና ዘለና ድማ ኣብ ቤት ትምህርትታት ተኮይኑ ኣብ ኣፍ ደገ ብካሜራ ገርና ድኾነ ነቶም ተምሃሮ ኣቴንዳንስ ክንወስደሎም ንክእል ኢና ማለት እዩ ካብ ብወረቐት ፒሮ ገርና ራይት ዲና ገለ እናገበርና ካብ ንደክም በዚኣ ጌርና ክንቋፀፀሮም ንክእልና ማለት እዩ እዚኣ ሕጂ ብፒክቶ ብሎክስ ኢና ሰርሕና ዘለና እዚ ድማ ብኤፍኣር ተባሂሉ ዝፅዋዕ ብፌስ ሪኮግኒሽን እያ ትሰርሕ እዚ ድማ ንሓደ ተምሃራይ ዲቴክት ምስ ገበረቶ እንድሕር ኣብ ሰዓቱ መፅኡ ኣብ ሰዓቱ ዝፅሕፈሉ እንድሕር ኣብ ኬሩ ድማ ኣብ ሰንቲላ ወይ ከዓ ኣብ ሰዓቱ መፅኡ ከሎ እንድሕር ደንጊ ከዓኒ ለይቲ ኢላ ፅሒፋ ተምፀልና ማለት እዩ ሕጂ እቶም ተምሃሮ ድማ ኣብቲ ወይ ቶም ወርከርስ ኢልና ንፅውዖም ኣብ ሓደ ሳይት ተምፀልና እቶም ደለዉ ብክሎን ጌራ ተምፀልና ፕሬዘንት ታይሚንግ ኣብሰንት ከዓኒ ኣብ ሓደ ኩሎም ጌራ ትምፀልና ማለት እዩ ሕጂ ድማ እዚ ድማ ብሕብረተሰብና እዚ ሓጋዝ ክኸውን ንክእል እዩ ምክንያቱ ካብቲ እቲ ማናጀር ወይ ኣማሓዳሪ ዳይሬክተር ዝነበረ ንክቋፀፀሮ የሸጉሮ ዝነበረ ዶኮሩ ወላ ክፈልጦም ዘይክእል ዝነበረ ካብ ሱሳ ገለ ቋፀፀር ዝነበረ በዚያ ገይሩ ክቋፀፀሮ ንክእል እዩ ማለት እዩ
2: ሽመይ ሩፋይ ቴድሮስ በሃል ተማሃራይ ዛዮን ናይ ሌቨል 3 ሮቦቲክስ እየ ስራሕ ኳ ከዓ ኣይኦቲ ወይ ከዓ ኢንተርነት ኦፍ ቲንግስ ትበሃል እቲ እዚኣ ዝተፈላለየ ኮምፖነንት ኣለዋ ብሓንሳብ ትእክበን ከም ስማርት ሃውስ ማለት እዩ እቲ እዚኣ ሞሽን ሰንሰር እያ ከምዚ ተሓሊፍካዮ ገለ ማዕፆ ተኽፈት ከምዚ ናይ ኣስመራ ፓላስ እዚኣ ካርድ እያ እዚኣ ትሪያ ዘለካ ኣብዚኣ ትገርካ እዛ ማዕፆ ትኽፈት እቲ እዛ ማዕፆ በዚኣ ከዓ ሰርቮ ኣለዋ ሰርቮ ሞተር ትበሃል ሳሕቲ ነዚኣ ማዕፆ ተኸፍታ ተዓፅዋ ሳያ ስርሓ እዚኣ ጋዝ ሰንሰር ትበሃል ከምዚ ናይ ትኪ መዐቀኒት እዚኣ ናይ ቴምፕሬቸርን ሂሚዲቲ ሰንሰር ኢና ቴምፕሬቸር ዓቂና ሂሚዲቲ ከዓ ዓቂናስ ብሓንሳብ ተምፀና እዚኣን ወይ እዚኣን ብሓንሳብ ተበዚሐን እዚኣ ፋን ባዕላ ከምቲ ላዓልና ንገብር እዚኣ ከዓ ናይ ሶል ሞይስቸር እያ ትበሃል እዚኣ ሕቺ ተእትዋ ኣብታ ሓመድ ኣብኡ ዓቂና ናታ ሂሚዲቲ እንድሕር ጠሊ ተዘይኮይኑ እዚኣ ላ ዲናሞ ኣብ ማይ ተእትዋ እዚኣ ሽዑ ናፍታ ሓመድ ሽዑ በዕላ ትሰደና እዚኣ ከዓ ሪሌ ኣላ እዚኣ በዚኣ ሪሌ ኣላ እቲ ነዚኣ በዕላ እያ ትውላዓ ተጥፋ ኮንትሮል ትገብራ እዚኣ ብዚኣ ከ ዘለካ ነዚ ኩሉ ኮምፖነንት ብሓንሳብ ኣኪባ ኩሉ ሰሪሓ እንታይ ከም ትገብር ኩላ ትነግረ እዚኣ ሕቺ እቶም ብዕድመ ዕብይ ዝበሉ እሶም ክሽገሩ ስለ ዝኽእሉ ንሕና ከዓ ኩሉ ግዜ ምስኦም ክንኸውን ስለ ዘይንክእል ሲ እዚኣ ክትሕግዞም ትኽእል ኢና ኢልና ሓሲብና
0: ኣብ ናይ ፅባሕ ዘይተጨበጡ ሕልምታትካ ምንባር ነቲ ናይ ሎሚ ጉዕዞኻ ክዕንቅፅዋ ይግባን ምናልባት ሕልምታትካ ዘይተጨበጡ ብምዃኖም ናብቲ ውርግሪግ እናበለ ተስፋ ክቆርፀካ ዝፈታትን ክኸውን ይኽእል ምንዋሕ ግዜ ነቲ ክትበፅሖ እትደሊ ክትፀልዎ ኣይክእልን
3: ስመይ ድምያና ግርማ ይበሃል ኣስተ ሓደ ክፍል ተማሃሪት ካብ ዛዮን ትሬኒንግ ሰንተር እጂ ሒዘልኩም መፅእ ዘለኹ ብዛዕባ ሓንቲ ኣፕሊኬሽን ኮይና ምስ ኤኣይ ሓዊስና ዝተምሃርና ኮይና ኣብዚኣ ዝኾነ በዓል ቱሪስትስ ወይ ከዓ ዝኾነ ቆልዑት ማለት እዩ ናይ ዝኾነ ሃገራት ናይ ምፍላጥ ድሌቶም ንምፍላጥ ብኡ ጌርና ከዓ ሜን ኢንፎርሜሽን ናቶም ወይ ከዓ ዝበዝሒ ሓበሬታ ናቶምን ናርኣና ኣብዚኣ ክነብር ንክእልና ማለት እዩ እዚ ማለት ከዓ ንኣብነት ብስእልታት ጌርና ማለት እዩ ሕጂ ንኣብነት እዚኣ እንታይ እያ እናክንፈለጥቲ ኮይና እዚ ሃገር እዚኣ እንታይ እያ ክንብልቲ ኮይና በዚኣ ሓንቲ ስካን ጌርና ኣብዚኣ ስካንና ሕጂ ንኣብነት እዚኣ ዩናይትድ ኪንግዶም እንተኮይና ማለት እዩ ኣብዚኣ ጌርና ኣብዚኣ ዩናይትድ ኪንግዶም ኢላ ትመፅእ ናታ ሲቲ ናታ ካፒታል ናታ ሃገራት ናታ መንሽሙ ናታ ገንዘብ ናታ ምሻሎ ሃገራት ናቶም ህዝቢ ምንፍላጥ ማለት እዩ ትሕግዘና ማለት እዩ እዚ ከዓ ምሻሎ ካልኦት ወላ ተምሃሮ ጥራሕ ዘይኮነ ናቶም ምንፍላጥ ጥራሕ ዘይኮነ ወላ ቶም ቱሪስትስ ናይ ሃገር ናበይ ሃገር ንክይድ ወይ ከዓ ናበይ ክነብል ኢሎም በዚኣ ክብሉ ይክእሉ እዮም እዚ ድማ ብኔትወርኪንግ ወይ ከዓ ብኢንተርነት ብምትሓዝ ከዓ እንታይ ክንገብራ ንክእልና ስእልታት ናይታ ሃገራት ወይ ናተን ከተማታት ዘለዋ ኣብኣ ብምፅዓን ማለት እዩ ሰባት ናብ ድሌ ናበይ ሃገር ክንከይድ ኢሎም ወይ ብት ናተን ኢንፎርሜሽን ብምሃል ማለት እዩ ክብሉ ይክእሉ እዮም ማለት እዩ
4: ኤቨን ኤዘርተኻ ይበሃል እዚ ወዲ ብሩ ወይከዓ ኣራም ቢዘን ይበሃል ሕጂ ድማ ንሕና ራሒዝና ዘለና ኣብቲ ንማትሪኩሌሽን ዘለዎ ዝገብሩ ተምሃሮ ኣብኡ ንክትሕግዞም መፅንዒትን ተወሳኺ ድማ ክዩ ዘለዋ መስርሒትን

0: 16 gender ኣብዚ ምርጫ ኣለና ሜል ማለት እዩ። ሲምፕቶም ድማ የኪልና ኣደ ፔሽንት እንተልናያ ፔሽንት ሳክሰስፉሊ ኣድድ ዊች ሚንስ ኣብቲ ናይትና ኣይዲ ሳክሰስፉሊ ኣትኮይኑሎ ማለት እዩ። ሽዑ ንረኽቦ ድማ ሰርች ጌርና ኖርማል ክንረኽቦ ንክእል ማለት እዩ። ኣብ መፅ ሓሲብናዮ ዘለና ድማ ነዛ ሜዲካል ኬር ማኔጅመንት ሲስተም ይዕቢና ማለት ብምሉእ እቲ ናይ ክንሪኦ ፅንዕና ናይ ቢኤምኣር ዊች ሚንስ ናትናናትና ካሎሪ በር ንገብሮ ሓወይ ዘቕርቦ ድማ ናይ ቢኤምኣይ ወይ ድማ ቦዲ ማስ ኢንዴክስ ከምኡ ድማ ብምሉእ ናትካ ናይ ደም ዓቐን እቲ ዘለካ ሕማም ጌራ ናትካ መድሃኒት እቲ ነገረካ ዲጂታል ዝኾነት ናይ ሜዲካል ኬር ማኔጅመንት ሲስተም ከነቕርብ መደብ ኣለና ማለት እዩ።
1: መጀመርታ ሽመይ ሳሊ ሕጂ ምቕባል ሕጂ እዛ ናትና ርእስቲ ከዓ ቲቪ ሜንቴናንስ እያ ማለት እዩ። ሕጂ ቲቪ ክንብል ከለና ክልተ ዓይነት ቲቪ ኣለዋና ኣብዚኣ እዚኣ ሓንቲ ሲኣርቲ ንብላ ሓንቲ ከዓ ፍላት ማለት እዩ። ሕጂ እዛ ሲኣርቲ ንብላ ዘለና እታ ቅድም ኢላ ዝነበረት ጅፍ ዝበለት እያ ማለት እዩ። እዚኣ ፍላት ከዓ ድሕሪያ ዝመፀት ማለት እዩ። ሕጂ እዛ ሲኣርቲ ክንሪኣ ከለና ብዙሕ ክፋላት ኣለዋ። ሕጂ እንታይ ትገብረና ቅድም በዚኣ ኤሌክትሪክ 220 ቮልቴጅ በዚ ምስ ተቐበልና ኣብዚኣ ፓወር ሳፕላይ ትበሃል ክፋል ኣላትና ማለት እዩ። እዚኣ ፓወር ሳፕላይ ሕጂ እንታይ ትገብር ፓወር ካብቲ ኤሌክትሪክ ስሒባ ዘምፃቶ ንኩሉ ዚ ክፋላት በብዓቕኑ ትውዝዓሉ ማለት እዩ። ወይ ከምኡውን እቲ ቮልቴጅ ካብ ኤሲ ናብ ዲሲ ቀይራ በብዓቕኑ ትውዝዓሉ ማለት እዩ። ሕጂ እዚኣ ፓወር ሳፕላይ ኣርባዕተ መውፅኢ ኣለዋ ትዕድለሉ ማለት እዩ። ሓደ በዚ ዝኸይድ ናብ ድምፂ ዝኸይድ ኣሎ ድምፂ ኣብዚ ዘለና ማለት እዩ። እዚኣ ኣይሲ ናይ ድምፂ ትበሃል። ሕጂ ድምፂ ናይታ ቲቪ ድምፂ ኩሉ በዚኣ ገይሩ ናብቲ ማይክሮፎን ኸይድ ማለት እዩ። እዚኣታ ሓንቲ ክትከውን ከላ እታ ካልይቲ ከዓ ኣብዚ ዘለና ናይ ስእሊ ማለት እዩ። ቨርቲካል ኤን ሆሪዞንታል ኣለና ማለት እዩ። ሕጂ እዚ ስእሊ ቨርቲካል ሆሪዞንታል ንብሎ ዘለና እዚ ንቨርቲካሊ ነቲ ስእሊ ዝዝርግሓልና ማለት ክኸውን ከሎ እዚኣ ከዓ ሆሪዞንታል ትዝርግሓልና ማለት እዩ። ሳልሳይ ከዓ እዚ ኣይስ እዛ ማይክሮፕሮሰሰር ኣለና ማለት እዩ። እዚኣ ሕጂ እንታያ ንብምሉእ እቲ ሲግናል ትህብ ነቲ ቦርድ ብምሉእ ኣብዚ ኣላትና ማለት እዩ። እዚኣ ሕጂ እታ ካብተን ኣገደስቲ ክፋላት ናይዛ ቦርድ ክትከውን ትኽእል እያ ማለት እዩ። ካልእ ኣብዚ ቲነር ኣለና እዚኣ ከዓ ብደገ ብኣንቴናን ዝመፅእ ሓበሬታ ኣንቢባ ናብዚ ትዝርግሓልና ማለት እዩ። ናብ ማይክሮፕሮሰሰር ስዕዳ ብጌራ ከም ቻነልቱ ዝኣመሰለ ክንሪኤሉ ንኽእል ማለት እዩ። ካልእ እዚኣ እዚ ናይ ስእሊ ናይ ሕብሪ ክፋል ኮይኑ ሕብሪ በዚ ይህብና ማለት እዩ። እዚኣ ብዓባያ ፍላይባክ ትበሃል ማለት እዩ። እዛ ፍላይባክ ሕጂ ክልተ መውፅእ ኣለዋ፣ ሓደ ዝለና ሓደ ከባቢ ዝለና ማለት እዩ። ነጋቲቭ ኤን ፖዚቲቭ። እዚኣ ሕጂ ክሳብ 25,000 ቮልቴጅ ከተውፅእ ትኽእል ማለት እዩ። እዚኣ ሕጂ እታ ሲኣርቲ ያ ማለት እታ ዝነበረት ድሕርያ ዝመፀት ከዓ እዛ ፍላት ኣላትና ማለት እዩ። ፍላት ቲቪ ሕጂ ብዙሕ ፍሉይነት ኣለዋ ካብዚኣ ማለት እዩ። ንዕብል ኢላ ዝመፀት ማለት እዩ። ሕጂ እዚኣታ ቦርድ ናይ ፍላት ክትከውን ከላ ኣብዚ ፓወር ሳፕላይ ኣለና። ፓወር ሳፕላይ ልክዕ ከም ናይ ሲኣርቲ ዘፍልየብሉን እቲ ፓወር ተቐቢሉ ከምቲ ዝድሊ ዓቕን ናብ ኩሉ ዝውዝቕ ማለት እዩ። እዚ ፓወር ሳፕላይ እዚ ኣብዚ እታ ማዘር ቦርድ ምስኣለ ጊባላ ኣብ ገለ ቲቪ ከዓ በይና ክንረኽባ ንኽእል ኢና ማለት እዩ። ሕጂ እዛ ማዘር ቦርድ እታ ሓበሬታ ወይ ሲግናል ንኩሉ ትሰድድ እስያ ማለት እዩ። በዚ ጌራ ሕጂ ኣብዚ እዚኣ ቲኮን ንብላ ማለት እዩ። እዚኣታ ስእሊ ትዝርግሓልና ፓነል ኣብ ጥቕሚ ዘሎ ናቱ ስእሊ ትዝርግሓልና እያ ማለት እዩ። እዚኣ ሕጂ እቲ ሓበሬታ ካብዚ እዩ ዝመፃ ማለት እዩ። እዚኣ ከዓ ሓይሊ ትህበን ንኩልን። ሕጂ እቲ ሓበሬታ ናይ ቲኮን ካብ ዝወስድ ኣላ እንኮላይ እዚ ስፒከር ከዓ ካብዚ ይወስድ ማለት እዩ። ካልእ ኣብ ውሽጢ ኣለና መብራህቲ ማለት እዩ። ነቲ ፓነል ዘብርሃልና ኣምፑላት ኣለውና እሶም ከዓ ንመብራህቲ ሕግዙና ማለት እዩ።
2: ስርዓት ኣማሃራ ናይ ዛዮን ትሬኒንግ ሰንተር ሕጂ እንታይ እዚ ዓይነት ትምህርትታት ካብ ናብ ይፈላለዩ ገሊ ሕጂ ካብ 3 ክሳብ 9 ወርሒ ዝወስድ ኣሎ። ንኣብነት ሮቦቲክስ ትበሃል ኣለና። ሮቦቲክስ ሕጂ 3 ለበል ኣለዎ። እቲ ቀዳማይ ለበል ሕጂ ከመይ ገይሮም እቲ ፕሮግራሚንግ በቲ ምስ ዕድሚኦም ዝኸይድ ፕሮግራሚንግ ከመይ ገይሮም ተማሂሮም ከመይ ገይሮም ጌም ሰርሑ ከመይ ገይሮም ምስ ኤኣይ ሓዊሶም ዝኾነ ፕሮጀክት ዝሰርሑ ይመሃሩ። ኣብ ሌቨል ዝኸ ኤሌክትሮኒክስ ማለት እዩ። ኤሌክትሮኒክስ ሕጂ እቲ ኤሌክትሮኒክ ኮምፖነንት ኩሉ ይመሃርዎ ሞ ባሓር በቲ ኮምፖነንት ተረዲኦም ከዓ ዝኾነ ኤሌክትሮኒክ ዲቫይስስ ዲቨሎፕ ክገብሩ ክእሉ ማለት እዩ። ድሓር እቲ ሌቨል ስሪ ምስ በፅሑ ከዓ እታ ፕሮግራሚንግ ምስ ኤሌክትሮኒክስ ኮምባይን ምስ ገበርካ እንታይ ትፈጥር ትኽእል ሽ ሮቦቲክስ ዝበሃል ማለት እዩ። ሮቦት ናቶም ገዳሉ ክብሉ ሽዑ እቲ ኤኣይ ካ ተማሂርዮሞ ዘለዎ ከምሱ እንታይ ገብሩ ክሉ ኢንተግሬት ገይሮም ኤኣይ ፕላስ ሮቦቲክስ እንዳገብሩ ከምዚኦም ንሪኦም ፀናሕና ከምኡ ክዳሉ ክብሉ ማለት እዩ።
3: ሽመ ብሩክ ግርማ ይበሃል። ካብ ከባቢ ሰንበልካ ምፅ ሒዝየ ዘለ ኣቕሪበየ ዘለ ከዓኒ ኤኣይ ኢንተግሬሽን ይበሃል። ናይ ኤኣይ ጌርና ብድሕሪኻን ብናይ ሮቦቲክስ ጌርና ስርሕና ኤኣይ ጌራ ሬግሮና ጌራ ንፌስ ናትና ሽ ብድሕሪኻን እታ ሮቦትካ ልክዕ ከምትከይድ ጌርናና ስርሕና። እዚ ድማ ዝለመሱ ዓይነት ሰባት ኣብ ሳሎን ኮፍሎም እዮም ዘለዉ ወይ ሰብ ዊልቸር ብገጾም ገይሮም ናብ ዝደለይዎ መእዝን ተደልዮም የማን ተደልዮም ፀጋም ተደልዮም እንትኽ ክሕብሩዋ ከም ዝኽእሉ ጌርና ስርሕና ኣለ። እታ ፕሮጀክት ልክዕ ብገፅ እያ ክንትከይድ ገይርያ ዘሎ ናብዚ ክከይድ ከለኹ እቲ ሰርቮ ምሉእ ይዕፀ ናብዚ ካ ክምለስ ከለኹ ድማ ንየማን ክከይድ ከለካ ንየማን ኣብቲ ኣካይዳ ካ ልክዕ ካ ከምኡ ትከይድ ማለት እዩ። ናብዚ ክከይድ ከለኹ ንየማን ተዓፂፍ ኣሎ ማለት እዩ። ናብዚ ከዓ ብፀጋም ትከይድ ኣሎ ማለት እዩ። ከምኡ ጌርና ስርሕ ኣለና። ነዛ ናይ ሮቦቲክስ ለበስር ስካዕ ዝበፅሕ ከባቢ ዓመትን ስስተ ወራን መሲል መጀመርታ ስካዕ ፕሮግራሚንግ ተማሂር ከመይ ገይረ ፕሮግራም ከም ዝገብር ዝኾነ ነገር ተማሂር መጀመር ብድሕሪ ኤሌክትሮኒክስ ብዛዕ ኤሌክትሮኒክስ ቦርድ እንተጌርና ምሰርሕ ተማሂርና ብድሕሪ ከ ዘን ሮቦቲክስ ማለት እዩ። ቦርድ ላጋጊምና ፕሮግራም ጌርና እቲ ናይ ኤሌክትሮኒክስ ሓዊስና ማለት እዩ። ክልቲኡ ኣላጊምና ሮቦቲክስ ሮቦት ከም ዝሰርሐ ተማሂርና ብዙሕ ነገር እየ ዝሓስሱ ፍሉይ ነገር ከምቲ ኣብ ደገ ዝግበርስ ፍሉይ ነገር ካ ርታ ንክገብረላስ ብጣዕሚ እዩ ዝብል
4: እኒሀት ምሕረት ኣበሃል። እዚኣ ሒዝያ ቀሪበ ዘለዎ ሞባይል ኮንትሮሊንግ ሮቦት ትበሃል። እዚኣ ሞባይል ኮንትሮሊንግ ሮቦት ብሞባይል ካኹንካ ኣብ ዝተለኸዮ ካብዛ ሮቦት እዚኣ ርሒቕካ ክትእዛ ከም ትኽእል እያ። ነዚኣ ክንሰርሓ ዓመትን ሰለስተ ወርሕን ተማይርና ዳ ቅድም ፕሮግራሚን ተማይርና ሽ ኤሌክትሮኒክስ ድሕሪኡ ከዓ እዚ ሮቦቲክስ ለበልሰሪ ተማይርና ኣብ ዘለካዮ ቦታ ኮንካ ኣብ ርሑቕ ቦታ ኮንካ ንሓንቲ ሮቦት ክትእዝዛ ክንትኽእል
5: መጀመርታ እሰይ ተስፋ ይበሃል። መፀኽሉ ቦታ ካብ ሰንበል ኣብዚዮን ትሬኒንግ ሴንተር ተማሃረ ሌቨል ስረ እዛ ሕዚያ መፅኢ ዘለዎ ሕጃ ሃንዲ ዲቴክሽን ሮቦት እዚኣ ሕጂ ኤኣይ ኢንተግሬሽን ዊዝ ሮቦትና እንታይ ዝበሃል ኣሎ ብኤኣይ ዝተገብረ ፕሮግራም ኣሎ ሽዎ ምስ ናይ ሮቦት ኤሌክትሮኒክስ ኣሳሚዕና እዚኣ ከምዝነጀርና ጥቕመና እዚኣ ከዓኒ ንፅሙማን ገለመለ ባህን ዲቴክሽን ጥራይ ኣብክሎ ከም ዝሕብሮ
6: ስሜ ሄኖስ ኣስመሮም ይበሃል። ሮቦቲክስ ለቨል ዋነ እዛ ሰሪሕያ ዘለኹ ጌም ከዓ ፍላፒ ችክን ትበሃል። እዚኦም ቆልዑት ዝኾነ ቆልዑት ይኹኑ ክፃወቱ ከለዉ ወይ ከዓ ክዘናግዑ ከለዉ ከዓ መስርሒትካ ነዚኣ ከምዚ ኢሎም ዝፃወቱ ከዓ ከምዚ ኢሎም ክፃወቱ ከለዉ ኣብ ዝኾነ መዘናግዖም ወይ ክደኽሙ ከለዉ ከምዚታት ይኾነሎም ከዓ ጌም ትበሃል።
7: ኣብ ነፍሱ ዝተኣማመን ኣካዳምያውን ሞያውን ፍልጠት ዝዓጠቐ መሃዚ ኣፍራይን ሓላፍነታውን መንእሰይ ከም ቀንዲ ሃገራዊ ፀጋን ርእሰ ማልን ናይ ሓንቲ ሃገር እዩ። ኣካል ናይ ትምህርታዊ መስርሕ ምዃኑ ዝእመነሉ ሞያው ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ተወዳደርቲ ብምዃን ተመክሮ ክድልቡ ዝሕግዝ ኣብ ርእሲ ምዃኑ ኣብ መፃኢ ሂወቶም እውን ክህልዎም ዝኽእል ሞያ ንምልላይ ኣዝዩ ዝጠቅም።
8: ደቅነት ዓፃፀፍቲ በላሕቲ ፈጠርቲ መሃዝቲ ክኾኑ እንድሕር ደልዮም ኣብ ከምዚ ኣሃዱ ወይ ኣብ ከምዚ ትካል ኣብ ከምዚ ዓይነት ናይ ፈጠራውነት ቦታ ዘለዎም ክነእትዎም ክንክእል ኣለና። እዚ ሲ ኩሉ ዘይኣትዎ ዓውዲ የብሉን ስነ ጥበባውያን እንተኮይኖም ኣብዚ ከኣት እዮም መካኒክ እንተኮይኖም በዚ ኣለዎም ማለት እዩ። ናይ ሶፍትዌር ክእለት ኣብ ዘሎ ሶፍትዌር ዝለዓለ ሎሚ ተገዳስነት ዘለዎ ኩሉ ዓይነት ኣብ ኩሉ ሂወትና ዘሎ ማለት እዩ። ኩሉ ዓይነት ሂወትና ክስርሓሉን ክፈጥረሉ ንክእል ቦታ ስለዝኮነ ኩሉ ወላዲ ኣብ ከምዚ ዓይነት ከተባብዖም እዚ ሓድሽ እዩ። ከምዚ ስጋዕ ሕጂ ኣይተረኣየን ኣሎ ኣብዚ ደቆም ምስ ረኣይዎም ኤመ ክሕበኑ ወይ ክሕገሱ ውፅኢቱ ምስ ረኣዩ ዝያዳ ካብዞም ዝረኣይዎም መፅኦም ከዓ ናብዚ ደቆም ክሰዱ ዘተባብዕ ማለት እዩ።
9: መቸም ናይ ሎሚ ወላዲ ብጣዕሚ ንቑሕ ስለ ዝኾነ ደቁ ኣብ ዝበለፀ ደረጃ ንክበፅሕሉ ዘይገብሮ ፃዕሪ የለን። እቲ ሽግር ግን እቲ ንቕሓት ወይ ትፍልጦ እዩ። ንኣብነት እዛ ቤት ትምህርቲ እዚኣ እዛ ናይ ሮቦቲክስ ብኢንጂነር እስራኤል ትቕለስ ዘላ ቤት ትምህርቲ እዚኣ ብዙሕ ሰብ ይፈልጣ ዲተ

0: ኢልና ኣይፈልጣኒ ሕጂ ደቅና ኣብ ከምዚ ዝኣመሰለ ናይ ሞያ ትምህርቲ ሰኒቆም ፅባሕ ንኮ ድማ ንህወቶም ንዕኦምን ንሕብረተሰቡን ብዓብኢ ኸ ነቲ ሃገር ዝጠቅም ተግባራት ክገብሩ ስለ ዝሕግዝ ኩሉ ሃናቶም ወለዲ ቅዱሳት ናይ ከምዚ ዝኣመሰሉ ሰባት ኣብ ከምዚአን ዝኣመሰላ ብጣዕሚ ብተወፋይነትን ብተገዳስነትን ናይ ውልቀ ሰባት ታሃኒፀን ዘለዋ ኣብያተ ትምህርቲ ተጠቀምቲ ክኾኑ ከ ብዚ ኣጋጣሚ መልእኽተይ ከመሓላለፍ ይደለ
1: ሕጂ በዚ ኣብ መጀመርያ ኢና ዘለና ንሕና ሕጂ ካብዚ በዚ ጀሚሮሞ ዘለዎ ሃማንሰይ ልዕሊ ትፅቢት ናይቲ ኣዳልዮሞ ዘለዎ ፕሮጀክት ሕጂ ዚስ መጀመርያ እዩ ገና ኣድቫንስ ታገበሩ እቲ ኣብ ፕሮግራሚን ሕጂ ሙሉእ ሶፍትዌር ምስ ዳታቤዝ ተማሂር ካብዚ ቤት ትምህርቲ ዚ ሙሉእ ሶፍትዌር ዴቨሎፕ ክትገብር ከም ትኽእል እዩ ትቐንዲ ዕላማ ናይቲ ሮቦት ዝተኮይኑ ከ ሙሉእ ፕሮጀክት ኣብ ሓደ ትካስ ከምዚኣ ፕሮብለም ኣለኒ ኢሎም ሓሲ ሶልቭ ክገብርሉ ዝኽእሉ ተማሂሮም ኣብዚኣ ሓንቲ ካል ፕሮብለም ሂባቶ ሶልቭ ክገብርሉ ዝኽእሉ መንገዲ ኢና ኣብዚ ትምህርቲ ንህብ ማለት እዩ።

ዝኸበርኩም ተኸታተልትና ንክልተ ሰዓት ክፍኖ ፅንሐት ትሕዝቶ መደብ ማእገር ኣብዚ ተዛዚሙሎ ከምዚ ኣብ መእተዊ መደብና ዝገለፅናዮ ኣብ ቅድምን ድሕርን ትሕዝቶ መደባትና ኣብ ጎደና ሰላም ብምምፃእ ኣብ ሞያ ስፌት ሳርቶ ዝነጥፋ ደቂ ኣንስትዮ ምስአን ከነካይዶ ዝፅናሕና ዕላል ኣብዚ ዛዚምና ኣለና። ብሓፈሻዊ ትሕዝቶ መደብ ማእገር ተዛዚሙሎ ምስ ዝቕፅሩ ትሕዝቶታት መደባት ኤሪቲቪ ንሓድገኩም ምስ ሰኣላይ ኣስመሮም ይስሓቅ ብምዃኑ ምስኹም ሓቢረ ፅንሐ ሰላም መዓልቲ።

0: ሰላም ዝኸበርኩም ተኸታተልቲ መደብ ቀስቲ ድሕነት ንሎሚ ድማ ዝኸበርኩም ተኸታተልትና ኣብ ዝሓለፈ ሰሙን ካብ ዘጋጠሙ ሓደጋታት እንታይ ክንምሃር ንኽእል ብምባል ኢና ገለ ካብቶም ዘጋጠሙ ሓደጋታት ሒዝናልኩም ቀሪብና ዘለና። እዛ ኣብ ስእሊ ንዕዘባ ዘለና ሓደጋ ቅድሚ ዝተወሰነ መዓልትታት ኣብ መስመር ኣስመራ መቐርካ ኣብ ከባቢ ፀዓዘጋ ዘጋጥመት ሓደጋ እያ። እንታይ እዩ ትጠንቂ ሓደጋ? እንታይ ሰዕብን ከወሪዱ ኣሎ? ካብኡ ኸ እንታይ ና ክንምሃር ብዝብል ኣርእስቲ ድማ ነቲ ምዝ ሓደጋ ዝመርመረ ኣባል ፖሊስ ትራፊክ ዝገበርክዎ ዕላል ኣሎ ተኸታቲልና ንመለስ።
1: እዚ ሓደጋ ብዕለት 26/9/2026 ሰዓት 16:45 በትናትና ቋፃፅራ ወታደራዊ ቋፃፅራ እዩ ኣጋጢሙ። መኪና ሃየንዳያ ካብ ኣስመራ ተወጊሳ ንመቐርካ እያ ትኸይድ ነራ። እዚ ሰብዚ ነዛ ማኪና ሒዝዋ ብዝነበሮ ሓደገኛ ኣመራርሓ መጀመርያ ምስ ቢንቶ እዩ ተጋጭዩ። ምስታ ቢንቶ ምስ ተጋጨወ ድሕሪ ናታ ቢንቶ ፀዲፉ ብኣርባዕተ እግራን ላዕሊ እያ ትገብር። ሰባት ፅዒኒ ነይሩ ኣብዚ 9 ብከቢድ ተሃሪሞም 2 ብቐሊል እዮም ተሃሪሞም ዘለዉ። ፀብፃብ ከምዝነፅሮ ዘሎ ብዝነበሮ ፍጥነት ዝያዳ ሰብ እውን ፅዒኑ ካብቲ ዝግብኦ ንላዕሊ ፅዒኑ ነይሩ። ምስ ቢንቶ ተጋጭዩ ከዓ ናብ ቢንቶ ኣትዩ እዩ ዝግምጠል። ኣብ ልዕልታ ማኪና ከዓ ዳርጋ ናብ ካብ ጥቕሚ ወፃኢ ገይርዋ ክንብል ንኽእል ኢና። ከቢድ ሃስያ ኣውሪዱላ ኣሎፍታ ተሽከርካሪት ኣብ ቢንቶ እውን ከምኡ ብተመሳሳሊ ቢንቶ እውን ከቢድ ዕንወታ ኣብፂሑ ኣሎ። ዋላ እኳ ሞት እንተዘይሃለወ

0: ኣካላዊ ጉድኣት በፂሖም እዮም። ገሊኦም ኣብ ኦፕሬሽን ኣትዮም ኣለዉ። ከቢድ ናይ ዓፅሚ ማሃረምቲ፣ ናይ ርእሲ ማሃረምቲ ዘጋጠሞም ኣለዉ። ስለዚ ዛጊት በዚኦም በዚ ሰዓበ ሞት ኣይሰማዕናን ኣለና። ግን ከቢድ ሃስያ ናብ ልዕሊ ሰባት፣ ከቢድ ስንክልና፣ ሕዱር ናብ ዝኾነ መጉዳእቲ ዝበፅሐ ዝተሃርሙ ኣለዉ። እዚ ምስ ናይ ኤጋር ናይ ኤዳው ናይ ርእሲ ዝኣመሰለ ማሃረምቲ ዘጋጠሞም ከቢድ ሃስያ ዝፈጠረሎም ነዊሕ ግዜ ንክሓዊ ዝወስደሎም ገሊኦም ውን ሕዱር ሕማም ኮይኑ ብነብሶም ከም በሰላ ዝቕፅል ሃስያ በፂሕዎም ኣሎ። ኣብዚ ኣዴታት ኾና ኣቦታት መንእሰያት ኩሎም ብሓፈሻ ኣብዚ ሓደጋ እዚ ዝተሳተፉ ኣለይቲ ስድራ ቤት፣ ጎየይቲ፣ ናበይቲ ንስድራ ቤት ናበይቲ ዝነበሩ እዮም። ሃስያ እዚ ሃስያ ኣለዎም። ምክንያቱ ኣለይቲኦም ንስድራ ቤት ጠወርቲኦም እዚኣቶም ኩሎም ክንዲዝምልኡ የጉድሉ ኣለዉ። ንሕክምና ዝወፅእ ወፃኢታት ንዕኦም ንምሕካም ግዜ ብዙሕ ነገራት ሰሪሕካ ክንዲ ትምልእ መሊስካ ካብቲ ኣቐሚጥካ የፀናሕካ ወይ እውን ካብቶም ገለገለ ዝሕግዙካ ንዕኡ ንምሕካም ዝወፅእ ወፃኢታት መወዳእታ የብሉን። ስለዚ ሃስያ ኣለዎ።
1: ዝኸበርኩም ተኸታተልትና ኩሉ ግዜ ተሽከርካሪት ኣብ እንመርሓሉ እዋን እንተደኣ ግቡእ ኣጠቃቅማ ወይ ድማ ውሑስ ትራፊካዊ ምንቅስቃስ ዘይነዘወትር ኮይና እቲ ከጋጥም ዝኽእል ሓደጋ ከምዚ ኣብዚ እንዕዘቦ ዘለና እዩ። ስለዚ ኩሉ ግዜ ኣብ ምንቅስቃሳትና ሓደገኛ ኣመራርሓ ኣወጊድና በቲ ግቡእ ትራፊካዊ ምንቅስቃስ ክንንቀሳቀስ ድማ በዚ ኣጋጣሚ መልእኽቲ ከነመሓላልፍ ንፈቱ። ብዘይካዚ ዝኸበርኩም ተኸታተልትና ዕለት 30 ወርሒ 9/2026 እውን ኣብ ከባቢ ቢያሳ ሚካኤለ ዘጋጠመ ሓደጋ ኣብ ሴማፎሮ ነይሩ። ኣብቲ ቦታ ከምዚ እንዕዘቦ ዘለና ኣብ መንጎ መኪናን ብሽክለታን ዘጋጠመ ሓደጋ እዩ። እቲ ጠንቂ እንታይ እዩ ነይሩ? ቀይሕ ጥሒስካ እንትኣ ትጓዓዝ ኮንካ ቀይሕ ተዋሂብካ ንከለጠጠዋ ክንትብል ክትሰግር እንትኣ ትፍትን ኮንካ እቲ ከጋጥመካ ዝኽእል ሓደጋ እዚ እንዕዘቦ ዘለና እዩ። ንዝያደ ሓበሬታ ንዝርዝራዊ ሓበሬታ ኣብ ከመይን እንታይን ኩነታት ኣጋጢሙ ተኸታቲልና ንመለስ።

ከምዚ እንዕዘቦ ዘለና ኣብዚ ፅርግያ እዚ ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ኢና ተተኺሉ ንዕዘብ ዘለና። ከምዚ እንዕዘቦ ዘለና ግን ራሕዛ ኢኣርዋን ቢ47 ባር 2 ዝታርግኣ መኪና ግን ኣብዘይ ፍቑር ቦታ ንፀጋም ክዕፀፍ ይፍትና ኣሎ። ከምዚ ንዕዘቦ ዘለና ድማ ነቲ ሕጊ ጥሒሱ ንፀጋም ተዓፂፉ ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ እናሃለወን ከሎ መራሕዛ ኢኣርዋን ሲ81 ባዶ 2 ዝታርግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ነቶም ብፀጋም ወገን ዝርከቡ ዘለዉ ኣጋር እውን ናይ ቀጠልያ ወይ ድማ ናይ ሕለፍ መልእኽቲ ተዋሂብዎም እናሃለወን ከሎ እዩ። ንሱ ብኣንጻሩ ሕጊ ጥሒሱ ናብቶም ሰብ ኣጋር ክመፅእ ንዕዘቦ ዘለና። ኣብዚ ሕጂ እውን ንፀጋም ምዕፃፍ ኩልኩል ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሕዛ ኢኣርዋን ቢ85563 ዝታርግኣ መኪና ግን ኣንጻር ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ከምዚ እንዕዘቦ ዘለና ንፀጋም ምዕፃፍ ኩልኩል ክብል ከለና ብክልቲኡ ኣንፈት ንዝመፅ ተሽከርከርቲ ብሓደ ቀጢልያ ዝህብ መስመር እዩ። ኣብዚ ድማ ከምዚ ንዕዘቦ ዘለና ክልቲአን ቀጢልያ ተዋሂቦን ኣብዝሓልፋሉ ዘለዋ እዚ መራሕዛ ተሽከርካሪት ዕግታ ብምፍጣር ብኣዝዩ ኣሰካፊ መንገዲ እዩ በዚ ክሓልፍ ንዕዘቦ ዘለና። እዚ ንዕዘቦ ዘለና እውን ኣብ እዋን ለይቲ ዝተፈፀመ ጥሕሰት እዩ። ኣብዚ እውን ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ ንዕዘቦ ኣለና። መራሒት እዛ እንዕዘባ ዘለና ኢኣርዋን ቢ624 ዝታርግኣ መኪና ግን ሕጊ ጥሒሱ ንፀጋም ብምዕፃፍ ጥሕሰት ክፍፅም ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና እዚ ቦታ እዚ ንፀጋም ምዕፃፍ ኩልኩል እዩ። ብኣንጻሩ ግን መራሒ እዛ ኢኣርዋን ኤ8375 ዝታርግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ ኣብዚ ቦታ እዚ ንፀጋም ምዕፃፍ ክልኩል እዩ ዝብል ታቤላ ተተኺሉ እናሃለወ መራሕዛ ኢኣርዋን ቢ5992 ዝተርግአ መራሒት ተሽከርካሪት ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ምናልባት ኣብዚ ብዙሕ ተሽከርከርቲ ስለዝ የለ ዳኣ እምበር ብዙሕ ተሽከርከርቲ ነይሩ እንተዝኸውን ነይሩ ክሳዕ ክንደይ ዕግታን ሓደጋን ክፈጥር ከም ዝኽእል ምግንዛብ ኣገዳሲ እዩ። ሕጂ እውን ኣብ ከባቢ ፑሽኪን ኣብ ዝርከብ ቦታ እውን ኢኣርዋን ሲ76 ባዶ 4 ዝተረግኣ መኪና ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። ኣብዚ ቦታ እዚ እውን መራሕዛ ኢኣርዋን ሲ42221 ዝተረግኣ መኪና ንፀጋም ምዕፃፍ ኩልኩል እዩ ዝብል ታቤላ ተተኺሉ እንዳረኣየ እንከሎ እዩ ኣንጻር እዚ ሕጊ ጥሒሱ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ እውን ብተመሳሳሊ ንፀጋም ምዕፃፍ ኩልኩል ኣብ ዝኾነ ቦታ መራሕዛ ኢኣርዋን ቢ1426 ዝታርግኣ መኪና ጥሒሱ ንፀጋም ክዕፀፍ ንዕዘቦ ኣለና። እዚ ቦታ እዚ እውን ኣብ ከባቢ ካቴድራል ዝርከብ ሴማፎር እዩ። መራሕዛ ኢኣርዋን ሲ6-8 ዝታርግኣ ተሽከርካሪት ከምዚ እንዕዘቦ ዘለና ብጫ ወሊዓትሉ ንከሎ ኣብ ክንዲ ጠጠው ክብል ዝፍትን ግን ከምዘይተሕልፎ እንዳፈለጠ ንከሎ ክሰግር ኣብ ዝፈተነሉ እዋን ድማ ቅሩብ ሜትሮታት ምስ ተጓዕዘ እታ ሴማፎሮ ናብ ቀይሕ ተቐይራ ቀይሕ ጥሒሱ ድማ ክሰግር ይፍትና ኣሎ። ኣብዚ እውን ከምዚ እንዕዘቦ ዘለና መራሒ እዛ ኢኣርዋን ቢ7072 ዝተረግአ መኪና ኣብ እዋን ምሸት በዚ ቦታ ኣብዝሓልፈሉ ዝነበረ እዋን ቀይሕ ተወሊዑ እንዳሃለወ ንከሎ ነዚ ቀይሕ ሸለል ብምባል እዩ ንፀጋም ክዕፀፍ ንዕዘቦ ዘለና። ኣብዚ ቦታ እዚ እውን ከምዚ እንዕዘቦ ዘለና እዛ ኢኣርዋን ኤ6636 ዝታርግኣ መኪና ቀይሕ ተወሊዑ እናሃለወ ንከሎ ጠጠው ኢሉ ክፅበ ኣብ ክንዲ ዝግብኦ ጥሒስዎ ንቀይሕ ክሓልፍ ንዕዘቦ ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ኢኣርዋን ቢ7-8 ዝታርግኣ መኪና ቀይሕ ተወሊዑ እናሃለወ ከሎ እዩ ነዚ ሴማፎሮ ጥሒስዎ ክኸይድ ንዕዘብ ዘለና። ምናልባት ኣብዚ ነዚ መራሒ ተሽከርካሪ ጥራይ ዘይኮና እውን ነዞም ብማእኸል ክሰጉሩ ዝፍትኑ ዘለዎ ኣጋር እውን ኣቓልቦ ክንቦም ኣገዳሲ እዩ። ምክንያቱ መስገሪ ኣጋር ዜብራ እንዳሃለወ ንከሎ እዞም ንዕዝቦም ዘለና ኣጋርን መራሒ በሽክለታን ግን ብኣንጻሩ በቲ ማእኸል ፅርግያ ክሓልፉ እዮም ዝፍትኑ ዘለዉ።
ስለዚ እዚ ድማ ብመሰረቱ ጌጋ እዩ በቲ ንኣጋር ተባሂሉ ዝተፈቐደልና ቦታ ጥራይና ክንሰግርን ክንሓልፍን ዝግባአና። ከምዚ ንዕዘቦ ዘለና ድማ እቶም ቀጢላ ተዋሂብዎም ዝሰግሩ ዝነበሩ ኣካላት እውን ንዕኦም ከሸግሮም ወይ ድማ ኣብቲ ምንቅስቃሳቶም ገለ ፀገማት ክፈጥር እውን ንዕዘብ ኣለና። እሶም ኣብ ግቡእ ቦትኦም እዮም ዝርከቡ ዘለዉ። ቀጥልያ ተዋሂብዎም ብግቡእ መስመሮም ይሰግር ኣለዉ። መራሕዛ ተሽከርካሪት እዚኣ ግን ብኣንጻሩ ቀይሕ ብምጥሓስ ኣብኦም ዕንቅፋት ክፈጥር ንዕዘቦ ኣለና። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢኣርዋን ኤ 2638 ዝተረግአ መኪና ቀይሕ እንዳቆፀረን ከሎ ኣክንዲ ጠጠው ኢሉ ክፅበ ዝግብኦ ጥሒስዎ ክሰግር ንዕዘቦ ኣለና። እዛ ብድሕሪኡ ትስዕብ ዘላ ተሽከርካሪት እውን ብተመሳሳሊ ክልቲኦም ነቲ ቀይሕ ትሒሶም ክሰግሩ ንዕዘቦም ኣለና። ኣብዚ እውን ብተመሳሳሊ መራሕዛ ኢኣር 8A2268 ዝተረግአ መኪና ቀይሕ ሃልዩ እንዳ ቆፀረትን ከላ ብኣንጻሮተን ብካልእ ኣንፈት ዝርከባ ድማ ቀጢላ ተዋሂቦን ብዝሒ ዘለዎን ተሽከርከርቲ እንዳሰገራን ከለዋ እዩ ነቲ ቀይሕ ጥሒሱ ናብቲ ማእከል ክኣቱ ንዕዘቦ ዘለና። ዕግታ ክፈጥር እውን ንዕዘቦ ኣለና። ኣብዚ እውን መራሒዛ ኢኣርዋን ኤ 5544 ዝተረግአ መራሒ ተሽከርካሪት ቀይሕ እናቆፀረን ከሎ እዩ ጥሒሱ ብማእከል ክሓልፍ ንዕዘቦ ዘለና። ምናልባት ኣብዚ በቲ ቀጢላ ተዋሂቦዎ ዘሎ ቦታ ዝመፃ ተሽከርከርቲ ስለ ዘየለዋ ዳኣ እምበር ክሳብ ክንደይ ሓደጋ ከጋጥም ይኽእል ነይሩ ምግንዛብ እውን ኣገዳሲ እዩ። ኣብዚ እውን መራሕዛ ኢኣርዋን ሲ 922 ዝተረግአ መራሒ ተሽከርካሪት ብዘለዎ ፍጥነት ገና ቀይሕ እንዳቆፀረን ከሎ እዩ ሸለል ብምባል ጥሒስዎ ክሓልፍ ንዕዘቦ ዘለና። በዚ ዝነበሮ ፍጥነት እንትርኣ ተዓዚብናዮ እውን ነተን በቲ ካልእ ኣንፈት ዝመፃ ዘለዋ ቀጥልያ ተዋሂቦዎን ዘለዋ ተሽከርከርቲ ስለዘይነበራ እምበር እሰን ተዋሂቦዎን ሓልፋ እንተ ዝነብራ ግን ብዚ ዝነበሮ ፍጥነት ከቢድ ሓደጋ ከጋጥም መኽኣለ ነይሩ። መራሕዛ ኢኣርዋን ሲ 6663 ዝተረግአ መኪና ከምዚ ንዕዘቦ ዘለና ብዘለዎ ፍጥነት ቀይሕ እናቆፀረን ከሎ ክሓልፍ ወይ ድማ ክሰግር ሴማፎሮ ከምዚ የፍቅደሉ እናሓበሮ ጠጠው ክብል ዝግብኦን ከሎ ብዘለዎ ፍጥነት ክሰግር ኢና ንዕዘቦ ዘለና። ነታ ቀጥላ ተዋሂብዋ ክትሓልፍ ዝግባአ ዝነበረት ተሽከርካሪት እውን ዕግታ ክፈጥረላ ንዕዘቦ ኣለና። እቲ ቀጥላ ተዋሂብዎ ዘሎ መስመሮ ሓልዩ ኩነታት ናይ ፅርግያ ተኸታትሉ ይሰግር ስለ ዝነበረ እምበር እሱ ቀጥላ ተዋሂብኒ ኢሉ ትኽኢሉ ይሰግር ተ ዝነብር እውን ሓደጋ ከጋጥም እውን ይኽእል ነይሩ እዩ ከምዚ ንዕዘቦ ዘለና ማለት እዩ። ኣብዚ እውን ከምዚ ንዕዘቦ ዘለና መራሕዛ ኢኣርዋን ኤ 1246 ዝተረግአ መኪና ቀይሕ ተዋሂብዎ ጠጠው ኢሉ ፀኒሑ ኣብ መንጎ ገና ምቁፃር ከይቋረፀትን ከላ ቀይሕ ኮላ ይ ክሰግር ንዕዘቦ ዘለና። ስለዚ እዚ እውን ብመሰረቱ ጥሕሰትን ጌጋን ምዃኑ ምግንዛቡ ኣገዳሲ እዩ። ስለዚ ዝኸበርኩም ተኸታተልትና ከምዚ ክንዕዘቦ ዝፀናሕና ኣብ ሴማፎሮ ኣብ እናኣትወሉ እዋን ኩሉ ግዜ ቀይሕን ቀጢላን ሓሊና ክንሰግር በዝጋጣሚ መልእኽተይ ከመሓላልፍ ይደሊ። ንቕሓትና ክብምባል ሓደጋታትን ሳዕቤናቶምን ንከላኸል። ሰላም።

0: ከምቲ ልሙድ ብቁፅርታት ቴሌፎን 12245 ከምኡውን 12247 ብምድዋል ኣብዚ ንሎሚ ተዳልዩ ዘሎ ሕቶታት ክትሳትፉ ትኽእሉ ኢኹም። ናይ ቴሌፎን ፀውዒት ኣለና። ሃሎ መርሓባ፣ መደብ መልሲ ኣብ መስመር መን ክብል? ሃሎ ሰላም ሰላም፣
1: ውዕልና
0: ሓንደ ውዒልኪ መን ክብል?
1: ኤልናታ።
0: ኤልናታ ካበይ?
1: እምኒ
0: ሓይሊ ሓራይ። ኣብ ቀዳማይ ደረጃ ቀዳመይቲ ደዋሊት ኸ ቁፅሮ ንዲ ክትመርፂ?
1: ቁፅሪ ሓሙሽተ።
0: እቶ ቁፅሪ ሓሙሽተ ሓራይ። ምስላ እንድያ ትምልያኸ ማለት እዩ። ኣለዉ ድዮም ትሓግዙ ክምሳኺ?
1: ኣለዉ
0: ገዛ ኣለዉ። ፅቡቅ ንኸይድ በል ናፍታሕቶ ምስላ ወይ ብሂል መልእ እንድያ ናብታሕቶ ንኣቱ ኣለና። ኣራይ ንኸይድ ናብታሕቶ። ገመል እንታይ ኮንኪ ዓዕ ትብሊ? ኣመል እንታይ ኮንኪ እንታይ ከ ተፃዒንኪ? መልእ እያ። ደግመልክ ዶ? ገመል እንታይ ኮንኪ ዓዕ ትብሊ? ኣመል እንታይ ከ ተፃዒንኪ? ሓንቲ እያ። ሓራይ ተሓቶ ኣብ ስክሪን ክትርኢ እያ። ሓራይ ገብሩልከዮም ኣብ ስክሪን ስቱድዮ ኣብ ስክሪን ገብሩለይ ትብላ ኣልና ኤልናታ። ሓራይ መፅያት ክላ ኣብ ስክሪን ምስላ ወይ ብሂል መለ እንድያ። ገመል እንታይ ኮንኪ ዓዕ ትብሊ? ኣመል እንታይ ከ ተፃዒንኪ? እንታይ ልከ?
1: ሽመል።
0: ኩመል ቁኑዕ መልሲ። እንታይ ከ ተፃዒንኪ? ኩመል መሊስኪ ኣለኺ። ስድራ ሓጊዞም ከ ሓቀ ሓራይ 110 ኣለኪ ኣክለኒ ተልክ ታ 110 ክነሰጋግረልኪ ኢና። ቅፅል ተልክ ድማ ናትክ ውሳነ ክኸውን ማለት እዩ። ናብ ካልኣይ ደረጃ ትቕፅል ትኾንኪ። ንቐፅል ሓራይ ቅፅል ኢላ ኣለና ኤልናታ። ኣብ ካልኣይ ደረጃ ሕቶ ቁፅሪ ክንዲኢኸ ክትመርፂ?
1: ቁፅሪ ሓሙሽተ።
0: ሕጂውን ሕቶ ቁፅሪ ሓሙሽተ ኣራይ። ንከይድና ነፍታ ሕቶ ሓደ ካብዞም ዝስዕቡ ቃላት ኣብ ሂወት ሰራዊት እንጥቀመሉ ቃል ኣይኮነን። ሓደ ካብዞም ዝስዕቡ ቃላት ኣብ ሂወት ሰራዊት እንጥቀመሉ ቃል ኣይኮነን። ሀ ተሽኪል፣ ለ ተኽሊጥ፣ ሐ ድፋዕ፣ መ ጦፍ፣ ሰ ኣለዳ።

0: ሰናሓናሓታሕት ኣለና
1: እዋ ሓራይ ኣጋጣሚ ዝሓለፈ እዋን ብብዙሕ ይጥቀስ ነይሩ እዚ ኣብ መደባትና እቲ ናይ 50 ዓመት ምንታይ ግዜ ደኽበኪ እንታይ ልኪ
0: ፈልከት ዓራግ ፋሕ
1: እስከድገምለይ ሓደ ብሓደ ቐሰይ ኢልኪ ፋሕ ኢልኪ ፈልከት
0: ዓራግ
1: ኣይ ረኸብ ኪዮን ንሓንቲ ጥራይ ኣብ መንጎ ረኺብ ክለኸ
0: ብእውነት
1: ክሕግዙኽ ይከኣሉን ስድራ ስኹን ኣይትፈልጥ እያ ንፀኒሕ ክድሓን ግዜ ክበክ ሞ ወይ መልሲ ክነግረኪ ግዜ ብዙሕ ውሲት ክለይ ስለ ዘለኹ
0: ዝተፀበና
1: ክንደይ ክፅበየኩምዎ ግዜ ኮ ብዙሕ ድዋሉ ከዓ መስመር ስለ ዘሎ ካኣትለወሰብ ኣብ ሓደ ሰብ ብዙሕ ንወስድ ከሎና ቀፃሊ እቲ ድሕሪ ፅበይታ ግዜ ትደፍኣና እያ እዋ ዓራግ ጥራይ እሳ ፅቡቅ ረኪብክዮ ኣለኸ ላኪን እቲ ካልእ ጠቂስክዮ ዘለኺ በዓል ፈልከት በዓል ፋሕ ገለልክን ዘለኸ ኣብቲ መልሲ የለን
0: የለና
1: ዋ ሓንቲ ጥራይ እንዲኹም መረኺብክ ዘለኺ ኣርባዕተ ጥቐስ እኮ የለክ ዘለኹ ስለዚ ኣብ ሰለስተስ ሓንቲ ተምፅኸ ካብ ኣርባዕተ ሓንቲ በቃ ድሓን መምሃሪ ትኾነ ካል ግዜ ትፈልጥ እያ
0: ተፀገና ግዜ ማበና
1: ግዜ ዕስራ ካልእ ትክበክ ኣብዚኣ እኒ ግዜ ሂበክን እየ ቅሬታ
0: የለናታፎን ደብል ዘሎ ኮይና ገለብ
1: ዕስራ ካልእ ድሓን ግዜ ወሲት ክለይ ኣለ ትጅምር ኣላታ ግዜ ካብ ሕጂ ዕስራ ካልኢት ንምላስ ከኣብዮም ኩምቶም ትድውልሎም ዘለኹም ኣከይዶ
0: እንታይ
1: ምምላስ ኣብዮም ከቶም ትድውልሎም ዘለኹ መስለኒ ጭር ሰምዑ ኣለኹ ቴሌፎን ክግን
0: ንድውል ኣለና
1: ኣኺላ ሰዓት ግዜ ኣኺላ ተዓስራ ካልኢት ኤለናታ ካብ እምኒ ሓይሊ ድሓን 110 ክንሰት ደልኪና ተንቲ መልሲ ሳትረብ ቀብርወአት ኣራግ ግልዕ ሓወልዕ ዓየት ግህተብ ጭልሕንተ ማለት ጀልሃንቲ እዩ ነይሩ 110 ተዓዊት ከለኸ ዋላትን መልሲ ክሳዕ

0: ካበይ ኣበይ ቦታ ኣሎ ማለት እዩ?
1: ኣበይ
0: ቦታ ኸን ካብ ዶለሉ ፀኒሕ ካበይ ኣሎ እሱ?
1: እቲ ሓደ ጋዲማገን እዮ ኣተፋው ሽሙ ኣኮ ኣሎ፣ እቲ ሓደ ካብ ባጣ ኣሎ ጉሕ ግዝን ፀኒሕ።
0: ምስ ስድራ ቤት ኣቲኹማ?
1: ስድራ ቤት ኣቲኛ
0: ኣለዋ። ፅቡቅ 88 እንኳ ሓጎሰካ ሰናይ ምስ ፍረወይኒ ካብ ሃዘጋ ይቐኒየልና። ናብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና። ሎ መርሓባ መደበ መልሲ ኣብ መስመር።
2: ሎ
0: ሰላም። ድሓን ድሓን። መን ክብል?
2: ተኽለ።
0: ካበይ ኢኻ ተኽለ?
2: ኣፍ
0: ዓበት። ፅቡቅ። ኣፍ ዓበት ከመይ ኣለ? እዚ ናይ ባሕሪ ክራማት ፀለወኩም ዲ ሕጂ? እንታይ ኢልካ ታ ቴሌፎን ሞ ፅቡቅ ጌርካ ሓዛ ክንሰምዓካ መታን ተኽለ። ፅቡቅ ማይ ሃርዩ ቀኒዩ ድዩ ወይስ
2: እንዳቀኒዩ?
0: ፅቡቅ ሓራይ እሞ ክንከይድ ኢና ተኽለ። ካብ ኣፍ ዓበት ሕቶ ቁፅሪ ክንደይ ኢኻ ትመርፅ? ተኽለ ኣለካ ደምሳይ ሕቶ ቁፅሪ 9 ሓራይ ንኸይዳ ኣለና ናፍታ ሕቶ። ምስ ፅጋብን ሽሻይን ወቅቲ ብምትእሳር ካብ ከበሳታት ኤርትራ ኣብ ወርሓት መስከረም እትቕልቀል ዑፍ መን ትበሃል? ሀ ሃርሃረት፣ ለ ቅርቅረ፣ ሐ ብርኒሂጎ፣ መ ኩምብራዛ፣ ሰ ኩሎም መልሲ እዮም። መ ኩሎም መልሲ እዮም ኣላትካ ተንካልኦትካ ምርጫ ኣለዋ። ብርኒሂጎ፣ ኩምብራዛ ምስ ፅጋብን ሽሻይን ወቅቲ ብምትእሳር ኣብ ከበሳታት ኤርትራ ኣብ ወርሓት መስከረም እትቕልቀል ዑፍ እያ። ኣበይና ከባቢ ዲኻ ዓቢኻ? ጋሽ ባርካ። እዚ ኣብ ከበሳታት ስለ ትራይ ሱ ይደናጊርካ ማለት እዩ። ምንታይ ሓይሽ ዝለና እንታ ክትግድለላ ጆኻ ትጎድል የብላ እዚኣ ሲ ተረዲእካን እንተሊኻ ሲ መልሲ እኮ ነገረካ ብተዛዋሪ መንገዲ ግን ኣይሓስከንን ግዜ ወሲትካ ተኽለ
2: ሓንቲ ዘብለ ኢለኻ
0: ተኽለ ሓግዘና
2: ኣባሓግዘንተኽለ
0: ሓወይ ክልተ ግዜ ኮ ነጊረካ ኣይሓስካንን ኣለካ ማለት ኮይ ኣብ ቀዳማይ ደረጃ ትወፃኢ ዘለኹካን መልሲ ከዓ ነጊረካ እየ ግን ከመይ ጌርካ ሓስካኒ ብኸመይ ንዓይ ሓግዘኒ ዝብለካ ዘለኹ ብኸመይ እኳ ሓግዘኒ ዝብለካ ዘለኹ
2: ብርኒሂጎ
0: ብኸመይ ሓስካኒ ንኮይለካ ተኽለ እዚኣ ሲ ዝጎድል የብላኒ ኢለካ ዝጎድል ዘይብላ እተኮይኑ ሲ ኩለ ንሰነየን ማለት ኮ እዩ ነነይ ተኸ ግድለልካ ሞ ግድለለ ኢልካኒ እዚ ኣብ ኮይ ሓግዘኒ ኢለካ ደ ሓስካኒ እዚኣ ናትካ ቁሩብ ቆባ የበልካንን ዝጎድል የብላ እንተ ኢለካስ ኩላ እየ ማለት ኮይ ኩሉ መልሲ እዩ ነይሩ። ዝኾነ ግን ማዕለሽ ወፂኻ ካብ ፀወታ ኣይሓገዝካንን ዜሮ ተኽለ። ካብ ኣፍ ዓበት ካልእ ግዜ ክትዕወት ተስፋ ንገብር። ኣጋጣሚ በይንካ ኣለካ ማለት እዩ እምበር ጀማዕት ዝህሉ እኮ ገለ መቕለቡላ ነይሮም ከምዚ ገበረ
2: ድበር ኣብዚኣ ፈጥታያ ሄድና ግን

0: መከራ ካልእ ጊዜ ንቐኒአና ተኽልዕ ካብ ኣፍ ዓበት ተቕኒዕ ትመልሲ ኩሎም መልሲ እያ ነራ ብዝኾነ ይመለሳን ተኽል ካብ ኣፍ ዓበት ናብ ካልእ ደዋሊ ወይ ደዋሊት ክንሰግር ኢና። ሃሎ መርሓባ መደብ መልሲ እያ ብመስመር ሰላም
1: ሰላም
0: ከመይ ተዋዕለ መን ንክብል?
1: ኣስመሮም
0: ኣረይ ኣስመሮም ካበይ ኢኻ?
1: ካብ ቅርጠት።
0: ካበይ ኢልካኒ?
1: ቅርጠት
0: ቅርፀት ቅርፀት ኣበይ ከባቢ እዩ?
1: ዞባዓንሓል።
0: ን ዞባዓንሓል ዞባዓን ሰባ ፅቡቅ። ስለምንታይ ቅርፀት ተባሂሉ ኮንኮ?
1: ንትግረን ቤት ቋንቋ ገረብ ማለት እዩ። ገረብ ስራ
0: ገረብ። ስለዚ ኣብኡ ብስራሕ ምስከትካ ኢኻ ተላሊኻዮ ስሙን ትርጉሙ ክትፈልጥ ክኢልካ ፅቡቅ እዩ። ሓራይ ኣስመሮም ኣለዉ ካዲም ጀምዓ ወይስ በይንካ ኢኻ?
1: ኣሎ
0: ሓራይ ቁፅሪ ክንዳይ?
1: ቁፅሪ ኣርባዕተ ኣላ።
0: ቁፅሪ ኣርባዕተ ኣላ።
1: ኣራይ
0: ንኸይድ ናፍታሕቶ መግዛእታዊ ስርዓት ደርግ ብሰራዊት ህዝባዊ ግንባር ሓርነት ኤርትራ ናይ መወዳእታ መሸንቆቓ ኣብ ክሳዱ ዘእተወትሉ ስርሒት እንታይ ወይ ዘእተወሉ ስርሒት እንታይ ይበሃል? መግዛእታዊ ስርዓት ደርግ ብሰራዊት ህዝባዊ ግንባር ሓርነት ኤርትራ ናይ መወዳእታ መሸንቆቓ ኣብ ክሳዱ ዘእተወትሉ ስርሒት ወይ ዘእተወትሉ ስርሒት እንታይ ይበሃል? ተን ስርሒታት ትፈልጠን እንዲኻ? ቅድም ባፈትን ሽዑ ክሕግዘካ ከይፈተንካ ድ ከ ሓገዝ ተሓትታት ኣስምሮ ሕጂ ኣነ እንታይ እዩ ተወካኩ የ ዘለኹ ስርሒታት ትፈልጦ ዶ? ስርሒት ኣብ ተፈላለዩ እዋን ህዝባዊ ግንባር ኣብ ልዕሊ እዚ ሰራዊት ናይ ደርግ ሓደ ስርሒት የበግዝ ነይሩ፣ ተፈላለየ ስርሒታት ከዓ ነይሮም። ስለዚ ኣለካ ዶ ምሳይ
1: ኣለኹ
0: ገለ ሽሽ ዝብል ድምፂ ዝሰምዕ ስለ ዘለኹ እየ። ሕጂ ካብቶም ስርሒታት ኢካ ኮ ትጠቕሰለይ ፍሉጥ እዩ ከዓ እቲ ስርሒት ግን ንደርግ ኣብ ክሳዱ መሸንቆቓ ዘእተወትሉ እያ እታ ስርሒት ዝሓነቐቶ ማለት እዩ ትንፋስ ዝኸልኣቶ ዶ ትኸውን ወይስ እያ ፈንቅል? ከምኡ በል ቁኑዕ መልሲ። ስራሒት ፈንቅል ኣሎ፣ ስራሒት ናደው ኣሎ፣ ስራሒት ከም ዳልካ በብሽሙ ኣለዎ። እዚኣ ስራሒት ፈንቅል ግን ናይ መወዳእታ ንስርዓት ደርግ መሸንቆቓ ዘእተወትሉ ክሳዱ እያ ነራ። 110 ኣስመሮም ከመይ ኢኻ ትቕፅል ወይስ ዳኣኽለካ እዛ 110 ትቅፅል ኢኻ? ክንደይ ሰብ ኣለዎም ሳ ክንደይ ኹም ዘለኹም? ሰለስተ ሓራይ ኣ ቴሌፎን ቅርባ ብላ ኣብካ ቅሩብ ትርሓ ኣለ። ቁፅሪ ክንደይ ኣብ ካልኣይ ደረጃ?
1: ቁፅሪ ኣርባዕተ
0: ኣብ ካልኣይ ደረጃ ሕቶ ቁፅሪ ኣርባዕተ ሓራይ። ኣጋጣሚ ዝመፅካ ዘለካ ምርጫ ኣይኮነን እቲ ምርጫ ትዕድልካ እዩ። ሓራይ ንኸይድ ናፍታ ሕቶ ተኽሊ ዝበሃል ሓደ ካብ መናሃረ ቃልሲ ህዝባዊ ሓይልታት ሓርነት ኤርትራ ዝነበረ ታሪካዊ ቦታ ኣበየናይ ዞባ ናይ ኤርትራ እዩ ዝርከብ? ኣለካ በትን ድሓን ግዜ ንበካ ኢና ሓደ ክልተ ዕድል ክንበካ
1: All right.

0: ኣኽያናት ኩላኹም ዓበይቲ ባህሊ ኸባኹም ዲና ንወርስ ዘለና ሞ እዚ ባህሊ እዚ ናትኩም እዩ ኣያታትና የቐኒየልና ዘፅዓኹምላ ዝባህል እዚ
1: እዚኣ ውረሳይ ንሂብካ ኣለኹ።

0: فين وانا عم نقطع تركه وزخور كنت عزبت انا هم يمسي هم ساعه تشعت اخيله نلوم ربع سرت ربع تتكم تسترال وزينه ومن السنه دو حزنا لكم كريمنا لنا نمكتالكم بخبر زعدم في المنزومية بغند اندن تبتات في اللم ايرترا اب كينيا بستقانع بزعبا زي متقام بسبز التهندسة مكوت صار صحي وصعات بززتي اخيبات ساتيفا ابزو عن سبا كنا من سياتا بزمن اللاين معكاب انبهالي لعولا بركتو يقبر كنزلو تقليسو ኣብ ንዞባ ደቂ ኣምሓረ ኣብነታውያን መምህራንን ርእሰ መምህራንን ተሸሊሞም ኣሜሪካ ኣብ ደሴት ግሪንላንድ ዕደና ጸጋታት ከም ትጅምር ፕረዚደንት ትራምፕ ሓቢሩ ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወታደራውን ርክባት ከተቋርጾ ቻይና ጸዊዓ ቻይናን ሰሜን ኮርያን ዘረኸበን ዘመናዊ ድልድል ከም ዝኸፍታ ብወግዒ ፍሊጣን ዝርዝር ዜና ኤርትራ ኣብ ኬንያ ብዝተቓንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፃር ፀሓይ ውፅዓት ኣብ ዘተ ኣኼባ ተሳቲፋ ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተዋሂድ ኣሎ ኣርስዮም ኣስመሮም ከተቕርቡ እያ
1: ዲፕሎማስያዊ ጉጅለ ኣፍሪቃ ኣፍሪቃዊ ዓቕሚ ብምሕያል ብሰብ ዝተሃንደሰ ኣገባብ ምቁፃር ፀሓይ ውፅዓት ንዘይምጥቃም ዝዓለመ ዓለም ለኻዊ ስምምዕ ንክህሉ ዝዓለመ ኣኼባ ካብ 11 ክሳብ 13 ጥቅምቲ ኣብ ሊሙሩ ኬንያ ወዲቦም ኣብዚ ኣኼባ ወከልቲ ኤርትራ እትርከበን ኣባል ሃገራት ክኢላታት ክሊማን ኣከባብን ከምኡ ውን ወከልቲ ዓለም ለኻውን ዞባውን ትካላት ተሳቲፎም ነይሮም እቲ ኣኼባ ብሰብ ዝተሃንደሰ ኣገባብ ምቁፃር ፀሓያዊ ፀዓት ማለት ናብ ምድሪ ዝበፅሕ ፀሓያዊ ጨረርታ ሸፊንካ ዓለማዊ ሙቐት ንምንካይ ዝዓለመ ቴክኖሎጂ ኣብ ክሊማን ተፈጥሮኣዊ ኣከባብን ከስዕቦ ኣብ ዝኽእል ከቢድ ሳዕቤናት ዘትዮም ተጋባእቲ ብወገኖም እቲ ካብ ኣፍሪቃ ዝቐርብ ዘሎ ተቃውሞ ምስነ ፍልጠታዊ ዓቕሚ ዘይተኣሳሰር ምዃኑ ድሕሪ ምግላፅ ነዚ ቴክኖሎጂ ንዘይምጥቃም ዝዓለመ ዓለም ለኻዊ ስምምዕ ንክህሉ ብመንግስቲ ዝግበር ምወላ ኣብ ክፉት ኣየርን ኣከባብን ዝካየድ ፈተነታት ነቲ ቴክኖሎጂ ንምቁፃር ዝግበር ሕጋዊ መሰል ውልቀ ዋንነት ከምኡ ውን ኣብ ትሕቲ ዓለም ለኻዊ ትካላት ዝግበር ደገፍ ምእጋድ ዘጠቓልሉ መትከላት ከም ዘድልዩ ገሊፆም ኣምባሳደር ኤርትራ ኣብ ኬንያ ኣቶ በየነ ርእሶም ኣብ ዘስምዖ ቃል ንምህንድስና ፀሓያዊ ፀዓት ዝፈስስ ፋይናንሳዊ ወፍሪ ንዘጋጥም ዘሎ ለውጢ ክሊማ ንምምካት ተባሂሉ ንዝተመደበ ሃገራዊ ፀጋታት ዝምንዝዕን ዘዳኸምን ምዃኑ ብምብራ ኣህጉር ኣፍሪቃ ኣብ ዘይውሕስን ሓደገኛን ቴክኖሎጂታት ኣብ ክንዲ ትምርኮስ ንዘሎ ውሽጣዊ ፋይናንሳዊ ዓቕሚ ባህርያዊ ሓደጋታት ንምክልኻልን ኣቐዲምካ ስጋኣታት ንምፅናዕን ከም ዝውዕል ክትገብር ኣገንዚቦም ኣብ መዛዘምን ናይቲ ዋዕላ ክፍሊ ዓለም ኣፍሪቃ ሰፊሕ ናይ ተሓዳሲ ፀዓት ዓቕሚ ስለ ዘለዋ ኣብ ዘይተረጋገፀን ሳዕብን ዘለዎምን ቴክኖሎጂታት ኣብ ክንዲ ምምርኳስ ኣብ ርትዓዊ ፍትሓት ክሊማ ተሓዳሲ ፀዓት ምሕያል ዓቕምን ምድልዳል ፅንዓት ማሕበረሰባትን ዘተኮረ ሓባራዊ ቃልሲ ክካየድ ኣብ ምርድዳእ ተበፂሑ
0: ኣብ ዞባ ዓንሰባ ካብ ደረጃ ዞባ ናብ ንኡ ዞባ

0: ካብኡ ድማ ናብ ምምሕዳራት ከባቢና ወረደ ዝመፀ ቕነ መንእስያት ኣብ ምልላይን ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ወኪል ኤርና ኣልማዝ ወልደ ገብርኤል ጸብጻብ ኣለዋ ይስዕብ።
1: ኣብ ዞባ ዓሰባ ቅነ መንእስያት ኣብ ምልላይ ምውራስን ምዕቃብን ባህሊ ልዑል ኣበርክቶ ስለ ዘለዎ ብዝለዓለ ክስራሓሉ ምዃኑ ተገሊጹ። ኣብ ጨንፈር ሃዋማት ዞባ ዓሰባ ሓላፊ ውዳቤታት ኣቶ ጣህር ሳልሕ ኣብ ኩለን ምምሕዳራት ከባቢ ንዝካየድ ቅነ መንእስያት ኣመልኪቱ ኣብ ዝሃቦ ሓበሬታ እቲ መደብ ዓቕምታት መንእስያት ኣብ ምፍታሽን ምምዕባልን ፍሉይ ክእለት ዘለዎም ተምሃሮን መንእስያትን ምልላይን ምትብባዕን ከምኡውን መንእስያት ባህሎም ታሪኾም መንነቶም ዝፈልጥሉ ባይታ ምጥጣሕን ዝርከቦ ጉልሕ ረብሓታት ከም ዘለዎ ኣብርሂቡ። እቲ ቕነ ብውልቅን ጉጅለን ብርክት ዝበሉ ውድድራት ከም ዝካየደሉ ብምጥቃስ ኣብ ናይ ውልቂ ውድድራት ሓፈሻዊ ፍልጠት ምህዞን ሰንዓን መደረን ትንተናን ኣብ ናይ ጉጅለ ድማ ውድድራት ቀያሕቲ ዕንበባ ባህላውን ያታውን ውድድራት ከምኡ ውን ትልሄትን ካልእን የጠቓለል። ንፍሉይነት ናይ ሎም ዓመት ቅነ መንእስያት ብዝምልከት ኣቶ ጣህር መንእስያት ውዳበታቶም ብምሕያል ባህሎምን ክብርታቶምን ፈሊጦም ኣብ ምዕቃቡ ኣበርክቶ ንክህልዎም ኣብ ምምሕዳራት ከባቢ ወሪድካ ምስራሕ ኣገዳሲ ስለ ዝነበረ ኣብ ልዕሊ 50 ምምሕዳራት ከባቢ ዕውት ስራሕ ከም ተሰላሰለ ኣረድዩ። ኣብ መወዳእታ ኣቶ ጣህር ቅነ መንእስያት ክብርታትን ያታን ኣብ ምስግጋር ዘለዎ እጃም ቀሊል ስለ ዘይኮነ ቀጻልነቱ ክወሓስን ተሳታፍነት መንእስያት ክዓዝዝን ተላብዩ።
0: ኤርትራውያን ማሕበረ ኮማት ኣብ ሪያድ ስዑድያ ከምኡውን ኣድርውሓ ቀጠር ብ12 ጥቅምቲ በብወገኖም ኣብ መድረኻዊ ተልእኾ ዘተ ርክባት ኣቃኒዖም። ኣብ ከተማ ርያድ ኣብ ዝተቓንዐ ሰሚናር ፈጻሚት ጉዳያት ኤምባሲ ኤርትራ ንግስነት ስዑድ ዓረብ ወይዘሮ ወይኒ ገረዝግሄር ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ምዕባለታት ዘተኮረ ሰፊሕ መግለፂ ሂባ። ተሳተፍቲ ብወገኖም መብርህ ዝደለዩሉ ሕቶታት ድሕሪ ምቕራብ ንቕሓቶም ብምብራኽን ውዳበታቶም ብምሕያልን ካብኣቶም ዝሕተት ተራን ኣበርክቶን ንምግባር ዘለዎም ቁርብነት ኣረጋጊፆም። ኣብ ኣደውሓ ቀጠር ኣብ ዝተኻየደ ተመሳሳሊ ሰሚናር ድማ ኣምባሳደር ዓሊ እብራሂም ንኣካየድትን ወከልትን ሃገራውያን ውዳበታት ማለት ማሕበረኮም ሃማደ ህግደፍን ካልኦትን ኣቲናዮ ዘለና መድረኽን ዘሰኩሙ ሓላፍነትን ኣመልኪቱ እዋናዊ መግለፂ ሂቡ። ኣብቲ ሰሚናር ዝተሳተፉ ዜጋታት ብወገኖም ተመሳሳሊ ርክባት ብስሩዕ ክካየድ ድሕሪ ምልባው በብሞይኦምን ዝንባልኦምን ከምኦም ብዝወሃብ ናይ ስራሕ መምርሒ ዓቕሞም ዘፍቅጦ ኣበርክቶ ከም ዝገብሩ ኣነፂሮም። ቤት ፅሕፈት ትምህርቲ ንዞባ ደቂ ኣምሓረ ብምክንያት ምጅማር ዓመተ ትምህርቲ 2026-2027 ብ9 ጥቅምቲ ብዝወደቡ ኣኼባ ንኣብነታውያን መምሃራንን ርእሰ መምሃራንን ኣተባቢዑ። ኣብቲ ላዕለዎት ሓለፍቲ መንግስቲ ወለድን ተምሃሮን ዝተረኽብሉ ኣኼባ ሓላፊት ናይቲ ቤት ፅሕፈት መምህር ርግበ ክፍለ ኣብ መስርሕ ምምሃርን ምስትምሃርን እቲ ቀላስ ተራ ዘለዎ መምህር ከም ዝኾነ ብምጥቃስ ንኣብነታውያን መምሃራን ምሽላም ኣብቲ መስርሕ ድርኺት ከም ዝፈጥር ኣረዲኣ። ኣመሓዳር ንዞባ ደቂ ኣምሓረ ኣቶ የማነ ኣበራ ብወገኑ እቲ ዝተወስደ ተበግሶ እወታዊ ፅልዋ ከም ዝፈጥር ብምሕባር መምሃራን ኣብነታዊ ኣገልግሎቶም ብዝለዕለ ክቕፅሉ ዘኻኺሩ። ኣብቲ ኣጋጣሚ ንኣገዳስነት ሞያ መምህርና ዘንፀባርቕን ዘመጉስን ባህላውን ስነ ጥበባውን መሳናዶታት ቀሪቦም። ዝስዕብ ዜናታት ሃገራት ወፃኢ ክቡራት ተዓዘብትና ንምክትታልኩም ደጊምና ብክብሪ ንዕዳም። ዜና ወፃኢ ኣሜሪካ ኣብ ቀረባ መጻኢ ኣብ ደሴት ግሪንላንድ ዕደና ባህርያዊ ጋዝ ነዳድን ማዕድናትን ከም ትጅምር ፕረዚደንት ዶናልድ ትራምፕ ሓቢሮም። እቲ መደብ ኣካል ናይቲ ኣሜሪካ ኣብ ፀጥታዊ ጉዳይ እታ ደሴት ኣመልኪታ ምስ መንግስቲ ዴንማርክ ዝኸተመቶ ውዕል ምዃኑ ተገሊጹ። ብመሰረቲ ብዝሓለፈ ወርሒ መስከረም ዝተበፅሐ ውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቐ ቁጠባዊ ደገፍ ክትገብረላ እያ። ፕረዚደንት ትራምፕ እዚ ክጅመር ምዃኑ ዝገለፁ ዕደና ፀጋታት ንረብሓ ኣሜሪካን እታ ደሴትን ዓብ ቁጠባዊ ኣገዳስነት ከም ዘለዎ ብምሕባር ሃገሩ ኣብቲ መዳይ ገዚፍ ወፍሪ ክምትገብር ኣረዲኡ። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ኣሜሪካ ኣብ ደሴት ግሪንላንድ 2 ተወሳኺ ማዓስከራት ክድኩንን ስርዓት መከላኸሊ ሚሳይል ከተዋድድን ከም ዘጠቓልል ይግለጽ። እዚ ንሉዓላውነትን ግዛእታዊ ሓድነትን ደሴት ግሪንላንድ ባዕሉታ ከምዘይፀሉ ዝተጠቕሰ ውዕል ፀጥታውን ቁጠባውን ረብሓታት ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግፅ ምዃኑ ተንተንቲ ክሕብሩ ጸኒሖም ኣለዉ። ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወተሃደራውን ርክባት ከተቋርጾ ህዝባዊት ሪፓብሊክ ቻይና ፀዊዓ። ቻይና ንዝፃውዒ ዘቕረበት ኣሜሪካ እንታ ደሴትን ኣብ ጉዳይ ሰደድ ባህርያዊ ጋዝ ሓድሽ ስምምዕ ከም ተፈራረማ ድሕሪ ምቅልሕ እዮም።

ስምምዕ ደሴት ታይዋን 30 ሚታዊት ካብቲ ብመልክዕ ፈሳሲ ኣብ ኣላስካ ዝዳሎ ባህርያዊ ጋዝ ንምዕዳግ ዝኽእል ምዃኑ ፕረዚደንት ዶናልድ ትራምፕ ሓቢሩ ኣሎ። እዚ ከምዚ ኢሉ እንከሎ እቲ ስምምዕ ንደሴት ታይዋን ብቐጥታ ምስ ዕዳጋታት ኣሜሪካ ዝራኽብ ብምዃኑ ንዝፀንሐ ንግዳዊ ዝምድና ክብ ከም ዘብሎ እዩ ዝሕበር። በዚ ዝተቆጠዐት ቻይና ነታ ደሴት ንምፅምባር ተካይዶ ምንቅስቃሳት ከም ተዛሂዶ ጠንቂቃ ኣላ። ቻይና ኣብ ጉዳይ ደሴት ታይዋን ዝግበር ግዳማዊ ምትእታው ዘይስገር ቀይሕ መስመር ምዃን እያ ትሕብር። ህዝባዊት ሪፓብሊክ ቻይናን ሰሜን ኮርያን ከም ኣካልቲ ዝምድና ንምድንፋዕ ዘካይደ ዘሎ ንጥፈታት ካብ ፅባሕ 15 ጥቅምቲ ዘራኽበን ዘመናዊ ድንድል ከም ዝኸፍታ ብወግዒ ፍሊጠን። እዚ ትግባር እዩ ተደናጊዩ ዝፀንሐ ድንድል ኣብ ርእሲ ተቆጠባ ክልቲአን ሃገራት ንምምዕባል ዝህልዎ ተራ ንርክባት ህዝብታትን ከም ዘስፍሖ ተገሊጹ። ብመሬትን ባሕርን ዝዳወባ ቻይናን ሰሜን ኮርያን ስሩዕ ናይ ኣየርን ባቡርን ምንቅስቃሳት ከም ዘለዎን ዝፍለጥ እዩ። ቁጠባዊ፣ ዲፕሎማስያዊ፣ ወታደራውን ፀጥታውን ዝምድና ቻይናን ሰሜን ኮርያን እናደንፍዐ ይመፅእ ከም ዘሎዮም ፀብጻባት ዝጠቕሱ። ህዝባዊት ሪፓብሊክ ቻይናን ቦትስዋናን ንክልተኣዊ ዝምድንአና ብጠቓላሊ እስትራቴጂካዊ ምሕዝነት ክብ ከም ዘብሎ ሓቢራን። እተን ሃገራት ነዚ ገለጻ ፕረዚደንት ሺጂፒንግን ፕረዚደንት ዱማ ጊድኦንን ትማል 13 ጥቅምቲ ብከተማ ቤጂንግ ቻይና ብዘካየድዎ ዝርርብ እዩ። ክልቲኦም መራሕቲ ኣብ ምምዕባል ፅላት ዕደና፣ ንግዲ፣ ወፍሪ፣ ሕርሻ፣ ምስናዕን ቴክኖሎጂን ብሓባር ንምስራሕ ዝኽእል ስምምዕ ከቲሞም። ብዘይካዚ ኣብ ትምህርቲ፣ ጥዕናን ርክባት ህዝቢ ምስ ህዝብን ዝፀንሐ ምትሕባር ንምምዕባል ክስራሕ እውን ተረዳዲኦም። ፕረዚደንት ቦትስዋና ዱማ ጊድኦን ክሳብ 17 ጥቅምቲ ኣብ ቻይና ዕዶት ይፍፅም ከም ዘሎ ማዕከና ዜና ቃሊሐን። ዞምዚ ኢሉ እንከሎ ቻይናን ቶጎን ኩሉ መዳዊ ዝምድነአን ብሓፈሻ ንግዳዊ መዳይ ድማ ብፍላይ ንምምዕባል ክሰርሓ እውን ተረዳዲአን። እቲ ምርዳእ ፕረዚደንት ቻይና ሺጂፒንግን ፕረዚደንት ባይቶ ሚኒስትራት ቶጎ ፋውረ ግናሲንበን ትማል 13 ጥቅምቲ ኣብ ከተማ ቤጂንግ ኣብ ዘካየድዎ ዝርርብ እዩ ተበፂሑ። ሸመተ ባህርያዊ ጋዝ ሩስያ ከቋርፅ ምዃኑ ክገልፅ ፀንሐ ኤውሮጳዊ ሕብረት ኣብ ዝሓለፈ 9 ወርሒ ጥራይ ልዕሊ 21 ቢልዮን ዶላር ዝዋግኡ ጋዝ ሩስያ ከም ዝዓደገ ተገሊጹ። እቲ ሕብረት ካብ 227 ነቲ ካብ ሩስያ ዝገብሮ ዘሎ ሸመተ ጋዝ ደው ከብሎ መዲቡ ዘለወሉ እዋን እዩ ክንዲዚ ዝኣክል መጠን ከም ዝዓደገ ዝቃላሕ ዘሎ። ብመሰረት ፀብጻባት ኤውሮጳዊ ሕብረት ካብ 2022 ንድሓር ልዕሊ 320 ቢልዮን ዶላር ዝዋግኡ ባህርያዊ ጋዝ ሩስያ ሸሚቱ ኣሎ። እቲ ኣሃዝ ኤውሮጳዊ ሕብረት ብቐሊሉ ካብ ፅግዕተኛነት ጋዝ ሩስያ ክናገፍ ከም ዘይክእል ዘአንፍት ምዃኑ ክኢላታት ይጠቕሱ። እቲ ሕብረት ሸመተ ጋዝን ነዳድን ሩስያ ድሕሪ ምጉዳሉ ናይ 100 ቢልዮናት ዶላር ክሳራ ከም ዘጋጠሞ እዩ ዝሕበር። ኣብ ልዕሊ ሩስያ ከፅድቆ ምዃኑ ዝገልፆ ዘሎ ተወሳኺ እገዳ ኣብ መንጎኦም ንዘሎ ዲፕሎማስያውን ቁጠባውን ምትፍናን መሊሱ ክዕርጎ ከም ዝኽእል ይእመት። ፓኪስታን ብውሽጣዊ ዓቕማ ዘማዕበለቶ ፈታሕ 2 ዝተሰሚየ ልዕሊ ፍጥነት ድምፂ ዝውንጨፍ ሚሳይል ከም ዝፈተነት ሓቢራ። እዚ ክሳብ 400 ኪሎ ሜትር ዝውንጨፍ ዘመናዊ ሚሳይል ዕላምኡ ናይ ምውቃዕ ብቕዓቱ ልዑል ኣብ ርእሲ ምዃኑ ብፀረ ሚሳይል ናይ ምኽሻፍ ተኽእልኡ ትሑት ከም ዝኾነ ወታደራውያን ኣዘዝቲ ፓኪስታን ገሊፆም። በዚ ድማ ኣብ ምምዕባል ዓቕሚ ምክልኻል ሃገሮም እወታዊ ተራ ከም ዝህልዎ ኣሚቶም። ዞምዚ ኢሉ እንከሎ ብጉዳይ ዞባ ካሽሚር ምስ ፓኪስታን ዘይተቓርቦት ህንዲ ነቲ ፈተነ ብዕቱብ ከም ተከታተሎን ምላሽ ክትህበሉ ከም ትኽእልን ግምታት ኣሎ። ወነንቲ ንክሎሳዊ ፅዋር ዝኾና ጎረባብቲ ሃገራት ፓኪስታንን ህንድን ካብ 1947 ብጉዳይ ካሽሚር ተፈሓፊሐን ከም ዘለዋ ፀብጻባት የረድኡ። ኣብ ባንግላዴሽ ኣብ ዝሓለፈ 9 ወርሒ ብረስኒ ደንግ ማለት ዌልካም 316 ሰባት ከም ዝሞቱ ፀብጻባት ጥዕናት ሃገር ሓቢሮም። በዚ ብጣንጡ ዝመሓላለፍ ሕማም ኣብ ውሽጢ እዚ ዝተጠቕሰ ግዜ ጥራይ ልዕሊ 100,000 ሰባት ከም ተለኽፉ እቶም ፀብጻባት ብተወሳኺ ረዲኦም። እቲ ኣሃዝ ኣቐዲሙ ኣብ ተመሳሳሊ እዋን ኣብቲ ሃገር ካብ ተመዝገበ ሞትን መልከፍትን ብረስኒ ደንግ እቲ ዝለዓለ ምዃኑ እዩ ዝጥቀስ። ኣብታ እስያዊት ሃገር ኣብ 225 ኣስታት 400 ሰባት በቲ ሕማም ከም ዝሞቱ ይሕበር። ዜናታት ምዝዛም ኣርእስተ ዜና ክድግመልኩም። ኤርትራ ኣብ ኬንያ ብዝተቐንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፅፃር ፀሓይ ውፅዓት ካብ ዝዘተየ ኣኼባ ተሰፊፋ። ኣብ ዞባ ዓንሰባ ቀነ መንእስያት ኣብ

ምልላይን ምዕቃብን ባህሊ ልዑል ኣብርክቶ ይገብር ከም ዘሎ ተገሊጹ። ኣብ ንዑዞባ ደቂ ኣምሓረ ኣብነታውያን መምህራንን ርእሰ መምህራንን ተሸሊሞም። ኣሜሪካ ኣብ ደሴት ግሪንላንድ ዕደና ጸጋታት ከም ትጅምር ፕረዚደንት ትራምፕ ሓቢሩ።

0: ኢትዮጵያ የጂኦግራፊ
1: ኢትዮጵያ ንዘለዓለምና ጂኦግራፊ ዕፅብቲ ኮይና ክትነብር እያ ኢሉ ዝሓስብ ኢትዮጵያ እውን እንተደኣ ኣሎ ዝሞተ እዩ
0: እርሱ የሞተ ነው
2: እንዲህ ዓይነት ኣርሚ ንበላት የሚል
1: ኢትዮጵያ ከምዚ ዓይነት ሰራዊት እዩ ዘለዋ ብዝብል ሕራን ኢና ንሰርሕ ዘለና
2: ቁጭት ይዘን ነው እየሰራን ያለ
0: ውጊያው ከተነሳ
1: ውግእ እንተተጀሚሩ ውፅኢቱ ንፁር እዩ ድሕሪኡ ዋይ ዋይ ኣይሰርሕን እዩ
0: ኣይሰራ ኣሁን ኣለመጀመር ማለት እዩ
2: ኤርትራ ለ ውጊያ መክፈት
1: ሰራዊት ኤርትራ ኣዝዩ ስልጡን ሓያል ምትንከፉ ማለት ነፍሲ ቅትለት ምፍፃም ማለት እዩ
2: እሱ ንመንካት ማለት ሱሳይድ ነገ መጥፋት ነው
3: ኢትዮጵያ ግን በምንም ተኣምር ግን
1: ኢትዮጵያ ብተኣምር ተዓፂኣ ክትነብርን እያ ሕጂ ዘሎ ይኹን ድሕሪ ሕጂ ዝመፅ መራሒ ኣብ ዝኾነ እዋን ነዚ ሕቶ ክምልስ ኣለዎ
3: መመለስ ኣለበት
4: የማለቅ ሰው ላንድ ለእኔ ልጅ ብቻ ሳይሆን
1: ንወደይ ጥራይ ዘይኮንኩ ንኩሎም ኢትዮጵያውያን ደቀናዮ ዝበኪርሎም ዘለኹ ብዘይ ኣገባብ ብሓይሊ ካብ ዕዳጋ ትምህርቲ ካብ ዝተፈላለየ ቦታታት እናተወስዱ ኣብዚ ዝሃልቑ መንእሰያት ይሕዝኑኒ
4: ያሳዝኑኛ
5: ሻብያነኝ ባዩ ቡድን
1: ሻዕብያ የ ዝብል ጉጅለ ዘለዎን ዘይብሉን ሓይሉ ኣኻኺቡ ናይ ሰሜናዊ ክፋል ሃገርና ጎረሮ ኣብ ዝኾነ ብወገን ምፅዋዕ ካልእ ኩናት ከፊትሎ
5: ከፈተ
2: መከላከያ ሰራዊታችን እናጠናክራለን
1: ሓይሊ ምክልኻልና ክነደልድል ልምዓትና ክነቀላጥፍ ኢና ብሕጊ ይኹን ብሓይሊ ኣፍ ደገ ባሕሪ ክንረክብ ኢና
2: በቦሌም ሆነ በባሌ
6: እንደምታዩት በአሁኑ ሰዓት ኤርትራ ከኢትዮጵያ መከላከያ አንጻር መቆም የሚያስችል አቅም የለውም
1: ከምዚ ትርእይዎ ዘለኹም ኣብዚ ሕጂ እዋን ኤርትራ ኣብ ቅድሚ ሰራዊት ምክልኻል ኢትዮጵያ ደው ክብል ዝኽእል ዓቕሚ የብላን ሎሚ ቕነየ ብመራሕቲ ወተሃደራውያን ኣዘዝቲ ኣምባሳደራት ጋዜጠኛታትን ልሂቃን ስርዓት ብልፅግናን ኣብ ኩሉ መራኸቢ ብዙሓኖም ሰማይ ዓሪጉ ዘሎ ቀይሕ ባሕሪ ዝብል ዜና ወራር ምፍርራሕ ምዕልባጥን ፈኸራን ኩናት እንተጀሚሩ ኤርትራ ትበሃል ሃገራይ ክትህሉን እያ ጽባሕ ንጎሆ ዋይ ዋይ ኣይጠቅምን እዩ ሓንሳብ ዶብ ተሰጊርና ኣስመራ ንምእታዊ ዝዓግተና የለን ሰራዊትና ድልውዩ ዘሎ እናተባህለ ነቲ ዝሓስብዎ ዘለዉ ዘይፍትሓዊ ምስፍሕፋሕን ወራርን መዓልቶ ኣኺሉ ክሳብ ጅምርዎ ዓቕሊ ምግባር ሲኢኖም ወሓጥናኩም ኣጥፋእናኩም ይብሉ ኣለዉ ስርዓት ብልፅግና ከም ዝቐደሙ ስርዓታት ብማይት ኣሽሓት ሰራዊትን ዘመናዊ ኣፅዋርን ዓጢቑ ዓሰብ ብዓብኡ ድማ ኤርትራ ንምቁፅፃር ተኣንጎት ተሸብሸብ ዝብል ዘሎ ዝዓበደ ስርዓት ሃሊሉ ዝመፀካ ኣድጊ ኣኽቢትካ ፀዓድኖ ወይ እውን መዓልታ ዝኣኸለታን ጭዋ ኣፍንጫ ድሙ ትልሕስ ዝብል ምስላ ኣብዋት ይመልስና
2: ኤርትራ ውጊያ መክፈት
1: ሰራዊት ኤርትራ ኣዝዩ ስልጡን ሓያል ምትንከፉ ማለት ነፍሲ ቅትለት ምፍፃም ማለት እዩ
2: እሱ ንመንካት ማለት ሱሳይድ ነገ መጥፋት ነው
0: እናንተ የምታውቁት የዛሬ 6 ዓመት 5 ዓመት ባህር ኃይል ኣቋቁመናል
7: ከም እትፈልጥዎ ቅድሚ 5-6 ዓመት ሓይሊ ባሕሪ መስሪትና ኣብዚ ብርጭቆ ክንሕምብዝ ዲና መስሪትናዮ
0: እና መዚ ውስጥ ንዋይ ንባር ኣይቋቋምና

0: ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም
1: ሚሊዮን ሚታዊት እርግጠኛ እየ ኢትዮጵያ ተዓጽያ አይክትነብርንያ ዝኾነ ደለየ አይደለየ ተዓጽያ አይክትነብርንያ።
2: ኤርትራ መንግስትም ከዋንስ ጦርነቱ ከተነሳ በኋላ የኤርትራ መንግስት
1: ሐንሳ ውግ እንተ ጀሚሩ መንግስት የኤርትራ ዝበሃል አይክሁሉንዩ እዚ ይኽፍለጥ ኣለዎ። ጂኦግራፍ ክቅየርዩ መንግስታት ክቀያይሩዮም ዶባት ሃገራትን ክቅየርዩ ኣብ መንጎ ኤርትራን ኢትዮጵያን ዘሎ ዶብ ኣይክህሉን እዩ።
2: ዝም ብሎ ዓይነት ኣደለም በቀጠናው ማለት ነው።
0: ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው።
1: ውግእ እንተ ጀሚሩ ውፅኢቱ ብሩህ እዩ። ድሕሪኡ ዋይ ዋይ ኣይሰርሕን እዩ። እንድሕር ኣቲና ውፅኢቱ ንጹር እዩ። ዘተኣማምን ዓቕሚ እዩ ዘለና ዝዓግተና የለን።
0: ከገባን ግን ግልጽ ነው ውጤቱ። ኣስተማማኝ ዓቅምን ያለን ማንም ኣያቆመንም። ይሄ ግልጽ መሆን ኣለበት። ማንም ኣያቆመንም።
2: የኤርትራ መንግስት አይኖርም። የኤርትራ መንግስት በማይኖርበት ጊዜ ምንድን ነው ሊመጣ የሚችል? አይኖርም። አዎ አይኖርም።
1: መንግስት የኤርትራ አይክህሉን እዩ።
2: ጦርነት አይደለም እንዴ?
1: መንግስት የኤርትራ ኣብዚ ህልወሉ ጊዜ እንታይ ይኽፍጠር? ባዕሉ ክጠፍኡ ውግእ እኮ እዩ። ኩናት ኣብ ትውላዓሉ ጊዜ ግንባርን ደጀንን ዝበሃል ኣይክህሉን እዩ። ኩሎም ግንባር እዮም። እዚ ማለት ኣስመራን ኣብ ከባቢ ባድመ ዘሎ ግንባርን ሓደ እዩ። ባድመ ግንባር ኮይኑ ኣስመራ ደጀን ክኸውን ኣይክእልን እዩ።
2: ባድመ ኣከባቢ ያለው ግንባር ኣስመራ ደጀን ሆኖ ባድመ ግንባር ሊሆን ኣይችልም። ሁለቱም ግንባር ናቸው።
3: ኢትዮጵያ እያለቻ
1: ኢትዮጵያ ጉዳይ ባዕለይ ክውስን ህላውነተይ ክረጋግፅ ይሕቶኣ። ቀዳማይ ሚኒስትር ኣብይ ከም ዝበሎ ኢትዮጵያ ብቦሌ ይኹን ብባሌ ብሕጊ ይኹን ብሓይሊ ወናኒት ኣፍ ደገ ባሕሪ ክትከውን እያ ትደሊ። ነዚ ኩሉ ሓደጋ ተሸኪማ ክትቅፅል ስለ ዘይትኽእል እዩ።
3: ይህንን ሁሉ አደጋ ተሸክማ ከዚህ በላይ መጓዝ ስለማትችል ነው።
4: መከላከያ ሰራዊታችን እናጠናክራለን።
1: ሓይሊ ምክልኻልና ክነደልድሊና፣ ልምዓትና ክንቀላጥፊና። ብቦሌ ይኹን ብባሌ ብሕጊ ኾነ ብሓይሊ ኣፍ ደገ ባሕሪ ክንውንን ኢና።
4: ልማታችን እናፋጥናለን። ባህር በር እናገኛለን በቦሌም ሆነ በባሌ።
0: ለዚያ በትዕግስት
1: ብትዕግስቲ ብጥበብ ብምስትውዓል ሞትን ክሳራን ብምጉዳል ብሰላማዊ መንገዲ ንምፍታሕ ክፍተን እዩ። ከምቲ ዝተባህለ ግን ብቦሌ ይኹን ብባሌ ብሕጊ ይኹን ብሓይሊ ዘይተርፍ እዩ።
0: በባሌም ሆነ በቦሌ እንደተባለው ግን ኣይቀርም ማለት እዩ።
5: ኩሎም ይፍክሩ፣ ዓበይቶም ንኣሽቶም፣ ምሩኻትን ስዑራት ኩናትን፣ ኩናት ዝፈልጡን ዘይፈልጡን። ምናልባት ኣፍላጋትን ንፋስን እዛ ኢትዮጵያ ትበሃል ሃገር ነን ዝተወልደ ንኽፍክርን ክህድድን ሓይሊ ዝህባእታ ከይህልዎ ዘጠራጥር እዩ። እዚ ብስርዓት ብልፅግና ዝግበር ዘሎ ፈኸራን ጫውጫውታን ድማ ነቶም ቅድሚ ሕጂ ዝፈከሩ ኣቕርንቶም ስሒሎም መሬትና ፃሕተሩ ኤርትራ ዝወረሩ ግንከ ዘይከም ፈኸሮኦም ዝፃሕተሩሉ ኣቕርንቶም ዝተሰብረ ኣብ መሬትን ባሕርን ኤርትራ ህጣሞም ዘጥፉ መራሕትን ሰራዊትን ስርዓታት ኢትዮጵያ ዘዘኻኽር ንድሕሪት ተመሊስካ ታሪኾም ንኽትፍትሽ ዘገድድን እዩ። መምሃሪ እንተኾኖምን ኣደብ እንተገበሩን ሕሉፍ ታሪኾም ኣብ ኤርትራ ከመይ ከም ዝነበረን መፈጹምትኡ ከመይ ከም ዝኾነን ከነዘኻኽሮም።
6: እንዴት እንደምንዋጋ ኤርትራኖች ያቁናል፣ በደንብ ኣርገው ያቁናል።
1: ኤርትራውያን ከመይ ከም ንዋጋ ይፈልጡና እዮም፣ ጽቡቕ ገይሮም ይፈልጡና እዮም።
5: እዚ ምሩኽ ክሳብ ክንዲዚ ደፊሩ ክፍክር ምጻት ዓለም በጺሕሎ ማለት እዩ። ኤርትራውያን ከመይ ከም ንዋጋ ይፈልጡናዮም ኢሉ ምሩኽ ባጫ እወ ኣጸቢቖም ይፈልጡኻ።
4: ተጨፈጨፍን
5: ከብሉኻን ከለዉ ይፈልጡኻ፣ ማሪኾም ከላህዩኻ ከለዉ ይፈልጡኻ።

0: ንስኻን መሰልትኻን ነዚ ረሲዕኩምዎ ዘለኹም ሕሉፍ ታሪክኩን ምዝኽኻር ዝኣክል ግን ፅኒ ኢልኩም ስምዑ። ወተሃደራዊ ታሪክ ኢትዮጵያ ዝገልፁ መፅሓፍቲ ከም ዝሕብርዎ መሬት ኤርትራ ዝወሓጠቶም እዝታት ግብረ ሃይላት ክፍለ ጦራትን ኢትዮጵያ ቆፂርካ ይውድኡን። ናይ ስርዓት ሃይለ ስላሴ ካልኣይ ክፍለ ጦር ብኤርትራውያን ዝቆመ ብእስራኤላውያን ዝተዓለመ ፍሉይ ናይ ፀረ ደባይ ስልጠና ዝወሰደ ሓይሊ ኮማንድስ፣ ቃኘው ሰራዊት፣ ደርጎኛ ሰራዊት ራዛ ፕሮጀክት፣ ብእስራኤላውያን ዝተዓለመ ፍሉይ ኣሃዱ ነበልባል፣ ክፍለ ጦራት ወደ ዘማች፣ ግብሪ ሃይልታት 501 502 503 505 ሄንድለን 56 508 ውቃው እዝ፣ ናደው እዝ፣ መክት እዝ፣ መንጥር እዝ፣ ተራራ ክፍለ ጦር 17 18 19 21 ክፍለ ጦራት 30ኛ ኣንበሳ 6ኛ ወልወል ዘርኣይ ደረስ መካናይዝ ብሪጌድ ሰንጥቅ መካናይዝ ብሪጌድ ክፍለ ጦራት 10 11 12 14 15 16 23 24 ኣየር ወለድ ክፍለ ጦር 102 ኮራት 603 604 606 ብሰሜን ኮርያውያን ዝተዓለመ ፍሉይ ኣሃዱ ሰናታዊ ስፓርታ ክያድ ክፍለ ጦር ዘይተኣደኑ ምልሻታት ብሔራዊ ጦር ብ7 ስኳድሮናት ዝቆመ ዓለም ለኻዊ ደረጃ ስልጠና ዝወሰደ ሰሜናውን ደቡባውን እዚ ሓይሊ ባሕሪ ብኣዝዮም ክኢላታት ኣብረርቲ ዝቆመ ሓይሊ ኣየርን ካልኦትን
1: ሕዝባችንና ወዳጆቻችን የማያዳግም ውጤቱን ጥራቶቻችን ውድቀቱን በጉግት የሚጠባበቁት ወሳኝ ትግል ነው።
0: ብወታደራውን ፖለቲካውን ሓላፍነት ንውሕ ዓመታት ኣብ ኤርትራ ዘገልገለ በዓል ስልጣን ደርጊ ነበር ሻለቃ ዳዊት ወለ ገርጊስ ጥልመታም ናይ ደም መሬት ኣብ ዘርእስታ መፅሓፉ ስርዓት ደርግ ሓድነት ኢትዮጵያ ንምዕቃብ ወዶ ዘማችን ሚሊሽያን ካልኦትን ሓዊስካ ክሳብ 1,000,000 ሰራዊት ክዕጥቕ ክኢሉ ምንባሩ ዝበዝሕ ካብ ሰራዊት ዝያ መሬት ኤርትራ ከም ዝጠፍአ ኣብ ኤርትራ ዝጠፍአ ወተሃደር ኢትዮጵያ ክትቆፅሮ ዘይከኣል እምብዛ ብዙሕ ምዃኑ ይገልጽ። ኣብ ገጽ 27 መጽሓፉ ድማ ከምዚ ስዕባ ስፊርዎ ኣሎ። ኤርትራ ምስ ኢትዮጵያ ካብቲ ጽምበር ንዳሓር መሬት ኤርትራ ዝወሓጦ ሰራዊት ኢትዮጵያ እልፊ ኣላፍ እዩ። ኣብዚ ቀረባ ታሪክና ጥራይ እኳ ብማይት ኣሽሓት ዝቕፀሩ ኢትዮጵያውያን ኣብ ሰሜን ተሰዊኦም ይብል። ኣብ ገጽ 29 ድማ ኣብ ታሪክና ኣብ ዝተፈላለየ ቦታታት ውግኣት ተኻይዶ እኳ እንትኾኑ ካብ ኩሎም ውግኣት ዝበዝሕ መስዋዕትነት ዝተኸፍለ ኣብ ሰሜን ንስለ ሰሜን ኣብ ኤርትራ እዩ። ኣብ ገጽ 399 የመስዋዕትነቱ መጠን ኣብ ዝብል ኣርእስቲ ድማ ካብ ዘመነ ደርግ ክሳብ ወያነ ስልጣን ዝተረከበሉ እዋን ኣብ ግንባር ሰሜን ዝተኸፍለ መስዋእቲ ተሓቀኛ ቁፅሪ ክርከብ ፈጺሙ ዝከኣል ኣይኮነን። ሓፈሻዊ ገምጋም ንምቕራብ ግን ሓደ ሓደ ኣብነታት ክቐርብ ይከኣል እዩ። እዚ ኣብነታት ተጠርኒፉ ነቲ ኣብ ሰሜን ዝፈሰሰ ደመን ዝጠፍአ ህይወትን ቀሊል ከም ዘይነበረ ንምርዳእ ሓጋዝ እዩ። ነቲ ኩነታት ክምዝግብ ዝነበሮ ቤት ጽሕፈት ምምሕዳር ሚኒስትሪ ምክልኻል እዩ። እንተኾነ ብቕልጣፈን ክብደትን እትውግእን ሓደ ሓደ ምትሕዋስን ኣብ ሓደ እዋን ንዝሞቱን ዝቆሰሉን ምምዝጋብ ኣይተኻለን። ወላ እውን ኣብ ሓደ ክፍለ ሰራዊት ክንደይ ዓቕሚ ሰብ ከም ዝነበረ ኣይሽንኳይዶ ሚኒስትሪ ምክልኻል እቶም ኣብቲ ኩናት ዝተዋፈሩ ናይ ቀረባ ኣዘዝቲ እኳ ይፈልጡ ኣይነበሩን ይብል። እዚ ጽሑፍ ሓቀኛ ምስክርነት በዓል ስልጣን ስርዓት ደርግ ኣብ ኤርትራ ነበር ሻለቃ ዳዊት ወልደ ገርግስ እዩ። ሰበ ስልጣን ስርዓት ደርግ ኣብ ነፍሲ ወከፍ ዝተኻየደ ኩናት ከምዚ ሻለቃ ዳዊት ጠቒስዎ ዘሎ ዝወርዶም ናይ ሰብን ኣፅዋርን ክሳራ ሓቀኛ ጸብጻብ ንኽፈልጡ ልዕሊ ኣዘዝቲ ሰራዊቶም ንዜናታትን ጸብጻባትን ድምፂ ሓፋሽ ኤርትራ እዮም ዝውከሱ ዝነበሩ። ኣብቲ እዋን ድምፂ ሓፋሽ ንኹሉ ኩነታት ከየጉደለት ከየወስኸት ብዘይምግናን ብዝርዝር ተቕርቦ ስለ ዝነበረት ከም ሓቀኛ እምንቲ ምንጪ ይጥቀሙላ ነበሩ። ሻለቃ ዳዊት ወልደ ጊዮርጊስ ኣብ ኩናት ኤርትራ ጠፊኡ ዝበሎ ቁፅሪ ወተሃደር ስርዓት ደርግ ኣመልኪቱ ኣብ ገጽ 400 መጽሓፍ ኣስፊርዎ ካብ ዘሎ ኣነ ብደረጃ ፖለቲካዊ ሓላፊ ኣብ ኤርትራ ብዝነበርኩሉ እዋን ካብ ዝነበረኒ ሓበሬታ መርትዖታትን ስልጣንን ዝፈልጦን ዝሰማዕክዎን ኩሉ ካብ 69 ክሳብ 82 ብግእዝ ማለት 76-77 ክሳብ 90 ኣብ ኤርትራ ብዝተኻየደ ውግኣ ጥራይ ካብ 180 ክሳብ 200,000 ሰራዊት ከም ዝሞቱ ይግመት ይብል። እዚ ተጠቂሱ ዘሎ ኣሃዝ ነቲ ካብ 1961 ክሳብ 1976 ከምኡውን 1991 ኣብ ምርብራብ ግንባራት ግንዳዕ ደቂ ኣምሓረን ዛዛሚ ኩናትን ናይ ዝሃለቐ ሰራዊቶም ኣሃዝ ኣየጠቐለን እዩ። ተስፋየ ገብረኣብ የደራሲዩ ማስታወሻ ኣብ እትብል መፅሓፉ ካብ ሰበ ስልጣን ሚኒስትሪ ምክልኻል ኢትዮጵያ ካብ ዝረኸቡ ሓበሬታ ኣብ ግፅ 245 ኣብ ዘመን ሃይደ ስላሴን ደርግን ኣብ ኤርትራ ብዝተኻየደ ኩናት ዝጠፍአ ሰራዊት ኢትዮጵያ ካብ 250 ክሳብ 300,000 ከም ዝበፅሕ ኣስፊርዎ ኣሎ። ህልቂት ሰራዊት ኢትዮጵያ ኣብቲ ናይ 30 ዓመታት ኩናት ጥራይ ኣየብቅዕን። ብምስምስ ዶብ ካብ 98 ክሳብ 200 ዓመተ ምህረት ከም በዓል ጻድቃን ሳሞራ ገብሩ ኣስራት፣ ጆን ማንዲብል፣ ምሩኽ ባጫ ደበሌ፣ ኣባዱላ ገመዳ፣ ብርሃኑ ጁላን ካልኦትን ዝኣመሰሉ ዘይተቐብሩ ሬሳታት ዝመርሕዎ ኩናት ደራሲ ተስፋየ ገብረኣብ ኣብ የደራሲው ማስታወሻ ኣብ ትብል መጽሓፉ ኣብ ገጽ 245 ካብ ምምሕዳር ዓቕሚ ሰብ ሚኒስትሪ ምክልኻል ኢትዮጵያ ዝነበረ ኮሎኔል ቐሊበል ኣማረ ዝረኸቦ ሓበሬታ ክሳብ 98,000 ምዉታት 194,000 ቁሱላት ምንባሮም ይገልጽ። ከምቲ ኣቐዲሙ ኣብዚ ጽሑፍ ዝተገልጸ ቁፅሪ ሰራዊቶም ብግቡእ ስለ ዘይፈልጥዎ እዚ ብሻለቃ ዳዊት ወልደ ጊዮርጊስ ቀሪቡ ዘሎ ኣሃዝ ግምታዊ እዩ። ኣብ ኤርትራ ምስቲ በቢ መድረኹ ብፍላይ ድማ ድሕርቲ ኣብ ምብራቕ ዝተረኽበ ዓወት ኣብ ሰሜን ክድገም እዩ ብዝብል ጭርሖ ብ1978 ክሳብ 8 ግብሪ ሃይላት ሒዙ ብ6 መኣዝናት ብዛላምበሳ፣ ግሩስንራይ፣ ራማ፣ ባድሜ፣ ኦመሓጀርን ባፅዕን ናብ ኤርትራ ዝወሓዘን ድሕሪ እውን ኣብ ነፍሲ ወከፍ ወራር ናብ ኤርትራ ዝተጓረተን ብዝሒ ሰራዊት ኢትዮጵያ ብምዝማድ እቲ ዝጠፍአ ዕፅፊ ናይ ዝተጠቐሱ ዘሎ ኣሃዝ ከም ዝኾነ ዘጠራጥር የብሉን። ብድብድቡ ከምቲ ሻለቃ ዳዊት ዝበሎ እልፊ ኣእላፍ ተባሂሉ ምግላጽ ኣኻል እዩ። ሻለቃ ዳዊት ኣስማት ናይቶም በብእዋኑ ኣብ ኤርትራ ዝወረሩ ብዙሕ ኣሃዱታት ሰራዊት ብዝርዝር ኣቕሪቦ ኣሎ። እንተኾነ ናይቲ ሰራዊት ኣሃዝ ብፍጹም ኣይቐርቦን። ኣብ እዋን ዛዛሚ ኩናት 1991 ቁፅሪ ሰራዊት ኢትዮጵያ 150,000 ከም ዝነበረ ኣብ መፅሓፉ ኣስፊርዎ ኣሎ። እቲ ካብ 62 ካብ ስርዓት ሃይለ ስላሴ ጀሚሩ ንህዝቢ ኤርትራ ከም በርክኽ ዝወሓዘ ኣማኤት ኣሽሓት ዝቁፅሩ ሰራዊት ኢትዮጵያ ኣበይ ኣተወ ዝብል ሕቶ ሻለቃ ዳዊትን እቶም ኣብ ኤርትራ ዝተሳዕሩ ኣዘዝቲ ሰራዊት ብፆቱን ከምቲ ሻለቃ ዳዊት ዝፅብሮ ዘሎ ዘይኮነስ ብግቡእ ክምልስዎ ዘለዎም ሕቶ እዩ። ኣዛዚ እዝናዶ ብሪጋደር ጀነራል ውበቱ ጸጋየ ኩሉ ነገር ናብ ግንባር ሰሜን ኣብ ዝብል መጽሓፉ ኣብ ገጽ 360 ጠቒስዎ ከም ዘሎ እቲ ን30 ዓመታት ኣብ ኤርትራን ኢትዮጵያን ዝተዋግአ ሰራዊት ብዘይካ ኣብ ደቡብ ኣፍሪቃን ግብፅን ኣብ ኣፍሪቃ ተወዳዳሪ ዘይነበሮ ልዕሊ ፍርቂ ሚልዮን ዝበጽሕ ከም ዝነበረ ይጠቅስ። ኣብ እዋን ዛዛሚ ኩናት 1991 150,000 ዝበፅሕ ሰራዊት ደርግ ብዘይካቲ ገለ ክፋሉ ንሱዳን ዝሃደመ ዝበዝሕ ካብኡ ምዉትን ምርኹን ይኮይኑ ካብዚ ተጠቂሱ ዘሎ ፍርቂ ሚልዮን 1/5 ኣብ ትግራይ ዝነበረ ኮይኑ እቲ ዝተረፈ 400,000 ደኣ ኣበይ የበለን ዝብል በዓል ሻለቃ ዳዊት ክምልስዎ ዘለዎም ሕቶ እዩ። ሻለቃ ዳዊት ወልደ ጊዮርጊስ ኣብ መጽሓፉ ብዛዕባ ምዉታት ቁስላትን ስንኩላንን ጥራይ ገሊጹ ዘሎ እቶም ኣብ ነፍሲ ወከፍ ኩናት ዝተማረኹሞ በብእዋኑ ብህዝባዊ ግንባር ናጻ ዝተለቁ እዞም ሕጂ ዝፍክሩ ዘለዉ ከም ባጫ፣ ኣባዱላ ገመዳን ዝኣመሰሉ ኣብ እዋን ቃልስን ድሕሪ ናጽነት መላእ ኤርትራን ብህዝብን ህዝባዊ ግንባርን ምሕረት ተገይሩሎም ናብ ሃገሮም ዝተፋነዉ ብዓሰርተታት ኣሽሓት ዝቝጸሩ ምሩኻት ብፍጹም ኣየልዓሉን። እዚ ድማ ሓደ ካብቲ ብዛዕባ ናይ 30 ዓመታት ኩናት ዝፀሓፍዎን ዝፅሕፍዎ ዘለውን ሓቅነት ዝጐደሎ ናብቲ ንሶም ዝደልይዎ ታሪኽ ጥራይ ዝዛዘወ ከም ዝኾነን ልሂቃን ኢትዮጵያ ምስ ሓቀኛ ታሪኽ ከይተዓርቁ ንህዝቦም ብዛዕባ ኤርትራን ህዝባን ዝህብዎ ጉጉይት ረኻ ንሓድሽ ኢትዮጵያዊ ወለዶ ዝነዝሕዎ ዘለዉ መርዚ ዘርኣለም ኣብ ኩናት ንኽነብርን ሰላም ዞባናን ቀርኒ ኣፍሪቃን ንኽዝረግ ዝዓለመን ጐስጓስ እዩ። ብሪጋደር ጀነራል ተስፋይ ሃይለማርያም ካብ ላዕለዎት ኣዘዝቲ ሰራዊት ኢትዮጵያ ኣብ ኤርትራ ዝነበረ ኮይኑ ኣብ ብዙሕ ዓውደ ውግኣ ዝተሳተፈ እዩ። ነቶም ኣብ ኤርትራ ዝነበረ ኩነታት ብዝንቡዕ መንገዲ ዝፅሕፉን ዝዘንትውን ዘለዉ ኢትዮጵያውያን ኣመልኪቱ ዝሃቦ ርእቶ ድማ
2: ስለ ኤርትራ ችግር ኣሎ ችግር ኣሎ ያገላለፅ ችግር ኣሎ ያፃፃፍ ችግር ኣሎ
3: ብዛዕባ ኤርትራ ሽግር ኣሎ ናይ ኣገላልፃን ኣፀሓሕፋን ሽግር ኣሎ ዝውሃቡ ሓበሬታታት እውን ሽግር ኣለዎም። ነፍሲ ወከፍ ሰብ ብዝመሰሎ ንዕኡ ብዝጥዕሞን ብዝምነዮን መንገዲ እዩ ዘቕርቦ። እቲ ሓቂ ግን ካልእ እዩ። ጅግና ንምምሳል ዝግበሩ ኣቀራርባታት ንህዝቢ ኢትዮጵያ ኣብ ጌጋ ዘውድቑ እዮም።
2: ጀግናን ለመምሰል የሚደረጉ ኣቀራረቦች የኢትዮጵያን ህዝብ ስህተት ላይ ይጥላል።
0: ዕላማ መፅሓፍ ሻለቃ ዳዊት ኣብ ገጽ ሓደ ከምዚ ስዕብ ገይሩ ብንጹር ኣስፊርዎ ኣሎ። እዚ መፅሓፍ ብቐንዱ ንሓድነት ኤርትራን ኣፍ ደገ ባሕርና ንምሕላው ዝተኻየደ ቓልስን ዝተኸፍለ መስዋእትን ንምግላጽ ብመደብ ዝተጻሕፈ እዩ ይብል። ካብዚ ከም ንርድኦ እዚ መፅሓፍ ንዕላምኦም ዘጉልሕ ዝንቡዕ ዝኾነ ኣቀራርባ ከም ዘለዎ እዩ። እዞም ሕጂ ብስምውናን ባሕርን ወደባትን ንኤርትራ ክወሩ ብፈኸራን ወታደራዊ ምድለዋትን ተኣንጎት ተሸብሸብ ዝብሉ ዘለዉ ጉጅለ ብልጽግና ወላ እኳ ሓቅነት ዝጐደሎ እንተኾነ ገለ ሓቅታት ስለ ዘለዎ ግን ነዚ ብኣሕዋቶም ተጻሒፉ ዘሎ ሕሉፍ ታሪኽ ረጊኦም ክውከሱን ነዚ ዳዊት ወልደ ጌርጊስ ኣብ ገጽ 400 ኣስፊርዎ ዘሎ ክርድኡን ይለብዋና። ነፍሲ ወከፍ ስድሪ መሬት ኤርትራ ናይ ሓርበኛታትን ደለይቲ ሓድነት ሓይልን ዓፅምቲ ዝረገፎ ብደሞም ዝጨቀወን ምዃኑ ንርዳእ። ናይ ተገንጸልትን ተጋደልቲ ማለት እዩ ናይ ወፃኢ ወረርትን ክድንበሮ እንከሎ እቲ መሬት ክሳብ ክንደይ ክቡር ዋጋ ከም ዝተኸፍለዎ ንርዳእ ይብል። ሻለቃ ዳዊት ወልደ ጊዮርጊስን ኢትዮጵያውያን መሰልቱን ክርድእዎ ዘይከኣሉ ነዚ ባዕሎም ዝገልጽዎ ዘለዎ ሓቂ እዩ። ሕጂ እውን ስርዓት ብልጽግናን ሰዓብቱን ስድሪ መሬት ባሕርን ሰማያትን ኤርትራ ዋግኡ ማዕረት ሰራዊቱም ዝሃለቐሉ በቲ ሓደ ምእንቲ መሰሉን ክብሪ ሃገሩን ኤርትራዊ ዝኸፈሉ ዋጋን ድማ በቲ ካልእ ብሻላማላ ዝርአ ከም ዘይኮነ ክፈልጡ ይግባእ። እዞም ናይ ሕጂ ኢትዮጵያውያን ነቲ ቅድሚ ሕጂ ኣብ ሰሜን ማለት ኣብ ኤርትራ ዝኸፈልዎ ከቢድ ዋጋ ሸለል ኢሎም እንተፈቲኖም ከምቲ ቀደም ወለዶም ንሰሜን ዝወፈረ ኣይምለስኒ ብምባል ዝቐፅዎ ዝነበሩ እዞም ሕጂ ብስም ባሕርን ኣፍ ደገ ባሕርን ክወሩ ዝሸባሸቡ ዘለውን ዕጫ ኣብ ሰሜን ማለት ኤርትራ ዝሃለቑ ቀዳሞት ኣሕዋቶም ክበጽሖም ምዃኑ ኪኖ ምሕባር ካልእ ዝበሃል የለን።

0: ኣብ ታሪክ ኣይሽንኳይዶ ከም ኤርትራዊ ኣዝዩ ክቡር ዋጋ ዝኸፈለ ዝኾነ ካልእ እውን ንመሬትን ርስቱን ንወረርቲ ኣሓሊፉ ዝህብ ህዝቢ ክህሉ ኣይኽእልን።
1: ኣፈይ መሬተይ
2: ወሕስ ክብረተይ እታ መሬተይ ዝብላ ብግደይ ክህፀረላ ዝኸፈ ክህፀረላ ዋላ ኩምኦተላ ዝሉትታ መዓንተ ኣሲረ ባይታ ዘቢጣ ከምፃ ካቢድ ኣመፅቲ ኸውፃ ዘይናት ዝህመረፃ ኣይኽሰን ዝረገፃ ድሉትታ መዓንተ ኣሲረ
1: ኣፈይ መሬተይ
2: ወሕስ ክብረተይ
1: ምስኪን ኪና ይብልን መሲለ ኣይሓድርን ኣታየቀባጥርን ሃቡኒ ለይልምንን መሬተይ ናይ ቦታ ተይርስተይ።
0: ህዝቢ ኢትዮጵያ ነዚ ንገልጾ ዘለና ታሪክ ብፍጹም ኣይፈልጦን እዩ። እቶም ንናይ 30 ዓመታት ኩናት ዝመርሑ ጀነራላት ወታሃደራውያን ኣዘዝትን መራሕትን ኢትዮጵያ ኣብ ኤርትራ ዝወረዶም ስዕረትን ህልቂትን ሰራዊቶምን ሓደ ሓደ ሰባት እንተዘይኮይኖም ብፍጹም ከልዕልዎ ኣይደልዩን እዮም። እንተልዒሎሞ እውን ንወንበዴታት ማለት ተጋደልቲ ደምሲስናዮም ሲዕርናዮም ብዝብል ዝተዓብለለ እዩ። ሓቂ ብርእሳ እንተቐበርከያ ብእግራ ትወፅእ ከም ዝበሃል ሓሓሊፎም ኣብ ሰራዊት ኢትዮጵያ ናይ ዝወረደ ስዕረት ሓቂ ዝገልጹ ግን ኣይተሰኣኑን። ገሌ ካብኣቶም ከብ ኣብነት ንርአ።
3: የብዙዎቻቸው ትልቅ ዕድል
4: እቲ ጽቡቕ ዕድል ብዙሓት ካባኹም ዛዕባ ኣብ ሰሜን ዝሃለቐ ሰብ ኣይትፈልጡን ኢኹም። ሰሜን ማለት ኤርትራ ነፍሲ ወከፍ ስድሪ ነፍሲ ወከፍ ኢንች ብደም ሰብ ዝጨቀወ መሬት ማለት እዩ። ብደም ኢትዮጵያውያን
3: በኢትዮጵያኖች ደም አንድ ጊዜ ከሊቀመም ጋር ስንሄድ ናቅፋን ለማየት በአይሮፕላን ሄድን እውነተን ነው ምላ
4: ሓደ ጊዜ ምስ ሊቀመንበር መንግስቱ ሃይለ ማርያም ንናቕፋ ብኤሮፕላን ኬድና። ብሓቂ እየ ዝብለኩም ዘለኹ ኣዝዮም ዓበይቲ ጎቦታት እዮም። ነዚ እንተዘይ ወፃእኩምሞ ንብሎም ነርና። ሽዑ ኣብ መዓልቲ ንትኩሶም ዝነበርና መዳፍዕ ንትኩሶም ዝነበርና ክላሽን ሽዑ ብቝፅሪ እፈልጦ ነይረ። ሕጂ ረሲዐ የ ዳግማይ ክዝከር ኣለዎ።
3: በቃል ያቅ ነበር ምክንያቱም እነዚ ነገሮች ሪፊል ማድረግ ኣለበን።
0: ጀነራል ተስፋዬ ሃይለ ማርያም ይዝበሃል ብዛዕባ ናይ 1976 ከበባ ናቕፋ ብህዝባዊ ሓይልታትን ነቲ ዝተኸበ ሰራዊት ኢትዮጵያ ንብልሓን ብስርዓት ደርግ ዝተወስደ ፃዕርን ኣብ ዝቐረባ እዋን ዝሃበዎን ዓይኒ ምስክርነት
5: የናቅፋ ምንድነ ይኮነው አንድ የኛ ሰራዊት አንድ ሻለቃ
4: ኣብ ናቕፋ ከባቢ 500 ዓቕሚ ሰብ ዝነበሮ መበል 15 ሻለቃ ዝበሃል ሰራዊትና ብጸላእ ተኸቢቡ ብሻዕብያ። መንግስቲ ነቲ ሰራዊት ከድሕን ፅዒሩ ግን ኣይትኸኣለን።
5: ሙከራ ኣደረገ ያንን ጦር ለማላቀቅ ኣልተቸለን። የነበረ ዓላማ ኣማራጭ ኣንድ ብቻ ነበር።
4: ዝነበረትና ምርጫ ሓንቲ እያ፣ ብኣየር ወለድ ብፓራሹት ዘሊልካ ብምውራድ ናብቲ ሰራዊት ምፅምባር። ነቲ ሰራዊት ንምድልዳል ብዙሕ ሽግር ሓሊፉ። መንግስቲ ኣብ ከረን ሰራዊት ኣዳልዩ። ከረን ካብ ናቕፋ 90 ኪሎ ሜትር እዩ። ሓደ ብርጌድ መካናይዝድ ብታንክን መዳፍዕን ብፀረ ነፈርትን ዝተደላደለ ንናቕፋ ምሕላፍ ስኢኑ ተደምሲሱ።
5: 90 ኪሎ ሜትር ርቀት ላይ ያለው ከዛ ሲመጣ አንድ ብርጌድ ጦር ሜካናይዝድ የሆነ በታንክ በመድፍ በአየር መቃወሚያ የተጠናከረ ጥሶ ማለፍ አቅቶት በጠላት ተደመሰሰ።

ሰዓት ዘበራበ ዓተኸለኒ መግዛቲ ብፋሓሎ ከምዘይደግ ከምዘይደግ

0: ከዛ በሚቀጥለው ቀን ተሳፍረን በአይሮፕላን እዛ ቦታ ላይ በሁለት ተዋጊ ጄት አይሮፕላኖች ታጅበን
1: ኣብ ካልኣይ መዓልቲ ብኽልተ ነፈርቲ ተዓጂብና ኣብ ኣየር ተሰቒልና ክሳብ 2,000 ሜትሮ ትሒትና ዘሊልና ሽዱሽተ ሰባት ኣብ ኣየር እንከለዉ ተሃሪሞም ሞይቶም፣ ሰለስተ ዝኾኑ ድማ ቆሲሎም። ዝተረፍና ኣብቲ ቦታ ዓሊምና ኣብ መወዳእታ ሰራዊት እናተደምሰሰ መጺኡ። ዝነበረና ኣማራጺ ፈንጢስካ ምውፃእ ወይ ኣብኡ ምጥፋእ ጥራይ እዩ። ኣጋጣሚ ኮይኑ ካብ 100 ሰብ 20 ጥራይ ናብ ብፆትና ተጸንቢርና
0: መውጣት እዛ ማለቅ አንድም ሰው እንኳን ወሬ ነጋሪ ናቅፋ ላይ የተሰራው ጀብድ የኢትዮጵያ ሕዝብ እንዲያውቀው ያን ወሬ የሚናገር ሰው አንድ ቢተርፍ ጥሩ ነው። የሞትን ሞትን ቁጭ ብለን አንሞትም እና ከመቶ ሰው 23 ሰው ብቻ በህይወት ከወገን ጦር ጋር ተቀላቅሏል።
2: ኤርትራ ኤርትራ ስጠራት ቤርሙዳ ብዬ ነው ጠራት።
1: ንኤርትራ ቤርሙዳ ኢለ ዝፅውዓ ዝኣተወ ኣይወፅን እዩ። ብፍላይ ኣጋር ሰራዊት ሞት ወይ ከቢድ ማህርምቲ ይዕድሎ። ምናልባት ዕድል ረኺቡ እንተዘይኮይኑ ኣብኡ ተዋሒጡ እዩ ዝተርፍ። ክንደይ ሽሕ ሰራዊት እዩ ኣብኡ ሃሊቑ ዘሎ። ታሪኽ ኤርትራ ኣይውዳእን እዩ። እዚ ናዶው ክድምሰስ እንከሎ ክንሃድምን ከለና ኣነ ሕጂ ብሱዳን ጌይረየ ወፅየ። ክንደይ ሰብ እዩ ኣብኡ ሃሊቑ?
2: ስንቲ ሽ ወታደር ና ያለቀ? የኤርትራ ታሪክ ማያልቅ ነው። ናደኡ ሲደመሰስ ስናይ ስንሸሽ፣ እኔ አሁን በሱዳን በኩል አድርጌ ነው መጣ። ስንሸሽ ስን ሰው ነው ያለ?
3: በዓል ስልጣን ሰራዊት ደርግ ሻለቃ ማሞ ለማ ንዘስካሕክሕ ስዕረት ሰራዊት ደርግ ኣብ ኤርትራ ኣመልኪቱ ኣብታ የወገን ጦር እትብል መጽሓፉ ኣብ ገጽ 520 ኣስፊርዎ ካብ ዘሎ ብዙሓት ካብቲ ሰራዊት ተስፋ ብምቑራጽ ኣብ ቈጥቋጣት ተተጸጊዖም ብዝዓጠቕዎ ብረት በዕላቶም ነብሶም የጥፉ ነይሮም። በረኻ ቋሪፆም ምሕላፍ ካብ ዝፈተኑ ሓደ ርብዒ ኣብቲ በረኻ ተዋሒጦም ክተርፉ ከለዉ፣ ካብቶም ስንነኺሶም ክቕጽሉ ዝፈተኑ ድማ ንሓድሕዶምና ተቓተሉ። ነዛ ናይ መከራን ስቓይን ዓለም ሓንሳብን ሓዋርን ተፋንዮማ። ኣብ ገጽ 521 ድማ ኣዝዩ ብዙሕ ሰብን ንብረትን ተደምሲሱ ረጊፉ እንተኾነ እቲ ዝተረፈ ናይ ወገን ሰራዊት ንሱዳን ኣትዩ። ካብቲ ናብ ሱዳን ዝኣተወ ቁፅሪ 6,000 ጥራዩ ብመንገዲ ቀይሕ መስቀል ንሃገሩ ዝኣተወ፣ ዝተረፈ ቁፅሩ ዘይፍለጥ ሰራዊትን ስድራ ቤቱን ግን ኣብ መሬት ኤርትራ ተበሊዑ ተሪፉ ይብል። እዚ ብላዕለዎት ኣዘዝቲ ሰራዊት ደርግ ኣብ ኤርትራ ነበር ዝግለጽ ዘሎን ካብ ኮነት ሓቂ ትማሊ ኣብ ኩናት ተማሪኾም ህዝባዊ ግንባር ብዝገበረሎም ሰብኣዊ ኣተሓሕዛ ብሰላም ንሃገሮም ዝተፋንዉ ምሩኻት ነበር። ዘስካሕክሕ ሕልቂት ብጾቶም ረሲዖም ሎሚ ምስርዓት ብልጽግና ተሰሊፎም ኣብዚ ዓለም ዳግማይ ተፈጢሮም ብሰላም ንኽነብሩ ንዘፍቀደ ህዝቢ ኤርትራ ከድሚዩ ዝሸባሸቡ ዘለዉ ኩናት ኪኖ ከምቲ ዝቐደመ ሰራዊቶም ኣብ ኤርትራ ተበሊዑ ዝተረፈ ካልእ ቅንጣብ ዘምጽኦ ፋይዳ ከም ዘይብሉ ዘይምርድኦምን ረሳዕትን ምዃኖም ኣዝዩ ዘገርም እዩ። እዞም ሕጂ ዝፍክሩ ዘለዉ ምሩኻት ነበር ኣዘዝቲ ሰራዊት ብልጽግና ህዝባዊ ግንባር ብ1983 ኣብ ትሕቲኡ ካብ ዝነበሩ ምሩኻት ከም በዓል ባጫ፣ ኣባዱላ ገመዳን ካልኦትን ነፃ ኣብ ዝበለሉ እዋን መማርኽቲ በዓል ባጫ ዝነበሩ ካብ ዝሃብዎ ርእቶታት
4: ህዝባዊ ግንባር ሓርነት ኤርትራ በላዩ ላይ በደረሰበት ችግርና በደል
1: ህዝባዊ ግንባር ሓርነት ኤርትራ ኣብ ልዕሊኡ ዝተፈጸመ በደልን ሽግርን ከይጸብጸበ ዋላ እኳ ንሕና ሓውንጢትን ሒዝና እንተ መጻና ልዕሊ 3,000 ምሩኻት ብፍትሓዊ መገዲ ናጻ ስለ ዝበለና ብጣዕሚ ተሓጒስና ኣለና። ኣብ ትሕቲ ህዝባዊ ግንባር ዝርከብ ምሩኽ ኩሉ ከምቲ ህዝባዊ ግንባር ደሙ ኣፍሲሱ ዝሓዘና፣ ንሕና እውን ኣብ ጐኑ ኮይንና ደምና ከነፍስስ ኢና
4: ናፈሳለን። ለራሴም ሆነ ለህይወቴ ከፍተኛ የሆነ እንክብካቤ ተሰጥቶኝ
1: ክሳብ ሎሚ ንህይወተይ ልዑል ምክንኻን ተገይሩለይ። ጽቡቕን ሕማቕን ከም ዝፈልጥ ገይሮም ተኸናኺኖም ሒዞም ሓድሽ ህይወት ከም ዝጅምር ገይሮም ኣለዉ።
4: ህይወት ማምራት ደረጃ ኣድርሰውኛል።

0: ኣርባዕተ ዋርሕ ድሕር መላናጽነት ኤርትራ 1991 እዩ። ወከልቲ መሪሕ ውድብ ህዝቢ ኣምሓራ የኢትዮጵያ ህዝቦች ዲሞክራስያዊ ንቅናቄ ኣብ ኤርትራ ዓውደ ኩናት ኣብ ዝተኻየደሉ ቦታታት ምብጻሕ ፈጺሞም ነይሮም። ዝርዝር ሓበሬታ ኣብ ዝመጽእ መደባትና ክነቕርቦ ኢና። ሎሚ ኣብ ድፍዓት ግንባር ናቕፋብ ዝበጽሕሉ ፈቐዶ ቦታ ዓጽምቲ ሰራዊት ደርግ ተዘርዩ ብዓይኖም ምስ ተዓዘቡን ዝነበሮም ስምዒትን ዝሃብዎ ርእቶን ቁንጭል ኣቢልና ክነቐርብ
1: እንዳየሁት በጦር ሰፈር በምሽግ ያልተሸፈነ የኤርትራ ምድር አላየሁም። በየቦታው የወደቀ ልዩ ልዩ ቁሳቁስ አለ። ልዩ ልዩ የጦር መሳሪያ
0: ከም ዝረአኽዎ ወታደራዊ ማዓስከራትን ድፍዓትን ዘይተሸፈነ መሬት ኤርትራ የለን። ኣብ ዝኾነ ቦታ ዝተዛሕዝሐ ንብረትን ዝተፈላለየ ዓይነት ብረታትን ኣሎ። ደርግ ብዘውፀፉሉ ዕላማ ካብ ድሌት ህዝቢ ብዝተፈልየ ነፍሲ ወከፍ መሬት ኤርትራ ሰራዊት ኣዋፊሩ ይሕልዎ ከም ዝነበረ ዝሕብር እዩ። እቲ ዕንወት ድማ ማዕሪ ማዕሪ እዩ። እቲ ኣብ መላእ ኤርትራ ዝነበረ ሰራዊት ከም ዝረገፈ ኣብዘ ዝነበረ ወዲቑ ከም ዝተረፈ እዩ ዘርኢ።
1: እንተ እንደተበተነ ብያለበት ወድቆ እንደቀረ ነው ምረዳው።

0: ሰኔ 5 ቀን 71 ዓመተ ምህረት በዚህ አካባቢ ሞቶ ከንቱ ውዳሴ የተሞላበት የመርዶ ወረቀት መጣልኝ። ያ የመርዶ ወረቀት ቤት አለ። ስለዚህ ከረገፉት ከነዚህ አጥንቶች ውስጥ የልጄ የትኛው እንደሆነ አላውቅ እንጂ በዚህ አካባቢ ነው የረገፈው። የማለቅ ሰው ለአንድ ለኔ ልጅ ብቻ ሳይሆን ለኢትዮጵያ ልጆች በሙሉ ነው።
1: ብሓሙሽተ ሰነ 1971 ብናይ ግዝ አቆጻጽራ እዩ 1978 ማለት እዩ ኣብዚ ኸባቢ ሞይቱ። ከንቱ ውዳሴ ዝመልኣ መርድእ ዝሓዘት ጭራም ወረቐት መጽያትኒ ኣብ ገዛ ኣላ። ካብቶም ኣብዚ ዝረገፉ ናይ ወደይ ኣይናይ ምዃኑ ዳኣየ ዘይፈለጥኩ እምበር ኣብ ውሽጢ እዚ ኣብዚ ዘሎ

0: ብኣዕፅምቲ ኣብዚ ኸባቢ እዩ ወዲቑ። ንሓደ ወደይ ዘይኮንኩ ንብምልኦም መንእስያት ኢትዮጵያ ድማ እየ ዝበኪ ዘለኹ።
1: ታሪክ መግዛእቲ ኢትዮጵያ ብኤርትራ ከም ዘብርሆ ኣይሽንኳይዶም መሬታን ህዝባን ምትንካፍ ንመሬታን ባሕራን ንምምናይ ምሕላምን ጥራይ ንባዕሉ ቅድሚ ሕጂ ኾነ ድሕሪ ሕጂ መፈጸምቲኡ ኣይጥዑምን ውፅኢቱ ድማ እዚ ዝሰማዕናዮ እዩ።

0: ወዲ ሰብ ካብ ካልእ ፍጡራት ዝፈለዮ ነያ ተሓሳስባ ዝተዓደሎ ጸጋ እዩ። እዚ ድማ ንጽቡቕን ሕማቕን ክውስን ነገራትን ኩነታትን ከመዛዝንን ዝሕግዞ ብልሒ እዩ። ሓሳባት ውፅኢት ዝተሓላለኸ መስርሕ ናይ ሓንጎልና ኮይኖም ኣብ ኣእምሮ ምስሊ ብምፍጣር ድሌታትን ስምዒታትናን ርድኢታትናን ዝጸልዩ እዮም። ሓሳባት ብባህርያዊ መስርሕ ወይ እውን ከም ግብረ መልሲ ናይ ዘጋጥሙ ውሽጣውን ግደማውን ለውጥታት ክብገሱ ዝኽእል እዮም። ኣብ ህይወት ብተደጋጋሚ እንገብሮ ነገር ናብ ልምዲ ማዕቢሉ ኣካል ባህርያትና እዩ ዝኸውን። ሓሳባት እውን ብተመሳሳሊ ንኣእምሮና ቀጻሊ ብሕማቕን ጽቡቕን ርድኢታት ብዝመገብናዮ መጠን ውፅኢት ንእወታውን ኣሉታውን ኣተሓሳስባ ይህብ። ትርጉም እወታዊ ኣተሓሳስባ ብሰብ ሞያ ክግለጽ ንከሎ
1: እወታዊ ኣተሓሳስባ ማለት ኣብ ሂወትና እወታዊ ርድኢት ክህልወና ከሎ ማለት እንዲ ወይ ከዓ ተስፋ ኣተሓሳስባ ኣብ ሂወትና ክህልወና ከሎ እዩ። እዚ ድማ ንሕና ኣብ ሂወትና ነቶም ዘለውና ብልጫታት ነቶም ዘለውና ጸጋታት ዝያዳቶም ጉድለታትና ዝያዳቶም ድኻማትናን ውድቀታትናን ኣብ ሊፅና ክንሪኦምን ብኦም ከነመስግን ከምኡውን ብኣቶም ሕጉባት ክንከውን ከለና እዩ። ስለዚ ከምዚ ዓይነት ትስፉ ስነ ልቦና ወይ ከዓ ከምዚ ዓይነት ትስፉ ስነ ኣተሓሳስባ ኣወታዊ ኣተሓሳስባ ተባሂሉ ይፅዋዕ። ኣንጻር ናይዚ ድማ ኣሉታዊ ኣተሓሳስባ ማለት እዩ። ስለዚ ኣወታዊ ኣተሓሳስባ ክበሃል ከሎ ነቶም ኣብ ሂወትና ዘለውና ብልጫታት ጸጋታት ብዙሕ ዓይነት ወይ ከዓ ዕድላት እውን ክኾኑ ይኽእሉ ነዚኣቶም ምምስጋን ወይ ከዓ በዚኣቶም ዕጉባት ምዃን ማዕሪኡ ከዓ ነቶም ዝተርፉና ኣብ ሂወትና ነቶም ዘይበጻሕናዮም ዘይተዓወትናሎም ዋላ እውን ዝወደቕናሎምን ዝፈሸልናዮምን ክፋላት ናይ ሂወትና ከዓ ደጊምና ብምፍታን ደጊምና ብምፅዓር ክንዕወተሎም ከም ንኽእል ደጊምና ክንቅይሮም ከም ንኽእል ምእማንን ኣብኣቶም ከዓ ተስፋ ምህላውን እዩ። ተፃዋርነት ከዓ ኣሎ ምስ እወታዊ ተሓሳስባ ተፃዋርነት እንታይ ማለት እዩ? ኣብ ሂወት ኩሉ ግዜ ብድሆ ዘይብሉ ሂወት የለን። ስለዚ ነዞም ቦታታት እዚኣቶም ከመይ ኢና ንሰግሮም? ምጽማምና ከመይ ክኸውን ዘለዎ? ስለዚ ተጸመምቲ እንድሕሪ ኮይና እወታዊ ተሓሳስባ ኣለና ማለት እዩ። ስለዚ ብምጽማም ከዓ ዘይሽግር የለን። ስለዚ ብከምዚ ከዓ ከም መርኣያ እወታዊ ተሓሳስባ እዩ ተጸማምነት ወይ ከዓ ተጻዋርነት ምህላውና።
0: ኣብ ህይወትና ዘጋጥሙና ጉዳያት ከም ዕንቅፋት ክንቅበሎምን ዘይክንቅበሎምን ኣብ ኣረኣያና እዩ ዝምርኮስ። ምውናን እወታዊ ኣተሓሳስባ ኣብ ጉዕዞ ህይወትና ሽግራት ኣብ ምፍታሕ ዘጋጥሞም ግርጭታት ኣብ ምህዳእ ኣብ ዕጃም ይፃወት። ኣፍራይነትን ተበላሓትነትን ከነዕቢ ድማ ይሕግዝ። ርእሰ ተኣማንነትና ነብሰ ክብርናን ኣዛይዱ ነዚ ነገር ብቑዔ ወይ ብቕዕትየ ንኽንብል የኽእለና።
1: ጥዕና ሎሚ ብዙሕ ትርጉም ይደልዎ ሓሙሽተ ዓይነት ትርጉማት ክንህቦ ንኽእል ኣካላዊ ጥዕና ኣእምራዊ ጥዕና እንዳበልና ስለዚ

ሉ ሜዳ ጥዕና ኣብ ሂወትና ክንረክብ እውን ሓጋዚ ወታዊ ተሓሳስባ እዚ ማለት በቲ ኣእምራዊ ጥዕና እንተ ደኣ ጀሚርና ሓደ ወታዊ ተሓሳስባ ዘለዎ ሰብ ተስፋ ተሓሳስባ ዘለዎ ሰብ ተስፋ ዘለዎ ሰብ ጽቡቕ ዝኾነ ኣእምራዊ ጥዕና እዩ ዘለዎ ካብ ጭንቀት ካብ ቅዛነት ካብ ተስፋ ምቑራፅ ካብዚኣቶም ነፃ እንተ ደኣ ኮይኑ ሓደ ሰብ ጥዑይ ዝኾነ ኣእምሮ ክህልዎ ይኽእል እዩ ማለት እዩ። ስለዚ እዚ እቲ ሓደ ጥቕሚ ናይ ወታዊ ተሓሳስባ እዩ። እቲ ካልኣይ ኣካላዊ ጥዕና እውን ኣለና

እዚኦም እቶም ኣለታዊ ፀዓት ወይ ከዓ ኣለታዊ ኤነርጂ ንብሎም። ስለዚ ከምዚኦም ድሕር ኣሎ ከዓ ኣብቲ ኣካላዊ ጥዕናና ፅልዋ ስለ ዘለዎም ሽግር እዩ። ስለዚ እወታዊ ተሓሳስባ ምህላው ኣካላዊ ጥዕና ከም ዝህልወና እውን ይገብር እዩ። ካብቲ ክሓዊአ ኢሉ ዝሓስብ ንኣብነት ኣብ ግዜ ሕማም እንተ ደኣ ኮይኑ እቲ እወታዊ ተሓሳስባ ዘለዎ ሰብ ዝያዳ እቲ እወታዊ ተሓሳስባ ዘይብሉ ሰብ ናይ ምሕዋይ ተኽእሎ ኣለዎ እዮም ዝብሉ። ስጥራይ ደኮነ ካብ ሕማማት ቀልጢፍና ክንገላገል ነቲ ዘለና ሕማማት እውን ቀልጢፍና ንክንፍውስ ይሕግዘና እዩ። ንኣብነት ፎርጊቭነስ ቴራፒ ወይ ከዓ ናይ ሕድገት ፍወሳ ዝበሃል ኣሎ። እዚ እንታይ ኣብ ሂወትና ሕድገታት ብምግባር ነቶም ዝተፈላለዩ ዓይነት ሕማማት ከም ምንጭ ፍወሳ እውን ይጠቅም እዩ። ስለዚ ከም ኣካል ፍወሳ እውን ኮይኑ ኣሎ ማለት እዩ።

0: ካልእ እቲ ስምዒታዊ ጥዕናና እውን ሕልው ይኸውን፣ ኣብ ሂወትና ተስፋዋት ንኸውን፣ ሕጉሳት ንኸውን፣ ፅቡቅ ኩነት ኣእምሮ ህልወና። እዚኣቶም ኩላቶም እንታይ እዮም? ከም ኣካል ስምዒታዊ ጥዕና እዩ። ማሕበራዊ ጥዕናና ከብ ዓብ እዩ። ማሕበራዊ ጥዕና ክንብር ከለና ንፈጥሮም ማሕበራዊ ዝምድናታት። እዞም ማሕበራዊ ዝምድናታት እዚኣቶም በተሓሳስባና ይፅለው እዮም። ሓደ ሰብ ተስፋዋት ተሓሳስባ፣ እወታዊ ተሓሳስባ፣ እወታዊ ፃዕ ዘለዎ እንድሕር ኮይኑ ማሕበራዊ ዝምድናታት ክምስርት ውን ኣይሽገርኒ ማለት እዩ። ማሕበራዊ ዝምድናታት ዓርከ ማሓዛብ መሓዝ ድዩ ወይ ከዓ ኣብ ኣንጻር ፆታ ዝምስረት ዝምድናታት፣ ኣብዚኣቶም ኩሉ ግዜ ዕውታት ኢና ንኸውን። ምክንያቱ ትስፍዋት ራእይ ዘለና ሰባት እንድሕር ኮይና ሰባት እውን ኣብ ዙርያና ክህልውስ ኣይጸልኦን እዮም። ካልእ መንፈሳዊ ጥዕና ውን ንረክብ ኢና። መንፈሳዊ ጥዕና ዝበሃል እንታይ እዩ? ኣብ መንፈሳውነትና ንልዕል ኢና። ኩሎም ዓይነት ሃይማኖታት ኩሉ ግዜ ብሂወትና ተስፋ ክንገብር እዮም ዝምህሩና። እወታዊ ተሓሳስባ ክህልው ዝምህሩና። ስለዚ እወታዊ ተሓሳስባ ዘለዎ ሰብ ዕውት ዝኾነ መንፈሳዊ ጥዕና እውን ኣለዎ ማለት እዩ። ብዓብዪ ከዓ እቲ ትርጉም ሂወት ክንርዳእ ይሕግዘና እዩ። ሂወትና ከመይ ኢና ንርዳእ ትርጉም ምንባርና? ሓደ ሓደ ግዜ ኣሎ ንምንታይ ኢኻ ትነብር ዘለካ ይጠፍአካ፣ ሽግራት ገጥሙካ ከለዉ ተስፋ ናይ ምቁራፅ ዋላ ንምንታይ ትነብር ኣለካ እውን ይተሓዋወሰካ። ብሓፂርቶም ስምዒታት ናይ ተስፋ ምቁራፅ ንብሎም ይመፁና እዮም። ሓደ ብተስፋ ዝጓዓዝ ሰብ፣ ሓደ እወታዊ ተሓሳስባ ዘለዎ ሰብ ግን እንታይ እዩ? ትርጉም ሂወት እውን ብግቢኡ ዝርድኦ፣ ትርጉም ምንባር ይርድኦ። ስለዚ ኣብ ሂወትና ብዕላማ ምንባር ንጅምር ማለት እዩ። ብዕላማ ምንባር ከዓ እንታይ እዩ? ነቶም ኣብ ሂወትና ዓላማ ጌርናዮም ዘለና ክንጭብጦም ይኽእለና። ኣብ መወዳእታ ኸ ሓደ ትርጉም ዘለዎ ናብራ ንነብር ማለት እዩ።
1: ንኣተሓሳስባና ብእወታዊ መገዲ ምስ ንቓንዮ እዚ ክንጠቕሶ ዝፀናሕና ጥቕምታት ካብ ሃለዎ ኣብ ህይወትና ብኸመይ ክነማዕብሎን ክንለማመዶን ንኽእል። ንነዊሕ እዋን ኣሚንና ዝተጓዓዝናሉ ልምዲ ብሓደ ለይቲ እንቕይሮ ነገር ኣይኮነን። ኣመስጋኒ ባህሪ ብምምዕባል ቀስ ብቐስ ርድኢትና እናበርኽና ኣካላውን ኣእምሮኣውን ጥዕናና ብምሕላው ነብሰ ርድኢትና ክንመም ንኽእል።
0: ሓደ ሓደ ግዜ ውድቀታትና ፍሽለታትና ከመይ ኢና ንርድኦም? ኣብ ፍሽለታትና ናብ ውድቀታትና ዘለና ኣረዳዳ ብጣዕሚ ይወሳኒ። ወይ ከዓ ኣብ ልዕሊ እዮም ዘለና ተሓሳስባ ውድቀታትና ንሕና ከም ምንጪ ሓዘና ወይ ከዓ ኣብኣቶም እንዳቆዘምና ብኣኣቶም እንዳማረርና ንሕና ከም ናይ ግዳይነት ስምዒት እንዳሰማዕና ድና ንነብር ዘለና ወይስ ነቶም ውድቀታትና ከም መምሃር ወሲድና ዝያዳ ክንዕወት ከም ንኽእል ዝያዳ ካብኦም ተበጊስና ናብቲ ዝበለፀ ደረጃ ክንበፅሕ ከም ንኽእል ምእማን እዩ። ስለዚ ኣብቶም ውድቀታትና ዘለና ረዳዳ ኸ ኣዝዩ ወሳኒ። ሓደ ሓደ ግዜ ውድቀታትና ምንጭ ዓወታትና ክኾኑ ይኽእል እዮም። ሓንቲ ደስ ዝብለኒ ናይ ቶማስ ኤድሰን ባህል ኣላ። ቶማስ ኤድሰን እንታይ እዩ ድብል? ድሕሪ ሓደ ሽሕ ፈተናታት ኣምፑል ምሂዙ እዩ ዝበሃል። ስለዚ ሰባት እንታይ እዮም ኢሎሞ ኤድሰን ንስኻሲ ልዕሊ ሓደ ሽሕ ግዜ ፈሺልካ ኣምፑላ ብምምሃዙ ኢሎሞ እስ ግን እንታይ ኢልዎም ታናቱ መልሲ ያ ደስ ዝብለካ ወይ ከዓ ነዚ እወታዊ ተሓሳስባ ክህልውና ትምህረና ማለት እዩ። እሱ እንታይ እዩ ዝብሎዎም ኖኖ ኣነሲ ኣምፑላ ምስራሕ ልዕሊ ሓደ ሽሕ ግዜ ኣይኮንኩም ፈሽል። እንታይ ደኣ ኣምፑል ክስራሓሎም ዘይክእል ሓደ ሽሕ መገድታት እዩ ኣረጋጊፀ እዩ ዝብሎም። ስለዚ እንታይ ማለት እዩ ዋላ ነቶም ውድቀታትና ሲ ከም መምሃራና ጌርና ክንወስዶም ንኽእል ኢና። ቀዲሞም ዝመፁ ውድቀታት ኣለ ወይከዓ ኤርሊ ፌይለር እዚኣቶም ጥቕሚ ኣለዎም ከማን ምክንያቱ ብዝያዳ በቲ ቅኑዕ መገዲ ንክንጓዓዝ ይሕግዙና እዮም። እቲ ቅኑዕ መገዲ እንታይ እዩ? ገና ጅምር ከነብል ከለና ውድቀታት እንድሕር ገጢሞምና ጅምር ከነብል ከለና ፍሽለታት እንድሕር ገጢሞምና ኣብ ጌጋ መንገዲ ከም ዘለና ተረዲእና በቲ ዝበለፀ ወይ ከዓ በቲ ቅኑዕ መገዲ ንክንጓዓዝ እውን ይሕግዙና እዮም። ስለዚ እቲ ውድቀታትና እውን ኣይንፅላ እዮም ሓደ ሓደ እዋናት።

0: ካልእ ከ እቲ ነፍሰ ክብርን ርእሰ ተኣማንነትን ምምዕባል እዚ እንታይ እዩ ነፍሰ ክብሪ ነፍስና ክብሪ ምሃብ ብቕዓት ከም ዘለና ፀዓት ከም ዘለና ፀጋ ከም ዘለና ግዜ ከም ዘለና እዚኣቶም እወታዊ ተሓሳስባታት ክህልዎና ኣለዎ እዚ ከ መርኣያ ርእሰ ተኣማንነትና እዩ ካ ርእሰ ተኣማንነትና ክነማዕብል ክንክእል ኣለና ርእሰ ተኣማንነት ዘለዎ ሰብ ኩሉ ግዜ እወታዊ ተሓሳስባ ክህልዎ ክእል እዩ ኣብ ነብሲ ተኣማሚኑ ወይ ከዓ ኣብ ነብስና ተኣማሚና ክንበፅሖም ከም ንኽእል ዕላማታትና ክንጭብጥ ከም ንኽእል ስለንኣምን እወታዊ ተሓሳስባ ኣብ ምህላው ሓጋዝ እዩ ርእሰ ተኣማንነት ነብሰ ክብርን ንነብስና ክብሪ ምሃብ ኖ ኣነ ይክእሎኒ እየ እዚ ብኣይ ክስራሕ ኣይክእልኒ እዚ ብኣይ ክብፅሕ ኣይክእልኒ ኣነ ዕድለኛ ኣይኮንኩን ኣነ ከምዚ ኮንኩን እዚኦም ክነወግዶም ክንል ኣለና ስለዚ እወታዊ ተሓሳስባ ንኸነማዕብል ርእሰ ተኣማንነትና እውን ከነበረ ክንክእል ኣለና ነብሰ ክብርና እውን ከነማዕብል ክንክእል ኣለና ማለት እዩ ካልእ ነዚ ሓጋዝ ድኾነ ወይ እወታዊ ተሓሳስባ ንክህልወና ሓጋዝ ድኾነ ከዓ ኣከባቢ ክንፈጥር ኣለና ወይ ከዓ እቲ ማሕበራዊ ኣከባቢናትና ኣብ ዙርያና ዘለዉ ሰባት ዓርከ መሓዛናትና ከመይ ዓይነት ሰባት እዮም ከምዚ ዓይነት ትስፉ ሂወት ንክህልወና ድዮም ዝሕግዙና ወይስ ናብቲ ኣሉታ ዝመርሒ እዮም ተስፋ ዘቕርፁ ሰባት ድዮም ብልምዲ ጭንቂ ዕላሎም ኢልና ንዛረብ ኢና እንታይ ማለት እዩ ኣብቲ ሓፃር እዋን ምሳኻ ኮፍ ዝበሎ ወይ ከዓ ደው ዝበልከያ ሚእታ ዓይነት ኣሉታዊ ነገራት ይነግሩና ተስፋ ዘቕርፁ ኣብ ሂወትና በቃ ብዙሕ ሕማቕ ነገራት ማለት እዩ ስለዚ ከምዚ ዓይነት ሰባት ድዮም ኣብ ዙርያና ደሎ ወይስ በንጻሩ ተስፋ ዝህቡ ሞራል ዝህቡ ንሕና ከም ንኽእል ዝነግሩ ነገራት ክቕየሩ ከም ዝኽእል ዝነግሩ ክሓልፍ ከም ዝኽእል እቲ ዘሎ ኣሉታዊ ኩነታት ወይ ከዓ እቲ ዘሎ ኣሉታዊ መድረኽ ክቕየር ከም ዝኽእለ ተስፋ ዝህቡ ሰባት ድዮም ኣብ ዙርያና ዘለዉ እዚኣቶም ከዓ ወሰንቲ እዮም ስለዚ እቲ መን ምዃንካ ክነገረካ ምስ መን ከም ትኸይድ ንገረኒ ዝበሃል እሱ እዩ ማለት ስለዚ ኣብ ከባቢና ዘሎ ሰባት ከዓ ወሳኒ እዩ እወታዊ ተሓሳስባ ኣብ ምምዕባል
1: ተስፋን ሓጎስን ዝመልኦ ዕውት ዝኾነ ነገራት ጥራይ ኣብ ሂወት ከጋጥሞ ዘይደሊ ሰብ የለን እንተኾነ ኣብ መስርሕ ሂወት ብክልተ ኣንጻራዊ ገጻት ዝኽየድ ጉዕዞ እዩ ዘሎ ጽቡቕን ሕማቕን ሓጎስን ሓዘንን ዓወትን ውድቀትን እናተተኻኸአ ይሓልፍ ብፍላይ ድማ ኣብ ግዜ ውድቀትና ዘጋጥሙ ስምዒታት ሕሉፍ ኣሉታዊ ተመክሮን ንኣሉታዊ ኣተሓሳስባና ካብ ዝጸልዉ ረቑሒታት እዩ
0: ኣብ ሂወትና ስምባደ ዝፈጥሩ ከም ጥልመት ሓደጋ ዋላ ዓመፅ እዚኣቶም ኩላቶም ኣሉታዊ ተሓሳስባ ክህልወና ዝገብሩ እዮም ንኣብነት ኣብ ማሕበራዊ ዝምናታት መብዛሕትኡ ግዜ ኣብ ገለ ሰባት እንታይ ንርኢና ኣነ ሰብ ኣይኣምን የብለካ ሓደ ሰብ ስለምንታይ መበገሲ ክህልዎ ክእል እዩ ዕሙቕ ኢልና እንተ ክንፍትሾ ክኢልና መበገሲ ክህልዎ ክእል ስለምንታይ ኣብ ልዕሊ ሰባት ኣሉታዊ ተሓሳስባ ስለምንታይ ኣብ ልዕሊ ሰባት ኩሉ ግዜ ጠርጣረን ካልእ ነገራትን ይረኣየና ስለዚኦም መበገሲ ክህልዎ ክእል እዩ ምናልባት ኣብ ሂወቶም ዝገጠሞም ኣሉታዊ ተመክሮ ክህልዎም ይኽእል እዩ ስለዚ ከምዚ ዓይነት ኣሉታዊ ተመክሮታት ኣብ ሂወትና እንተ ኣጋጢምና ፈለጥ ኮይኑ ከዓ ናብቲ መበገሲ ናይ ኣሉታዊ ተሓሳስባ ክኾኑ ይኽእል ዘይተበፃሕቲ ሸቶታት ሓደሓደ ግዜ ነምፅ ኢና ከምዚ ሕልማዊ ዝመስል ማለት እዩ እዚኣቶም ክንጭብጦም ኣብ ዘይከኣልናሉ ሰዓት ናብ ተስፋ ምቁራፅ ክመርሑና ክእል እዮም ስለዚ ኩሉ ግዜ መደባት ክንሕንፅፅ ከለና ሸቶታት ክንሕንፅፅ ከለና ከዓ እንታይ እዮም ክኾኑ ዘለዎም ተበፃሕቲ ክኾኑ ኣለዎም ተጨበጥቲ ክኾኑ ኣለዎም ከምዚ ሰማይ ደረተ ኢልና ዘይብፅሑ ሕልምታት ኣብ ሂወትና ክህልወና ይብሉን ከምዚ ዓይነት ኣተሓሳስባ ሒትና ንብገስ ሞ ዘይብፅሑ ምዃኖም ስርኣየና ናብ ተስፋ ምቁራፅ ክመርሓና ስለዝኽእል ናብ ኣሉታዊ ተሓሳስባታት ክመርሕና ስለዝኽእል ማለት እዩ ስለዚ እዚኣቶም ከም ሓደ ዘይኮነነታዊ ትፅቢት ከም ሓደ ምንጪ ወይ ከዓ መበገሲ ናይ ኣሉታዊ ተሓሳስባ ክኾኑ ይኽእል ምክንያቱ ዘይኮነነታዊ ተፀቢና እቲ ኸውን ነገር ምስ ገጠመና ናብ ተስፋ ምቁራፅ ክመርሓና ስለዝኽእል ማለት እዩ ካልእ እቲ ማሕበራዊ ኣከባብናትና ብጣዕሚ እዩ ተርአ ዘለዎ ኣሉታዊ ድ ኣወንታዊ ኣተሓሳስባ ክህልወና ኣብነት ኩነታት ኣተዓባብያና ኩነታት ስድራ ቤትና ኩነታት ዓርከ መሓዛና እዚኣቶም ኣዝዮም ወሰንቲ እዮም ህፃናት ከመይ ጌርና ኢና ንዕብዮም ደቅና ካብ መጀመርታ ትስፉዋት ራእዩ ዘለዎም ሓይሊ ዘለዎም ፀዓት ዘለዎም ብቕዓት ዘለዎም ምዃኖም እና ነገርና ድና ንዕብዮም ዘለና ብኣንጻሩ ከይተረዳእና ነውፅኦም ሕማቕ ትቃላት ኣለዉ ኣብ መዓልታዊ ሂወትና ንደቅና ዓቕሚ ከም ዘይብሎም እዚ ኮ ተስፋ ብሉን እዚኣ ኳ ብላሽያ እዚኣ ኳ ከምዚ ዝበሃል ኣሉታውያን ቃላት ንጥቀም ኢና ከምዚ ዓይነት ቃላት እናደጋገምና ራእይ ከም ዘይብሎም ዕላማ ከም ዘይብሎም ብቕዓት ከም ዘይብሎም እና ነገርና እንተደኣ ንዕብዮም ኣለና ኮይና ደቅና ከዓ ምስ ዓበዩ ጎደሎ ክፈጥረሎም ይኽእል ወይ ከዓ ከምዚ ዓይነት ኣሉታዊ ተሓሳስባ ክፈጥረሎም ይኽእል እቲ ፅልዋ ናይ ሜድያ ሎሚ መን ምኻ

0: ትጉዕዞና ምናልባት ኣብ ሓደ ግንባር ኣይኮና ነርና ሓንሳእ ንደብረታዊ ትኸይድ፣ ሓንሳእ ንደስ የመፅእ፣ ሓንሳእ ከዓ ሰሜን ሸዋ ዝኽሉ ፃድፍ 130 ኪሎ ሜትር ተሪፎና ኣዲስ ኣበባ ዝኽሉ ፃድፍ ይኸይዱ።
1: ካብ ደብረታቦር ነዊሕ ከይሰገርና ኢና እቲ ናይ ደብረታቦር ኩናት ፈሽሉ ነይሩ። ኣብዚ ናይ ሕጂ ምኻድ ግን ነዊሕ ክኸይድ ዝኽእል ሓድሽ ወፍሪ ተኻይዱ ስጋብ ከባቢ ኦሮታ ሓሊፍና መንጎ ናይ ጎንደርን መንጎ ባህርዳን ዘሎ ንውሱን እዋን ክንቀፀሮ ክኢልና ነርና እንደገና ምላስ መፅእ ማለት እዩ። እዚ ድሮም ኦርጋናይዝድ እውን ተደሪቦሞ ስለ ዝነበረ ኣብ ውግእ ናይ ጎጃም ብድሕሪ ዝመፅእ እቲ ወፍሪ ቴድሮስ ዝበሃል መፅእ ማለት እዩ።
2: እቲ ኩናት ብኡ ክጅመር ብወለጋ ጀሚሩ ብጎጃም ገይሩ ኣዲስ ኣበባ መእታዊ ነይሩ እቲ መደብ። ኣብዚ መደብ እዚ ግን ኣነ ቀዲመ ሓሊፈ እቲ ኩናት ብህዝባዊ ግንባር ክምራሕ እዩ ነይሩ እቲ መደብ። ወዲ ፈረጃ ብደማዚን ኮይኑ ሌዘን ኮይኑ ምስ መንግስቲ ሱዳንን ምሳናን ከራኽበና ተስፋ ክኤል ሸሪፎ ከዓ እስታፋት ክቕመሎም ኣብቲ ደጀናቶም ኮይኑ ኣነ ከዓ ውሽጢ ካኣቱ የተመዲቡ እቲ መደብ።
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
4: ክንከይድ ከለና ነቲ ናይ ኦሮሞ ዝኸውን ኣፅዋር ነይሩ ንዓና ተተኮስትና ስንቅና ሕክምናና ፅዒና ብርክት ዝበላ መካይን እዮም ምሳና ከይደን ማለት እዩ። ካብ ተሰነይ ተበጊስና ኣብ ጀበልፋ ወይና ውዒልና ሕጂ ካብ ተሰነይ ክሳዕ ወዲ መደኒ ንሓሙሽተ 100 ኪሎ ሜትር ኣቢሉሎ። ስለዚ ብክልተ ጉዕዞ ኢና ጌርናዮ። ካብ ደባዚን ብፀጋም ንምብራቅ ዘብል ናይ ግንባር ሓርነት ኦሮሞ ንእሽቶም ዓስከር ጀሳን ዝበሃል ናብ ኮይድና ተጠወይና ብያቡስ ዝበሃል ፈለግ ጌርና ንይዓ ዝበሃል ቦታ ከባቢ ባምቤሲ ኣቂድመና በዓል ባምቤሲ ቤጊ ኮበር እዚ ኣሙስ ገበያ ዝበሃሉ ማዓስከራት ከተማታት ኣለዎ ናብኡ ኢና ከይድና። እቲ ማእከል ናይቲ ግንባር ናይ ኦሮሞ እቲ ብፍላይ ከኣት ዓረባዊ ግንባር ዝብ ኦሮሞ ሕጀሞ ዝነበሩ ናብኡ ኢና ከይድና። ኣብኡ ኣቲና ግዜ ወሰድና ሕጂ መጀመርታ ከባቢ 8,000 ዝኸውን ሰብ ኢና ጣኻት ብሎ ከቲብና እቲ ያ ዝበሃል ከይድና ዓለምቲ ኣለውና ተዕድመብኡ ጀሚርና ኣብ ሓንሳ ኢና ጀሚርና ትምህርቲ። ምክንያቱም ኦሮሞ ሓደ ድልድል ዝኾነ ሓይሊ ክኸውን ኣለዎ ስለተባህለ ከምኡ ኢና ገርና። ምክንያቱ ንሕና ኩሉ ምድላዋት ምስ ገበርና ኣብ ወርሒ 2/91 ሓፈሻዊ መጥቃዕትሎ ማለት እዩ። ወያነ ከባቢ 5 ረጅመንት ዝኾን ከምፅዎ ንሕና ሓደ ኣጋር ከቢድ ሓደ ብርጌድ መካናይዘድ ሓደ ብርጌድ ከዓኒ ኣጋር ክህሉ ከምኡ እቲ ውግእ ክጅመር እየ እንታካት ክሳይ ተቢሉ ኮቂድሙኡ ግን እቲ ናይ ወያነ ናይ ኦሮሞ ሓይሊ ሓይሊ ክንገብሮ ስለ ዘለና ንዓዊ ክንገብር ኢና ንጓየ ዘለና ማለት እዩ። ሓደ ንሱ ካልኣይ መጥቃዕቲ ጀርና ተቐዳማይ ተልእኮና እቲ ሪዘርቫ ዘሎ ሃታት ናይ ፀላእ ከዓ ወይ ክሰሓብ ወይ ሓደ ክስታይ ክንገብር ከዓ መጥቃዕቲ ክንገብር እዩ። ዕለት 15 ወርሒ ሓደ መጥቃዕቲ ጀሚርና ናይ ኦሮሞ ሓይዲ ኩሉ ብርክት ዝበለ ከባቢ 9 በጠሎይንታት ፀኒሐናና ንሽመን ሳተን ኣለዋ ንሕና ከዓታ በጠሎይና ድልድል በጠሎን እዩ ከባቢ 300 ዓቕሚ ኣለዎ። ዳርጋ ዝበዝሕ ከዓ ናይ ፓራ ኮማንዶ ትምህርቲ ዝወደ እዩ ማለት ድልድል ኣሃዲ እዩ።
2: ኣብኣ ምስ በፃሕና ግን መዓት ሕልክላኻት ነይርዎም ዋላ ከመይ ጌርካ ከምዝስራሕ ወይ ከመይ ጌርካ ምንቅስቃስ ከም ዝግበር ተባሂሉ 2 ግዜ ድብያ ጌርና ነናይ 2 መዓልቲ ፆሞም ውዒሎም ፆሞም ዳሓዘሩ በዓል ወደ

0: ራ ድብያ ገይሮም ንፀላኣይ ሓመድ ድፋጩ ነውፅኦ ነርና ፅቡቕ ርክብ ስለ ዝነበረና ምስስለያ ናይ ናህና በዓል ወድኻሳ ፅቡቕ ሓበሬታ ኣቡና ነይሮም ኣብዚኣ ጠቕምቲ ካርታ እዚኣ እንተሊኻ ነፈርቲ ሄሊኮፕተር መፅአን ክድብድባየን እንተተኣለኻ ሓይሽ ድብል ካብ ወድኻሳ መፅእ ንዑ ምስ ረኣና ልክ ኣብታ ንሕና ዘለነ ካብ ኣልጊስና ንዕ እውን ነቲ ከባቢኡ ምስኡ ነበሩን ደብዲበኖም ንሕና ግን ተኣሊና ስለ ድሓዘርና ወላ ሓንቲ ይኮንና
1: ኣበይና ውግእ ንጅምር ኣብ ቤግ ዝበሃል ከተማ ኢና ንጅምር እታ ማእከል ናይቲ ቦታ እቲ ኣብኡ ዝነበረ ኮር 28 ዝበሃል ሓደ ክፍለ ሰራዊት እዩ ኣብኡ እቲ ማእከል መእዘዚኡ ብኡ ንዓበይና መጥቃዕቲ ክንገብር ጀሚርና ሸነኽ እቲ ዓበ ማዓስከር ቀንዲ ዕርዲ ንኤርፖርት ዘብል እናትና ከምዝኣትዉ ሓደ ሓይሊ እቲና እቲ ሓደ ብየማን ንኣምስ ገበያ ዘብለብልና ናብቲ ቤጊ ማእከል ከዓነ ናይ ወያነ ናይዞም ኦሮሞ ኣብ ማእከል ክስታይ ክኣት ከም ዘለዉ ጌርና ኢና እቲ መጥቃዕቲ ጌርና ለት 15 ወርሒ ሓደ እዩ ማለት እዩ ከይድና ንሕና እቲ ኤርፖርት ንምቁፃር ግዜ ይወሰደለና ኣብቲ ቀንዲ ድፋዕናይ መንካት ብሎ ናይ ቤግ ዝነበረ እውን ዝበዝሐ ክፋል ሒዝናዮ ናይ ኣብስ ገበያ እኒ ዝከይድ በረክቲ ኣባታት ኩሉ ሒና ሒዝናዮ ፀገም ኣብኡ ዝነበረ ማእለያ ዘይብሉ ማልሻ ስርና እዩ ዘለዎ ብዘይካ ተክብል ስራዊ እቲ ብረታት ከዓ ነዊሑ ከምዚ ጓንድየ ገለመላ ዓይነት እዩ ኣዝዩ ሕማቕ ብረት እዩ ክታኮሱ ሸፋት ዓይነት ጥራዮም ግን ብዙሕ ክቃወምና ጀሚሮም ግን ምሩኡ ነቲ በጊ ተቋፂርና እታ ንእሽቶ ፎርተ ሂጂ እቶም ኦሮሞ ቀልጢፎም ተቋፂሮማት ንእሽቶ ፀረ መጥቃዕቲ ምስ ገበራሉ ብትን ኣቢለና ብትን ኣቢለንኦም ንዕቆም ሒዘንኦም ስለዝኸዳ ሕጂ ንሕና ከዓ ገለገለ መውጋዕቲ ስለ ዘጋጥመና ነቲ ናይ ከባቢ ኤርፖርትን ንኣምስ ገበያ ዘብልን ንዓ ተቋፂርና ቀሲልና ወፂና ንዓ ወፂና ንፅባሒቱ ከባቢ ሰዓት 10 ዝኸውን ብ100 ኣውቶቡስ 31 ክፍለጦር ዝበሃል ካብ ኡጋዴ ናብኡ ጠበቀ መፅኢኑ ብድሕሪኡ 80 ዝኾነ ኣውቶቡስ መፅአን ተኻትብሉ ኮይኑ ማለት እዩ ስለዚ እታ ቀዳማይ ዕላማ እቲ ሪዘርቫ ዝነበረ ሓይሊ ፀላኢ ናብኡ ግንባር ክኽፈተሉ ኣለዎ ተባህለ ዕላማ ወቂዕ ማለት እዩ ሃንደሳ በዚ መንገዲ ናይ በዓል ኣሶሳ ባምቤስ ዝኸይድ ኣብ በዓል ዚ ጥቁር ኣምበሳዶ ገለመለ ዝበሃል ከባቢታት ኣብኡ ፈንጂታት እናገብሩ ብርክት ዝበለ ናይ ነቶክቲ እናገብሩ መካይን ንዕንዉ ነይሮም
2: ኣብዚ ተራ ሃንደሳ ብቲ መንጎ እቲ ኣቐዲምና ንገብሮ ዝነበረ መሰናኸል ጥራይ ደይከደ እቲ ንዳቡስ ክእቶ ናይ ባምቤስ ኣብዚ እቲ ተፍትሽ ረጊእካ ክትፍትሽ ኣይከኣልኒ ነይሩ ረሽራሽ ነይሩ ብፍላይ ከዓ ነፈርቲ ፅዑቕ ዝኾነ ናይ ደብዳብ ስርሒት ኣካይዳ ነይረ ሽዑ ሃንደሳ ከዓኒ ካብ ሩባ ዳቡስ ክሳብ ዶብ ዘሎ ክዝርጋሕ ነይሩ እንታይ ገይርና ግን ነቲ ብቲ ከባቢ ዝነበረ ንብረት ናይ ፀላኢ ኩሉ ኣቐዲሙ ተብተብ ከይመፀና ርአኒ ማለት እዩ
1: መወዳእታ ድሕሪ ክንደይቲ ፅቢት ፀላኢ ካብ ባቤሲ ብገስ ከም ዘሎ ሓበሬታ ረኪብና ድብያ ገርና ማለት እዩ ገፈፍ እንዳበለ እታ ክስታይ ምስኣተወ ፀረ መጥቃዕቲ ገርና ማለት እዩ እዚ ክልተ ሲስፒ ዙ ዝሓዘ ዝፀዓና እየ መሪሐንኦ ዝኸዳ እቲ ቦታ ዳርጋ ክንዲ ቀላሚ ጠስካዕ ሓሶ ካብ ዝገዛ ዝነዊሕ ሳዕሪ እዩ ዘሎ ጨጨዋ ገለ ዝብልዎን ንዊሕ ሳዕሪ እዩ ቅድሚ ተኮሰ እዩ ዝዕወት ባርዕ ማለት እዩ ሕጂ ፀላኢ ኣብታ ትሻምበል ዘለዋ ማዓስከር ምስ በፅሐ ኣብኣ ኮፍ ይብል እሞ በቲ መወዳእታ ንኮበር ዘብል ዝነበረት ጋንታ ናትና ትመራሕ ጋንታ ክንቀሳቀስ ተኻትብሎ ይምር ስለ ዝረኣየኦ ከምቲ ሃንደበትነት ክንረክቦ ዝግባኣና ብኣታተን ተክስተጀሚሩ ግን ኣቐዲምና ነተን ክልተ ሲስፒ ክነሃርመን ኣለና ብሓንሳይ ሕጂ ክልቲአንተን ዝውፅዒነን ዝነበራ ሲስፒ ሃሪምና ነቲ ፀላኢ ብኣ ከሎ ተኻት ብባርዕን ብገለመለን ብምሉኡ ሓደ ሻለቃ ዘይኮነ ሓደ ሻለቃን ሓደ ሻምበልን ዝኸውን ነይሩ ብምሉኡ ኣብ ውሽጢ ዳርጋ ናይ ርብዕ ሰዓት ግዜ ብምሉኡ እንታኻት ክብሎ ደምሲስናዮ ተሓይሉ ማለት እዩ እቲ ቦታ ነፃ ቦታ ኮይኑ ማለት እዩ ስለዚ ከም ድላይካ ትንቀሳቀስ ሰራዊት ትኸት ሕጂ ኣብ ውሽጢ ሰለስተ ወርሒ ካብ ወርሒ 9 እቱ ምስ በልና ዝጀመርናዮ ተዕሊም ወዲእና ከባቢ 10,000 እንደገና 3,000 ይኮኑ ዓሊምና ከባቢ 14,000 ሰራዊት ዓሊምና ናይ ኦሮሞ እተን ምስተን በጠሎኒታት ኣብኡ ፀንሓና 9 በጠሎኒ ምስኣተን ዳርጋ ንሕና ኢና ክስታይ ንሕግዞም ኢና ተቃወሞኦም ኣብኡ ኣቑምና ከባቢ 24 ዝኾና በጠሎኒታት ኣቑምና ማለት እዩ ገምጋም ከባቢ ብ450 500 ዓቕሚ ሰብ ዘለዎም በጠሎኒታት ኣቑምና ካብቶም ምሩኻት ነይሮም ህዝባዊ ግንባር ናፃ ተባሂሎም ዝኸዱ ቀደም ከዓ ናይ ደርጊ ወታደራት ገሊኦም መኮንናት ናይ ኣምሳ ለቃ ሞታ ለቃ ማዓርግ ዝነበሮም ስለ ዝነበሩ እቲ ወታደራዊ ተመክሮሲ ንሳቶም እዮም ከመሓላልፉልኩም ዝኽእሉ ዝብል ብከምኡ ተወዲቦም ኣዝዩ ድልዱል ዝኾነ ሓይሊ ገርና ኢና ዲፍናዮ ማለት እዩ። እቲ ዘገርም ነገር እቶም ከቢድ ብረት ተዓሊም ምስ ወድኡ ፈተነታት ክሳ ይገብሩና መመረቕታ ይግበር ነይሩ ንኣዝዩ ዘደንቕ ዝኾነ ውፅኢት እዩ ኢሎም ዝገምገምዎ እዩ ነይሩ። ስለዚ እቲ ኦሮሞ ዝበሃል ከም ሓይሊ ሃንደሳ ከቢድ ብረት ስለያ ስታፋት ኮታ ዝተማለአ ውድብ ኮይኑ ከም ዝቕኹም ጌርና ማለት እዩ። ኣብ መወዳእታ ነቲ ናይ ወርሒ ክልተ ዝግበር ውግእ ከቢድ ውግእ እንዳተፅበና ከለና ኣብ በፅዕ ኣኼባ ነይሩ ኣብኡ ሕጂ ኣይ ተሰማምዑን
0: ዳርጋ ወርሒ ኸውን ተፀቢና ሎሚ ፅባሕ ሎሚ ፅባሕ ክመፁ ይከኣሉን ወያነ ንሶምን ዳርጋ ንድዒ ኣብቲ ንሕና ኣሲና ፖለቲካ ክንጉስጉስኢና ዝብል መስሊ ናይ ወያነ ኣተሓሳስባ እሶም ከዓ ኣይትጉስጉስን ይኹ ንሕና ሸፋቲ ኮይና ንተኩሽና ጥራይ ንምለስ ኣብኡ ደይ ምርድዳእ ዝነበረ ኮይኑ ስማዓኒ ከምቲ ዳውድ ንብለኒ ዝነበረ ኣብ መወዳእትኡ ግን ናይዚኦም ድንጓይ ምስ መፀ ኣውልያይ ሮሞዳን ሒዝዎ ድኸደ ሓይሊ ብመቐለ ገይሮም ንኣዲስ ኣበባ ዳኣተውሉ ንሕና ተመሊስና እዚ ነይሩ ኣይሰለጠን ኣይሰራሕናሉ እምበር ሸውዓተ ወርሒ ገይረ የውሽ።
1: ስለዚ ስርሒት ብኡ ዝግበር ተሪሑ ከም ዝተረፈ እዩ ተሓቢሩና መወዳእታ መድሓን ከምኡ እንተኮይኑ ናብ ወለጋ ምእታዊ ዝኽልክለና ስለዘየለ ብካልእ መንገዲ ክንኣቱ ንኽእል ኢና ዝብል ናይ ህዝባዊ ወያነ ሓርነት ትግራይ ክስፋይ ስለ ዝመፀ ትወፍርቴ ዝረስ ዝበሃል ሽዑ ሕጂ ተዋሂዱ ናይ ውድብና ናይ ወያነ ጎንደር ኣቢሉ ትኺሉ ንበዓል ባህርዳር መፅኡ ቆሪፁ ንነቀምተ መፅኡ ማለት እዩ ውፍርቴ ዝረስ ዝበሃል ዕለት 29 ወርሒ 4 ኢና ንሕና መርካት ወላዕቲ ኢና ተሰነይ ኣብ ወለጋ ኣብታ ቀዳመይቲ ቤጊ ዝገበርናዮ መጥቃዕቲ በዓል ቤጊ በዓል እዚኣ ምስ ገበያ ንኮበር ዝገበርናዮ መጥቃዕቲ 10 ስዋኣት ነይሮምና ኣብታ ድብያ ዝገበረናላ 7 ነይሮምና 17 ዝኾኑ ስዋኣት ነይሮምና ውግኣት ከባቢ 35 ነቢል ነይሩና ማለት እዩ።
3: ስርዓት ኢትዮጵያ መከላኸሊ መስመር ግንባር ጌንዳዕ ሰይሮ ናብ ባፅዕ ንምምላስ ዘካይዶ ዝነበረ ደማ ውግኣት ህዝባዊ ግንባር ኣብ ደቡብ ኤርትራ ብዝፈነዎ ሰፊሕ መጥቃዕትታት ደቂ ኣምሓረን ኣስመራን ከድሕን ሓይሉን ሓሳቡን ኣብ ኩሉ ግንባራት ስለ ዝተኸፋፈለ ኣብ ከቢድ ናይ ምክልኻልን ፀረ መጥቃዕትን ውግእ እዩ ተፀሚዱ ነይሩ። ህዝባዊ ግንባር ብወገኑ ግንባር ደቂ ኣምሓረን ምፍራስ ድሕሪ ዘካየዶ ፈተነታት ናብ ካልእ ዝሓየለ መጥቃዕቲ ንምስጋር ኣህዱታቱ እናፈራረቐ ከሰልጥንን መፅናዕቱ ምድለዋቱን ኣብ ምሕያል ስለ ዘተኰረ ብኽልቲኡ ወገናት ኩናት ንግዜኡ ሃዲኡ ነበረ። ኣብ ኢትዮጵያ እውን ድሕርቲ ብሂወደግን ህዝባዊ ግንባርን ኣብ ወሎ ሰሜን ሽዋን ጎንደርን ዝተኻየደ ውግኣት ስርዓት ደርግ ኣብ ምክልኻልን ፀረ መጥቃዕትን ዘድሃበ ውግእ ተፀሚዱ ድሕሪ ምፅናሕ ብተዛማዲ ኩናት ንግዜኡ ሃዲኡ ነበረ። ኣብ ከምዚ ዝኣመሰለ ኩነታት ህዝባዊ ግንባር ሓርነት ኤርትራ ኣብ 1991 ምስ ህወደግ ብምትሕባር በቲ ሓደ ወፍሪ ደንከል ከበግስ ከሎ ኣብ ኢትዮጵያ ድማ ዓብ ናይ መካናይዘር ሓይሊ ብምልኣኽ ምስ ህወደግ ሰፊሕ ወፍርታት ከካይድ ይዳሎ ነበረ። ብመሰረት ህዝባዊ ግንባር መፅናዕቱ ንምፅፋፍ ኣብ ወርሒ መስከረም 1990 ካብ ጋራጅ ታንክ ሓደ ናይ መፅናዕቲ ጉጅለ ናብ ትግራይ ለኣኸ።
4: ኣብ ከምዝኣምሰለ እዋን ከዓ ፀላእ ተዳኺሙ ከሎ ንመላ ኢትዮጵያ ንምስግጋር መደብ ዝወፃሉን ሓገዝ ናይ ህዝባዊ ግንባር ዝሓተትሉን ስለዝኾነ ክልቲኡ ውድባት ከዓ ተሰማሚዑ ስርዓት ደርጊ ካብ መሰረቱ ንምፅራግ ዝተራዳእሉ እዋን እዩ ነይሩ። ናይ ፀላእ ፀብለልትነት ኣብ ልዕሊ ህወሓት ብሰራዊት ኣይኮነን ነይሩ ብከቢድ ብረት እዩ ነይሩ። ሕጂነት ፀብለልትነት ንምስባር እዩ እቲ ምርድዳእ ተገይሩ ናህና ሚሽን ናህና ተልእኸውን ምዝ ናይ ታንክታት ጉዳይ ዝተተሓሓዘ ምዝ ናይ ኣፅዋር ዝተተሓሓዘ እዩ። ቅድሜና ዝተፈላለዩ ኣባላት ናይ ክብረ ሰራዊት 74 ሜካ 74 ኣብ ብእዋኑ ንፅገና ኹን ንትምህርቲ ኹን ብእዋኑ ዝኸዱሉ እዋናት ነይሩ እዩ። እሶም ጥራሕ ዘይኮኑ ኣባላት መጓዓዝያውን ኣነዝከረኒ እዩ ኣብ ዓድዋን ከባቢኡን ነዊሕ ግዜ ዝተኣከበ መኻይን ናይ ህወሓት ይዕርዮም ቦታኦም ዝተመልሱሉ እዋን ነይሩ እዩ። ስለዚ እቲ ምድራው ሲ ቅድሚ ዝንብሎ ዘለና ነዊሕ ግዜ ከይዲ እዩ። ኣብ ግንባር ደቀም ሓደ ዝነበርናሉ ግዜ ልዕለት 26 ወርሒ 99 እዩ ዓመተ ምህረት እዩ ብፃይ ተከይርእሶም ብላታ ማለት እዩ ዝመፀት ንመልእኽቲ ተፀዊዐ ናብ ሰገነይቲ ካብ ሰገነይቲ ናብ ዓዳይ ሒና ሒድና ማለት እዩ። ኣብዚ ብፃይ ስብሓት ኤፍሬም ምስ ብላታ ብሓንሳብ ስለ ዝፀንሑኒ ዝሓበሩና ኣብዚ እዋን እዚ ፀላእ ትንፋስ ምእንቲ ከይረክብ ንሓባር ስራሕ ከም ዘድሊ ካብ ዝናትና ታንክታት ናብ ሜዳ ህወሓት ክነበግስ ምዃንና ቅድሚ ግን ናይ ታንክታት ጠለባቶምን ዓቕሞምን ምፍላጥ እዩ መፅናዕቲ ክተካይዲ ኸዓ ሓደ ዝሕግዘካ ኣባልካ ሒዝካ ከዓ ናብ ወታደራዊ ኣዘዝቲ በዓል ስየ ተብዛብቲ ሒዝካ ሎም ምሸት ክትብገፅኹም ዝብል ሓፂር መልእኽቲ እዩ። ኣብዚ ርክብና ኣነ ሓደ ርእቶ ዘቕረብኮ ነይሩ ማለት ዝተሰማዓኒ ብወገነ ካብ ናትና ታንክታት ንህወሓት ክኸዳ ኣየድልን እዩ ዝብል ርእቶ እዩ ነይሩኒ ቅድም ትናቶም ዘሎ ትሕዝቶ ምክሪ ድሓር ኣድላይነት ናይ ታንክታትና ምልኣኽ ከዓ ምስኡ ዝተሓሓ ዝኸውን ክንርአ ዕድል ማሕበልናያ ዝብል ሓሳብ እዩ ነይሩ። ምክንያት ከዓ ነይሩ ነዚ ርእቶ ዝቕርብ ግንባር ደቡብ ክምስረት ከሎ ካብ ባፅዕ ዘበገስናየን ታንክታት ብመገድፍ ዓበት ጌርና ባርካ ሽረ ዓዲግራት ጌርና ዓዲ ቀይሕ ክንኣቱ ከለና 1100 ኪሎ ሜትር እየን ተጓዒዘን ታንክታትና ሕጂ ዳርጋ ብዓዲ ቀይሕ ሲ ጎማ እግረን ተወዲኡ ሓፂን ፍርቆ ሓፂን ዳርገፃየን ኣትየን ኩናት ኣርኪበን ነቲ ግንባር ማለት እዩ። ሕጂ ኣነ ካብአን ተመቂለን ኩና ካብ ካለ መፅአን ንሜዳ ወያነ ክኸዳ ተክፍታ ነርኒ ከቢት ኣብ ኢትዮጵያ ስካብ ኢትዮጵያ ዝኣክል ክኸዳ ማለት እዩ።
5: እቲ ብህዝባዊ ግንባር ዝተወሰነ ታንክታት ናይ ወያነ ክንጥቀም ዝተወሰነ ውሳነ ኣዝዩ ሓያል ውሳነ እዩ ነይሩ። ምክንያቱ ካብ ሜዳ ኤርትራ ክንደአን ዝኣኽላ ታንክታት ክንወስድ እንተንፍትን ነርና ሓደ ንኩላት ታንክ እኳ እንተነበራና ክጓደላየን ካልኣይ ነገር ከዓ ካብ ኤርትራ ስጋብ ወሎ ዘሎ ቦታ ብእግረን ተዝጓዓዛ ነይረን ከዓኒ ክፈጥሮ ዝኽእላ ብልሽትን ናህናሃልክን ኣዝዩ ከቢድ እዩ። ስለዚ እታ ውሳነ ቀዳመይቲ ጉጅለ ከይዳ ዘፅንዓቶ ሞ ትኽእለሎ ናህና ታንክ ምስዳድ ኣየድልኒ ኣብ ትግራይ ተማሪኸን ዘለዋ ታንክታት ኣብ ወሎ ተማሪኸን ዘለዋ ታንክታት ኣፅኒዕናየን ስለ ዝመፃና እኹል ዕጥቂ ካብኦን ክነዳሎ ንኽእል ኢና ዝተባሃለ ውሳነ ኣዝዩ ሓጋዝ ውሳነ እዩ ነይሩ። በቲ ሓደ ስራሕ ምስላጥ በቲ ሓደ ከዓ ናይ ህዝባዊ ግንባር ዕጥቂ ኣብ ምዕቃብ እውን ኣብ ተራ ነይርዎ እዩ።
4: ፅቡቅ ነገር ናይ ሓለፍትና ግና ርእቶማያውያን ስለ ዝሰምዑ እምባረይ እቲ ዝከኣለኩም ክትገብሩ ተበገሱም ኩነታት ሪኢኹም ኩሉ ነገር ኣፅኒዕኩም ውፅኡ ስለ ዝተባሃልና ኢና ከድና ማለት እዩ። ክንከይድ ከለና ሓደ መሳርሕተይ ከዓ ኣማኒኤል ሃብተ ዝበሃል ማርክስ ንብሎም ኣዝዩ ንፍዑ ሙያዊ ክልቲና ኢና ተበጊስና ማኪና ስለ ዘለና ንእሽተይ ደብዳቤና ሒዝና ብተንቤል ዓብ ዓዲ ኣብ በዓል ስየ ዘለዎ ቦታ ኢና ፅና በዓል ስየ እውን ተነጊርዎም ስለ ዘሎ ፅበይና ፀኒዖም ልክዕ ፍርቅለይተኣቲና ብኣክብረት እዮም ተቐቢሎምና ቀጣ ከዓ ኣብቲ ዘምፃኣና ጉዳይ ጀሚርና ማለት እዩ። ሕጂ ብወገን ስየ መጀመርያ መግለፂ ሂቡና መምፂኹም ፈሊጥኩም ኣለኹም ብዝኾነ ግን ኣብዚ ሜዳና ታንክ ሒዙ ክዋጋእ ዝኽእል ሰብ ይብልና ታንክ ዕርዩ መቀየር ዘለዎ ሰብእውን ይብልና ሕጂ ንስኻትኩም ታንክታት ዘለዎ ቦታታት ናትና ክትርኢ ንድሕር መፂኹም ኮይንኩም ተቐሪቦም ኣለዉ ንዓኹም ዝሕብርኹም ግን ንሕና ከምኡ ተፀቢና ካብተን ባፅዕ ዝሓዝኩመን ሓደስ ታንክታት ካብን ክትቡናይ ናብ ሓልፍትኹም ተዳሊና እንታይ ኢልና ትመደብ ኣቦት ኣሎ መጀመርያ ነዚአን ንርኢ እዚአን ካብ ዝባኽና ክሰርሓ ዝኽእላ እንዳርኣና ሽዑ እቲ መደብ ምውሳኽ ዘድሊ እንተኮይኑ ድሓር ውሳኽ ኢልና ምስ ተበልና ምስ ተዛረብና ሞ ተቐሪቦም ልኩል ማለው ኢሎም ንገረዝግሄር ዝበሃል ናይ ሎጂስቲክ ድዩ ናይ ስለያ ሽዑ ኣይፈለጥን እየ መምህር እዮም ዝብልዎ ሓደ መሳርሒቱ ከዓ ተገደላይ ኢብራሂም ዝብልዎ ሽዑ ናይ ጋንታ ሓላፊ ምስኦም ዝሰርሐ ዝነበረ ግን ድሓር ኢብራሂም ሌተና ጀነራል ናይ ህወሓት ናይ ኢትዮጵያ ምኳኑ ኢና እዚኦም ሕጂ ንዖም ፀዊዖም ዝርዝር መደባትና ድሕሪ ምዝርራብ ተርታ ጉዕዘና ሰሪዖም ሓዲሮም

0: መደብ ማሕበራዊ ትምህርቲ
1: ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትር ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ፣
1: ዜግነት፣
0: ምንባር ብሜላእ፣
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ

ሰላም ፍትዋ ተምሃሮ ረብዓይ ክፍሊ ከመይ ቀኒኹም? እንኳዕ ዳግመ ናብ መደብ ማሕበራዊ ትምህርቲ ኣራኸበና። ከም ትፈልጡኒ ስመይ መምህር ብርሃነ ካሕሳይ ይበሃል። ንሎሚ እውን ሓንቲ ምዕራፍ ሒዘልኩም መፅአ ዘለኹ፣ ናብኡ ከብለኩም ብሓባር ብፅሞና ንከታተል። ናይ ሎሚ ትምህርትና እምበኣር ብዛዕባ ምዕራፍ 6 ኣብ መፅሓፍኩም ዘሎ ማለት እዩ ካርታን ግሎብን ኮይኑ፣ ንኡስ ኣርእስትና ድማ ብዛዕባ ካርታ ኢና ክንመሃር ሎ ማዓንቲ ኣብዚ ንሪኦ ትምህርትና ለሎ ማዓንቲ ኣብዚ ንመሃሮ ትምህርትና ብዛዕባ ኣገዳስነት ካርታ፣ ዓይነታት ካርታን ባእታታት ካርታን

ክንምሃር ንሎሚ ግን ብዛዕባ ኣገዳስነት ካርታን ዓይነታት ካርታ ኢና ክገልፀልኩም ኣብ ድመፅ ክላስና ድማ ብዛዕባ ባእታታት ካርታ ፅቡቅ ጌርና ክንገልፆ ኢና ማለት እዩ። ናብኡ ከብለኩም ብፅሞና ተኸታተሉ እኒኢኹም። ከምዚ ንሪኦ ዘለና እዚ እቲ ካርታ ኢልና ንፅውዖ ማለት እዩ። ከምዚ ኣብ ስእሊ ትርእይዎ ዘለኹም ካርታ ማለት ለማፅ ስእላዊ ሓበሬታን ምስሊ ናይ ሙሉእ ወይ ድማ ክፋል ገፅ ምድሪን እዩ ዘርእየና። ካርታ ብስእላዊ መግለፂ ንግዳማዊ ክፋል ናይታ ዓባይን ዓርሞሽሽ ዓለምናን ክሳብ ዝነኣሰ ናይ ቤትና ምስሊ ብጂኦግራፋዊ ቅጥዒ ክርእየና ዝኽእል ማለት እዩ። እዚ ማለት ናይ ክፍሊ ዓለማትና ወይ ድማ ሃገራት፣ ከተማታት ክኸውን ይኽእል፣ ዞባታት ክኸውን ይኽእል፣ ወላ እውን ንኡሳን ዞባታት ክኸውን ይኽእል እዩ። ናብኡ ዝርከቡ ተፈጥራውያን ወይ ድማ ተፈጥራውያን ባህርያት ማዕድናት ክኸውን ይኽእል፣ ወላ ባህርያዊ ብቕሉ ክኸውን ከዓኒ ብግቡእ ዘርእየና ማለት እዩ። ካርታ ክንብል ከለና ሕጂ ናይቲ ዝውክሎ ቦታ ወይ ድማ ዓቐን ብኣዝዩ ዝነኣሰ ምስሊ እዩ ዘርእየና። ንኣብነት እዚኣ እንድሕር ካርታ ኤርትራ እንድሕር ኮይና ከምዚ ንሪኦ ዘለና ዳርጋ ክንዲ ኢደይ ትኸውን እያ ዘላ እዛ ስእሊ ተሳኢላ ዘላ። እዚ ሕጂ ብንኡስ ዓቐን ኤርትራ ክንዲ ዝዓቐና ማለት ኣይኮነን፣ ብንኡስ ዓቐና እዩ ስኢሉ ዘርእየና። ብቀሊሉ ክንጥቀመላን ክንመሃረልናን መታን ክጠቕመና ማለት እዩ። ድሓ ንዕኡ ዝምልከት ትምህርቲ ኣብ ዝመፅእ ብዛዕባ ባእታታት ካርታ ክንመሃር ከለና መጠን ካርታ ብዝብል ኣርእስቲ ክንሽፍኖ ኢና። ሕጂ ግን ኣብ ከልና ክንሓልፎ። ስለዚ ሕጂ ብሕፅር ዝበለ እንታይ ንብል ኣለና ማለት እዩ፣ ካርታ ክንብል ከለና ናይቲ ዝውክሎ ቦታ ብኣዝዩ ንኡስ ዓቐን እዩ ዘርእየና ነቲ ዝውክሎ ቦታ ማለት እዩ። ሽዑ ንሕና ከዓ ብቐሊሉ ክንጥቀመሉ ወላ ክንመሃረሉን ንኽእል ማለት እዩ። ብድሕሪ እዚ ንሪኦ ኣገዳስነት ካርታ እዩ። ካርታስ እንታይ እዩ ዘገድሰና ወይ ድማ እንታይ እዩ ጥቕምታት ናይ ካርታ እንድሕር ኢልና፣ እቲ ቀዳማይ ካርታ ተመልኪትና ቦታታት ኣበይ ቦታ ከም ዘለና ናበይ ንኸይድ ከም ዘለና ንክነግረና ሓደ ይጠቕመና እዩ። ካልኣይ ጥቕሚ ናይ ካርታ ከዓኒ መኣዝን ንምፍላጥ መንገዲ ንምሕባር መንገዲ ንምሕባር ክምከለና ሕጂ ካርታኻ ዘርጊሕካ ካብ ኣስመራ ዝብገስ ሰብ እንድሕር ኣሉ ኮይኑ ካብ ኣስመራ ተበጊሱ ብኸመይ ንተሰነይ ክበፅሕ ይኽእል ብካርታ መንገዲ ብግቡእ ንረድኦ ማለት እዩ። ኣብ መንጎ ቦታታት ወይ ድማ ዓድታት ንዘሎ ርሕቀት እውን ብግቡእ ንምርዳእ ማለት እዩ። ነዚ ካብ ኣስመራ እንተሰነይ ንክኸይድ ብካርታ ዘርጊሕና መንገዲ ንሕብሮ ዘለና ኣብኡ ከለና እውን እቲ ካብ ኣስመራ እንተሰነይ ዘሎ ርሕቀት እውን ብግቡእ ንክንረድኦ እውን ካርታ ኣዝዩ ጠቃሚ እዩ ማለት እዩ። ካልእ ዝርግሐ ናይ ኩነታት ኣየር፣ ባህርያዊ ብቕሊ፣ ማዕድናት፣ እንስሳታት እውን ይሕብረና እዩ። እዚ ሕጂ ኣብቲ ዓይነታት ካርታ ክንሪኦ እንዲና ንነፍሲ ወከፉ ነዚኦም ኣብ ጠቂስናዮም ዘለና ንኣየር፣ ባህርያዊ ብቕሊ፣ ማዕድናት ወላ እውን እንስሳት ኢልናዮም ዘለና ነዚኦም ዝጠቕሰልና እውን ዓይነታት ካርታ ስለ ዘለዉ ኣብቲ ዓይነታት ምስኣትና ናብኡ ክንሪኢና ናብኡ ከብለኩም እየ ማለት እዩ። ዓይነታት ካርታ ንብላ ኣለና ሕጂ ካርታ ኣብ ምድሪ ንዝርከቡ ኩሉ ዓይነት ሓበሬታ ዘይኮነ ንዝተወሰነን ዝተመርፀን ሓበሬታ ጥራይ እዩ ዘርእየና ብለና ብሎ እዚ ማለት ከዓኒ ንትሕዝቶን ኣገዳስነትና ኣጠቃቅማን ዝተፈላለዩ ዓይነታት ካርታ ኣለውና። ገለ ካብኣቶም ንምሕባር ከዓ ወይ ድማ ንምጥቃስ ከዓኒ እቲ ቀዳማይ መን ኢልና ጀሚርና ኣለና ፖለቲካዊ ካርታ ኢልና ዘለና ማለት እዩ። ፖለቲካዊ ካርታ ሕጂ እንታይ እዩ ዘርእየና ወይ እንታይ ክብለና ዝደሊ ንድሕር ኢልና ቀሊል እዩ። ፖለቲካዊ ካርታ ክንብል ከለና ናይ ሓንቲ ሃገር ዘለዎ ኣቀማምጣ ዶባታ ካበይ ናበይ ዝርጋሕ ካልእ እውን ተወሰኽቲ ሓበሬታታት እውን ንኣብነት ናፅነታ መዓስ ረኺባ ምስ ካልኦት ሃገራት ዘለዋ ዝምድና ብግቡእ ክረዳእና ዝኽእል እዚ ፖለቲካዊ ካርታ ንብሎ እዩ። ከምዚ ኣብዚ ስእሊ ንሪኦ ዘለና ሕጂ ኤርትራና ኣብ ዘላ፣ ሱዳን ኣብ ዘላ፣ ኢትዮጵያ ኣብ ዘላ ብስፍሕ ዝበለ ንድሕር ኢና ብናይ ኤርትራ ሃገርና ሕጂ ፖለቲካዊ ካርታ ናይ ኤርትራ እዚ ኣብ ስእሊ ንሪኦ ዘለና ንድሕር ኮይኑ ዶባታ ካበይ ናበይ ዝርጋሕ ምስ ጎረባብታ ዘለዋ ዝምድና ንኣብነት ብሰሜን ሱዳን ኣለና፣ ብደቡብ ኢትዮጵያ ኣላትና፣ ብምብራቅ ቀይሕ ባሕርን ስግር ኢልካ እውን ስዑድ ዓረብ፣ የመን ይርከባ ማለት እዩ። ምዚአን ዘለዋ ዝምድናታት ከዓ እዚ ብግቡእ የረዳአና። እዚ መን ዜ እዚ ፖለቲካዊ ካርታ ኢልና ንጠቕሶ ዘለና ማለት እዩ። ብድሕሪ እዩ ዘለና ካርታ ባህርያዊ ብቕሊ እዩ። ካርታ ባህርያዊ ብቕሊ ከምዚ ኣብዚ ንሪኦ ዘለና ሕጂ ባህርያዊ ብቕሊ ክንብል ከለና ሕጂ እንታይ እዩ? ናይ ዝተፈላለዩ ዓይነት ወይ ድማ ዝርግሐ ናይ ኣትክልቲ ክኸውን ይኽእል፣ ኣግራብ ክኸውን ይኽእል፣ ኣብ ዓለምና፣ ኣብ ዞባና፣ ኣብ ሃገርና ከከም ንደልዮ ክንፍትሾ ንደሊ ዓቐን ማለት እዩ ከርእየና ክእል። ንኣብነት ሕጂ እዚ ናይ ዓለም ሙሉእ ኣብዚ ንሪኦ ዘለና እዚ ብቀጠልያ ትርእይዎ ዘለኹም ቀጠልያ ሕብሪ ሒዙ ዘሎ እቲ ኣብቲ ግዜ እቲ ብኣግራብ ለሚዑ ዘሎ ወይ ድማ እቲ ባህርያዊ ብቕልስ ኣብ ኣዝዩ ፅቡቅ ኩነታት ዘለዎ እዩ ዘርእየና ዘሎ። እዚ ከም ግርጆ ሕብሪ ሒዙ ዘሎ ወይ ድማ ሓመኩሽታይ ሕብሪ ሒዙ ዘሎ ከዓኒ እቲ ቁሩብ ብሰንኪ ዝሓል ይኹን ገለ ንቕፅ ኢሉ ዘሎ ቦታ እዩ ዘርእየና ዘሎ ማለት እዩ። እቲ ካልእ ፃዕዳ ሕብሪ ሒዙ ዘሎ ከዓ እቲ ኣብ ኖርማል ኩነታት ዘሎ ወይ ድማ ኣብ

ሉድ ኩነታት ዘሎ ኢልና ንጠቕሶ ማለት እዩ። ብድሕሪ ዝመፀና ድማ ዓይነት ካርታ ናይ ፅርግያ ካርታ ኢልና ንጠቕሶ እዩ ማለት እዩ። ናይ ፅርግያ ካርታ ክንብል ከለና ሕጂ እንታይ እዩ ዘርእየና ድሕሪ ኢልና እቶም ኣገደሲ ዝበሃሉ ጎደናታት፣ ኣብነት ሓደ ሰብ ጋሻ ኮይኑ ናብ ዝኾነ ቦታ ክኸይድ ይኽእል እዩ። ጌሽና ወላ ንባፅዕ ሞ ንኽድ ኣብ ባፅዕ ዓይነት ቀንዲ ጎደና ካበይ ፅርግያ ተበጊስካ ኢኻ ናበይ ፅርግያ ክትከይድ ውጥን ናይ መገሻኻ ከተውፅእ ከለካ እውን በየናይ መንገዲ እንተኸትካ ይሕሸካ። ኣያናይ ፅርግያ እዩ ዝያዳ ፀዓቕ ዘለዎ ናይ ተሽከርከርቲ፣ ኣያናይ ፅርግያ እዩ ድሓን ዝኾነ ፀዓቕ ዘለዎ ናይ ተሽከርከርቲ። ነዚ ኩሉ ንምፍላጥ ድማ ከምዚ ኣብስል ንሪኦ ዘለና ሕጂ እዚ ናይ ውሽጢ ኣስመራና ብፅበብ ዝበለ መልክዕ ኣርእና ኣለና። ትቐንዲ ጎደና ኣያና እዩ። ትደልዮም ትካላት እውን ላይብረሪ ዲኻ ደሊኻ ናብ ቤት ትምህርቲ ዲኻ ክትከይድ ደሊኻ ኩሉ ዝሕብረና ድማ እዚ ናይ ፅርግያ ካርታ ኢልና ንጠቕሶ ማለት እዩ። ብድሕሪ እዩ ድመፀና ክሊማዊ ካርታ ኢልና ንጠቕሶ እዩ። ብዛዕባ ለውጥታት ናይ ኩነታት ኣየር ናይ ዝነበረ እዋናትን ኣብ ምሕባርን ንዝተፈላለዩ ባህርያዊ ናይ ኩነታት ኣየር ዘቕሙ ከም ንኣብነት ዝናብ ኣለና፣ ጠሊ፣ ንፋስ፣ ሙቐት ኣብ ምግላፅን ምሕባርን ከዓ ዓብይ ተራ ይፃወት ማለት እዩ። እዚ ክሊማዊ ካርታ ንብሎ ዘለና ማለት እዩ። ንኣብነት ኣብዛ ስእሊ እዚኣ ንድሕሪኢና በዚ እውን ኣብቲ ባእታታት ካርታ ክንጠቕሶ ኢና፣ ግን ኣብዚ ኣለና እቲ ሓባር ንብሎ ማለት እዩ። እዚኦም ሕጂ እንታይ እዩ በብሕብርታት ዝተፈላለዩ ሕብሪ ንብሎ ኣለና። ብጫ ኣለና፣ ቀጠልያ ኣሎ፣ ሰሚያዊ ኣሎ፣ ኣራንሽ ኣሎ፣ እውን ቀይሕ ድበለ እውን ኣለና። እዚ ሕጂ ነቲ ኩነታት ኣየር ዝነገረና ብዲግሪ ሴንቲግሬድ ከዓ ኣብዚ ተሳኢልና ኣሎ ማለት እዩ። እዚ ቀይሕ ኢልና ዘለና ሕጂ እቲ ኣዝዩ ሙቐት ዘለዎ ቦታ ማለት እዩ፣ ሃሩር ኮይኑ ዘለዎ ቦታ ማለት እዩ። እዚ በንፃሩ ድማ እዚ ሰማያዊ ወይ ድማ ናብ ድምቕ ዝበለ ሰማያዊ ሕብሪ ዝኸይድ ዘለካ እቲ ኣዝዩ ቆራሪ ወይ ድማ ዝሑል ቦታ ኩነታት ኣየር ከም ዘሎ ዝሕብረና እዩ። ከምኡ እንዳበለ እዚ ብጫ ከዓኒ ድሓን ድኾነ ማይ ድማ ማእከላዊ ዝኾነ ኩነታት ኣየር ከም ዘሎ ዝሕብረና ማለት እዩ። ብከምዚ መልክዕ የርእየና ናይ ኩነታት ወይ ድማ ናይ ክሊማዊ ካርታ ማለት እዩ። እዚኣ እውን ከም ኣብነት ክንወስዳ ሰለስተ ዓይነት ኩነታት ኣየር እዩ ኣብ ዝረአየና ዘሎ። እዚ ቀጠልያ ኣብዚኣ ሓቢርና ኣሎ። እዚ ቀጠልያ እቲ ኣዝዩ ፅቡቕ ኩነታት ኣየር ዘሎ ማለት እዩ ብኩሉ መለክዕታቱ። እዚ ፃዕዳ ኮይኑ ዘሎ ከዓኒ ኣዝዩ ውዑይ ወይ ድማ ዝሕሉ ብሓፂሩስ ክፍእ ዝበለ ኩነታት ኣየር ኣዝዩ ንወዲ ሰብ ኣሸጋሪ ዝኾነ ኩነታት ኣየር ከም ዘለዎ እቲ ከባቢ ይነገረና ኣሎ ማለት እዩ። ድሓር ከዓ በቢ ግዜ እዩ ዝነገረና ዘሎ በብዋርሓቱ ማለት እዩ። ኣብ ወርሒ ጥሪ ከመይ ኣሎ፣ ወርሒ ለካቲት፣ መጋቢት እናበለ ናይ ዓመት ሙሉእ ዝርግሕ ነገረና ማለት እዩ። እቲ ህዝ ዝበለ ቀጠልያ ከዓኒ ኣብ ድሓን ዝኾነ ኩነታት ኣየር ከም ዘሎ ይረዳአና ኣሎ ማለት እዩ። እዚ ከዓ እቲ ክሊማዊ ካርታ ኢልና ንጠቕሶ ማለት እዩ። ብድሕሪ እዩ ድመፀና ቶፖግራፊያዊ ካርታ እዩ፣ ብልምዲ ግን ቅርፂ መሬት ኢልና እውን ንፅዋዕ ማለት እዩ። እዚ ብሕፅር ዝበለ እንታይ ዘድና ዘሎ እቲ ናይ ቅርፂ መሬት ወይ ድማ ባህርያዊ መልክዕ ናይ ዓለምና ይኹን ናይ ዓድና ይኹን ናይ ዝተፈላለዩ ነገር ዘርእየና እዩ። እቲ ቶፖግራፊ ካርታ ኢልና ንፅውዖ ማለት እዩ። ከምዚ ምስሊ ንሪኦ ዘለና ሕጂ ዝተፈላለዩ ኣብዚ ናይ ዋሓይዝ ቦታ ከም ዘለና፣ ጎላጉል ኣብዚ ህስስ ዝበለ ከም ዘለና፣ እዚ ፅልም ኢሉ ዘሎ ከዓ በረኽቲ ቦታታት ወይ ድማ ሽንጭሮታት ከም ዘሎ ዘርእየና ማለት እዩ። ብተወሳኺ እውን ብከምዚ መልክዕ እውን መፅ ኣብቲ ዘሎ ስንጭሮታት ጎላጉል ንሕሪልና እዚ ኣብዚ ዘሎ ስንጭሮታት እውን እዚ ፀሊሙ ዘሎ ቦታ እዚ ሕብሪ ንሪኦ ፀሊሙ ዘሎ ንሪኦ ዘለና ሕብሪ ከዓኒ እቶም ስንጭሮታት ምዃኖም ወይ ድማ እቶም ዓሞቕቲ ኣብ መንጎ ክልተ ጎቦታት ዝርከቡ ቦታታት ምዃኖም እዚ ብቀይሕ ፅሒፍዎ ዘሎ ከዓኒ ተሳኢልና ዘሎ ማለት እዩ። እዚ ከዓ እቲ ኣብ ስንጭሮታት ወይ ድማ ኣብቲ ጎቦ ህዝቢ ብልቢ ዝጥቀመሉ ብልምዲ ዝጥቀመሉ መስመር ናይ መንገዲ ምዃኑን የርእየና ኣሎ ማለት እዩ። እዚ ከዓ እቲ ናይ ቅርፂ መሬት ካርታ ኢልና ንጠቕሶ ማለት እዩ። ሕጂ ቀፂልና ንሪኣ ድማ ብዛዕባ ካርታ ስነ ህዝቢ እዩ። ካርታ ስነ ህዝቢ ክንብል ከለና ሕጂ ኣብታ ንጠቕሳ ዘለና ሃገር ክንደይ ህዝቢ ኣሎ፣ ዝርግሕ ናይ ህዝቢ ከመይ እዩ፣ እቲ ዝቕመጠሉ ከባቢ ብቁፅሪ ክንደይ እዩ፣ ንኩሉ ነዚታት ንምፍላጥ እዩ ዝሕግዘና። ቀፂልና ንሪኦ ናይ ዓለም ካርታ ኢልና ንፈልጦ ማለት እዩ። ናይ ዓለም ካርታ ክንብል ከለና ድማ ሓፈሻዊ ፅማቅ ወይ ድማ መግለፂ ብዛዕባ ኣብ ዓለም ዘሎ ሰብ ዝሰርሑን ተፈጥሮኣውን ሃብቲ የርእየና። ናይ ክፍለ ዓለማት ኣሰኣል፣ ዓበይቲ ውቅያኖሳት፣ ደሴታት፣ ኣፍላጋት፣ ዓበይቲ ከተማታትን ሃገራትን ድማ የርእየና ማለት እዩ። ከምዚ ትርእይዎ ዘለኹም ከዓኒ ኣብቲ ናይ ባእታታት ካርታ ኢልና ብሕጂ ንምሃሮ ኣብኡ ኣለና ሓባር ሰሜን ዝብል እዚ ማሲ ናብያ ኣሎ እቲ ሰሜን፣ ደቡብ፣ ምዕራብ፣ ምብራቅ ዘርእየና ኣብ ዘሎ ድሓን ብግልፂ ብስፍሕ ዝበለ ኣብ ባእታታት ካርታ ክንመሃሩ ኢና። ንሕጂ ግን እዚኣ ከምዚኣ ንሪኣ ዘለና ዝተፈላለየ ሕብሪ ዝወቀባ ሃገራት ኣለዋና ነናተን ሕብሪ ሂብዎን ኣሎ ማለት እዩ። መወዳእቱ እዚ ብምሉኡ ብዛዕባ ፖለቲካዊ ካርታ ግን ከዓ ናይ ዓለም ኢና ንርኢ ዘለና ማለት እዩ። ስለዚ ነዚ እንታይ ኢና ንፅውዖ ማለት እዩ?

ዓለማዊ ካርታ ተባሂሉ ይፍለጥ ማለት እዩ። ስለዚ ፍትዋ ተምሃሮ ነዚ ሕጂ ክንምሃሮ ፅናሕና ብፅሞና ክትከታተሉ ንኹም ፅናሕኹም ርግፀኛ እየ። ናፍቲ መደምደምታ ንክንኣቱ ሎሚ ዓንቲ ብዛዕባ እንታይ ኢና ተማሂርና ንሒልና ብሕፅር ዝበለ መደምደምታ ክንገብረሉ ብዛዕባ ካርታ ተማሂርና። ብዛዕባ ካርታ ከዓኒ ኣገዳስነት ካርታ ተማሂርና። ኣገዳስነት ካርታ ከ እንታይ ኢልና ነርና? ጥቕምታት ካርታ ማለት እዩ።

ቀፂልና ድሕሪ እዩ ዝረኣናዮ እውን ባህርያዊ በቕሊ ካርታ ባህርያዊ በቕሊ ርኢና ነርና ዝርግሐ ናይ ኣግራብን ኣትክልትን ኣብ ዓለምና ኣብ ክፍለ ሃገርና ይኹን ወላ ኣብ ሃገርና ኣብ ዞባና ብግቡእ ዘረዳእና ኢና ነርና ሳልሳይ ዝረኣናዮ ክሊማዊ ካርታ ነይሩ ክሊማዊ ካርታ ከዓ ለውጢ ናይ ኩነታት ኣየር ኣብ ዝተፈላለየ እዋናት ማለት እዩ ብግቡእ ዘረዳእና ዋዕድ እዩ ዘሎ ዛሕሊ ማይ ዝናብ ክመፅእ ኣይመፅእን ዘረዳእና ማለት እዩ ድሕሪ ዝረኣናዮ እውን ቶፖግራፊያዊ ካርታ ኮይኑ ቶፖግራፊያዊ ካርታ ከዓ ወይ ድማ ብዛዕባ ካርታ ቅርፂ መሬት ኢልና ነርና እቲ ባህርያዊ መልክዕ ወይ ድማ ቅርፂ መሬት ናይ ዓለምና ናይ ሃገርና ክኸውን ክእል ናይ ዞባና ከከም ዝደለናዮ ማለት እዩ ብግቡእ ዘረዳእና ስንጭሮታት ብራኸ ናይ ቦታታት ሩባእታት ጎላጉል ኣብ ከመይ ቦታ ይርከቡ ዘረዳእና ከዚ እንታይ ኢልና ነርና ቶፖግራፊያዊ ወይ ድማ ካርታ ቅርፂ መሬት ኢልና ንፅውዖ ማለት እዩ ድሓር ድረሃናዮ እውን ካርታ ስነ ህዝቢ እውን ርኢና ነርና ካርታ ስነ ህዝቢ ክንብል ከለና ከዓ ዝርግሐ ናይ ህዝቢ ኣብ ሓደ ሃገር ይኹን ወላ ኣብ ሓደ ዞባ ንኡ ዞባ ክኸውን ይኽእል ወላ ከተማ ገጠር ኣቀማምጡ ከመይ ኣሎ እቲ ፀዓቂ ህዝቢ ኣብ ከመይ ቦታ ኣሎ ብዙሕ ህዝቢ እውን ከመይ ኣሎ ንምርዳእ እውን እዚ በቲ ካርታ ስነ ህዝቢ ብግቡእ ንርድኦ ማለት እዩ ኣብ መወዳእታ ዝረኣናይ ከዓ ዓለማዊ ካርታ እዩ ነይሩ ዓለማዊ ካርታ ከዓ እዚ ኩሉ ክንብሎ ፅናሕኩ ብፅማቅ ገይሩ መደምደምታ ዝገብረለና ከዓ ዓለማዊ ካርታ ኢልና ነርና ብፅሞና ተኸታቲልኩም ክትኮኑ ተስፋ ይገብር ኣብ ዝመፅእ ብዛዕባ ብኣህታት ካርታ ክንገልፅ ኢና ክሳብ ሽዑ ግን ሰናይ ናይ መፅናዕቲ ግዜ ይግብረልኩም ቻው ፍትዋ ተምሃሮ

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ፣ ስፖርታዊ፣ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኹለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

0: ናብዚ ሕጂ በፂሓቶ ዘላ ደረጃን ጌና ትኸዶ ዘላ ግዕዞ ምዕባለይ ቴክኖሎጂ ሳላቶም ከይተሓለሉ ዝሓለሙ እሞ ሕልምታቶም ንምጭባጥ ከይሰልከ ይሰርሑ ውሕዳት ሊቃውንቲ ዓለምናየ በፂሓቶ ውፅኢት ቴክኖሎጂ ናይ ብዙሕ ሞያተኛታት ክእለትን ፍልጠትን እዩ ዝጠልብ ፍልጠትን ክእለትን እንተተደሚሩ እንተረቢሑን ዝተዓፃፀፈ ውፅኢት ይርከቦ
1: ሽመይ ኢቨንት ክልይ ተዋር ክባል እቲ ማህራይ ሌቨል 1 ኤኣይ ኩርስ ኣብዛዩኒ ሎም ማዓንቲ ሒዝና መፅና ና መደብካ ብዛዕባ ኢፌስኣይ ኢልና ኢና ሴሚና ደለና ፌስ ኮንሰርኒንግ ኣይደንቲቲያ ትብል ማለት እዩ እዚኣ እንታይ ንድሕር ኢልና ንሓደ ኣብ ሃገርና ዝረኣይ ፕሮብለም ንምፍታሕ ኢና ምፅና እያ እዚ ከዓ እንታይ እዩ ኣብ ድኾነ ናይ ፖሊስ ስቴሽን ንድሕር ከድና ኣነ ንኣብነት ታሴራ ኣይጠፊኢ ንድሕር ናብትና ፖሊስ ከይደ ኣብ ሃሸሓት ብዙሓት ወይከዓ ኣላፍ ታሴራታት ስለ ዘለዉ እቲ ታሴራታት ምስ ንዓይ ናተይ ታሴራ ካ ጠፊያ ንድሕር ናብኡ ከይደ ነዚ ንምፍታሕ መፅያ ኣላ ማለት እዩ ንኣብነት ኣና ሓደ ፖሊስ ረኪበ ናተይ ገፅ ዲቴክት ገይሩ ማለት እዩ ምስ ጠፊኡ ዘሎ ታሴራ ኣነ ታሴራ ለየለየ ንድሕር ኢልዮ ምስቲ ብዝሒ ንሱ ዝጥቀመሉሎን ምስቲ ብዝሒ ኣብኡ ዘሎ ዳታን ምስቲ ናተይ ሒዝዎ ዘሎ ዲቴክሽን ክተሓወሶ ይኽእል እዩ ስለዚ ነዚ ንምፍታሕ ኢና ምፅና ዘለና እዛ ስራሕ እዚኣ ማለት እዩ እዚ ከዓ ከመይ ንሕልና ንኣብነት እዛ ስራሕ እዚኣ ከመይ ገና ሰሪሕና ኣለና ፊቸር ፕሮግራም ኣላ ዊችዝ ናይ ኤስኤምኤስ ዲቨሎፕመንት ክንገብረላ ኢና ከምኡውን ኔትወርክ ሼር ከዓ ክንኣሰር ኣለና ማለት እዩ እዚ ከመይ ንድሒልና ንኣብነት ሓንቲ ስቴሽን ኣነ ታሴራ ጠፊድ ናብታ ስቴሽን ከይድ ሞ ሓደ ፖሊስ ንዓይ ረኪቡ ናተይ በትናት ንዑኡ ዝከኣሉ ማለት እዩ ናተይ ፌስ ዲቴክት ገይሩ ካብኣብቲ ናብ ፖሊስ ዘሎ ስቴሽን ታሴራታት ደሊ ማለት እዩ እዚ ከዓ ኣድካምን ወይ ድማ ደይ ውፅኢታውን ከዓ ክኸውን ይኽእል ማለት እዩ ንኣብነት እዚ ናተይ ስእሊ ሒዝዎ ሎ ኣብ ናይ ገፅ ምስሊ ሒዝዎ ዘሎ ስእልን ምስብኣብ ና ፖሊስ ተኣኻኺቡ ደሎ ናይ ታሴራ ምስቲ ብዝሒ ኣድካምን እዚኣ ድማ ዓን ክኸውን ይኽእል እዩ ስለዚ እዛ ፕሮግራም እዚ ከዓ ነዚ ንምፍታሕ እያ መፅእ ኣላ ማለት እዩ እዚኣ ከመያ ትገብር ንድሕልና መጀመርታ ነቲ መፅእ ደሎ ታሴሩ ድ ወይ ናቲ ፓስፖርት ዝኾነ ምስ ፌስ ኮንሰርኒ ድታሓዝ ኣይደንቲቲ ስለበለ ነቲ ሰብ ዲቴክት ትገብሮ ሞ ካብቲ ደሎ ሂብና ደለና ዳታ ከዓ እቲ ሰብ ተኣሎ ድ የለን ትነገርና ማለት እዩ ንኣብነት ታሴራ ክጠፊእ ክንድሕር ኬርኪ ኣብታ ስቴሽን ትኸይድሞ እታ ስቴሽን ከዓ ናቲ ፌስ ዲቴክት ን ሪኮግናይዝ ገይራ ካብቲ ኣብቲ ሰርቨር ዘሎ ዳታ ከዊያ ሪፈር ትገብር ማለት እዩ እጂ እዛ ፕሮግራም ነዚ ዓይነት ኣካይዳ ሒዛ ትኸይድ እዚ ኤኣይ ብሓፈሻ ነታ ኮርስ ንክንማር ሰለስተ ወርሒ ወሲድና እዚ ከዓ ኣብ ዝተፈላለዩ ዓይነት ዓውድታት ኢና ተማሂርና ንፕሮግራሚንግ ዝምልከት ተማሂርና ነርና ከምኡውን ምስ ቻት ቦክስ ኣብመሰሉ ዝተፈላለዩ ዓይነት ሞዴላት እዳተጠቀምካ ተማሂርና ነርና ከምኡውን ቶም ጀነሬቲቭ ኤኣይ ድበሃሉ ከዓ ከም በዓል ቪድዮ ኣውድዮ ከምኡውን ቪድዮ ከዓ ወሲድና ነርና ክላስ ማለት እዩ
2: ሽመ ዮሳስ ፍቃድ ባሃል ናይ ዚዮን ትሬኒንግ ሰንተር ተማሃራይ ኣብዘን ሰለስተ ወርሒ ብዛዕባ ዝተፈላለዩ ዓውድታ ተማሂርና ኣነ ኣብ ኤኣይ የተማሂረ ነይረ ስለዚ በዘን ተማሃርናየን ኤሪ ስናፕቻት ትብል ወይ ከም ስናፕቻት ዓይነት ኮይና ግን በዓና ብኤርትራውያን ዝተሰርሐት ብዙሕ ፍልተርስ ገለ ይብላን ግን ከም መጀመርሽን ንእሽተ ይሰሪሕና ኣለና ኣብነት ሕጂ ኣብዚ ፌስ ማስክስ ኣለውና ን ከምኡውን ክራውንስ ቢርድስ ራቢት ኤርስ ኣለውና ሕጂ እታ ፌስ ሪኮግናይዜሽን ና ሰሪሕና እታ ፌስ ንዓና ሪኮግናይዝ ምስ ገበረት ካብቲ ዘሎ ፊልተር በዓልና መሪፅና ኣብቲ ዝድለ ወይ ኣብቲ ዝግባእ ቦታ ናይ ኣካላትና ተቐምጠልና ማለት እዩ እዛ ስናፕቻት እዚኣ ኣብ መፃኢ ነቲ ዝጎደለ ዘሎ ከዓ ንሕብረተሰብና ዝውክል ከነእትወላ ተስፋ ንገብር ማለት እዩ ኣብ ስናፕቻት ሕጂ ብብዙሕ ንድሮስ ከምዚ ብዙሕ ንሕብረተሰብና ዘይውክል ነገራት ኣለዉና ኣብነት ናይ ሰይጣን ስእል ኣሎ ካልእ ዘይድልዩ ስእልታት እውን ኣለውና ሕጂ ከምኡ ስለ ዝኾነ ኣብቲ ሕብረተሰብና ውን ከምኡ ንዓና ነቶም ህፃናት ንዘይትብክል ኣሱ ነገራት ዘለዋ ጌርና ክንተሓሲብና ማለት እዩ
0: ተምሃሮ ጎነቲ ዝወስዶ ስሩዕ ኣካዳምያዊ ትምህርቲ ፍልጠቶም ዘብርኽን ተወሳኺ ሞያ ዘስንቕን ኣብ ናይ ዕረፍቲ ግዜኦም ኣብ ዝተፈላለየ ማእከል ስልጣናታት እናኸዱ ፍልጠቶምን ንቕሓቶምን ክዕብዩ ይረኣዮም እዞም ኣበዛዮን ማእከል መሰልጠኒ በቢደረጅኡ ዝወሰድዎ ስልጠና ቴክኖሎጂ ሓቆፉን ነዚ ዘማእከለ እዩ ነይሩ
3: ሕጂ ዕላማ ናይ ዝመደብታይ እቶም ተምሃሮ ተማሂሮም ኣብ ግብራዊካ ተማሂርካ ስለ ምምሃር ዘይኮነ ተማሂሮም ሰሪሕ ክሰርሕሉ ዝኽእሉ ባይታ ንሂወቶም መፃ እዮም ክመርሕሉ ዝኽእሉ ትምህርቲ ምቕሳን ተቐንዲ ዕላማ ናይ ዚ ትምህርቲ ማለት እዩ
4: ኣገዳስነት ኮማዕረክተምሃሮ ካብቲ ስራዕ ትምህርቲ ወፅኦም ሞያናቶም ክሕዝሉ ኣለምስ
3: እንታይ ኣገዳስነት ኣለ ሕጂ ዕላማ ወይ ኣገዳስነት ናይዚ ትምህርቲ እንታይ ቀንዲ እቲ ትምህርቲ ቀዳማይ ነገር ከሉ ካልኣይ ካ ግድ ብዘይ ሞያ ሓደ ሞያ ዘለዎ ሓደ ሰብ ክልተ ሞያ ዘለዎ ክልተ ሰብ ከማን ዝበሃል ሕጂ ጎኒ ጎኒ እቲ ትመሃሮ ዘለካ ሞያ ተጥረካ ከይድካ ሕጂ ብፍላይ ኣብዚ ደለናዮ ግዜ ሲ በቲ ቴክኖሎጂ ሞር ኣድቫንስ ዳገብረ ከይዳሎ ሕጂ ምስ ኮፓፕ ክትገብር ተዘይክኢልካ ኣተረፍካ ክትከይ ትኽእል ኢኻ ዝኾነ ስራሕ እውን ተጠላብነት ከይህልወካ ክእል እዩ ማለት እዩ።
5: ብዙሕ ነጥብታት ኣልዒሎም ኣሎ ናይ ብሓቂ ከዓ ፅቡቅ ረኺብ እየ። ቅድሚ ሕጂ ንሕና ዋላ መምሃራ ናብ ዝነበርናሉ ግዜ ንሽገረሉ ዝነበርና ንፅገመሉ ዝነበርና ንኣብነት ናይ ሓደ ተምሃራይ ኣብሬጅ ክትሰርሕ ካልኩሌተር ጌርካ ትድምር ድሓር ናይ ኩሎም ተምሃሮ ናይ ሓምሳ ድዮም ስሳ ተምሃሮ ኣብሬጅ ሰሪሕካ መሊስካ ራንክ ከተውፅእ ዝነበረ ሽግር ሕጂ እዚኦም ቆልዑት ግን ብዝቐለለ ከመይ ጌርካ ኣቨሬጅ ትሰርሕ ከመይ ጌርካ ራንክ ተውፅእ ኩሉ እቲ ብመልክዕ ዳታ ቤዝ ናይ ኩሉ ነገር ሒዞሞ ዘለዉ ኣብቲ ከተፅንዕ ሓደ ተምሃሮ ተፅንዕ ከሎ እንታይ እንታይ ክኽተል ከም ዘለዎ ናይ ታይም ማኔጅመንት ምሕደራ ናይ ግዜ ኣምፅኦሞ ዘለዉ ካልእ እውን ኣጠቃቅማ ናይ መድሃኒት ክሳብ ክንደይ ጎዳኢ ክሳብ ክንደይ ይጠቕመና እንታይ ክንገብር ኣለና ዝበላ ርእስቲ ልዒሎም ኣለዉ ብጀካ እዚ ብዙሕ ኣርእስቲ እውን ኣልዒሎም ኣለዉ። ስለዚ ቅድሚ ሕጂ ኣሸጋሪ ዝነበረ ብኣዝዩ ዝቐለለ ልዕሊ ኩሉ ከዓ ናይ እዚኦም ቆልዑ ደስ ዝበለኒ እቲ ቴክኖሎጂ ሎሚ ኣብ ክንዲ ኣብ ጌም ኣብ ዘይጠቅም ግዜ ጥራይ ዝውዕል ሎሚ ግን እዞም ተምሃሮና ዝረእኾ ብናቶም ተባት እቲ ቴክኖሎጂ ከመይ ገይሮም ኣብ ጥቕሚ ናይ ተምሃራይ ከም ዝውዕል ስለ ዝገበሩ ብጣዕሚ ባሂልኒ
6: እቲ ኣገዳስነቱ ኣዝዩ ልዕሊ እቲ ምስ እዋን ናይቲ ትምህርቲ ብምዃኑ እቲ ናይ ኤኣይ ወይ እቲ ሰብ ሰርሖ ብልሒ ምዃኑ እዩ። ሕጂ ሓደቶም ቆልዑ ናይ ምብልሓት ናይ መተዕፅፃፍ ናይ ምፍጣር ተኽእሎኦም ኣዝዩ ልዑል ኮይኑ ኣብ ወደይ ዝረእኽዎ ክሳብ ሕሉፍ ሓሊፎም ስ ታሪክ ምፅሓፍ ኣብኡ ብኣኣይ ጌርካስ ታሪክ ሕጂ እዚ ትምህርቲ እዚ ንድሕር ዓብዩስ እቲ ታሪክና እቲ ጎቦታት ናይ ናቕፋ ድፋዓትና እቲ ኩሉ ታሪክናስ እንዳክገብሮ ተኽእሎ ኣሎ ማለት እዩ ክስንድዎን ክሰርሕዎን ዓብ ተኽእሎ ኣለዎ። ስለዚ እዚ ትምህርቲ እዚ ብቐሊሉ ተራእዩ ኣድህቦ ተገይርሉ ብመንግስቲ ኣኹም ምትብባዕ እንድሕር ተገይርሉ ዓብ ዓወት ከምዝመዝግብ ጥርጥር የብለይን ብግብሪ ርእየ ታሪክ ኣዝዩ ብዙሕ ፅሑፋት ሞ ብእንግሊሽ ትግርኛ እናገበሩ ታሪካት ክፅሑፉ ኣይዳለውዎ ንሱ ተዝርእዎ ኣነብ ገዛ ዝረእኹ ኣዝዩ ዘገርምን ዘደንቕን እዩ።
0: ሕልምታትካ ናብ ክውነት ንምቕያር ኩሉ ግዜ ክትፅዕር ኣለካ። ሰብ ሕልምታቱ ንኸተግብር እዩ ዝነብር። ሰብ ብዘይ ሕልሚ ክነብር ዝኽእል ኣይኮነን። ብርግፅካ ሕልምኻ እቲ ክትነብሮ ዘለካን ትነብሮ ዘለኻን ሂወትን እዩ። ምክንያቱ ሕልምኻ ሎሚ ዘይተጨበጠ ፅባሕ ግን እቲ ትነብሮ ሂወትካ እዩ።
7: ሽሜ ሮቤል ተስፋ ምበሃል እዛ ሕጂ ሒዝና መፅና ዘለና ድማ ኣቴንዳንስ እያ። እዚ ኣቴንዳንስ እዚ ድማ ኣብ ድኾነ ስራሓት ወይ ቤት ትምህርትታት ኣብ ድኾነ ኣቴንዳንስ ዘድልየ ነገራት ብማናጀር ድቋፀፀር ነገር ክሓግዘና ክእል እዩ ማለት እዩ። እዚ ኣቴንዳንስ ኢልና ፀውዕና ዘለና ድማ ኣብ ቤት ትምህርትታት ኮይኑ ኣብ ኣፍ ደገ ብካሜራ ጌርና ድኾነ ነቶም ተምሃሮ ኣቴንዳንስ ክንወስደሎም ንክእል ኢና ማለት እዩ። ካብ ብወረቐት ፒሮ ጌርና ራይት ዲና ግ እናገበርና ካብ ንደክም በዚኣ ጌርና ክንቋፀፀሮ ንክእልና ማለት እዩ። እዚኣ ሕጂ ብፒክቶ ብሎክስ ኢና ሰርሕና ዘለና። እዚ ድማ ብኤፍኣር ተባሂሉ ዝፅዋዕ ብፌስ ሪኮግኒሽን እያ ትሰርሕ። እዚ ድማ ንሓደ ተምሃራይ ዲቴክት ምስ ገበረቶ እንድሕር ኣብ ሰዓቱ መፅኡ ኣብ ሰዓቱ ዝፅሕፈሉ ንድሕር ኣብ ኬሩ ድማ ኣብ ሰንቲላ ወይ ከዓ ኣብ ሰዓቱ መፅኡ ከሎ ንድሕር ሎንጊ ከዓ ለይቲ ኢላ ፅሒፋ ተምፀልና ማለት እዩ። ሕጂ እቶም ተምሃሮ ድማ

0: እቲ ወይ ቶም ወርከርስ ኢልና ንፅውዖ ኣብ ሓደ ሳይት ተምፃልና እቶም ደለዉ ብክሎን ጌራ ተምፃልና እቶም ፕሬዘንት ታይሚንግ ኣብሰንት ከዓኒ ኣብ ሓደ ክሎን ጌራ ተምፃልና ማለት እዩ። ሕጂ ድማ እዚ ድማ ብሕብረተሰብና እዚ ሓጋዝ ዝኸውን ክእል ምክንያቱ ካብቲ እቲ ማናጀር ወይ ኣማሓዳር ዳይሬክተር ዝነበረ ንክቋፃፀሮ የሸጉሮ ዝነበረ ዶኮሩ ወላ ክፈልጦም ዘይክእል ዝነበረ ካብ ሱሳ ገለ ክቋፀፀር ዝነበረ በዚ ገይሩ ክቋፀፀሮ ክእል ማለት እዩ።
1: ሽመይ ሩፋኤል ቴድሮስ ዝበሃል ተማሃራይ ዛዮን ናይ ሌቨል 3 ሮቦቲክስ እየ። እዚ ስራሕ ኳካ ኣይኦቲ ወይ ከዓ ኢንተርነት ኦፍ ቲንግስ ትበሃል። እቲ እዚኣ ዝተፈላለየ ኮምፖነንት ኣለዋ ብሓንሳብ ትእክበን ከም ስማርት ሃውስ ማለት እዩ። እቲ እዚኣ ሞሽን ሰንሰር እያ። ከምዚ ተሓሊፍካ ገለ ማዕፆ ተኽፈት ከምዚ ናይ ኣስመራ ፓላስ። እዚኣ ካርድ እያ። እዚኣ ትሪኣ ዘለካ ኣብዚኣ ትገርካ እዛ ማዕፆ ትኽፈት። እቲ እዛ ማዕፆ በዚኣ ከዓ ሰርቮ ኣለዋ፣ ሰርቮ ሞተር ትበሃል። ሳሕቲ ነዚኣ ማዕፆ ተኸፍታ ትዓፅዋ ሳያ ስርሓ። እዚኣ ጋዝ ሰንሰር ትበሃል። ከምዚ ናይ ትኪ መዐቀኒት እያ። እዚኣ ናይ ቴምፕሬቸርን ሂሚዲቲ ሰንሰር ኢና። ቴምፕሬቸር ዓቂና ሂሚዲቲ ከዓ ዓቂናስ ብሓንሳብ ተምፃና። እዚኣን ወይ እዚኣን ብሓንሳብ ተበዚሕን እዚኣ ፋን ባዕላ ከምቲ ላዓልና ንገብር። እዚኣ ከዓ ናይ ሶል ሞይስቸር እያ ትበሃል። እዚኣ ሕቺ ተእትዋ ኣብታ ሓመድ ኣብኡ ዓቂና ናታ ሂሚዲቲ እንድሕር ጠሊ ተዘይ ኮይኑ እዚኣ ላ ዲናሞ ኣብ ማይ ተእትዋ። እዚኣ ሽዑ ናፍታ ሓመድ ሽዑ ባዕላ ትሰደና። እዚኣ ከዓ ሪሌ ኣላ። እዚኣ በዚኣ ሪሌ ኣላ። እቲ ነዚኣ ባዕላ እያ ትውላዓ ተጥፋ ኮንትሮል ትገብራ። እዚኣ ብዚኣ ከ ዘለካ ነዚ ኩሉ ኮምፖነንት ብሓንሳብ ኣኪባ ኩሉ ሰሪሓ እንታይ ከም ትገብር ኩላ ትነግረ። እዚኣ ሕቺ እቶም ብዕድመ ዕብይ ዝበሉ እሶም ክሽገሩ ስለ ዝኽእሉ ንሕና ከዓ ኩሉ ግዜ ምስኦም ክንኸውን ስለ ዘይንክእልሲ እዚኣ ክትሕግዞም ትኽእል ኢና ኢልና ሓሲብና።
2: ኣብ ናይ ፅባሕ ዘይተጨበጡ ሕልምታትካ ምንባር ነቲ ናይ ሎሚ ጉዕዞኻ ክዕንቅፅዋ ይግባን። ምናልባት ሕልምታትካ ዘይተጨበጡ ብምዃኖም ናብቲ ውሪሪግ እናበለ ተስፋ ክቆርፀካ ዝፈታትን ክኸውን ይኽእል። ምንዋሕ ግዜ ነቲ ክትበፅሖ እትደሊ ክትፀልዎ ኣይክእልን።
3: ስመይ ድምያና ግርማ ይበሃል። ዓስተ ሓደ ክፍል ተማሃሪት ካብ ዛዮን ትሬኒንግ ሰንተር። እጂ ሒዘልኩም መፅእ ዘለኹ ብዛዕባ ሓንቲ ኣፕሊኬሽን ኮይና ምስ ኤኣይ ሓዊስና ዝተምሃርና ኮይና ኣብዚኣ ዝኾነ በዓል ቱሪስትስ ወይ ከዓ ዝኾነ ቆልዑት ማለት እዩ ናይ ዝኾነ ሃገራት ናይ ምፍላጥ ድሌቶም ንምፍላጥ ብኡ ጌርና ከዓ ሜን ኢንፎርሜሽን ናቶም ወይ ከዓ ዝበዝ ሓበሬታ ናቶምን ናርኣና ኣብዚኣ ክነብር ንኽእልና ማለት እዩ። እዚ ማለት ከዓ ንኣብነት ብስእልታት ጌርና ማለት እዩ። ሕጂ ንኣብነት እዚኣ እንታይ እያ ኢልና ክንፈልጥቲ ኮይና እዚ ሃገር እዚኣ እንታይ ኢና ክንብልቲ ኮይና በዚኣ ሓንቲ ስካን ጌርና ኣብዚኣ ስኬንና ሕጂ ንኣብነት እዚኣ ዩናይትድ ኪንግዶም እንተኮይና ማለት እዩ ኣብዚኣ ጌርና ኣብዚኣ ዩናይትድ ኪንግዶም ኢላ ትመፅእ ናታ ሲቲ ናታ ካፒታል ናታ ሃገራት ናታ መንሽሙ ናታ ገንዘብ ናታ ምሻሎ ሃገራት ናቶም ህዝቢ ምንፍላጥ ማለት እዩ ትሕግዘና ማለት እዩ። እዚ ከዓ ምሻሎ ካልኦት ወላ ተምሃሮ ጥራሕ ዘይኮነ ናቶም ምንፍላጥ ጥራሕ ዘይኮነ ወላቶም ቱሪስትስ ናይ ሃገር ናበይ ሃገር ንክይድ ወይ ከዓ ናበይ ክነብል ኢሎም በዚኣ ክብሉ ይኽእሉ እዮም። እዚ ድማ ብኔትወርኪንግ ወይ ከዓ ብኢንተርነት ብምትሓዝ ከዓ እንታይ ክንገብራ ንኽእልና ስእልታት ናይታ ሃገራት ወይ ናተን ከተማታት ዘለዋ ኣብኣ ብምፅዓን ማለት እዩ ሰባት ናብ ድሌ ናበይ ሃገር ክንከይድ ኢሎም ወይ ብትናተን ኢንፎርሜሽን ብምሃል ማለት እዩ ክብሉ ይኽእሉ እዮም ማለት እዩ።
4: ኤቨኒ እዚ ኣፍታ ክበሃል እዚ ወዱብሪ ወይ ከዓ ኣራም ቢዘን ይበሃል። ሕጂ ድማ ንሕና ኣሒዝና ዘለና ኣብቲ ንማትሪኩሌሽን ዘለዎ ዝገብሩ ተምሃሮ ኣብኡ ንክትሕግዞም መፅንዒትን ተወሳኺ ድማ ክዩ ዘለዋ መስርሒትን ኣፕሊኬሽን ደና ዘለና ሕጂ ኣብዚ ንሕና መጀመርታ ምስኣተን ኣብቲ ኣፕሊኬሽን ኣብዛ ናይ ብናይ ሳይንስ ስትሪም ናኸድና ዘለና ኣብዚ ናይ መጀመርታ ሳብጀክት መርፅ ሳብጀክትና ምስ መረፅና ስታዲ ኦር ክዩ ዝብል ኦፕሽን ክመፀና እዩ። ኣብዚ ድማ ስታዲ ድሕር ዝብል መሪፅና ኣብዚ ክሶልቭ ፕሮብለምስ ምስቲ ናቶም ሙሉእ ኤክስፕላኔሽን ዝተዳለወ ክስተይ ኣለና ዘን ኣብዚ ኣፅኒዕና ኢልና ምስተዓመመና ነፍስና ድማ ኣብዚ ኩዩ ዝብል ክስተይ ጌርና ንሕና ነፍስና ከዓ ንፍትሽ ማለት እዩ። ኣብዚ ሽዑንታይ ኣለና ከም ተወሳኺ ዘእተና ኣብዚ ሕጂ ዝኾነ ኣብታ ናይ ቅድም ዝነበረት ክስታይ ንሕና ዝወሰኽና ኣሎ ማለት እዩ ሕቶ ክትሕታት ከለካ ምሽ ጌጋ ካልሖ ኮይኑ ተወሳኺ ብናይ ድምፂ ክስተይ ጌርና ኣላ ኣለና ሕጂ ንኣብነት እዚኣ ብጌጋ ድሕ መሊስ እያ እ ኣብዚ

0: ኣነ ልክ በቲ ድምፂ ኮሬሽን ትገብረልና ማለት እዩ ንሕና ክሰይና ግበርና ጌጋን ፅቡቅ ድሓለና ድማ ድማ ድሕር ፅቡቅ ለና ኮሬክት ኣንሰር ኢላ ኮሬክት ኣንሰር ኢላ ድማ ናብቲ ተስግረና ዘና ኣብዚ ወላ ጌጋ ንሕመይስያ ሕጂ ልክ ኣብዚ ልክዕ ድማ ሽዑ ኣብቲ መወዳእታ ድማ ናህና ስኮር ክንደይ ከም ዘምፃና ነገርያ ድማ ክሰይ ትገብራ ሕጂ ንሕና ሓሲብና ዘና መፅ ድማ እዚኣ ብናይ ኣርቲስትሪም እንያ ዘላ በዚ ናይ ሳይንስ ስትሪም ዘለዎ ሳብጀክት እንያ ዘላ ኣብ መፅ ድማ በቲ ናይ ኣርቲ ሓዊስና ተወሳኺ ድማ ሕትሕቶታት ድማ ወሲኽና ክንደርዋ ኢና ማለት እዩ
1: ናብ መፃኢ ዘሳግር ድልድል ንሱ ምዃኑ ክትኣምን ኣለካ። ሰባት ሕልምታትካ ምስትነግሮም ክቕልዱልካ ይኽእሉ ይኾኑ፣ ንስኻ ግን ብኩሉ እንትንኻ ናብቲ ከይኮነ ዘይተርፍ ሕልምታትካ ክተቋምት ይግባእ። ሕልምታትካ ኣቢድካ ክትጭብጦም ምዃንካ ርእሰ ተኣማንነት ክህልወካ ኣለዎ። ሕልምኻ ናብ ጋዲ ክትቀይር ትኽእል ንስኻ ጥራይኻ፣ ንዕኑ ምቕያር ዝኽእል ዓቕሚ ድማ ንኹሉ ብማዕረ ዝተዋህበ ትዕድልቲ እዩ። ንሕልምታቱ ናብ ተጨባጥ ለውጢ ክቕየር ዝኽእል ግን ውሑድ እዩ።
2: መጀመርያ ሙሉእ ሽመይ መሪሕ ፍፁም ቅዱስ ይበሃል። ሕጂ ሒዝኒ መፅና ዘለና ድማ ስፐሲፊካሊ ኣብ ናይ ሄልዝ ዘተኮረ እዩ። እዛ መጀመርያ ሒዝኒ መፅና ዘለና ደይሊ ካሎሪክ በር፣ እዚኣ ድማ ተጥፍኦ ፀዓታት ብመጠን ግዜ ብመጠን ሰዓት ብመጠን ናትካ ክብደት ቁመት ከምኡ ድማ ዕድመ ዓቂና ትነግረካ ኳልክሌተርያ። እዚ ሒዝና ቀሪብና ዘለና መጀመርያ በዝ ተዋሂብና ዘሎ ኢንስትራክሽን መጀመርያ ወይት ንእቱ ፎር ኤግዛምፕል ወይት 56 ተይልና ደን ሄይት ናትካ ቁመት ድማ 180 ተኮይኑ ከምኡ ድማ ኤጅ ናትካ 18 እንተኮይኑ ከምኡ ድማ ትሰርሖ ኤክሰርሳይስ ዱሬሽን ኦፍ ኤክሰርሳይስ ዊች ሚንስ ኢን ሚኒትስ ነግራ ማለት እዩ። ፎር ኤግዛምፕል 30 ሚኒትስ ንሰርሕ እንተኮንና ከምኡ ድማ ጀንደር ናትና ድማ ይውስኖ እዩ። ኣብ መንጎ ሜልን ኤን ፊሜልን እትሰርሖ ኤክሰርሳይስ ክብደት ይውስኖ እዩ። ንሰርሖ ስራሓት ድማ በቢ ዓይነቱ ማለት ላይት ፎኪስ ድዩ ሞደሬት ድዩ ሃይ ኢንተንሲቪቲ ዘለዎ ድዩ ዋላ ናትካ ዌይቲንግ ድዩ ዋላ ሳይክሊንግ ሳይክሊንግ ድማ ዝለዓለ ዓቐን ዝወስድ ዘሎ ማለት እዩ። እዚኣ ብሳይክሊንግ ተወሲድና ፎር ኤግዛምፕል ኣክቲቭ ኤክሰርሳይዝ በርን እታ ሻ ኤክሰርሳይዝ ክትገብራ ከለካ በርን ትገብራ 224 ኪሎ ካሎሪስ ትወስደልካ ትብላላ። ኤን ባዛ ሬት ወይ ድማ እቲ ናትና ቢኤምኣር ፐር ደይ ንሰርሖ ዘለና ብ 600 ኪሎ ካሎሪ ፐር ደይ ነጥፍ ኣለና ማለት እዩ። እዚ ድማ ሪካቨር ክንገብሮ ተደልና ብዝተፈላለየ ወይ ድማ ስትሬችንግ ወይ ድማ ሶፍት ኤክሰርሳይዝ ምስራሕ ሃይድሬሽን ብዙሕ ዋተር ብምስታይ ማለት እዩ። ከምኡ ድማ ኣብ ኢቲንግ ዘተኮረ ማለት እዩ። ካልኦቲ ልክዕ ከምዚኣ ኮላ ዛርእናያ ፀንሕና ፐር ደይ ክንሪያ ፀኒሕና እዚኣ ድማ ፐር ዊክ ትነግረና ማለት እዩ። እቲ ዱሬሽን ኦፍ ታይም ክነእትወላ ፀኒሕና ሰሪ ሚኒትስ ክሳዕ ኣወራት ገለ እናበለና ክነእቱ ፀኒሕና። ኣብዚኣ ግና በዝ ተዋሂብና ዘሎ ፐር ዊክ እናገበርና ንሰርሕ ማለት እዩ። እዛ ሳልሰይቲ ድማ እዛ ሳሰይቲ ሜዲካል ኬር ማኔጅመንት ሲስተም ማለት እዩ። እዚኣ ድማ እዛ ሕጂ ቅሪብናያ ዘለና ፎር ዳታ ቤስ ዊች ሚንስ ተዕቅበልና ማለት ዝእተናሉ ኢንስትራክሽናት በዚ ሂብና ዘሎ ኔም ኤጅ ጀንደር ሲምፕቶም ወይ ድማ ትናትካ ሕማም ነጌርካ ትምዝግበልና ሽዕ ብቐሊሉ ክንረኽቦም ንኽእል ማለት እዩ። እዚ ኤግዛምፕል ምርኣይ መሪሕ እንተይ ኢልና ኤጅ ድማ 16 ጀንደር ኣብዚ ምርጫ ኣለና ሜይል ማለት እዩ። ሲምፕተም ድማ ኤኪልና ኣደ ፔሽንት እንተይ ኢልናያ ፔሽንት ሳክሰስፉሊ ኣድድ ዊች ሚንስ ኣብቲ ናይትና ኣይዲ ሳክሰስፉሊ ኣትኮይኑሎ ማለት እዩ። ሽዑ ንረኽቦ ድማ ሰርች ጌርና ኖርማል ክንረኽቦ ንክእል ማለት እዩ። ኣብ መፃኢ ሓሲብናያ ዘለና ድማ ነዛ ሜዲካል ኬር ማኔጅመንት ሲስተም ይዕቢና ማለት ብምሉ እቲ ናይ ከምሪኦ ፀናሕና ናይ ቢኤምኣር ዊች ሚንስ ናትና ካሎሪ በር ንገብሮ ሓወይ ዘቕርቦ ድማ ናይ ቢኤምኣይ ወይ ድማ ቦዲ ማስ ኢንዴክስ ከምኡ ድማ ብምሉ ናትካ ናይ ደም ዓቐን እቲ ዘለካ ሕማም ጌራ ናትካ መድሃኒት እቲ ነገረካ ዲጂታል ዝኾነት ናይ ሜዲካል ኬር ማኔጅመንት ሲስተም ክነቕርብ መደብ ኣለና ማለት እዩ።

0: ምርታ ሽመይ ሳል ሕጂ ምቕባል ሕጂ ዘናትና ርእስቲ ከዓ ቲቪ ሜንቴናንስ እያ ማለት እዩ። ሕጂ ቲቪ ክንብል ከለና ክልተ ዓይነት ቲቪ ኣለዎና። ኣብዚኣ እዚኣ ሓንቲ ሲኣርቲ ንብላ ሓንቲ ፍላት ማለት እዩ። ሕጂ እዛ ሲኣርቲ ንብላ ዘለና ቀደም ኢላ ዝነበረት ጅፍ ዝበለት እያ ማለት እዩ። እዚኣ ፍላት ከዓ ድሕሪያ ዝመፀት ማለት እዩ። ሕጂ እዛ ሲኣርቲ ክንሪኣ ከለና ብዙሕ ክፋላት ኣለዋ። ሕጂ እንታይ ትገብረና? ቀድም በዚኣ ኤሌክትሪክ 220 ቮልቴጅ በዚ ምስ ተቐበልና ኣብዚኣ ፓወር ሳፕላይ ትበሃል ክፋል ኣላትና ማለት እዩ። እዚኣ ፓወር ሳፕላይ ሕጂ እንታይ ትገብር? ፓወር ካብቲ ኤሌክትሪክ ስሒባ ዘምፃቶ ንኩሉ እዚ ክፋላት በብዓቕሙ ትውዛዓሉ ማለት እዩ። ወይ ከምኡ ውን እቲ ቮልቴጅ ካብ ኤስ ናብ ዲስ ቀይራ በብዓቕሙ ትውዛዓሉ ማለት እዩ። ሕጂ እዚኣ ፓወር ሳፕላይ ኣርባዕተ መውፅኢ ኣለዋ እቲ ትዕድለሉ ማለት እዩ። ሓደ በዚ ዝኸይድ ናብ ድምፂ ዝኸይድ ኣሎ፣ ድምፂ ኣብዚ ዘለና ማለት እዩ። እዚኣ ኣይሲ ናይ ድምፂ ትበሃል። ሕጂ ድምፂ ናይታ ቲቪ ድምፂ ኩሉ በዚኣ ገይሩ ናብቲ ማይክሮፎን ኸይድ ማለት እዩ። እዚኣታ ሓንቲ ክትከውን ከላ ታ ካልይቲ ከዓ ኣብዚ ዘለና ናይ ስእሊ ማለት እዩ። ቨርቲካል ን ሆሪዞንታል ኣለና ማለት እዩ። ሕጂ እዚ ስእሊ ቨርቲካል ሆሪዞንታል ንብሎ ዘለና እዚ ንቨርቲካልነት ስእሊ ዝዝርግሓልና ማለት ክኾን ከሎ እዚኣ ከዓ ሆሪዞንታል ትዝርግሓልና ማለት እዩ። ሳልሳይ ከዓ እዚ ኣይስ እዛ ማይክሮፕሮሰሰር ኣለና ማለት እዩ። እዚኣ ሕጂ እንታያ ንብምሉእ እቲ ሲግናል ትህብ ነቲ ቦርድ ብምሉእ ኣብዚኣ ኣላትና ማለት እዩ። እዚኣ ሕጂ ካብተን ኣገደስቲ ክፋላት ናይዛ ቦርድ ክትኮን ትኽእል እያ ማለት እዩ። ካልእ ኣብዚ ቲነር ኣለና። እዚኣ ከዓ ብደገ ብኣንቴናን ዝመፅእ ሓበሬታ ኣንቢባ ናብዚ ትዝርግሓልና ማለት እዩ። ናብ ማይክሮፕሮሰሰር ስዕዳ ብኡ ጌራ ከም ቻነልቱ ዝኣመሰለ ክንሪኤሉ ንኽእል ማለት እዩ። ካልእ እዚኣ እዚ ናይ ስእሊ ናይ ሕብሪ ክፋል ኮይኑ ሕብሪ በዚ ይህብና ማለት እዩ። እዚኣ ብዓባያ ፍላይባክ ትበሃል ማለት እዩ። እዛ ፍላይባክ ሕጂ ክልተ መውፅእ ኣለዋ፣ ሓደ ዝለና ሓደ ካበ ዝለና ማለት እዩ። ነጋቲቭ ኤን ፖዚቲቭ። እዚኣ ሕጂ ክሳብ 25,000 ቮልቴጅ ከተውፅእ ትኽእል ማለት እዩ። እዚኣ ሕጂ ታ ሲኣርቲያ ማለት እታ ዝነበረት ድሕርያ ዝመፀት ከዓ እዛ ፍላት ኣላትና ማለት እዩ። ፍላት ቲቪ ሕጂ ብዙሕ ፍሉይነት ኣለዋ ካብዚኣ ማለት እዩ። ንዕብል ኢላ ዝመፀት ማለት እዩ። ሕጂ እዚኣታ ቦርድ ናይ ፍላት ክትከውን ከላ ኣብዚ ፓወር ሳፕላይ ኣለና። ፓወር ሳፕላይ ልክዕ ከም ናይ ሲኣርቲ ዘፍልየብሉን እቲ ፓወር ተቐቢሉ ከምቲ ዝድሊ ዓቕን ናብ ኩሉ ዝውዝዕ ማለት እዩ። እዚ ፓወር ሳፕላይ እዚ ኣብዚ እታ ማዘር ቦርድ ምስኣ ለጊባ ኣላ። ኣብ ገለ ቲቪ ከዓ በይና ክንረክባ ንኽእልና ማለት እዩ። ሕጂ እዛ ማዘር ቦርድ እታ ሓበሬታ ወይ ሲግናል ንኩሉ ትሰድድ እስያ ማለት እዩ። በዚ ጌራ ሕጂ ኣብዚ እዚኣ ቲኮን ንብላ ማለት እዩ። እዚኣታ ስእሊ ትዝርግሓልና ፓነል ኣብ ጥቕሚ ዘሎ ናብቲ ስእሊ ትዝርግሓልና እያ ማለት እዩ። እዚኣ ሕጂ እቲ ሓበሬታ ካብዚ እዩ ዝመፃ ማለት እዩ። እዚኣ ከዓ ሓይሊ ትህበን ንኩልን። ሕጂ እቲ ሓበሬታ ናይ ቲኮን ካብ ዝወስድ ኣላ እንኮላይ እዚ ስፒከር ከዓ ካብዚ ይወስድ ማለት እዩ። ካልእ ኣብ ውሽጢ ኣለና መብራህቲ ማለት እዩ። ነቲ ፓነል ዘብርሃልና ኣምፑላት ኣለውና፣ እሶም ከዓ ንመብራህቲ ሕጉዙና ማለት እዩ።
1: ስርዓት ኣመሃራ ናይ ዛዮን ትሬኒንግ ሰንተር ሕጂ እንታይ እቲ ዓይነት ትምህርትታት ካብ ናብ ይፈላለዩ ገሊ ሕጂ ካብ 3 ክሳብ 9 ወርሒ ዝወስድ ኣሎ። ንኣብነት ሮቦቲክስ ትበሃል ኣለና። ሮቦቲክስ ሕጂ 3 ለበል ኣለዎ። እቲ ቀዳማይ ለበል ሕጂ ከመይ ገይሮም እቲ ፕሮግራሚንግ በቲ ምስ ዕድሚኦም ዝኸይድ ፕሮግራሚንግ ከመይ ገይሮም ተማሂሮም ከመይ ገይሮም ጌም ሰርሑ ከመይ ገይሮም ምስ ኤኣይ ሓዊሶም ዝኾነ ፕሮጀክት ዝሰርሑ ይመሃሩ። ኣብ ሌቨልቱ ከዓ ኤሌክትሮኒክስ ማለት እዩ። ኤሌክትሮኒክስ ሕጂ እቲ ኤሌክትሮኒክ ኮምፖነንት ኩሉ ይመሃርዎ ሞ ባሓር በቲ ኮምፖነንት ተረዲኦም ከዓ ዝኾነ ኤሌክትሮኒክ ዲቫይስስ ዲቨሎፕ ክገብሩ ክእሉ ማለት እዩ። ድሓር ኣብቲ ሌቨል ስሪ ምስ በፅሑ ከዓ እታ ፕሮግራሚንግ ምስ ኤሌክትሮኒክስ ኮምባይን ምስ ገበርከያ እንታይ ትፈጥር ትኽእል? ሽዑ ሮቦቲክስ ይበሃል ማለት እዩ። ሽዑ ሮቦት ናቶም ከዳሉ ክእሉ ሽዑ እቲ ኤኣይ ካ ተማሂርዮሞ ዘለዎ ከምሱ እንታይ ገብሮ ክእሉ ኢንተግሬት ገይሮም ኤኣይ ፕላስ ሮቦቲክስ እንዳገብሩ ከምዚ ክንሪኦም ፀናሕና ከምኡ ከዳሉ ክእሉ ማለት እዩ።
2: ሽመይ ብሩክ ግርማ ይበሃል። ካብ ከባቢ ሰንበልካ ምፅ ሒዝ ዘለ ኣቕሪበ ዘለኹ ኸኒ ኢንተግሬሽን ይበሃል። ናይ ኤኣይ ጌርና ብድሕሪ ኸን ብናይ ሮቦቲክስ ጌርና ስርሕና ኤኣይ ጌራ ሬግናይዝ ጌራ ንፌስ ናትና ሽ ብድሕሪ ኸን እታ ሮቦትካ ልክዓንትከይድ ጌርና ስርሕና። እዚ ድማ ዝለመሱ ዓይነት ሰባት ኣብ ሳሎን ኮፍሎም ሎም ዘለዉ ወይ ሰብ ዊልቸር ገፆም ገይሮም ናብ ዝደለይዎ መእዝን ተደልዮም የማን ተደልዮም ፀጋም ተደልዮም ንትኽ ክሕጉሯ ከም ዝኽእሉ ጌርና ስርሕና። ጂታ ፕሮጀክት

0: ብገፂ ያኸን ትኸይድ ገይርያ ዘለ ናብዚ ክኸይድ ከለኹ እቲ ሰርቮ ምሉእ ይዕፀ ናብዚ ካ ክምለስ ከለኹ ድማ ንያማ ክኸይድ ከለካ ንያማ ኣብቲ ኣካይዳ ካ ልክዕካ ከምኡ ትኸይድ ማለት እዩ ናብዚ ክኸይድ ከለኹ ንያማን ተዓፂፋ ኣላ ማለት እዩ ናብዚ ከዓ ንፀጋም ትኸይድ ኣላ ማለት እዩ ሽክማ ጌርና ስርሕኒ ኣለና ነዛ ናይ ሮቦቲክስ ለበስር ስጋዕ ዝበፅሕ ከባቢ ዓመትን ስስተ ወራን መሲሉ መጀመርታ ስካ ፕሮግራሚንግ ተማሂር ከመይ ገይረ ፕሮግራም ከም ዝገብር ዝኾነ ነገር ተማሂር እዮ መጀመር ብድሕሪ ኤሌክትሮኒክስ ብዛዕ ኤሌክትሮኒክስ ቦርድ እንተጌርና መሰርሕ ተማሂርና ብድሕሪ ከ ዘን ሮቦቲክስ ማለት እዩ ቦርድ ላጋጊምና ፕሮግራም ጌርና እቲ ናይ ኤሌክትሮኒክስ ሓዊስና ማለት እዩ ክልቲኡ ኣላጊምና ሮቦቲክስ ሮቦት ከም ዝሰርሕ ና ተማሂር ብዙሕ ነገር እየ ዝሓስብ ፍሉይ ነገር ከምቲ ኣብ ደገ ዝግበርስ ፍሉይ ነገርካ ነርታ ንክገብረላስ ብጣዕሚ እዩ
1: ንያት ምሕረት ኣበሃል እዚኣ ሒዝያ ቀሪበ ዘለዎ ሞባይል ኮንትሮል ኢን ሮቦት ትበሃል እዚኣ ሞባይል ኮንትሮል ኢን ሮቦት ብሞባይል ካ ኮንካ ኣብ ዝተለኸዮ ካብዛ ሮቦት እዚኣ ርሒቕካ ክትእዛ ከም ትኽእል እዚኣ ክንስርሓ ዓመትን ሰለስተ ወርሒ ተማይርና ዳ ቅድም ፕሮግራሚን ተማይርና ኤሌክትሮኒክስ ድሕሪኡ ከዓ እዚኣ ሮቦቲክስ ለበልሰ ተማይርና ነዚኣ
2: ሰርሒ
1: ኣብ ዘለካዮ ቦታ ኮንካ ኣብ ርሑቕ ቦታ ኮንካ ንሓንቲ ሮቦት ክትእዝዛ ክንትኽእል
3: መጀመርታ እሰይ ተስፋ ይበሃል ንመፀ ኩሉ ቦታ ካብ ስንበል ኣብዚዮም ትሬኒንግ ሴንተር ተማሃረ ሌቨል ስረ እዚ ሕዚያ መፅኢ ዘለ ሕጃ ሃንዲ ዲቴክሽን ሮቦት እዚኣ ሕጂ ኤኣይ ኢንተግሬሽን ዊዝ ሮቦት ና እንታይ ዝበሃል ኣሎ ብኤኣይ ዝተገርበ ፕሮግራም ኣሎ ሽዎ ምስ ናይ ሮቦት ኤሌክትሮኒክስ ኣሰሚዕና እዚኣ ከም ትዝነጀና ጥቕመና እዚኣ ከዓኒ ንፅሙማን ገለመደ ባህን ዲቴክሽን ጥራይ ብክሉ ከም ዘሕብሩ
4: ሽመይ ሄኖስ ኣስመሮ ይበሃል ሮቦቲክስ ለቨል ዋነ እዛ ሰሪሕያ ዘለኹ ጌም ከዓ ፍላፒ ችክን ትበሃል እዚኦም ቆልዑት ዝኾነ ቆልዑት ይኹኑ ክፃወቱ ከለዉ ወይ ከዓ ክዘናግዑ ከለዉ ከዓ መስርሒትካ ነዚኣ ከምዚ ኢሎም ክፃወቱ ከዓ ከምዚ ኢሎም ክፃወቱ ከለዉ ኣብ ዝኾነ መዘናግዖም ወይ ክደኽሙ ከለዉ ከምዚታት ይኹነሎም ከዓ ጌም ትበሃል
5: ኣብ ነፍሱ ዝተኣማምን ኣካዳምያውን ሞያውን ፍልጠት ዝዓጠቐ መሃዚ ኣፍራይን ሓላፍነታውን መንእሰይ ከም ቀንዲ ሃገራዊ ፀጋን ርእሰ ማልን ናይ ሓንቲ ሃገር እዩ ኣካል ናይ ትምህርታዊ መስርሕ ምዃኑ ዝእመነሉ ሞያዊ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ተወዳደርቲ ብምዃን ተመክሮ ክድልቡ ዝሕግዝ ኣብ ርእሲ ምዃኑ ኣብ መፃኢ ሂወቶም እውን ክህልዎም ዝኽእል ሞያ ንምልላይ ኣዝዩ ዝጠቅም
6: ደቅነት ዓፃፀፍቲ በላሕቲ ፈጠርቲ መሃዝቲ ክኾኑ እንድሕር ደልዮም ኣብ ከምዚ ኣሃዱ ወይ ኣብ ከምዚ ትካል ኣብ ከምዚ ዓይነት ናይ ፈጠራውነት ቦታ ዘለዎም ክነእትዎም ክንክእል ኣለና እዚ ሲ ኩሉ ዘይኣትዎ ዓውዲ የብሉን ስነ ጥበባውያን እንተኮይኖም ኣብዚ ከኣት እዮም መካኒክ እንተኮይኖም በዚ ኣለዎም ማለት እዩ ናይ ሶፍትዌር ክእለት ኣብ ዘሎ ሶፍትዌር ዝለዓለ ሎሚ ተገዳስነት ዘለዎ ኩሉ ዓይነት ኣብ ኩሉ ሂወትና ዘሎ ማለት እዩ ኩሉ ዓይነት ሂወትና ክስርሓሉን ክፈጥረሉ ንክእል ቦታ ስለዝኾነ ኩሉ ወላዲ ኣብ ከምዚ ዓይነት ከተባብዖም እዚ ሓድሽ እዩ ከምዚ ስጋዕ ሕጂ ኣይተረኣየን ኣሎ ኣብዚ ደቆም ምስ ረኣይዎም እዮም ክሕበኑ ወይ ክሕገሱ ውፅኢቱ ምስ ረኣዩ ዝያዳ ካብዞም ዝረኣይዎም መፅኦም ከዓ ናብዚ ደቆም ክሰዱ ዘተባብዕ ማለት እዩ
7: መቸም ናይ ሎሚ ወላዲ ብጣዕሚ ንቑሕ ስለ ዝኾነ ደቆ ኣብ ዝበለፀ ደረጃ ንክበፅሕሉ ዘይገብሮ ፃዕሪ የለን እቲ ሽግር ግን እቲ ንቕሓት ወይ ትፍልጦ እዩ ንኣብነት እዛ ቤት ትምህርቲ እዚኣ እዛ ናይ ሮቦቲክስ ብኢንጂነር እስራኤል ትቕለስ ዘላ ቤት ትምህርቲ እዚኣ ብዙሕ ሰብ ይፈልጣ ዲተይልና ኣይፈልጣን እዩ ሕጂ ደቅና ኣብ ከምዚ ዝኣመሰለ ናይ ሞያ ትምህርቲ ሰኒቆም ፅባሕ ንኮ ድማ ንሂወቶም ንዕኦምን ንሕብረተሰቡን ብዓብዪ ከዓ ነቲ ሃገር ዝጠቅም ተግባራት ክገብሩ ስለ ዝሕግዝ ኩላህናቶም ወለዲ ቅዱሳት ናይ ከምዚ ዝኣመሰሉ ሰባት ኣብ ከምዚአን ዝኣመሰላ ብጣዕሚ ብተወፋይነትን ብተገዳስነትን ናይ ውልቀ ሰባት ታኒፀን ዘለዋ ኣብያተ ትምህርቲ ተጠቀምቲ ክኾኑ ካ በዚ ኣጋጣሚ መልእኽተይ ከመሓላልፍ ኢደ ኣለ
8: ሕጂ በዚ ኣብ መጀመርያ ኢና ዘለና ንሕና ሕጂ ካብዚ በዚ ጀሚሮሞ ዘለዉ ከማንሲ ልዕሊ ትፅቢት ናይቲ ኣዳልዮሞ ዘለዉ ፕሮጀክት ሕጂ ዚስ መጀመርያ እዩ ገና ኣድቫንስ ታግበሩ እቲ ኣብ ፕሮግራሚን ሕጂ ሙሉእ ሶፍትዌር ምስ ዳታቤዝ ተማሂር ካብዚ ቤት ትምህርቲ ዚ ሙሉእ ሶፍትዌር ዴቨሎፕ ክትገብር ከም ትኽእል እዩ ትቐንዲ ዕላማ ናይቲ ሮቦት ዝተኮይኑካ ሙሉእ ፕሮጀክት ኣብ ሓደ ትካስ ከምዚኣ ፕሮብለም ኣለኒ ኢሎም ካሲ ሶልቭ ክገብርሉ ዝኽእሉ

0: عزو سلام تنا تقبل فون وير تي فاب من كتار تركبو زغركم تعزتنا كمي تولو فرك معرتن فرعان اخيدون لو محمس عصوت وحمشة تكمتي استرد على وها جراون ها جراون زينات تحزلكم قريبا لهم لما كتاركم بخبر زعدم صادكم تصنح ميك على حدكو فلما قم بكنت وتاتو افلم ኤርትራ ኣብ ኬንያ ኣብ ዝተቓንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፃር ፀሓይ ውፅዓት ኣብ ዘት ኣኼባ ተሳቲፋ ኣብ ዓዲ ቀይሕ ተራ ፅሬተ እዳዋ ምክልኻል ሕማማ ዘብርህ ጎስጓስ ተኻይዱ ኣብ ዞባ ዓንሰባ ቅነ መንስያት ኣብ ምልላይን ምዕቃብን ባህሊ ልዑሉ ኣበርክቶ ይገብር ከም ዘሎ ተገሊጹ ኣብ ዜናታት ወፃኢ ደረጃ ዓለም ተኸሲቱ ዘሎ ናህሩ ዋጋታት ንውሕ ስነት መግቢ ብድሆ ይፈጥር ከም ዘሎ ተገሊጹ መጠን ናይ ወፃኢ ንግዲ ህዝባዊት ሪፓብሊክ ቻይና በስታት 19 ሚታዊት ከም ዝዓበየ ተገሊጹ ኣብ ሕቡራት መንግስትታት ኣሜሪካ ኣብዚ እዋን እዚ መጠ ቆጠባዊ ዝግባ በ 37 ሚታዊት ከም ዝበፅሐ ፀብጻባት ገሊፆም ዝርዝር ዜና ኤርትራ ኣብ ኬንያ ኣብ ዝተቓንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፃር ፀሓዊ ፀዓት ኣብ ዘተ ኣኼባ ተሳቲፋ ካብቲ ቦታ ዝበፅሐና ትሕዝቶ ብመልክዕ ፀብጻብ ተዋሂዱሎ ኣርሴማ ስመሮም ከተቕርቡ እያ
1: ዲፕሎማስያዊ ጉጅለ ኣፍሪቃ ኣፍሪቃዊ ዓቕሚ ብምሕያል ብሰብ ዝተሃንደሰ ኣገባብ ምቁፃር ፀሓይ ውፅዓት ንዘይምጥቃም ዝዓለመ ዓለም ለኻዊ ስምምዕ ንክህሉ ዝዓለመ ኣኼባ ካብ 11 ክሳብ 13 ጥቅምቲ ኣብ ሊሙሩ ኬንያ ወዲቦም ኣብዛ ኣኼባ ወከልቲ ኤርትራ እትርከበን ኣባል ሃገራት ክኢላታት ክሊማን ኣከባብን ከምኡ ውን ወከልቲ ዓለም ለኻውን ዞባውን ትካላት ተሳቲፎም ነይሮም እቲ ኣኼባ ብሰብ ዝተሃንደሰ ኣገባብ ምቁፃር ፀሓያዊ ፀዓት ማለት ናብ ምድሪ ዝበፅሕ ፀሓያዊ ጨረርታ ሸፊንካ ዓለማዊ ሙቐት ንምንካይ ዝዓለመ ቴክኖሎጂ ኣብ ክሊማን ተፈጥሮኣዊ ኣከባብን ከስዕቦ ኣብ ዝኽእል ከቢድ ሳዕቤናት ዘትዩ ተጋባእቲ ብወገኖም እቲ ካብ ኣፍሪቃ ዝቐርብ ዘሎ ተቃውሞ ምስነ ፍልጠታዊ ዓቕሚ ዘይተኣሳሰር ምዃኑ ድሕሪ ምግላፅ ነዚ ቴክኖሎጂ ንዘይምጥቃም ዝዓለመ ዓለም ለኻዊ ስምምዕ ንክህሉ ብመንግስቲ ዝግበር ምወላ ኣብ ክፉት ኣየርን ኣከባብን ዝካየድ ፈተነታት ነቲ ቴክኖሎጂ ንምቁፃር ዝግበር ሕጋዊ መሰል ውልቀ ዋንነት ከምኡ ውን ኣብ ትሕቲ ዓለም ለኻዊ ትካላት ዝግበር ደገፍ ምእጋድ ዘጠቓልሉ መትከላት ከም ዘድልዩ ገሊፆም ኣምባሳደር ኤርትራ ኣብ ኬንያ ኣቶ በየነ ርእሶም ኣብ ዘስምዖ ቃል ንምህንድስና ፀሓያዊ ፀዓት ዝፈስስ ፋይናንሳዊ ወፍሪ ንዘጋጥም ዘሎ ለውጢ ክሊማ ንምምካት ተባሂሉ ንዝተመደበ ሃገራዊ ፀጋታት ዝምንዝዕን ዘዳኸምን ምዃኑ ብምብራህ ኣህጉር ኣፍሪቃ ኣብ ዘይውሕስን ሓደገኛን ቴክኖሎጂታት ኣብ ክንዲ ትምርኮስ ንዘሎ ውሽጣዊ ፋይናንሳዊ ዓቕሚ ባህርያዊ ሓደጋታት ንምክልኻልን ኣቐዲምካ ስጋኣታት ንምፅናዕን ከም ዝውዕል ክትገብር ኣገንዚቦም ኣብ መዛዘምን ናይቲ ዋዕላ ክፍሊ ዓለም ኣፍሪቃ ሰፊሕ ናይ ተሓዳሲ ፀዓት ዓቕሚ ስለ ዘለዋ ኣብ ዘይተረጋገፀን ሳዕብን ዘለዎምን ቴክኖሎጂታት ኣብ ክንዲ ምምርኳስ ኣብ ርትዓዊ ፍትሓት ክሊማ ተሓዳሲ ፀዓት ምሕያል ዓቕምን ምድላል ፅንዓት ማሕበረሰባትን ዘተኮረ ሓባራዊ ቓልሲ ክካየድ ኣብ ምርድዳእ ተበፂሑ
0: ናብ ካል ዜና ምስ ንሰግር ኣብ ንዞብ ዓዲ ቀይሕ ተራ ፅሬት እዳዋ ብምክልኻል ሕማማት ንምስራት ዝዓለመ ዝተምህራዊ ጎስጓስ ተኻይዱ እዚ ብሚኒስትሪ ጥዕና ዝተወደበ መደብ ካብ 11 ክሳብ 14 ጥቅምቲ ካብ ብመዋለ ህፃናት ክሳብ ካልኣይ ደረጃ ኣብ ዘለዋ ትካላት ትምህርቲ ከምኡ ውን ኣብ ትካላት ጥዕና ተሰላሲሉ ወኪል ኣገልግሎት ጥዕና ቲኑ ዞባ መንሰይ ኮኸብ ተስፋይ ኣብ ዝሃቦ ሓበሬታ ዕላማ ናይቲ መደብ እዳው ብፅሬት እንተዘይተታሒዙ ጠንቂ ብዙሕ ሕማማት ክኸውን ስለ ዝኽእል ዘድሊ ሓበሬታ ንምትሕላፍን ግቡእ ኣተሓፃፅባ ኢድ ብግብሪ ንምራይን ከም ዝኾነ ኣብርዩ ካብ ሞያውያን ኣቶ ተመስገን መላእከን ኣቶ ጌቱ ሰልጠነን ብግድዮም ንኣገዳስነት ናይቲ መደብ ኣብ ምሓዝ ጥዕና ሕብረተሰብ ብምጥቃስ ሞያዊ ምኽሪ ኣገዳሲ ስለ ዝኾነ ኣብ ተግባራውነቱ ዕቱብነት ክህሉ ኣዘኻኺሮ

0: ሜዲካል ዳይረክተር ሆስፒታል ዓዲ ቀይሕ ዶክተር ፀገዛ ክፍለዝጊ ብወገኑ ምሕፃብ ኢድ ብጉድለት ፅሬት ዝስዕቡ ሕማማት ስለ ዘወግድ ልዑል ቆላሕታ ተዋሂቡ ዝስራሐሉ መደብ ከም ዝኾነ ኣረድዩ። ርእሰ መምህር ማእከላይ ደረጃ ቤት ትምህርቲ ቋሓይቶ መምህር ክብራ ብኪዳኑ ድማ ዓመት መፀ ዝግበር ጥዕናዊ ጎስጓሳት ጥዕና ተምሃሮ ብሓፈሻ ድማ ጥዕና ሕብረተሰብ ኣብ ምውሓስ ዘለዎ ኣበርክቶ ቀሊል ከም ዘይኮነ ኣብሪሁ። ሞያውያን ጥዕና ኣብ መወዳእታ ከባብያዊ ፅሬት ኣብያተ ትምህርቲ ብግቡእ ክተሓዝ ኣተሓሳሲቦም። ኣብ ዞባ ዓንሰባ ካብ ደረጃ ዞባ ናብ ንኡስ ዞባ ካብኡ ድማ ናብ ምምሕዳራት ከባቢ ናብ ወረደ ዝመፀቅነ መንስያት ኣብ ምልላይ ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ወኪል ሪና ኣልማዝ ወልደ ገብርኤል ጸብጻብ ኣለዋ።
1: ኣብ ዞባ ዓንሰባ ቅነ መንእስያት ኣብ ምልላይ ምውራስን ምዕቃብን ባህሊ ልዑል ኣበርክቶ ስለ ዘለዎ ብዝለዓለ ክስራሓሉ ምዃኑ ተገሊጹ። ኣብ ጨንፈር ሃዋማት ዞባ ዓንሰባ ሓላፊ ውዳቤታት ኣቶ ጣህር ሳልሕ ኣብ ኩለን ምምሕዳራት ከባቢ ንዝካየድ ቅነ መንእስያት ኣመልኪቱ ኣብ ዝሃቦ ሓበሬታ እቲ መደብ ዓቕምታት መንእስያት ኣብ ምፍታሽን ምምዕባልን ፍሉይ ክእለት ዘለዎም ተምሃሮን መንእስያትን ምልላይን ምትብባዕን ከምኡውን መንእስያት ባህሎም ታሪኾም መንነቶም ዝፈልጥሉ ባይታ ምጥጣሕን ዝርከቦ ጉልሕ ረብሓታት ከም ዘለዎ ኣብርሂቡ። እቲ ቕነ ብውልቅን ጉጅለን ብርክት ዝበሉ ውድድራት ከም ዝካየደሉ ብምጥቃስ ኣብ ናይ ውልቂ ውድድራት ሓፈሻዊ ፍልጠት ምህዞን ሰንዓን መደረን ትንተናን፣ ኣብ ናይ ጉጅለ ድማ ውድድራት ቀያሕቲ ዕንበባ፣ ባህላውን ያታውን ውድድራት ከምኡ ውን ትልሂትን ካልእን የጠቓልል። ንፍሉይነት ናይ ሎም ዓመት ቅነ መንእስያት ብዝምልከት ኣቶ ጣህር መንእስያት ውዳበታቶም ብምሕያል ባህሎምን ክብርታቶምን ፈሊጦም ኣብ ምዕቃቡ ኣበርክቶ ንክህልዎም ኣብ ምምሕዳራት ከባቢ ወሪትካ ምስራሕ ኣገዳሲ ስለ ዝነበረ ኣብ ልዕሊ 50 ምምሕዳራት ከባቢ ዕውት ስራሕ ከም እተሰላሰለ ኣረድዩ። ኣብ መወዳእታ ኣቶ ጣህር ቅነ መንእስያት ክብርታትን ያታን ኣብ ምስግጋር ዘለዎ እጃም ቀሊል ስለ ዘይኮነ ቀጻልነቱ ክወሓስን ተሳታፍነት መንእስያት ክዓዝዝን ተላብዩ።
0: ኤርትራውያን ማሕበረ ኮማት ኣብ ርያድ ስዑድያ ከምኡን ኣዶሓ ቀጥር ብ12 ጥቅምቲ በብወገኖም ኣብ መድረኻዊ ተልእኮ ዘተ ርክባት ኣቃኒዖም። ኣብ ከተማ ርያድ ኣብ ዝተቓንዐ ሰሚናር ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ንግስነ ስዑድ ዓረብ ወይዘሮ ወይኒ ገረዝግሄር ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ምዕባለታት ዘተኩረ ሰፊሕ መግለፂ ሂባ። ተሳተፍቲ ብወገኖም መብርሂ ዝድለየሉ ሕቶታት ድሕር ምቕራብ ንቕሓቶም ብምብራኽን ውዳበታቶም ብምሕያልን ካብኦም ዝሕተት ተራን ኣበርክቶ ንምግባር ዘለዎም ቅርብነት ኣረጋጊፆም። ኣብ ኣዶሓ ቀጠር ኣብ ዝተኻየደ ተመሳሳሊ ሰሚናር ድማ ኣምባሳደር ዓሊ ኢብራሂም ናካየድትን ወከልትን ሃገራዊ ውዳቤታት ማለት ማሕበረኮም ሃማደ ህግደፍን ካልኦትን ኣቲናዮ ዘሎና መድረኽን ዘሰክሙ ሓላፍነትን ኣመልኪቱ እዋናዊ መግለፂ ሂቦም። ኣብቲ ሰሚናር ዝተሳተፉ ዜጋታት ብወገኖም ተመሳሳሊ ርክባት ብስሩዕ ክካየድ ድሕር ምልባው በብሞዮም ዝምባልዮምን ከምኡ ውን ብዝውሃብ ናይ ስራሕ መምርሒ ዓቕሞም ዘፍቅዶ ከበርክቱ ምዃኖም ኣነፂሮም። ኣብ ንዞባ ማይ መን ዕፅረት መምሃሪ ክፍልታት ንምፍታሕ ብደረጃኩም ዝተዋሃደ ተወግሳት ይውሰድ ከም ዘሎ ሓላፊ ትምህርቲ ናይቲ ንዞባ መምህር ባህታ ወልዳይ ሓቢሩ። ምስ ምውሳኽ ቁፅሪ ተምሃሮ ኣብ ኩሉ ደረጃታት ሕፅረት ክፍልታት የጋጥም ከም ዘሎ ዝጠቐሰ መምህር ባህታ ነዚ ንምፍታሕ ህዝቢ በብከባቢኡ ገንዘቡን ጉልበቱን ኣዋሂዱ ተወሰኽቲ ክፍልታት ይሃንፅ ከም ዘሎ ኣብሪሁ። ኣካየድ ስራሕ መምሕዳር ከባቢ ዓዲ ቀጢና ኣብ ዝሃቦ ሓበሬታ ኣብ ከባቢኦም እትርከብ ናይ መባእታን ማእከላይን ደረጃ ቤት ትምህርቲ ክትቅበሎ ፅንሕት ቁፅሪ ተምሃሮ ኣዝዩ ስለ ዝወሰኸ ተምሃሮ ኣብ ግዜ ኣወዳሳት ክምሃሩ ምፅንሖም ብምጥቃስ ብምዋድ ህዝቢ 11 ሓደስቲ ክፍልታት ከም እተሃንፀ ገሊጾ። ኣብ መወዳእታ መምህር ባህታ ኣብ ምምላእ ሕፅረት ኣብያተ ትምህርቲ ልዑል ኣበርክቶን ዝገብሩ ዘለዉ ነበርቲ ምምሕዳራት ከባብን ኣህዱታት ሓይልታት ምክልኻልን ሞጊሶ። ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክታልኩም ክትቅፅሉ ደጊመ ብክብሪ ዕደም። ዜናዊ መሰናወሮ ኤሪ ቲቪ ይቕፅላሎ። ዝኽርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ደረጃ ዓለም ተኸሲቱ ዘሎ ናሃር ዋጋታት ንውሕ ስነት መግቢ ብድሆ ይፈጥር ከም ዘሎ ኣህጉራዊ ውድብ መግብን ሕርሻን ገሊጹ። ኣብዚ እዋን እዚ ካብ ሕፅረት መግቢ ብናሃሪ ዋጋ ዝስዕብ ዘሎ ብድሆታት ከም ዝዓብዩ እቲ ውድብ ሓቢሩ ዘሎ። ዋጋታት መግቢ ኣብ ወርሒ መስከረም ምስቲ ቅድሚ ዝነበረ ወርሒ ክነፃፀር ከሎ ብ1.5 ሚታዊት ካብ ናይ ዝሓለፈ ዓመት ተመሳሳሊ ወርሒ ድማ ብልዕሊ 6 ሚታዊት ከም ዝነሃረ እቲ ውድብ ኣብ ዘውፅኦ ፀብጻብ ኣፍሊጡ። ናህሪ ዋጋ ጥራይ ዘይኮነ ብሰንኪ ፀጥታዊ ፀገማት ተኸሲቱ ዘሎ ዋሕዲ ቀርብ ፍርያት እውን ካብ ፀገማት ውሕስነት መግቢ ምዃኑ ክኢላታት ይጠቕሶ። ኣብ ሶባ ማእከላይ ምብራቕን ዩክሬንን ተኸሲቱ ዘሎ ወተሃደራውን ፀጥታውን ቅልውላው ንቀረብ መሰረታዊ ጠለባት ብኸቢድ ካብ ዝፀሉ ዘሎ ረቓሒታት ምዃኑ ፀብጻባት ይረዱ። ኣብ ሳልሳይ ርባዕ ናይ 226 መጠናይ ወፃኢ ንግዲ ህዝባዊ ሪፓብሊክ ቻይና ምስ ናይ ቅድሚኡ ዓመት ተመሳሳለ ዋርሒ ክነፃፀር ከሎ በስታት 19000 ከም ዝዓበየ ተገሊጹ። ቻይና ካብ ጥሪ ክሳብ መስከረም ምስ ልዕሊ 110 መሻርክቲ ሃገራት ኣስታት 6 ትሪልዮን ዶላር ንግዳዊ ምልዋጥ ከም ዘካየደት ስታትስቲካዊ ፀብጻባት ሓቢሮ። ብመሰረቶም ፀብጻባት መጠን ሰደድ ብልዕሊ 16000 መጠን እታው ድማ ብልዕሊ 22000 ክቢል ኣሎ። ኣብዚ ዝተጠቕሶ ኣዋርሕ ኢንዱስትራዊ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዛዕበየ እጃም ናይቲ ንግዳዊ ምልዋጥ ከም ዝሸፈኑ ተገሊጹ። እቲ ንግዳዊ ገስጋስ ወይ ቁጠባ ቻይና ኣብዚ ዓመት እዚ በሳት 500000 ንምዕባይ ንዘሎ ተኽእሎ ዝእንፍት ምዃኑ ክኢላታት ተዓውዲ ኣሚቶም። ኣብ ሕቡራት መንግስታት ኣሜሪካ ኣብዚ እዋን እዚ መጠን ቁጠባዊ ዝቕባበ 37000 ከም ዝበፅሐ ፀብጻባት ገሊፆም። እቲ ኣሃዝ ምስቲ ናይ ዝሓለፈ ዓመት ክነፃፀሩ ከሎ ብልዕሊ 100000 ከም ዝወስኸ ዝገለፁ እቶም ፀብጻባት ጠንቁ ናህሪ ዋጋ መሰረታዊ ጠለባት ብሓፈሻ ናህሪ ዋጋ ነዳዲ ድማ ብፍላይ ምዃኑ ኣረድዮም። እቲ ቁጠባዊ ክስተት ኣብ መነባብሮ ህዝቢ ፀቕጢ ክፈጥር ከም ዝኽእል ዝገለፀ መንግስቲ ኣሜሪካ ንምቅላሉ ስጉምቲ ከም ዝወስድ ኣፍሊጡ ኣሎ። ደረጃ ዓለም ተኸሲቱ ዘሎ ናህሪ ዋጋ ነዳዲ ኣብ ሓያሎ ሃገራት ቁጠባዊ ዝቕባበ ከስዕብ ይረአ ከም ዘሎ ክኢላታት ይገልጹ። ኤልሳልቫዶር ኣብ ምምዕባል ፅላታት ፀዓት ትሕተ ቅርፂ ነዳድን ማይን ዘተኮረ ወፍሪ ንምግባር ዘኽእል ውዕል ምስ እስፓኛዊ ኩባንያ ነዳዲ ኮኤክስ ከቲማ። እዚ ናይ ኣስታት 3 ቢልዮን ዶላር ወፍሪ ዝዓበየ ክፋሉ ተሓዳሲ ፀዓት ንምምዕባል ከም ዝቐንዕ መንግስቲ ኤልሳልቫዶር ገሊጹ። እዚ ብዓይነቱ ኣብቲ ሃገር ካብ ዝተኻየደ ዝዓበየ ምዃኑ ዝተገልፀ ፕሮጀክትታት ምስ ተዛዘመ ኣብ ምድንፋዕ ቁጠባት ሃገር እወታዊ ተራ ከም ዝህልዎ የመት። ብዜካ እዚ ትውዕል ሕፅረት ፀዓት ንምቅላልን ዕድላት ሽቕለት ንምፍጣርን ተርኡ ቀሊል ከም ዘይከውን ይግለጽ። ኣሜሪካ ብቀረባ መጻኢ ኣብ ደሴቲ ግሪንላንድ ዕድና ባርያዊ ጋዝ ነዳድን ማዕድናትን ከም ትጅምር ፕረዚደንት ዶናልድ ትራምፕ ሓቢሩ። እቲ መደብ ኣካል ናይቲ ኣሜሪካ ፀጥታዊ ጉዳይ ታ ደሴት ኣመልኪታ ምስ መንግስቲ ዴንማርክ ዝኸትመቶ ውዕል ምዃኑ ተገሊጾ። ብመሰረቲ ኣብ ዝሓለፈ ወርሒ መስከረም ዝተበፅሐ ውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቒ ቁጠባዊ ደገፍ ክትገብረላ እያ። ፕረዚደንት ትራምፕ እዚ ክጅምር ምዃኑ ዝገለጾ ዕደና ፀጋታት ንረብሓ ኣሜሪካን ነታ ደሴትን ዓብዪ ቁጠባዊ ኣገዳስነት ከም ዘለዎ ብምሕባር ሃገሩ ኣብቲ መዳይ ገዚፍ ወፍሪ ከም ትገብር ኣረድዩ። እዚ ከምዚ ኢሉ እንከሎ እቲ ስም ኣሜሪካ ኣብ ደሴት ግሪንላንድ ክልተ ተወሰኽቲ ማዓስከራት ክድኩንን ስርዓት መከላኸሊ ሚሳይል ከተዋደድን ከም ዘጠቓልል ይግለጽ። እዚ ንልዑላውነትን ግዛታዊ ሓድነትን ደሴት ግሪንላንድ ባሉታ ከምዘይፀሉ ዝተጠቕሰ ውዕል ፀጥታውን ቁጠባውን ረብሓታት ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግፅ ምዃኑ ተንተንቲ ክሕብሩ ፀኒሖም ኣለዉ። ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወተሃደራውን ርክባት ከተቋርፆ ህዝባዊ ሪፓብሊክ ቻይና ፀዊዓ። ቻይና ነዚ ፀውዒ ዘቕረበት ኣሜሪካን እታ ደሴትን ኣብ ጉዳይ ሰደድ ባህርያዊ ጋዝ ሓድሽ ስምዕ ከም ተፈራርማ ድሕሪ ምቅልሑ እዩ። እቲ ስምዕ ደሴት ታይዋን 300000 ካብቲ ብመልክዕ ፈሳሲ ኣብ ኣላስካ ዝዳሎ ባህርያዊ ጋዝ ንምዕዳግ ዘኽእል ምዃኑ ፕረዚደንት ዶናልድ ትራምፕ ሓቢሩ። እዚ ከምዚ ኢሉ እንከሎ እቲ ስምዕ ንደሴት ታይዋን ብቐጥታ ምስ ዕዳጋታት ኣሜሪካ ዝራኽቦ ምዃኑ ንፀንሐ ንግዳዊ ዝምድና ክብ ከም ዘብሎ እዩ ዝሕበር። በዚ ዝተቆጠዐቲ ቻይና ነታ ደሴት ንምፅምባር እተካይዶ ምንቅስቓሳት ከም ተዛይዶ ኣተንቂቓላ። ቻይና ኣብ ጉዳይ ደሴት ታይዋን ዝግበር ህግደማዊ ምትትታው ዘይስገር ቀይሕ መስመር ምዃን እያ እትሕብር። ህዝባዊት ሪፓብሊክ ቻይናን ሰሜን ኮርያን ከም ኣካልቲ ዝምድነ ንምድንፋዕ ዘካይዶ ዘለዋ ንጥፈታት ዘራኽበን ዘመናዊ ድንድል ከፊተን። እዚ ተግባርኡ ተደናጊዩ ፀንሐ ድንድል ኣብ ርእሲ እቲ ቁጠባ ክልትየን ሃገራት ንመምዕባል ዝህልዎ ተራ ንርክባት ህዝብታትን ከም ዘስፈሖ ተገሊጾ። ብመሬትን ባሕርን ዝዳወባ ቻይናን ሰሜን ኮርያን ስሩዕ ናይ ኣየርን ባቡር ምንቅስቓሳት ከም ዘለዎን ዝፍለጥ እዩ። ቁጠባዊ ዲፕሎማስያዊ ወተሃደራውን ፀጥታውን ዝምድና ቻይናን ሰሜን ኮርያን እናደንፈዐ

ይመጽእ ከም ዘሎ እዮም ጸብጻባት ዝጠቕሱ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ኤርትራ ኣብ ኬንያ ብዝተቓንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፃር ፀሓዊ ፀዓታ ብዘተ ኣኼባ ተሳቲፋ። ኣብ ዓዲ ቀይሕ ተራ ፅሬት ዳዋ ምክልኻል ሕማማት ዘብርህ ጎስጓስ ተኻይዱ። ኣብ ዞባዓን ሰባ ቅነ መንስያት ኣብ ምልላይን ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ኣብ ዜናታት ወፃኢ ደረጃ ዓለም ተኸሲቱ ዘሎ ናህሪ ዋጋታ ንውሕስነት ምግቢ ብድሆ ይፈጥር ከም ዘሎ ተገሊጹ። መጠን ናይ ወፃኢ ንግዲ ህዝባት ሪፐብሊክ ቻይና ብኣሳት 19 ሜትዋይት ከም ዝዓበየ ተገሊጹ። ኣብ ሕቡራት መንግስታት ኣሜሪካ ኣብዚ እዋን እዚ መጠን ቁጠባዊ ዝቕባበ 37 ሜትዋይት ከም ዝበፅሐ ጸብጻባት ገሊጾ። ዝውርኩም ተዓዘብቲ ነዚ ቀትሪ ዝተዳለወ ዜናዊ ምስናዶ ኣብዚ ይፍፀም ስለምክትታልኩም ኣዝየ መስግን። ምስ ተረፉ መረባት ኤርቲቪ ሓድጎኩም ቦገነግን ሰላም።

ደጊፎም እንተላሃይዋ ዘላ መሲልዋ ኣብ ኢትዮጵያ ስልጣን ካብ ዝሕዝእ 8 ዓመታት ኣውፂሩ ዘሎ ስርዓት ብልፅግና ድሕሪ ምዝዛም ናይቲ ካብ 2022 ኣብ ሰሜናዊ ክፋል ኢትዮጵያ ዝተኻየደ ኩናት ኣብ ዝሓለፈ 3 ዓመታት ባዕሉ ኣብ ዘንቀዶ ወተሃደራዊ ዕንድራዩ ተፀሚዱ ፀኒሑ ኣብ ዘመናዊ ወተሃደራዊ ቴክኖሎጂ ዕጥቅን ተተኮስትን ከምኡውን ስልጠና ሰራዊት ገዚፍ ወፃኢታት ክገብር ምፅንሑ ኩሉ ዝፈልጡ ሓቂ እዩ። እዚ ወፃኢታት እዚ ኣቕሚ ኢትዮጵያ ዝፃወሮ ስለ ዘይኮነ ብደገፍ ናይቶም ነዞባን ፀጋታቱን ንምቁፅፃር ሕቡኡን እውጅን እኩይ ኣጀንዳታት ዘለዎም ሓይልታት እዩ ተገይሩ። ስርዓት ብልፅግና ዕሱብን መጋበርያን ጥራይ እዩ። ነዚ ዝድርዕ ኣብነታት ምስ ንርኢ ኣብ ቀዳሞት 9 ኣዋርሕ ናይ 2026 ጥራይ ስርዓት ብልፅግና ብሰንኪ ግጉይ ፖሊሲታቱ ዝተፈጥረን ስልጣኑ ንምድልዳል ኮነ ኢሉ ንዘሳወሮን ውሽጣዊ ግጭታት ከምኡ ውን ንጎረባብቲ ሃገራት ብምትንኳይ ዘባዊ ዘይምርግጋእ ንምፍጣር ዝውዕል ኣፅዋርን ተተኮስትን ዘጠቓልል ፅዕነት ናይ 365 ነፈርቲ ወተሃደራዊ ንዋት ካብ ሕቡራት ኢማራት ዓረብ ተቐቢሉ። እቲ ስርዓት ብዘይካዚ ኣብ ዝሓለፈ 8 ዓመታት ካብ ሓያሎ ለገስቲ ብድምር ልዕሊ 30 ቢልዮን ዶላር ኣሜሪካ ግዳማዊ ፋይናንስያዊ ሓገዝ ይረኺቡ። እዚ ዓቀባዊ ገምጋሚ ክውነት ኢትዮጵያን ህዝቢ ኢትዮጵያን ግና ካል እዩ። በዚ ንህዝብን ሃገርን ቀዳምነት ዘይህብ ዓንዳር ካይዳ እቲ ኩነታት ካብ ዝኸፍአ ናብ ዝበኣሰ እናንቆልቆለ ብምምፁ ኣስታት 21.4 ሚልዮን ሓደ ሕምሲት ካብ ህዝቢ ኢትዮጵያ ኣብ ኣሰካፊ ደረጃ ወዲቑ ህላውኡ ኣብ ሰብኣዊ ትካቦ ዝተመርከሶ ኮይኑ ኣሎ። ብሓፂሩ ቀዳምነታት ሙስሊ ስርዓት ብልፅግና ንፁር እዩ። ብዋጋ ድሕነት ዝበዝሐ ህዝቢ ኢትዮጵያን ዞባዊ ሰላምን ምርግጋእን ግጭት ብምስዋር ንግዳማዊ ኣጀንዳታት ምግልጋልን ደቂቕ ክንስኻ ፍሩይ ክትመስል ምምጥጣርን እዩ። ኣብ ላዕላውነትን ግዛኣታዊ ሓድነትን ኤርትራን ሱዳንን ዝገብሮ ዘሎ ወጠምጠም ናይዚ መርኣያ እዩ። ደጊፎም እንተላሃይዋ ዘላ መሲልዋ ዝብልኹም ከምዚ ናይ ስርዓት ብልፅግና ሃለዋት እዩ።

ፌደሬሽን ቅድም ኣግማል ዞባ ጋሽባርካ ምስ ቤት ፅሕፈት ባህልን ስፖርቱን ዞባ ፎርቱሳዋ ብምውሃድ ንተወጣሕቲ ኣግማል ብ1ሰርተን 1ሰርተ1ደን ጥቅምቲ ስልጠና ኣሰልጠንቲ ኣብ ሓውሲ ከተማ ፎርቱሳዋ ሂቦም ኣብቲ ስልጠና ዓይነታት ኣግማል፣ ዕድመ ኣግማል፣ ኣገባብ ምስልጣን ገመል፣ ኣጣልያን ኣመጋግባን ኣግማል፣ ዕድመን ጥዕናን ተወጣሕቲ፣ ሕግታትን ኣገባብ ውድር ዘጠቓለ ኣርእስታት ከም ተዋሃበ ዝሓበረ ፀሓፊ ፌደሬሽን ቅድም ኣግማል ዞባ ጋሽባርካ መምህር ዓሊ መሓመድ ኣልኣሚን ሸላል ሰልጠንቲ ዝቆሰሞ ትምህርቲ ኣብ ባይታ ክስርሕሉ ተማሓፂኑ ኣብ መወዳእታ ሰልጠንቲ ሜዳ ቅድም ኣግማል ክስርሓሎምን ኣብ ባጀት ዘሎ ሕጥረታት ብዝምልከት ቆላሕታ ክግበረሎምን ንዝበለፀ ውፅኢት ኣብ መሓደርቲ ከባቢ ብዕቱብ ክሰርሑን ተላብዮም ውድር ኩዕሶ ሰኪዐት 3-3 ናይ ውሽጣዊ መምሕዳራት ክፍልታት ሚኒስትሪ ምክልኻል ብሶኒ ኣብ ሰዓታት ቅድሚ ቀትሪ ፈሊሞም በዚ መሰረት ኣብ ደቂ ኣንስትዮ ሓሊበት ንዋልታ 21-2 ሂምቦል ንዒታሮ 9-6 ዓራግ ንሳቦር 9-5 ሓሊበት ንኣብሓኒ 27 ክስዕረን ከልዋ ኣብ ደቂ ተባዕትዮ ሓሊበት ንዋልታ 21-2 ክስዕራን ከላ ሓሊበት ኣብ ካልኣይ ፀወታው ንኣብሓኒ 22-17 ከምኡውን ዒታሮ ንሂምቦል ሳቦር ንዓራግ ብተማሳሊ 15-12 ስዕረነን እዚ ውድር ዕለታ ዊ ኣብ ሰዓታት ቅድሚ ቀትሪ ክሳብ 20 ጥቅምቲ ክቕፅል እዩ ካልኣይ ናይ ምድብ ግጥማት ሻምፒንስ ሊግ ኤሮጳ ረቡዕ ምሸት ብ9 ኣዛነትን ግጥማት ቀፂሉ ዝዓበየ ግጥም ናይ ሰሙን ዝነበረ ኣብ ከተማ ማንቸስተር ተኻይደ ፀወታ ማንሲቲን ፒኤጂን ነይሩ ኣብቲ ፒኤጂ ንቀዳማት 15 ደቂቃ ዝረብሓትሉ ምሸት ጀዚረ ድዌ ብፀጋማይ ክንፊ ካብ ግዳም ሃሪሙ ዘመዝገባ ሸቶ ፒኤጂ ኣብ መበል 13 ደቂቕ መሪሕነት ሒዛ ድሕሪ 2 ደቂቕ እውን ደንበለን ድወን ተናቢቦም ብላዕሊ ኣብ ልዳትሲ ተቃቦላ ኩዕሶ ደንበለ ናብ ሸቶ ቀይርዋ ብኣጉኡ 2 ባዶ ክመርሑ ጀሚሮም ነዚ ውፅኢት ንምቕልባ ዝትሑት ዓቕሚ ዝነበራ ሲቲ ኣብ ከባቢ ልዳታ ንዝፍጠራ ነበራ ዕድላት ፒኤጂ ንምፅራግኑ ዓቕሚ ነበራን ኣብ መበል 32 ደቂ ድማ ቬቲንያ ሰሊሱ ፒኤጂ 3 ባዶ መሪሓ ተፃወቲ ናይ ኣማተር ጋንታ ኮይኖም ዝውዓሉ ተፃወቲ ሲቲ ኣብ ቀዳማ ኤብረ ኪንዮ ኣብ ዕላማ ዝሃረመት ሓንቲ ፈተነ ምክያድ ንሓላ ውሉዳት ፒኤጂ ሲቫኖቭ ብተደጋጋሚ ከይፈተንዎ ዕረፍቲ ኣኺልዎም ኣሽራፍ ሓኪሚ ብርእሱ ገጪኡ ዝፈተና ሓደገኛ ዕድል እኳ ዓንዲ ልዳት ሃሪማ ወፅያ እምበር ፒኤጂ 4 ባዶ ክትመርሕ ትኽእል ነይራ ኣብ ካልኣይ እብረ ግና ተማሓሻት ተመልሰት ማንሲቲ ሃላን ናብ ፀወታ መሊስዋ ውፅኢት 3-1 ጌራቶም ንምዕቃቡ ዓቐብ ይኮና ብምባሩ ግና ፒኤጂ ካብ ኣችልያን ሸቶ ወሲኻ ንውፅኢት ደጊማ ናብ 4-1 በሪኻቶም ሃላን ደጊሙ ኣብ መበል 75 ደቂቕ ካብ ብዋዲ ተዓፂፋ ዝመፃቱ ኩዕሶ ብሰኪዕ ተዕሪፉ ንምርካቦም ንዝገብሮ ቃል ስቃይልዎ ነይሩ ግዜ ኣኺሉ ግና ኣጥቃዓ ፌራን ቶሮስ ኣብ ኣጋብ ምዛም ፀወታ ፍፁም ቅላዕ ሰሓትላ ናይ ዝሓለፈ 2 ዓመታት ሻምፒዮን ኤሮጳ ዝኾነት ፒኤጂ 4-2 ተዓዊታ ኣብ ወርሒ ናሓሰ ኣብ ኮሚቲ ሽል ብኣርሰናል ድሕሪ ምስዓራ ኣብ ዝሓለፉ ናይ ተፈላለዩ ውድራት 8 ግጥማት ከይተሰዕረት ክትጓዓዝ ፅንሐት ማን ሲቲ ትማሊ ፋልማይ ስዕረት ቀሚሳ ሰንበት ኣብ ፕሪምየር ሊግ ብማንሲቲ 3 ባዶ ተሰዕረት ሊቨርፑል ናብታ ካብ ዝገደማ ክለባት ኦስትሪያ ዝኾነት ላስክ ተጓዒዛ ተፃዊታ ንቀዳማይ ሓለቓን ወሳኒ ተኸላኸላይን ቫንዳይክ ተቀያራ ጌራ ጀመት ሊቨርፑል ኣብ መበል 22 ደቂ ካብ ኦራጋዊ ተኸላኸላያ ሮናልድ ኣራሆ ሸቶ ረኺባ ንዛዕብለቶ ፀወታ ክትመርሖ ጀሚራ ኣብዚ ክረምቲ ካብ ፒኤጂ ብ123 ሚልዮን ፓውንድ ሸመቶ ብራድሊ ባርኮላ ድማ ድሕሪ 2 ደቂቕ ሸቶ ወሲኹም ቀዳሜይቲ ሸቶ ብማልያ እዛ እንግሊዛዊት ክለቡ ምዃና እያ ባርኮላ ቀዳማይ እግረ ቅድሚ ምዛሙን ውፅኢት ዘዕረገ ሸቶ ወሲኹ ንዕረፍቲ ሊቨርፑል 3 ባዶ መሪሓ ወፅያ ካልኣይ እብረ 6 ደቂቃ ጥራይ ምስተላዕሉ ድማ ጀረሚ ፍሪምፖንግ ሸቶ ከመዝግብሉ ቀይልዎም ዝውዓለ ልዳት መጋጥምቶም ሽሙ ፅሒፉሉ ኣብ ሜዳ ብገፊሕ ተመርሐት ላስ ኣብ መበል 63 ደቂቕ ብመንገዲ ሉቹፒችት ተስፋ ዝሃበታ ሸቶ ረኺባ ፀወታ 4-1 ጌራቶም ሊቨርፑል ግና ብተኸታታሊ ካብ ባርኮላን ትስፉ ተፃወታያ ለዊስ ኩማስን 2 ሸቶታታ መዝጊባ ክሳብ መበል 72 ደቂቕ 6-1 መሪሓ ሸቶታት በዚሕዋ ንምላሱ ጾር ዝኸበደ ላስክ ኣብ መበል 74 77 ደቂቕ ብመንገዲ ፍሎርያን ፍለከር ሸቶ ረኺባ ጾር ኣፋኺሳ ነይራ ይኹን እምበር ምዱብ ግዜ ብምእካሉ ሊቨርፑል 6-3 ተዓዊታ ካብ 2 ግጥማት ሙሉእ 6 ነጥቢ ሒዛ ምስተ ናብ ቅድሚ ዘለዋ ክለባት ተሰሪዓ ኣላ ኣብ 10 ግጥማት ሸቶ ይኹን ናይ ሸቶ ቀረብ ከይገበረ ክጓዓዝ ፀንሐ

0: ሰላም ኣብ ኩሉ ኩርናዓት ዓለም ብምዃን ንትሕዝቶ መደባት ኤር ቲቪ ኣብ ምክትታል ዘለኹም ዝኸበርኩምን ዝኸበርክንን ተኸታተልትና ንሆም በኣር ከምቲ ልሙድ እዛ ወትሮ ኣብዚ ሰዓት እዚ ናባኹም ነብላ መደብኩም ውድድር ታሪካዊ ፍልጠት ቡያ ኢና ሒዝናልኩም መፂና ዘለና ናይ ሎሚ ውድድር ታሪካዊ ፍልጠት ቡያ እምበኣር ከም መቐፀልታ ናይቲ ኣብዝሓለፈ ሰሙን ትከታተልዎ ዝቐነኹም ካብ ኩለን ንኡሳን ዞባታት ዝተዋፅኡ ሰራሕተኛታት መንግስቲ ከምኡ ድማ ተምሃሮ ዘማእከለ እዩ ክኸውን ክሳብ ፍፃሜ መደብና ክትከታተሉ ብክብሪ እንዳዓደምኩ ሰናይ ምክትታል ሓራይ ተወዳደርቲ ናብ መድረኽ ክዕድሜ ብሞራል ተቐበሉለይ ቀዳማይ ተወዳደሪና ተክሊኣብ ወልደኣብ ካብ ኣኽርያ ካልኣይ ተወዳዳሪ ኣድሓኖም ተክለ ሚካኤል ካብ ፓራዲዞ ሳልሳይ ተወዳዳሪት ገነት ወልደ ገርግሽ ካብ ማይ ተመናይ ራብዓይ ተወዳዳሪ ኣቤል መሃሪ ካብ ቲራቨሎ ሕራይ ተወዳደርትና እንኳ ድሓን መፃኹም ቀዳማይ ተወዳዳሪና ተክሊኣብ ወልደ ኣብኻ ክትከውን ቅድሚ ናብ ሕቶታት ካ ምእታውና ዝመፀኻሉ ትካል ወይ ድማ ትሰርሓሉ ዓውዲ ከተላለየና
1: ኣነ ዝመፀኩሉ ትካል ኣብ ቤት ፍርዲ ዞባ ደቡብ ድባርባ ከም ዳንያ ኮይኑ ዝሰርሕ ማለት እዩ ዘለኹ
0: ኣበይ ቦታ ኣበይ ናይ ቤት ፍርዲ
1: ኣብ ቤት ፍርዲ ዞባ ደቡብ ድባርባ ዘሎ
0: ዞባ ደቡብ ኣብ ድባርባ ስራሕ ከመይ ኣሎሞ ናይ ቤት ፍርዲ ስራሕ ከመይ እዩ
1: ድሓኒ ቁርብ ፀዓቀ ገዲፍካ ድሓኒ ፅቡቅ እዩ
0: ፅቡቅ ሕራይ ተክሊኣብ ናብ ቀዳመይቲ ሕቶካ ክንሰግር ኢና ምረፅ ስለ ዝኾነት ሓንቲ ዕድላ ክትህልወካ ስለዚ ኣስተውዒልካ መልስ ብ1957 ናፅነታ ድሕሪ ምርካባ ኣብ 1958 ዋዕላ መላእ ኣፍሪካ ወይ ድማ ኦል ኣፍሪካን ኮንፈረንስ ዘአንገደት ሃገር መን ትበሃል ሀ ኬንያ ኣብ ከተማ ናይሮቢ ለ ሰኔጋል ኣብ ከተማ ዳካር ሐ ሱዳን ኣብ ከተማ ካርቱም መ ጋና ኣብ ከተማ ኣክራ
1: መ ጋና ኣብ ከተማ ኣክራ
0: ምሉእ መልሲ ረኺብካ ኣለኻ ተክሊኣብ ሕቶኻ ብ1957 ናፅነታ ድሕሪ ምርካባ ኣብ 1958 ዋዕላ መላእ ኣፍሪካ ማለት ኦል ኣፍሪካን ኮንፈረንስ ዘአንገደት ሃገር መን ትበሃል እያ ነይራ ስለዚ እቲ ሃገር ኣብ ጋና ኮይና ኣብ ከተማ ኣክራ ተኻይዱ ማለት እዩ ካልኣይ ተወዳዳሪና ኣድሓኖም ተክለ ሚካኤል እንኳ ድሓን መፃኻ ከመይ ተዳሊኻሉ ኣለኻ ዝውድድር ሕራይ ኣድሓኖም ዝመፀኻሉ ትካል ከተላለየና
2: ኣነ ሰራሕተኛ መንግስቲ ኣባል ምሕዳር ዞባ ማእከል ኣብ ንዞባ ፕራዲዞ ድማ ከም ሰራሕተኛ ኮይና ገል
0: እንታይ እዩ ስራሕካ ወይ ኣብ ምንታይ ዓውዲ ኢኻ ትሰርሕ ደለኻ
2: ኣብ ምሕዳር ንዞባ ፕራዲዞ ኣብ ክፍሊ ኣህዱ ኮምፒተር ከም ናይ ሴክሬታርን ናይ ዳታን ኮይነ ሰርሕ
0: ፅቡቅ ኣብ ሃማት ኸ ትነጥፍ ዶ ወይ ትነጥፍ ነርካ ዶ ቅድሚ ሕጂ
2: ተምሃራይ ከለኹ ብዝተወሰነ እዋን ኣብ ስራሕተኛ መንግስቲ ግን
0: ፃዕቂ
2: ስራሕ
0: ሕራይ ፅቡቅ ኣድሓኖም ናብ ቀዳሜ ትሕቶካ ክንሰግር ኢና ግዜ ፌደሬሽን ኤርትራ ባዕላ ተመሓድሮም ካብ ዝነበሩ ፅላታት ሓደ ኣየናዩ ሀ ወፃኢ ርክባትን ምክልኻልን ለ ባሕርን ወደባትን ሐ ባንክን ገንዘብን መ ናይ ውሽጢ ምሕደራን ፖሊስን
2: መ ናይ ውሽጢ ምሕደራ ፖሊስን
0: ምሉእ መልሲ ረኺብካ ኣለኻ ድሓኖም ተክለ ሚካኤል ሕቶኻ ኣብ ግዜ ፌደሬሽን ኤርትራ ባዕላ ተመሓድሮም ካብ ዝነበሩ ፅላታት ሓደ ኣየናይ እዩ እያ ትብል ነይራ ስለዚ እዞም ኩሎም ኣብዚ ተዘርዚሮም ንሪኦም ዘለና ከም ወፃኢ ርክባትን ምክልኻልን ባሕርን ወደባትን እዚ ኩሉ ኣብ ትሕቲ ናይ ኢትዮጵያ ምሕደራ እዩ ነይሩ እታ ሓንቲ ኤርትራ ንኸተመሓደር ዝተፈቐደትላ ሽዑ ማለት እዩ መ ናይ ውሽጢ ምሕደራን ፖሊስን ሳልሰይቲ ተወዳዳሪትና ገነት ወልደ ገርግሽ እንኳ ድሓን መፃኺ
3: እንጓዕ ድሓን ፀናሕኩም
0: ፅቡቅ ገነት ከመይ መፂኺ ናብዚ ውድድር ንመጀመርታ ክድዩ ዋላ
3: መጀመርያ እየ
0: ሃራይ ቅድሚ ሕጂ ከትከታተል እያ ነርክ ዲክዛ መደብ
3: ከታተለ እየ
0: ከመይ ትረኽብያ ወይ እንታይ ርኢት ወለኪ
3: ፅቡቅ ከታተለ እየ
0: ሃራይ ፅቡቅ እሞ ናብ ቀዳሚ ትሕቶ ክንሰገር ኢና ተዳሊኽ ዲኸ
3: ተደልየ
0: ቀዳማይ ኤርትራዊ ከንቲባ ወይ ድማ ኣማሓዳሪ ከተማ ኣስመራ ዝነበረ መን ይበሃል ሀ ሓረጎት ኣባይ ለ ደጃዝማት ሓጎስ ገብረ ሐ ፊተውራሪ ገብረ መስቀል ወልዱ መ ስዩም መዓሾ
3: ሀ ሓረጎት ኣባይ
0: ኣይ ረኸብክያን ገነት ወልደ ገርግሽ እታ ሕቶ ቀዳማይ ኤርትራዊ ከንቲባ ወይ ድማ ኣመሓዳሪ ከተማ ኣስመራ ዝነበረ መን ይበሃል እያ ነይራ መልሲ ድማ ለ ደጀዝማት ሓጎስ ገብረ እዩ ብልክዕ እዚኦም የደናግሩ እዮም ምክንያቱ ኣብ ግዜኦም ኩላቶም ኣማሓደርቲ ስለ ዝነበሩ ማለት እዩ ልክ ኣብቲ ግዜ ፌደሬሽን ቀዳማይ ኣማሓዳሪ ዝነበረ ግን ደጀዝማት ሓጎስ ገብረ እዩ ማለት እዩ ረብዓይ ተወዳዳሪና ኣቤል መሃሪ ካበየናይ ትካል ኢኻ መፂኻና ኣቤል
4: እሺ መምህር ኣቤል መሃሪ ይበሃል ካብ መባእታን ማእኸላይ ደረጃን ቤት ትምህርቲ ፈለገ ሂወት ኢኻ መፅ
0: ሓራይ መምህር ኣቤል ኣብ መባእታን ማእከላይ ደረጃን ሓረገ ሂወት ፈለገ ሂወት ከም ናይ ማእከላይ ደረጃ ወይ ናይ መባእታ መምህር ትሰርሕ
4: ከም ናይ ማእከላይ ደረጃ ኮይኑ ማሕበራዊ ትምህርትን ፖለቲካዊ ትምህርትን ከዓ ምህር ማለት እዩ
0: ስለዚ ኣብ ሜዳ ኸ ኢኻ ትወዳደር ደለኻ ማለት እዩ ኣብ ዓውድኻ ይድኾን ደሎ
4: እዛ ግሲ ንድዕ ኸም መስልቲ ሕቶታት እውን ድሓነ ፀኒሐ
0: ከመይ ቀሊል እዩ ደሎ ምሽ
4: ዋ ክሳብ ሕጂ ካብ ዝተመለሰስ ንድዕ ጌጋ ክለኣለየ ምብር ኣብናተይ ንድዕ እምበር ክሳብ ሕጂ ተጋግኹም ፀኒሐ
0: ራይ ፅቡቕ ኣብናትካ እውን ፅቡቕ ዕድል ኢና ንምነኢልካ ናብ ቀዳመይቲ ሕቶኻ ክንሰግር ኢና ምረፅ እያ ስለዚ ሓንቲ ዕድልያ ክትህልወካ ኣብ 28 ሰነ 1955 ብዑስማን ሓጅ ናስርን ዓብደላ ኢብራሂምን ዝምርሑ ኣስታት ሱሳ ዝበፅሑ ጉጅለ ሸፋቱ ምስ ሓደ ሓይሊ ፖሊስ ዝተኻየደ ውግእ ሓይሊ ፖሊስ ድማ ከቢድ ክሳራ ዝተሰከመሉ ቦታ ኣበይ ነይሩ ሀ ማይ ሸሃይቲ ሃዘሞ ለ ፀላም ደብረቢዘን ሐ ኮርባርያ ደቀ ምሓረ መ ማዕረባ ሰገነይቲ
4: ሀ ማይ ሸሃይቲ ሃዘሞ
0: ምሉ መልሲ ረኺብካ ኣለኻ ኣቤል ሕቶኻ ኣብ 28 ሰነ 1955 ብዑስማን ሓጅ ናስርን ዓብደላ ኢብራሂምን ዝምርሑ ኣስታት ሱሳ ዝበፅሑ ጉጅለ ሰፋርቱ ምስ ሓደ ሓይሊ ፖሊስ ኣብ ዝተኻየደ ውግእ ማለት እዩ ሓይሊ ፖሊስ ድማ ከቢድ ክሳራ ዝተሰከመሉ ቦታ ኣበይ እዩ ነይሩ እያ ትብል ኣብ ማይ ሸሃይቲ ሃዘሞ እዚ ድማ ካብ ደቂ ምሓረ ንፀሮና ኣብ ዝወስድ መንገዲ ዝርከብ ቦታ ማለት እዩ ኣብዚ እዩ ተኻይዱ ስለዚ ምሉ መልሲ ረኺብካ ኣለኻ ኣቤል ቀዳማይ ተወዳዳሪና ተኽልኣብ ናባኻ ክንምለስ ኢና ብዛዕባ ብደረጃ ምምሕዳራት ዝካየድ ንጥፈታት ሃማት ዝኾነ ኣፍልጦ ኣለካ ዶ
1: ዋ ሕጂ ብስራሕ ምክንያት ይኸይድ ንመፅእ ስለ ዝኾና ኣብቲ ንፅባ ብዙሕ ንጥፈታት ኣይካይድ ኒአነ ክትሪዮን ከለካ እቲ ብደረጃ ሃማት ኣብ ንፅባ ዝካየድ ንጥፈታት ግን ብበዝሐቲ ወላ ሕፅረታት ሃለዎ ብዙሕ ነገራት ፅቡቕ ይኸይድ እዩ ማለት እዩ ቁርብ ኣብ ሞር ኣብ ስነ ጥበብን ባህልን ዘተኮረ ስለ ዝኾነ ቁርብ ሕፅረታት ኣሎ ናብ ካልእ ከም ስፖርት ወይ ካልእ ዝኣመሰሉ መድያት ዝኣቱ ፅቡቕ ነይሩ ዝብል ርእቶ ኣለኒ ስ
0: ሓራይ ፅቡቕ ርእቶ እዩ ክንሕዛ ኢና ክነመሓላልፈልካ ኢና እዛ ርእቶኻ ኸ ሞ ናብ ካልእ ትሕቶኻ ክንሰግር ኢና ኣቶ ወልዳ ኣብ ወልደ ማርያም ኣብ ስደት ኮይኖም ብ1957 ንናፅነት ኤርትራ ዝፅውዕ ፈነወ ሬድዮ ዘመሓላልፉላ ዝነበሩ ከተማን ሃገርን ጥቐስ
1: ኣብ ካይሮ ግብፂ
0: ምሉ መልሲ ረኺብካ ኣለኻ ተኽልኣብ ኣቶ ወልዳ ኣብ ወልደ ማርያም ኣብ ስደት ኮይኖም ብ1957 ንናፅነት ኤርትራ ዝፅውዕ ፈነወ ሬድዮ ዘመሓላልፉላ ዝነበሩ ከተማን ሃገርን ጥቐስ እያ ትብል ነራ ሕቶኻ መልሲ ድማ ኣብ ሃገረ ግብፂ ኣብ ከተማ ካይሮ ማለት እዩ እዚ ድማ ኣብቲ እዋኑ ኣዝዩ ውዕውዕ ዝነበረ ወይ ድማ ንኤርትራውያን ዝቕስቅስ ዝነበረ ፈነወ ሬድዮ እዩ ዝመሓላለፍ ነይሩ ማለት እዩ ስለዚ ምሉ መልሲ ረኺብካ ኣለኻ ከልኣይ ተወዳዳሪ ኣድሓኖም ተወዳደርቲ ከመይ ረኺብካ
2: ሃያላት እዩ ብጣዕሚ ሃያላት እዩ
0: ራይ ፅቡቅ ሞ ንካልእ ትሕቶካ ተዳሊካ ድኻ ሃፀይ ሃይለ ስላሴ ፌደሬሽን ኣፍሪሱ ንኤርትራ መበል ክንደይ ጠቕላይ ግዝኣት ክትከውን ሓሊኑ ነይሩ
2: መበል 14 ጠቕላይ ግዛ እዩ
0: ምሉ መልሲ ረኺብካ ኣለኻ ኣድሓኖም ሃፀይ ሃይለ ስላሴ ፌደሬሽን ኣፍሪሱ ንኤርትራ መበል ክንደይ ጠቕላይ ግዝኣት ክትከውን ሓሊኑ ነይሩ እያ ነራ ሕቶኻ ስለዚ መበል 14 ጠቕላይ ግዝኣት ክትከውን ሓሊኑ ነይሩ ከም ሃገር ዘይኮነስ ከም ሓንቲ ካብተን ግዝኣታት ናቱ ክገብራ ከዓ መደብ ነይርዎ ማለት እዩ ሳልሰይቲ ተወዳዳሪትና ገነት ወልደ ገርግሽ ሕቶታት ከመይ ኣሎ
5: ፅቡቅ ኣሎ
0: ኣራይ ናብ ካልእቲ ሕቶ ኢና ንሰግር ዘለና ኣብ ኤርትራ ዘመናውን ድሩትን ሚስዮናዊ ትምህርቲ ዘተኣታተው ገዛእቲ መን እዮም ግዜ ስለ ዘለኪ ሓሲብ ክትምልስ ትኽእል ኢኸ ናብ ኤርትራ ዘመናውን ድሩትን ሚስዮናዊ ትምህርቲ ዘተኣታተው ገዛእቲ መን እዮም
5: እንግሊዝ
0: ካልእቲ ዕድል ክበኪ
5: ጥልያ
0: ምሉ መልሲ ረኺብ ክለኺ ገነት ኣብ ኤርትራ ዘመናውን ድሩትን ሚስዮናዊ ትምህርቲ ዘተኣታተው ገዛእቲ መን እዮም እያ ነራ ትሕቶ ስለዚህ ናብ ኤርትራ ኢጣሊያውያን ዮም ነዚ አይነት ቤት ምርት ተጣታቴሞ ገለ ሀብትን ሶም ስተኸልዎ ቤት ምርታ ድማ አብ አድወግሪ አድቀየ ሰገነይቲ ከረን ጊንዳዕን ምጽዋዕን ከም አብነት ክጥቀስ ይኽእል ማለት እዩ። ኣብዚ ትምህርቲ ተኣታትዮም ዳይና ንብል እምበር እቲ ዘተኣታትዎ ትምህርቲ ንኤርትራውያን ኣዝዩ ዝተደረተ እዩ ነይሩ። ኩላትና ከም ንፈልጦ ቋንቋ ብምጡን ደረጃ እዮም ዝምህርዎም ነይሮም። ተግባራት ቁፅሪ ወይ ድማ ማቴማቲክስ ድማ ካብቲ ንቡር ትሕዝቶኦም እቲዮም ውሱናት ናይ ምቕማር ባህርታት ተዘይኮይኑ ብዙሕ ንክምሃሩ ኣይፍቀድን ነይሩ። ራይ ሳልሳይ ተወዳዳሪና መምህር ኣቤል ውድድር ከመይ ኣሎ?
4: ውድድር ብጣዕሚ ፅቡቅ ኣሎ ሳሕብ።
0: ኣብ ቤት ትምህርትኹም ንጥፈታት ሃማማት ይካየድ እዩ?
4: ኣብቲ ቤት ትምህርቲ ከም ኩለን ኣብያተ ትምህርቲ ኣብ ኤርትራ ዘለዋ ማለት እዩ። እቲ ናይ ከም መሰረት ናይ ዝቕፅል ናይ ንጥፈታት ናይ ሃማማት ካብ ቅሕት ዕንበባ ቀፂሉ ናይ ፍታብራር ስልጠናታት ይወሃብ እዩ ማለት እዩ። ኣብዚ ሕጂ ነቶም ቁሩብ ናይ ምፅላው ተኽእሎ ዘለዎም ብቑዓት ተምሃሮ ብዲስፕሊን ዝተሃንፁ ተምሃሮ ናይ ፊተውራሪ ዝተፈላለዩ ስልጠናታት ድወፅ ወርሓዊ ፅሑፋት ንሃብካ ከዓ ስልጠናታትን ነቶም ተምሃሮ ከዓ መርሖ ኮይኖም ከም ዝኸይድካ ትገብር ማለት እዩ።
0: ስለዚ ናትካ ተሳትፎ ኣብዚ መደባት እዚ ኸ ከመይ ይመስል? ትሳተፍ ዲኻው?
4: እወ ኣብ ተምሃሮ ኣብ ምጥርናፍ ነቶም ተምሃሮ ጠርኒፍካ ካብቲ ዝካየዱ ንጥፈታት ኣብ ምስታፍ ምስቶም ካልኦት ኣውላት ተምሃራን ከዓ ይሳተፍ እዮ ማለት እዩ።
0: ራይ ፅቡቅ ኣቤል እሞ ናብ ካልኢት ሕቶካ ክንሰገር ኢና። ሓምድ እድሪስ ዓዋተ ኣብ ሓደ መስከረም ምጅማር ብረታዊ ቃልሲ ዘበሰረት ቀዳመይቲ ጢት ዝተኮሰላ ቦታ እንታይ ትበሃል?
4: ጎባ ኣዳል።
0: ሙሉእ መልሲ ረኺብካ ኣለካ ኣቤል። ሓምድ እድሪስ ዓዋተ ኣብ ሓደ መስከረም ምጅማር ብረታዊ ቃልሲ ዘበሰረት ቀዳመይቲ ጢት ዝተኮሰላ ቦታ እንታይ ትበሃል እዩ ነይሩ? ኣብ ጎቦ ኣዳልያ ተተኪሳ ማለት እዩ። ምስቶም 9 ዝነበሩ ካልኦት ብፆቱ ናብ በረኻን ብረታዊ ቃልሲ ክንጅምር ኢና ኢሎም ምስ ወፁ ምስ ኣባላት ፖሊስ ኣብ ድሕሪ ዘካየድዎ ውግያ ተተኪሳ ማለት እዩ። እዚያ ኸ ንምጅማር ብረታዊ ቃልሲ ኸ ልክዕ ክሳብ ዝዕለት እዚ ከም መዘከርታ ኮይና ነብዕል ኣለና ማለት እዩ።

0: ሐራይ ተህላብ ናባኻ ተመሊስና ኣለና ውድድር ከመይ ኣሎ?
1: ውድድር ፅቡቅ ኣሎ፣ ሰብ ሕጂ ፅቡቅ ኣሎ።
0: ትፅቢትካ ናብዚ ውድድር ክትመፅእ ከለካ ከመይ ነይሩ? እንታይ ነይሩ ትፅቢትካ?
1: ትፅቢተይ እኳ ኣኽቢደ ርእየ ስለ ዝነበርኩ ይመስለኒ፣ ሳብ ሕጂ ፅቡቅ ኣሎ።
0: ፅቡቅ። ስለዚ ስክዕወት እየ ዝብል መንፈስ እዩ ዘሎ ማለት እዩ ውሽጥኻ?
1: ከም መዓልቲ እዩ
0: ኣጆኻ ክትዕወት ኢና ንምነኢልካ። ናብ ሳልሰይቲ ሕቶካ ክንሰግር ኢና። ሃይለ ስላሰ ነቲ ከይተጀመረ ነዊሕ ክጓተት ዝፀንሐ ሓፅብ ዙላ መሰረት ኣንቢሮም ንተኻናተርቲ ኮስታን ፓለራን ዝተባሃሉ መሃንድሳት ምስ ሃብዎም ነዚ ፕሮጀክት ከም ዳይሬክተር ክመርሑ ዝተመዙ ኤርትራዊ መን ይበሃሉ? ሀ ገብረ መስቀል ወልዱ፣ ለ ደጃዝማት ኣብርሃ ተሰማ፣ ሐ ዑመር ኣኪቶ፣ መ ተድላ ባይሩ።
1: ለ ደጃዝማት ኣብርሃ ተሰማ።
0: ሙሉእ መልሲ ረኺብካ ኣለኻ። ሕቶኻ ሃይለ ስላሴ ነቲ ከይተጀመረ ነዊሕ ክጓተት ዝፀንሐ ሓፅቢ ዙላ መሰረት ኣንቢሮም ንተኻናተርቲ ኮስታን ፓለራን ዝተባሃሉ መሃንድሳት ምስ ሃብዎም ነዚ ፕሮጀክት ከም ዳይሬክተር ክመርሑ ዝተመዙ ኤርትራዊ መን ይበሃሉ እያ ነይራ። ስለዚ ደጀዝማት ኣብርሃ ተሰማ ከም መራሒ ኮይኖም ተመዚዞም ነይሮም ማለት እዩ። ኣብዚ ግዜ እዚ ኩላትና ከም ንፈልጦ ሃፀይ ሃይለ ስላሴ ንሓፅቢ ዙላ ጥራሕ ዘይኮነ ንህዝቢ ኤርትራ ብዙሕ ተስፋታት እዩ ዝህቦ ነይሩ፣ ንምዕባለ ንህንፀት ሃገር ገለገለ ዝጠቅስ ማለት እዩ። ከም ኣብነት ንምርኣይ ምህናፅ ኣብያተ ቤት ትምህርትታት ብብዝሒ የካይድ ነይሩ ማለት እዩ። ሕራይ ኣድሓኖም ተክለ ሚካኤል ናባኻ ተመሊስና ኣለና ሞ ናብ ሳልሰይቲ ሕቶኻ ክንሰግር ኢና። ኣሕፅሮተ ቃል ናይቲ ኣብ 1954 ፀረ ፈደሬሽን ዝቆመ ማመፈኤ ዘርዝር።
2: ማሕበር መንእሰያት ፌደራሊስት ኤርትራ።
0: ሙሉእ መልሲ ረኺብካ ኣለኻ ኣድሓኖም። ኣሕፅሮተ ቃል ናይቲ ኣብ 1954 ፀረ ፌደሬሽን ዝቆመ ማመፈኤ እምበኣር ማሕበር መንእሰይ ፌደራሊስት ኤርትራውያን ክኸውን እንከሎ እዚ ንዕቃበ ፌደራል መሰላት ኤርትራ ዝቃለስ

0: ዝነበረ ውድብ እዩ ተበግስኡ ድማ ዝነበረ ናይ መንግስቲ ዘይሕጋዊ ኣሰራርዓ ይቕበልዎ ስለ ዘይነበሩ ነዚ ንምቅዋም እዮም ኣበጊሶሞ ማለት እዩ ስለዚ ሙሉእ መልሲ ረኺብካ ኣለኻ ገነት ወልደ ገርግሽ ናባኺ ተመሊስና ኣለና ቅድሚ ናብ ሳልሰይቲ ሕቶ ክምእታውና ኣብዚ ካብ ዘለዉ ተወዳደርትና ሎም ካብ ዝመፁና ወይ ድማ ካብ ዝዓደምናዮም ተወዳደርትና ብዕድመ ዝዓበኺ ከማደና ኢኹ ማለት እዩ ስለዚ በዚ ኣጋጣሚ እዚ ንመንእስያት እንታይ ልበዋ ወይ ድማ ምኽሪ ከተመሓላልፊ ትደሊ
1: ኣነ ኣብዚ ውድድር እዚ ማለት ምስ መንእሰያት መፅአ ክወዳደር ምብቃዒ ብጣዕሚ ሕጉስቲ እየ ማለት ዞም ዝወዳደሩ ዘለዎ ሲ ደቀ እዮም እንጂ ኣጋጣሚ ብዚኣ መፅአ ምውዳር ርኢካ ብጣዕሚ ሕጉስቲ እየ ኣብኡ ከለኹ እውን ኣባል ሚኒስትር ትምህርቲ እየ መምህር እየ ናይ ኣይቲ መምህር እየ እዛ ዕድል እዚኣ መርካበይካ ብጣዕሚ ሕጉስቲ እየ ማለት እዩ
0: ራይ ፅቡቅ እሞ መምህር ገነት እዩ ክብለክ ዝግባእኒ ክዝንጥለክ ፀኒሐ ቅሬታ
1: ደሓን ፀገም የለን
0: ሕራይ ንሕና ከማ ናብዚ ምስ ኣዴና ነዚ መደብ ነካይዶ ብምህላውና ኣዝዩ ደስ እንዳበለና እዩ ማለት እዩ ስለዚ ናብ ሳልሰይቲ ሕቶኺ ክንሰግር ኢና ሰበ ስልጣን ኤርትራ ንጥፈታት ሸፋቱ ክቆፃፀሩ ዘይምኽኣሎም ዘሕዝን እዩ ሓገዝ ሴራዊት ኢትዮጵያ ዘይምሕታቶም እውን ከምኡ የሕዝን ብምባል ብምረት ንቆንስል ብሪጣንያ ኣብ ኣዲስ ኣበባ ምላሽ ዝሃበን ኣብ ኤርትራ ኣብ ሓምሳታት ኣዛዚ ካልይ ክፍለ ጦር ዝነበረን መን ይበሃል ምረፃላትኪ ሀ ጀነራል ተሾመ እርገቱ ለ ጀነራል መርእድ መንገሻ ሐ ብርጋዴር ጀነራል ጥላሁን ክፍለ መ ብርጋዴር ጀነራል ተስፋዬ መኮነን
1: ሐ
0: ኣይረኸብክያን ሰበ ስልጣን ኤርትራ ንጥፈታት ሸፋቱ ክቆፃፀሩ ዘይምኽኣሎም ዘሕዝን እዩ ሓገዝ ሰራዊት ኢትዮጵያ ዘይምሕታቶም እውን ከምኡ የሕዝን ብምባል ብምረት ንቆፅል ብሪጣንያ ኣብ ኣዲስ ኣበባ ምላሽ ዝሃበን ኣብ ኤርትራ ካብ ሓምሳታት ኣዛዚ ካልኣይ ክፍለ ጦር ዝነበረን ጀነራል መርእድ መንገሻ እዩ ዝበሃል ነይሩ ማለት እዩ ስለዚ ኣይረኸብክያን ኣላኽ ገነት ሕራይ ኣቤል መሓሪ ናባኻ ተመሊስና ኣለና ኣብ ከም መምህር ማለት እዩ ከም መምህር መጠን መንእሰይ ኣብ ዝለዕለ ደረጃ ንክበፅሕ እንታይ ክገብር ኣለዎ ትብል
2: ብዓብዪ ተቐዳማይ ነገር ዕላማ እዩ ክህልዎ ዘለዎ ቅድሚኡ ዝሪኦና እንተደኣ ሃልይዎ እዩ ነቲ ጉዕዞ ብፃዕርን ብንጥፈታት ብዝተፈላለዩ ጥፈታት ክኸዶ ዝኽእል ማለት እዩ ዕላማ ሰብ ዘይሃለዎ ነቲ ክፍሎ ፀናሕና ደረጃ ክበፅሖ ይክእል እዩ ማለት ስለዚ ዕላማ ምህላውም ነቲ ዕላሙ ከዓ ብፅዓት ብተወፋይነትን እንተደኣ ክፅዕር ጀሚሩ እቲ ደረጃ ክብፃሕ ይኽእል እዩ ማለት እዩ
0: ስለዚ እዚ ንምግባር ከቲ ኣብ ቤት ትምህርትኹም ዝካየድ ንጥፈታት ሃማማት እንታይ ፅልዋ ኣለዎ ኢልካ ትሓስብ ነዚ ክትብሎ ፀናሕካ ዕላማታት ንምግባር ማለት እዩ
2: እሺ እሱ ብሓፈሹ ጎንጎን እቲ ዝወስዶ ኣካዳሚያዊ ትምህርቲ ንዝዋሃብ ሕጂ እቲ ኣካዳሚያዊ ትምህርቲ ዝወስዶ ምናልባት ኣብ ሓደ ሞያ ወይ ኣብ ደረጃ ኣብፅሑ ኣብ ስራሕ ዓለም ክዋፍሮም ይኽእል እቲ ናይ ባህር ለውጢ ግን ካብቲ ጎንጎን እቲ ትምህርቲ ዝወስዶ ናይ ሃማማት ንጥፈታት እዩ ክመፅእ ዝኽእል ኢና ናምን ስለዚ ነቶም ፀለውቲ ዝኾኑ ተምሃሮ ንዖም ብምውፃእ እቲ ዝካየድ ንጥፈታት ብመገዶም ገይሮም ናብቶም ካልኦት ናብቲ ሓፋሽቲ ተምሃራይ ከምዝኸይድ ንግብር ማለት እዩ ስለዚ ብዓብዪ እቶም ተምሃሮ ፀለውቲ እዮም ነቶም ካልኦት ከዓ ኣብ ብምትሕላፍ ከዓ ልቑል ብቕዓ ስለ ዘለዎም ስለዚ እቶም ተምሃሮ ከዓ ነቲ ድዋሃቦም ክርሳት ነቲ ስልጠናታት ተወሲዶም መገዶም ኣማዕርዮም ብዲስፕሊን ተሃኒፆም ንኸዱ ዓብ ተራ ኣለዎ ማለት እቲ ድዋሃብ ክርሳት ስልጠናታት
0: ስለዚ ብሓፈሻስ ጎስጓስ ብምክያድ እዮም ነቲ ንቕሓት ናይ ተምሃራይ ዘዕብይዎ ማለት እዩ እቶም ኣባላት ሃማተ
2: ጎስጓሳት እዮም ደካይዶም
0: ሓራይ ፅቡቅ ናብ ሳልሰይቲ ሕቶካ ንሰግር ኣለና በል ኣቶ ወልደ ኣብ ወልደ ማርያም ኣብ ናሓሰ 1953 ብስደት ንሱዳን ኣትዮም ድሕሪ ሓደ ዓመት ድማ ግብፂ በፂሖም ድሕሪ ነዊሕ ዓመታት ናብ ሳሕል ወይ ድማ ኦረታ ኣትዮም ቃለ ምሕተት ዘካየድሉ ዓመተ ምህረት መዓስ ነይሩ ሀ 1987 ለ 1977 ሐ 1989 መ 1990 ግዜ ስለ ዘላትካ ሓሲብካ መልስ ኣይ ረኸብካ ያን ኣቤል ሕቶኻ ኣቶ ወልደ ኣብ ወልደ ማርያም ኣብ ናሓሰ 1953 ብስደት ንሱዳን ኣትዮም ድሕሪ ሓደ ዓመት ድማ ግብፂ በፂሖም ድሕሪ ነዊሕ ዓመታት ናብ ሳሕል ወይ ድማ ኦሮታ ኣትዮም ቃለ ምሕተት ዘካየድሉ ዓመተ ምህረት ብ1987 እዩ ነይሩ እዚ ቃለ ማሕተት እዚ ድማ ብሓፈሻ ነቲ ኣብ ቅድሚ ስደት ዝጀመርዎ ነዊሕ ቃልስን ቅድሚ ስደት ዝሓለፍዎ ፅንኩር እዋናትን ኣብ ኤርትራ ዝጓንፎም ዝነበረ ፀቕጢ ወዘተ ነቲ ክትትልን ፈተነ ቅትለትን ዝካየደሎም ዝነበረ ባሓፈሻ ነዚ ዘጠቃለለ እዩ ነይሩ ማለት እዩ። ተክላኣብ ናብ ራብዒትን ናይ መወዳእታን ሕቶ ኸኢና ክንሰግር። ፅልዋ ዝሑል ኩናት ዘጓሃሃሮ ደባዊ ግጭት ኦጋዴን ኣብ መንጎ ኣየኖት ሃገራት ዝተካየደ ውጊ እዩ ነይሩ?
3: ኣብ መንጎ ኢትዮጵያን ሶማልን
0: ሙሉእ መልሲ ረኺብካ ኣለካ ተክላኣብ። ፅልዋ ዝሑል ኩናት ዘጓሃሃሮ ደባዊ ግጭት ኦጋዴን ኣብ መንጎ ሶማልያን ኢትዮጵያን ዝተካየደ ኮይኑ ድሒሩ ሃፀይ ሃይለስላሴ ንሶማልያ ምስ ሱዳን ሓዊስካ ማለት እዩ ልክዕ ከም ኤርትራ ምስ ኢትዮጵያ ብፌደሬሽን ካሕብራ እማመ ኣቕሪቡ ነይሩ። እንተኾነ ግን እዚ ክውን ስለ ዘይኮነ ኣብ 1960 ሶማልያ ናፅነታ ረኺባ ወይ ድማ ነፃ ኮይና ማለት እዩ። ስለዚ ሙሉእ መልሲ ረኺብካ ኣለካ። ኣድሓኖም ተክለ ሚካኤል ናባኻ ተመሊስና ኣለና። ናይ ራብዒትን ናይ መወዳእታ ሕቶ ኻንያ ክትከውን ኣብ ምዝዛም ኣርባዕታት ክሳብ ፈለማ ሓምሳታት ህዝቢ ኤርትራ መሰል ርእሰ ውሳነኡ ከይትግበር ንጂኦ ፖለቲካዊ ረብሐአን ክብላ መፃኢ ዕድል ኤርትራ ከም ዝተሓላለኽ ዝገበራ ኣርባዕተ ሓያላን ሃገራት ስመየን።
4: ሓንቲ ሕቡራት መንግስታት ኣሜሪካ፣ ሕብረ ሶቪየት፣ ፈረንሳ፣ እንግሊዝ።
0: ሙሉእ መልሲ ረኺብካ ኣለኻ ኣድሓኖም። ሕቶኻ ኣብ ምዝዛም ኣርባዕታት ኣብ ፈለማ ሓምሳታት ድማ ህዝቢ ኤርትራ መሰል ርእሰ ውሳነኡ ከይትግበር ንጂኦ ፖለቲካዊ ረብሓን ክብላ መፃኢ ዕድል ኤርትራ ከም ዝተሓላለኽ ዝገበራ ሃገራት ኣርባዕተ እየን ነይረን። ንሳተን ከዓ ሕብረት ሶቪየት፣ ሕብራት መንግስታት ኣሜሪካ፣ ብሪጣንያ ወይ ድማ እንግሊዝ ከምኡ ድማ ፈረንሳ። ብሓፈሻ እዚአን ከዓ ቴን ደ ቢግ ፎር ፓወርስ ዝበሃላ ዝነበረ ኣብቲ ግዜ እሱ እየን ማለት እዩ። ብሓፈሻ እዚ ውሳነ እዚ ክውስንኦ ከለዋ እዘን ኣርባዕተ ሃገራት ንበይነን ርእቶ ናይ ህዝቢ ኤርትራ ከይተቐበላ ዝወሰኖ እዩ ነይሩ ማለት እዩ። እዚ ከዓ ካብ ሕግን ስልጣንን ሕብራት ሃገራት ቅቡል ዘይኮነ ውሳነ እዩ ተኻይዱ ማለት እዩ። መምህር ገነት ናባኽ ተመሊስና ኣለና። ናይ መወዳእታ ሕቶ ኸያ ክትከውን ፅቡቕ ዕድል ምነየልኪ። ከም ኣካል ምፍራስ ፌደሬሽን ባንዴራ ኤርትራ ብወግዕ ዝወረደትሉ ወርሕን ዓመተ ምህረትን ጥቐስ።
1: 2/1958
0: ኣብታ ዕለት እስካ ቁሩብ ምትዕረራይ ግበሪ ወርሕን ዓመተ ምህረትን
1: ረኺብከና
0: ዓመተ ምህረትን ወርሕን ረኺብከ ኣለካ ኣብ ዕለት ቁሩብ ግዜ ስለ ዘለኪ ተጠቀምሉ።
1: ዓ4/1960
0: ኣይኮነትን
1: ታዕለት ዲ ሕጂ ስተፊነ
0: ታዕለት ይኸ ይቕርብ ሕራይ ግዜ ኣኺላ ኣላ 3 ነጥቢ ሂቦም ከለዉ ከም ኣካል ምፍራስ ፌደሬሽን ባንዴራ ኤርትራ ብወግዒ ዝወረደትሉ ዕለት 24/1958 እዩ ነይሩ ማለት እዩ። ሕራይ ኣቤል ናብ ናይ መወዳእታ ሕቶ ኸኢና በፂሕና ዘለና። ቅድሚ ምዝዛምና ግን ውድድር ከመይ ፀኒሑ? ከመይ ርኢኻዮ? ከመይ ረኺብካዮ?
2: ውድድር ብጣዕሚ ፅቡቕ ኢሉ ኣሎ። ዋላቶም ተወዳደርቲ እውን ሓያላት ተወዳደርቲ እዮም ዘለዉ።
0: ስለዚ ምስ ሓያላት ገጢምካ ወይ ክትዕወት ወይ ከዓ ትምህርቲ ቀሲምካ ምክያድ እዩ ማለት እዩ። ሓዲኡስ ኣሎ ግድን
2: ብዓብ ትምህርቲ ተወስዶ ኢሉ ኣሎ ዝዓበየ ነገር።
0: እዋ ፅቡቕ። ሕራይ ናብ ራብዒት ሕቶኻ ንሰግር ኢና። ሕብረት ሶቪየት ኣብቲ ኣሜሪካ ፅልዋ ኣብ ቀርኒ ኣፍሪቃን ቀይሕ ባሕርን ተደልድለሉ ዝነበረት እዋን ኣብ ጥቅምቲ 1957 ንመጀመርታ ግዜ ናብ ጠፈር ዝለኣኸታ መንከርኮር መን ትበሃል?
2: ስፑትኒክ
0: ሽማ ኣባኸ
2: ሽማ ቦስ ምናልባት
0: ስፑትኒክ ብድሕሪኣ ገለ ነገር ኣላታ መላእ ኣላ
2: ስፑትኒክ መንከርከር ህዋ
0: ኣይኮነትን

0: ስፑትኒክ ቀዳሜቲ ስፑትኒክ ፈርስት
1: ምሎ መልሲ ረኺብካ ኣለኻ ኣቤል ሕብረት ሶቪየት ኣብቲ ኣሜሪካ ፅልዋ ኣብ ቅርኒ ኣፍሪቃን ቀይሕ ባሕርን ተደልድለሉ ዝነበረት እዋን ኣብ ጥቅምቲ 1957 ንመጀመርታ ግዜ ናብ ጠፈር ዝለኣኸታ መንኮርኮር ስፑትኒክ 1 ወይ ድማ ስፑትኒክ 1 እያ ትበሃል ነይራ ምስዳድ ናይዛ ሚሳይል ድማ ንጥቕሚ መደበር ቃኘው ንኣሜሪካ እንታይ ከም ዝነበረ ዘግሃ

ደይ ነይሩ ማለት እዩ። ሕራይ ክብራት ተኸታተልትና ንሎሚ ምሸት ሒዝናዮም ዝነበርና መደባት እዚ ክትከታተልዎ ዝፀናሕኩም እዩ ነይሩ። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ ምስ ካልኦት ተወዳደርቲ ይኸውን ምርኻብና ክሳብ ሽዑ ሰሰና እዩ።

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብ ዕላል ጥበባት እዩ። ሰላም ከመይ ጥቕኒ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ ስነ ልቦናን ስነ ፅሑፍን ዘተኮረ ክኸውን መሪፅናያ ዘለና መፅሓፍ ድማ ሂወትን ውጥረትን መናበርቲ ዘርእስታ እያ ክትከውን። ደራሲ ናይዛ መፅሓፍ እዚኣ ዶክተር በረኸት ፈዳይ እዩ። ዶክተር በረኸት ፈዳይ ነዊሕ ዓመታት ብዝተፈላለየ ዓንቀፃት ኣብ ዝተፈላለየ መርበብ ሓበሬታ ፅሑፋት ዝቐርብ ዝነበረ ሞያዊ እዩ። እዛ መፅሓፍ እዚኣ ብ 223 እዩ ሕቲምዋ። ሸዓተ መዕራፋት ዝሓቆፈት 414 ገፃት ዘለዋ ብዘይካ እዚ ድማ ልዕሊ 17 ዝኾነ መወከሲ ዘስፈረላ እያ። ናይ ሎሚ ትኩረትና ውጥረት እንታይ እዩ? ካበይ ይብገስ? ስለምንታይ የጋጥም? ከመይ ጌርና ክንፍወሶ ንኽእል? ብእኩብን ብሓባርን ከመይ ጌርካ ትሪኦ? ፍወሳ ከመይ ኢልካ ትብል? ኣብ መወዳእታ ድማ ውጥረት እናሃለዎ ከመይ ጌርካ ርጉእ ሂወት ትሕልፍ ዝብል እዩ። እዚ ትሕዝቶ እዚ ካብ ምስ ኦምሮ ከምኡ ኢሉ ድማ ማሕበራዊ ሂወታት ተኣሳሲሩ ዝኸይድ እዩ። ምክተልኩም ብምዕዳም ድማ ብቐጥታና መደብና ክንሰግር ኢና። ዶክተር በረኸት መጀመርያ እዚ መፅሓፍ እዚ ኣገዳሲ ዝገብሮ ብዙሕ ተመክሮታትን መፅናዕትን ከም ዝገበርካ ኣብዚ መፅሓፍ እውን ክኢላታት ናይዚ ዓውዲ ከም በዓል ዶክተር ተስፋ ይርዓዶም ብዙሕ ግዜ ዝገበረ እዩ። ብዝዳሕረዋይ ገበር እውን ኣዝዩ ኣገዳሲትን ብዙሕ ዓሚቕም ምርምራት ከም ዝገበርካላ ጠቂሱ ኣሎ። ኣብዚ እውን መእተዊ ዝገበረልካ ፅቡቅ መግለፂ ኣሎ ናይ ረቕባዝጊ ሕጂ እዚ እውን ኣዝዩ ኣገዳሲ እዩ። ንሱ መሰረት ጌርና ግን ሂወትን ውጥረትን መናበርቲ ንዝብል ኣርእስቲ ንምፅሓፍ እንታይ ዳሪኽካ?
1: መጀመርታ ነቲ ዝሃብካ ንዕድል ከመስግነካ ፈቱ ጫሬ። ብዙሕ ግዜ ዝከታተሎ ምቲ መደብካ ናይ ዝዕላል ጥበባትን ገለን ተቕርቦ ቁልሻ ሓደ ሓናፂ ዝኾነ ንሕብረተሰብና ስለ ዝኾነ መሳጢ እሞ ነዚ ዕድል ዝምርካበ ከመስግን ፈቱ መጀመርታ ነገር ናብ ሕቶካ ንምእታው ብዛ ሂወትን ውጥረትን መናብርቲ ትብል መፅሓፍ ቀንዲ ዝደረኸ ኣፍኮርስ ከም ደቂ ሰባት መተን ብሕልፊ ብሕልፊ እቶም ኣብ ስደት ምስ ዘለና ካብኡ እያ ትፈልቕ እታ ተሓሳስባ ማለት እዩ። ጥንሲ ሓሳብ ነቲ ኣብ ደገ ዘሎ ዜጋ ኤርትራዊ ካብ ስደት ምስ ከደ ኣብ ዘጋጥሞምን ናይ ሂወት ፀገማት ኣብ ብዙሓት እዋናት ዝረአ ናይ ባህርያት ምቅያራት እውን እንዳሰወደ እንዳዓበየ ምስ መፀ ከም ዝፍለጥ ኣብ ሰሜን ኣሜሪካ ሓደ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበሃል ማሕበር ኣሎ፣ ናሽናል ካውንስል ኦፍ ኤርትራን ኣሜሪካን ዝበሃል። ነቲ ዘሎ ናይ ሃገራዊ ኤርትራዊ ምትእኽኻባት ኩሉ ብሓባር ከም ሓደ እምብሬላ ገይሩ ፅላል ገይሩ ዝርኢ ስለ ዝኾነ ኣብኡ ዝመፅእ ሓደ ዛዕባ ነይሩ እዩ። እሱ ከዓ እንታይ እዩ መንእሰያትና ተነፅሎ ይፈጥረሎም ኣሎ፣ ካብኡ ስዒቡ ከዓ ጭንቀት ይፍጠር ኣሎ፣ ነፍሲ ቀትለት ይርአ ኣሎ። ኣብ ውሽጢ ሓዳራት ዘይነበረ ከም ባህልናን ክብርታትናን ፍትሕ ይበዛሕ ኣሎ። ፍትሕ ጥራሕ ዘይኮነ ካብኡ ዝዓበየ ከዓ ማዕረ ቀትለት ሰብኣይን ሰበይቲ ቀቲልዋ ሰበይትን ደቂ ቀቲላ እዚ ዝበሃሉ እንዳገነነ ክመፅእ ምስ ጀመረ እዚ ሓደ ናዕቢ ወይከዓ ሓደ ሻክ ኣብቲ ሕብረተሰብ ዝፈጥረሉ ጉዳያት ስለዝነበረ ከም ርእሲ ተላዒሉ ስለዝነበረ ነዚ ጉዳይ እዚ ክረአ ከም ሓሳብ ስለ ዝቐረበ ምስ ዶክተር ተስፋይ ኣርዓዶም እታ ሃገራ ሽማግለ ማለት እዩ ናይ ሎሚ ኣብ 2016 ኣከባቢ እዩ 16-15 እዛ ጉዳይ እዚኣ ስንታይ እያ ናበይ ገፂ ዝኸሉ ሕብረተሰብና ብዛዕባ እዚ ዶኹም ዛተ ዝብል ርእሲ ምስ መፀ ንዓይን ዶክተር ተስፋይን ተወኪሶምና ኣነ ከዓኒ ተገዳስነት ሓዲረ ማለት እዩ ብዛዕባ እዚ ጉዳይ እዚ ንምፍላጥ ኣብ ዕሙቅ ኢልካ ኣብቲ ዝረኣኽዎ ነቲ ኩነታት እንዳ ክተኸታተልካ ክትከይድ ከለካ ግን እቲ ቀንዲ ነዚ ዘሎ ኣብቲ ናይ ሂወትና መባእታዊ ዝኾነ ናይ መነባብሮ ሕቶ ኣብ ምፍታሕ እንገብሮ ፀቕጢ ትፈጥረልና ፀቕጢ ንሱ ኣብ ኣእምሮና እንዳማዕበለ ስለዝኸይድ ንሱ ዝፈጥሮ ዘሎ ምኳኑ እንዳተረዳእ ንመፅ እዩ ማለት እዩ። ግን ኣፍኮርስ ኣብቲ ሕብረተሰብና ዓሚቕ ዝኾነ መፅናዕታዊ

0: ኣካይደ ይኩም ኩዛ መፅሓፍ እዚኣ ፅሒፈ እያ ዘለኹ ግን በቲ ዘለካ ቅርበት ምስ ሕብረተሰብካን ርድኢትን ግን እቲ ግምጋም ክትወስዶ ትኽእል መጀመርያ ክንፍውሶ ዘለና እቲ ኣብ ማሕበራዊ ሂወትና ዘፈጥረልና ዘሎ ፀቕጢ ወይ ከዓ ውጥረት እታ ውጥረትን እታ ፀቕጥን ዳርጋ ሓደ ተመሳሰልቲ ዝኸዳ ስለ ዝኾና እዚ ነገራት እዚ ንድሕር ተረዲእናዮ ግን ሲ ኮን ዶ ኾን ናብቲ ክሊኒካዊ ዝኾነ ቅዛነትን ጭንቀትን ኣፍጢሩ ናብ ቅትለትን ናብ ካልእ ዘየድልን ነገር ዝመርሓና ዘሎ ካብ መጀመርትኡ ዶኾን ሓገዝ ክኸውን ክእል ነቲ ሕብረተሰብ ዝብል ኣብ ምርዳእ ናይቲ ኣብ ማሕበራዊ ሂወትና ዝገጥመና ፈተነ ኩሉ ሻዕ ፈተነ ደቂ ሰባት ብውድሆም ፈተነታትን እዳተፈተና እንዲና ንሓልፍ ነዚታት ብፍኹስ ዝበለ ተረዲእና መፍትሒኡ እንተረኸብናሉስ ነቲ ውጥረት ዘምፀልና ዘሎ ኣብ ምርድኡ ክትሕግዝ ትኽእል ዶ ትኸውን ተባሂላ ዝቐረበት እያ ነራ ሞ በዚያ እያ ነራ
1: ኣውሪ ዓላማኸ እንታይ ሕጂ ከምዚ ዝጠቐስካዮ ተነኺፍካ ኣለካ ግን እቲ ትሕዝቶን መልእኽትን ምስግጋሩ ዝተጠቐምካሉ ጥበብ ከ እንታይ እዩ
0: ሓደ እቲ ዕላማ ናይ እዚኣ ከም ዝብለካ ዘለኹ እዩ ሓደ እቲ ሕብረተሰብና ንሕና ከም ደቂ ሰባት መጠን ህዱእ ሰላም ቅሳነት ዝዓሰሎ ኣብ ሕድሕድካ ተኸባቢርካ ክብርታትካ ባህልታትካ ዓቂብካ ክትከይድ ሓደ እቲ መሰረታዊ ዝኾነ ክኸውን እንዳኽእሎ ከሎ ሕጂ ግን ዝረአ ዘሎ ጭንቀት ኣሎ ፍርሒ ኣሎ ሻቕሎት ኣሎ ምስ ስምዒትና ዝተተሓሓዙ ኣዝዮም ነቲ መቐረት ሂወት ከነስተማቕሮ ዝግባአና ማንም ሰብ ኣብ ወፃኢ ይሃሉ ኣብ ሃገሩ ይሃሉ ከስተማቕሮ ዝግባእ ካብ ሰዓን ምርዳእ ናይ ሂወትና ብኸመይ ይሰርሕ ንነገራት ዝገጥሙና ዕለታዊ ፈተነታት ከመይ ጌርካ ኣብ ምብድሆም ሰዓን ሓበሬታ ምፍላጥ ዝወርደና ዘሎ ብሰንኪ ናይ ፀቕጢ ዝመፅእ ሕዱር ሕማማት ኣብ ሂወትና መቐረ ዘይብሉ ሂወት ንሕልፍ ስለ ዘለና ነዚ ኣብ ምንካዩ ንምባል እዩ ምክንያቱ እንተ ኣብቲ ክሊኒካዊ ቅዛነት ንብሎ ወይከ ጭንቀት ንብሎ እንድሕ በፂሕካ ኦረዲ ኣብቲ ዝማዕበለ ኩነታት ይመፅእ ዘሎ ክትፍወስ ኣለካ ሓኪም ክትርኢ ኣለካ ብዙሕ ነገራት እያ ክትገብር ዘለካ ግን ፍወሳን ገለን ከይገበርካ ከለካ ምስ ገዛ እርስኻ ናይ ምልዛብ ባህሊ ንገዛ እርስና ክንፈልጣ ንኽእል ዲና ምስ ገዛ እርስና ምስ ገዛእ ነብስና መዛ ተሰኪምናዮ ንኸይ ዘለና ሰብነት ናይ ምዝርራብ ይህን ምሂን ናይ ምባሃል እቶም ኣብ እምሮና እንዳመፁ ኩሉ ሻዕ ሕሹኽ እንዳበሉ ኣብ ኣእምሮና ዝርብሹን ሓሳባት መብዛሕትኡ ኣሉታውያን ሓሳባት ንዓኣቶም ናይ ምልላይ ብቕዓት ኣለና ድዩ ነዛ ተሰኪምናዮ ንኸይ ዘለና ሰብነት ዋና ኣመን እዩ ኣነ ኢልና ንኣምን እንድሕር ኮይና ስለምንታይ ድኣ ጭኑቓት ንኸውን ምጭናቅ መሪፅና ማለት ድዩ ስለዚ ነዛ ሰብነት ኣይፈለጥናየን ኣለና ማለት እዩ ነዚ እምሮና ኣይንበብናየን ኣለና ማለት እዩ ስለዚ ከነንብበሉ ንኽእል መንገዲ እንታይ ኣሎ ኢልና ንምስ ገዛ እርስብና ክንላዘበሉ ንኽእል መንገዲ እቲ ናይ ስነ ኣእምሮ ስነ ፍልጠት ማዕፆፈ ከፊቱልና ባይታ ፈጢሩልና ስለ ዘሎ እዚ ከዓ እቲ ሕብረተሰብና ክፈልጠሉ ካብ ዝብል እዩ
1: ፅቡቅ እስከ ናብቲ ኣውራ ርእስትና ክንሰግር ንምዃኑ ውጥረት እንታይ እዩ ከመይ ድሰብ መናበርቲ ከ ኢልካ ኣለካ ሞ ካብ ወፃኢ ክንነብር ኣይንኽእል
0: ሓቂ ዩ ከምቲ ኣርእስቲ ዝብሎ እዩ ሂወትን ውጥረትን መናብርቲ እየን ደቂ ሰባት ምኳንና ኣብ ሂወት ምስ ደቂ ሰባት ኢና ነብና እና ውህሉ ከምዚ እንታይ እዩ ዝበሃል ሶሻል ኣኒማል ዝብልዎ ምስ ህዝቢ ንነብር ምስ ሕብረተሰብ ንነብር ዳኣ እምበር ተነፂልና ንነብር ኣይኮንና ምስ ሰባት ንነብር ስለ ዝኮንና ከዓ ኩሉ ሻዕ ነታ ህላወና ንምውሓስ ዝካየድ መነባብሮ ክፈጥረልና ዝኽእል ፀቕጥታት ኣሎ ስለዚ ካብ ፀቕጢ ወይ ከዓ ካብ ውጥረት ነፃ ኮይንና ክንነብር ኢልና ንሓስብ ንድሕር ኣለና ኮይና ኣብ ካልእ ዓለም ኣለና ማለት እዩ ከምኡ ዝበሃል ዓለም የለን ምስ ውጥረት ክንነብር ኣለና እዚ ከዓ ጥቐንዲ መናብርቲ እዮም እዚኣቶም እቲ ዘሎ ግን ሒዝናዮ ዘለና ምዕቡል ዘበን እቲ መነባብሮና ኣዝዩ እንዳተረቐቐ ምስ ከደ እቲ መጠነ ዓቐን ናይቲ ውጥረትና ከዓ ኣዝዩ እንዳሓየለ ስለ ዝኸደ ነዛ ሰብነት እዚኣ ናብ ዘይተደልዩ ሕዱር ሕማማት እንዳብፅሓልና ይኸይድ ኣሎ ስለዚ ውጥረት ክንብልን ከለና ኣሉታዊ ስምዒት እዩ ኣብ ኣእምሮና እነስፍሮ እዩ ውጥረት ግን ኩሉ ሻዕ ሕማቅ ኣይኮነን መብዛሕትኡ ግዜ ውጥረት ክዝረብ ከሎ ብኣሉታ እዩ ዝግለፅ ግን ኩሉ ሻዕ ሕማቅ ማለት ኣይኮነን ንባዕሉ ኣብ ተፈጥሮ ክሳዕ ተዓደለና ንሂወትና ናብ ዝሓሸ ኩነታት ወይ ካብ ኣስጋኢ ኩነታት ናብ ዝሓሸ ኩነታት ናብ ፍድኣት ዘለዎ ኩነታት ንምስግጋር መሰማዕታ እዩ ብሓፂሩ መሰማዕታ ክሳዕ ዝኾነ እዚ ስምዒት እዚ

ክንጥቀመሉ እዩ ዘለና ብውሕሉል ዝኾነ ኣገባብ ገርና እንተ ደኣ ብሃውሪ ሂወትና እንዳመራሕና ንገብር ኣለና ኮይና ግን ኣብ ክንዲ ጠቃሚና ዝኸውን እንታይ ኮናሎ ወዳኢና ኮናሎ ማለት እዩ ሕጂ ብዚና ናይ ምልላይ እዩ ትሕቶ ዘሎ እምበር ውጥረት ስለምንታይ ሃልዩ ፀቕጢ ስለምንታይ እዩ ዘለና ኢልና ንዕኡ ክንፈታሕ ኣይኮና ብዘይ ብኡ ክንነብራ ይንኽእል ኢና ስለዚ እዚ ኣገዳሲ ካብ ኮነ ግን ስለምንታይ ንኣብዩዝ ንገብሩ ወይ ከዓኒ ብጣዕሚ ብኣሉታዊ መንገዲ ንጥቀመሉ ዘለና እንድሕር ክንፈለጥ ክኢልና ግን ከነመሓድሮ ንኽእል ኢና ማለት እዩ ስለዚ ውጥረት ኣሉታዊ ስምዒት እዩ ኣልታዊ ስምዒት ኮይኑ ንሂወትና ናብ ዝሓሸ መድረክ ከሰጋግረና ኢና ካበልና ከመይ ገርና ኢና ካብቲ ኣዕናዊ ናብቲ ሃናፂ ኩነታት ናይ ምምሕዳሩ ጉዳይ ግን ንቕሓትና እያ ትውስና ማለት እዩ እ ኣብቲ ንቕሓት ግን ብሃውሪ ክንከይድ ይብልና መብዛሕትኡ ደቂ ሰባት ሂወቶም ብሃውሪ ኢና ንበርሖ እዚ ኣውቶፓይለት ዝበሃል እዩ ሕጂ ንጎት እትስ ገጽካ ተሓፂብካ ናብ ስራሕካ ትኸይድ ንካበሊዕካ ስራሕ ትውዕል ሃልክታት ኣሎ ማሕበር እዚ ኩሉ ከምፃልና ዝኽእል ግን ኣብኡ እንዳተጨነቕና ኢና ክንውዕል ዘለና ማለት እዩ ሽዑ ምሸትካ ቤትካ ሕጂ እዚ ሩቲን እዩ መዓልታዊ ኩል ሸዓ ንሸዓ እንተኸይድ ኣለና ኮይና ኣብ ሰብነትና ዝካየድ ናይ ቅመማዊ መስርሕ ኣሎ ማለት እዩ እዚ ብዝተካለ መጠን ኣብተን ቀዳሞት ምዕራፋት ናይ መፅሓፈ እውን ክጠቕሰን ፈቲነ ኣለኹ እቲ መባእታዊ ዝኾነ ስነ ኣካላዊ መስርሕ ናይ ሂወትና መባእታዊ ዝኾነ ኣብቲ ዕሙቕ ዝበለ ክንኣቱ ኣየድልን እዩ ምክንያቱ ንዓናዊ ዝምልከት ኣይኮነን ረቂቕ ከዓ ስለ ዝኾነ እዩ ግን ኣብቲ መባእታዊ ዝኾነ መረዳእታ እንድሕር ክንሕዝ ክኢልና ከመይ ገርና ኢና ስለምንታይ ኢና ንሓርቕ ሕጂ ከም ዝበልካ ውጥረት ውህሉል ድምርስ ናይ ተፈላለዩ ስምዒታት ኣሉታውያን ስምዒታት እዩ እዚ ግን ስለምንታይ እዩ ኣብ ውሽጥና ዝካየድ ዘሎ ከዓ ክንፈልጥ ኣለና ሕጂ እንድሕር ሓደ ሰብ ሓሪቀ ኢሉ ሕርቃን ትብል ቃል ኣውፅኢና ኣለና ኣካይዶ ስምዒት እያ እዛ ስምዒት እዚኣ ስቂላ ኣይኮነት መፅያ ዘላ ኣብ ውሽጢ ኣካላትና ዝካየስ ንቕመማዊ መስርሕ ኣሎ ናይ ሆርሞናል ምቅያር ዝበሃል እዩ ሆርሞን ቅመም እዩ ኣብ ደምና ዝሕወስ ኣብ ፅክታት ናይ ኣእምሮና ኣብ ሓንጎልና ዘለዉ ፅክታት ፒቲታሪ ግላንድ ዝበሃል ካብኡ ፈሊቆም ናብ ደምና ይሕወስ እሞ ሓሪቀ ንብል ማለት እዩ ትሕርቃን ሕጂ ምልክት ናይ ሓደ መሰማዕታት ስለ ዝኾነ ግብረ መልሲ ናይ ሓደ ነገር ክትህቢልካ ተውፅኦ ኣብ ሓንገልካ ዘሎ ኣብ ሓሳባትካ ዘሎ ብቓላት ትገልፆ ብቁጣዐ ትገልፆ እዩ እዚ ነገራት እዚ ንክኸውን ኣብ ሰብነትና ዝካየድ ስነ ኣካላዊ ለውጥታት ኣሎ ድፍኢ ደም ውስኽ ልቢ ህርመታ ይውስኽ ጭዋዳታት ይግተሩ ምክንያቱ ገለ ነገራት ኣሎ ማለት እዩ ሰብነት ሕጂ እንታይ ኣእምሮና እንታይ ይሰደልና ዘሎ መሰማዕታ ይሰድድ ዘሎ ሕጂ ናይዚ ናይ ምግንዛብ ዓቕሚ ንድሕር ኣለና ኮይኑ እንታይ ም ዞም ቅመማት እዞም ሆርሞን ንብሎም ዘለና ናይ ግሪክ ቃል እዩ መዋዓውዒ ማለት እዩ መረሳስኒ ማለት እዩ ኩሉ ሻዕ እዮም ዝነፅዑ ኣብ ናይ ኣሉታዊ ስምዒት ኣብ ዘለናሉ እዋናት ምክንያቱ ሓጎስ ደስታ ባህታ ዝበሃሉ ከዓ ኣውንታዊ ስምዒታት እውን ኣለዎ ንሓቀይዶ ንሕና ግን ሕጂ ኣገዲስና ዘሎ ነቶም ዘጨንቁና ዘሕርቁና ዘፍርሑና ዘቀይሙና ዘጉሂና እህ ዘብሉና ድቃስ ዝኸልኡና ዝህክዩና ሰነፋት ዝገብሩና ስምዒታት እዮም ዘዛርበና ዘሎ ሂወትና ክነማዕራሪ ንድሕል ኮይና ሕጂ ነዚኣቶም ዝቕልስ ወይ ከዓ ነዚኦም ዝፈጥር ቅመም ኣብ ኣእምሮና ይፍጠር ንድሕር ኣሎ ኮይኑ በዓልና ንፈጥሮም ኣለና ማለት እዩ ሕጂ እንታይ እያ ክብል ደልየ ዘለኹ ኣዞም ሆርሞናት ብግቡእ ክንጥቀመሎም ምእንቲ ኣፍልጦና መባእታዊ ዝኾነ ፍልጦ ንድሕር ሃልዩና ኮይኑ ሓጋዚ እዩ ኣብ ምውክት ምቅፅፃር ውጥረት ዝብል እምነት ኣለኒ ነዚ ዘብለኒ እንታይ እዩ ኣይደኖ እንድሕር ነብሲ ወከፍና ይርዳእና ኮይኑ እዚ ኣብ ኣእምሮና ዝፍጠር ቅመማት እዛ ሰብነት ተሰኪምናያ ዘለና እቲ ኣብ ዓለም ኣሎ ዝበሃል ፋብሪካ ናይ ቅመማት ፋርማሲቲካል ኢንዳስትሪ ንብሎ ኣብ ኣእምሮና ዝፍጠር ቅመማት ይበዝሕን ይበልፅ ስለዚ ንሕናሲ ባዕልና ንባዕልና ፋብሪካ ናይ ዝተፈላለዩ ቅመማት ኢና ማለት እዩ እቶም ቅመማት ግን ኣውንታውያን ቅመማት ኣለው ሆርሞናት ኣለው ኣሉታውያን ከ ኣለው ሕጂ ዓንቶይ እንታይ ኢለካ ነር ምስ ገዛ እርስና ክንላለ ኣለና ክንፋለጥ ኣለና ኢለካ ነዛ ሰብነትና እዚኣ ንላዘብ እንድሕር ኮይና ኣነ ሕጂ ከም በረኸት ነቲ ኣወንታዊ ቅመማተይ ክጥቀም ዘሊ ድና ክንብል ዘለና ወይስ ነቲ ኣሉታዊ እንተ ደኣ ዋና ናይ እዛ ሰብነት ካንካ ሓለቃ ኣዛዚኣ ኮይንካ ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻዕ ደፋፍዓኻ ማለት እዩ ተዘየሎ እዛ ሰብነት እዚኣ እንድሕር ብሃውሪ ንኸይዳ ኣለና ኮይና

0: ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ። ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት ዞም ንብሎም ዘለና ኹን በዓል ኮርቲዞል ዝበሃል ሆርሞን ኣብ ዝተናሃውሐ እዋናት ንዝተፈላለዩ ሕዱር ሕማማት የቃልዑና ኣሎ ማለት እዩ። ስለዚ ዋና ናይዛ ሰብነትና ክንከውን ክንክእል ኣለና ኣብ ዝብል መረዳእታ ተበርኪሰ
1: ሰፊሕካ ገሊፅ ገይኖ ፅቡቕ ኣብ ምዕራፍ ሸውዓተ ምናልባት ምስ ተመክሮ ናና እውን ኣተኣሳሲርካ ኣለኻ ብፍላይ ኣብቲ 75 ዝነበረ ምስ ዓፋን ይኹን ንባዕሉ ካብቲ ደስ ዝበለኒ እውን ዛንታ ናይ ትራኻ ናይዚ መፅሓፍ ናብ ሽመጃና ዝኸድኩምሉ እዋን ነይሩ ምስ ዘማይ ጋይን ፍላይ ኣዴኻ እዮን ከምኡ ድብልኦ እሞ ሕጂ ክትከዱ ከለኹምን ዘጋጥም ዝነበረ ኣብ ኣስመራ ከዓ እንታይ ይመስል ነይሩ እቲ ምስ ሓደ ካብቲ ኣገዳሲ ዝገብሮ ነዚ መፅሓፍ እሱ ጥራሕ ዘይኮነ እውን ናብ ዳሓረዋይ ክፋል እውን ኣብዚ 2019 ብደረጃ ዓለም ዘጋጠመ ኮሮና እውን ኣብኡ ገሊፅካ ኣለኻ ነገራት ተኣሳሲርካ ኣብ መድረኻት ኩሉ ግዜ ዘይተርፍ ምኳኑ ንምትእስሳር እውን ዓብዪ ሜላ እዩ። እስከ እቲ ናይ 75 እውን ክንደስሶ
0: ከምቲ ዝበል እዛ መፅሓፍ እዚኣ ምስ ፍጥረት ተተሓሓዘት ካብ ኮነት ነብሲ ወከፍ ዜጋ ኤርትራዊ ብዝተፈላለየ ናይ መግዛእታዊ ስርዓት ኣብ ግዜ ደርጊ ሃይለስላሴ ዝነበሮ ሕማቅ ግዜ ይሕሊፉ ህዝቢ ኤርትራ ኣብ ዝሓለፈ ሰለስተ ወለዶ ወሪድዎ ዘሎ ፀገም መጠን ኣልቦ መወዳድርቲ የብሉን ሰላማውያን ሰባት ዝሕረድሉን ዝቆተልሉን ዓድታት ዝበርሰሉ ህዝቢ ዝስደደሉ ጠለበጊዕ ዝበርሳሉ ኩሉ ውሳያት ሕማቅ ግዜ ናሕሊፍና ከምዝና ግዜ ደርጊ በለና ኣብዚ ክንዓብን ከለና ከምንእስያት እውን ነፍሲ ወከፍ ኤርትራዊ ዳርጋ ኩሉ እንዳተመከሮ ዝሓልፍለን ስለነበረ ኣብ ሰብዓታት ናይ መጀመርታ ፍርቂ ሰብዓታት ማለት እዩ ዳርጋ መንእስያት ዝነበርናሉ ግዜ እዩ ነይሩ። ኣብ ፍቕዶ ጎደናታት መንእስያት ተሓሪዶም ተቐቲሎም ተሓኒቆም ብስልኪ ኣፋይን ዝበሃሉ ከዓ ብሕልፊ ራዕዲ ኣብ ኣእምሮም መንእስያት ኩሉ ዝሕደርሉ ኩሉ ተሸቕሪሩ ዝነብረሉ ግዜታት እዩ ነይሩ። ስለዚ ሓደ ከልቢ እንድሕር ደኣኒ ቀርቂርካ ኣብ ሓደ ኩርና ዓምፂኢካዮ እንታይ ዝበረካ ነብሒ ዝናሰካ ሕጂ መብዛሕትኡ መንእስያትና ዳርከ ወይ ንሜዳይ ክኸይድ ዘለዎ ወይ ከዓ ናብ ክድሕነሉ ዝኽእል ናብ ዓዲታት ናብ ሃገረሰብ እንዳተኸወለ ዝነብረሉ ግነታት ስለዝነበረ ሓቂ ዘረባ ኣብ ንእስነትና ንመጀመርያ ግዜ ስለዝኾነ እዩ ማለት እዩ ኣብ ታሪክ ኣብ ዝተኽዎ ትተዘክሮ ኣብ ኣእምሮኻ ከሕድረልካ ዝኽእል በሰላ ናይ ኩናት እዩ ናይ ፀገም ናይ እሱ ንባዕሉ ነቲ ውጥረት ተዘክሮታት እንዳፈጠረ ትራውማ ፈጥረልካ እዩ ማለት እዩ። እዚ ትራንስጀነሬሽናል ዝበሃል ስግረ ወለዳዊ ዝመሓላለፍ ትራውማ ኣለዎ ወይ ከዓ ማሕሰይቲ ኣለዎ ማለት እዩ። ሕጂ ኣብ ከምዚ እዋናት ተተንኪፍናሉ ዝነበርናሉ ግዜ ደቂ ዛውትኻ ምት ዓብትኻ ኣብኡውን ኣብ ክልኹም ገለ ጠቂስዮ ነረ በዓል ወልደንክየል በዓል ሓይሊ ኪዳነ ሓይሊ ሓይሊ ኪዳነ እንድሕር ሪኢካ ኮንካ ንማና ዝኣባልኩም ጓል ከይዳን ሓዋይ ዝነበረሉ እዩ በዓል እዚኣቶም መፃወቲ ኩዕሱና ምሳና ዝነበሮ እዮም በዓል ሓዱሽ ማሕሙድ ዝበሃሉ ኣብኡን ኣብነት ጠቂስዮ ዘለኹ ሕጂ እዚኦም ንመጀመርያ ግዜ ኣብቲ ሸዊት ዕድሜና ገና ብሕጂ ተማሂርና ክንዓቢና እናሓስበሉ ነበርና ሰብ ተሓኒቁ ተረሽኑ ሰምዓሉ ዝነበርካ ግዜታት እዩ። ስለዚ ዘይሓስስ ስእሊ ምስሊ ኣሎ ማለት እዩ። ኣብ ከተማ ብዝነበርናሉ እዋናት እውን ከም ኣብነት ጠቂሰ ኣለኹ ክሳዕ ክንደይ ኣፋኝ መፂኦም ሽጉጥ ኣብ ርእስኻ ደቂኖም ናይ ሞትን ሂወትን ደቃይቀ ኢካ ትሓስበሉ ምክንያቱ ክልተ ሰሙን ይገብር ዕሩትካ በዕል ማና ባዕል ሃይለ ተሓኒቆም ተቐቲሎም እብሉካ ሕጂ ካ ሽጉጥ ካብ ልዕልካ ንላንሑ ኮይና ተራየኻካ ትብል ሕጂ ከምዚ ዓይነት ስለዝነበረ እቲ ምርጫ ዝነበረ ስለዚ ክትወፅእ ኣለካ ወይ ንሜዳ ክትከይድ ኣለካ ወይ ካብ ዓዲ ከይድካ ትብል ሽቲ ግዜቲ እኽሊ ዝኣትወሉ ግዜ ስለዝነበረ ከም ሓሳብ ነቲ ዓዲ ዝነበረ እኽሊ ከነምፅእ ኢልና ኣብኡ ክንእለ ዝብል ስለዝነበረ እታ ዝወሰድናያ ስጉምቲ ናብ ሃገረሰብ ተሓቢእካ ምፅናሕ ዝብል እያ ነራ ማለት ብናቲ ግዜቲ ምስ ወለደይ
1: ዋላ ብፀሮና ጌርኩም ክትከዱ ከለኹም ዝነበረ
0: እቲ ታሪክ ናይ ብሓቂ ስምራት ኣለዎ
1: ኣለዎ
0: ፀኒሕካ ግን ድሕሪእካ ኮንካ ታሪክና ብጣዕሚ ኣዝዩ ካብኡ ዝኸፍአ መዓት መሪር ኩናትን ንሓርነታዊ ቃልሲ ዝተካየደ መስዋእትን መስገደልን ድሕሪኢካ ኮንካ ዝወዳደር ኣይኮነን ግን እቲ ወለዶ ብሙሉእ እንዳተኣሳሰረ ዝኸደ ኣብ ምረት ኣብ ሕብሪ ህዝቢ ኤርትራ ዘውረዶ ግን

0: ስምብራት ኣለዎ። ሕጂ እዚ ትራውማ እዚ ሓንቲ ዘረባ ፖስት ትራውማቲክ ስትረስ ዲስኦርደር ዝበሃል ኣሎ። ድሕሪ መክሳዕቲ ዝፍጠረልካ ድሕሪ ናይ ሓደጋታትን ገለን ምርአ ኣብ ኣእምሮና ዝምልሕ ዝብሉ ነገራት ከይህልው እውን እኮ ኣብ ሃገርና እውን ሓደ ዕሙቕ ዝበለ ዕቱብ ዝኾነ መፅናዕቲ ዘድልዩ ኮይኑ እውን ስማዓና እዩ። ምክንያቱ ካብዚታት ሰጊሩ እቲ ወርቃዊ ዝኾነ ወለዶ ተጋዲሉ ሃገር ነፃነት ኣምፅኡ ሕጂውን ሃገር ኣብ ምህናፅ ኣብ ዘለወሉ እዋን ከዓ ፈተነታት ናይ ንሃገርካ ዝፈታትን ነገራት ከሎ ኩሉ ሻዕ ኣብ ኣለርት ኣሎ ማለት እዩ። ሕጂ እዚ ኣብ ተጠንቀቕ ምህላው ንባዕሉ ቅሳነት ናይ ኣእምሮ የብሉን ማለት እዩ። ውሽጣዊ ዝኾነ ሕቡእ ዝኾነ ቃንዛ ናይ ኣእምሮ ኣለዎ። ነዚ ክፍወሰሉ ዝኽእል ከህድኦ ዝኽእል ግን ሓደ ሜላን ሓበሬታን ብዝተወደበ መልክዕ ግበር ተስፋ ይገብር። ምክንያቱ ቲ መፅሓፉን ከም ጣውዒት ኣቅሪበ ኣለኹ ማለት እዩ፣ ከም ርእቶ ማለት እዩ ትዛል። ሕጂ ኣብዚ ግዜ እዚ ኣነ ዝሓለፍክዎ ተመክሮብቲ ግዜ እቲ ምስ ንእስነትና ማዕረ ክንከይድ ከለና ምሰደኻ ኣብ ቅድሚ ዴኻ ንሳ ኣደይ ካብ ምሳይ ክትነቅል ቀንዲ ዘበገሳ ከምዚ ተድሕነኒ ዝመስላ ነይሩ። ግን እቲ ዘጋጠመና ኣብቲ መፅሓፉን ጠቂስ እየ ዘለኹ ኣብ ቅድሚኣ በቃ ድርሸነሉ ናይ ደቃየቅ ግዜ ዝወፅሓሉ ተማሪክና ተታሒዝና ማለት እዩ። ንሜዳ ትኸዱ ኣለኹም ተባሂልና ኣዴታት ብሓደ ወገን መሰማቅሽቲ መንእሰያት ኣብዚ ኣንበርኪኾም ንዓና ኢድኩም ላዕሊ ምፁ ኢሎም እቲ ዝነበረ ቃንዛ ሽዑኡ እቶም ኣቕሽቲ ይምህለሉ ኣዴታት የልቀሳ ሬሳ ናይ ደቀን ክሪያ ማለት እዩ። ኣብቲ ግዜ እቲ ከዓ ሕጂ ዝስማዓና ዝነበረ ስምዒት ገልፆ ፈቲነ ኣለኹ። እሱ ከዓ እንታይ እዩ ኣብ ቅድሚ ዲኻ ክትርሸን ደይሓይሽ ወይስ ኣዲኻ እንተዘይትህሉ ዝብል ዝነበረ ፈተነ እዩ ነሩ ማለት እዩ።
1: ሂወት ኣብ ምእሰራሓ እውን ሓደ ከብቲ ኣገዳሲ ዝገብሮ ምቕያር ሕጂ ዝውጥረት ብፍላይ ካብ ሃገሮም ዝወፁ ብዙሕ ግዜ ዝፍትኖም ነገራት እዩ። ሓደ ናይ ርእሰ ተኣማንነት ምጥፋእ ክልተ ኣድልዎ ሰለስተ ካልእ እናበልካ ክዝርዝር ትኽእል ኢኻ። ሕጂ እቲ ስደትን ውጥረትን ከ ከመይዩ ጣዓም ኣብ መወዳእታ ሲ እንታይ እዩ እቲ ናብስኻ ፈሊጥካ ገዛ ርእስካ ክትክእል ዘይኽእለካ ነገራት ብዙሕ ይኸውን እሞ ብኸመይ ካብኡ ትፍወስ?
0: ሕጂ ምስ ስደት ኣተሓሒዝካ ክዝረብ እንድሕር ኮይኑ ስደት ምምዝባል ናይ መነባብሮ እዩ። ደቂ ሰባት ካብ ሓደ ቦታ ናብ ሓደ ቦታ ክጉዕዙ ከለዉ ኩልሻዕ ናይ ምቅያር ናይ ባህርያት ኣሎ። ከምቲ ዝደለካዮ ከም ዝዓበካሉ ምስ ክብርታትካን ምንነትካን ዝዛነ ዘይኮነ እኳ ደኣ ብንፃሩ ፍሉይ ዝበለ ነገራት እዩ ዝገጥመካ። ሕጂ ነቲ ዝገጥመካ ዘሎ ሓድሽ መነባብሮ ንክትብድህ ንባዕሉ ርእሱ ዝኸኣለ ውጥረት ኣለካ ማለት እዩ። ነዞም ውጥረታት እዚኣቶም ንክትብድህ ሓያል ሓያል ፃዕሪ ስለ ዝገጥመካ ኣብዚ ዝፈጥረልካ ፀቕጢ ነዚ በዲህካ ንክትከይድ ክትባላሓት ንዘሎ ፍልይ ዝበለ ዓቕሚን ዓቕልን ይሓትት እዩ ማለት እዩ። ከም ኤርትራውያን ክንሪኦም ከለና ግን ስደት እኳ ባህርያው እንተኾነ ኣብ ልዕሊ ኤርትራውያን ዝቐንዐ ግን ሓደ ውዲት ኣሎ። ፖለቲካዊ መልክዓት ክትሓዝ ዝኽእል ብሕልፊ ብሕልፊ ነቶም ምንእስያት ወለዶ ሰግረዶ ቢልካ ምስ ተኸድካ ኣብቲ ዘዝኸድዎ ብወገን ትግራይ ይኹን ገ ማዓስከራት ሒዝካ ኣብ ሓደ ሓፁር ዘለዎ ቦታ ኣኪብካ ነንሕድሕዱ ከም ዝናቆት ናግበርካ ኣጉል ዝኾነ ካልእ ፅልእን ቅርሕንትን ዘሰስን ሕፅቦ ኣእምሮ እናገበርካ ብሬን ዋሽ ጌርካ ሂወቶም ሒዝካ ንሕቡ ኣጀንዳኦም ንዝከብል ብኣየውራጃን ዓሌትን ሃይማኖትን ኣተፋኒንካ ትሰዶም እሞ ኣብቲ መጨረሻ እቲ ፋይናል ደስቲነሽን መዓልቦ ዝብልዎ ሮጳ ድዩ ገለስ ምስ ኣትኻ እቲ ትፅቢትን ትኹንነትን ከኣኒ ይወቃዓካ መሊሱ ሽዑኡ እቲ ዘሕድረልካ ናይ ተስፋ ምቁራፅ ኣብ ሂወታት ዝረአ ሓደሓደ ዘይንቡር ከም ኤርትራውያን ክፅበዮ ዘይትኽእል ተርእዮታት ይረአ እዩ። ሕጂ እዚ ንባዕሉ ሓደሓደ ግዜ ብዙሕ ሰብ ብፖለቲካዊ መልክዕ ጥራሕ ዝርዮ ኣሎ። ኣነ ግን ካብኡ ፍሉይ ብዝበለ መልክዕ እዞም መንእስያትና ማዕረ ኣእማና ልዒልካ ምፍጋእን ኣብ ዘየድሊካን ንጉራም ዝኾነ ነገራት ኣብ ምእታው ከብፅሖም ዝኽኣለ ነዚ ክሪሚናል ማይንድ ክፈጥር ዝኽኣለ ሕፅቦ ኣእምሮ ኣሎ ስለ ዝኾነ ንሕና ነዞም ዜጋታትና እዚኣቶም ብፅቡቕ መንፈስ ተቐቢልካ ክፍወስሉ ክሃድእሉ ናብሮኦም ከመሓይሽሉ ዝኽእሉ ነቲ በፂሖሞ ዘለዉ ደስቲነሽን ወይ ከዓ መዓልቦ ንዕኡ ኣብኡ ካብኡ ክረብሕሉ ዝኽእሉ መንገድታት ክንተሓባበር ድኣ እምበር ስኻ ከምዚ ዲኻ ስኻ ብኣነ ኢልካ ኣብ ኣውራጃዊ ድዩ ዓሌታዊ ድዩ ሃይማኖታዊ ድዩ ተናፃት ክትኣቱ ከምዘይብልካ እኳ ድኣ ኣእምሮ ንእምሮ ናብብ ተሓስዮም ከም ዘለዉ እዚ መንእስያትና ሓስያ ናይ ኣእምሮም ከም ዘለዎም ተረዲእካ ክንተሓባብሮም ክንተሓጋገዞምን ከም ዘለና ጥራሕ እዩ ክተባባዕ ዘለዎ ድኣ እምበር ተፃይ ዝኾነ ህልኽ ዘለዎ ቅንእ ዘለዎ ሕርቃን ዘለዎ ጥቀም ከም ዘይብልና ምክንያቱ ስነ ኣእምራዊ ኮይናት ሓያል እዩ ኣብቲ ዜጋታት ካብ ወሪዱ ዘሎ ፅልዋ ነቲ ጥንቂ ዘይኮነስ ኣብ ሳዕብን ጥራሕ ከም ዘድህብ እዩ ዝገብር እቲ ስነ ኣእምራዊ ኩናት እንዳራ ዝተብሂልና ኣሎ እንታይ እዩ ኣብዚ ብፅሒቦም ዘሎ ዘይኮነ ኣብዚ ብፅሒና ኣለና እሞ እዚ ኮይና ኢልካ እህ ናይ ምባል ፅልኢ ናይ ፅሕታር እዩ ዘድግበልካ እቲ ስነ ኣእምራዊ ኩናት ስለዚ ንስነ ኣእምራዊ ኩናት ብርቕቕ ዝበለ መንገዲ ክንርዳእካ ክንክእል ኣለና ምክንያቱ ኣብ ሓደ ዲጂታላዊ ዝኾነ ስውር ውዲት እዩ ኣብ ልዕሊ ኤርትራ ተዘርጊሑ ይብልና ፀኒሑ ንዝሓለፍ 15 20 ዓመት ንበሎ ነዊሕ ግዜ ከይዲ እዩ ቀሊል ግዜ ኣይኮነን ሓደሓደ ግዜ እቲ ኤርትራዊ ነቲ ዲጂታል ውግእ እውን ከይተዳለወሉ ስለዝኸደ ሓደሓደ ግዜ ጠንቦላ ሒልካ ናብኡ ክትኣት ከሎ ካብቲ ናይ ሶሻል ሚድያ ሓደ ምዕራፍ ገሊፀ ኣለኹ ግዳይ ገብረካ እዩ ምክንያቱ ስነ ኣእምራዊ ኩናት ንቓላት ሓሶት ከም ጥኢት እዮም ዝትክስዎ ሓሶት ተተኮሰ እንድሕዲ ኣብ ጥኢት ኣብ ኣእምሮ ከኣትዩ ቃንዛ ኣእምሮ ፈጥረልካ ማለት እዩ እቲ ቃንዛ ኣእምሮ ዩና ሕጂ ዘዛርበና ዘሎ ፅልኢ ቅርሕንቲ ሕርቃን ዝፈጥር ስምዒታት እዩ ዝፈጥር ሕጂ ኩልሻዕ ዝኣቲናዮ ዘለና ዓለም ከዓኒ ምስ ኣእምሮ ይትውግእ ዝካየድ ዘሎ ኣብ ኣእምሮናይ ማልቂዶም ዘለዉ ብኩናት ህዝቢ ኤርትራ ክሰዓር ከምዘይክእል ኣብ ባይታ ግጠም ፊት ንፊት ተጋጢምካ ክሰዓር ከምዘይከኣል ስለ ዝፈለጡ እቲ ተፃብኦ ናይ ኤርትራዊ ኣብ ልዕሊ ኤርትራዊ ዝካየድ ኣብ ኣእምሮ ናይ ዜጋታት ዘንቀደ እዩ እቲ ናይ እምሮ ዘንቀደ ከዓ ከምዝብለካ ዘለኹ ድሕሪ ኣብቶም ንኣሽቱ መንእስያት ገና ዘይበሰለ እምሮኦም ዘለዉ እትዮም ኣብኡ ጥኒሶሞ እዘን እቲ ዝውለድ ካብቲ እምሮካ ወፅኡ ኣብ ፅልእን ቅርሕንትን ዝተላዕጠጠ ስለዝኾነ ነዚ ናይ ምርዳእ ብቕዓትና ክብርኽ ትኽእል ኣሎ መልእኽቲ ናይ ዛ መፅሓፍ
1: ፅቡቅ ሕራይ ክንደይ ግዜ ወሲዳ ትልካ መስርሕ ናይዚ መፅሓፍ ንኸተዳሉ ዝነበረ ብድኹ ኸ እንታይ ነይሩ
0: ስነ ፅሑፍ ሓቂ ዘረባ እዛ መፅሓፍ እዚኣ ንኸዳልዋ ኣብቲ ናይ ኮቪድ ግዜ ብዕቱብ ክሕዛ ፈቲነ ማለት እዩ ከም ትፈልጦ ሽዑኡ ዳርጋ ተኸዚና ተቆሪና ኢና ነርና ምውሻብ ዝበሃል ነይሩ ገገዛኻ ኮፍ ኢልካ ትነብረሉ ግዜ ስለ ዝነብረ ሓደ ብዙሕ ሩብሕ ዝኾነ ግዜ ነይሩኒ ድሕሪ ስራሕ ተጠም ምባል ማለት እዩ እንታይ ትኸውን ሽዑኡ ናብቲ ምፅሓፍ ነቲ ቅድሚ ሕጂ ቀሪቡ ዝነበረ ሓሳባት እቲ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበልኩካ ብቪድዮን ብገለን መልክዕ እኳ ንእሽተይ ቀሪቡ ነይሩ እንዲ ቅድሚ እዩ ነዚ ግን ከስፍሐለኒ ኢለ ነቲ ብ20 30 ገፅ ዝነበረ ናብ 100 ናብ 150 200 300 እናበለ ሽዑ እንዳሰፍሐለይ ከይዱ ማለት እዩ ሶ ኣባት ናይ 2-3 ዓመት ግዜ ወሲዱ ማለት እዩ ሓደ ካብቲ ዝረኸብክዎ ብድሆ ናይ ስነ ፅሑፍ ማለት እዩ ኣፍኮርስ ብትግርኛ ተማሂርና ይዓበናን እቲ ስደት እቲ ናይ ግንባር ህዝባዊ ግንባር ዝፅሕፎ ፅሑፋትን ዝወፁ ፅሑፋትን ናብኡ እንዳንበብካ ካ ነቲ ትግርኛ ካ ባዕልካ ትምሃሩ ማለት እዩ ኣብኡ ተመርኪሱ እዩ እቲ ትግርኛ ይምበር ሓደ ቤት ትምህርቲ ናይ ትግርኛ ከይደ ተምሃርኩ ነገራት ኣይነበረ ወይ ግእዛት ኹን ገለሳት ኣይነበረን ሓደ ግን እቲ ቀኒ ቻለንጅ ገይረ ዝረኸብክዎ ኣነ ቁሩብ ንሕሪኢናዮ ኮይና እዛ መፅሓፍ እዚኣ ኣብ ስነ ኣእምሮ ዘድሃበት እያ ምስ ናይ ኣእምሮ ዘድሃበት እያ ስለዚ ምስ ስነ ፍልጠት እያ ማለት እዩ ምስ ሳይንስ እያ ቁሩብ ሳይኮሎጂ ዝብል ኣለዋ ኣብ ናይ ትግርኛ ስነ ፅሑፋት ብዙሕ ምስ ስነ ፍልጠት ዝተሓሓዙ ተገሪህካ ትረኽቦ መፅሕፍቲ ኣይነበሩን ሕጂ እቲ ቋንቋታት ሓደሓደ ግዜ እቲ ቴርሚኖሎጂ ንብሎ ናብ ትግርኛ ተርጉምካ ናይ ምቕራባት ዝነበረ በዳሂ ኮይኑ ረኪበ እዮ ነይረ ምክንያቱ ተገሪህካ ይትረኽቦም ናቶም ቃላት ትምህዝ ክትክል ኣለካ ስለ ዲክሽነሪ ክትውከስ ኣለካ ገለ ሰባት ክትሓትት ኣለካ እዚታት ውን ስለ ዝነበሮ ኣብኡ ቁሩብ ነቲ ናይ ቃላት ናይ ምርካብ ልክዕ ፊት ዝገብር ንሕብረተሰብና ከዓ ነዚ ርቕቕ ዝበለ ናይ ስነ ኣእምሮ ብዛዕባ ብፍኹስ ዝበለ መንገዲ ከመጌርካ ከ ተቕርበሉ ትኽእል እዚ እጅ ሓደ ካብቲ መዳሂ ዝነበረ ሕቶ ክንረኪበ እዮም ግን ብዝተካእለ ንመጠን መቸም ፈቲነ ኣለኹ ግን ኣብኣ ከማን ከም ካልኦት ብሕጂ ዝመፁ ናይ ኒውሮሳይንስ ዝተማሃሩ ምሁራት ዜጋታት ኤርትራውያን ነቲ ቋንቋ ፀቢቖም ዝመልክዎ ከዓ ብዝሰፍሐ መልክዕ ክሕይልዎን ክማዕብልዎን ተስፋ ይገብር ኢለ እውን
1: ወፅሒኣባጊያኣለካወራይ ዛጊት 3ለስተ ዓመት ገይራ ኣላ እሞ እንታይ መልሰ ግብሪ ረኪብካ ኣለኻ
0: ብሓቂ እዚ ዘለናዮ ዘበን ኣንበብቲ እንዳተፀንቀቕሉ ዝመፁ ዘሎ ግዜ እዩ ዘሎ ምክንያቱ ሶሻል ሚድያ ዝበሃል ብሓፂር ግዜ ሓፂር ሓበሬታ ረኪብካ ሓፂር መልሲ ትህበሉ ኣእምሮና ዳርጋ ፊዩዝድ ናብኡ እንዳኾነ መፅኡ ስለ ዘሎ ናይ ምንባብ ትህኪት ኣብ ሕብረተሰብ ዘሎ መስለኒ እዚ ብኤርትራዊ ጥራሕ ዘይኮነስ ዓለማዊ ግሎባዊ ተርእዮታት እዩ ዘሎ ማለት እዩ ስለዚ ሓደ ናተይ ተኸታታሊ ክማን ከም ዝበለኒ ኣንበብቲ እንዳተፀንቀቕሉ ኣብ ዝመፅ ዘሎ መፅሓፍ ምፅሓፍሲ ትብዓት እዩ ምክንያቱ ብዙሕ ሰብ ሎሚ ናይ ምህካይ መልክዓ ስለ ዘለዎ እዩ ግን ቁርብ ኣብዚ ኣብ ተፈላለየ ከተማታት ኣብ ኣሜሪካ እንዳዘርክውን ከፋልጣ ኣብ ዝኸድ ኩሉ እዋናት ብኢሜይል ዝመፀኒ ዘሎ ሓበሬታ ግን ኣዝዩ መሳጥን ኣዝዩ ዘተባብዕን እዩ ሓደ ፍልይ ዝበለ ትሕዝቶ ዘለዎ ብምዃኑ እዚ ዝብለካ ዘለኹ ምስ ናይ ስነ ኣእምሮ ተተሓሓዘ ከዓኒ ብሕልፊ እቲ ክሊኒካዊ ዝኾነ እንዳማዕበለ እንዳበዝሐ እንዳተዘውተረ ይኸይድ ስለ ዘሎ ሰብ እንዳተጨንቀ ይነብር ስለ ዘሎ ኣብ ፍርሕን ኣብ ሸቕሎትን ኣብ ጭንቀትን ይነብር ስለ ዘሎ ምስ ንምስ ከዓ ትቕዛነት ንዳዓበየ ይኸይድ ስለ ዘሎ ሕጂ ናብቲ ክሊኒካዊ መልክዑ ይኸይድ ስለ ዘሎ ሓበሬታ ዝደሊ ሰብ ብዙሕ እዩ ዘሎ ኣብታ መፅሓፍ እውን ከም ተወኪፍስያ ዘለኹ እዚኣ ርእሳ ዝኽኣለት መፍትሒት ናይ ክሊኒካዊ ፀገማት ናይ ስነ ኣእምሮ ኣይኮነትን ስለዚ እንታይ እዩ ዘሎ ግን ናብ ሰብ ሙያውያን ናይ መወከሲት ማለት እዩ ስለዚ እዚ ዓይነት ጭንቅታት ንድሕር ኣሎ ኮይኑ ብኣርከስ መፍትሒኡ መሰረታዊ ኮር መፍትሒ ንድሕር ዳ ዝማዕበለ ደረጃ ፅሕ ኣሎ ኮይኑ ክኢላታት ክምልስሉ ስለ ዘለዎም ናብ ክኢላታት ክንድህብ ከም ዘለና እተተባቢያ ማለት እዩ ስለዚ ብኡ ከዓኒ ኣነ ግብረ መልሲ ህቦም ማለት እዩ ግን እቲ ዝህቡኒ ዘሎ ፊድባክ ግን ሓቂ ዘረባ ዘተባቢዑ ዝሕጉስ እዩ ስለዚ ኣነ ዕጉብ እዩ ማለት እዩ ብትዝብል ዘሎሰብ
1: እሞ መወዳእታ ብሕጂ እንታይ ክንፅበ ኢና ከበካ ከምቲ ኣስተምሮ ጌርካሎ ምስ ነዚ እውን ብመልክዕ ቪድዮ ብምርኣይን ብምስማዕን እውን ኣካል ስለ ዝኾነ ብከምኡ ንምቕራቡ ሓሰብታ ኣለካ ካባኻ ከንታ ክንፅበ ኢና ብድሕረች
0: ለይ ወል እዛ መፅሓፍ እዚኣ ገና ኣዝያ ኣብዚሓ ኣይተዘርግሐትን ዘላ ሕጂ ብኦንላይን ናይ ኣማዞን ንብሎ መልክዕ ክትዝርጋሕ እቲ ሳልሳይ ሕታም ናይ እዚኣ ኣብ ወዲአ ኣለኹ ንሳ ሕጂ ኣብ ኦንላይን ክትከይድያ ማለት እዩ ሰብ ክረኽባ ደለየ ኣብ ጀርመን ይሃሉ ኣውስትራልያ ኣብ እስራኤል ይሃሉ ኣብ ኣፍሪቃ ኣብ ኤርትራ ይሃሉ ሲ ብኦንላይን ክረክበሉ ዝኽእል መንገዲ ክንገብራ ኢና ማለት እዩ እዚ ሓደ ካብቲ ኣብቲ ሳልሳይ ሕታምናታም ዳርጋ ወዲአ ኣለኹ እቲ ወዲያ ኮፍ ኢላ ዝፅበያ ዘላ ሕጂ ጥራሕ ናይ ማርኬቲንግ ጉዳያት ይኸውን ማለት እዩ ብሓፈሽ ግን ምስቲ ናተይ ሙያ ምስ ናይ ሕክምና ስኒ ስለ ዝኾነ ሓደ ካብቲ ንድሕሪ ሕጂ ከም መደብ ከቕርቦ ሓሲበ ዘለኹ ምስ ናይ ጥዕና ስኒ ከባቢ ኣፍ ዘሎ ዝምልከት ሓንቲ ርእሳ ዝኸኣለት ጋይድላይንስ ኣብ ሕክምና ስኒ ኣብ ዘይብሉ እዋናት ከመይ ጌርካ ከተመሓሽ ከመይ ጌር ሰብ ርእሱ ንርእሱ ክሕግዝ ይኽእል ናብ ዝብል ከም መምርሒት እትኸውን ግን ኣብኣ ኣብ ምድላው ከዓ ስለ ዘለኹ ንሳ ንድሕር ዳ ቐኒዓ ከዓ ኔክስት ታይም ፕሮባብሊ ብዛዕባ ክንዛረብ ንክእል ንኸውን ኢና ዝብል እምነት ኣለኒ
1: ሞዋ ንሕና ዓወትካ ኢና ንምን ዶክተር በረኸት ፈዳይ ስለቲ መቕሉልን ሰፊሕን ሓበሬታኻ ዘይመስግነካ ካልእ እዋን እውን ዕሙቕ ኢልና ነንፍሱ ወከፍ ምዕራፍን ክንዛረበለን ተስፋ ገብር ደጊመ ብስም ተኸታተልቲ ይቐኒልና
0: ክብረት ያበለይ ጫሬ ንስሃብካ ንዕድል ንስኻ ከዓ በቲ ትገብሮ ዘለካ ነቲ ጥበብ ናይ ምፅሓፍ ናይ ፀሓፍቲ ናይ ምብርኻብ ትገብሮ ዘለካ ስራሓት ከዓኒ በዚ ጋጣሚ እዚ ከመስግነካ ፍቱ በርትዕ ስኻ እውን ክብል የደሊ ይቐኒለይ ንስሃብካ ንዕድል
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዚ ንዛዝን ከምሎም ብካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ ብርኩቀና

ሰላም ክቡራት ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም? እዚ ትከታተልዎ ዘለኹም ክልተ ሰሙናዊ ዝቐርብ መደብኩም መደብ ፍረፃሪ እዩ። ንሎም እውን ከም ወትሩ ንኣኹም ኣስተምህሮን ሓበሬታን ይህብ እዩ ዝበልናዮም ትሕዝቶታት ሒዝና ቀሪብና ኣለና። ከም ወትሩ ምክታልኩም ኣይፈለየና።

ክቡራት ተኸታተልትና ፈለማ ትቐርብ ንኡስ መደብ ኣተኩሮ ፍረ ፃዕርያ ሓድነት ሓይሊ እዩ ዝሓበረ ኣእዳዊ ኣርካ የፀንበዓ ከም ዝበሃል ህዝቢ እንተሓቢሩ ድማ ዝእግሞ ነገር ከምዘየለ ርዱ እዩ ነዚ ክንብሎ ፀንሕና ግብራዊ ኣብነት ዝኾኑ ተቐማጦ ንኡስ ዞባ ሰገነይቲ ምምሕዳር ከባቢ ድግሳ ሓቢሮም ኣከባቢኦም ግርማ ከልብሱ ካብ ዝጅምሩ ዓመታት ኣቁፂሮም ኣለው ውፅኢት ስርሖም ብምስናድ ናባኹም ነብሎ ኣለና ብፅሞና ተኸታተሉና

0: ገረብ ማይን ሓመድን ይዕቅብ፣ ምቹእ ክሊማ ድማ ይፈጥር። ገረብ ምንጪ መግብን ሰብን እንስሳን ጥሪትን እዩ። ከምኡውን ግርማ መሬትን መዕቆቢ እንስሳታትን እዩ። ገረብ ምንጪ ሃገራዊ እቶቱን ዘቤታዊ ፀዓትን እዩ። እቲ ብ3 ነሓሰ ኣብ ንዞባ ሰገነይቲ ፍልይ ብዝበለ ኣገባብ ኣብ ድግሳ ዝተረኣየ ህዝባዊ ወፈራ ህያው ምስክር ናይዚ ዓብ ርድኢት እዩ። ልዕሊ 200 ዝኾኑ ሓረስቶት ድግሳ ሓደ ልቢ ሓደ ቓል ኮይኖም ኣብ ልዕሊ 35 ሄክታር ስፍሓቱ መሬት ተዋፊሮም። እዚ ኸባቢ እዚ ቅድሚ ሎሚ ብማእቶት ሓመድን ማይን ንምዕቃብ ዛላታት ኣብ ምዝላይን ምስራሕን ዓበይቲ ስራሓ ዝተኻየደሉ ቦታ እዩ። በዚ ተኻየደሉ ዕውት ወፍሪ ጠቕላላ ትርኢቱን ኣፀዋውዓ ሶሙን ክቕይር ዝኸኣለ እዩ።
1: ዘለናዮ ቦታ ከዓ እዚ ወላ እኳ ናይ ቀደም ስም ካልእ ስም እንተነበሮ ኣብ ግዜ ቃልሲ ግን ሽማግለ ሰበይቲ ኢታይ ዓዲ ዝወዓለት ኣብ ውግእ ዝተገብረሉ ኣብ ማእከል ድግሳ ኣጋጣሚ ናይ ተወጉኡ ናይ ዝተረፈ ሓደ ተጋዳላይ ወይ ብፃይና ኣብ ደገአን እንዳርጋ ይከኣል እሞ ጓሲሶንኦ ንገዘአን ምስ ኣተወ ኣብ ገዛ ምስዋእ ምስ ተሰውአ ፍሕረን ባይታ ንእዲ ሰሪሐን ዝቕበራ ሰበይቲ ስለ ዘለዋ ሕጂ እዙይ ስመን ጌርና ቀይርናዮ እቲ ናይ ቀደም ስም ዝነበረ እዚ ቦታ እዙ ሕጂ ኣዴና ሓርበኛ ኢታይ ጀመር ኢልና ሰሚና ኣለና እዚ ሓድሽ ሕሩም ሕዛኣትና።
0: ተፈጥሮ ሓደ ሓደ ግዜ በዳህ ስለ ዝኾነ እቲ ቅድሚ ሎሚ ተተኺሉ ዝነበረ ቀላሚጦስ ኣብ ገለገለ ቦታታት ከይፀደቐ እዩ ተሪፉ። ከይፀደቐ ምትራፉ ግን ንሓረስቶት ድግሳ ተስፋ ኣቕርፆምን የግዳስ ሓድሽ ሓይልን ወንን እዩ ዓዲልዎም። ኣብቲ ዝተኻይደ ወፈራ እቶም ሓረስቶት ልዕሊ 1,000 ሓደስቲ ፈልስታት ብምትካእ ነቲ ዝተረፈ ሃጓፍ መሊኦሞ። እቲ ንፈልስታት ናይ ምፅዳቕ ኣግራብ ናይ ምድሓንን ፃዕሪ ነቲ ወፈራ ፍሉይ ክብሪ ኣልቢስዎ። ነቲ ቅድሚ ሎሚ ተተኺሉ ዝጸደቐ ኣግራብ ንምስታይ

0: ኣዝዩ ዘደንቕ ህዝባዊ ውደባይ ተራእዩ። ብፅንኩር ኩነታትን ርሕቀት ምንጭ ማይ ዝርከበሉ ቦታን ተስፋ ከይቆረፁ በዓል ኣድጊ ብኣድጉ በዓል ገመል ብገመሉ ጥሪት ዘይብሉ ድማ ብዝባኑ ካብ ርሑቕ ቦታ ማይ እናጓረቱ ንነዊሕ ሰዓታት ዕውት ወፈራዊ ስራሕ ኣካይዶም።
1: እዚ ወፈራዊ ማዕተት እዚ ጥራሕ ኣይኮንና ንሕና ማቅቶት ንገብር ኣብ ዝኾነ ቦታታት ውን ኣለና ብዙሕ ቦታ ኣ ከምዚ ተዓዲ ብዙሕ ዝነጥፍ እንታይ እዩ ዘንጥፎ ከዓ እዚ ሓደ ካብቲ ፕሮጀክት ናይ መንግስቲ ትዛዓበየ ኣብ ልምዓት ተወፈሩ እንተይ ኢሉ መደባት መንግስቲ ክትግበር ኣለዎ። ተዓዲ ከዓ ምንጋር ጥራሕ እዩ ዝደሊ እንተተነጊሩ ካብ ቀደሙ ሒዙ ካብ ግዜ ቃሲ ሒዙ ክሳብ ሕጂ ኣብት ምስ በሪዒ ሕጂ ከዓ እሞነ ዝወፍሩ እዙ እሞ ብጠቃዒት ከምዚ ሕጂ ክንዝኾን ጎቦ ደኣ ማይ ክንዝኾን ጥረር ደኣ ብእድጉም በግማል ማይ ተስትኡ ኢኻ ግን ወኒ ስለ ዘለዎ ተዓዲ ክሰርሕ እየ ስለ ዝብል ነዚ ኩሉ ጎቦ ማይ ስትኢሉ ካብ ጅምሮ ከዓ 222 መወዳእታ 222 ወሸዓተ ጀሚርናዮ ክሳብ ሎ ሓሙሽተ ዓመት ን45,000 ኣፍሪና ኣለና ማለት እዩ ክሑድ 78,000 ዓመትና ንገብር ንዑ ከዓ ብማይ ከም ዝሕድዮ ዘለኹ ብማይ ኣስትና ንነፅጥቆ ሓጋይ ትሪ እንተኢልዎ ኣብ ወርሒ 3ለስተን ኣብ ወርሒ ክልተን ከዓ ከምዛ ሕጂ ጌርና ቅድጉና ስታትዮ ንይሰጋገር ከዓኒ ሓምለ
2: ብዓይኒ ሞያ ክንሪኦ ከለና ኣዝዩ ብሉፅ ስራሕ እዩ። ምክንያቱ ሓደ ገረብ ከም ህፃን እዩ ምስ ተኸልካዮ ኣብዚ ብፃሕ ከየ ብፃሕካ ንድሕር ገዲፍካዮ ክጠፍእ ክእል እዩ ክሓሪ ክእል እዩ ብዙሕ ባህርያዊ ነገራት ዘጥፍ ኣሎ። ስለዚ ነታ ዝተኸልዋ ፈልሲ ከም ደቆም እንዳተኸናኸኑ ማይ ብኣድጊ ብገመል ብሕቆም እንዳበሉ ማይ የስትይዎ ስለ ዘለዉ ተኸናኺኖም ኣብዚ ብፃሕ ንኸብፅሕዎ ኢሎም ፅዕርዎ ስለ ዘለዉ እዚ ዝበለፀ ስራሕ ኢለ እየ ዝሓስብ።

0: ናይ ሎሚ ዓመት ክሊማዊ ኩነታት ነቲ ወፈራ ዝያዳ ፈታንን ታሪኻውን ዝገብር ፍሉይ ፍጻሜ እዩ ነይሩ። ሎሚ ዓመት ብዙሕ ዝናብ ስለዘይሃረመ ነቲ ኣግራብ ማይ ንምስታይ ናብ ርሑቕ ቦታታት እናኸድካ ማይ ክጓረት ምግዳድ እዩ። እቲ ካብ ርሑቕ ዝመፀ ነፍሲ ወከፍ ንጣብ ማይ ሚዛኑ ዝበርኸን ብርሃ ዝተዓደገን እዩ።
1: ሕጂ እዚ ለብዘበን 10,000 ክንተክል ኢና መደብ ነይሩና። እዚ 10,000 ግን ጎዳጉድ ኣዳልና ፅኒሕና ዓንቶ ብሓጋይ ማይ ኣብና ማይ ምስ ዓበ እሞ ጎዳጉድ ሕጂ ከመይ ኢሉ ክነብሎ ሃይ ንብልን ጎዳጉዱ እንታይ ክንገብር ነምፅእ ንትከል ማይ ኣስቲና ኢለ ዓዲ ባይቶ ምስ ኣከብዎም ይሄ ኢለ ሓቲት እዮም ንኽድ ብልዕል ወኒ ንኽድ ነስቲ ማይ ናቅድሚ ሕጂ ኣስቲና እኒያ ተባሂሉ ኣብ ውሕሪ 7 ሓደ መዓልቲ ወፊርና ኣፅዲቕናዮም ዝረአኹም እዩ። ኣብ ውሕሪ 8 ከዓ 2,000 ወፊርና ወርቲዓተ ከዓ ሕጂ ሰለስተ ሎሚ 4 መዓልቲ ኣስቴና ዘለና ፀጂቕትዎ ዘለኹም ጎልጎል ኮይኑ ዘሎ። ስለዚ ምንጋር ጥራሕ ንፈር ተተባሂሉ መዓልቲ ኣይንቆፅሮን ኢና ትማል ተኣኺብና ፅባሕ ነፈር ተባሂሉ ማኢናራኪብና ተኣኪብና ውዕልና ሕጂ ፅባሕ ንበር ተባሂሉ ኣንጌና ከም ዝረኣኹምና ንወፍሩ ሕጂ ንልምዓት ድልዋት ኢና ዘይኮኑ ተዓዱ ብነብሱ ወኑ ኣለዎ ናይ ከም ምስራሕ ሓደ ካልኣይ ምስቲ መንግስቲ ካብ ቀደም ካብ ህዝባዊ ሓይልታት ኣይኮነ ወላ ቅድሚኡ እንተኾነ መደባት ኣቤት ንመንግስቲ እዩ ተዓዲ ብመሰረቱ ሓቀዶም። ስለዚ ሕጂ መደባት መንግስታት ክዓነቕፍ የብሉን መደንግ መንግስቲ ተተባሂሉ ኣቤት ከማ ትሪእዋ ዘለኹም እያ። ስለዚ ፅቡቕ ናነካይት ስራሕና ዝያዳ ይቕና ዘለና ብኣካ ርኢኹም ኣለኹም ስኢልኩም እውን ክትድርግሕዎ ኢኹመ ንሕና ግን ኣብ ንገብሮ ዘለና ስራሕ ኣዝና ተዓዊትና ንፈረቓን ተሓጉዝና ንፈረቓኢና ዘለና
2: ፖሊሲ ናይ መንግስትና ማለት እዩ ወፍርን ሓያል ልምዓት ዝካየድ ዘለዎ ስራሓት ማለት እዩ። ህዝቢ ድግሳ ከዓ ክመቐፀልታ ናቱ ኣብዚ ክረምቲ እዚ ኣብ መወዳእታ ናይ ውሕሪ 7 ኣቢሎም ኣስታት 6,000 ዝኣክል ፈልሲ ገረብ ዓይነት ቀላሚጦስ ኣምፂኦም ተኺሎም ነይሮም። ብተደጋጋሚ ኣብ 2 ሰሙን ኣብ 3 ሰሙን እንዳበሉ ማይ የስቲ ወይም ዝነበረ ናይ ክራማት ፍኹስ ዝበለ ማለት እዩ። ሕጂ ድማ ነቲ ሓደ ዝጠፍአ መተክኣታ ተባሂሉ ኣስታት 900 ዝኣክል ፈልሲ ገረብ ኣምፂኦም ተኺሎም ኣለው። ብሓፈሻ እቲ ናይ ሕሩም ሕዛእቲ ናይ ድግሳ ኣስታት 29 ሄክታር ዝበፅሒ ነይሩ። ሕጂ ግን ለብዘበን ክራማት ኣስታት 6 ሄክታር ዝኣክል እዚ ክንሪኦ ዘርፈና ግራውቲ ዝነበረ ተኪኦም ናብ 35 ሄክታር ኣዕብዮም ኣለው። እቲ ሕሩም ሕዛእቶም ገና ክቕፅሉ ምዃኖም እዩ ኣማሓዳሪ እቲ መደቦም ነጊርና ዘሎ። ስለዚ ኣብቲ ዝወሰኽዎ 6 ሄክታር ዝኣክል ልዕሊ ከባቢ 7,000 ዝኣክል ፈልሲ ተኺሎም ኣብ ፅቡቕ ደረጃ ከዓ በፂሕ ኣሎ።

ህዝቢ ድግሳ ዝነበሮ ውዳበ ናይ ዝዓወቱ

0: እቶም ኣቦታትን ኣዴታትን መንእሰያትን ቆልዑን ከይተረፉ ነቲ ኣብ ርሑቕ ዝርከብ ምንጭ ማይ ብምኻድ ንነፍሲ ወከፍ ፈልሲ ከም ውሉዶም ክከናኸንዎ እንከለዉ ዝነበረ ስእሊ ዝናድዩ። እቲ ንነዊሕ ሰዓታት ኣብ ትሕቲ ዋዒይ ፀሓይ ዝተገብረ ጉዕዞ ፅምእን ድኻምን ብምፅዋር ንሓደ ዕላማ ክብሉ ዘረኣይዎ ተወፋይነት ፍሉይ ፍፃሚ ኮይኑ ይርከብ።
1: ውዳበ ሓይሊ እዩ በዚ እቲ መትከል ህዝባዊ ጉንባር ይኮዩ ይንቃሕ ይወደብ ይተዓጠብ ኣብቲ ናይ ኣስከረና ልሙድ ስራሕና እዩ ኣብቲ ልማዓታዊ ንጥፈታትና ከዓ ህያው እዩ። ስለዚ ሕጂ ውዳበ እዩ ብፍላይ እዞም ድጉሳውያን ናይ ማእቶት ናይ ሓባራዊ ስራሕ ናይ ትግሃት ዘለዎ ንጥፈታት ምሉያት እዮም። ስለዚ ሕጂ እዚ ስራሕ እዚ ትሪኦ ኣለካ ወዲ 80 ዓመት እዩ ዝንቀሳቀስ ዘሎ ትእምርቲ እዩ ብሓቂ ክገልፆ ከሎ ከዓ እዚ ሲ ሓደ ንውሉድ ወለዶ ዝኸይድ ባህሊ እዩ። ምክንያቱ እቶም ቆልዑ ትሪኦም ኣለኹም ፅባሕ እንዳሳጋገሩ እንዳሳጋገሩ እዮም ዝኸዱ። ሕጂ እዚ ዋላ ሓንቲ ዝዓዲ እዚኣ ኣብቲ ናይ ውዳቤኣ ኣብቲ ናይ ንጥፈታታ ኣብቲ ናይ ትኩርነታ ውሃ ዘበለ ንጥፈታት ተካይዳ ኣላ። ስለዚ ምውዳብ እዩ እቲ ምውዳብ እዩ ሓይሊ ኮይኖም ዘሎ ድግሳ
2: ኣበርክቶ ናይዚ ህዝቢ ምእላይ ናይቶም ኣመሓደርቲ ናይ ብሓቂ ደስ ዘብል እዩ። እዚ ሲ ከብ ኣምነት ነዚ ከባቢ ኣምፂኻ ዋዕላ ጌርካ ነቶም ፀለውቲ ሰባት ዝበሃሉ ኣብ ዓዶም ከይዶም ቅዱስ ቅንዕ ሓዲሮም ከምዚ ክገብሩ ኢና ንፅበና።

0: ካብዚ ኩሉ ጻዕርን መስዋእትነትን ህዝቢ ድግሳ ዓብ ረብሓታት ክሓፈስ ምዃኑ ፍልጥ እዩ። ቅድሚ ቁጠባዊ ረብሓታት እቲ ኣከባቢ ዳግማይ ሓምላይ ክኸውን ከሎ ዝፈጥሮ ናይ ኣእምሮ ርግኣትን ውቃብን ዓብዩ። እቲ ዝተተኽለ ኣግራብ ሓመድ ካብ ምብሕጓግ ክከላኸል እዩ። ማይ ኣብ መሬት ክሰርጽ ብምግባር ድማ ምንጪ ማይ ክህብትም እዩ። እቲ ረብሓታት ብዙሕ እዩ።
1: እስቲ ዋና ሕመረት ናይቲ ነገር እዩ። ስለዚ ንሕና ኣብዚ እኹላት ዋርድያታት ገይርና ኣለና። ልዕሊ ኩሉ ግን ንቕሓት ናይቲ ሕብረተሰብ ናይቲ ተወላዲ ድግሳ ኣበሪኽና ኣለና ይፈልጥ እዩ። እዚኣ ውፅኢታ ርእዋ ስለ ዘሎ ካብ ጥንቲ ጥቅምቲ ከዓ ናቶም ከመይ ገይሮም ኣፅኒሖም ኣለዉ ርእዎ ኣሎ ኮ ተካሊ ቦታ ቃላጥ ኮይኑ ዘሎ ናቶም ግን እንታይ ኮይኑ ዘሎ ስለዝፈልጡ ምስቲ ቀፃሊ ዝወሃቦም ጎስጓስ ስለዚ ሓለዋ ጌርካ ውፅኢታዊ ስራሕ ስራሕ ኣሎ። ስለዚ እቲ ንቕሓት ምብራኽ ጥቕሙ ፈሊጦም ኣለዉ። ናይዚ ንድሕር ጌርካ ከዓ ዝለዕለ ረብሓ ከም ትረክብ ኣዳዕድኦም ተረዲእዎም ስለ ዘሎ ስለዚ እዚ ንምሕዝኡ ንምክላሉ ዋላ ትሪእዎ ዘለኹም ትግራውቲ ግራት እዩ ነይሩ ዝብታሕቲ ርኢና ዘና ሕጂ ንሱ እንደገና ንታሕቲ ክንቅፅል ኢላ ኢሎም በቃ ኣብ ምግራብ ክንኣትዮና ኣሎ ኩሉ ክጉርብዎ መደብ ገረማ ኣሎ ሕጂ ብ35

0: ሄክታር በፅሒ ኣሎ ንዓመታ ኣብ 4 ክነብፅሖ መደብ ኣለና። ምክንያቱ መዓት ቃፅዖታት ዘሎ መሬት ናይ ድግሳይ ውዳን እዩ። ነዚሳት ግን ሕጂ እቲ ቀሓ ሓሊፍካ ዘሎ ቃፅዖፀ ግራውቲ ኣብ ምግራብ ክንእት ወይ ከም ዝረኣኹሞ ማለት እዩ።
1: እዞም ሓረቶ እዚኦም ኣተሓሳስቦኦም ምዕብል እንድዩ ኣብ ቃልሲ ተፈተኑ እንድዮም ዞም ዓዲ እዚ ድቦ ኣገልግሎት ቀሊል ኣይኮነን። ፅባሕ ንኮ ንዓዲ ዝጠቅም ሓባራዊ ዝኾነ ገለ ህንፃታት ክሃንፁ ከለዉ ምስኣኸለ ፍቓድ ሓቲቶም ቅርሲ ኮይኑ ክነብር ኣይኮነን። ቆሪፆም ክጥቀምሉ ሸይጦም እንደገና ቆላምጤስ ብጨብጨብኡ ዓመት ዓመት እንዳተቆርፀ እዩ ንቐፃልነት ደገልግለካ። እዚ ኣቕሊልካ ዝረአ ኣይኮነን። ነቲ ብከላ እውን ንዓና ንኩሉ ነዚ ሃገር እውን ሓጋዝ እዩ። ኣብ ብከላ እንተሪኢኻ ሕጂ ኩሉ ፃዕሩን ድኻሙን እዚ መንግስቲ ገረብ ክግረብ ኣሎ። እንታይ ዓመት ዓመት ተምሃሮም ማእቶት እንዳወፈሩ ዝግርቡ ዘለዉ እዚ ግን ካብ ተምሃሮ ከይተፀብኻ ባዕሉ ዝዓዲ ዝገረቦ እዩ። ውፅኢቱ ከዓ ንቐፃሊ ኣቕሊልካ ዝረአ ኣይኮነን፣ ኣበርክቶ ቕሊልካ ዝረአ ኣይኮነን ዝብርኢቶ ይደለኒ።
2: ሕጂ ውፅኢት ናይ ምግራብ ብቁጠባ ክትሪኦ ትኽእል ኢኻ። በቲ ናይ ኣከባብያዊ ለውጢ ክትሪኦ ትኽእል ብብዙሕ መንገዲ ክንግምግሞ ንኽእል ኢና። ሓደ ኣብቲ ኣከባብያዊ ለውጢ ነዊሕ ከይከድና እዚ ንሪኦ ዘለና ሕፅረት ዝናብ ዘጋጥመና ዘሎ ካብ ብርሰት ኣግራብ ዝመፀ እዩ። ስለዚ ምስ ዝካየድ ዘሎ ናይ ምግራብ ንጥፈታት እቲ ናይ ባህርያዊ ለውጢ ዝናብ ክመፅእ ይኽእል እዩ። ኣብኡ ለውጢ ክህል ይኽእል እዩ፣ ናይቲ ክሊማዊ ለውጢ ማለት እዩ። ካልኣይ ብቁጠባ እውን ንድሕር ኢናዮ ኣብዚ ከባቢ ዘለዎ ዓድታት ቀላሚጦስ ምስ ኣኸለ ብዓዲ ደረጃ ሸይጠን ኣብ ቁጠባ ብዙሕ ለውጢ እየን ዝገብረ። ምዕቃብ ማይን ሓመድን ተቐዳማይ ነገር እዩ። ማይ ንሓመድን ከይተዓቀበ ዋላ ንሕርሻኻ ከተሰስን ስለ ዘይትኽእል፣ እቶት ከተዕቢ ስለ ዘይትኽእል ገረብ እንድሕር ተኺልካ ሓደ ምዕቃብ ማይን ሓመድን ኣሎ። ካልኣይ በቲ ቁጠባዊ እቶት ኣሎ። እቲ ምዕቃብ ማይን ሓመድን እውን ኣብ ቁጠባዊ እቶትካ ጥቕሚ ኣለዎ። ምክንያቱ ሕርሻኻ እንድሕር ማይን ሓመድን ዓቂብካ ኣሉ እቶትካ ከዓ ብኡ መንፅር ይዓቢ ማለት። ስለዚ ትቁጠባኻ ከዓ ይዓቢ ኣሎ።
3: ሕጂ ረብሓታትና ክዛርብ ኣብ ዝሓለፈ እዋን ልክዕ ኢና መንግስቲ ሓቲትና እቲ ዝገረበ ነቲ ፅጉሙን ነቲ ዘለዎ ናብ መዓራረ ብከክ ከም ዘለዎ ዓቕሚ ገይሩ ክጥቀም ከም ዘለዎ እዩ ገይሩ። ምክንያቱ ዕንጨይቲ ሎሚ እዋን ክትበትኽ ኩልኩል እዩ። ንዚ ዘጥረኻዮ ነገር መንግስቲ ዘፍቀደልካ ግን ንመንግስቲ ሓቲትካ ክትገብር እቲ ዝበለፀ ስለ ዝኾነ ብዓይነት ቀላሚጦስ ከዓ ኣብ ኩሉ እዩ ዝኣቱ። ኣብ መረባዓቱ፣ ኣብ ክሽነ ኣቱ፣ ኣብ ደለሳ ናይ ብዕሩ እውን ኣቱ። ስለዚ ኣተባቢዕና እዩ ዝሓለፈ ዓወት ከምኡ ጌርና ስለተማቃቃልና ነናሕድና ዘረኣይና ስለ ዝገበርና እዩ። ስለዚ ኣተባቢዕና ይኸብሉ ዝኽእላኒ
4: እዚ ጠቕሙ ኣብዚ ብፃሕ ምስ በፅሐ ብዓዲ መልክዕ ቆሪፅና መስርሒ ገዛውቲ ብሙጡን ገንዘብ ተሸይጡ መስርሒ ገዛውቲ ንክኾነና ፅጉምን ርኹብን ኩሉ ብማዕረ ነቲ ፀገም ሓውና እንዳ ኣመሓየሽና ሸይጥና ንጥቀመሉ።
3: ኣብዚ ዓዲ ሓደ ጎስጓስ ጥራሕ ዘይኮነ ኣብ ነኮሶ ገብታ 3-4 እየ ብውሕድ ዝሓዘ እዩ ቆፎ ንህቢ ቀላምጦስ ከዓ ዕምባብኡ ካብቶም ንንህቢ መገብቲ ስሕበት ማይ ወይ ማይ እውን ኣሎ ወይ። ስለዚ ሓደ በቲ ሓደ ስሕበት ማይ ኣሎ፣ ሓደ ከዓ ነተቀምቲ ና በቲ ቀላምጦስ ኣግራብ ሳልሳይ ከዓ እዚ ዝብሎ ዘለካ ናይ ንህብን ኣዝዩ ዝመቀረ ናይ ንህቢ ሰራርሓን ዝሓሸን ሓልክ ዘይሓትትን ስለ ዝኾነ ንብዙሕ ሰብ ዝብተባብዒ ኮይኑ ዘሎ ናቱ ፍርያ ስለዚ ክበሉ ምኽኣሉ
5: ኣብ መደምደምታ እቲ ኣብ ዓዲ ድግሳ ዝተረየ ፃዕሪ ሰብን ተፈጥሮን ተሓባቢሮም ክሰርሑ ከለዉ ዝፈጥሮ ተኣምር ዘርእዩ ህዝቢ ድግሳ ብዘረኣዮ ፅንዓትን ናይ ሓባር ውዳብን ዝነበረ ብድሆታት ናብ ዓወት ቀይሮም እዚ ናይ ምግራብ ስራሕ እዚ ንፅባሕ ዝተተኽለ ናይ ሂወት መሰረት እዩ። ፍረ ናይዚ ሎሚ ዝፈስስ ረሃፅን ዝተጓዓዝዎ ርሕቀትን ፅባሕ ብልምሉም ትርኢት ብምቹእ ክሊማ ብሃብታም ፍርያምነት ክኽፈል እዩ። ህዝቢ ድግሳ ብተግባሮም ኣብነት ዝኸውን ስራሕ ዝረኣዩ ኮይኖም እቲ ዝተተኽለ ፈልሲ ከምቲ ዝተተኽለሉ ዕላማ ዓብዩ ክንርኢ ምንዮትና እዩ።

ክቡራት ተኸታተልትና ስዒባ ትቐርብ ንኡስ መደብ እታ ብክኢላ ምድላዊ ምግቢ ኣስመረ ዳምር ከምኡውን ክኢላ ስነ መኣዛ ምግቢ ሕሩይ በረኸት እናተደለወት ትቐርብ ንኡስ መደብ መኣዛ ፍለ ፃዕርያ ንቐደም በሉ

0: السلام عليكم.
1: وعليكم السلام.
0: مناي
1: مناي
0: سلام سلام زخبركم تخاتلتي ازي مدب معزه فر تصعر يو ابيهر عفارينا زلنا كنينو كنينو راسي دايلو كنينو كنينو كنينو راسي داي كنينو كنينو كنينو راسي داي كنينو
2: ናይ ሎሚ መደብ መኣዛ ፍረ ፃዕሪ ኣብ ብኩነይታ እተባህለ ባህላዊ መግቢ ዓፋር እዩ ከተኮር። ነዚ መግቢ ንምድላው ዘድልዩና ጥረ ነገራት 1 ኪሎ ስርናይ፣ 1 ፍንጃል ጠስሚ፣ 1 ሊትሮ ፀባ፣ 100 ግራም መዓር፣ 1 ማንካ ጣውላ ኣበሶዳ፣ 1 ማንካ ጣውላ ህሩድ ብ1 ፍንጃል ማይ ዝተበፅበፀ ማለት እዩ። መባኩዕቲ ጨው ድማ ከመድላይነት እዮም።
0: ኮብራት ተኸተልትና ከምዚ ትርእይዎ ዘለኹም ስርናይ ጥሕና ወዲና ሕጂ ክንጅምር ኢና ክንለውስ ኢና። ጨው፣ ኣበሱዳ፣ ሁሩድ ከዓ ሁሩድ በፅቢፃቶ ፀኒሓ ብፍንጃል ድሓር ብማይ ዝሕልያ ትለውሶ ዘላ ሓርጭ ስርናይ እዩ። ከምዚ ትርእይዎ ዘለኹም ጨው ጌርናሉ ኣበሱዳ ሁሩድ ከዓ ብፅብፅ ኣቢላቶ ሁሩድ ከዓ የትያትሉላ ብማይ ጌራ ትለውሶ ዘላ መባኩዕቲ ዝደለናዮ ክንጥቀም ንኽእል ኢና። እንተደሊና ካብ ናይ ማይ ቢሖ ባህርያዊ መባኩዕቲ ኮነልና ተደሊና ከዓኒ ካብ ለቢቶ ማለት እዩ። ንክበኩዕ እቲ ተደልዩ ዘሎ ክንለውሶ ድፀናሕና ሓርጭና ከምዚ ኢሉ ኣብ ኮራ ገልቢጥና የለና ብኩዕልና ኣሎ። ሕጂ ነዚ ድስቲ ጠስሚ ትገብረሉ ላቁር ከይሒዘና ማእታን ማለት እዩ። እዚ ምስ ለወስናዮ ብዙሕ ግዜ ወስድን እዩ። ንክቦ ከዓልና ንፅበዮ ርብዕ ሰዓት 10 ደቂቃ ካብኡ ይሓልፍኒ

0: ከምዛ ትሪእዋ ዘለኹም ፅቡቅ ገይራ ጥፍጥፍ ኣቢላት ኣላ። ብላዕሊ ከዓ ሓዊ ክግበሮ ስለ ዘለዎ ኣብ መፅሓር ሓዊ ሓዊ ትግሕጥ ኣላ። ክገብራ እዚኣ
1: ይበር
0: ኣብዚኣ ከምዚ ለና መሰክተትናያ ብላዕሊ ሓዊ ንገብረሉ ማለት እዩ። እዚ እንታይ እዩ ዝኸውን ዘሎ? ብክልቲኡ ብማዕረ ንክበስል ብላዕልን ብታሕትን ሓዊ ንክረክብ ልክዕ ከም ፎርኖ ማለት እዩ።

ኩራታትልትና ከምዚ ንሪኦ ዘለና ከባቢ 15 ደ ጌርና ኣለና ሕጂ ከመይ ከም ዝኾነትልና ብሓንሳብ ክንርአና ሕጂ ራይዋ ክትፅቡቅ ኮይና በሲላትልና ኣላ ከምዚኣ ኢላ ምስ በሰለት ከዓ ካብዛ ድስቲ ናብዛ ኮራ ንግልብጣ ማለት እዩ። እዛ ትሪእዋ ዘለኹም ምግቢ ቡክኔታ እያ ትበሃል። ቡክኔታ ብካልእ ኣገባብ ኣብ በረኻ ሓመድ ፊሒርካ እምኒ ፀፊሕ ጌርካ ነቲ እንርሲንካ ኣብኡውን ይስራሕ እዩ። እሱ እውን ቲ መበቆላዊ ኣሰራርሓ ናይ ቡክኔታ። እዚ ንገብሮ ዘለና ከዓ ማእዛዊ ትሕዝቶን ውሕስ መግብን ስለ ንብል ዘለና ንዝያዳ ፅሬት ከዓኒ ኣብ ድስቲ ክንሰርሖ ንወሲና ማለት እዩ። ፍርቁ ክንፍትፍቶ ንኽእል እንተደሊና ብምፍትፋት ፈትፊትና

0: መዓርን ጠስምን ወሲኽና ክንምገቦ ንኽእል። ስድራ ከቢባ ክትምገቦ ትኽእል። እንተደሊና ከዓ ጨዲድና ኣብ ውሽጢ እቲና ነቲ መዓርን ጠስምን ጭዶ ይኸውን ኣሎ ማለት እዩ። ንወፍሪ ንዝወፍሩ ከዓ ከምኡ ጌርና ክንህቦም ንኽእል ማለት ክነስንቆም ንኽእል። ሕጂ ንፈትፍት ሕጂ ከም ዝትርእይዎ ዘለኹም ፍትፍት ኣቢልና ወዲእና ኣለና። ፀባ ቀሪብና ኣለና። መዓር እውን ከምኡ ተዳሊሎ ጠስሚ ከዓ ኣዳሊና ኣለና። ኩሉ ትሕሶና ኣዳሊና ንምስራሕ ተዳሊና ኣለና ማለት እዩ። ሕጂ ቅድም እንታይ ና ክንገብረሉ?
1: ፀባ ንገብረና።
0: ፀባ ምስ ገበርና መዓር ንገብር ኣለና። ዳሓር ጠስሚ በፂሕና ኣለና። ሕጂ ኩሉ የቲና ሉ ኣለና። ክንፍትፍቶ እንዲና ብኩነይታ ኢና ንሰርሕ ዘለና። ካብ ሓርጭ ስርናይ ሰንኪትና ቅጫ ኩሉ የእቲና ሉ ማለት እዩ። ኣበሱዳ ጨው ሁሩድ ኣቃሚማያ ሰሪሓታ። ብድሕሪኦ ከዓ ፀባን መዓርን ጠስሚ ኒእትያ ትፍትፍት ኣላ ከምዚያ ኢላ ብኩነታ ከምዛ ትሪእዋ ኮይና ትወዲ ኣላ። ሕጂ ንምምጋብ ድልውቲ ኮይና ኣላ።

0: ብኩነታ ኢድካ ዝቆርፅም መግቢ እዩ። ንማእዛዊ ትሕዝትን ጥዕናዊ ረብሓታትን ዝምልከት ከዓኒ ክኢላ ስነ ማእዛ መግቢ ክሕብረና እዩ። ብሓባር ንከታተል
1: ራይ ኣሰራርሓ ብኩነታ ክርአ ፀኒሕና ኣዝዩ ደስ ዘብል ልክዕ ከምዚ ናይ ኣስመራ ፓስቲ ኮይኑ ይስማዓካ ማራ ዘበህግ መቐረት ኣሎ። ነቲ ማእዛዊ ትሕዝትን ጥዕናዊ ረብሓታትን ክርኢ ከለና ድማ እዚ መኣዲ እዚ ከባቢ 4500 ዝኸውን መጠን ሓይሊ ክህበና ከሎ ኣብ ሓደ ነፍሲ ወከፍ ሰብ ክመፅእ ከሎ ድማ 749 ዝኾን መጠን ሓይሊ ኣለና። እዚ ንመገሻ ክትከይድ ከለኻ ንኣርሒካ ክትከይድ ከለኻ ወይ ንጉስነት ኣርሒካ ክከይድ ከለኻ ድማ ኣዝዩ ሓይሊ ሂብካ ዝፀንሕ ዝኽእል ትሕዝቶ ስብሒ ዝበሃል ኣሎ። ስብሒ ክወዳደር ከሎ ካብ ካርቦሃይድሬትን ፕሮቲንን ብዕስፊ መጠን ሓይሊ ክህበና ዝኽእል ዓቕሚ ኣሎ። ኣብቲ ትሕዝቶ ቫይታሚን ክንርአ ከለና ቫይታሚን ቢ ኮምፕሌክስ ዝበሃሉ ከም በዓል ናያሲን፣ ፎሌት፣ ራይቦፍላቪን፣ ታይሚን ሒዝና ይርከብ። ኣብቲ ማዕድን ክንርአ ከለና ድማ ብዙሓት ማዕድናት ኣሎ ከም በዓል ካልሽዮም፣ ማግኔዥየም፣ ኣይሮን ካልእ እውን ተወሳኺታት ከም በዓል ሶድዮም፣ ሰሌኒየም ዝበሃሉ ኣለዉ። እዚኣቶም በብሓደ እቲ ዘለዎ ናቶም ጥዕናዊ ረብሓታት ክንርአ ከለና ካብ ኣብ ስርዓተ መትኒ፣ ኣብ ስርዓተ ሕማም ምፅራር፣ ኣብ ናይ ምዝካር ዓቕሚ እውን ከም በዓል ሜሞሪ ዝበሃሉ እዞም ኩሎም ወላ ኣብ ከብድና ድማ ካብ ዲያርያ ወይ ድማ ውፃኣት ዝበሃል ሕማም ዝከላኸል ብጣዕሚ ፅቡቅ ዝኾነ ጥዕናዊ ረብሓታት ሒዝና ኣቒፍልና ይርከብ። በሉ ንቐደም በሉ።
2: ባህላዊ ምግቢ ብሄረ ዓፋር ብኩነይታ ሓይሊ ዝህበና ትሕዝቶ ፀዓት ማእከላይ ዓቐን ክህልዎን ከሎ ብማዕድናዊ ትሕዝቶ ድማ ሃብታም ምግቢ እዩ። ጎዲልዎ ዘሎ ትሕዝቶ ኣብ ማይ ዝሓቁን ኣብ ቅብኢ ዝሓቁን ቫይታሚናት እዩ። ነዞም ቫይታሚናት ንኽንረክብ ኣብቲ ነዚ መግቢ እንምገበሉ መዓልቲ ብዝተኸኣለ መጠን ገለ ካብ ፍሩታታትን ኣሕምልትን ወይ እውን ጸላም ከብዲ ወይ ፉል ክንውስኽ ይግባእ።
3: ኣሃ ዓፋራ ዩንቲ ምግዓላ ሃድየታ ኩሒ
0: ሽክረን ብጣዕሚ ዘመስግን ብጣዕሚ ይቐኒለይ። ክቡራት ተኸታተልቲ ከም ዝርእይዎ ዘለኹም ህዝቢ ዓፋር ኣዝዩ ፍሕሽዎ ኣቀባብላ ገይሩ ተቐቢልና ምሂርና ኩሉ እዚኣ ከዓ ህያብ ተዋሂበ ኣለኹ። ካልእ ግዜ ኣብ ካልእ መደብ ክሳዕ ንራኸብ። ሰላም ቅነ
4: ዝኸበርኩም ተኸታተልትና ናባኹም ከነብለው ዝፀናሕና መደብ ኣብ ዝተዛዚሙሎ ከም ወትሩ ኣብ መደባትና ሕቶ ርእቶ ወይ ሃናፅን ቐፌታም ዝህልወኩም ኣብ ታሕቲ ቀሪቡ ብዘሎ ኣድራሻ ክትረኽቡና ትኽእሉ ኢኹም። ሰናይ ቅነ ንኹልና ውሕስን ማእዛውን መግቢ ንኹሉ ኣብ ኩሉ

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ብሰማይ ዝተቐድሐ ጽንኩርን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀስ ኢላ ናብ ብከተማ ናቕፋ ገጻት ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሪ ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባውን ማይ ከምዝ ዘነቦ እናተቓጸለ መሊሱ ይተርር። ምኽንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ። ብልቦና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ። ግን ሓፂን ዘምክን ጽንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናጸፍ። እዚ መደብ እዚ ነቲ ኣብ ቅድሚ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ።

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያ እዩ። እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከዓ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብጻሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ጽዩም ልምድታት እዩ ኣብ ህዝባዊ ግንባር። መቕሉልነትካ መግለጺ ፍልጠትን ብቕዓትን እዩ። ንጸላይኻ ከም ግናዕ ጻዕዳ ኢድካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረጸ ኣገባቢ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀም እንተኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፅኡ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓኒ ተዓወት ኣብ ዝሓፀረ ናይ 30 ደቂቀ ምውድኡ ንዓይ ከም ሓደ ኣብንታሽ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ሙሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ደርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንዅሉ እንተታት ምድላው
1: ስለዚ እትኻል ተኽሲ ዕላማ ተወቂዑ ግን ዘይዓኒ ብክልተ ገባባት እንትኻል ንገብር እዳ ርሕቀት ዘይተቃይሩ ኣብኡ ኸልና ተኽሲ ንደግ ምዝገባ ርሕቀት ከይቀየርና እዳ ምዝገባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎ እቲ ዓምቅር ከዓ ክውስኽ ወይ ከዓ ክጎድድ ይኽእል ማለት እዩ። ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
2: ብዛዕባ ምፍንታት ውቃዕ ብሚል ዝምለ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንፃር እንደገና ክመዓራረ ንፃር እንደገና ምስ ተመዓራረየ እታ ውቃዕ ኣበየናይ ምልክት ካልእ እቲ ትኻል ተኽሲ ኣብ ርሕቀት እትኻል ተኽሲ ኣብ ርሕቀት ቋም ዝኸውን ሰለስተ ገባት ከም ዘለዉ ዓቐን ፍንታት ውቃዕ ከምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ እርማት ተኽሲ ይፍፀመ ዓቐን ዝያዳ ዘርብሕ እርማት ኩሉ ግዜ ኣብቲ ኣገባብ ኣረኻኽባ ርሕቀትና እዩ ዝመልኩ ሽጉጥ ኮይኑ ግን 100 ሜትሮ ንወስድ ንቢኤም ፍሉይ ቦምባ ከዓ 300 ሜትሮ ንወስድ ንምክንያገና ርሕቀት ንወስድ ማለት እዩ። ንኣብነት ተደ ኣብ 6,00 ምትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተ ደኣ ተሪፋ 6,800 እንደገና ታውቃዕ እንተ ደኣ ተሪፋ ብ2,000 ምትኩስ ማለት እዩ። ኣብ ከምዚ ኩነት እንተ ደኣ ታውቃዕ ሓሊፋ ግን ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይብፅእ።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሕነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። እዚ ኻዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 10 ሚእትን ኮይኑ ክጋደል ድሉ ዝኸውን።
1: ስቀትናትሓርሓሪ

0: ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጐል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈፅታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቖለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጸባራቕን ዓወት ተዛዚሙ።
1: ንኔው እንዳተወርወርካን እንዳጐየኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላኣይ እንታይ ከም ዝገብር ጠፊእዎ ነናሓዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሓዱ ናይ ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብኡዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝኒያ። እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢልና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ኸነጥብን ቲየማናይ ዘሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከሏ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዕጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኩሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዘይሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስ ክኢሉ። ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥቢ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድናሉ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታ እቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራሉ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ

0: ዘዝና ተሓርሓሪ ሓዩ ምስከንፈለ ካብ ዕንጋለቲ ህፃን
1: ቅድሚ 38 ዓመት መጋቢ 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኸርቲ ሕብረት ሶቪየት ነበር ተደጊፎም ጽኑዕ ርድናቕፋ ዝሃነፀ ወታደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነት እቲ እቲ ናይ ምትግባር ብቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን ብሃያል ስራሕን ጻዕርን እዩ ልዕለ ብቕዓት ተጠሪሙ
2: الاستعدادات هو فعلا في هذا المرحله بالنسبه في هذا العام اذا راينا التحركات العدو اكثر واكثر اللي قام فيه هو الجيش الشعبي خلال الخطوط الورا للعدو في دواحي مدن اسمراء وبالذات في جنوب وهذه التحركات العسكريه هذه أعطى للعدو عشان يدخل في برنامجنا أو في العمليات بتاعنا ومن خلال هذه هو كعمود اللي شاله في جبهاته ومن جبهات هذه يقوم عشان يقاوم المعارك اللي كان تسيطر تحت المدن أو تحت الخطوط وراء العدو وفي هذه الساعة الجبهة الشعبية هو قام بالعمليات الهجومية في الجبهات وكان هو هذه البرنامج أو اللي خلانا نحن نهجم الجبهة النقفة وعشان نستولي أي الموجود هناك وعشان نكسر كمان بالذات البرنامج بتاعه
1: ثورة إرترا كبوليتيكا نابغونات كمدرخ كفلتات نابهزبا وحيلتات ዝተሰግረ ተመክሮ መቕድም ናይቲ ዓብ ሓይሊ ነይሩ ቁኑዕ ሰነድ ንሕናን ዕላማናን ፅሒፉ በብቕሩብን ሰብን መሬትን ሓራ ክወፅእ እስትራተጂ ሓንፂፁ ንሓሳባቱ ንምትግባር ኣብ ዘብቅዕ ቁመና ከበፅሕ ብሉፅ ክብርታት ኣብ መንፈስ ተቓለስቲ ኣስሪፅ እዩ ከምኡ ክንዲ ዝኾነ ኸ 1977 ውሕዳት ከተማታት ገዲፍካ ሓራ ክወፅእ ኣይተሸገረን እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራእዩ መጥቃዕቲ ህዝባዊ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቖጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪኽ ይሰሪሑ ሽዑ እውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳኣ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን
2: መጀመርያ እቲ መጥቃዕትናትና ምስቲ ናይ ግንበራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲ ያም ናይ መጀመርያ ዝነበረ ድፍዓት ብምሉእ ተቋፂርና ማለት እዩ ስለዚ ናይ ደብር ሓሊፍ ዶባ ፋዕበት ብቐጥታ ዘሎ ማለት እዩ ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳእሰረ ድፋዓት ብምሉእ ምስኡ ዶባዊ ምራቅጥወ ናይ ቃርስዒት ገለ ዝብሎት ኣባታት ምስኡ ተኣሰረ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ድግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸትካ ብቐጥታ ሰዓት 5 ጀሚርና ማለት እዩ ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናዶው ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋብ ኩሉ ድዋሃት እቲ ናይ ሰሜን ኹን የማን ዝነበረ ኣህወታት ብምሉእ ብግንባራት ብግስግስ ነበረ ናትና ኣብ ደለናይ ሓዲርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልጣ ክንቋፀር ይኽኢልና ኣብዚ ምናልባት ምስቲ ዝነበረ ዓቕሚ ናይ ጸላኢ ኣብ ታንክታት ኣብ ረሻሻት ኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግእ መሰረቱ ቀልጢፉ ምስ ተጀመረኡ ከሎ ጥራሕ ዳርጋ ንብረቱ ረራሕ ሪሕዎ ጥራሕ ተባታት

0: هيك له مالتي او تحت ساعتك اخو تودي زي نستناي قدن حجن ما حجن بحس انا اشيرتها من الدرجات من قبال كالي اقدم انه رعينه ما سراويت ما حجي طلع له مالتي نسكن زعين السراويت افتنا قدن حجن نورني يرتتخون قال استريف او تعدي نورو صوار بزحف الله قرب قدنا وقيكا ግባእ ማለት እዩ ምስ ናይ ሕጂ ድኻም ናይ ሰራዊትን ካልእን ተዛሚዱ ግን ምስ ዝነበሩ ዓቕሚ ናይ ኣፅዋር ዳርጋ ብምሉእ ገዲፎ ከይፍ ኢሉ ማለት እዩ በዚ ምስ ከምዚ ጠሚርካ ርኢኸያ ሲ ኣይነበሮን
1: ንግር እዚ ብዛዕባ ኣፍዓበ ከታሙዝ ሓዝክ እንታይ ስምዒት ተሰምዐካ
0: ፅቡቅ ሰማዓ ከላይ ዝበል እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ይካጥሙተ ለዚ ምስ ከምዚታት እዚ ብዙሕ መስመራት ንዑ ጣዓፂዮ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ እዩ ነዚ ናይ ኣፍዓ ትፍላይ ምፍታሕ ከ ምስትናትና ዓበይቲ ወታሃደራዊ ኣቕታት መጥራሕ ዘይኮነስ ምስቲ ዓብ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጎስ ስምዑ እዩ።

0: ድሕሪ ሓፈሻዊ ምዝላቕ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ። ድሕሪ 10 ዓመት ከ ካልእ ለውጢ ተፈጢሩ። ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕ እዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊ ክፍጽም ተልእኮ ተዋህበ።
1: ፅፈጥረ ኣሎ ብኤም
2: ንደ ሰልተካሎ
1: እዋ ኩሉ ፀፊፍ ሄጅዳ
2: ዳርጋ ተማዕራሪ
1: ተማዕራሪ ይኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ሃባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወዲ ቀሻ እቲ ምሳና ዝነበረት ነዋይ ዳርጋ ምስቲ ናይ ኣቦይሮንዳ ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዕኡ ፀፊፍ ተቢልካሲ ብወገና ድልው ዘሎ ከሎ
0: ሓያልን ዘይዕርፍን መኸተን ምርብራብን ወተሃደራዊ ሓይሊ ኢትዮጵያ ተስፋ ይቑሪፅዎም። ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ። ወተሃደራውያን ኣመኽርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ። ከም ሳዕብኑ ኣዛዝና ደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ። ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝና ደው ንኮሎኔል ጌታነ ሃይለ መዘዞም። ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም። ኣስታት 20,000 ኣጋር ሰራዊት፣ መካናይዝድ ሰራዊት፣ ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም። ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ። ናቕፋ ዘይትመክኽ ሓይልያ ተቐይራ።
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ እቲ ብየማነ ፀጋም ዘሎ ናሓና ቀዳማይ ቦጠልን ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካ ዚ ናይ ካልኣይ ብርጌድ ኣሃዱ ስጋብ ንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢኢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን። ነብሲ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ኸይድ ኣለዎ። ናይ ተኽሲ ናይ ጢኢትን ቦምባን ናይ ምውዳእ ሕተውን ኣብ ግምት ክኣት ኣለዎ።

ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና። በዚ መሰረት ሓንቲ ጥይት ንሓደ ሰብ ዝብል ጭራ ሒዝና ክንብገስ ኣለና። ስለዚ እቲ ቅድሚ ሕጂ ንዳለወሉ ዝነበርና በብግዜኡ ፀላኢ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳእና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን። እዚ ኣተኣሳሲርና ክንገልፆ ንኽእል ብዘካቲ ንንቕሓትና ንኻልእ ኣካዳሚያዊ ዓቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀረ እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወተሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩሉ ናብሩ እዩ። ብግቡእ እውን ኩልና ከም ዝጨረሽና ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ። ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኮማንዶ ኢኻ ተባሂሉ እንተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኮማንዶ ዓይነት ስርሒት ነካየት ከም ዘለና ወይ ድማ ልክዕ ከም ናይ ኮማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ። ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዕኡ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኹ ኳ ንንቁጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኮማንዶ ተባሂሉ እንተዘይተገልፀ ካብቲ ኮማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኮማንዶ ምዃኑ ብሩህ ማለት እዩ።

0: ሕሉፍ ታሪኻት
1: ሰራዊት ኢትዮጵያ ንናቕፋን ምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰም ኣብ ሓመድ ድበናደው ተረኺብና ኣሎና ነውሲ ወከፍ ካኻ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ በንጻሩ ሰራዊት ኢትዮጵያ ቀዳሚቲ ጥይት ተኰሱ ብልጭታ ጥይት ብሰማያት ቀምጨዋይ ተራየም ወጋሕታ 17 መጋቢ 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰም ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን ካብ ብከባቢ ፈልከት ናብ ጐላጎል ኣዝህራ ካብ ምብራቕ ናብ ምዕራብ ጽዑቕ ኩናት ቀጸለም
2: ቀደም ብሎ በታሕሳስ ወር ውስጥ ብሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር በአጭር ጊዜ ነው ውጋው ያበቃው ከዛ ቀጥሎ ደግሞ በናዶ ኢዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል ከዛ በጠቅላላ የናዶ ኢዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል አዎ በመጀመሪያ ጦሩ ማፈግፍግ ሲጀምር ለማስተባበር ሞክረን ነበር አልተቻለም ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ ያው ከዛ ተመልሼ ወደዚህ መጥቻለሁ
1: ሰራዊት ደርግ ካብ ቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡ ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታም ንዓሽሩም ክሓልፋ ሃቀና ድሕሪ 12 ሰዓት ክሳድ ዓሽሩም ተቖርጸ ሰራዊት ሓቂ ናብ ኣፍዓበት ሓለፈ 19 መጋቢት ሓርነት ኣፍዓበት ተቓልሐ ኣስታት 50 ታንክታት ተማረኻ ኣስታት 100 መካይን ኣስታት 60 መዳፍዕ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዶ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወሪዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም ኣብቲ ኩናት ልዕሊ

0: 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ኢቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ዩችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
1: እንተ ኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ብዚኣተንያ ቦታ ብዙሕ ደጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅንሓና ይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ገርና ንሕና ደሽካ ብቴን ኳ ብዙሓ ይሰራሕና ኣሉ ደሽካ ግን ስጋባ ኣብዚ ፅቡቅ እንዳሰርሐ ናብ መጠረሽታ ኣብዚ ካላስ ኣውሪድና የን ዛዕባ ተቃውሞ ናትን ብዙሕ ይርእና ንሕና ዝተዓቕምናትና እናተኒ ሰማይ ንምድርኒ ፈፅንሓና ይከኣላ ናና በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንዓይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ብወርኡ ቅድሚ ሕጂ ከም ሕክያ ንሰምዐ ነበራ ብርታይ ኮይኑ ስማኣኒ ከምኡ ተፀበናያን ግን ምስ ርኤና ከዓ ከምዘ የፀበና ከዓ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምኳን እንታይ ተመልክተልካ ዝበል
2: መጀመርታ መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ እዚ መፂና ድሕርዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንወድእ ከለና እቲ ቀንዲ ንዓይ ዝመሰጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ዝሰፍሐ ከተማ ኣብ ዓበት ምቁፅፃርና እዩ።
3: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰሚዐት ከም ዝማረኩም?
2: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
4: ብደንደን ዲቡ ክነታታከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንዳ ዲቡ ላዕለ ኣምሓሩ ወላ ሓቲ ሒለት ያደበኒ ዲቡ ኣቴና ወላ ላልትማረክ ማረክና ወላ ለልቀትር ከማን ቃተልና ዲቡ ወላ እምበር ፀገም እዩ ኣዕላ ግናኒ ፅቡቅ ግሩም ኩም ሰልዓልና
5: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቲየማናይ ዘሎ ዝቀይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከሏ እቲ ዝትኩስ ዝነበረ ናይ ታንኪ መድፋዕ ሕጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓፀላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረ ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንከይገብር ወይ ብሸነክናሮ ንከይመፅእ ወላ እኳ ቀዲመን ኣሃታትና ብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንከይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብቶም ብቅድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንከይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ። ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕኡ ናውሪድና ውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ እንዳሓዝኦ መፅአን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኦ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽ ካብቲ ዕረድቲ ወፂኢ ክበሃል ዝከኣል ሓይሊ ናይ ፀላኢ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማርኸን ጥራይና ተረዲእና ዘለና
0: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቓልሲ እዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ጽንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን። ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋእትን ይተሃኒጹ። ነዚ በቕዓት እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለጽን እዩ። ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓጽሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነ

0: መደብ ማሕበራዊ ትምህርቲ
1: መደብ ማሕበራዊ ትምህርቲ ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ
1: ዜግነት
0: ምንባር ብሜላ
1: ንኽብርታትን ዕቃብ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ

ሰላም ፍትዋ ተመሃሮ ኣብ ክፍሊ ከመይ ቀኒኹም? እንኳዕ ዳግመ ናብ መደብ ማሕበራዊ ትምህርቲ ኣራኸበና። ከም ትፈልጡኒ ስመይ መምህር ብርሃነ ካሕሳይ ይበሃል። ንሎሚ እውን ሓንቲ ምዕራፍ ሒዘልኩም መፅአ ዘለኹ ናብኡ ክብለኩም ብሓባር ብፅሞና ንከታተል። ናይ ሎሚ ትምህርትና እምበኣር ብዛዕባ ምዕራፍ 6 ኣብ መፅሓፍኩም ዘሎ ማለት እዩ ካርታን ግሎብን ኮይኑ ንኡስ ኣርእስና ድማ ብዛዕባ ካርታ ኢና ክንመሃርሎ መዓንቲ ኣብዚ ንሪኦ ትምህርትና ለሎ መዓንቲ ኣብዚ ንመሃሮ ትምህርትና ብዛዕባ ኣገዳስነት ካርታ፣ ዓይነታት ካርታን ባእታታት ካርታን ኢና ክንመሃር። ንሎሚ ግን ብዛዕባ ኣገዳስነት ካርታን ዓይነታት ካርታን ኢና ክገልፀልኩም። ኣብ ድመፅ ክላስና ድማ ብዛዕባ ባእታታት ካርታ ፅቡቅ ጌርና ክንገልፆ ኢና ማለት እዩ። ናብኡ ከብለኩም ብፅሞና ተኸታተሉ ኒኢኹም። ከምዚ ንሪኦ ዘለና እዚ እቲ ካርታ ኢልና ንፅውዖ ማለት እዩ። ከምዚ ኣብ ስእሊ ትርእይዎ ዘለኹም ካርታ ማለት ለማፅ ስእላዊ ሓበሬታን ምስሊ ናይ ሙሉእ ወይ ድማ ክፋል ገፅ ምድርን እዩ ዘርእየና። ካርታ ብስእላዊ መግለፂ ንግዳማዊ ክፋል ናይታ ዓባይን ዓርሞሽሽ ዓለምናን ክሳብ ዝነኣሰ ናይ ቤትና ምስሊ ብጂኦግራፋዊ ቅጥዒ ከርእየና ዝኽእል ማለት እዩ። እዚ ማለት ናይ ክፍሊ ዓለማትና ወይ ድማ ሃገራት፣ ከተማታት ክኸውን ይኽእል፣ ዞባታት ክኸውን ይኽእል፣ ወላ እውን ንኡሳን ዞባታት ክኸውን ይኽእል እዩ። ናብኡ ዝርከቡ ተፈጥሮውያን ወይ ድማ ተፈጥሮውያን ባህርያት ማዕድናት ክኸውን ይኽእል፣ ወላ ባህርያዊ ብቕሉ ክኸውን ከዓኒ ብግቡእ ዘርእየና ማለት እዩ። ካርታ ክንብል ከለና ሕጂ ናይቲ ዝውክሎ ቦታ ወይ ድማ ዓቐን ብኣዝዩ ዝነኣሰ ምስሊ እዩ ዘርእየና። ንኣብነት እዚኣ እንድሕር ካርታ ኤርትራ እንድሕር ኮይና ከምዚ ንሪኦ ዘለና ዳርጋ ክንዲ ኢደይ ትኸውን እያ ዘላ እዛ ስእሊ ተሳኢላ ዘላ። እዚ ሕጂ ብንኡስ ዓቐን ኤርትራ ክንዲዝዓቐና ማለት ኣይኮነን፣ ብንኡስ ዓቐና እዩ ስኢሉ ዘርእየና ብቀሊሉ ክንጥቀመላን ክንመሃረልናን መታን ክጠቕመና ማለት እዩ። ድሓን ንዕኡ ዝምልከት ትምህርቲ ኣብ ዝመፅእ ብዛዕባ ባእታታት ካርታ ክንመሃር ከለና መጠን ካርታ ብዝብል ኣርእስቲ ክንሽፍኖ ኢና። ሕጂ ግን ኣብ ከለና ክንሓልፎ። ስለዚ ሕጂ ብሕፅር ዝበለ እንታይ ንብል ኣለና ማለት እዩ፣ ካርታ ክንብል ከለና ናይቲ ዝውክሎ ቦታ ብኣዝዩ ንኡስ ዓቐን እዩ ዘርእየና ነቲ ዝውክሎ ቦታ ማለት እዩ። ሽዑ ንሕና ከዓ ብቐሊሉ ክንጥቀመሉ ወላ ክንመሃረሉን ንኽእል ማለት እዩ። ብድሕሪ እዚ ንሪኦ ኣገዳስነት ካርታ እዩ። ካርታስ እንታይ እዩ ዘገድሰና ወይ ድማ እንታይ እዩ ጥቕምታት ናይ ካርታ እንድሕር ኢልና፣ እቲ ቀዳማይ ካርታ ተመልኪትና ቦታታት ኣበይ ቦታ ከም ዘለና ናበይ ንኸይድ ከም ዘለና ንክነግረና ሓደ ይጠቕመና እዩ። ካልኣይ ጥቕሚ ናይ ካርታ ከዓኒ መኣዝን ንምፍላጥ መንገዲ ንምሕባር ክንከለና ሕጂ

ኣቕሓ ዘርጊሕካ ካብ ኣስመራ ዝብገሱ ሰብ ንሕራሉ ኮይኑ ካብ ኣስመራ ተበጊሱ ብኸመይ ተሰነይ ክበፅሕ ይኽእል ብካርታ መንገዲ ብግቡእ ንረድኦ ማለት እዩ። ኣብ መንጎ ቦታታት ወይ ድማ ዓድታት ንዘሎ ርሕቀት እውን ብግቡእ ንምርዳእ ማለት እዩ። ነዚ ካብ ኣስመራ እንተሰነይ ንክኸይድ ብካርታ ዘርጊሕና መንገዲ ንሕብሮ ዘለና ኣብኡ ከለና እውን እቲ ካብ ኣስመራ እንተሰነይ ዘሎ ርሕቀት እውን ብግቡእ ንክንረድኦ እውን ካርታ ኣዝዩ ጠቃሚ እዩ ማለት እዩ። ካልእ ዝርግሐ ናይ ኩነታት ኣየር፣ ባህርያዊ ብቕሊ፣ ማዕድናት፣ እንስሳታት እውን ይሕብረና እዩ። እዚ ሕጂ ኣብቲ ዓይነታት ካርታ ክንሪኦ እንዲና ንነፍሲ ወከፉ ነዚኦም ኣብ ጠቂስናዮም ዘለና ንኣየር፣ ባህርያዊ ብቕሊ፣ ማዕድናት ወላ እውን እንስሳት ኢልናዮም ዘለና ነዚኦም ዝጠቕሰልና እውን ዓይነታት ካርታ ስለ ዘለዉ ኣብቲ ዓይነታት ምስኣትና ናብኡ ክንሪኢና ናብኡ ከብለኩም እየ ማለት እዩ። ዓይነታት ካርታ ንብላ ኣለና ሕጂ ካርታ ኣብ ምድሪ ንዝርከቡ ኩሉ ዓይነት ሓበሬታ ዘይኮነ ንዝተወሰነን ዝተመርፀን ሓበሬታ ጥራይ እዩ ዘርእየና ብለና ኣሎ። እዚ ማለት ከዓኒ ንትሕዝቶን ኣገዳስነትን ኣጠቃቅማን ዝተፈላለዩ ዓይነታት ካርታ ኣለውና። ገለ ካብኣቶም ንምሕባር ከዓ ወይ ድማ ንምጥቃስ ከዓኒ እቲ ቀዳማይ መን ኢልና ጀሚርና ኣለና ፖለቲካዊ ካርታ ኢልና ዘለና ማለት እዩ። ፖለቲካዊ ካርታ ሕጂ እንታይ እዩ ዘርእየና ወይ እንታይ ክብለና ዝደሊ ንድሕር ኢልና ቀሊል እዩ። ፖለቲካዊ ካርታ ክንብል ከለና ናይ ሓንቲ ሃገር ዘለዎ ኣቀማምጣ ዶባታ ካበይ ናበይ ዝርጋሕ ካልእ እውን ተወሰኽቲ ሓበሬታታት እውን ንኣብነት ናፅነታ መዓስ ረኺባ ምስ ካልኦት ሃገራት ዘለዋ ዝምድና ብግቡእ ክረዳእና ዝኽእል እዚ ፖለቲካዊ ካርታ ንብሎ እዩ። ከምዚ ኣብዚ ስእሊ ንሪኦ ዘለና ሕጂ ኤርትራና ኣብ ዘላ፣ ሱዳን ኣብ ዘላ፣ ኢትዮጵያ ኣብ ዘላ ብስፍሕ ዝበለ ንድሕርኢና ብናይ ኤርትራ ሃገርና ሕጂ ፖለቲካዊ ካርታ ኤርትራ እዚ ኣብ ስእሊ ንሪኦ ዘለና ንድሕር ኮይኑ ዶባታ ካበይ ናበይ ዝርጋሕ ምስ ጎረባብታ ዘለዋ ዝምድና ንኣብነት ብሰሜን ሱዳን ኣለና፣ ብደቡብ ኢትዮጵያ ኣላትና፣ ብምብራቅ ቀይሕ ባሕርን ስግር ኢልካ እውን ስዑድ ዓረብ፣ የመን ይርከባ ማለት እዩ። ምዚአን ዘለዋ ዝምድናታት ከዓ እዚ ብግቡእ የረዳአና እዚ መኒሴ እዚ ፖለቲካዊ ካርታ ኢልና ንጠቕሶ ዘለና ማለት እዩ። ብድሕሪኡ ዘለና ካርታ ባህርያዊ ብቕሊ እዩ። ካርታ ባህርያዊ ብቕሊ ከምዚ ኣብዚ ንሪኦ ዘለና ሕጂ ባህርያዊ ብቕሊ ክንብል ከለና ሕጂ እንታይ እዩ? ናይ ዝተፈላለዩ ዓይነት ወይ ድማ ዝርግሐ ናይ ኣትክልቲ ክኸውን ይኽእል ኣግራብ ክኸውን ይኽእል ኣብ ዓለምና፣ ኣብ ዞባና፣ ኣብ ሃገርና ከከም ንደልዮ ክንፍትሾ ንደሊ ዓቐን ማለት እዩ ከርእየና ክእል። ንኣብነት ሕጂ እዚ ናይ ዓለም ሙሉእ ኣብዚ ንሪኦ ዘለና እዚ ብቀጠልያ ትርእይዎ ዘለኹም ቀጠልያ ሕብሪ ሒዙ ዘሎ እቲ ኣብቲ ግዜ እቲ ብኣግራብ ለሚዑ ዘሎ ወይ ድማ እቲ ባህርያዊ ብቕልስ ኣብ ኣዝዩ ፅቡቅ ኩነታት ዘለዎ እዩ ዘርእየና ዘሎ። እዚ ከም ግርጆ ሕብሪ ሒዙ ዘሎ ወይ ድማ ሓመኩሽታይ ሕብሪ ሒዙ ዘሎ ከዓኒ እቲ ቁሩብ ብሰንኪ ዝሓልዩ ኹን ገለ ንቐፂሉ ዘሎ ቦታ እዩ ዘርእየና ዘሎ ማለት እዩ። እቲ ካልእ ፃዕዳ ሕብሪ ሒዙ ዘሎ ከዓ እቲ ኣብ ኖርማል ኩነታት ዘሎ ወይ ድማ ኣብ ከምቲ ልሙድ ኩነታት ዘሎ ኢልና ንጠቕሶ ማለት እዩ። ብድሕሪ ዝመፀና ድማ ዓይነት ካርታ ናይ ፅርግያ ካርታ ኢልና ንጠቕሶ እዩ ማለት እዩ። ናይ ፅርግያ ካርታ ክንብል ከለና ሕጂ እንታይ እዩ ዘርእየና ንድሕሪ ኢልና እቶም ኣገደሲ ዝበሃሉ ጎደናታት ኣብነት ሓደ ሰብ ጋሻ ኮይኑ ናብ ዝኾነ ቦታ ክኸይድ ይኽእል እዩ። ጌሽና ወላ ንባፅዕ ሞ ንኽድ ኣብ ባፅዕ ዓይነት ቀንዲ ጎደና ካበይ ፅርግያ ተበጊስካ ኢኻ ናበይ ፅርግያ ክትከይድ ውጥን ናይ መገሻኻ ከተውፅእ ከለካ እውን በየናይ መንገዲ እንተኸትካ ይሕሸካ ኣያናይ ፅርግያ እዩ ዝያዳ ፀዓቕ ዘለዎ ናይ ተሽከርከርቲ ኣያናይ ፅርግያ እዩ ድሓ እንደኾነ ፀዓቕ ዘለዎ ናይ ተሽከርከርቲ ነዚ ኩሉ ንምፍላጥ ድማ ከምዚ ኣብ ስእሊ ንሪኦ ዘለና ሕጂ እዚ ናይ ውሽጢ ኣስመራና ብፅብብ ዝበለ መልክዕ ኣርእና ኣለና። ትቐንዲ ጎደና ኣያና እዩ ትደልዮም ትካላት እውን ላይብረሪ ዲኻ ደሊኻ ናብ ቤት ትምህርቲ ዲኻ ክትከይድ ደሊኻ ኩሉ ዝሕብረና ድማ እዚ ናይ ፅርግያ ካርታ ኢልና ንጠቕሶ ማለት እዩ። ብድሕሪ እዩ ድመፀና ክሊማዊ ካርታ ኢልና ንጠቕሶ እዩ። ብዛዕባ ለውጥታት ናይ ኩነታት ኣየር ናይ ዝነበረ እዋናትን ኣብ ምሕባርን ንዝተፈላለዩ ባህርያዊ ናይ ኩነታት ኣየር ዘቕሙ ከም ንኣብነት ዝናብ ኣለና፣ ጠሊ፣ ንፋስ፣ ሙቐት ኣብ ምግላፅን ምሕባርን ከዓ ዓብዪ ተራ ይፃወት ማለት እዩ። እዚ ክሊማዊ ካርታ ንብሎ ዘለና ማለት እዩ። ንኣብነት ኣብዛ ስእሊ እዚኣ ንድሕርኢና በዚ እውን ኣብቲ ባእታታት ካርታ ክንጠቕሶ ኢና፣ ግን ኣብዚ ኣለና እቲ ሓባር ንብሎ ማለት እዩ። እዚኦም ሕጂ እንታይ እዩ በብ ሕብርታ ዝተፈላለዩ ሕብሪ ንለና ብጫ ኣለና፣ ቀጠልያ ኣሎ፣ ሰሚያዊ ኣሎ፣ ኣራንሽ ኣሎ፣ እውን ቅይሕ ድበለ እውን ኣለና። እዚ ሕጂ ነቲ ኩነታት ኣየር እዩ ነገረና ብዲግሪ ሴንቲግሬድ ከዓ ኣብዚ ተሳኢልና ኣሎ ማለት እዩ። እዚ ቀይሕ ኢልና ዘለና ሕጂ እቲ ኣዝዩ ሙቐት ዘለዎ ቦታ ማለት እዩ፣ ሃሩር ኮይኑ ዘሎ ቦታ ማለት እዩ። እዚ በንፃሩ ድማ እዚ ሰማያዊ ወይ ድማ ናብ ድምቕ ዝበለ ሰማያዊ ሕብሪ ዝኸይድ ዘለካ እቲ ኣዝዩ ቆራሪ ወይ ድማ ዝሑል ቦታ ኩነታት ኣየር ከም ዘሎ ዝሕብረና እዩ። ከምኡ እንዳበለ እዚ ብጫ ከዓኒ ድሓ እንደኾነ ወይ ድማ ማእከላዊ ዝኾነ ኩነታት ኣየር ከም ዘሎ ዝሕብረና ማለት እዩ። ብከምዚ መልክዕ የርእየና ናይ ኩነታት ወይ ድማ

ዜማዊ ካርታ ማለት እዩ። እዚኣ እውን ከም ኣብነት ክንወስዳ ሰለስተ ዓይነት ኩነታት ኣየር ኣብ ዝረአየና ዘሎ እዚ ቀጠልያ ኣብዚኣ ሓቢርና ኣሎ። እዚ ቀጠልያ እቲ ኣዝዩ ፅቡቕ ኩነታት ኣየር ዘሎ ማለት እዩ ብኩሉ መለክዕታቱ። እዚ ፃዕዳ ኮይኑ ዘሎ ከዓኒ ኣዝዩ ውዑይ ወይ ድማ ዝሕሉ ብሓፂሩስ ክፍእ ዝበለ ኩነታት ኣየር ኣዝዩ ንወዲ ሰብ ኣሸጋሪ ዝኾነ ኩነታት ኣየር ከም ዘለዎ እቲ ከባቢ ይነግረና ኣሎ ማለት እዩ። ድሓር ከዓ በቢ ግዜ እዩ ዝነግረና ዘሎ በቢ ዋርሓቱ ማለት እዩ። ኣብ ወርሒ ጥሪ ከመያ ኣሎ ወርሒ ለካቲት መጋቢት እናበለ ናይ ዓመት ሙሉእ ዝርጋሕ ነገረና ማለት እዩ። እቲ ህዝ ዝበለ ቀጠልያ ከዓኒ ኣብ ደሓን ዝኾነ ኩነታት ኣየር ከም ዘሎ የረዳኣና ኣሎ ማለት እዩ። እዚ ከዓ እቲ ክሊማዊ ካርታ ኢልና ንጠቕሶ ማለት እዩ። ብድሕሪኡ ድመፀና ቶፖግራፊያዊ ካርታ እዩ፣ ብልምዲ ግን ቅርፂ መሬት ኢልና እውን ንፅዋዕ ማለት እዩ። እዚ ብሕፅር ዝበለ እንታይ ዘድና ዘሎ እቲ ናይ ቅርፂ መሬት ወይ ድማ ባህርያዊ መልክዕ ናይ ዓለምና ይኹን ናይ ዓድና ይኹን ናይ ዝተፈላለዩ ነገር ዘርእየና እዩ እቲ ቶፖግራፊ ካርታ ኢልና ንፅውዖ ማለት እዩ። ከምዚ ምስሊ እንሪኦ ዘለና ሕጂ ዝተፈላለዩ ኣብዚ ናይ ዋሓይዝ ቦታ ከም ዘለና ጎላጉል ኣብዚ ህስስ ዝበለ ከም ዘለና እዚ ፅልም ኢሉ ዘሎ ከዓ በረኽቲ ቦታታት ወይ ድማ ሽንጭሮታት ከም ዘሎ ዘርእየና ማለት እዩ። ብተወሳኺ እውን ብከምዚ መልክዕ እውን መፅ ኣብቲ ዘሎ ስንጭሮታት ጎላጉል ንሕሪልና እዚ ኣብዚ ዘሎ ስንጭሮታት እውን እዚ ፀሊሙ ዘሎ ቦታ እዚ ሕብሪ ንሪኦ ፀሊሙ ዘሎ ንሪኦ ዘለና ሕብሪ ከዓኒ እቶም ስንጭሮታት ምዃኖም ወይ ድማ እቶም ዓሞቕቲ ኣብ መንጎ ክልተ ጎቦታት ዝርከቡ ቦታታት ምዃኖምን እዚ ብቀይሕ ፅሒፍዎ ዘሎ ከዓኒ ተሳኢልና ዘሎ ማለት እዩ። እዚ ከዓ እቲ ኣብ ስንጭሮታት ወይ ድማ ኣብቲ ጎቦ ህዝቢ ብልቢ ዝጥቀመሉ ብልምዲ ዝጥቀመሉ መስመር ናይ መንገዲ ምዃኑን የርእየና ኣሎ ማለት እዩ። እዚ ከዓ እቲ ናይ ቅርፂ መሬት ካርታ ኢልና ንጠቕሶ ማለት እዩ። ሕጂ ቀፂልና ንሪኣ ድማ ብዛዕባ ካርታ ስነ ህዝቢ እዩ። ካርታ ስነ ህዝቢ ክንብል ከለና ሕጂ ኣብታ ንጠቕሳ ዘለና ሃገር ክንደይ ህዝቢ ኣሎ፣ ዝርግሕ ናይ ህዝቢ ከመይ እዩ፣ እቲ ዝቕመጠሉ ከባቢ ብቁፅሪ ክንደይ እዩ፣ ንኩሉ ነዚታት ንምፍላጥ እዩ ዝሕግዘና። ቀፂልና ንሪኦ ናይ ዓለም ካርታ ኢልና ንፈልጦ ማለት እዩ። ናይ ዓለም ካርታ ክንብል ከለና ድማ ሓፈሻዊ ፅማቅ ወይ ድማ መግለፂ ብዛዕባ ኣብ ዓለም ዘሎ ሰብ ዝሰርሑን ተፈጥሮውን ሃብቲ የርእየና። ናይ ክፍለ ዓለማት ኣሰኣል፣ ዓበይቲ ውቅያኖሳት፣ ደሴታት፣ ኣፍላጋት፣ ዓበይቲ ከተማታትን ሃገራትን ድማ የርእየና ማለት እዩ። ከምዚ ትርእይዎ ዘለኹም ከዓኒ ኣብቲ ናይ ባእታታት ካርታ ኢልና ብሕጂ ንምሃሮ ኣብኡ ኣለና ሓባር ሰሜን ዝብል ማሲ ናበይ ኣሎ እቲ ሰሜን፣ ደቡብ፣ ምዕራብ፣ ምብራቅ ዘርእየና ኣብ ዘሎ ድሓን ብግልፂ ብስፍሕ ዝበለ ኣብ ባእታታት ካርታ ክንመሃሮ ኢና። ንሕጂ ግን እዛ ከምዚኣ ንሪኣ ዘለና ዝተፈላለየ ሕብሪ ዝወቀባ ሃገራት ኣለዋና ነናተን ሕብሪ ሂብዎናሉ ማለት እዩ። መወዳእትኡ እዚ ብምሉኡ ብዛዕባ ፖለቲካዊ ካርታ ግን ከዓ ናይ ዓለም ኢና ንርኢ ዘለና ማለት እዩ። ስለዚ ነዚ እንታይ ናንፅዑ ማለት እዩ ዓለማዊ ካርታ ተባሂሉ ይፍለጥ ማለት እዩ። ስለዚ ፍትዋ ተምሃሮ ነዚ ሕጂ ክንምሃሮ ፅናሕና፣ ብፅሞና ክትከታተሉ ንኹም ፅናሕኹም ርግፀኛ እየ። ናብቲ መደምደምታ ንክንኣቱ ሎሚ ዓንቲ ብዛዕባ እንታይ ኢና ተማሂርና ንሒልና ብሕፅር ዝበለ መደምደምታ ክንገብረሉ ብዛዕባ ካርታ ተማሂርና፣ ብዛዕባ ካርታ ከዓኒ ኣገዳስነት ካርታ ተማሂርና። ኣገዳስነት ካርታ ከንታይ ኢልና ነርና ጥቕምታት ካርታ ማለት እዩ፣ መኣዝን ንምፍላጥ ወይ ድማ ንምሕባር፣ መንገዲ ንምንጋር ወይ ድማ ንምሕባር ኢልና ነርና። ካልእ እውን ካብ ቦታ ናብ ቦታ ንዘሎ ርሕቀት ወይ ድማ ካብ ዓዲ ናብ ዓዲ ንዘሎ ርሕቀት ብግቡእ ንምርዳእ ይሕግዘና ኢልና ነርና። ብድሕሪ እዚ ከዓኒ ዓይነታት ካርታ እውን ርኢና ነርና። ተቀዳማይ ዝረኣናዮ ዓይነታት ካርታ ካብቶም ዓይነታት ካርታ ፖለቲካዊ ካርታ ርኢና ነርና። ንዶባት ናይ ሃገራትን ዝምድና ናይ ሃገራትን ብግቡእ ዘረዳእና ኢልና ነርና። ቀፂልና ድሕሪኡ ዝረኣናዮ እውን ባህርያዊ ቡቕሊ ካርታ ባህርያዊ ቡቕሊ ርኢና ነርና። ዝርግሐ ናይ ኣግራብን ኣትክልትን ኣብ ዓለምና ኣብ ክፍለ ሃገርና ይኹን ወላ ኣብ ሃገርና ኣብ ዞባና ብግቡእ ዘረዳእና ኢና ነርና። ሳልሳይ ዝረኣናዮ ክሊማዊ ካርታ ነይሩ። ክሊማዊ ካርታ ከዓ ለውጢ ናይ ኩነታት ኣየር ኣብ ዝተፈላለየ እዋናት ማለት እዩ ብግቡእ ዘረዳእና፣ ዋዕድ እዩ ዘሎ ዛሕሊ ማይ ዝናብ ክመፅ ድ ኣይመፅእን ዘረዳእና ማለት እዩ። ድሕሪኡ ዝረኣናዮ እውን ቶፖግራፊያዊ ካርታ ኮይኑ ቶፖግራፊያዊ ካርታ ከዓኒ ወይ ድማ ብዛዕባ ካርታ ቅርፂ መሬት ኢልና ነርና። እቲ ባህርያዊ መልክዕ ወይ ድማ ቅርፂ መሬት ናይ ዓለምና ናይ ሃገርና ክኸውን ክእል ናይ ዞባና ከከም ዝደለናዮ ማለት እዩ ብግቡእ ዘረዳእና፣ ስንጭሮታት፣ ብራኸ ናይ ቦታታት፣ ሩባእታት፣ ጎላጉል ኣብ ከመይ ቦታ ይርከቡ ዘረዳእና እዚ እንታይ ኢልና ነርና ቶፖግራፊያዊ ወይ ድማ ካርታ ቅርፂ መሬት ኢልና ንፅውዖ ማለት እዩ። ድሓር ድረሃናዮ እውን ካርታ ስነ ህዝቢ እውን ርኢና ነርና። ካርታ ስነ ህዝቢ ክንብል ከለና ከዓኒ ዝርግሐ ናይ ህዝቢ ኣብ ሓደ ሃገር ይኹን ወላ ኣብ ሓደ ዞባ ንኡ ዞባ ክኸውን ይኽእል ወላ ከተማ ገጠር ኣቀማምጡ ከመይ ኣሎ፣ እቲ ፀዓቀ ህዝቢ ኣብ ከመይ ቦታ ኣሎ፣ ብዙሕ ህዝቢ እውን ከመይ ኣሎ ንምርዳእ እውን እዚ በቲ ካርታ ስነ ህዝቢ ብግቡእ ንርድኦ ማለት እዩ። ኣብ መወዳእታ ዝረአ

ካርታካ ዓለማዊ ካርታ እዩ ነይሩ። ዓለማዊ ካርታ ካ እዚ ኩሉ ክንብሎ ፀናሕኩ ብፅማቅ ገይሩ መደምደምታ ዝገብረለናኻ ዓለማዊ ካርታ ኢልና ነርና። ብፅሞና ተኸታቲልኩም ክትኮኑ ተስፋ ይገብር። ኣብ ዝመፅእ ብዛዕባ ብኣህት ካርታ ክንገልፅ ኢና። ክሳብ ሽዑ ግን ሰናይ ናይ መፅናዕቲ ግዜ ይግብረልኩም። ቻው ፍትዋ ተምሃሮም።

0: መደብ ካብ ንጥፈታት ኣብያተ ትምህርቲ
1: እዚ መደብ እዚ ብሚኒስትር ትምህርቲ ዝዳሎ
0: ንባህላዊ ስፖርታዊ ስነ ጥበባዊ ምህዞን ሰንዓን
1: ብሓፈሻ ንመሃዝነትን ፈጠራውነትን ተምሃሮ ዘበራብርን
0: ውሽጣዊ ዓቕሞም ንምብርባር ባይታ ዘጠጥሕን
1: ብኩለን ኣብያተ ትምህርቲ ሃገርና ዝካየድ
0: ትምህርታዊ መደብ እዩ።

0: ትድህሎ ኣለካ ወይ ድማ ትጠርፎ ኣለካ እንድሕሪ ኣይሰምዕኒ ኢልከዮ እታ ኣይሰምዕኒ ዝበለካ ንቑሕ ወይ ድማ ኮንስስ ይቕበለካ ኣሎ ኮንስስ ምስ ተቐበለካ ትሕተውኮንስስ ድማ ናብ ትሕተውኖ ስዶ ትሕተውኖ ድማ ነቲ ሓበሬታ ኣሰኒሉ ኣዕብዩ ኣብኦም ረሃ ይሰዶ እጂ ተቆልዓ እንድሕሪ ኣይሰምዕኒ ኢልከያ እንድሕር ኣሊኻ ኣይሰምዕኒ ኢሉ ኣብ ምርኦ ገምጊምዎ ኣሎ እንድሕር ንሓደ ቆልዓ ኣይሰምዕኒ ኢልከያኻ ኣብ መወዳእታ ከምዘይሰምዓካ
1: ክብራት ተዓዘብቲ መደብና ኣብ ቤት ትምህርቲ እምባ ጠቐራ ዝተዳለወ መደብ ካልኣይ ክፋሉ ዝተኸተልኩምዎ እዩ ነይሩ ኣብ ዝመፅእ መደብ ሳልሳይ ክፋሉ ሒዝናልኩም ክሳዕ ንቐርብ ሰናይ ቅነን

ካብ ኣገልግሎት ቴሌቭዥን ኤርትራ እዙ ሰላምትና ተቐበሉ ፈነወን ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሎም ሰዓት 5ሙሽተ ኣኺሉ ንሎሚ ሓሙስ 15 ጥቅምቲ ዝተዳለወ ዜናዊ መሰናድኦ ሒዝናልኩም ቀሪብና ኣሎና ዜና ንምቕራብ ምሳኹም ዘለና እስጢፋኖስ ግርማይ ምስ ኣቕራቤት ቋንቋ ምልክት ኣብርህት ተወልደ ብሓባር ብምዃን ኢና ንምክትታልኩም ብኽብሪ እንዳዓደምና ብቐንዲ ነጥብታት ንፍልም ኤርትራ ኣብ ኬንያ ኣብ ዝተቓንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፅፃር ፀሓያዊ ፀዓት ኣብ ዝዘት የኣኼባ ተሳቲፋ ኣብ ንእሱ ብዓዲ ቀይሕ ተራ ፅሬታ ኣዳው

0: ኣብ ምክልኻል ሕማማት ዘብርህ ጓስጓስ ተኻይዶም ጨንፈር ትምህርቲ ዞባ ማእከል ገምጋም ወፍሪ ተምሃሮ ንልምዓት ዓመተ ትምህርቲ 2025-2026 ኣካይዶም ቻይናን ሩስያን ኣብ ምዕባል ክልተኣዊ ዝምድናታት ከምኡውን ኣብ ዞባውን ዓለማውን ጉዳያት ዘትየን ሰሜን ኮርያ ተወሳኺ ፈተነታት እስትራቴጂካዊ ኣፅዋር ከም ዘካየደት ሓቢራ ኣሜሪካን ጃፓንን ኣብ ምምዕባል ጽላት ቴክኖሎጂ ወፍሪ ንምግባር ዘኽእለን ውዕል ተፈራሪመን ዝርዝር ዜና ኤርትራ ኣብ ኬንያ ኣብ ዝተቓንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፅፃር ፀሓያዊ ፀዓት ኣብ ዝዘተ ኣኼባ ተሳቲፋ ካብቲ ቦታ ዝበፅሓና ትሕዝቶ ብመልክዕ ፀብጻብ ተወሃሂዱኣሎ ኣርሴማ ኣስመሮም ክተቕርበ እያ
1: ዲፕሎማስያዊ ጉጅለ ኣፍሪቃ ኣፍሪቃዊ ዓቕሚ ብምሕያል ብሰብ ዝተሃንደሰ ኣገባብ ምቁፅፃር ፀሓያዊ ፀዓት ንዘይምጥቃም ዝዓለመ ዓለም ለኻዊ ስምምዕ ንክህሉ ዝዓለመ ኣኼባ ካብ 11 ክሳብ 13 ጥቅምቲ ኣብ ሊሙሩ ኬንያ ወዲቦም ኣብዚ ኣኼባ ወከልቲ ኤርትራ እትርከበን ኣባል ሃገራት ክኢላታት ክሊማን ኣከባብን ከምኡውን ወከልቲ ዓለም ለኻውን ዞባውን ትካላት ተሳቲፎም ነይሮም እቲ ኣኼባ ብሰብ ዝተሃንደሰ ኣገባብ ምቁፅፃር ፀሓያዊ ፀዓት ማለት ናብ ምድሪ ዝበፅሕ ፀሓያዊ ጨረርታ ሸፊንካ ዓለማዊ ሙቐት ንምንካይ ዝዓለመ ቴክኖሎጂ ኣብ ክሊማን ተፈጥሮኣዊ ኣከባብን ከስዕቦ ኣብ ዝኽእል ከቢድ ሳዕቤናት ዘትዮም ተጋባእቲ ብወገኖም እቲ ካብ ኣፍሪቃ ዝቐርብ ዘሎ ተቃውሞ ምስነ ፍልጠታዊ ዓቕሚ ዘይተኣሳሰር ምዃኑ ድሕር ምግላፅ ነዚ ቴክኖሎጂ ንዘይምጥቃም ዝዓለመ ዓለም ለኻዊ ስምምዕ ንክህሉ ብመንግስቲ ዝግበር ምወላ ኣብ ክፉት ኣየርን ኣከባብን ዝካየድ ፈተነታት ነቲ ቴክኖሎጂ ንምቁፃር ዝግበር ሕጋዊ መሰል ውልቀ ዋንነት ከምኡውን ኣብ ትሕቲ ዓለም ለኻዊ ትካላት ዝግበር ደገፍ ምእጋድ ዘጠቓልሉ መትከላት ከም ዘድልዩ ገሊፆም ኣምባሳደር ኤርትራ ኣብ ኬንያ ኣቶ በየነ ርእሶም ኣብ ዘስምዖ ቃል ንምህንድስና ፀሓያዊ ፀዓት ዝፈስስ ፋይናንሳዊ ወፍሪ ንዘጋጥም ዘሎ ለውጢ ክሊማ ንምምካት ተባሂሉ ንዝተመደበ ሃገራዊ ፀጋታት ዝምንዝዕን ዘዳኸምን ምዃኑ ብምብራህ ኣህጉር ኣፍሪቃ ኣብ ዘይውሕስን ሓደገኛን ቴክኖሎጂታት ኣብ ክንዲ ትምርኮስ ንዘሎ ውሽጣዊ ፋይናንሳዊ ዓቕሚ ባህርያዊ ሓደጋታት ንምክልኻልን ኣቐዲምካ ስጋኣታት ንምፅናዕን ከምዝውዕል ክትገብር ኣገንዚቦም ኣብ መዛዘምን ናይቲ ዋዕላ ክፍሊ ዓለም ኣፍሪቃ ሰፊሕ ናይ ተሓዳሲ ፀዓት ዓቕሚ ስለ ዘለዋ ኣብ ዘይተረጋገፀን ሳዕብን ዘለዎምን ቴክኖሎጂታት ኣብ ክንዲ ምምርኳስ ኣብ ርትዓዊ ፍትሓት ክሊማ ተሓዳሲ ፀዓት ምሕያል ዓቕምን ምድልዳል ፅንዓት ማሕበረሰባትን ዘተኮረ ሓባራዊ ቓልሲ ክካየድ ኣብ ምርድዳእ ተበፂሑ
0: ነመስግነኪ ኣርሴማ ኣስመሮም ኣብ ንእዞባ ዓዲ ቀይሕ ተራ ፅሬት ኣዳው ኣብ ምክልኻል ሕማማት ንምስራፅ ዝዓለመ ኣስተምህራዊ ጓስጓስ ተኻይዶም እዚ ብሚኒስትሪ ጥዕና ዝተወደበ መደብ ካብ 11 ክሳብ 14 ጥቅምቲ ካብ መዋእለ ህፃናት ክሳብ ካልኣይ ደረጃ ኣብ ዘለዋ ትካላት ትምህርቲ ከምኡ ውን ኣብ ትካላት ጥዕና እዩ ተሰላሲሎም ወኪል ኣገልግሎት ጥዕና ንዞባ መንእሰይ ክኸብ ተስፋይ ኣብ ዝሃቦ ሓበሬታ ዕላማ ናይቲ መደብ ኣእዳው ብፅሬት እንዘተ ዘይተታሒዙ ጠንቂ ብዙሕ ሕማማት ክኸውን ስለ ዝኽእል ዘድሊ ሓበሬታ ንምትሕልላፍን ግቡኣት ተሓፃፅባ ኢድ ብግብሪ ንምርኣይን ከም ዝኾነ ኣብሪሆም ካብ ሞያውያን ኣቶ ተመስገን መልኣከን ኣቶ ጌቱ ሰልጠነን ብግድኦም ንኣገዳስነት ናይቲ መደብ ኣብ ምውሓዝ ጥዕና ሕብረተሰብ ብምጥቃስ ሞያዊ ምኽሪ ኣገዳሲ ስለ ዝኾነ ኣብ ተግባራውነቱ ዕቱብነት ክህሉ ኣዘኻኺሮም ሜዲካል ዳይሬክተር ሆስፒታል ዓዲ ቀይሕ ዶክተር ፀገዛኣብ ክፍለ ዝጊ ብወገኑ ምሕፃብ ኢድ ብጉድለት ፅሬት ዝስዕቡ ሕማማት ስለ ዘወግድ ልዑል ቆላሕታ ተዋሂቦዎ ዝስራሐሉ መደብ ከም ዝኾነ ኣረዲኦም ርእሰ መምህር ማእከላይ ደረጃ ቤት ትምህርቲ ቋሓይቶ መምህር ክብርኣብ ኪዳነ ድማ ዓመት መፀ ዝግበር ጥዕናዊ ጓስጓስ ጥዕና ተምሃሮ ብሓፈሻ ድማ ጥዕና ሕብረተሰብ ኣብ ምውሓዝ ዘለዎ ኣበርክቶ ቀሊል ከም ዘይኮነ ኣብሪሆም ሞያውያን ጥዕና ኣብ መወዳእታ ከባብያዊ ፅሬት ኣብ ኣብያተ ትምህርቲ ብግቡእ ክትተሓዝ ኣተሓሳሲቦም ጨንፈር ትምህርቲ ዞባ ማእከል ገምጋም ብወፍሪ ተምሃሮ ንልምዓት ኣብ ዓመተ ትምህርቲ 2025-2026 ዝተሰላሰለን ጥፈታት ኣካይዶም ወኪል ኤሪና ዮናታን ዕብዮ ዘዳለዎ ዜናዊ ፀብጻብ ኣሎ ገረመስቀል ግረዝጊሄር ከቕርቦ እዮም
2: ጨንፈር ትምህርቲ ዞባ ማእከል ብ13 ጥቅምቲ ኣብ ዘካየደ ግምጋም ወፍሪ ተምሃሮ ንልምዓት ዓመተ 2025-2026 ውፅኢታውነት ናይቲ ወፍሪ ብሓባራዊ ዕዮ ኣተግበርቲ ኣካላት ከም ዝረጋገፅ ኣዘኻኺሮ ኣዋሃድ ናይቲ ወፍሪ ኣቶ ኤፍረም ተኽሉ 2797 ደቂ ኣንስትዮ ዝርከቦም ልዕሊ 6642 ተምሃሮ ኣብ 45 ነቕጣታት ተዋፊሮም ልዕሊ 293,000 ጎዳጉዲ ከም ዝኩዓቱ ልዕሊ 194,000 ፈልስታት ከም ዝተኸሉ ከምኡውን 1525,000 ኪሎ ሜትር ቅናታዊ ዘለታት ከም ዝሰርሑን ከም ዝፀገኑን ገሊፁ ብዘይካዚ ኣብ ጎስኳስ ትሕነት ትራፊክ ፅገና ሰደቃታትን ምፅፋፍ ሰነዳትን ካልእን ዝተዋፈሩ እውን ከም ዝነበሩ ብምግላፅ ተስዓሜታዊት ናይቲ ውጥን ከም ዝተተግበረ ኣብሪሁ ኣዋህድቲ ናይቲ ወፍሪ ኣብ ንኡሳን ዞባታት ብወገኖም ንትግባረ መደባት ብመንፅር ዝነበረ ውጥን ብልጭታት ወፍርን ዝተረኣዩ ድኻማትን ዋሕዲ ዝናብ ክራማትን ፅልውን ከምኡውን መፃኢ መደባት ዝምልከት ፀብፀባት ኣቕሪቦም ተሳተፍቲ ብወገኖም ኣብቲ ወፍሪ ዝሳተፉ ናይ ስራሕ መሻርክቲ ውዳቢኦም ክሰጥምን ክናበቡን ፀጋታት ብግቡእ ከጓሳጉስን ሃልኪ ክንክን ቀፃልነት መበቆላውያን ኣግራብ ብመንገዲ ዝወፍሪ ክወሓስ ጉዕዞ ዝሓለፈ ዓመታት ተገምጊሙ ክስነድ ከም መወከሲ ከገልግልን ሃሓልፊ ዝርአ ዋሕዲ ናውቲ ማእቶት ክማላእ ከምኡውን ብዘይቅቡል ምክንያት ዘብከሩ ተምሃሮ ኣራም ስጉምቲ ክውሰዱሎም ዝብል ርእቶታት ሂቦም ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ዞባ ማእከል ኮሎኔል ገብርሃንስ ወልደ ገርጊስ ኣብ ዝሃቦ መዛእዚ ምቃል ገምጋም ተመክሮ ንምድላብን ንብድሆታት መፍትሒ ንምንዳይን ሓጋዚ ምዃኑ ብምግላፅ ተዓሚሙ ዘሎ ስራሕ ኣጋብ እኳ እንተኾነ ንዝበረኸ ውፅኢት ብውህደት ክስራሕ ኣዘኻኺሩ ኣብ 1994 ዝጀመረ ወፍሪ ተምሃሮ ንልምዓት ብዘይካ ኣብ 2000 2003 2006 2018 2020 ብስሩዕ ክትግበር ፀንሐ ሃገራዊ ልምዓታዊ መደብ እዩ
0: ኣብ ንኡስ ዞባ ማይምነ ሕፅረት መምሃሪ ክፍልታት ንምፍታሕ ብደረጃኩም ዝተወሃደ ተበግሶታት ይውሰድ ከም ዘሎ ሓላፊ ትምህርቲ ናይቲ ንኡስ ዞባ መምህር ባህፃ ወልዳይ ሓቢሮም ምስ ምውሳኽ ቁፅሪ ተምሃሮ ኣብ ኩሉ ደረጃታት ሕፅረት ክፍልታት የጋጥም ከም ዘሎ ዝተቐሰ መምህር ባህፃ ነዚ ንምፍታሕ ህዝቢ በብከባቢኡ ገንዘቡን ጉልበቱን ኣዋሂዱ ተወሰኽቲ ክፍልታት ይሃንፅ ከም ዘሎ ኣረዲኦም ኣካየዲ ስራሕ ምምሕዳር ከባቢ ዓዲ ቅጢና ኣብ ዝሃቦ ሓበሬታ ኣብ ከባቢኦም እትርከብ ናይ መባእታን ማእከላይን ደረጃ ቤት ትምህርቲ ክትቅበሎ ዝፀንሐት ቁፅሪ ተምሃሮ ኣዝዩ ስለ ዝወሰኸ ተምሃሮ ኣብ ግዜያዊ ውዳሳት ክምሃሩ ምፅንሖም ብምጥቃስ ብምውህሃድ ህዝቢ 11 ሓደስቲ ክፍልታት ከም እተሃንፀ ገሊፆም ኣብ መወዳእታ መምህር ባህታ ኣብ ምምላእ ሕፅረት ኣብያተ ትምህርቲ ልዑል ኣበርክቶ ንዝገብሩ ዘለዉ ነበርቲ ምምሕደራት ከባብን ኣህዱታት ሓይልታት ምክልኻልን መጊሶም ኣብ ንኡስ ዞባ ሰሜናዊ ቀይሕ ባሕሪ ንኡስ ዞባታት ናቕፋን ባፅዕን በብምምሕደራት ከባቢኦም መምህራንን ኮሚተ ወለድን ዝተለለዩ 350 ተምሃሮ ንዓመት መመላእታ ዘገልግሎም ናውቲ ትምህርቲ ብነፃ ተዓዲሎም እቶም ሓገዝ ዝተገብረሎም ተምሃሮ 100 ካብ ንኡስ ዞባ ናቕፋ 250 ድማ ካብ ንኡስ ዞባ ባፂዖም ሓላፊት ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ኣብ ንኡስ ዞባ ናቕፋ ወይዘሮ ኤደን ገብረ ሂወት ኣብ ዝሃበቱ ሓበሬታ እቲ ሓገዝ ኣካልን መቐፀልታን መደባት ማሕበራዊ ድሕነት ከም ዝኾነ ብምጥቃስ ኣብ መስርሕ ምምሃርን ምስትምሃርን እወንታዊ ፅልዋ ከም ዘለዎ ኣረዲኣ ዝስዕብ ዜና ሃገራት ወፃኢ እዩ ዜና ወፃኢ ህዝባዊት ሪፐብሊክ ቻይናን ሩስያን ኣብ ምምዕባል ክልተኣዊ ዝምድናታት ከምኡውን ኣብ ዞባውን ዓለማውን ጉዳያት ዘተኮረ ናይ ሚኒስትራት ጉዳያት ወፃኢ ዝርረብ ኣካይደን ሚኒስትራት ዋንግዮን ሰርጌ ላቭሮቭን እቲ ትማሊ 14 ጥቅምቲ ኣብ ከተማ ባኩ ኣዘርባጃን ዘካየርዎ ዝርርብ ኣቐዲሙ ዝተኸተመ ክልተኣዊ ስምምዓት ንምትግባርን ሓደስቲ ውዕላት ንምብጋስን ዝሕግዝ ምዃኑ ኣፍሊጦም ኣብቲ ኣጋጣሚ ቻይናን ሩስያን ኣብ ዲፕሎማስያዊ ቁጠባዊ ወተሃድራውን ፀጥታውን ፅላታት ዘለዎን ምትሕግጋዝ ከስፍሓ ምዃንን ገሊፀን ሚኒስትራት ሰርጌ ላቭሮቭን ዋንግ ዩን ኣብ ጉዳይ ዞባ ማእከላይ ምብራቕን ኩናት ዩክሬንን ከም እተመያየጡ እውን ክፍለጥ ተኻኢሉሎም ፕሬዚደንት ሺ ጂንፒንግን ፕሬዚደንት ቭላድሚር ፑቲንን ዝመፅእ ወርሒ ሕዳር ኣብ ቻይና ኣብ ዝካየድ ዋዕላ መራሕቲ ኣባል ሃገራት ቁጠባዊ ምትሕግጋዝ ኤስያ ፓስፊክ ማለት ኣፔክ ተራኺቦም ክዝትዩ መደብ ኣሎም ሰሜን ኮርያ ከም ኣካልቲ ወተሃደራዊ ዓቕማ ንምድንፋዕን ዘመናውነት ንምልባሱን ተካይዶ ዘላ ምንቅስቓሳት ትማሊ 14 ጥቅምቲ ተወሳኺ ፈተነታት እስትራተጂካዊ ኣፅዋር ኣካይዳ እቲ ፈተነታት

ብሳማሪናት ዝውንጨፍ ታክቲካዊ ክሩዝ ሚሳይላት ከም ዘጠቓለል ተገሊጹሎም። ደቡብ ኮርያ እትፈተነ ንጸጥታ ስዊስ ስግኣት ሓውሲ ደሴት ኮርያ ከም ዘጋድዶ ብምውቃስ ምላሽ ከም እትህበሉ ኣጠንቂቓላ። ሰሜን ኮርያ ከም መንሰ ግብሪ ናይቲ ደቡብ ኮርያን ኣሜሪካን ዘካይድኦ ዘለዋ ተኽታኺ ክትብል ዝገለጸቶ ወተሃደራዊ ልምምዳት ፈተነታት ዘመናዊ ኣጽዋር ከተካይድ ምጽናሓ ጸብጻባት ይገልጹ። እቲ ሃገር ብ12 ጥቅምቲ እውን ብዓይነቱ ፍልይ ዝበለ ናይ ነዊሕ ርቐት ባለስቲክ ሚሳይል ከም ዝፈተነት ዝዝከር እዮም። ኣሜሪካን ጃፓንን ኣብ ምምዕባል ጽላት ቴክኖሎጂ ናይ 21 ቢልዮን ዶላር ወፍሪ ንምግባር ዝኽእል ውዕል ተፈራሪመን። እቲ ስምምዕ ጃፓን ኣብ ኒውዮርክ ኣብ ምምዕባል ፍርያት ቴክኖሎጂ ዘተኮረ ፕሮጀክትታት ከተበግስ ዝኽእል ምዃኑ ክልቲአን ሃገራት ሓቢረን ኣለዋ። እዚ ክልቲኣብ ውዕል ኣካል እቲ ጃፓን ኣብ ኣሜሪካ ናይ 550 ቢልዮን ዶላር ወፍሪ ክትገብር ኣብ ዝሓለፈ ዓመት ዝኸተመቶ ስምምዕ ኮይኑ ኣምሳይኡ ኣሜሪካ ኣብ ሰደድ ፍርያት ጃፓን ወሲናቶ ዝፀንሐት ቀረፅ ከተጉድሎ ዝኽእላ እዮም። ጃፓን ከም ኣካል ናይቲ ኣብ 2025 ዝኣተወቶ ውዕል ድሮ ናይ 100 ቢልዮን ዶላር ፕሮጀክትታት ኣበጊሳ ከም ዘላ ሓቢራኣላ። እቲ ውዕላት ኣብ ምምዕባል ቁጠባ ክልቲአን ሃገራት እወንታዊ ተራ ከም ዝህልዎ እውን ይእመፅኣሎም። ኣሜሪካ ምስ ደቡብ ኮርያ እውን ኣብ ምምዕባል ጽላት ቴክኖሎጂ ዘተኮረ ናይ ቢልዮናት ዶላራት ስምምዕ ገይራ ከም ዘላ ዝፍለጥ እዮም። ኣብ ፓኪስታን ዘጋጠመ ሓደጋ ምፍራስ ህንፃ ቤት ትምህርቲ ዝበዝሑ ተምሃሮ ዝርከብዎም ብውሕዱ 34 ሰባት ከም ዝመቱ ማዕከናት ዜና ቃሊሐን። በቲ ትማሊ 14 ጥቅምቲ ኣብ ከተማ ፔሻዋር ዝተኸየደ ሓደጋ ህሱያት ዝርከብዎም ልዕሊ 20 ከም ዝቆሰሉ ዝሓበሩ ሰመ ዝፀጥታት ሃገር ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም ኣለዎም። መንግስቲ ፓኪስታን ጠንቂቲ ሓደጋ ንምፍላጥ መርመራ ክካየድ ትእዛዝ ኣመሓላሊፉሎም። ብደረጃ ዓለም ተኸሲቱ ዘሎ ናህር ዋጋታት ንውሕስነት መግቢ ብድሆ ይፈጥር ከም ዘሎ ኣህጉራዊ ውድብ መግብን ሕርሻን ገሊፆም። ኣብዚ እዋን እዚ ኣብ ብሕፅረት መግቢ ብናህሪ ዋጋ ዝስዕብ ዘሎ ብድሆታት ከም ዝዓብዩ እቲ ውድብ ሓቢሩ ዘሎም። ዋጋታት መግቢ ኣብ ወርሒ መስከረም ምስቲ ቅድሚኡ ዝነበረ ወርሒ ክነፃፀርን ከሎ ብ1.5 ሚታዊት ካብ ናይ ዝሓለፈ ዓመት ተመሳሳለ ወርሒ ድማ ብልዕሊ 6 ሚታዊት ከም ዝነሃረ እቲ ውድብ ኣብ ዘውፅኦ ፀብፀባ ኣፍሊጦም። ናህሪ ዋጋ ጥራይ ዘይኮነ ብሰንኪ ፀጥታዊ ፀገማት ተኸሲቱ ዘሎ ዋሕዲ ቀረብ ፍርያት እውን ካብ ፀገማት ውሕስነት መግቢ ምዃኑ ክኢላታት ይጠቕሶም። ኣብ ዞባ ማእከላይ ምብራቕን ዩክሬንን ተኸሲቱ ዘሎ ወተሃደራውን ፀጥታውን ቅልውላው ንቀረብ መሰረታዊ ጠለባት ብከቢድ ካብ ዝፀሉ ዘሎ ረቑሒታት ምዃኑ ፀብፃባት የረድኦም። ኣብ ሳልሳይ ርባዕ ናይ 2026 መጠናይ ወፃኢ ንግዲ ህዝባዊት ሪፓብሊክ ቻይና ምስ ናይ ቅድሚኡ ዓመት ተመሳሳለ ኣዋርሒ ክነፃፀር ከሎ ብኣስታት 19 ሚታዊት ከም ዝዓበየ ተገሊፆም። ቻይና ካብ ጥሪ ክሳብ መስከረም ምስ ልዕሊ 110 መሻርክቲ ሃገራት ኣስታት 6 ትሪልዮን ዶላር ንግዳዊ ምልዋጥ ከም ዘካየደት ስታስቲካዊ ፀብፃባት ሓቢሮም። ብመሰረቶም ፀብፃባት መጠን ሰደድ ብልዕሊ 16 ሚታዊት፣ መጠን እታዊ ድማ ብልዕሊ 22 ሚታዊት ክቢልሎም። ኣብ ዝተጠቕሰ ኣዋርሕ ኢንዱስትርያዊ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝዓበየ እጃም ናይቲ ንግዳዊ ምልዋጥ ከም ዝሽፍኑ ተገሊፆም። እቲ ንግዳዊ ገስጋስ ቁጠባ ቻይና ኣብዚ ዓመት እዚ ብ15 ሚታዊት ንምዕባይ ንዘሎ ትኽእሎ ዝእንፈት ምዃኑ ክኢላታት ናይቲ ዓውዲ ኣሚቶም። ኣብ ሕቡራት መንግስታት ኣሜሪካ ኣብዚ እዋን እዚ መጠን ቁጠባዊ ዝቕባበ 3.7 ሚታዊት ከም ዝበፅሐ ፀብፃባት ገሊፆም። እዚ ኣሃዝ ምስቲ ናይ ዝሓለፈ ዓመት ክነፃፀርን ከሎ ብልዕሊ 1 ሚታዊት ከም ዝወሰኸ ዝገለፁቶም ፀብፃባት ጠንቁ ናህሪ ዋጋ መሰረታዊ ጠለባት ብሓፈሻም ናህሪ ዋጋ ነዳዲ ድማ ፍላይ ምዃኑ ኣረዲኦም። እቲ ቁጠባዊ ክስተት ኣብ መነባብሮ ህዝቢ ፀቕጢ ክፈጥር ከም ዝኽእል ዝገለፀ መንግስቲ ኣሜሪካ ንምቅላሉ ስጉምቲ ከም ዝወስድ ኣፍሊጥሎም። ብደረጃ ዓለም ተኸሲቱ ዘሎ ናህሪ ዋጋ ነዳዲ ኣብ ሓያሎ ሃገራት ቁጠባዊ ዝቕባበ ከስዕብ ይረአ ከም ዘሎ ክኢላታት ይገልፆም።
ኤልሳልቫዶር ኣብ ምምዕባል ፅላታት ፀዓት ትሕቲ ቅርፂ ነዳድን ማይን ዘተኮረ ወፍሪ ንምግባር ዘኽእላ ውዕል ምስ እስጳኛዊ ኩባንያ ነዳዲ ኮኤፔክስ ሓቲማ እዝንያስታት 3 ቢልዮን ዶላር ወፍሪ ዝዓበየ ክፋሉ ተሓዳሲ ፀዓት ንምምዕባል ከም ዝቐንዕ መንግስቲ ኤልሳልቫዶር ገሊፆም። እዚ ብዓይነቱ ኣብቲ ሃገር ካብ ዝተካየደ ዝዓበየ ምዃኑ ዝተገልፀ ፕሮጀክትታት ምስ ተዛዘመ ኣብ ምድንፋዕ ቁጠባት ሃገር እወንታዊ ተራ ከም ዝህልዎ ይእመት። ብዘይካዚ እቲ ውዕል ሕፅረት ፀዓት ንምቅላልን ዕድላት ሸቕለት ንምፍጣርን ተርኡ ቀሊል ከም ዘይከውን ይግለጽ ኣሎ። ዜና ንምዝዛም ቀንዲ ነጥብታት ክረግመልኩም። ኤርትራ ኣብ ኬንያ ኣብ ዝተቐንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፅፃር ፀሓዊ ፀዓት ኣብ ዘተያ ኣኼባ ተሳቲፋ። ኣብ ንእሱ ብዓዲ ቀያሕ ተራ ፅሬታ ኣዳው ኣብ ምክልኻል ሕማማት ዘብርህ ጓስጓስ ተኸይዶም። ጨንፈር ትምህርቲ ዞባ ማእከል ገምጋም ወፍሪ ተምሃሮ ንልምዓት ዓመተ 2025-2026 ኣካይዶም። ቻይናን ሩስያን ኣብ ምምዕባል ክልተኣዊ ዝምድናታት ከምኡ ውን ኣብ ዞባ ውን ዓለማዊ ጉዳያት ዘትየን። ሰሜን ኮርያ ተወሳኺ ፈተነታት እስትራቴጂካዊ ኣፅዋር ከም ዘካየደ ተሓቢራ። ኣሜሪካን ጃፓንን ኣብ ምምዕባል ፅላት ቴክኖሎጂ ወፍሪ ንምግባር ዘኽእለን ውዕል ተፈራሪመን። ዜና ተዛዚሙ ኣሎ ሰናይ ምሸት።

ሰላምታ ናይ ብፃሕኩም ኣብ ርሑቕን ቀረባን ኣብ ውሽጢን ወፃኣት ትርከቡ ክቡራትን ክቡራን ተኸታተልትና ከመይ ቀኒኹም ናትራን ናባኹም ዘበለለዉ ሰዓት ኣኺኢሎሞ ክሳብ ንፍፃምና ክዝከያሰሉና ድማ ዕድሜና እዩ። ናይ ሎሚ ትሕዝቶታትና ኣብ ንኡስ መደብና ዓለም ስነጥበብ ብዛዕባ መሳርሒ ሙዚቃ በገና ዘላለየ ትሕሶ መደብ ክህልወና እዩ። ኣብ ንኡስ መደብና ፍኖተ ህይወት ኣብ ማዓስከር ደንደን ዝርከቡ ተኣለይቲ ስንኩላት ብማሕበር ዑበል ዝፍለጡ ማለት እዩ ዘካየድዎ ንጥፈት ብሓባር ክንከታተሎ ኢና። ኣብ ንኡስ መደብና ዘዋሪት ካሜራ ብሚኒስትሪ ቱሪዝም ብፅሬታ ዝተሸለመት ሆቴል ሓላል ንዓ ዘላለየ ትሕሶ መደብ ምስ ትሕዝቶኣ ማለት እዩ ክህልወና እዩ። ብዘይካዚ ኣብ ንኡስ መደብና ዳህሳስና ድማ ብዛዕባ ቡን ሓደ ትሕሶ መደብ ተዳሊሉ ተኸታታይ ድራማ ሰውን ራስ ዳይረክተርን ዝነበረ መሓመድ ምስኡ ዝተካየደ ዕላል ክህልወና እዩ። ብዘይካዚ ፋን ክሊፕ ከምኡውን ድርፍታትን ካብ ትሕሶ መደብና እዮም። ቅድሚ ኩሉ ግን ከም ትወትሩ እንገብሮ ትሕሶ መደብና ብደርፊ ክፍልም እሞ ናብዛ ተቐፅል ደርፊ ከስግረኩም ሰናይ ምስትምቃር

ናትና ንኹም ኣብ ምክታል ትርከቡ ክቡራትን ክቡራን ተኸተልትና ብምቕፃል ንስ መደብና ፍኖተ ህይወት ተቐሪባላ። ሎሚ ፍኖተ ህይወትና ብማሕበር ዕበል ዝፍለጡ ጥርንፋት ተኣለይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋሲ ወፍሪ ብዝብሉ ኣርእስቲ ብሓባር ዝካየድ ንጥፈታትን ኣድማዕነቱን ኣገዳስነቱን ሓደ ንጥፈታት ኣካይዶም ነይሮም። ፍፁም ፍሎማርያም ብከምስ ኣብ ዳሲሱ ኣዳሊሉና ኣሎ ሞ ንከታተሎም

0: ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ውዳቤ ተጠርኒፍካ ዝዕየ ዝተፈላለዩ ንጥፈታት ዝሓቆፈ ሓይሊ እዩ። እዚ ካብ ወለዶ ናብ ወለዶ ዝሰጋገር ዘሎ ኤርትራዊ ክብርታትን መንነቱን እንተኾነ ቅናቱ ውዳቤ እዩ። ሓቢርካ ዝዕየ ዝኾነ ዓይነት ዕዮ ውፅኢቱ ዘተኣማምን ምዃኑ ኣየማትእን እዩ። ምኽንያቱ ብሓደ ኢድካ ምጥቃዕ ድምፂ ስለ ዘይፈጥር ኣብ ዝተፈላለዩ ንጥፈታት ብናይ ሓባር ሓሳባትን ፈጠራን እትቕልሶ ዕዮታት ድማ ጽባሕ ዝህልዎ ኣበርክቶ ሓያልን ኣድማዕን ኮይኑ ዝቕጥል። ንሎም እምበኣር ካብ ውዳበን ንሓባር ስራሕን ከይወፅቕና ንስራሕ ተኣኻኺቦም ገና እውን ዝቕጥሉ ዘለዉ ብማሕበር ዕበል ዝፍለጡ ጥርንፋት ተኣላይቲ ስንኩላን ማዓስከር ደንደን ሓያል ውዳቤ ዘመስከረ ገስጋስ ወፍሪ ኣብ ትሕቲ ዝብል ኣርእስቲ ሓቢርካ ዝካየድ ንጥፈታትን ኣድማዕነቱን ዝድህስስ መደብ ሒዝናልኩም ቀሪብና ኣለና። ብኣበጋግሳ ናይ ትትካል ክንፍልም ምክትታል ንዓኹም
1: ዋ ሕራይ ንዕና ሰ ማሕበር ዕበል ኢና ንበሃል ብ11 ስንኩላን ባዕለያ ውልቸርና ንኽእል ተኣለይቲ ማዓስከር ደንደን ኢና ሕጂ ንቆም ከለና ኩሉ ተባጋጊሱ ነይሩ። ብፍላይ ማሕበር ስንኩላን ኣባጋጊሱ ወደቐሽ ነይሮም በዓል መመርም ሕጂ እውን ኣለዉ። ሕጂ ስንኩላን ስ ነብሶም ክኽእሉ ኣለዎም ኣብ ክንዲ ኮፍ ኢሎም ዝብል ተፀበይቲ ዝኾኑ ምስቲ መንግስቲ ዝገብረ ኣለዉ ዓቕሞም ዘፍቅዶ ክሰርሑ ኣለዎም ስለተባሃለ ጉሩባታት እውን ይቆማ ነይረ። ሕጂ ንሕና ብደልትና ተመራሪፅና በዓልና ክንሰርሕ ኢልና ሕቶ ቅሪብና ኣሎ ማሕበር ስንኩላን ሕቶም ዝቐረብና ኣሎም መጀመርያ 5 ኢና ነርና ዳሕራይ ግን 10 እኮል ኢሎም ከምዚ መኣዲ ናይ ዓዲ 10 እኮል ኢሎምና 11 እውን ኮይና ሓደ ብፃይና ንፈትዎ ሰዊዕ ክተርፈና ስለ ዘይደለየ ሕጂ ንሕና ታይ ሰሪሕና ክንህብቲ ገለ ክንገብር ኢልና ምስቲ ናይ ሜዳ ዝመፃና ኣሓንጎልና ኣይነበረን ጥራይ መውዓሊ ኮነና ቅሩማ ተረከብና ኢና ዋላ 10 ናይ ንኾን ንሕና ሓድነትና ኣቢልና ናይ ንኽእል ሕጂ ንሕና ምስ ቀረብና ኣሎም ኦኬ ኢሎምና ኦኬ ኢሎምና ተቐቢሎምና 10,000 ቀርብ ኢሎምና 10,000 ሽዑ ካበይ ትምፃእ ሓደ ከምዝፈተውቲ ከማኹም

0: ሓደ ሃበን ሓደ ሃበን ኢልና ሸርገና ክንብገስ ከለና 110,000 ነረ ሕጂ ግን ደረጃ አይና ብዙሕ ንጥፈታት እዩ ነርና ሕጂ ምስ ዓቕምና እናገደፍና ከይና ማለት እዩ ሕጂ ንሕና ከማስቆምና 297 ወርሓሙሽተ ኣብ ማዓስከር ኣልገን ኢና ጀሚርና ክለብ ኣለዉ ሕጂ ሱ ዝተፈላለየ ኩነታት ወፂና ካብኡ ሓደ ብፃይና ተሰዊ ብዓልከር ዝበሃል ኣብቲ ኣልገን ስለ ዝረኣየና እቲ ስራሕ ድማ ዝኾነ ሰብ ስለ ኣትዎ ስለዝነበረ እንታይ ትገብሩ ዝኹም ኢልና ኢለና በሉ እዛም እዚኣ መጓዓዝያ ትኾናላ እዚ ዕዳጋ ሓሙስ መኒ ኣኾንተይ ነርገርኩም ስርሑ ብለና ሕራ ኢልና ኣብዚኣ መፂና ሕጂ ተቋማና ዝብኸም እዩ ክብለካ ከለኹ ማሕበር እንተ ሓሳብ ናይ ማሕበር እዩ ዛሕራይ ሓሳብ ድማ ንሕና እንተ ከምዚ ንገብር ኢልና ከምዚኣ ንገብር ኢልና ተመራሪፅና መፂና ኣቑምናዮ
1: ኣብ ሓደ ናይ ስራሕ ጉዕዞ ውህደት እቲ ቀዳማይ ረቕሕ እዩ ውህደት እንተዘይብልካ ተዓሙ ዕማም ይዝሕትል ጥራሕ ዘይኮነ ኣብቲ ዝኣመትካዮ ወቕትን ግዜን ካብ ምዕማም እውን ትበኩር ኣብዞም ኣባላት ዘሎ ስምረትን ውህደትን ሓያል ወፍሪ ከም ዝወሰደ ግዳ ካብ ገጾም ተንብቦ ዕድመን ፆታን ከይፈለዩ ብማዕረ ይስሕቁን ይዋዘዩን ካብ ምሕር ፃዕሮምን ተወፋይነቶምን ኣታዊታቶም ዝበርኽሉ ህሞት ከም ዝፈጠሩ ይስኣለካ
2: ሕጂ ኩሉ ግዜ ንሕና እንዳተሓላለና እንዳተዳዳዳእና ኢና ንኸይድ ኣብ ውሽጥና ስካብ ሕጂ ዝኾነ ፀገም ዝበሃል ነገር የብልና ማለት እዩ እቲ ኣካይዳና ከዓ ኩሉ በዓልና ኢና እቲ ውሽጣዊ ጥፈታትና ንሕና ጉልበት ስለ ዘይብልና ኢና ጉልበት ዘይንሕግዝ ንበል ውሽጣዊ ምሕደራ ናይ ትትካል በዓልና ኢና ነካይዱ ገሌና ማናጀር ኣለና ናይ ትትካል ክፍል ሕሳብ ኣለና ፋይናንስ ኣለና ናይ ዕድጊ ኣለና ኩሉ ነገራት ውሽጣዊ ምሕዳር ሲ በዓልና ኢና ነካይዱ ስለዚ ከምዚ እንዳተረዳዳእና እስካብ ሕጂ 29 ዓመት ኢና ጌርና ዘለና ቀሊል ዕድመ ይኮነ ካልጋ 30 ዓመት ማለት እዩ ስለዚ ከምዚ እንዳበልና ከዓ ተዋሂብና ፅቡቅ ንጥፈታት ነካይድ ማለት እዩ
3: ሓይሊ በቃ ኣብቲ ሕብረት እዩ ኣብቲ ምትሕግጋዝ ምትሕልላይ ናይ ኣባላት ንሱ ዓብዪ ሓገዝ ጠቒምና ፅቡቅ ንክንቅፅል ንድሕር ዳኣ እንተዘይተሰማሚዕካ እንተዘይ ሓቢርካ ዋላ ሓንቲ ክሰራሕ ይትኽእልና ሕጂ እቲ ሕብረት ዋላ እቲ ናይ ምምሕዳር ኣካይዳ ዓብዪ ሓገዝ ብዓብዪ ከዓኒ እቲ ናይ መንግስቲ ኣጆኹም ምባል ከዓ ካብ ምሕዳር ማሕበር ስንኩላ ናት ሒዝካ ዕዳጋ ሓሙስ መጓዓዝያ እዚኦም ኣብ ጎንና ኣጆኹም ስለ ዝብልና ከዓኒ ዓብዪ ሓገዝ ጠቒምና እዚ ስራሕ ከዓነይ ዝከኣለካ ስጋብ ዘለካ እቲ ሓቦን ኒሕን እዩ ኣብዚ ብፅሕልና
1: እወ እዞም ትማሊ ኣርባዕተ ማሓውሮም ሒዞም ካናላታት ዝበስዑ ጀጋኑ ሎሚ ኣብ ዝፍረዶሞምን ረሃፆምን ዝኾነ ነፃ መሬት ኩሉ በናጢሶም ሕልፍን ማዕርን ሰቦም ክሰርሑን ከስርሑን ዘይትፅበየ ኣይኮነን ምክንያቱ ውፅኢት ስሕለት ገድሊ ህዝቢ ኤርትራ ስለ ዝኾኑ
2: ኩሉ ግዜ ሰዓት 4 ይትስጥ ናይ ንግሆ ዘሎ ካብ ሰዓት ሓደ ይሰርሕ እቲ ሓደ ሽፍት ከዓ ሰዓት ሓደ ኣቲ ከዓ ካብ ሰዓት 8 ናይ ምሸትካ ይፀንሕ ማለት እዩ ስለዚ ከምዚ እናበልና ነቲ ስራሕና ከዓ ብጉቡ ኣመሓድሮ ነካይደና ኣለና ማለት እዩ
0: ከም ስርዓት ኩሉ ንሃና ተካይዳ ንክንፅምለካ ፀናሕና ሲላት ኣለና ማዕተም ኣለና ኩሉ ሲ ናይ ብሓቂ ሲ መመረንደም ኢና ኣለና መመረንደም ኣለና ብሕጊ ኢና ንኸይድ ምክንያቱ ሲ ዝኾነ ይኹን ነረ ካብቲ ኣጋር ካልኦ ዝገብሩ ትተርፋላ ሓንቲ ብላ እታ ቁሩብ እታ ናይ ምንቅስቃሲ ኣትፅግመና እምበሪ ካልእ ኩሉ እናመላእና ኢና ንኸይድ ማለት መንግስቲ ዝሓተተና ንኸፍል ግብርና ንኸፍል ኤሌትሪክና ማይና ንኸፍል ገዛ ክራ ሕጂ ንኸፍል ኢና እዚ እጂ ተተካኢሉ ናብዚ ቁርብ ኣረኣያ ተገብረልና ቁሩብ ተጎደሉልና ሓብቲ ሓገዝ ትብሎ ዘለካ ሓደ እዚ
1: ኣብ ዓረበያ ኮፍ ኢልካ ምስቲ ዘሎ ኩሉ ዓይነት ሓርጎፅጎፅ ከይተሓለልካ ትካል ከተማ ሓደር ምኽኣል ብማዕዶ ንዝዕዘብ ኣዝዩ ከቢድ ክኸውን ይኽእል እዩ እዞም ትማሊ ኩሉ ዓይነት ምረትን መሰናኸልን በናጢሶም ምስ ከቢድ ስንክልና ዝነብሩ ዘለዉ ኣርካናት ግዳ ግዲ ኣይገብሩሉን እዮም
2: ሕጂ እቲ ቡድሆ ብዙሕ እንዲ ዘጋጥመካ እቲ ሕጂ ካብቲ ዘጋጥመና ቡድሆ ኣብዚ ዕድግታት የጋጥመካ ከምቲ ዝደልዮ ንብረት ኣይርከብን ብኣጋ ካልእ ኣብ ሓደ ቦታታት እውን ናይ ቤት ፅሕፈታት ኣስካላ ኮንሞ ንዑ ሰብ ፀውዕ ደኢልካ ትረዳዳእ ትኸይድ ካብቲ ቡድሆታት እዩ ዚ ሕጂ ብዙሕ ሓለዉ ከምኡታቱ ዘጋጥመካ እቲ ብልጫ ግ እንታይ እቲ ንሃና ሕጂ ተወዲብና ንሰርሖ ነገር ዓብ ብልጫ ይንዓነ ሓደ እቲ ስራሕ ምስ ስንክልናና ዝኸይድ እዩ ኣይክብደና ንዓና ከምዚ ድበልና ዝበልኳሲ በብታርኣይና ንወፍር መደብ ልክዕ ኣለና መደባት ማለት እዩ መዓልቲ ሰብ ፈልጦ ዩ መዓስ ወፍር ናይ ንጎዲ ናይ ምሸት በታ ሰልጠን ወይ በታ ስከጅል ዘላ ናይታ ስራሕ ባኢና ንኸይድ ኣብቲ ስራሕና ማለት እዩ እቲ ምጥርናፍና ከዓ ሓደ ዓበ ሓይሊ ንዓና ምክንያቱ በብታራ ስለ ንወፍር ነቲ ዝመፅእ ድኻማ ኣዲ ነቲ ገለ ኣይስልቸናን ወይ ኣይ

0: ከይላን ማለት እዩ። ስለዚ ከምኡ እንዳገበርና ከዓ ትስራሕና ፅቡቅ ነካይዶ ማለት እዩ።
1: ሓደ መንፈሳዊ ዕግበት ኣለዎ ሰራሕ ኣለኹ ኢሉ ሓደ ስንኩልማን ኩሉ ግዜ ክሰርሕ ኣለዎ ኣታዊ ብዘየገድስ ሕጂ መውዓል ንሕር ሪብካ ብዛዕባ ካልእ ኣይተሓሰብኒ ጥራይ ብዛዕባ ታስራሕካን ታስታይ ካን ኢካ ዝሰርሕ ሕጂ ከም ዝበለካ ብድሆታት ኣለዎ ብድሆታት መል ይብሉ ባዕልካ ስለ ዘይትገብሮ ካብ ኣታዊኻን ወፃኢኻን ማዕርኸውን ሓንሳ ሓንሳ ኩላ ብሰብና ነስርሓ ሕጂ ብሰብ ስለ ነስርሓ ኣብኡታት ፀገማት ኣለዉ ከም ዝበለካ ብዕድጊ ዝኾነ ነገር ኣይትረክብኒ ከምዝሓፈሻ ኩነታት ዋላ ናይ ዓለም ክትሪኦ ከለካ ኣብ ብልጫታት ተዳ ኮንካ ድማ ናይ ሓቂ ብልጫታት ኣለዎ ኣለና ከቢድ ፀገም ኣለና ግን ስድራና ንኣሊ ነብስና ክኢልና ስድራና ንኣሊ ስድራና ኣሊና ሕዳር ኣለና ዳርጋ ኩልና ሓዳር ኣለና ቆልዑ ውን ኣለውና ሰባ በፂሖም ግብኦም ዝገብሩ ውን ኣለዉ ናይቶም ካልኦቶን ሕጂ እውን ተዳለው ኣለዉ ይመሃር ኣለዉ ሕጂ ከምኡታት እዩ ሕጂ እቲ ብልጫታት ናቱ ኣለዎ ብልጫ ብዙሕ ነገር ኣለዎ ሕጂ ንሕና ኣብዚ ክንውዕል ከለና ብዝተፈለለ ሰባት ትራኸብ ሰባት ተፈራኸብ ሓሳብ ትዋሃሃብ ከም ዝበለካ ድማ ንሕና ኩሉ ምሕዳራት ይሕግዘና እዩ ኩሉ ምክንያቱ ዋላ ታውሽጢ ሃገር ኪድ ኣብ ገለ ኸይ ማዘጋጀ ቤት ኩሉ ዘዝበልና ንገብርሉ ሕጂ ሓደ ሃይለ ጥራይ ሓደ ምርኩስ ጎር እዩ ዝኽሉ ጠለፍ ዝብለልና ሕጂ ኣብ ባንኪ ምእታው ኣሎ ባንኪ ምእታው ምውፃእ እሱ እዩ ሕጂ ዝኸይድ
2: ስንኩል ኮይካ ንክሰርሕ ሞ ከዓ ከምዚ 29 ዓመት ምስቲ ስንክልናካ ዝኸይድ ከምዚ ታደሰ ዝገለፆ ከቢድ ስንክልና ሒዝካ ካ ትኸይድ ኣላ እ ለይቲ ትመፅእ ናቱ ፀገማት ኣለዎ ግን እቲ ንስኻ ደሊኻዮ ዘለካ ዕላማ ንክትበፅሕ ኩሉ ተፃዊርካ ትኽእል እ ቲ ዕላማ እዩ ቅድም ስራ ክሰርሓ የ ንድሕሪልካ ክትሰርሓ ደሊኻ ዘለካ በቃ ላ ብፍሑፍሑ ክመፂኢካ ትሰርሓ ሕጂ እቲ ሓይሊ ናይ ቡድሆ ምስ ኩሉ ፀገማት ምስ ከምኡ ትኸይድ ኣብቲ ጠቕሙ ግን ትስራሓ ኣለኒ ምባል በቃ መድሃኒ እዩ ከምዚ ሓደ ሓኪም መድሃኒት ዝህቦ ንክሓዊ ስራሕ ኣለኒ ኢልካ ንድሕሪ ትሓስብ ብድሮ ትሓስብ ፅባሕ ትመፅእ ትኮንካ ሕጂ ሙሉእ ኣእምሮኻ ኣብቲ ስራሕካ ትመፅእ እቲ ዘሎካ ኣንዛ ዘለካ ሽግር ኩሉ ኢኻ ትርስዖ ሕጂ ትጠቕሙ ካብቲ ገንዘብ ንላዕሊ እቲ ስራሕ ኣለኒ ምባል ብጣዕሚ እዩ ንዓኻ ንዕድሜኻ ነቲ ኩሉ ኣተሓሳስባኻ እዩ ዝቕይር እ እቲ ጠቕሚ እቲ መደብ ምግባር ኩሉ ነገር ጥዑይ ኮንካ ክትቀርብ ኢልካ ስለ ተሓስብካ ጥዑይ ኢኻ ኮንካ ትወፍር
3: ኣብ ዝኾነ ስራሕ ምሕደራ ግዜ ሓደ ካብቶም ቀለስቲ ነገራት እዩ እዞም ኣባላት እውን ነዚ ኣብ ግምት ዘእተወ ናይ ስራሕ ምምቕራሕ ብምትእትታዊዮም በብዕብረ ንጥፈታ ዝስርሖም ዘካይዱ ኣብዚ ኣብ ርእስቲ ጽፈት ዘለዎ ስራሕ ምስርሖም ኣብቲ ስራሕ ኢዶም ስለ ዝሕውሱ ንሰራሕተኛታት ዝኸፍልዎ ወፃኢታት የጉድሉ ኣለዎ ማለት እዩ
1: ሕጂ ከም ዘለካ መመደብ ስራሕና ኣለና ኣነ ማናጀር እየ ንኣብነት ሃይለ ዝረዘ ናይ ሕሳብ ናይ ውሽጣዊ ኣለና ወዳሃፀይ ናይ ሰራሕተኛ እዩ ሃይለ ፋይናንስ እዩ ኣብርሃምዊ ናይ ዕድጊ ኣለና ሕጂ ስቶር ወይና ኣለና ዓይኖም ዝበሃል ኣይመፀን ሕጂ ናህናቲ ሕጋዊ ካይዳ ዳሕራይ ምስቶም ቀዳሞት ደረጃ ኢና ንሕና ደረጃ ኢና ምስቶም ቀዳሞት ገበርቲ ክፍሊ ኢና ግብሪ ኢና ከፈልቲ ግብሪ ኢና ዓማወል ኢና ውን ሕጂ ምስ ከምኡ ንሕና ዋላ ሓንቲ ዝፅግመና የብሉን ከም ዝበልና ቅሩብ ፀገማት ኣለዎ ንጎ ክትስእ ሓደ ማህረምቲ ዘለዎ ብፍላይ ባራላይ ዘለዎ ዋላ ናይ ፀገማት ውን ኣለና ናይ ስርዓተ ሽንቲ ፀገማት ኣለና ሓቢርካ ውን ዝኸይድ ነገር የለን ሕጂ እንታይ ሓቢርካ ሰሚርካ ዝኾነ ነገር ዘይስገር የለን ሕጂ ቁሩብ ስለ ትረክብ ድማ ንስኻ በታ ኣታዊታትካ ስለ ትዓግብ ድማ ሞራል ትገብር ኢኻ ሕጂ ሞራል ስለ ንገብር ኩሎም ኣጅኹም ስለ ዝብሉና ውን ሕጂ ዋላ ሓንቲ ንሕና ጥራይ ዕድመ ጥዕና ሃበና ኩልና ናተሓበርና ከም ዝበለካ ድማ ንሕና ንሰማዕ ኢና ኣብ ውሽጢና ዝኾነ ይኹን ፀገማት ኣጓኒፍና ይፈልጥኒ እዩ ተጓነፈናውን መዓልታዊና ኣኼባ ንገብር ኣብ ሓደ ካንሸሎ ስለ ንቕመጥ ኩልና ንፀወት ዘለና ተመሲልና እንታይ ኣሎ ገለ ንበሃል ኢና ሕጂ ኣብ ከምኡ ኣሎ ሕጂ ግን እቲ ፀገምና ኣነ ጌደ ክነግረካ ሓደ ዝቦታ ሙቻ ኣይኮነን ትሕቲ ቅርፂ የብሉን ሸቃቃት ንዳሓኒ በዓልና ዘበልና እየ ሕጂ ከምኡ ግን ዝኾነ ነገር ኣቲኻ ነስራሕ ኮንትሮል ክትገብሮ ቁርብ ሽግረን ናብቲ ሽክሽነታት ኣቲኻ ኣብቲ ካልእ ግን እቲ ንብረትና መዛግብትና ገለልና ካልኣይ ከይንዋፃፃዕ እንድሕር ኮንካ ድማ ናይ ውሽጣዊ ኦዲር ናይ ሕሳብ ከለና ዝብፃየና ረዘነ ካልእ እውን ንኩልና ዘጠቃልል ንኩልና ብላዕሊ ኮይኑ ዘጠቃልለልና ናይ ሕሳብ ክኢላ እውን ኣለና ሕጂ ንሕና ብግቡእ ኢና ንወራረድ ማለት እየ
0: እዎ እታ ትካልና ማሕበር ዑበን እንድያ ትበሃል ሕጂ ታብታ መጀመርያ ማናጀር ኣሎ ብታ ርእሲ ማለት እዩ ድሕሪኡ ናይ ሕሳብ ኣሎ ድሕሪኡ ፋይናንስ ኣሎ ማለት እዩ ናይ ዕድጊ ኣለና ከምዝበለካ ናይ መኽዘን ኣለና ሕጂ እዚአን

0: ማለት እዩ ተንጨናፍር ኣብታ ውሽጢ ትካል ዘለዋ ማለት እዩ ናይ ዕድግሎ ሕጂዚአን ነናቱ ስራሕ እዩ ዘሎ እቲ ክፍሊ ሒሳብ ወርሓዊ ኢና ንዓፁ ሕጂ ንሕና እታ ናይ ሒሳብናሲ ወርሒ እንታይ ኣትዩ እንታይ ወፅኡ ንፈልጦ ኢና ብግቡ ኢና ንፈልጦ ቢራ ክንደይ ተራኪፈን ክንደይ ተሸይጠን ኩሉ ነገር ካብ ደገ ዝዕደግ እቲ ዕድጊ ዓዲጉ ነቲ ናይ ስቶር ኪፐር እዩ ዝቦቲ መክዘን ዘሎ ማለት እዩ እሱ ከዓ ናብተን ዘድልያ ትካላት ናብታ ናይ እንዳሻሂ ድዩ ናብታ ቤት ምግቢ ከዓ እተን ዝመፃ ንብረት ከዓ ብግቡእ የውፀን ማለት እዩ ሕጂ እቲ ሰራርሓና ትካላዊ ሰራርሓ እዩ እዚ ዝነበልናካ 29 ዓመት ሲ ብከምኡ ኢና ከይድና ከምኡ ስለ ዝኮንና ኢና ከዓ ፅቡቅ ከይድና ኣብ ውሽጥና ዝኮነ ናይ ምጥፋእ ነገር ናይ ምድንጋር ነገር ወላ ሓንቲ የብሉ ብግቡእ እዩ ዝኸይድ ማለት እዩ ስለዚ ተን ጨናፍርና ዘን ዝገለፅ ክልኮ ኮይና ትካይዳና ከዓ ኣነ ንኣምነት ታደሰ ሕጂ ማናጀርናኸና እዩ ኣነ ናይ ሕሳብ ናቶም እየ ማለት እዩ ወዲ ሃፀይ ናይ ሰራሕተኛታት እዩ ሃይለ ንጉሰ ዝበሃላሎ ውሽጢ ዘሎ ከዓ ፋይናንስ እዩ ማለት እዩ ኣብርሃም ናይ ዕድጊ ዓይኖም ዝበሃላሎ ናይ መኻዚኖ እዞም ሰባ እዚኦም መደብ ስራሖም ፈልጡ እዮም በታ መደቦም ከዓ ልክዕ ኣብታ ነቕርባ ፀብፃብ ከዓ ወርሓዊ ፀብፃብ ከዓ ነቕርብ ማለት እዩ እንታይ ተወዲኡ እንታይ ክዕደጋ ኣለዎ እንታይ ዝያዳ ተሪፉ ከይባላሾ ዝረአ ነገር ንብረታት ኣሎ ማለት እዩ ስለዚ ተሰራርሕናስ ብከምዚ ኢና ንኸይድ ማለት እዩ
1: ብተወሳኺ ኩሉ ተፃዊሮም ከም ሓደ ሰብ ብምዃን ብሓድሕዳዊ ሓልዮትን ምክብባርን ስለ ዝንቀሳቐሱ ዕዉ ስራሕ ከም ዝዓምዮም እዞም ጀጓኑ ዝዛረቡ
2: ሄድ ወይተር ኣላ ናብ ትሕትያና ኮይና ከማና ኮይና ትዋሳእ ለቲና ፍሳያ ትበሃል ኩሉ ኮንትሮል ትገብረልና እጂ እሳ ናይ ብሓቂ ንፍዕቲ እያ ንጎተ ሲኣ ምሳና ተሲኣ ኩሉ ጀማሚራ ተፀኒ ሰለስተ እዩ ስራሕ ትጅምር ሽኡ ተብላ ኣላሃና ኣላሃና ሕጂ ከም ዝብለካ ፀንሐ እንዳተኣካትብሎ እንዳተቀያየርና ንመፅእ ኩሉ ስራሕ ድማ ንሕና ኣሬንጅመንት ንገብሮ ዋርድያ እውን ኣለውና ሰራሕተኛ እውን ኣለዋና ዝለኣኹ ወይ ተራት ገለ ሕጂ እቲ ንጥፈታትና ድማ ንኣብነት እዚ ብልያርዶ ኣላ ሕጂ ዝሒሉ እምበር ሕጂ እንዳሻሃሎ ቤት መግቢ ኣሎ ተቐንዲታ መኻዚኖ ድማ ናይ ንብረት ናይ ገያሾ ዝጥቀሙላ ሳንጣ ወዲ ሳንጣ ዘቐምጠል ኣለዉ ሕጂ እሳቶም ዓናይ ብሓቂ ጠቂምኩምና እዮም ዝብል ንዓና እውን ዝሓሸ ስራሕ እቲ ናይ መኻዚኖ እዩ ዝሕደለካ ብኣታዊ ደይኮነ ሲ ቅልል ዝበለ ንክትቋፀሩ ሓደ ሰብ ጌርካ እዚኣ ህቦ እዚኣ ቅምጣ ንገለ ክትብል ሕጂ ከምታ ስለ ዝኾነ እቲ ፍላይ ኣብዚ ጥቀምሉ ድማ እቶም ሰራዊት ዕርፍቲ ምስ መፁ መቐመጢ ሱ ንስመራ ከምዛ ንፈልጣ ከሉና ስታይ ኣለዋ ሕጂ ኣብዚኣ ቐሚጦም ምኸዱ ንግሆ ንብረቶም ወስዱ ግቡእ ነረክቦም ማለት እዩ ሕጂ ዝበልካ ሄድ ወይተር ኣላሃና ንፍዕቲ እያ ናይ ብሓቂ ንፍዕቲ እያ ትምስገን ዝግባእ እያ ንሕና ውን ነብስኻ ባዓልካይ ንኣዲ ንምበር እዩ ንሕና ውን ንዋሳይ ንዓቕምና ዘፍቅደልና ማለት እየ
0: ብጃካትዊ ዝበልኩ ኸነ ንሕና ቦታታት ዘለና መዓልታዊ ኣብዚኣ ከዓ ከም ተረኛ ኢና ንወፍር ኣብዚኣ ማለት እዩ እቲ ውሽጣዊ ሰራርሓና ከሎ ከምዝበልኳ ናይ ገንዘብ ዝሕዛ ኣሎ ናይ ዕድግ ሎ ናይ ገረ ከሎ ሲ ኣብዚኣ ከዓ በብታራ ሰብ ወፊሩ ከዓ ነዛ ትካል ከዓ ይቋፀራ ማለት እዩ ዓሚል ከመይ ክስማዕ ከም ዘለዎ ከመይ ክግልገል ከም ዘለዎ ማይዲ ጎዲሉ እንታይ ጎዲሉ ኩሉ ነቲ ትካል ከዓ በቢ መደብና ብታ መስርዕና ንፈልጦ ኢና መዓልትና ኣነ ሎሚ ናይ ንጎዴ ናይ ምሸት ፈልጣ እያ እታ መዓልቲ እታ መዓልተይ መፅአ ከዓ ልክዕ በተን ግቡኦ ሰዓታተይ ከዓ ሰሪሐ ይኸይድ ማለት እዩ ኩሉ ሰብ ሕጂ እታ መደቡ ይፈልጣ እዩ ማለት እዩ ስለዚ ኣብዚ መፂና ብጀካቲ ንሰርሖ ውሽጣዊ ሰራርሓ ናይ ትካል ሲ ኣብዚ መፅኡ ከዓ ኩሉ ሰብ በብታራ ይወፍር እዩ ማለት እዩ
1: መክሰብና ዕግበት ዓማዊልና እዩ ዝብል ኣባህላ ምስ ትካላዊ ኣሰራርሓ ዝኸይድ ኣምር እዩ እዞም ኣባላት እውን ብዝህብዎ ፅፉፍ ኣገልግሎት ካብ ተገልገልቲ ብዝረኽብዎ ርእቶ ዕግበት ከም ዝስምዖም እዮም ዝዛረቡ
0: ዓማዊልና ዓና ሕጂ ሓቂ ተሓሽ ምስ ትስንክለናና ዋላ ካይዳ ናሪኦም ብጣዕሚ እዮም ዶመስግና ሕጂ ፍላይ ኣብ መኻዚኖ ጥንቁቕ ይተሰራርሓ ናብቲ ናይ ንብረት ናይ ህዝቢ ነቐምጦ ሓደ ሰብ ይመፅእ ሽሙ ሽማኣቦኡ ተፃሒፉ ኣቶም ንብረቱ ከዓ ኮድ ናምበር ንህቦናሃና ናይ ውሽጥና ኣሎ እሳ ትፀሓፎ ወረቐት ትኬት ንቦ እሳ መፅኡ ከዓ እታ ንብረቱ ሒዙ ይኸይድ ሕጂ ልዕሊ ኩሉ ምፅ ምስ በለ ሓደ ካብ በረኻ ይመፅ እሞ ምሸት ምስኣቶ መቐመጢ እዩ ድስእን ንሕና ግን ኣብዚኦ ኮፍ ኢልና ንፅበዮም መፂኦም ከዓ ኣቐሚጦም ኸዱ እዚኣ ድፈጠርኩምልናስ ኢሉ ኩሉ ሰብ እዩ ዘመስግን ማለት እዩ ዳርጋ ናይ ዞባ ደቡብ እንዲ ዝበሃል ዝመጓዓዝ ሕጂ እኳ ናይ ዞባ ደቡብ ንዓን ሰባን ኣሎ ብዙ ሕጂ ዝኾነ ሰብሲ ብደረጃ ሃገሩ ይፍልጥ ኣታናህና መኻዚኖ ማለት እዩ ኩሉ ሰብሲ ብጣዕሚ እዩ ደመስግን ዋላ ኣብቲ እንዳሻሃተ ከድካ እውን ንሕና ንቀዋፀርና ነዚ ስምዑ ዝልዕልዮ እዚ ፅርዮ ኢና ንብል ስለዚ ብዓማዊል እውን ዋላ ኣብቲ እንዳሻሃ እውን ፅቡቕ ምስጋና እዩ ዘለና
2: ሓደ ዝቦታና ናይ ገያሸ እዩ ሕጂ ምስቲ ማእኸል ከተማ ክተወዳደር ኣይትኽእልኒ ኢኻ ካልኣነት ካልኣይ ስሉጥነት ኣብዚኣ ክትህሉ ኣለዋ ፈዘዝ ፈዘተልካ ኣተወስተ ገዲፋትካ ዋላ ትኬ ዝቆረፅዎ ገዲፎሞ እዮም ዝኸዱ ሕጂ ንዕባቲ ክልቲ ፍጂ ኩቦ ሃብዮ ገለማይ ሃብዮ ከመይ ኢካ ትብል ሕጂ ተዋጋታት ማናህና ፌር እዩ ሕጂ ኣብ ምንታይ ሃስያ ግን ኣለና ዕድጊ በዓልና ስለነይ ንገብሮ ኣብ ዕድግታት ንህሰ ከይድካ ንጎ ማርካቶ ብሕሱር ዋ

0: ከተምፅ ዝግበኣካ ካብዚ ከባቢካ ትገብር ሕጂ ኣብ ሃስያ ነበር ዋጋና እንትርት ዓብዪ ናይ ብሓቂ ኩሉ ሰብ የመስግነና እዩ ከምዝብለካ ናይ ብሓቂ እቲ ህዝቢ ፀሓይ መውት ፅላል ማይ ዶሮና ገለ ረከብ ሕጂ ምስ ኢሎም ማይሃቡና እንኩ ድሓንእቶው እዮም ዝብሉና ማለት እዩ ሕጂ ናህናሲ ናይ ብሓቂ ፅቡቅ እዩ ተዋጋና እውን ርትዓዊ እዩ ምክንያቱ ሲ ምስቲ ናይ ማእኸል ከተማ ክትገብሮ ይ ትኽእል ኒኻ ሓደ እንዳራ ክነገረካ ክናሲ ኩሉ ግብርና ንኸፍል ክራይ ንኸፍል ማይና ኤሌትሪክና ንኸፍል ኩሉ ኢና ነማለ ዝጎድለና ዋላ ሓንቲ የለን ዋላ ሓንቲ ሓና ድማ ሕጋውን ኮይና ክንከይድና ንደሊ ዋላ ሓደ ግዜ ጉሎ ተገርካ ትቕፃዕ ንሕና ድማ ንቕበሎ ዘይተጠዊና ዋና ክመፀና እዩ ስለምንታይ ተቐፅዕና ስንኩላን ከለና ሓናሲ እንታይ እዮም ስኢሎም ዝቆፁና ገለ ኣይንብልኢና ሕጊ ሕጊ እዩ ሕጂ ንሕና ተዓቅብና ዘፍቀደልና ክንገብር ኢና እውን ድማ ንጉለት ድማ ክርከብ ናይ ግድን እዩ ሕጂ ባዕልካ ደይዝሰርሖ ድማ ንኸም ዝበልኩካ ካብ ኣታዊኢኻ ወፃኢኻ ዝበዝሓሉ ግዜያት ኣሎ ነዚኣ ልዕላ ዘልኩላ ክንደ ሸቃል ኣለውና ክነርካ ሕጂ ካብ 15 ኣለውና ብዘይበኣና ሕጂ ነናቶም ኣለዎም ናይ መኻዚን ኣሎ ወይተር ኣላ ማሽን ኣላ ናይ ክሽን ኣላ ነዚ ኣብልያሮ ዝሕሉሉ ሕጂ ምስ ከምኡ ግን ንሕና ናይ ብሓቂ ጥዕና ሃበና ንኩሉ ሰላም ነብሩ ደለና ውን ንሕና ፅቡቅ ኢና ዘለና ከማና ውን ነቶም ካልኦት ውፀትና ክፈጥረሎም ኢና ንምነ ማለት እ ካልኣይ ክትብገስ ኣለካ ከም ዝበልካ ኢድን እግር ሓንጎል ተረኣሊ ኣላ ሓንቲ ይፅግመካኒ ሕጂ እንታይ ንሓደ ስንኩል ዘሎ ፋሲሊቲ መእተው መውፅኢ ሽቃቅ ተልያቶ ካብ ንዓይስኻ ፅቡቅቲ መግቢ ተቕርበለ ሽቃቅ ማይ ዘለዋ ኣነ ኣትየ ዝሰርሓላ ኮምፒተር ድያገለ ተምፅኢካለይ ከም ስንኩሉ ዝሰሪሐለን ፍልከታ ይብልኒ እንዳሻያ ከይድ ክሸይኒሉ ይወፅእ ሓንፂ ኸም ሰበልካ ሰዓቱ ስለዝኣክል ኣብ ዝብ ሕጂ ድማ ንሕና ከምዝበለካ ከምኡ ኢና ንገብር ሕጂ ኣብቲ መኻዚኖ ንፅሕፍ ከሸር እውን ለይቲ ንጎ መፂና ከሸር ንሕዘ ኣለና ከሸር ድንጉምሽ ከሸር ሒዝና ኣላ ንፀንሕ ሕጂ ከምኡታትና ንገብር
1: ብተወሳኺ እቲ ካብ ሕብረተሰብ ዝወረስዎ ምትሕግጋዝን ካብ ቃልሲ ሒዘሞ ዝመፁ ብፅያወይ ሓልየቱን ጠሚሩ ብምሓዝ ናብዚ በፂሖሞ ዘለዉ ደረጃ ዕብት ክድይቡ ከም ዝኽኣሎም እዮም ወሲኾም ዘረድኡ
2: ሕጂ ኣነ ናይዚ ምስጢር ታይ ድብሎ ኩላህ ናብዚኣ ዘለና ኣጋጣሚ ብቓልሲ ዝመፃና ኢና ተጋደልቲ ኢና ሕጂ ተሓልየት ውን ስካብ ሕጂ እሱ ዘካይደና ደሎ እቲ ናይ ሜዳ ኣካይዳ ዝነበረስ ኣብዚ እውን ሓደ ካባና ሕምም ተይሉ ሕጂ በዓልና ኢና ንወፈሩ ንሽፍነሉ እንታይ ሓሚሙ ዘይወፈረ ገለ ዝበሃል ነገር የብልናን ማለት እዩ ሕጂ እቲ ምስጢር ዓወትና ሲ እቲ ሓድነትና ካብ ኒኦ ዘምፃእናዮ ናይ ገድሊ ባህሪ እሱ ዘካይደና ዘሎ ኢለ ኣነ ዝኣምን ስካብ ሕጂ
3: እቲ ሽግርካ ሓደ ዓይነት እዩ ተመሳሳሊ እዩ እቲ ስንክልናና ካብ ኩሉ ዓይነት ዳርጋ ሓደ ዓይነት እዩ ሕጂ እቲ ኣራዳዳኣና ኣብ ሓደ ምፅ እቲ ፀገምናስ ተመሳሳሊ ስለ ዝኾነ ናይ ግድን ኢና ከተሓላለ እንታይ እዩ ፀገም ኣጋጢሞዎ ዘሎስ ኣብኡ ከለኹ ኣነ ዝርድኦ ረዘን እንታይ ኣጋጢምኒ ኣብኡ ከሎ ይርድኦ ሕጂ ከምዚ ኮይኑሎ ምስ ተባሃለ ንዕኡ ክሽፍነሉ እንታ ዝሸፈነልካ ከዓኒ ንስኻ ክሽፍነሉ እቲ ምንባብ ባቃታ ምስጢር ቀንዲ ምትሕልላ እዩ ተሓላለኻ ልክዕ ከም ነብስኻ ጌይርካ ትሪኦ ንረዘን ንታደሰ እዚ እዚኣታ ዓባይ ዓወት ሰያታ ኣብዚ ብፅሓት ና ዘለና
1: መኻይድ ድኻን ኣይሰጉመልካ መባልዕትኻን ኣይኸልሰልካ ከም ዝበሃል ኣብዞም ኣባላት ሕልፊ ዝኽፈል ኣባል የለን ብማዕረ ይዋስኡ ኣይዋስኡ ማዕረ ይምቀሉ ተጉለባነት ዝበሃል የለን ሓደ ካብቲ ድንል ኮይኑ ዘሳገሮም እዚ ዓይነት መረዳእታ ምህላዎም ምዃኑ ድማ እዮም ወሲኾም ዝዛረቡ
0: ሕጂ ኩልና ንከባበር ኢና ናይ ሓቂ ከምዛ ክብለካ ፀንሐ ክብልካ ፀንሑ እንተደኣነ ሓይመ ታናተይኣታ ግድግዲ እንዲያ ገለ ዝበሃል የለን ካልኣይ ምውፅፃዕ እውን የብላ ማዕረ ከምስና ኣድያ እታ ንረኸባ ናይ ማናጀር የብላ ናይ ሕሳብ የብላ ናይ ዓድጊ ብላ ኩልና ማዕረ ኢና ሕጂ ኩሉ ግዜ ማዕረ ኮንካ እንድሕር ወጢጥካ ብሓንሳ ናይ ብሓቂ ሞራል ኢካ ትረክብ ዋላ እስኻ ዝኾነ እንተደኣነ ዝውፅዕቲ ኮይነ እቲ ሓደ ዝውፅዕ እንተኮይኑ ከልኣ ትረፈኒ ሕጂ ብዙሓት ነገር ኣለዋ ውን ከማና ዝነበራ ዘይቆፀሎኦ ውን ኣለዋ ሕጂ ተካይዳካ እንድሕር ፀፊፉ ዋላ ሓንቲ ፀገም ይብሉና
1: ብተወሳኺ ነዞም 11 ኣባላት ብማዕረ ዝጠምሮምን ዝዳንዮምን መምርሒ ስራሕ እውን ኣለዎም
0: እንታይ መሲልካ እቲ ሓግና ትብል ስንኩላን ጥራይ ትብል ዋላ ማሕበር ስንኩላን ገለ ክንቀም ከለና ስንኩላን ጥራይ ሕጂ ብድሕሪ ኢና ሕና ወሊድና ዕድል ገርና እቶም ካልኦትን ከምዝናና ዕድል ይሃቦም ሕጂ እንታይ ገርናዮ እንድሕሪ ሓደ ምፃኢና ብመስዋእቲ ተፈልዩ መጀመርያ በዓልቲ ቤትን ደቁን ክቕፅሉ ኣለውኡ ድሕሪኡ ተዘየሊ ድማኒ ኣቦኡን ኣዲን እዚ ናብ ሓወይ ናብ ሓፍተይ ገለ ዝበሃል ኣይትፍቀድኒ ምክንያቱ ከይገፍሓና ብኸምኢና ንኸይኒ ማለት እዩ ሕጂ ስጋብ ዘለዎ ንሕና ንኣልዩ ዋላ እዩ

0: ፈሩ ሕጂ ኣለዋ በዓልና ንኣልየን ኣለና ኣንስቲ ብፅሕትና ኣለዋ ኣደ ስድራ ናይ ብፅሕትና ኣለዋ እቲ ብፅሒተን ንህበን ኢና ሕጂ ብኸም ስለ ንኸይድ ዋላ ሓንቲ ስታይ የብሉን ምክንያቱ ኣጋብ ኣለና ሕጊ ኣለና ከማይና እታ ጉዳይና ሕጂ ኣነ ሓደ ሞ ተዳ ተፈሊና ደቁ ሰበይቱ ከም ዝተረፉ ኣልዎም ሓላፍነት ወስዱ ከምዚ ሚኒስትሪዮ ሰብኣዊ ድሕነትን ወይ ከምዚ መንግስቲ ሓላፍነት እንዳስዋኣት ሒዙ ዝኸይድ ዘሎ ብሃገር ዘጃ ህዝብን ንሕና ንመኸም ኣገርና ነቲ ብፃይና ስጋብ ዘለዉ እታ ዝረኸብና የረኽቡ ማለት እዩ
1: ንወዲ ሰብ ጠባይ ዓዱ ከም ዝበሃል እዞም ኣርካናት እውን ሳላ ጠባያምን ሕልፍ ኣበርክቶኦምን ኣብዚ ካሕኩሕዎ ኣብያተ ፅሕፈት ዓይንኹም ትደፈን ዝብል የብሎምን
0: ዋላ ኣብ ዝኾነ ቤት ፅሕፈት ከይድና ማለት እየ ዋላ ካብዚ ዕዳጋ ሓሙስ ከባቢ ጀሚርካ ንሕና ንባብዕ ዓቕምና ድማ ዝኾነ ሕግዝ ኢና ብማተርያል ናይ ገለ ውርያት ክመፁ ከሎም ኣብዳኣ እንታካትብለ መዓልትና ፅነት ገለ ሕግዝ ኢና ንሳቶም ድማ ፍሓም ድዩ ብላምባ ድዩ ገለ ኩሎም ሕጉዝና እዮም ካብ እንዳ ንግዲ ጀሚርካ ኩሉ ቤት ፅሕፈታት ናይዚ መንግስቲ ናይ ባሓቂ ንሕና ነመስግኖም ኢና ተመሻርክትና ዝበሃል ንሕና ዕድል ምፍጣር ጥራይ እቲ ዕድል ምፍጣር ናይ ብሓቂ ስታይ ኣይርከብኒ ካልኣይ ስኻ ድማ ክትብገስ ኣለካ ከይተበገስካ ኣነ ናብዚኣ ከይድ ኣይክእልኒ ንድሕር ተበጊሰ ክሰሪሐ ዝብል ተ ኮይኑ ሰብ ኣብዚጋ ዓድና ብሓኒ ምፋልማት ምዝ ሕጂ ዘሎ ናይ ዓለማዊ ካይዳ ናይ ዓለማዊ ቅልውላ ከምቲ ናይ ዝሓለፍናያ ንሕና ጀመርና ክመፅእ ኣይክእልኒ ግን ተ ተበጊስካ ክሰርሕ ትኽእል ኢኻ ማለት እዩ ሕጂ ሲ ብምስጢርና ሲ ጥራይ ከምዛ ዝበሉካ ዝኾነ ምስጢር እውን በኣና ዝመልቕ የለን ካብዞም ዘለና ቅድም ነርና 11 ቶም 7 ኢና ዘለና ሕጂ ኣላታ ሰራሕተኛ ናህና እውን ከመያ ምስጢር ኣብታ ጎልጎል ከምዚኣ ተባሂላ ከመይ ኹም ዝሰርሑ እንታይ ኹም ዝስኹም ዝብል ሰብ ይጎርሞዩ ናይ ብሓቂ ይጎርሞዩ ምክንያቱ ሲ ተ ምስጢር ዓቂብካ ትኸይድ ትኾንካ ስራሕካ ኣነ ተ ስኻ ክጅምር ዘለካ ንካ እንታይ ተመክርካ ተይልኒ ክዕሉሎ ክእል እዮ ግን እምበር እንዲተል ውሽጢ ኣትየ ኣብትናትና ከምዚ ገር ረዘኒ ከምዚ ገር ታደሰ ኣይንባሃልኒ ኢና ምክንያቱ ተዳልያ ውሽጥና ተራድየና ኢና ንፈትሓ ማለት እዩ
1: ናይ ስራሕ ሸውሃት እዞም ጀጋኑ ገና ምስ ወኒ እዩ ዘሎ ከምቲ ዝኾነ ነጋዳይ ኣብ ስራሕ ዓለም ዕብት እናርኣየን እናተወዳደርን ክስጉም ዝደሊ እዞም ኣባላት እውን ብምትሕብባር ዝምልከቶም ኣካላት መንግስቲ ንዝለዓለ ወፍሪ ድልዋት ምህላዎም እዮም ዘነፅሩ
2: ክቲ ዓቢ እንዲኻ ትደሊ ኩሉ ግዜ ክሰርሕ ከለካ ሕጂ እቲ ግዜ ይሓግዘና ንኩሉና ማለት እዩ እቲ ግዜ ከም ዝሪኦ ዘለና ንሕና ሕስካብ ሕጂ ኣብዛ ዘለና ዕዳጋ ሓምስ ቦታ ኢና ነጥፍ ዘለና ኣብኡ ኸይድና ከዓ ብዓቕምና ተተይልና ንኸይድ ኣለና ዕድል ተተረኺቡ ኣብ ካልእ ቦታ ካብ ዝደሓሸ ቦታ ተረኺቡ ካብ ዓቢ ዘይደሊ ሰብ የለን ንሕና ሕጂ ግን እንታይ ኢና ብዛ ብዚኣ ንረኽባ ኣታዊ ደቅና ነምህር ደቅና ንዕቢ ስድራና ንኣሊ ከምኡ እንዳበልና ኢና ንካየድ ዘለና ዕድል ተረኺቡ ከዓ ካይ ዓቢ ዘይደሊ ሰብ የለን ማለት እዩ
3: ሓገዝ ቁርብ ድሌካ ምስቲ ዘሎ ኩነታት ምስቲ ዘለናና ስንክልና ኣፀቢካ ክትዓብስ ቁሩብ እቲ ዘሎስ መሰጋገር ንሕናስ ከመይ ጌርካ ሰርቫይቭ ትገብር እዩ ፀኒሑ እቲ ቃልሲ ካብኡ ለውጢ ክትምፅ ትኾንካ ግን ቁሩብ ሓገዝ ናይ ድሓን ዝኾነ ኣካላት ድዩ ዝኾነ ትካል ሓገዝ የድልየና እምበር ዋላ ሓንቲ እቲ ሓሳብ እቲ ናይ ምግባር ዓቕምና ዋላ ሓንቲ ኣቦትኡ እዩ
1: ይኹን እምበር ነቲ ሰሊዖሞ ዘለዉ ዋጋታት እቲ ዘሎ ተቀያየሪ ዕዳጋ ሃለክቲ ነገራት ስለ ዝፀልዎ ኣብ ገለ እዋናት ኣታዊኦምን ወፃኢዮምን ስለ ዘይመጣጥን ናይ ዋጋታት መቀያር ክገብሩ ከም ዝግደዱ ድሕሪ ምግላፅ
0: ሕጂ ዕድጊ ናይ ብሓቂ ሽኮር ዘሎ ናይ ዕዳጋታት ዝፀልወካ ናይ ብሓቂ ፀልወካ ሕጂ ንሕና እንተተካኢሉ ዝምልኮቶ ኣካል ኣብነት ዋላ ባደ ሸዓተ ኣሎ ቅድሚ ሕጂ ንወስድ ነርና ኢና ቅድሚ ሕጂ ዘይቲ ሽኮር ማኮረን ይበና ነይሩ ሕጂ ብከምኡ ድማ እቲ ሰራሕካ ነቲ መንግስቲ ፈልጦ ኣታ ውሽጢ ሃገር ፈልጦ ኩሉካ ይተዋፃፅዓን ኢኻ ሕጂ ዕድጊ ግን እክብ ኣቢልካ ካብ ጎደና ስለተምፅ ኣው ኣለካ ካልኣይ ድማ ከምዝበለካ እዚ ዘለናዮ ቦታ ሕጂ ቁሩብ ተተመሓሸ ተስፋ ኣለና ምስ ግዜ ቁሩብ ትሑት ኢሉ ኮይኑ መጀመርያ ክንጅምር ከለና ባህታሃታ ንወርሒ ክልተ ወርሒ ኢና ተባሂልና ነርና ሕጂ እንተዳ ተኻኢሉ እሱ ሓፊሉ ዝሰርሓሉ ምክንያቱ ኩሉካ ዘቢለካ መገዲ ዝፍጠር ፅቡቅ እዩ ማለትና ኢና
2: ሕጂ እንታይ እዩ ንሕና ክንብሎን ዘለ ከምዚ ዝበለካ እቲ ዘለና ትካልና ሕጂ እቲ ክንሰርሖ ከለናስ ባህታሃታ እዩ ተሰሪሑ ግዜያውነት ሕጂ ቁሩብ ምችውነት የብሉን ክትሪኦ ከለካ ስለዚ ዕድል ተተረኺቡ ወይ ከዓ ስሚንቶ ድዩ

0: ብኖራ ድዩ ዝኾነ ነገር ባጀት ናይ ህንፃ እንተ ደኣ ፈቲሖምና ናይ መንግስቲ ከነመሓሸ ኢና ከም መደብና ማለት እዩ። ካልኣይ ነገር ከም ዝድበለካ እዘን ናይ መንግስቲ ትካላት ውን ባዶ ትሽዓተ ሕጂ ኣሎ ምሁብ እዮም ሽኮር ህቡ ካልእ ህቡ ንባዕሉ ሕጂ ባነ ካብ ጎደና ኢና ንገዝኦ ተን ዝውሃባነ ባነ 80 ባነ እየን ኣብዚ ዝመፅእ ሰብ ካ ርኢካ ኢኻ ዓለም እዩ ዘሎ ህዝቢ ሕጂ ካብ ደገ እንዳገዛእካ ኢኻ ሕጂ ነቲ ዕዳጋ ካብ ደገ ስለትገዝኦ ናይ ግዲ ኢኻ ክትውስኸሉ ማለት እዩ። ስለዚ ከምኡታት ትፍታሕ እንተ ደኣ ገይረ ምብለና ኣብቲ ዋጋ እውን ስኻ ለውጢ ክትገብር ትኽእል ኢኻ። ስለዚ ንሕና ክንምሕፅኖ ንደልሲ ባኒ ክውስኹና ከም ዘለዎም ባዶ ትሽዓተ ትኽኢሎም ሽኮር ተሂቦምና ፅቡቕ ነይሩ ማለት እዩ።
1: ግዜ ምስተ ዓዝረ ንድሕሪ ዘይምለስ ኣብ ሕፃ ዝተሰተማ እዩ። ኣብ ሕፃ ዝተሰተማይ ፅሒርካ ዝርከብ ይኹን እምበር ግዜስ ብዝኾነ ተኣምር ዝምለስ ኣይኮነን። እዞም ትማሊ መሓውሮም ከፊ ኢሎም ሃገርቶም ፅዕጆጋኒ ከዓ ነዚ ብምርዳዮም ካብ ፅባሕና ፅነት ጀሚሮም ንኾንቲ ዝባኽን ግዜን ጉልበትን የብልናን ብምባል ሕጂ እውን በቲ ተረፍ ዓረር ፀላኢ ዝኾነ ኣካላቶም ን29 ዓመት ብምስራሕ ነብሶም ክኢሎም ኣብ ዕብትን ልምዓትን ሃገር እውን እጃሞም ዘበርክቱ ዘለዉ። ስለ ዝኾነ ድማ ነቶም ኣብዚ ንኽበፅሑ ዝተሓባበርዎም ኩሎም ኣካላት ብምምስጋን ከም ወትሩ ኣብ ጎኖም ክኾኑ ብምልበዋወዮም ዘረብኦም ዛዚሞም
2: ንዓና ምስራኣይ ሕጂ ዝብገሱ ኣይሰኣኑን ሕጂ ንሕና ድማ ከም ዝበለካ ድማ ንኩሉ ከምዚ ክጥቀ ዝፀንሐ ናይ መንግስቲ ኣላ ንሕግን ስርዓትን እዮም ኣዝኑካ እዮም ኣብዚ መፅኦም ከምዝገበሩ ሕጂ ንሕና ሓሳብን ምክርን ጥራይ ኢና ንደላኣ ንብለካ ኣለኹ ሓሳብን ምክርን ተራሂብና ከምዝግበሩ እንድሕሪ ሎምና ተወዲዕ ንሕና ሰኣና ፍልጠና ብዙሕ ነገር እዩ ዝጎድለና ማለት እየ ሰኣና ፍልጠና ስለ ዝጎድለና ንሕና ሕጂ ሓበሬታ ኢና ንደሊ ሕጂ ከነደናገር ንደሊ ትኽኢልና ከምዛ መገድ ፃፀ ኢና ናብ ሓቂ እንድሕር ምስላ ድማ የማን ፀጋም ኣይንብልኒና ከምቶም ካልኦት ይንተሓፃፀፍና ብፀልማት
3: ዝበለካ ናይ ማሕበር ስንኩላን በዓብ እዩ ሚኒስትሪ ሕዮ ኣሎ ህዝባዊ መጓዓዝያ ምሕዳር ዕዳግ ሓሙስ ኣለዎ እ ብዙሓት ትካላታት ዝኸድና እዩ ናይ ንግዲ ዝበሎታት ደሴ እዚዚኦም ከም ቀደሙ ኣጎድና ኮይኖም ኣጆኹም ንኸብና ሞ
0: ኩሉ ዋላ ዕዳጋ ሓሙስ ምምሕዳር ዕዳጋ ሓሙስ ኣለዉ ካልኦት ናይ መንግስቲ ኣለዉ ናይ ኣታ ውሽጢ ሃገር ኣሎ ማዘጋጃ ቤት ኣሎ ንሕናስ ምስ ብዙሕ ትካላት ኢካ ተተኣሳሰር በቲ ስራሕ ዝመፀ ስለዚ ንኩሎም ዝገብሩና ሓገዝን ብግቡእ ፅን ኢሎም ወሪዶም ካብ ላዕሊ ንታሕቲ ድሰምዑና ነመስግኖም ንደሊ ማለት እዩ።
1: እዞም ትማሊ ብዝኸፈለዎ ዋጋ ዓደራዓት ባዕዲ ፀራሪጎም ፅምዕት ህዝቢ ዘረብዩ ኣርካናት ገሊ ሎሚ ኣብዛ ብሓባር ዝሰርሑላ ዘለዉ ትካሎም ብፍላይ ነቲ ካብ ዝተፈላለየ ቦታታት ተጓዒዙ ዝመፅእ ህዝቢ ንብረቱ ተቐቢሎም ሩፍታ ክፈጥርሉ ኣጋጣሚ ዝፈጠሮ ትዕዝብትና እዩ። ስለዚስ እዚኦም ዘይተተባብዑ ሞ መን ይተባባዕ? እዚኦም ዘይተመስገኑ ኸ መን ይምስገን? ስለዚ ኩሉ ዝምልኮቶ ኣካል ኣብ ቀጻሊ ጉዕዞኦም ዕዙዝ ምትሕባር ክገብረሎም ንሕና እውን በዛ ኣጋጣሚ ለበዋና ነመሓላልፍ።

ንኡስ መደብና ዘዋልት ካሜራ ቀፂላ ተቃሪባ ኣላ። ክቡራትን ክቡራን ተኸታተልትና ኣብ ዝሓለፈ ሰሙን ከም ዝተኸታተልኩሞ ሚኒስትሪ ቱሪዝም በብዓመቱ ንፅሩያት ዝበሃላ ወይ ድማ ብፅሬትን ዝተደለያ ትኩትካት ውሃብቲ ኣገልግሎት ሽልማት ሂቢ መተባብዒ ሽልማት ማለት እዩ። ሓንቲ ካብን ሆቴል ሓላል እያ። ሎሚ ሆቴል ሓላል እንታይ መስል ተሕዝቶዋ ብሓባር ክንካተላ ኢና ናብኣ ከስክረኩም እዮ። መክዳ ሓጎስያ ብከምዝስዕብ እንዳለታ ዘላ ንካታት ዘላ

ዝኸበርኩም ተኸታተልቲ ኩሉና ከም ንፈልጦ ወሃብቲ ኣገልግሎት ትካላት ኣብ ሃገርና ብዓይነተንን ብዝሓነን ብርክት ዝበላየን ብዝህብኦ ኣገልግሎትን ካልእ ረቑሒታትን ድማ ብተገልጋሊ ናይ ዕግበትን ዘይዕግበትን መግለፂ ዝኾነ ርእቶታት ይወሃበለን እዩ ንሎም እምበኣር ዘዋሪት ካሜራ ኣብ ኣስመራ ከባቢ ኤክስፖ ናብ እትርከብ ሓንቲ ካብ ወሃብቲ ኣገልግሎት ትካላትና በፂሓላ

ኣብ ሓላል ሆቴል ደኣ እንታይ ተረኸበ ዶ ንብል ኣለና። ሚኒስትሪ ቱሪዝም ዞባ ማእከል ህዝቢ ጽሩይን ብቑዑን ኣገልግሎት ይረክብ ከም ዘሎ ንምርግጋጽ በቢግዜኡን ከም ኣድላይነቱን ኣብ ዓመት ክሳብ 3 ግዜ ኣብቲ ዞባ ናብ ዝርከባ ትካላት ብምኻድ ምክትታል የካይድ። ብፅሬተን ኣብ ላዕሊ ደረጃ ንዝርከባ ትካላት ድማ መተባብዒ ሽልማት ይህብ። ሓላል ሆቴል ድማ ንብሉፃት ናይ ህዝቢ ውሃብቲ ኣገልግሎት ዝኾና ትካላት ዝውሃብ መተባብዒ ሽልማት ዓመት መፀ ብተኸታታሊ ካብ ዝተዋሃባት ትካላት ብምዃን ኢና ንትሕዝቶኣን ፅሬታን ክንዕዘብ ዘዋሪት ካሜራና ሒዝና ናብዛ ሆቴል ዘምራሕና።

0: ኣብ ምንባር ህወት ኩሉ ኤርትራዊ ብዘለዎ ዓቕሚ ሃገሩ ከማዕብልን ከጸብቕን ክጽዕር ምርኣይ ኣብ ሃገርና ንቡር ተርእየ እዩ። እቶም ኣብ ስደት ዝነብሩ ዜጋታት እውን ነዚ ካብ ምዕማም ድሕራ ይብሉን። ወናኒ ሓላል ሆቴል ኣቶ ዘርኢ ማርያም ብዘለዎም ዓቕሚ ንሃገር ከበርክቱ ኣብ 1994 ነዛ ናይ ሎሚ ሓላል ሆቴል ገዚኦማ። ካብ 2007 ኣትሒዞም ድማ በቢግዜኡ ብዝገበርዎ ናይ ምትዕርራይ መስርሕ ነዚ ሕጂ ሒዛቶ ዘላ መልክዕ ክትሕዝ ኣኽኢሎምዋ። ኣብ 2013 ድማ ወግዓዊ ናይ ምዕርፎ ጋይሽ ስራሓ ጀሚራ።
1: ሓላል ሆቴል መበገሰሉ ከም ኩሉ ትካል ኣነ ኣብ ሃገረሰብ ክሳብ ራብዓይ ክፍሊ ተምሂረየ ድሕሪኡ ኣብ ኣስመራ ፊደል ቆፂረየ ድሕሪኡ ኣብ ኣስመራን ከረንን ፊደል ቆፂረየ ካብኡ ኢትዮጵያ ከይደ ፊደል ቆፂረየ መምህር ኮይነ ኩን ኣዲስ ኣበባ ከምባታ ሓድያ ዝበሃል ቦታ ሰሪሐ ካብኡ ኣዲዩ እግሪ ሰሪሐ ተመልሸ ከረን ሰሪሐ ብሰውራ ዘይተፀልዎ ሰብ የለን ከቢድ ናይ ኣልሰር ፀገም ደም ከምልሰኒ ምስ ጀመረ ግን እቲ ውድብ ኣልዒሉ ፖርት ሱዳን ኣብፅሕኒ ካብ ፖርት ሱዳን ስዑድያ ከይደ ፅቡቅ ኣጋጣሚ ኮይኑ ግን እቶም ንዓይ ዝቆፀሮ ንስራሕ ኣዝዮም ብሩኻት ልዙባት ምሁራት ወራዘት እዮም። ስለዚ ምስኦም ነዊሕ ዓመታት ሰሪሐ ንሶም ብዝሃቡኒ ሞራል ንሶም ብዝሃቡኒ ሓገዝ ተተባቢዐ ኣብቲ ገዝኦም እናደቀስኩ ናተይ ስራሕ ኣማዕቢለ ቁርባ ቅራሽ ረኺበ። ስለዚ በዓልቲ ቤተይ ነቲ ኣነ ዘካየደ ዝነበርኩ ቃልሲ ስለዝቆፀለቶ ኣብ ማርያም ግንቢ ተኣሲራ ብድምፂ ሓፋሽ ምስ ተቐልሐ ከም ማንም ስውእቲ ገይረ ተቐቢለ እዩ ምሮ ክትቅበሎ ቀሊል ኣይኮነን እሞ ካብ ስደት ኮይንካ ግን ፈቲኻ ፀሪቕካ ክትቅበሎ ዘለካ ጉዳይ እዩ። ካብኡ ናፅነት ምስ ተኣወየ ደቀይ ከረኒ ምቕማጥና ቀልጢፈ ፖርት ሱዳን ወሪደ ካብ ፖርት ሱዳን ብኣውቶቡስ ከሰላ መፅ ካብ ከሰላ ንግርማይካ ካብ ግርማይካ ሓዘን ዘለዎ ገዛ ካኣትዮ ኢለ ኣሎ ቤድፎርድ መንኪና ኩሉስ ቤዛ ፅዒነ ከረን መፅ ኣብ ከረን ምስ መፃኩ ካብታ ጅራፍዮር ናብታ ገዛና ክኸይድ በዓልቲ ቤተ ውፅያት ፀንሓኒ ካብታ ቤድፎርድ ምስ ወረድኩ ኣውያት ትገብር እንታይ መፅእ ወላ ዘርኢ ማርያም ኢሎም ከባቢ ምስ ተኣከቡ ዘርኢ ማርያም መፅኡ ኢሉ ልቕየር ካብኡ ሓደ ፍርቂ ሰዓት ከይገበርኩ ከዓ ወደይ ተጋዳላይ ምስ ኣዲኡ ተሰዊኦም ዝብሎ ዝነበርኩ ካብ ርዝለ ይመፅእ መልሻ ኣዲኡ ተእውዩ

0: ملش كائن التخول ذكي ذكي ذكي كتشاب بادي لا فتشتنا حامل خبعدنا منا مزين تاتي عكب ذكي تشم سقم كب كارنشم ففتشتنا ملعنا نستقل زمن رغبو سكتهبو
1: ሚኒስትር ቱሪዝም ከከም ኣላይነቱ ብዘካይዶ ምክትታል ንውሃብቲ ኣገልግሎት ሓጋዝን ኣተባብዓን ከም ምዃኑ መጠን ካብቲ ሚኒስትሪ ብዝረኸብናዮ ሓበሬታ መሰረት ናብ ሓላል ሆቴል ኣብ ዝበፃሕናሉ ብእትህቦ ኣገልግሎትን ፅፈታን ነቲ ዝተዋህበ ኣፍልጦ እትምጥን ኮይና ኢና ረኺብናያ። እዚ ከዓ መበገስ ኣለዎም።
0: ናይ ኣቦና ፅልዋ እዩ። ኣቦና ኩይኖ ፅቡቕ ይፁ ዝምነዩ ዋላ ጠራዝና ክርእየ ከሎ መዓልታዊ ካብ መስመር ንላዕሊ ወይ ንታሕቲ እንተፅሒፍና ንቕፃዕ፣ ሓድሽ መስመር እንተዘይኣቲና ንቕፃዕ። ዋላ ክንፅሂ፣ ዋላ ደቡራ ክንኣሪ፣ ዋላ ማይ ክንከነሰቲ፣ ዋላ ክንኩስኩስ፣ ብፅቡቕ ኣይዓግብን እዩ። ኩይነ ፅቡቕ ስለ ዝደሊ፣ ስለዚ እቲ ፅቡቕ ምድላይ ካብዚ ተበግሹ ዝብል እምነትን ርድኢትን ኣለኒ። ስለዚ ኣብዚ ትካል ክገብር ምስ ጀመርኩ ተቐዳመይቲ ኣብኡ ምሮይ ዝመፀት እታ ገዛ ንሳ ደፊአ ከግፍሓ ክንውሓ ይክእልን እየ። ንዓ ብንዓ ግን ስለምንታይ ፅፍፍትን ፅቡቕትን ዘይገብራ? ኣቦና ኩሉ ግዜ ፅቡቅ ከየለና መይቱ ዋላ ንፅቡቅ ዝሓን እናለዩ ዝገልፁ። ስለዚ ኩይኑ ፅቡቅ ክገብራ ክቃለስ ኣለኒ።

0: ናብቶም ኣጋይሽ ዝግልገልሉ ቦታ ምስ ኣተና እውን ተገልጋሊ ብዝኸፍሎ ሒሳብ ዕጉብ ኮይኑ ክወፅእ ዝብል ኣምር ይፀኒሕና እዚ ትካል 23 መለቀሲ ክፍልታት ቤት ምግብን መናፈሻን ሒዙ ንህዝቢ ኣገልግሎት ይህብ ሓላፊት መኽዘን ኮይና ኣብዚ ሆቴል ስራሕ ዝጀመረት ክሳብ ሕጂ ድማ ን14 ዓመታት ኣካየዲ ስራሕ ኮይና ተገልግል ዘላ ወይዘሮ ብርሃና መሓሪ ብዛዕባ ኣገልግሎት ሓላሉ ሆቴል ከምዚ ትብል
1: ንፅፈት ዝምልከት እንተ ኮይኑ እቲ ገዛ መዓልታዊ እዩ ዝፀሪ ይካረ ኣይካረ መዓልታዊ እዩ ዝፀሪ መዓልታዊ እዩ ዝቕየር ተኣምሰላ መዓልታዊ እዩ ዝቕየር ዋላ እውን እታ ናይታ ፍርናሽ ጨርቂ እንተረሲሓ መዓልታዊ እያ ትቕየር ኩሉ እዩ ዝቕየር ኣብቲ ገዛ ዘሎ ከምተን ካልኦት ሆቴላት ከዓኒ ናይ ግዜያዊ ተባሂሉ ኣይካረየን እዩ ብዝገዛ ዝያዳ ሕጂ ኣብ ካልእ ሆቴላት ኣሎ ግዜያዊ ዘካርዩ ሆቴላት ኣለዉ ግዜያዊ እተኮይኑ ንክፀፍፍ እውን ሓጋዚ ይኮነን ምክንያቱ የዕሪ ፀፊፉ ዶ ይፀፍፈን ቸከይ ገበርካዮ ኣብ ርእሲ ርእሲ ስለ ዝመፁ ካስትመር እታ ገዛስ ሓንቲ ግዜ ያ ንመዓልቲ ተኻርያ ትበል ኣይትካረይን እያ ሓንሳብ ምስ ተኻርየት ተመዝጊቡ ሓንሳብ ምስኣትወሰብ ደጊማ ኣይትካረይን እያ እታ ገዛ ተዓፅያ ትውዕል ንፅባሕቲ እያ ትካረ ዋላ እውን እቲ ሰብ እንተወፅዩ ተዘይኮይኑ 24 ሰዓት ኣቁ ዋላ እውን ቀነይቲ እንድሕር ኮይኖም ምሳና ዘለው ናይቶም ቀነይቲ ንኮላ እዩ ዝቕየር ናቱ ተኣንሶላ ሞ ቅየር የብሉን ዝበሃል ነገር የለን ተናፍታ ገዛ ዘለዋ ብምልእን ተቐንጢጠን እየን ዝእለያ
0: መኽሰብካ ዕግበት ዓመወልካ ምዃኑ ኣብዛ ኣምና ወሃብቲ ኣገልግሎት ነቲ ሒዘንኦ ዘለዋ ትካል ብፅሬት ኣቀማምጣ ማለት ውዳበ ቲ ገዛ ዓይነት ሰራሕተኛታትን ካልእን ገለ ካብቶም ዓበይትን ኣገደስትን መትከላት ክኾኑ ይግባእ ነዚ ብምሙርካስ ንዝውንንኦ ህንፃ ብፅቡቅ ክሕዞኦን ተገልጋሊ ጥራይ ዘይኮነ ሓላፊ መንገዲ እውን ኣድኒቕዎ ከም ዝሓልፍን ሕማቕቲ ኮይኑ ድማ ከም ዝነቕፎን ተረዲእን ንዘለዎን ትካል በቢዓቕምን ምስ ዘማዕርጋ ኣድማዐ ከም ዝኸውን ምርዳእ የድሊ እመ ኩርናዕ ሓላል ሆቴል ድማ ካብዚ ከም ዝብገስ እዮም ኣቶ ዘርኢ ማርያም ዝገልፁ
2: ነፍሰይ ነብሲ ማተዩ ዋላ ንመክሰብ ንፈር ወይ ነዋፍር ርእሰም ኣለና እትህቦ ኣገልግሎት ፅፉፍ ኮይኑ ኣብ ክንዲ ሚኢቲ ቅርሺ ተወቱ ፅፉፍ ኣገልግሎት ከይሃብካ ፅፉፍ ኣገልግሎት ሂብካ 70-60 እንተረኸብካ እዚ ንባዕሉ ካብቲ ገንዘብ ንላዕሊ ዝብል ርድኢት ኣለና ነ ስለዚ መጀመርያ ህንፃና ብምፅባቅ ካልኣይ ከዓ ኩሉ ቑሑትና ፅቡቅ ብምግባር ሳልሳይ ነቶም ሰራሕተኛታት እዚ ተሓሳስባ እዚ ሓላል ክበሃል እንተኮይኑስ ንሓላል

ዘንፀባርቕ ኣገልግሎትን ትሕዝቶን ክህልዎ ኣለዎ ዝብል ድዩ ዘለኒ። ስለዚ ደጋጊመ ነዞም ሓንገስተይ እንታይ ዝብሎ እንጀራ ክንረክብ እንተኮይና ንዓመውልና ብመጀመርያ ብብሩህ ገጽ ክንቅበሎም ኣለና። ድሕሪኡ እቲ ኩሉ ንህቦ ኣገልግሎት ከዓ ፅፉፍ ክኸውን ኣለዎ። ቅድሚኡ ግን ነብስና ክፀሪ፣ መልሓስና ክለዝብ፣ ገፅና ከዓ ብሩህ ኮይኑ ክንቅበሎም ግዴታና እዩ።

ማናጀር ብሉ ገሊኦም ነናቶም ርኢ ተቕርቡ በሉ ፅቡቓት ፋይናንስ ኣይኮነን ዝኸፍለኩም ማናጀር ኣይኮነን ዝኸፍለኩም ንማናጀር ዝኸፍሎ ነቲ ፋይናንስ ዝኸፍሎ ንዋና ዝኸፍሎ ንግብሪ መንግስቲ ዝኸፍል ንኤሌክትሪክ ንማይ ንልቸ ዝኸፍል ዓሚል እዩ ኣነ ሓሪቀ ንዓኸ ካብ ስራሕ ክሰጉግ ክኽእል እየ ዓሚል እንድሕር ሓሪቁ ግን እንተላይ ንዓይ ካብ ዝገዛ ዝሰጉግ ምክንያቱ እንተዘይመፅኡ ንገልግሎት ስለዘርህብ ገዛዓፅ ይኸይድ ስለዚ ንዓሚልና ብክብሪ ክንሕዞ ኣለና ንኩሉ ዝኸፍሎ ንሱ እዩ

0: ኣብ ነፍሲ ወከፍ ዓመት ዝፀረየ ትካል ዝብል ሰርቲፊኬት ካብ ዝወሃባ ሆቴላት ዞባ ማእከል ሓንቲ ዝኾነት ሓላል ሆቴል ህዝቢ ዝደልዮ ኣገልግሎት ንኽረክብ ኪኖ ብሚኒስትሪ ቱሪዝም ዝካየድ ምክትታል ውሽጣዊ ክትትል ንሙድን ቀጻልን ምዃኑ ከምኡውን ዝዓበየ ፃዕሪ ዋና ትካል ኣተሓሳስባ ብምቕያር ከመይ ገይረ ህዝቢ የገልግል ዝብል ምዃኑ እዮም ገሊፆምልና። እዚ ድማ ቅዱስ ውድድር ዝፈጥር እኳ እንተኾነ ኣብ መንጎ ሰራሕተኛታት ውህደትን ምትሕልላይን ምዝህልዊ እቲ ዓወት ድርኸ ዝፈጥር
1: መብዛሕትና ክንመፅእ ከለና ንሓድ ሕድና ተነፋፊቕና ኢና ንመፅእ ናብ ስራሕ ነቲ ስራሕ ዘይኮነስ ከምኡ እንተኮይኑ ከዓ ነቲ ስራሕ ትፈትዎ ኢኻ ከይተረዳእና ከዓ ሰዓታት ናይ ስራሕ ኣኺሉ ንገዛና ንፍደስ ማለት እዩ። ስለዚ መጀመርታ እቲ ትህቦ ኣገልግሎት እቲ ትቕርቦ ኣገልግሎት ጥራይ ዘይኮነ መጀመርታ ፍቕሪ ሰራሕተኛ ክህል ኣለዎ ትገዛ በዚ ኣጋጣሚ ኣብ ካልእ እንዳ ትካላት ናይ ሃይማኖት ክላዓል ከም ዘይብሉ እተን ሰራሕተኛታት ከዓኒ እታ ስራሕ ጥራይ ምፅያተን ብዛዕባ ስራሕ ጥራሕ ክዘራርባ ከም ዘለወን ዝኸፍ ኣብ ካልእ ትካላት ትሪዮ እንተደኣልዩ ከዓኒ ሞባይል ሒዘንሲ እቲ ካስተመር ከይሰማዕካስ 20 ደቂቃ ይገብር ድሓር ታ ኦርደር ናብቲ ክሽነ ምስ ከደት ትዱንጊ ማለት እዩ እቲ ካስተመር ከዓ ብከምኡ ትኸስሮ ንመብዛሕትኦም ዋላ እንተ ሰራሕተኛታት በዚ ጋጣሚ ክሕብር ዝደሊ ከዓኒ ኢመርጀንሲ ክድወለካ ይኽእል እዩ ሞባይልካ ግን ኣብቲ ኣገዳሲ ነገር እተዘይኮይኑ ኣብ ናይ ስራሕ ሰዓታት ተመራፂ ይኸውን ሳይለንት ጌይርካያስ እታ ተድልየካ ጥራሕ ከተለዋል ኣብ ገለገለ እንዳ ትካላት ክኸይድ ከለኹ ኣነ ቴሌፎን ሒዘነት ካስተመር ዘይሰምዓሉ ጋጣሚ ክፍጠር ከሎ ቁሩብ ቀይርብለካ በዚ ጋጣሚ ዕቱብ ምክታል ክገብሩ ዋላቶም ካልኦት እንዳ ስራሕ ሎሚ ማስ ሜድያስ ናብ ካልእ እዩ ዝወስደካ ዘሎ ዋላ እውን ሓዳርካ ኣብ ድረሰዓሉ ደረጃ ተበፅሑ ዘለወሉ ግዜ እዩ ዋላ እውን ኣብ ገዛና ንድሕር ሒዝናዮ ከምኡሲ ንዓና እውን ከሸግረና ክእል እዩ ባሃሊት
0: ናይቲ ሆቴል ፅሬት ንምዕዛብ ናብ ክሽነ ምስ ኣምራሕና እውን በቲ መሳርሒታት ይኹን ዝዳሎ ምግቢ ከይተደነቕና ይሓለፍናን ውሽጢ ክሽነ ምግቢ ክስራሕ ከሎ ዝወፅእ ትኪ ዝፈጥሮ ጨና ንተገልጋልን ንሰራሕተኛታትን ከየሸግር ተባሂሉ መውፅእ ትኪ ተደኪኑ ይርከብ መብራህቲ ኣብ ዝኸደሉ ብተተካኢ ተጠቂምካ ንደገ ከም ዝወፅእ ይግበር እዚ ተዘይተገይሩ ነተን ሰራሕተኛታት መስተርሆ ክፈጥረለን ኣይክእለን በዚ ድማ ብቑዕን ስሉጡን ኣገልግሎት ክርከብ ኣሸጋሪ ይኸውን
1: ሓቂ ሓሽ ብዘይቃል ዓለም በዚ ጋጣሚ ከመስግነ ንደሊ ብጣዕሚ ፅፉፋትን ተን ኣብ ዝገዛ ዘለዎ ሓንሳብ እቲ መስመር ምሰርኣኻየን ካልኣይ ግዜ ሳልሳይ ግዜ ዘሸግራኻ ምክንያት የብሉ እታ መስመር ሓንሳብ ምስ ሓዛ ብእየን ዝኸዳ ግን እሱ ጥራይ ኢልካ ስቕ ክትብላይ ትኽእልን ኢኻ ሰለስተ ሪሴፕሽን ኣለውና ብሰዓታት ዝቀያየሩ ኣብ ሰ ሰዓቶም ክመፅ ከለዉ እቶም ሪሴፕሽን ቸጌሮም እዮም ዝረኻኸቡ ኣፍትሩምሲ ኩሉ ነገር ሰት ኮይኑ ከም ዘሎስ ኣቐዲሙ ቅድሚ ቲ ጋሻ ምእታዉ እቶም ሪሴፕሽን እዮም ቸክ ዝገብርዎ መፅያታ ሪሴፕሽን ናፍታ ሩም ኣትያ ብስነ ስርዓት ኩሉ ልቸ ናይ ሽቓቕ እቲ ፑሽ ትገብር ናይቲ ቡምባ እቲ ዓራት ብስነ ስርዓት ተነፂፉ ከም ዘሎ ኮቦርታ ከም ዘይጎደሎ ምክንያቱ መዓልታዊ ምንቅስቃስ እንተደኣልዩ ኮይኑ ናይ ግድን ዝጎደለ ነገር ክፍጠር ፍፁም ሰብ ዝበሃል የለን ክፍጠር ይኽእል እዩ ስለዚ ሰለስተ ሰብ እንድሕር በፂሖሞ ግን ክፍጠር ኣይክእልን እዩ

ዝኾነ ሰብ ካብ ገጹ ወፂኡ ብቑዕ ዝኾነ ኣገልግሎት ክረክብ እዩ ዝደሊ። ምክንያቱ እቲ ኣብ ዝኾነ ትካላት እትረኽቦ ኣገልግሎት ኣብ ገዛኻ ብቐረባ ክትረኽቦ ዝከኣል ስለ ዝኾነ። እንተኾነ ካብ ገዛኻ ወፂእካ ክትናፈስን ክትዘናግዕን ኣብ ህይወትካ ኣገዳሲ ብምዃኑ ካብ ኣብ ወሃብቲ ኣገልግሎት ቀረብ ንምርካብ ንወፅእ። ደስ ዘብል ኣገልግሎትን ፅሬትን ድማ

0: ኩሉ ተገልጋሊ ዝጽበየ እዩ
1: ኣተሓሕዛ ወሳኒ ኩሉ ግዜ ንምንታይ በለኒ እቶም ኣፍቲ ስቶር ዘለዉ ዕቱባት ክኾኑ ኣለዎም ኩሉ ግዜ ምክንያቱ ኣቐዲሙ ዝወፀ ዋላ ውን ኣውጥራይ ዘይኮነ ዋላ ውን ኣብቲ ኤክስፓየር ዝኸውን ካስተመር ኣብዛ ገዛ እዚኣ መፅስ ፖይዘኒን ኮይነ ክብል የብሉ ብዝተኻለ መጠን ብዝተማሪ ኣብቲ ስቶር ኪፐር ደሎ ሰብ እቲ ዕለታት ድመፆ ደሎ ንዕኡ እቲ ሾፒንግ ገይሩ ዘምፃሉ ሰብ ንክልተ ዓመት ወይ ንሓደ ዓመት ውሕስነት ከም ዘለዎ ርኢ ክቕበሎ ክኽእል ኣለዎ ዋላ ኣገዳሲ እንተኮይኑ እንተዘይኮይኑ ዓሳ ድዩ ፀባ ድዩ ስጋ ድዩ ገለ ግን ንሕና ምስ ወዳእና ኢና ንእዝስ ምክንያቱ ኩሉ ግዜ ዳሜጅ እንድሕር ኣለዩ ሽግር ዝፍጠር ባክቴርያ ክፍጠር እዮም ዘይተደለየ ነገር ክመፅ እዩ ኣታሓሕዛ ፍሪጅ ዘይፅፈት ክመፅ እዩ ሽታ ክመፅ እዩ ኩሉ ነገር ክመፅ እዩ እሱ ንከይፍጠር መታን መጀመርታ ሙሉእ መዓንቲ ምስአን ዝውዕል ሰብ ኣሎ ነተን ክሽነ ተደሪቡ መታንስ ቤዛ ከይወፅእ ኣብኡ ተደሪቡስ ቤዛ ክሽነ እንተወፅኡ ብኢደን ክሕዞ ስለዝውዕላ ኮንታሚኔሽን ክፍጠር እዩ ከም ተተፈጢሩ ከዓ ዘየድሊ ርስሓትን ሽታን ካልእን ክፍጠር እዩ ማለት እዩ ስለዚ ኣፍታ ናይ ንግሆ ዘለዋ ደተን ናይ ንግሆ ዘድልየን እየን ዘውፃ ኣብታ ናይ ንግሆ ሽፍቲ ደላ ጥራይ ክሳብ 3-4 ግዜ ስቤዛ ከውፃ ይኽእለን እቲ ፍርጅሲ ደተንፍስ ዘንቀሳቐሰን ዝኽደን ዝርኦኦ ክኸውን ኣለዎ መቐመጢ ውሰት ኮይኑ ዓሳ በይኑ ክቕመጥ ኣለዎ ፀባ በይኑ ክቕመጥ ኣለዎ ስጋ በይኑ ክቕመጥ ኣለዎ ክራኸብ የብሉን ዋላ ፍርጅ እውን ብሓደ ይከውንን እዩ በበይኑ እዩ ፍርጅናትና ስለዚ እስቤዛ እንተደይ ተደራሪቦ ናብ ክሽነ ብቐሊሉ ከፅርዮ ይኽእለን ብቐሊሉ ከዓ ትድመፀን እስቤዛ ከዓ ከለልዮ ይኽእለን መዓልታዊ ንድሕር ኮይነን እስቤዛ ዘውፃእካ ኣብኡ ንዕአን ዘሸግረን ነገር ክፍጠር ኣይክእልን እዩ ኣብ ስቶር ከዓ ከምዚ ዝበልኩ ቸክ ተገይሩ ስለዝወፅእ ፀገም ዝበሃል የብሉ ኣብ ስቶር ከዓ ክእዝዝ ከለቱ ብስቶር ደሎ ከዓኒ ን3-4 መዓንቲ ዝኾነ ይእዝዝን ንመዓልታዊ ዝኾነ ጥራይ ይእዝዝ ምክንያቱ ግዜ እንተወሲዱ 3-4 መዓንቲ ነታ ፍርጅ እውን ከተፅርያ ይትኽእልኒ ክቲ ንብረት ኣውሎ ካብ ፍርጅ ንደገ ከተውፅዮ ይትኽእልኒ ምክንያቱ ባክቴርያ ሒዙ ዩ ናብኣቱ ነታ ፍርጅ ከተፅርያ ትኾን ግን ብዝተኻለ መጠን እተ ናብታ ፍርጅ ዘለዋ ከም ተፅርየን እንዳንቀሳቀስክ ካብ ቦታ ናብ ቦታ ካብታ ፍርጅ ናብታ ፍርጅ ጥራይ እንዳንቀሳቀስክ ክኸውን ኣለዎ ስለዚ በዝጋጣም መዓልታዊ ናስ ቤዛ ንእዝዝ እቶም ዝሃልክዮም ዝበሃሉ ነገራት መዓልታዊ ኢና ንእዝዝ እቶም በዓል ኮሚደረ ሽጉርቲ ድንሽ ከዓኒ ኣብ ንፋስ ዝሃርሞም ቦታ እዮም ዝቕመጡ ብቐሊሉ ነቲ ዳሜጅ ዝኾነ ፒክ ክትገብሮ ትኽእል ኢኻ ማለት እዩ
2: ንግሆ ምፅ ኢልና ትኽኢልና ኣብ ፅሬት ንኣቱ መጀመርታኣቱ ምስ በልና ነፀራሪ ድሕሪኡ ትእዛዝ እንዳሰራሕና ገሌና ንእዘዝ ገሌና ከዓ ነፀራሪ
0: ከም ተቐዲምና ዝገለጽናዮ እዛ ኣብ ከባቢ ኤክስፖ ተደኪና እትርከብ ሓላል ሆቴል ብዘለዋ ፅሬት ብሚኒስትሪ ቱሪዝም ዝረኸበቶ ኣፍልጦ ንሕና እውን ብዓይኒ ካሜራና መስኪርና ኢና ንእግሪ መንገድና ንወናኒ እዛ ሆቴል ኣቶ ዘርኢ ማርያም ንመበቆል ስም እዛ ሆቴል ዝምልከት ምስሓተትናዮ ዝሃበና መልሲ ከይገረመና ኣይተረፈን
3: 365 መዓልቲ ትበት ናስ ለውጢ ኣብ ምግባር ኢና ካብ ምሕካኽን ምልካይን ኣቑሑት ምቕያርን ምፅባቕን ዋላ ሓንቲ ምዕልቲ ኣይነቋርፅን ኢና ምክንያቱ እሱ የፍርይዎ ሰልዲ ንዕኡ እጃሙ ወይ ብፅሒቱ እንተዘሂብካዮ ደረጅኡ ክወርድ እዩ ስለዚ ተቐዳሚት ንዓይ ዕግበ ትበኒ ፅቡቕ ምርኣይ እዩ እዛ ገዛ ከምዚ ኮይናስ ዓጊበ ይፍለጠኒናነ እንታይ ክገብረልና ኣለኒ በዛ ድክምቲ ዓቕመ ኢለ ለይትን መዓልትን እየ ዝሓስብ ሕጂ ነዚኣ ብምስላይ ዝገልፃ ዘር ኢዝ ኖ ሲሊንግ ኣገንስት ኢምፕሩቭመንት ኣንፃር ምምሕያሲ ቦሎፎን ዝበሃል የለን ቅርሺ ከየውፃእካውን ከተመሓይዝ ትኽእል ኢኻ ማክዳ ነታ ገዛ ኸ በታ ሰብኣይ ሒዝዋ ዝመፅእ ጋዜጣ ቀዳዲትኪ ቀያየድኪ በዓል ቤትኪ መፅኡ ስታ ገዛ ዋ ከምዘይ ካልእ ገዛ ኮይና ክትፀንሖ ከም ትኽእል ትገብር ዓቕሚ ኣለክ ጥራይ እቲ መሰረተዊ ኣብ እምነት እዩ ቅርሺ ከይውፃእ ከውን ለውጢ ክግበር ከም ዝከኣል ዋላ ዛርማድዮን ከረዘንሳን ቀያየርካ ነታ ገዛ ግርማ ትቕይረካ ቅርሺ ወፆንዚ እቶም ሰብ ትካላት ከዓ ግዴታና እዩ እቲ ትካል ዘፍረዮ ገለ ካብቲ ፍረያቱ ናብቲ ትካል ኣምፅኢና መዓልታዊ ወርሓዊ ዓመታዊ ከነመሓይሾ መብራህቲ ምቅያር ኣብ ለውጢ እያ ፍዮሪ ምግባር ኣባዞብካ ንሸሎ ዋላ መሬት ዝኩስኮሳ እያ ኣለካ ባዞታት ጌርካ ነታ ገዛስ ትወቅባ ኣብ ስዊዘርላንድሲ ፀቢብቲ ገዛውቶም ዋላት መሬቶም ኣፃድፍ እዩ ነብሲ ወከፍ ገዛ ኣብታ ቨረንዶኦምን በለኮኖኦምን ባዞ ሓፂን ገይሮም ጥልጠል ኣቢሎም ፍዮሪ ዘይብላ ገዛ ያለን ስለዚ መን ታኒካ ዘይብሉ ዋላ ዝናይ ዘ

0: ቲ ዘይብሉ ኣዋ ጌርካ ቆራዕራ ጌርካ እውን ንነብሲ ወከፍ ትካል ደጎንስ ንነብሲ ወከፍ ገዛ ፍዮዶ ጌርካ ንዓኻ ተዓግብ ቤተሰብካ ዓግብ ሓላፍ መገዲካ ዓግብ እቲ ሓላል ትብል ሽም ከዓ ኣደይ ከም ሰብ ስጋ ትልበስ እምበር መግለፂ ዘይብላ ሰናይን ብርክትን ሓላልን ስለዝኾነት ሰጓ ሓላል ስለዝኾነ ነደይ መዘከርታ ንዓነ ከዓ ፆር ሓላል ክትኸውን ፆር እዩ ክትከፍል ኣለካ መስዋእቲ ግዜካ ጉልበትካ ገንዘብካ ነቲ ናታ ሓወልቲ ዝኾነ ቅፅል ስም ንምዝካር ንዓና ከዓ ሓደራ ንምሽካም ተብሂል እዩ ሓላል ተብሂል ዝብል ስም ተወሂብዎ
1: ብዋጋ ፃዕርኻ ዝርከብ ዓወት መግለፂ ኣይርከቦን እዩ ዝሰርሕ ከም ዝዕወት ኣብነት ዝኾኑና ኣጋጣሚታት ኣብ ከባቢና ንዕዘብ ኢና እዚ ንወሃብቲ ኣገልግሎት ኣብ ክንዲ ብዘግደልዎ መምርሒታት ጥራሕ ምጥማትን መፃዕን በቲ መምርሒ ተመርኪሶም ዝኸዱን ዝፅዕሩን ከምኡውን ብቐፃሊ ብዘካየድዎ ምምሕያሽ ናይ ምስጋና ወረቐት ምሃብ ቅዱስ ቅንሕ ድሩ ትካልካ መስሕብ በፃሕቲ ምግባር ከም ዝከኣል ሓደ ካብ ኣገዳስን ኣተባብዓን ብዝብል ሓሳብ ዝወሃብ ናይዚ ዓመት እዚ ዝፀረየ ትካል ዝብል ሰርቲፊኬት ምስ ትረክብ ዝስማዓካ ሓጎስ ከም
2: ክገልፀልኪ ክእልኒ ብጣዕሚ ካ ትሕጎስ ክሳብ ብሓደ ኮይና 3-4 ግዜ ዝተሰኣልናሉ ኣጋጣሚ ነይሩ ምክንያቱ ዋጋኽን እዩ ኢካ ትብለን ሽዑ ፃዕርኽን እዩ ንስኽን ፍሉይ ሓጎስ ኢካ ብገፀንተንብል ምክንያቱ እስኻስ ብቑዕ ኢኻ ብሰንኪካ ዩ ዝገዛ ተፀዊዑ ክትብሎ ከለካ ብጣዕሚ ዓብዓብ ነገር እዩ እሞ ከዓ ሰርቲፊኬት ድኣክል ተዋሂብካ ብሽምካ ተፀዊዓ ዓብ ነገር እዩ ሓጎስካስ ክትቋፃፀሮ ይትኽእልን ኢኻ ሓደ ግዜ 2-3 ኸባና ከማ ነቢቕና ብክቱር ሓጎስ ማለት እዩ ከምኡ ክትበሃል ከለካ ብጣዕሚ ደስ ዝብለካ ግን ልዕሊ ዝኾነ ነገር ከመስግነን ይደሊ ፍቕሪ ስለ ዘሎ እዩ በቃ ዋላ እውን ተፀሊእኪ ኣብ መንጎ እተኮይኑ ስኒ ደቃይቕ ዘይትወስሉ ግዜ ናብቲ ሓላፊና ዘይንበፅሓሉ ግዜ ናብቲ ዋና ዘይበፅሓሉ ግዜ ኣሎ ባዕልና ንባዕልናስ ንሽፍኖት ስራሕ ኖኖኪሪ ተፀሊእክ ንዲዩ ዘሎ እሱ ከዓ ዋጋ ከፊ ኢልና ከም ንሰርሓሉ ስለዝፈልጥ ዝኾነ ተቃውሞ የብሉ ናብኡ ልክዕ ከምቲ ሳኸላ ክፀፎን ክዳልዎን ዝግብኦ ከዓ ነዳልዎ ማለት እዩ ስለዝተሓጒስካ ኢኻ ናብቲ ስራሕ ትመፅእ

ንስ መደብና ዓለም ስነ ጥበብያ ቀፂላ ተቐሪባ ዘላ ኣብ ኩለን ብሄራት ሃገርና ነፍሲ ወከፍን ባህላዊ መሳርሒ ሙዚቃ ኣለውን። እዚ መሳርሒ ሙዚቃ እዚ ድማ ኣብ ዝተፈላለዩ በዓላት ከከም ኣገዳስነቱ ምስ ዘመናዊ ሙዚቃ ተሓወሱ ፅቡቅ ዝኾነ ህርመት ከውፅእ ንሰምዖ ኢና። ብዘመናዊ ተዓቢሉ ንኸይተረፍ ድማ ከም ዘለዎ ባህላውነቱ ዓቂቡ መበቀላውነቱ ዓቂቡ ንክካየድ ድማ ብዙሕ ዙሕ ፃዕርታት ክካየድ ፀኒሑና ኣሎን። ብዛዕባ እዚ እምበዓር ብዛዕባ በገና ባህላዊ መሳርሒ ሙዚቃ ብዝተካየደ መፅናዕቲ መሰረት ምዛና ስራሕ ሙዚቃ ዘላለ ትሕሱ ምርብ ክህልወና ንከታተላ

0: ከምቲ ኩሉ ግዜ ዝበሃል መሳርሒታት ሙዚቃ ብብዝሖምን ዓይነቶምን ይፈላለዩ እዮም። ብዓለም ደረጃ ፍሉጣትን ኣብ ኩሉ ኩርናዓት ዓለም ድማ ህዝቢ ዝጥቀመሎም ፍሉጣት መሳርሒታት ሙዚቃ እኳ እንተሃለዉ ካብኦም ወፃኢ እውን ዳርጋ ኣብ ነፍሲ ወከፍ ሕብረተሰብ ዝግልገለሎም ናይ ባዕሉ ባህላዊ መሳርሒታት ሙዚቃ ኣለዉ። እዞም መሳርሒታት ሙዚቃ ኣብ መፃፀኦም ኣሰራርሖኦም ብሓፈሻ ኣቃወምኦም ንባህልን ሃይማኖታዊ መንነትን ሓደ ሕብረተሰብ ክገልፁ ዝኽእሉ እዮም። ኣብ ሃገርናውን ምስ ሕብሪ ብሄራትና ዝተፈላለዩ ባህላውያን መሳርሒታት ሙዚቃ ኣለውና። በገና ሓንቲ ካብ ባህላዊ መሳርሒ ሙዚቃ እያ። በገና ዋላ እኳ ኣብ ሃገርና ካብ ግዜ ጥንቲ ምንባራ ዝተገብረ መፅናዕትታት ዝገልጽ ይኹን ተጠቃምነታ ግን ዘይከም ካልኦት ባህላዊ መሳርሒታት ሙዚቃ ኣብ ውሕድ ኣጋጣሚታትን ቦታታትን ተሓፂሩ ንነዊሕ ዓመታት ቀጺሉ እዩ። ኮሚሽን ባህልን ስፖርትን ዞባ ደቡብ ድማ መቐፅልታ ናይቲ ኣብ ባህላዊ ንጥፈታት ዝገብሮ ወፍሪ ነዛ ዘይከም ካልኦት ባህላውያን መሳርሒታት ሙዚቃ ብዙሕ ተፈላጥነት ወይ ድማ ተጠቃምነት ዘይፀንሓ ግን ከዓ ቅድሚ ነዊሕ ዓመታት ኣብ ሃገርና ምንባራ እትግለጽ መሳርሒ ሙዚቃ መፅናዕቲ ክካይደላዩ ወሲኑ። ብመንገዲ ስነ ቅርሲ ዝተማሃሩ ኣባላቱ ድማ ነቲ መፅናዕቲ ኣካይድዎ። ክቡራት ተኸታተልትና፣ ንሕና ድማ ካብ መፅናዕቶም ዝረኸብዎ ሓበሬታ ምርኩስ ብምግባር ኢና ምስ በገና ዘላለ መደብ ናባኹም ከነብሎ። በቲ ዝተገብረ መፅናዕቲ በገና እታ ዝጠንተወት መሳርሒት ሙዚቃ ከብላ ዝኽእል ምዃኑ ድማ ይገልፁ።
1: ሕጂ ኣናቶሚካል ኢና ነፅናዕ ወይ ከዓ ተቃወማ ኢና ነፅናዕ ፈቲና ኣብቲ ናይ ቅድም ዝነበራ ተበገና ወይ ከዓ ጥንታዊት በገና ትበሃል መዝና ሕጂ ቀዳም ኣይፍልል እንታይ ኣሎ ኣብቲ ናይ ጣዕሚ ድምፂ እቲ ናይ ቅድም ዝነበረታ ጥንታዊት በገና ሓፊስ ድምፂ ካብዚ ንሕና በይ ዝገለንብሎ ሕጂ ጊታር ይገለስ ኣዝዩ ዝሓፍስ ወላ ኣብ ኣካላት ከውን ከምዚ ናይ ህዳት መንፈስ ከብልካ ዝኽእል ዓይነት ጣዕሚ ዝና ሕጂ ዘሎ ግን ካብኡ ቅጥ ንበል እንታይ ተልካ ትፍልሊ ከምዚ ክገልፆ ፅንሓ እቲ ናይ ቅድም ልክዕ ካብቲ ኣሽሙ ይስራሕ ካብ መዓንጣ በጊዕ ይስራሕ ኣውታራት ማለት እዩ ወላ ብቁፅሩ ንፈላለዩ ነይሩ ምዝና ሕጂ ከምዚ ሕጂ ክራር ኢቨሉሽን እናገበረት ካብ 5 ናብ 7 ገለ ካብ ዲያቶኒክ ናብ ፔንታ ገለ መለ ትኸይድ ደላ ኣብዚ ናይ በገና ከ 8 10 12 ናት በብግዜኡ ትኸይድ ከም ነበረት ተገንዚብና ማለት እዩ።
0: ልክዕ ከምቲ ምዕባለታት ናይ ዝተፈላለዩ መሳርሒታት ሙዚቃ በገና እውን ካብ ግዜ ናብ ግዜ ዝተፈላለዩ ለውጥታትን ምዕባለታትን ዝሓለፈት እያ። በገና ዝበዝሕ ግዜ ኣብ ምእመናን ክርስትና ዝግልገሉላ ናይ ሃይማኖታዊትን ባህላዊትን መሳርሒያ ክትበሃል ትከኣል። በቲ ዝተገብረ መፅናዕቲ ድማ በብመድረኽ ግዜ ዓይነታት በገና ኣብ 3 ተመቃቂለን ንረኽበን።
2: እታ ካብ 13 ፍልይ ዘብላ ኩለን በገናታት ዝበዝሓ ኣውታርናተን ካብ 8-12 ዝሓዘ እዩ ማለት ኣብ ጥንታዊ ዝነበረ እዋናት ማለት እዩ። ሕጂ እዚ ናቱ ዝነበረ እቲ ስታንዳርድ ናይ ጥንታዊ ናይ በገናት እዩ። ሕጂ ኣብ ዝበዝሐ ግዜ ትሩይ ወይከዓ ልሙድ ዝኾነት 10 ዝሓዘት በገና እያ ማለት እዩ። 10 ሕጂ እዛ 10 ዝሓዘት በገና ብምንታይ እያ ትስራሕ እንድሕር ኢልና ጥንታዊት ኢልና ንሕና ንፀዋዕናያ ማለት እዩ። ብ13 ማዓናጡ ናይ በጊዕ ትስልክናታ ወይ ከዓ ኣውታራትናታ ኢልና ንፅውዕ ዘለና ብ13 ማዓናጡ ናይ በጊዕ ትስራሕ 13 ማዓና

ውሽጢ ናይ በጊዕ ተሰሪሓ ሓንቲ ካብተን ጅማውቲ ክትህረመን ከላ ካብቲ ካልኦት ወይ ከዓ ፍሉይ ዝበለ ወይ ከዓ ሃይ ቫይብሬሽን ቫይብሬሽናቱስ ድሙቕ ዝኾነ ቫይብሬሽን ዝኸይድ ሞ ንነዊሕካ ክጓዓዝ ዝኽእል ድምፂ ይኸውን ሞ ምስ ካልኦት መሳርሒ ሙዚቃታት ብዙሕ ክትሕወስ ከም ዘይትኽእል እዩ ዝንገር ወይ ከዓ ፅሑፋት ዝገልፁ ማለት እዩ። ሕጂ እዚኣ እታ ጥንታዊት በገና ኢልና ፀዊዕናያ ዘለና ማለት እዩ። እዛ ጥንታዊት በገና ሃይማኖታዊት በገና እውን ክትከውን ትኽእል ሰም ቲንግ ማለት እዩ። ብሸሞንተ ሃይማኖታዊት በገና ከዓ ብሸሞንተ ብዓሰርተ ብዓሰርተ ክልተ እዚ ግን ኣብ ሃይማኖት እንድሕር መፂና ናቱ ዝኾነ ምሳሌታት ኣለዎ። ስለምንታይ ሸሞንተ ተሰሪሓ፣ ስለምንታይ ዓሰርተ ተሰሪሓ፣ ስለምንታይ ዓሰርተ ክልተ ተሰሪሓ ናቱ ዝኾነ ምሳሌታት ይህብ እዩ ኣብቲ ሃይማኖታዊ። ስለዚ ኢና ሃይማኖታዊ በገና ኢልና ሰሚዕናዮ ዘለና ማለት እዩ። ዘመናዊት በገና ግን ካብታ ጥንታዊት በገና ሞዴል ኮይና ዝተሰርሐት ኮይና ክትሰማማዕ ብትኽእል ጥንታውነታ ኣብ ቦቱ ኮይኑ ወይ ከዓ ጥንታውነታ ተራእዩ ማለት እዩ ምስ ካልእ ሙዚቃ መሳርሒ ሙዚቃታትን ክትሳነ ከም ትኽእል ወይ ክትሰማማዕ ከም ትኽእል ጌርካ ዝተሰርሐት ስለ ዝኾነት ኢና ከዓ ዘመናዊት ሙዚቃ ወይ ከዓ ዘመናዊት በገና ኢልና ሰሚዕናዮ ማለት እዩ። ስለዚ ኣብ ከምዚ ብከምዚ ነገራት ፈላሊና ሰሪሕናዮ ማለት እዩ። ሕጂ ነናተን ጥቕሚ ኣለዎን እዛ ጥንታዊት ንብላ ዘለና በገና ዳርጋ ብዙሕ ተጠቃምነት ናታ ብዙሕ ኣይኮነን ስፔሻሊ ኣብ ካብ ሃይማኖት ወፃኢ ማለት እዩ። ካብ ሃይማኖት ወፃኢ እዛ ጥንታዊት በገና ንብላ ዘለና ተጠቃምነታ ብዙሕ ኣይኮነን። ኣብ ገለ ስቱድዮታት ገለ ትሰምዓ ኢኻ ከም ፓርቲሽን ኮይና ተኣቱ እያ ግን ተጠቃምነታ ብዙሕ ኣይኮነን። ናብ ምንታይ እንዳተማዕበለ እዩ ዝመፅእ እንድሕር ዘሎ እንድሕር ኢልና ናብታ ዘመናዊት መሳርሒት ሙዚቃ ምስተን ካልኦት መሳርሒ ሙዚቃታት እንታይ ክትከውን ትኾነት ማለት እዩ እንዳተሰማምዐትን እንዳተወሃሃደትን ኢቨን ኣብ ገለ ቤተክርስትያናት ወላ ኣብ ቤተክርስትያናት እታ ጥንታዊት በገና ተገዲፋ እንታይ እዛ ዘመናዊት በገና ዝጥቀሙላ እውን ርኢና ማለት እዩ።

0: በገና ንኽራር ዘመሳስል ቅርጽ እኳ ዘለዎ እንተኾነት ብዕቤት ዓይነት ኣፀዋውታ ኣቃውማ ግን ይፈላለያየን። ኣሰራርሓ በገና ሙሉእ ብምሉእ ባህላዊ ቅዲ ዝዓጠቐ እዩ። ከምቲ ዝተባህለ ብዙሕ መድረኽ ሰጊሩ ኣብ ምስርሓ ዝጥቀምሉ ነገራትን ኣብኡ ዘሎ ኣቃውማን ብዘመናዊ መንገዲ ተሰሪሑ ቀሪቡ ድማ በገና ምስ ካልኦት መሳርሒታት ሙዚቃ ክትሳተፍ ዘኽእላ እዩ።
1: ብዝተፈላለየ ዓይነት ኣካላት ዝቆመት እያ። ከምቲ ናትና ሲስተም ዘሎ ከምኡ ዓይነት ስርዓታት ኣለዋ። እዚ ከዓ እቲ ገመዳት ኣውታር ኢልና ንፅውዖ ኣሰራርሓ ዝምልከት ማለት እዩ። ኣውታር ኢልና ንፅውዖ ንሱ ከዓ ከምቲ ዝበልዎ ብሰለስተ ነገራት እዩ ዝቀውም። ሓደ ብናይ ማዓንጣ በጊዕ እዩ ዝቀውም። ካልኣይ ጅማት ናይ ዓሳ ብጅማት ናይ መጀለብ ዓሳ። ሳልሳይ ከዓ ብስልክ ፍሬኖ ሳይክል ክንብል ከለና እታ ጥንታዊት በገና ከም ዝበልኩም ብናይ 13 ማዓንጣ በጊዕ ጌራ ትስራሕ። እተን ሕጂ መፅን ዘለዋ እታ ሕጂ መፅያ ዘላ ዘመናዊት በገና ንብላ ግን በዚ ክልተ ዓይነት ነገራት እያ ትስራሕ። እዚ ከዓ እቲ ዕላማ ምስተን ካልእ ዓይነት መሳርሒ ሙዚቃ ንክጥዕም ተባሂሉ ዝተገብረ ነገር እዩ። ጥራይ እውን ዘይኮነ እቲኣ ኣዝያ ንክሰርሓ ዓብሃልክ የድልየካ እዩ፣ ግዜ የድልየካ ከም ዝበልናዮ ማዓንጣ በጊዕ እውን ብቐሊሉ ማዓንጣ በጊዕ ጥራይ ኣይኮነን ዘድሊ ንዕኡ ዘድሊ ፕሮሰስ መስራሕት ብዙሕ እዩ ዘሎ። እቲ ናታ ዝበዝሐ ፓርት ናይ በገናስ ብዕጫው ዝቆመ እዩ። ሓፈሻ ኩሉ ክንሪኦ ከለና እቲ መቃኒ ንብሎ እቲ ዕኑድ ክልተ ዕኑድ ሓቂፍዋ ዘሎ ንዓኣ እቲ ሓቂፍዋ ዘሎ እቲ ገጽ ማለት እዩ ኩሎም እዚኦም ብምንታይ ዝቆመ እዮም? ብዕጫው ዝቆመ እዮም። እዚ ዓይነት ዕንጨይቲ ከዓ ኣውሊዕን ፅሕድን እዩ። ዝተመርፀሉ ምክንያት ኣዝዩ ፅኑዕ እዩ፣ ንክሽልሞ ንክትወቕሮ ጠዊኻ እውን ኣይስበረካን። ስለዚ እዚ ተመራፂ ኮይኑ እዚ ስለ ዝኾነ እዩ ንዓ ንበገና ንጥቀመሉ ማለት እዩ። እቲ ናታ ቆርበት ናይ ብዕራይ ጌርካ እዩ ዝስራሕ። እሱ ዝኾነሉ ምክንያት ከዓ ኣዝዩ ረጊድ እዩ። ሕጂ ነቲ ድምፂ ናይ ኣውታራት ምስኣተዎ ናብቲ ቆፎ ዝህቦ ጣዕሚ ኣለዎ። እሱ ዝተመርፀሉ ቆርበት ናይ ብዕራይ ዝተመርፀሉ ምክንያት ንሱ እዩ ማለት እዩ። ረጊድ ድምፂ፣ ሓፊስ ድምፂ ንኸውፅእ እዩ ተመሪፁ። ስለዚ በዚ ዝቆመት እያ።

0: ኣብቲ ብስልኪ ብዝግበር ጥበብ ዝመልኦ ምትንኻፍ ሙዚቃ ይፍጠር። ኣጻብዕ ጸጋመይቲ ኢድ ኣብ ስልክታት ተቐሚጦም ከከም ኣገዳስነቱ ክንቀሳቀሱ ከለዉ፡ የማነይቲ ኢድ ድማ ነቲ ናይ ግርፊት መስርሕ ተካይድ። ውህደት ናይ ዘነእዳው ድማ ሙዚቃ ይፈጥር። በገና 4 ቅኒታት ዘለዋ መሳርሒ እያ። ኣብ ዝተፈላለዩ ቅዲ ሙዚቃ ንምስታፋ ድማ ይስርሓላ ኣሎ።
1: በገና ናይ በገና ድምፂ ክስማዕ ምስ ጀመረ ተረአ ማለት እዩ እቲ ናታ መቕረት ኣተን ድዋሓዳ ንብለን ማለት እዩ ዝጣዕሚ ነገር ክመፅእ ምስ ጀመረ እታ ናይ ጭራ ናይ ቆርበት ናይ ታች ፊንገር ክዕለካ ፅናሕኹ ሳኽ ክትመፅእ ጌርና። ምክንያቱ ተረኻኻቢ ስለ ዝኾነ ትድምፀን እቲ ሕፍስ ድበለ ኮይኑ እቲ ቅጥን ድበለ ኮይኑ ክልቲኡ እቲ ፀኒሑ እዝንኻ ኣብ ገፊሕ ፀኒሑ ኣብ ፅብብ ድበለ ኣብ ፅብብ ድበለ ፀኒሑ ገፊሕ ድበለ ፊክስድ ኮይኑ ክሰምዖ ትኽእል ነቲ ሙዚቃ። ካብኡ ተበጊስና ሕጂ ካብተን ቅሌት ከይወፃና ካብተን ባህላዊ ውርሻ ኣነ ሕጂ ምስ መሳርሕተይ ኮይነ ንበገና ሲ ኣብዚ 4-5 ቅኒት ሲ ክትሳተፍ ከም ዘለዋ ከፀብቐላ ዝኽእል ዝበልናዮ ክሳብ ተዓቕምና ዝፈቐዶ ክሳብ ሕጂ ኣብቲ ጥበብ ንሰርሓ ኣለና ማለት እዩ። እዋ ሕጂ ከም መሳርሒ ሙዚቃ ጥበብ እንዲ ከምቲ ዝበልናዮ መወዳእቲ ተጣይብካሲ ዓሚቕካስ እንታይ ትረክብ እዩ እቲ ተሳትፎ ላሓንቲ ፀገም የብሉን። እቲ ሰብ ኖታ ዝተማሃረ ድዩ ብዛዕባ ናብ ኖታ ኣብ ባህልና ግን ኣብ ባህሊ ናብቲ ንሰርሓሉ ዘለና መድረኽ መሰረታዊ ነገር ባህልኻ ክትፈልጥ እዩ ዘለካ።
0: በገና ዋላ እኳ ናይ 10 ዓመታት ታሪክ ዘለዋ መሳርሒ ትኹን ከምቲ ዝድለ ግን ኣይተሰርሓላን። ዝያዳ ድማ ኣብ ሃይማኖታዊ ንጥፈታት እያ ተደሪታ ፀኒሓ። ይኹን እምበር እቲ ዝተገብረ መፅናዕቲ ኣብቲ ሰዓታት ኣብ ዝፈሪ ዝነበረ ሙዚቃዊ ስራሓት ሃገርና ትቀላቐል ምንባራ የነፅር። ከም ካልኦት ባህላውያን መሳርሒታት ሙዚቃ ግን ጎሊሓ ክትወፅእ ኣይከኣለትን። ኣብዚ ግዜ እዚ ግን ከም ብሓድሽ ወፍሪ ተገይርላ ከምቲ ዝተባህለ ነቲ ጥንታዊ ኣቃውማኣ ምስ ዘመናዊ ብምውሃድ እታ ዘመናዊት በገና እንብላ ዘለና ክትቀውም ክኢላላ። እዛ መሳርሒ ሙዚቃ ዓጢቖም ዝቐርቡ ሙዚቀኛታት ግን ብቁፅሪ ውሕዳት እዮም። ፌሩዝ ኣማኑኤል ሓንቲ ካብቶም ነዛ መሳርሒ ሙዚቃ ተምሳጥ ሓዲርዋ እትፃወታ መንእሰያ። ንሳ በገና ንክትለምዳ ኣዝዩ ከቢድ ዘይምዃኑ ብምግላፅ ንኸምኣ ነታ መሳርሒ ሙዚቃ ምልከት ንክህልዎም ዝደልዩ ሰባት ብፍላይ ድማ ደቂ ኣንስትዮ ተተባብዕ።
2: እዛና ከኣናቱ ክራ ስለ ዝነበረት ይፍትን ነይረ። ኣብ ዝኾነ ግዜ ዝረኽብ ኩሉ ገለ ንዓ ሒዘ ይፍትን ገለ ከምኡውን ከምዚ ንኣሹ ምደባት ናይ ቤት ትምህርትታት ገለ ክሳተፍ ጀሚሮ ማለት እዩ። መጀመርታ ጅምር ከለዎስ ብክራር እየ ጀሚረ ማለት እዩ። ደን እቲ ኮንሰፕት ናተን ዳርጋ ሓደ እዩ። ክራርን በገናሲ ዳርጋ ተመሳሳሊ እዩ። ተመሳሳሊ ስለ ዝኾነ ሕጂ ኦልሬዲ እቲ ኢድካ ኣብ ክራር ለሚዱ ተፀኒሑስ ኣብ በገና ኣይሸግረካን እዩ ብዙሕ ማለት እዩ። ደን ሳኻ ኣብኡ ከለዎ ተላሚድ እያ ማለት እዩ። በገና ከም ኣነ ማለት እዩ ከም ናተይ ርዲት ምስ ክራር ከወዳድራ ከለኹ ክራር ትኸብድ ኮይኑ ስማዕኒ ምክንያቱ እዚ ግርፊት ናይ ኢድካ ክለምድ ኣለዎ ገለ ማለት እዩ። ኣብ በገና ግን ኦልሬዲ እቲ ኢደይ ኣብ ክራር ልሚድ ስለ ፅርሐት ፀጋማ ኢደይ ማለት እዩ ከባድካ ኣይኮነትን። ብዘይብ እውን ኣለው ዓበይት ኣሕዋተይ በዓል ማሶላ ገለካ ይሕግዙኒ ነይሮም ማለት እዩ። ኣብ ስነ ጥበብ ዝፀቕጣ ደቂ ኣንስትዮ ገለ ማለት እዩ ኣብ ሙዚቃ ድዩ ወላ ኣብ ቮካል ብድምፂ ድን ገለሲ ኣብ ዝኾነ ነገስ ተስኻ ይቆረፅካ ተሰሪሕካሲ እትደልዮ ነገስ ክትረክብ ትኽእል ኢካ ኢለ ዝሓስብ ሰው ፍላይ ከዓ ዘን ኣብ በገና ድዩ ኣብ መሳርሒ ሙዚቃ ብሓፈሻ ዝፀቕጣ ደቂ ኣንስትዮ ኸ ከይተሓለልክን ማሴ መሳርሒ ሙዚቃ የዳኸመካ ይሕቃሽ መጀመርታ ተዘይክኢልከስ ማራኻ ተስፋ ትቆርፅ ገለ ቀልጢፍካ ውሽጢ ክልተሰሙ ገለ ትገድፎ ማለት እዩ። ሕጂ ተስፋኸ ይቆረፅካ ናተይልካ ክትሕዞ ክትገለ ኣለካ።

0: ቅድሚ ግዜ ዝተባሃለ ጥንታዊት መሳርሒ ሙዚቃ ካብ ዝኾነት በገና ባህላዊት ውርሻ ሃገርና እውን ስለ ዝኾነት ልክዕ ከምዚ ብኮሚሽን ባህልን ስፖርትን ዘዋደቡብ መፅናዕቲ ተገይርላ ንዳግማይ ምልላይ እዛ መሳርሒ ዝተበገሱ ካልኦት እውን ኣሰሮም ብምኽታል ኣብ ምዕቃብ እዛ መሳርሒ ሙዚቃን ብምዕባላን ክሳተፉ በዚ ኣጋጣሚ እዞም መንእሰያት ይፅውዑ።
1: እዚ እውን ከም ተበግሶ ትራእዩ ልክዕ ከምተን ካልኦት መሳርሒ ሙዚቃ ኢል ወይስ ኣብ ዝኾኑ ቦታታት ስልጠና ዝካየድ ልክዕ ነታ ንዓኣ ዝመልኽ ሰብ ክሳብ ክተን በፂሐ ንዘላ ኣውቶራት ቁፅሪ ብዝመልኽ ሰብ ጌርካ ናይ ስልጠና ተበግሶታት እንተዝካየድ እውን ዓበ ለውጡ መምፅአ ዘምታይ ናይ ቅድም ጥንታዊት መሳርሒ ኢና ንብላ ዘለና ተወሳኺ እዛ ሕጂ ምስ ተበገሰት እዛ ናይ መፅናዕቲ ናይ ዳሃሳስ ናይ በገና ኢልና ንብላ ዘለና ክፍሊ ባህልን ስፖርትን ዝዋደቡ እውን በዛ ሰዓ እዚኣ ክነመስግን ፅቡቅ ዝኾነ ተበግሶ ንድፊኢት ርጌርና ነዛ ስራሕ እዚኣ ስራሕ ሕጂ ካልኦት ዝዋታት ነዚ ስዒበን እዛ በገናስ ሰርቫይቭ ትገብረሉ መድረኽ ክፍጥር ንፅውዕ ማለት እየ።

0: ደራስን ዳይረክተርን ተኸታተልትን ድራማ ሳውን መሓመድ ዓብደላ ንሎሜን ዕላል ዓዲምና ኣለና። ክቡራትን ክቡራን ተኸታተልትና ተኸታተልቲ ድራማ ሳውን መበገሲ ሓሳባ እንታይ ይመስል ጀሚራ ክሳብ እትዛዘም ዝሓለፈ ፃዕርን መስርሕን ከመይ ነይሩ ካብ ተዓዛቢ ዝረኸቦ ርእቶን ሓሳብን ከ ኣብ ቀፃሊ ብኸመይ ክጥቀመሉ እዩ ዕላምኡ ናይዛ ድራማ ከ እንታይ ይኸውን ነይሩ ብሓባር ንከታተል ናብታ ትሕሱ ምርብ ከስግረኩም እዩ ሰና ንክትታል
1: ማህደር ሓቂ ማህደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞ
2: ንናፅነሳዕብን
1: ማህደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህወትን ኣብ ካሜራ
3: ብኢደዋኒኑ ኩናት ካ እትፍቅዶ መስለኪ
4: እቲ ሓሳቦም እኮ ዝፅላ ኣይኮነ
1: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጎሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
5: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በልሕ ዝስዕለሎሲ
1: ካብ 17 ጥቅምቲ ጀሚራ ኣብ ኤርቲቪ
6: ውሸታ
1: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉር ካብ 17 ጥቅምቲ ጀሚራ ኣብ ኤርቲ
7: የመምራፀይ ደሞ ብኣጋጠ

0: ክቡራት ተዓዘብቲ ከመይ ቀኒኹም? ዝሓለፈ ቀዳም መቸምታ ፊልም ሳውን ኣብ ፍጻሜኹም ዝበጽሐት ፈሊጥኩም ኣለኹም። ዝሓለፈ ቀዳም ምስ ገለ ተዋሳእቲ ዕላል ጌርና ነርና፣ ሎሚ ከዓ ምስቲ ደራሲኣ ሒዘልኩም ኣለኹ። ስሙ መሓመድ ዓብደላ በሃል፣ ብኣብሾ እዩ ዝፈልጦ። እስኪ በታ ኣብሾ ክንጅምር። እንታይ ያዛ ኣብሾ መሓመድ? መጀመርያ እንቋዕ ኣብ ዝብቃዓካ፣ እንቋዕ ኣብ ፍጻሜ በፅሐት። ምክንያቱ ፊልም ሲ ስእልካ ጣዕጣዕቶ ብሎ ኣይኮነን፣ ድኻም ኣለዎ፣ ስራሕ ኣለዎ። ብዙሕ መስራሓት ሓሊፍካ ትኸውን ባዕልኻ ክተብሮ ኢኻ። እታ ኣብሾ ስንታያ? ብኣብሾ እዩ መፀውዒ ዝፈልጠካ ሰብ። ሽምካ መሓመድ፣ ካብ መሓመድ ዝጥዕም እንታይ ኣሎ?
1: እዚ ጠበቐት እያ ካደይቲ ስም ዳርጋ ኮይና ኣላ። ሕጂ ረብገለበል እዩ ሸንኻቶ እዚ ኮይና ዓብሊላት እያ ነታ ስመይ ኣብሾ ነዊሕ ገይራ እያ ምሳይ ኣብ 2005 እያ ምሳይ መፅያ ስጋብ ሕጂ ከኣላ ከም ኢላ ትኸይድ በቃ ምስ መፀሲ ኣይፀላእክዋን ኣነኻ ኣብቲ ዝገሾ ነበርኩ እዋናት ብስራሕ ብትምህርቲ ወላ ምስ ማሕበራ ብሃማማት የገለሲ በቃ ብውቢላ ምስ ገደ ከም ካልአይቲ ኮይና።
0: ኣብሾ እንታይ እዩ ቀንዲ ትርጉሙ?
1: ኣብሾ ኣነ
0: ብውዕይ ብገለ ኢና ንሕና ንብሎ ናይ ባዕ ቅረባሽ ውዕይ ገለ እዚ እሳት እንዲ ኣብሾ እንዲ ትብል
1: እቲ ዋዕኮ ኣቦትኡ ክህሉ ክእል እዩ ብነፍሰይ ማለት እዩ። ካብ ወፃኢት ግን እዛ ኣብሾ ትብል ሳጓ ሕጂ እየ ትርጉም ሳጓ ይረኺብ እዮ ኣብ መፅሓፍ ብኣፍ ዝብላዕ ቆፅሊ መፅሊ እዩ ፍረ ግን ከዓ ሸኸርከር ዘብለካ ሕጂ ናልባት መድሃኒት ድብላዕ ነበረ ሽዑ እዋን ውዒ ምስ ምንባሩ ካብኡ ተላዓለ ከይትኸውን እንታ ኣብሾ ውዒ
0: ዝብልካዮም ኣለካ ማለት እዩ። ሕራይ እዛ ፊልም እዚኣ ሳውን ከም ተኸታታሊት ማለት እዩ ብኹርያ ንዓኻ እምበር ቅድሚ ሕጂ ኣይሰራሕካን ማለት ኣይኮነን። ዕላማኣ እንታይ እዩ? ስለምንታይ ካ ሳውን ደሪስካ?
1: በዚ ኣጋጣሚ ንስነ ጥበባዊ መሓር ዕቁባ ሚካኤል ጠዊል ኣብ ዝሃለዉ ሃልዩ ከመስጉነ ይደሊ ኣብ 2011 ብመፅናዕታዊ ፅሑፍ ተሰኒዩ ኣብ ፌስቲቫል መንእስያ ሳዋን 2011 ምስ ቀረበት ከም ደርፊ እቲ ናታ ዛንታ ምስ መፀ ንዓይ ደስ ይብለኒ። ሽፍታ እዩ ከቲሩ ዝበልዕ ሽፍታ እዩ ናይ ብሓቂ ኣብ ኣፈ ታሪክ ብተመርኮሰት ዛንታ እያ ነራ። እቲ ዋይ ሽፍትነት ካብ ብደርፊ ተደሪፉሉ ስቕ ዝብልሲ ናብ ፊልም ዘይንቕይሮ ብምባል ሙሉእ ዛንታ ሰሪሕላ
0: እምበር ኣብ ደርፊኻ ሰሚዕካ?
1: ኣብ ደርፊ እየ ሰሚዐ እያ ምስ ፌስቲቫል ክንከይድ ኣነ ኣፍታ ያታዊት ባህሊ ዞባ ደቡብ ነረ እቲ ሽዑ እዋን ከመጠቃዓይ ተሓዊሶ እዮም ነረ ነዛ ናይ ሕጂ ጉጅለ ትንሳየ ዘላ ናይ ዞባ ደቡብ ኣብቲ ሽዑ እዋን እታ ደርፊ ምስ መፀት ምስተን ካልኦት ደርፊ እቲ ሽፍታ እዩ ይስዕስዕ ወኒ ኣለዎ ኣብ ሓደ ቦታ ኮይኑ ገለ ብዙሕ ናቱ ሓሳባት ከዓ ካብ ጠዊል ማሓሪ ጠዊል ሰምዑ ስለ ዝነበርኩ ሒዘዮ ንድሕሪት መፅ ናብዚ ዝቐረበ ዓመታት ሽዑኡ ክሰርሓ መዲበ በቃ እዚኣሲ ንምንታይ ካብ ብደርፊ ጥራይ ኮፍ ትብልሲ እንዳሰዕስዐ ካብ ብዝርፍኦ ካብ ኮናስ ነቲ ሜላሲ ናብ ድራማ ዘይቅይሮ ብምባል መጀመርታ

0: ናብ ናይ መድረኽ ቀይርናያ ዕውቲ ኮይና ብድሕሪኡ ናብ ተኸታታሊ ምስ ቀይርናያ ከዓ ሕጂ ኣብ ዘላቶ ደረጃ በፂሓ እምበር እታ ምንጪ ናይታ ደርፊ ናይ ጠዊልያ መፅናዕታዊ ፅሑፍቲ ድርሰት በዓብ እዩ ኣብቲ ስራሕ ዘሎ ግን ናትና እዩ ናተይ ማለት እዩ
1: ሳውን እንታይ ኢለን ደርፋ ነይረን ግን
0: ሳውነይ ከመዓልካ ሳውነይ ስደደኒ ንዓደይ ከም ሰሓካ ደርሆ ሓሪደ ኣያየ ጓዕታር በዓልወኒ በረኻ መዓልካየ ስሉም ብቐደምካየ እንዳበላ ዝንእዶ እየን ፈቴን ኣይኮናን ዝንእዳተን
1: ከምቲ ኣብታ ፊልም ንሰምዖ ነበርና ኣኽቢበንኦ ዝደርፋ ገለሲ እዩ
0: ነቲ ሓንቲ ውጥጥ ነቲ ሓንቲ ሕዝ ገለ እዩ ወላ ኣብቲ መበቆላዊ ኣፈታሪክ ዝረኸብንዮ ኣብ ምድረሳ እውን ኣብ እምበዓላ ዝበሃል በረኻ እዩ ኣብ መፃፅ ትይሳ እውን ኣብ ሓንቲ በራኽ ቦታ ኮይኑ ዘዝሓለፉ ዘምት ስለ ዝነበረ ከምቲ ንሕና ዝተጠቀምናሉ ሜላ ከዓኒ በይኑ ጥራይ ሸፊቱ ንሓንቲ ዓዲ ክጥቃዓ ስለ ዘይክእል ሓደ ቆልዓ ምስድሪኡ በኣስ ኣጣል ኣጥፊኢኻ ተባሂሉ ኣብ መጓሰ ይቕጥቀጥ ትናብራ ፅሊእ የብሎ ሞ ካብ ስድሪኡ ፍታሕ ተኾነ ኢሉ ብእዝኑ ስለ ዝሰምዕ ሳውና ኣሎ ተባሂሉ ናብኡ ኸይድ ተሓደ ገለይ ጓራፈጥ ናብኡ ይኸይድ ብኸምኡ ተኣኻኸብ እዮም ንሱ ከዓ ሙሉእ ናፅነት ይሂቦም ስለ ዝነበረ ሕጂ ንኸይድፈር ሓይሊ ፈጢሩሉ ነቲ ሳውን ዝበሃል ሕጂ ወላ ከይፈ ተዋዒን ዘድንቆ ምክንያቱ ስደደኒ ንዓደይ ከምሳ ሓካ ደርሆ ሓሪደ ገለ ነቲ ሓንቲ ውጥጣ ነቲ ሓንቲ ስሕባ ነቲ ሓንቲ ገለ ገብር ገለ ተኻልእ ተፈጢሩ ዘሎ ግን ፈጠራዊ ዛንታ እዩ እንተሱ ግን ብአን እዩ ሰን ከዓ ቶም ዓዲ ክሓልፉ ስንቆም ሒዞም ብሰላም ዕዳግኦም ዒሎም ንቤቶም ክምለሱ ከምኡ ገይሮም እዮም ዘሳዕስዑ
1: ስለዚ ሰንከይደን ጓይላ ይገብራ እቲኦም ርዕኦም ሒዞም ይሓልፎ ኣየዝተውዕለሎም
0: ኣብኡ እንተኣትዩ ዓይኒ ዓሚቱ ስለ ዝስዕስዕ ወናም ስለ ዝነበረ ወላ ሓንቲ ክሳይ ይገብርኒ ይብሎም ኢኸ ወላ ኣብቲ ስራሕ ኣቕሪብናያ ዘለና ንድሕሪ ኣነ ሳዕሲዐሲ በቃ ዝኾነ ነገር ኣይትግበሩ ንዓይ ጥራይ ሓልውን እዩ ዝብል እንታይ ይገብር ሲ ኣይፈልጥኒ ብርቱዕ ዛር ድዩ ዝበሃል ብርቱዕ ወንሲ ነይርዎ እዩ
1: ጓይላ ተሰሚዑ ሲ ጥሕል ሓንጎሉ ሳውን መበገሲ እንታይ መሸፈት እዩ ኣለኩም ድዩ ታሪክ ትፈልጥዎ
0: እቲ መፅናዕታዊ ፅሑፍ ንሕና ከም ሽፍታ እንዲፀኒሕና ካብቲ ዓዲ ግን ኣዲኡ ብወሰን ምስ ወለደቶ እቲ ንሕና ድምፃ ናይ ኣዲኡ ብወሰን ምስ ወለደቶ ፀሊኣቶ ኣብ ዘንቢል ደርብያቶ ምስ ከደት ብኡቢሉ እህባይ ዘዕበዮ ፍጥረት እዩ እቲ መፅናዕታዊ ፅሑፍ ወላሲ ከምኡ እዩ እህባይ ዘዕበዮ ሕጂ ንሕና ግን ንዕኡ ቁርብ መንሽሙ ከይኮነና ንድሕሪ ተመሊስካ ንዕኡ ክስታይ ካብ ምግባር ነቲ ዛንታ
1: ንዘወይ መስርሕ ክሓትት ዩ
0: ኣብ ዕላል ጥራይ የእቲና በቃ ናይ ባሃይ በሎሲ ሕነዲ እዩ ናይታ ከየዕብየቶ ወላዲቱ ብሰንኩ ብወሰን ወሊዳ ተባሂሉ ናይቲ መውት ሕነ ክፈዲ ብምባል እዩ
1: ጓልታ ዓድያ ማለት እዩ
0: እወ ጓልታ ዓድያ ይነግሩ እዮም ወላ ኣብቲ ዛንታ
1: ከምኢሎምሽኪና ሞ ተበዲሉ እዩ ምስተወልደ ክዓቢ ከሎ ስለዚ ናቱ ሒነ እዩ ዝውፅእ ዘሎ ብታዓዲ
0: እሱ ሕነ ኢሉ ኢ ዝሓስቦ እቶም ዓዲ ግን ብክፉእ ይረኣይዎ ምክንያቱ በዳሊቱ ኣዲኡ እውን ክትከውን ትኽእል እያ ደርብያቶ ምስ ምኻዳ ብወሰን ምስ ምውላዳሲ ክትፍለጥ ስለዘይትደሊ እያ ሕጂ ጭካነ ናይታ ወላዲ ገለገለ ክንሪኦ ሓሲብና ግን እስከ ድሓንሱ ይትረፈና ብዕላል ጥራይ
1: ነዊሕ መስርሕ ኢኸ እሱ ክተብሉ ግን ከምዚ ኢልካ ክተዘንተወሉ ከለኻ ግርም ክንደይ ወሲዳ ክንደይ ግዜ ወሲዳ ትልካ ክትደርሳ ነዚኣ ክተዳሉ ተፅንዕ ዝፈልጥዎ ብዙሕ ነገር
0: ዓመት ኣቢላ እያ ዳርጋ ወሲዳ ትለይ ኣብቲ ኣተወት ኣተወት ኣብ ምዝዛማ ከዓኒ ንክትስራሕ ቀልጢፋ ትምፃና ስለ ዝተባሃለ ሽዑ እዋን ተደራሪበናን ይኮነ የን ክሳብ ንዓ ክፅሕፈላ ድወግሓኒ ለይትስ ነይሩ እዩ ከምኡ ጋጢሙኒ ይፈልጥኒ ፍቲ ካልእ ስራሕ ግን ነዚኣ ቀልጢፍካ ምፃልና ይብሉ ስለ ዝነበሩ እንደገና ፕሪንት ክፅሓፍ ኣብ ኮምፒተር ካብ ብኢደይ ገለ በዚ ጋጣሚ ኣብ ዘይነበረኒ እዋን ወላ ሓንቲ ክገብረ ኣብ ዘይክእለሉ ግዜ ፌበን ኢሳቅ ትበሃል ፀሓፊት ናይ ባህላዊ ግዳያት ኣላ ሽዑ እዋን በቃ ኣምፀያ ናባይ ባዕለይ ክገብረልካ እየ ምስ በለት ንስ ወላ ነታ ስራሕ ቀልጢፈ ንክሰርሓስ ደፋፊኣትኒ እያ ብዘይ ወላ ሓንቲ ነገር እያ ሰሪሓትለይ በዚ ጋጣሚ ከዓ ንፌበን ከመስግ

0: Hunt to ክትዋስእዋኸ ብዙሕ ዶ መጢጣሕኩም ትኸውን ምኩራት እዮም ቶም ተዋሳእቲ ስለዚስ
1: ብስነ ስርዓት ኢና ደሊንያም ቶም ካስቲ ብስነ ስርዓት ግዜ ከማን ወሲዶምሉ እዮም እዚ ደሕሸኒ እዚ ክብልሲ ነዊሕ መዓልቲ ወሲደ እያ ብስድራ ቤት ተፈጢረን ዘለዋ ደረጃ ንድሕር ርእንያን እንተን ስራሓት ገለ እቶም ተዋሳእቲ ሓቂ ሓይሽ ማራ ኣመና ንፉዓት እዮም ወላ ፈቲኖም ዘይፈልጡውን ነይሮምና ኣብቲ ስራሕ ከም ተመክሮ ምሳይ ድመፁ ነይሮም ገለ እቲ ዛዕበየ ናይ ድሕረ መጋርጃ ስራሕ እዩ ነይሩ ኣብ ኣካየዲ ስራሕ ኣብ ኣልባሳት ምትሓዝ ገለ በኽሪ ወላ ሓንቲ ፍፁም ኣብ ዝኾነ ስራሕ ዘይነበሩ ሰባት ግን ከዓ ናይ ኣርቲ ዝምባለ ዘሎ ብፍላይ ደቂ ጉጅለይ ኣንበስን ኣንበስ ሚካኤል ኣብርሃም ገብረስላሴን ብሓንሳ ምስ መፁ ንስኹም ነዚ ስራሕ ክትሕዝዎ ኢኹም ምስ በልናዮ ኣምና ክብድ ኢሉ ነይሩ መጀመርታ ግን ካብ ፀሓይ ዕራብ ነፀሓይ በርቂ ተመክሮ እንዳወሰድካሎ ስለ ትኸይድ ኣብ ድሓን መንሽሙኣት እዩ ብተሃና ንፁ ግን ነዊሕ መዓልቲ ወሲድ ወላ ኣብቲ ሕርያ ናይቶም ተዋሳእቲ ኣነ ረኺቡ እዮም እየ ዝብል ድሳሓተኒ ተዋሳእሲ የለን ናይ መወዳእታ ናይ ዜሮ ሰዓት ሓደ ካስቲ ተቐይርኒ ኣጋጣሚ ምስ ምጣዓም ግዜ ከፈላ ዝበሃል ሒዝዎ ዝነበረ ተመስገን መፅያ መወዳእታ ድምፂ ገለ ምስረኣኹ ደስ ኢለኒ እታ ዝነእሰት ካብቶም ዓዲ
0: ንሱ ከዓ መንእሰይ ከመይ ዝበለ ዓብዪ ወዲ ገጠር ምስሊ ይቐሪቡ
1: ውባ ትበሃል ጎርዚ ከዓ ነራ ስያ ናይ መወዳእታ በቂ ንዓ ክደልየ ብዙሕ መዓልቲ የሕሊፈ ነረና ኒኣ ምርጫይ ዝኣተዋ ገለ መወዳእቱ እዚኣ ምስ ረኸብኳ ግን ባ ወዲ እያ
0: መብራህቲ ሰሎሙን መብርሄ ከዓ ተዋሳ እዩ ብፍላይ ተሓሰረያ እንዲትኩምሞ ኢሉ ትኸፍ ኢሎም ከለዎ ኣባይቶ ተተመላሊሱ ከዛርቦም ናይ ብሓቂ ያ ክብድኻ ትቕስል ዘምህረት ክኣስኻኻ
1: እወ ይኸውና ኣለ ድ እወ
0: ትምውፋር ትፈርሕ ነታ ዓዲ ግን ተኻ ገሊፃ ትካልላ ፅቡቅ ጌራ ኣክስታይ ትገብር መሓመድ ሕራይ ርእቶ ተዓዘብቲ ኸ ከመይ ረኺብካዮ እስኻ ብወገንካ ከመይ ገምጊምካ
1: ኣይ ጸልኦኒ ስራሕካ እንድሕሪ ተመሊስካ ርኢ ከተብሎ ዘይሰራሕካ ኮይኑ እዩ ዝስማዓካ ኩሉ ግዜ እንድሕር ኣብቲ ኣካል ስራሕ ኣለኻ ኮንካ እቲ ተዓዘብቲ ዝሃብዎ ካብኡን ላዕሊ ኣመና ሃናፅ ርእቶታት ኣብ ከምዚ ከምዚ ክኸውን ነይርዎ ካብዚ ንላዕሊ ካልእ ንፅበ ገለ ዝብሉ ነገራት ብዙሕ ይፅበ ነይረ ንብድሕሪ ሕጂ እንታይ ክሰርሕ ትኽእል ነቲ ሕብረተሰብ ኣነ ናይ ሕብረተሰብ እየ ካብቲ ሕብረተሰብ ዝመፀ ባህሊ ኢና ከዓ ናብ ሕብረተሰብ ብጥበብ ንድሕሪት እንደገና ምሊስናዮ ኣምፂና ኢና እንኩመ ንብሎም ዘለና ትሒዝካያ ትወርድ ዘለካ ንሶም ዝፈልጥዎ ስራሕ እንድሕር ኮይኑ ሲ ኣብኡ እንታይ ዓይነት ሓይሊ ትገብር እንታይ ክትገብር ኣለካ ንብድሕሪ ሕጂ ንዝኣምን ስለ ዝኾነ ብፍላይ ርእቶ ናይ ህዝቢ ኣብ ከምዚኦም ኣጋጣሚ ንብድሕሪ ሕጂ ዝሰርሖ ስራሕ ሲ ብረቂቕ ጥበባዊ ሓይሊ ንክትከዶ ሲ ዝድርኸኒ ኢና
0: ኣብ ዝኾነ ስራሕ ሰብ ርእቶ ክህበካ ናይ ብሓቂ ሓጋዚ ኮይኑ ኢኻ ትረኽቦ ተዳቕንዕና ኣልዩ እኳ ማለት እዩ እስኻ ኸ ከመይ ገምጊምካያ ኣብ ፍፃሜ በፂሓ ፈነወ ምዛዘመት እንዳተዓዘብካያ እዚስ ከምዚ ክገብሮ ነይሩኒ ትብሎ ትጣዓሰሉ ኣለካ ዶ ከመይ ገምጊምካያ
1: እታ ስራሕ ኣብ ስክሪፕት በይንያ ነራ ኣብ ስእሊ ምስ ወፈርና ከዓ በይንያ ነራ ሕጂ እወ ርድአኒ እዩ እቲ ቐንዲ ፅባቕያ ኣብቲ ብዝሒ ናይ ተዓዲ ክኸውን ይግብኦ ነይሩ ግን ትኸድካ ወፊርካ ትረኽቦ ንኣብነት ንሕና ኣብ ክረምቲ ኢና ከይድና ነርና ምስቲ ዘጓጥመና ነበረ ስራሓትን እቲ ኣባይታ ሒዝንያ ዝኸድናን በበይኒ እዩ ነይሩ ሕጂ ነዚ እንታይ ትጣበበሉ እዩ እቲ ዛዕበየ ሓይሊ ነይሩ ምክንያቱ ኣነ ይፀልኦን እያ ከም ስራሕ ሳውን ኣይፀላእኒ ድፈተኽዋ ስራሕ ነዊሕ እዋን ምሳይ ዝገበረት ስለ ዝነበረት ኣይፀላእኒ ብዝያዳ ትፍርዲ ከዓ ከም ዝበልኩ ኸ ካብ ሕብረተሰብ ዘምፀናዮ ምህርቲ ክሳብ ዝኾነ ሲ ንሕና ሓፊስና ከምዝገምር ናይ ዓውዲ እንደገና ናብ ህዝቢ ናፍቲ ሕብረተሰብ ስለ ንመልሶ ሲ ከመይ ተቐቢልና ጥራየ ህዝቢ ክገድፎ ዝደሊ ምስ ብዙሕ ጉድለታቱ ምስ ብዙሕ ፅባቐታቱ ሲ ናብ ምግዳፍ ሓይሽተ ዘይተጋጊ
0: ራይ

0: ሳውን በአካል አይመጽንቲ ሳውን ሽፍታ ኮይኑ ተዋሰ እንታይ እዩ ትፀገም ኣብ ኣሃዶ ኸይዱ ትምህርቲ ይመሃር ድዩ ዘሎ ይምህር
1: ይምህር እዩ ምስ ስራሒ ሰለስተ ማእከላይ እዚ ማእከል እንድዩ በዚ ኣጋጣሚ ብፍሉይ ኣብታ ስራሕ ከመስጉኖ ዝደሊ ኪዳነ መታዕቢሽተ እዩ ካብ ቀደም ብሓንሳብ ኢና መፂና እቲ ኣብ መፃፃእናሲ ኣብቲ ናይ ኣርቲ

0: ታታልት ግን ልዕሊኡ ብፍላይ ኣብዛናተይ እሞ ኣነ ኣብ ዝወለድክዎ ስራሕ
1: ጉዝፉ ስዳግን
0: ምስራሕ እዚ
1: እሽፍታ እዩ ዝመስ
0: እዚ ኣጋጣሚ ወላቲ ንሱ ዝሰርሖ ስራሓት ብፍላይ ኣብዛናተይ ተናቱ ሲናት ከማይ ኮይኑ ስለ ዝሰርሖ ንሱን ኬበን ተወልደን ዝገበሩ ኣስተዋፅኦ ኣብዛ ስራሕ ፈፂመ ዝርስዕ ኣይኮንኩን
1: ኣነ ስንዑኡ ከዓ ገሌ ለካሲ ቁሩብ ክስታይ ኮይኑሎ ምስ ተራኸብና ንዕለኪ ኢልካኒ ጅስ ዋ ታሴፋይ ካብ ኢዱ ይፈልያ እንዲ ኮይኑ ከይቆርፀና ዲፈር
0: ትምህርቲ ነራቶ ነጊርአ ክልተ ግዜ ደው ኢለሉ ብኣሃድኡ ተመዲባ ዝተዋሃበቶ ኮርስ ስለ ዝነበረቶ ግን ንዓ ግዲፍካ
1: ድሓን ኣብ ካልእ ኣጋጣሚ ንራኸብ ትኸውን ታርኢቶ ስረኺብካያ ዶኾ እንትኸውን ዛንታ ሽፍታ በዚሑ ዝኾነ ደራሲሲ ምስ ሸፋቱ ርክብ ዘለዎ ድርሰት እናምፀአ ካልእ የብልና እንዲና ዝብል ገለገለ ካብ ተዓዘብቲ ኣለዉ ሕጂ መሓመድ መልስኻ እየ ክሰምዖ ዝደሊ
0: ዛሕቶ ትርሪላ እንድያ ኣብዛናተይ ተመርኪሰ ክዛርብ ናልባት እቲ ኣብ መፃፃእና ኮይኑ እዩ ድስምዓኒ ንዓይ እቶም ገብሩ እናበሉ ዝልእኹ ነበሩ ምስለኔታት እቶም ደጊያታት ኣብቲ መፅናዕታዊ ፅሑፋትና ዘለዉ ብፍላይ ኣብ ብሄረ ትግርኛ ዘለዉ ሲ ድሕሪት ምልስ ኢሎም ዕጭ ኣይንግብርን ዕጭ ከምዚ ኣይንገብርን ኢሎም ዝወፁ መንእስያት እሶም ሽፍታ ኢሎም የጥምቕዎም ስለ ዝነበሩ ክኸውን ንኽእል እቲ ናትና ዛንታ ትመፃፅኡ ሲ እቲ ሕብረተሰብና ሲ ካብኦም ዝበቐለ እዩ ሓደ ምስሊ እነ ንብዙሕ ከባቢታት ይግብር ክሳብ ዝኾነ ሲ ከምዚ ንገብርን ኢሉ ዝወፅእ ሰብ ክህሉ ይኽእል እዩ ወይ መፁና ነይሮም እዮም ድገዝኡ ባዕዳውያን ወላ እዚ መግዛእት ንህዝቢ ኤርትራ ገለ ከም ተወሳኺ ኩሉ ነገር ኣጠቃሊሎ ክሪኦ ከለኹ ግን ብፍላይ ኣብዛናትና እዚ ሳውን ዝበሃል ሽፍታ ይፀኒሕና እንታይ ኢና ምኹን ገብሩ ዓዲ እቲኻ ለዋሃ ሰብኣይ ትገብሮን ኢኻ ኣብታ ምድረ ሳውን ትበሃል ኣብ ዓረዛ ኣብ እምበዓላ ኣብታ በራኽ ቦታ ኮይኑ ሓንቲ መንገዶም ንስ እያ ቀጣን ከም መንገዲ ኣድጊ ብኣይ ሓልፉ
1: ይምለሱምድረሳውን
0: ዝበሃል ቦታ ኣሎ ኣብ ዓረዛ ንእዞብ ዓረዛ እምበዓላ ትበሃል ቦታ ኣታናቱ ቦታ እቲ ኣፈታሪክ ሲ እቲ መፅናዕታዊ ፅሑፍ ኣፈታሪክ ሲ ጠዊል ሲ ንዓይ ብኸምኡ ይዕሊልኒ ሕጂ ካብኡ ብዝመፀ እዩ እቲ መንሽሙ እቲ ሳውን ዝበሃል ሽፍታ ሕጂ ግድን ሽፍታ እንተፀኒሑ እቲ ናይ ሽፍታ እዩ ክመፅ ዘለዎ ዝቕየር ነገር ሲ የለን ሕጂ ከመይ ሰሪሕናዩ ኢና ዳ ንሓስብ ዘለና እምበር ስለምንታይ ከምኡ ኮይኑ ንዝብል ስንድሕር ከምኡ ፀኒሕካ ከምኡ ኢካ ተምፅእ ኣብ ቀፃሊ ግን ካብኡ ብዝተፈለየ ጥበብ ሓዊስካ ብካልእ መንገዲ ዝመፀሉ መንገዲ ክንገብር ተስፋ ገብር
1: ሕራይ እንታይ ብድሆታት የጋጥመኩም ነይሩ ኣብ መስርሕ እዛ ፊልም ሲ ንዓኻ ስታይ ብድሆታት ያጋጢሙካ ዝፈልጥ ወይ ፀገማት ንበሎ
0: ሓደ ንድሕሪት ምልስ ኢለ ክዝክሮ 7 ዓመት እያ ካብ ክትስራሓ ካብ ትበሃል ኮፍ ኢላ እዛ ስራሕ ኣነ ከምባህገይ ትሕቲ 30 ዓመት ከለኹ ክሰርሓ እዩ መደበይ ነይሩ ከምኡ ደስ ድብለኒ ነይሩ ወላ ከም መደብ ግን ኣይኮነትን መዓልታ ከይኣኸለት ትወፅእ ነገር ስለዚ የላ ዕድሚያ ኣኺሉ ኣብቲ ትሰርሓሉ ዝተባህለት ሰዓት ግን ብዓብዪ ትብድሆ ክረምቲ ምውፋርና ስራሕ ክፅብቐልና ኢልና ሓሲብና ነርና ኣመና ኣዝዩ ኣብዝ ሓለፈ ክረምቲ ሲ ኣመና ብርቱዕ ክራማት ነይሩ ኣብቲ ጌሽናሉ ዝነበርና ዓዲ እዚ ነረን ከዓ ኣለዋ ሶሙን ምስተን ናይ ጓቕሜን ዝኸዳ በዓላት ኣለዋና 24 ሰዓት ማይ ዝሃርማ ጥሚቕ ክብላሲ ውዒለን ይሓድራ ነረን ትግመ
1: ምሳእእስን
0: መንሽሙ ገረናና ነረን ሒዘናና ነረን ጠቕላላ ምውፃእ ምእታው ከሊአናና ክልተ ሲን ሓንቲ ሲን ሃሪምና ሲኢልና ንመፀሉ ነይሩ ብዝያዳ ስራሕ ንኽፅብቕ ከዓ ቦታ ምስ ምቕያርና እዛ ስራሕ ዳርጋ ክልተ ወርሒ ኣብ ከርተት እያ ይሕሊፋትና በዚ ኣጋጣሚ ዓቕሊ ገይሮም እቶም ተዋሳእቲ ካብ ዝዓበዩ ወላቲ መስርዕ ተዳሪእኽዮ ወለዲ ኣለዉ ኣብቲ ሕብረተሰብ መንእስያት ኣለዉ ኣብቲ ሕብረተሰብ ጎራዝ ኣለዋ መርዕቲ ኣለዋ ቆልዕ ኣለዉ ንባዕሉ ትሽፍታ ኣለዉ ናቱ ዓሳክር መንእስያት ኣለዉ ገለ ከይመስገንክዎም ካሓልፍ ኣይደልን እየ ሳላተዓቕሎም

0: ኣብ ንፀላ ፀኒሕካን ፍልፍል ወሪድካ ገረብ ደሊኻ ከምዚ ዓይነት ስራሕ ክሰርሕ ምፍታን እዚ ካብኡ ዝዓቢ ብድሆ የለን። ብዝያደ ከዓ ብናይ ስራሕ ሸኑ ክንተሪእኽዮ ፀሓይ ኣላ ካሜራ ሙሉእ መዓልቲ ሒዙ ምሳኻ ቅራዕ ኢሉ ክውዕል ከምቲ ትደልዮ መግቢ ብላዕ ስት ኣቢልካ ትከይድ ትስእን ዘይሒሉ ክመፀካ ውዒ ክመፅእ ገለ ኩሉ ነገር ተፃዊሮም ብምሉኦም ካብ ዛዕበ ክሳብ ዝነኣሱ እዛ ስራሕ ኣብ ጎነይ ዝኾኑ ተዋሳእቲ ብፍላይ ኣካየድ ተስርሖም በልዮም ኩሎም ብጠቕላላ ከይመስጎንኩም ክሓልፍ ኣይደልኒ።
1: ትፃረፍ ትቋዮ ነርካ ምስ መብሬ ወላ ምስ ተኸዓ ተኸዓ እኳ ገለ ክድርብየልካ ይረኣና ምስ መብሬ ግን ትዳራበይ ይኹም ሓንሳ ብትሪ ውርውረካ ሓንሳ እምኒ ንስኹም ዝነገረና ግን ሃሪሙካ ነይሩ መስለኒ
0: እወ ባዕልኻ ጉድጓድ ንኩዓትኣ ዝበሃል እዩ ሓደ መዓልቲ ባዕልኻ ሰሪሕካ ክትህርም ከባድ እያ። ኣብ ስእሊ ምስ ወፈርና ኣብ ህድሞ ገዝኡ ከይደዮ ንመብሪ ሕጂ እቲ ናተይ ካስቲ ከምዝሓውሱ ስሕው እንድዩ ፀፀር ንቅድም ዝድርብዮሉ ፈሪሕ እምኒ ገረስ ከውድቃ እየ ነዛ ገዛ እዩ ዝብል ኣብዘ እሱ የለን ኢሉ ድሓስብ ናይ ንጉያ ሰዓት 10 ንዓኣ ክንስእል ኢልና ምስ ተበገስና ኣጋጣሚ ሕጂ መብሬ ብውሽጢ እዩ ዝፀንሕ ዘምህረት ከይፈለጠ ሲ እቲ በርሀ ዝበሃል ካስቲ ናይ መብሬት ብውሽጢ እዩ ዝፀንሕ ሕጂ መን ኢኻ ድርቢኻ እዩ ዝብል ተሓቢኡ ምስ ረኣዮ እምኒ ድርብየሉ እዩ ሕጂ ካብኡ ካሃድም ከለኹ ኣብቲ ኳና ፀኒሓ እምኒ ወስ ምስ በለኒ ኣብ ድሕሪት ናይ ሸኾና እግረይ ናይ ከብዲ እግረይ ሙሉእ ሃሪምኒ እምኒ ገይሩ ተቕንዘኾ ክነግረክ ይክእልኒ ፈፈው ኢሉ ወዲቀ ወላ ካሜራ ናባይ ገፀሙ የበልዋን ድሕሪኡ ቃንዛይ ፀይረ እንዳ ሓንከስኩ ተረፈ ስእልታትና ስኢልና ናይ ምሸት ከዓኒ ሰዓት 3 ስእሊ ነርና እሳኮ ይርሳዕኒ ወላ ኣብ ካሚንሱን ኣፍታ ኣድቨርታይዝ ትመፅያ ንመብሬ ከይረኣኹ ብድሕሪ እዩ መፁ እዩ ነቲ ዘምህረት ዝበሃል ካራክተር ሲ በረሀ ብድሕሪ እዩ መፁ እዩ ሕጂ እንተ ከዓ ጠኒስ ክሪኽ ክብላ እዩ ዝኽል እታ ጠኒስ ክሪኽ ከየውፅእ ኣብ ቅድሚያ እሳ ከዓ ጉድጉዶ ሒዛ ነይረ ሕጂ እቲ ጉድጉዶ ከተልዕል ብድሕሪት መብሬ መፅንእ ከምዝነበረ ኣይረአየን ካብኣ ክሃድም ካብኣ ክሃድም እሳ ምስ ረኣየቶ ንዓ ቁርሲ ክገብረልካ ንዓንዲ ቅረብ ትብሎ ዝደለካ ገለ ኢለ እያ ዝዛርብ ኣብዚ ኮንካ ዶ ንዓ ተዛርብ እያ ትብሎ ሕጂ ነቲ በርሀ ዝበሃል ብድሕሪት ኣይረኣዮ ካሃድም ካሃድም ካሃድም ምስ በለ ዳሓሪ ኣብ ስእሊ ርእየ ኣነ ዝገረመኒ መብሬ ኣብቲ ገዛ ፀኒሕዎ ነይሩ ከምዚ መሕለቢ ናይ ንዑኡ ልዕሊኡ ሒዝዎ ሕጂ ሙሉእ ካሃርመኒ ስሒትዎ ሳኻ ብኡ ወሲላትኒ ክወፅእ ከለኹ ግን መብሬታ ዘይትምሕር በትሩ ከዓ እንደገና ኣፍታ ንጉሆ ዝሃርመትኒ ከዓ እንደገና ከዓ ረኺብኒ ታፀቐንዛ ክፃወራ ይከኣልኩ ንሻዑ እታ ስራሕ ብኣ በቃ ግደፍዋ ታ ስእሊ ብዘላታ ትኹን ኢሉ እዮም ክሳብ ከኒና በሊዕ ደቂሰ ዝሓደርኩላ ራ
1: ክሳብ ሓለዋቱ ዘጥፍእ ኮይኑ ተባሂልካ
0: መረያ ከባድ ነራ ሳይርሳዕን እዮም ፍሉይ
1: እንታይ መልእኽቲ ኣለዋ ትብል ብሓፈሽ ፊልም ሳውን
0: እዋይ መልእኽቲ ኮ ኩሉ ነገራ መልእኽቲ እያ ሓደ ድብፅብፀካ በይንኻ ኮይንካ ትገብሩ የለን ምስ ሓፋሽ ኢኻ ንቕሓትካ ዝብርኽ ካብ ሓፋሽ ኢኻ ዝኾነ ነገር ተባሂልካ ትወፅእ ምስ ሓፋሽ ኮይንካ በይንኻ በይነይ ምባል ሲ ንበዓል ሹማይ ሲ ኢዱስ ኣኽፊላት እያ እቲ በይነይ ክሰሪሐ ምባል ሹማይ በይነይ ክቃለሶ ምባል ሲ ኢዳ ኽፊላት እያ ብሓባር ምዃን ግን ይህን ምሄን ኢልካ ምስ ዓዲ ተባሂልካ ትገብሮ ምስቲ ሕብረተሰብ ተባሂልካ ትገብሮ ግን ዋጉኡ ከዓ ተኸፊልዎም እዩ ንሳቶም ማለተይ ሲ ንሳውን ክሳብ ዝቐትልዎ ኮይኑ እዚ ኣብ ሕብረተሰብና ብዙሕ ነገር ንፅበዮን ደይንፅበዮን ነገራት ኣሎ ከም ሰባት ገለገለ ንርስዕ ኢና ንኣብነት ሓንቲ ጓል ኣንስተይቲ በፅሓ ኣዳዓቕሚ ህዋን በፂሓ ኣብ እዋን ሕርስን ጥንስን ኣብ ዝበፅሐትሉ ሲ ክትሓርስ ኢላ ኣብ ዝተዳለወትሉ ውላድ ትፅበ ከም ሰብ ጓል ይኹን ወዲ ብዘየ ገድስ ብዓብዪ ከዓ ትንፋስ ምሕላፍ ኣሎ እዚ ንፅበዮ ዶ ማዕረቲ ፅቡቕና ሲ ሕማቕና ንፅበ ዶ ከም ሰባት ዝብል መልእኽቲ እውን ሂበ እያ ጥሜት ኣብ ዝነበረሉ ሰዓት ሃብቲ ብዝነበረሉ ሰዓት ንሓድሕዶም ቶም ዓዲ ተሓጋጊዞም ናይ ወዲ ዘጎ መርዓ ክሕልፍዎ ምፍታኖም እቲ ንኽስቶ የብሉን

0: እዚ ንግበረሉ ሰብ እንዳረኣየ ልካ ዘይኮነ ትገብረሉ ሲ ፈጣሪ ብዝፈትዎ መንገዲ እዝን እዝን ኢልካ ትገብሮ ነገር ብብዙሕ ደረጃታት
1: ክፉእ ዝገበሩ ከዓ ሳውን ንባዕሉ መብርሂ ንባዕሉ ከዓ ኩሎም ነናይ ኢዶም ረኺቦም
0: ከምዚ ደጊመ ዝብላ ኣላ ጉድጓድ ንኩዓት እያ እተከዓ ዝኩሉ ዕድሚያ ምሉእ ነቶም ዓዲ ብፅብፅ ኣቢላቶም ኢዶ ዙራ ተሓኒቃ እያ ትመውት እቲ ወዲ ዘጎ ዘይናይ ኢሉ ዝፍደ ግን ምስቲ ሕማማት ተደራሪቡ ምስቲ ቁስሊ ገለ ብረኻ ዝረድኦ ሰብ ኣይርክብን ነዊሕ መዓልቲ ገይሩ ዓዲ ምስ ከድወካ ብኡቢሉ መውት ምስቲ ኩሉ ደረጃታቱ ግን ቲኢህን ምህም ምባል ውራያት ኣግፊሕካ ምግባር ኣፅቢብካ ምግባር መርዓታት ናይ ወዲ ዘጎ ኮ ወለዲ ነበሩዎን ብዘይ ወለዲ መርዓ ዝሓልፍ እቶም ዓዲ ብሓንሳብ ኮይኖም ክስዕስዑ ከለዉ ፍቲ ቤት ውሻጠ ሓሊፈን እንታይ ወላድለኒ እዩ ዝብል ክሳብ ከምዚ መልእኽቲ ነይሩ ነቲ ሕብረተሰብና ሲ ኣብ ጎንኻ ሲ ሰብ የለይ የብለይን ትብለሉ ኣጋጣሚ ሲ ኣብ ቀረባኻ ዘሎ ሰብካ ምዃኑ ዘይርእካ ከ ኣይኮነን ፅጉም ዘገላግል ሕብረተሰብ ስለ ዘለና ነዚ ንምባል ኢና
1: ሳሽፍታ ጥራሕ ቁንጭልካ ክትርኢ ይብልካን ማለት እዩ ኣራይ ዓይኖም ስለምንታይ ዘየድሞቕኩምሞ ተናታ ዓወት ምክንያቱ ተመርዓዊ ክትብል ከላ ኣቦዋን ኣዲያና ፀሊሎም ብፍላይ ኣቦዋ ፈሽፈሽ ዝኣትዎ መምርዓዊ ኣብያህኒ ተባሂሉ እዩ ኣነ ይምርዖን እየ ሳውን ዓዲ ዝብፅብፅ ሰብ ስኮ ይጠፍአ ኣይምርዖን እየ ኣትብል ሕጂ ኣክንዲ ህዝቢ ሰላም ቅሳነት ነቲ ህዝቢ በጃያ ሓሊፋ መስዋእትያ ክትከፍል ተዳልያ እዚ ኩሉ ሳውን ካልእ ክደፍሮ ዘይከኣለ ብኻራ ሃሪማቶ ኣገናዕ ዝበላ ሰብ ግን ኣይረእኹን ስለምንታይ ዘይደመቐ ትናታ ዓወት ትዝብሰይ ዛጓሊ ንፍዕቲ ገለመለ ዘይበሉ ማዕር ክደርፋላ መኸኣላ እ እንታይ ኮይና ህስስ ህስስ ኢላ
0: ትገብሮ ፅቡቕ ነገር እንተዘይተጋጌ ወላ ንዓና ከም ባህሊ ዘፅናሓና ዝፀናሓና ኣብቲ ሕብረተሰብ ሲ ገይረ ዝብል ተጋዳላይ ኣይኮነን ነርና ወላ እውን ዘለና ገይረ ዝብል ኣይኮነን ወላ ስለታ ዘለናያ ሃገር ሲ መስዋእቲ ዝኸፈለ ወላዲ ውሉድ ሓው ጓልሓ ኣቦ ኣደ ኩሉ ብጠቕላላ እዚ ህዝቢ ኤርትራስ ገይረ ዝብሉ ኣይኮነን እቲ ናታ ፅባቐ እዚ ገይራ ዓይኖም ክንብል ከዓ ሰብ ክዛረበላ ኢና ደሊናዮ በ ብዘረባ ይሕለፍ ምክንያቱ ድግስ ምግባር ንዓ ትርጉም የብሉ ብዓብዩትን ዓድና ፅነት ረኺቡ ድግስ ወላ ዘምህረት እውን ከብል እዩ ጨበራይ ምክተይ ፈዘግ ብልዎ ገለ እዩ ዝብሎ ሕረድዎ እዩ ዝብል ግን ነቲ ዓዲ ብሓባራዊ ብሓባር ዝፅዋዓሉ መንገዲ እምበር ዓይኖም ብትፅዋዓሉ መንገዲ ትምቕታሉ ትሜላ ትጥበብ ጥራይ ካብቲ ወለዲ ንዓ ዘመሓድራ ሰብ ነይርዋ እዩ ኣብቲ ስራሕ ምሕፁን ዝበሃል ካራክተር የመሓድራ ነይሩ እዩ እቲ መንተር ዝበሃል ኣላይ ኣገለ እዚ ምስ ገበርክ እዚ እዚ እዩ ዝፈቱ ኣፀፂኻ እሱ ምስቲ ዕድመ ደፋእ ዝበሎ መንገዲ ይፈልጦ ስለ ዝነበረ ናይ ሳውን ባህሪ እሱ እዩ ወላ ንዓይኖም ልክዕነታ ሓልያ ንክትከይድ ዘይደረፍና ላ ምክንያት ሲ ምስ ትተምፀኦ ዋጋ ሲ ወላ ሓንቲ ይኮነን ወላ እትገብሮ ነበረት ኣብ ዓራት ሓሚማ ንዓ ተዋህበታ ላሙኮያ ምዕበይቲ ኹኖ እንኩም ሕረድዋ እያ ትብሎም ንዓዲ ብስማ ንዝመፀታ ካብ ካልእ ዓዲዮም ሂቦማ እንኩመ እዚኣስ ሕረድዋ ንዝበለቶም ኣይና ሓርዳን ንዝበልዋ ሲ እቶም ዓዲ እኽሊ ኣብኡ ድፀናሐና መዕበይ ቆልዓ ንወዲ ዘጎ ምስ በሉስ ኣነ ደስ ትብለኒ መዕበይ ትቆልዓ ትኩኖ ኢላ ትህብ ሰብ እያ ለጋስ እሞ ከዓ ተባዕ ኣሎ ከዓ ብዚ ሕብረተሰብና ኣዋልድ ወሊድ እንዲዩ ኢሎም ፈራዕ ዝብሉ ሕብረተሰብ ኣለዉ ኣወዳ ዝወለዱ ገለ ንዕኦም ብትምህረሉ መንገዲ እያ ክንድደ ክንድቦ ክንዲወዲ ኮይና እያ ዓይኖም ነቦ ኣኮት ዘርየሉ ነራ ወላ ንዳይር ሕጂ ክሳብ ከምኡ ተዓጢቓ ትመፅእ ጎርዞ ክሳብ ዝኾነት ቅያ ብተግባር እምበር ሰብ ዕልል ኢሉ ድግስ ክገብረላ ኣነ ተፀብኸወን
1: ሕጂ እዛ ፊልም ምስ ተወደአ ተመርዕያ ድሮ ወሊዳ ሓራሳ ኣላ እንኳዕ
0: ናይ ሓቂ ኣብ ናይ ሓቂ በዚ ጋጣሚ ከዓ
1: ሓራስ ኣንበሳ ገይራ ተውፅ
0: ናርዶሰይ ከዓ ካብተን ንፍዕቲ ድፈትዋ ተዋሳኢት ዘድንቓ ተዋሳኢት ናይ ዝዓዲያ ኩሎም ንፉዓት እዮም ኣብዚ ዓዲ ዘለዉ ብፍላይ ደቂ ኣንስትዮ ኣምና ምሳይ ተማሃረ ሰብያ ዘድንቓ ዘድንቓ ብልቢ ዘድንቓ ጓል ኣንስተይቲ ተዋሳኢት እያ እንኳዓ ማርያም መሓረታ ከዓ
1: ሓራስ ኣንበሳ ገይራ ከዓ ተውፀ እያ መሓመድ ዳርጋ ዛዚምና ኢና እንታይ ኣሎ ዝተረፈ ትብል መሓመድ ኣቦ ሰለስተ ውሉድ ኢኻ ናይ መወዳእታ ሕቶይ እንታይ ክሓተካ ዝደሊ እቲ ባህሊ እቲ ልምዲ ገለስ ካበያ ጥሪኻዮ ዓበይኻ ዓበይኻ ተዓባብያኻ ኣተዓባብያኻ በዩ ኣይትብሎን እንዲኻ ግን ቁሩብ ድሕረ ባይታ ናትካ ክንፈልጥ
0: ዓዲ ቆራይ ትበሃል ዓዲ ዓብየ ኣብ ኣስመራ እየ ተወሊደ ኣብ ማድሽቶ ምስቲ ዝነበረ ናብራ ኣብ 99 ንዓዲ ምስከድኩ ግን ኣብየ ዓብየ ሕብረተሰብ እቲ ናብራ ገጠር እዩ ዓደይ ፅቡቅ እቲ ኣመና እቱ ገጠር ኣይኮነን ግን ብዓቕሙ ሓሪስካ ርሂፅካ ትበልዓሉ ዓዲ ስለ ዝኾነ ወዲ ሓረስታ እየ ካብ ወዲ ከተማ ድሕሪ ትውልደይሱ ወዲ ሓረስታ እየ ዓብየ ኮይኮነ ከ ኣይተርፍን እዩ እቲ ሱሳ ሚእታዊት ስራሕ ሓረስታይ ዝበሃል ሲ እንዳዕዲዕ ፅቡቅ ገይረስ ይፈልጦ እየ ስለ ዘለኽዎ ክሳብ ዝሕጀ ሰዓት እቲ ካልእ ወላ ነዚ ስነ ጥበብ ከም ተመክሮ 2-3 ዓመት ኣብ ናይ መምህር ኤፍሬም ጓሕሳይ ወዱካዳ 3 ዓመት ተማሂረ እየ
1: እሞ ይቐኒልና መሓመድ ዓብደላ ኣብሾ ክንብለካ ንበር ይቐኒልና ስለቲ ዝሃብካና ዕድል ኣብ ርእሲኡ ከዓ እንቋዕ ሓጎሰካ ሰብሲ ሓርኮትኮት ኢሉ ኣብ ፍፃሜን ተብፂሑ ከምኡ ኢኻ ክትብሎ ትኽእል
0: ኣነ እውን በዚ ኣጋጣሚ ማና ንዓኺ ይቐኒየለይ ነዚ ዝሃብክና ዕድል ንኩሎም እዞም ምሳኺ ዘለዉ ካሜራ ምሳና ከምዚ ኢሎም ሰኣልቲ ምፅንሖም ከዓ
1: ይቐኒየለይመስግነኩም ኣሎ
0: ይቐኒየለይ
1: ሓራ ይቐኒየልና ይቐኒየልና ክቡራት ተዓዘብቲ ምስ ደራሲ ፊልም ሳውን ኢና ክነዕልል ፀኒሕና ከምዛ ክትሰምዕዎ ፀናሕኩም ኣብዚ ኣጠቓሊልና ኣለና ስለቲ ምሳና ምፅናሕኩም ምክትታልኩም ብጣዕሚ ነመስግን።
2: عبد الله وحق اس اس وايتك يا وايتك يا وايتك يا دنجي عمرو عمرو عنده قوم اوبرون

0: ናትራ ናብ ምክትታል ዝወዓልኩም ክቡራትን ክቡራን ተኸታተልትና ትሕዝቶና ኣብዚ ከዛ ዘሜና ተስፋ ይገብር ድማ ክቐርብ ዝወዓለ መደባት ኣዛናይ ከምኡውን መሃሪ ፀኒሑ ክኸውን ኣብ ቀፃሊ ብካልእ ትሕዝቶ ኣብ ልክዕ ሰዓት ክኾን ምርኻምና ክሳብ ሽዑ ግን ከም ትፈትሩ ንብሎ ኣብ መደባትና ናትኩም ሓሳባት ርእቶ ነቐፊቶኸምን እንተኾነ ኣገዳሲ እሞ 12647 ናይ ስራሕ ቴሌፎንናዩ ክደውሉልና ክንቀበለኩም ክንእንግደኩም ንልዋት ኣለና ካብ ኣብ ከባቢ ማጭወት እትርከብ ቤት ምግቢ ሪመይ ምስ ሰኣላይ ዳዊት ገብሮ ብምዃን ኢና ንስለቲ ኣቶ ኣኽሊሉ ዝገብረልና ንትሕባር ድማ ነመስግኖ ቀፀል ያረኸበና ክሳብ ሽዑ ናይ ዝመፅ ሰሙን ሰባት ይበለና
1: Gaba Manai

0: ክንደይ ጽቡቕያ ወይ ኣብ ጸገም እኳ ከምዚ ዝመሰለሲ እንታይ ጥዕምዋስ እንታይ መሰለት ነይራ
1: ሰባ እሞ ብሓደ ኢና ንምሳይራምስ
2: ትላገፅለኒ እቲ ምሕዳር ተተረፈስ ትምምሳይ ባኽን ኸስበሉ ግድል
1: ሓረየ መቀ
3: ብጣዕሚ ዝሓጊስ ኣለኹ
4: ተተኸዲ ኮ መሓሸንቲ ሙዚት
5: ድምጥራይ በልትባ ኣለኹ
4: በይንኸ ኣትሚካን ዋ እንታይ ዳኣ እንዳሓደይ ትምለስ ፀጉሙ ፀገምኪ ስለ ዘይኮነ ዲክብካ ክሰምዖም ነርን ትብል ዘለኹ

0: ሄኖክ፣ እዚ ንዓይን ንኣኻን ኣጋጢምና ዘሎ ፀገም ብዝኾነ መንገዲ ከጋጥመና ኢሉ ሓሲቡ ይፈልጥን እዩ።
1: ፀገም ካ ኢልከ?
0: ፀገም እንተይ ዘይከውን ሞ ክንዚ መረሓሓቕና
1: ሰሊና ኣነ ንስኽን ካብ ብቆልዕትና ፅቡቅ ጌርና ንፋለጥ ኢና ኩለ እንትና ክፈልጦ ኩለ እንትና ካ ፅቡቅ ጌርና ንፈልጥ ኢና። ድሕርቲ ዝመለስ ክለይ መልስ እንታይ እ ክብለክ ፅበይ ዘለኽ ሕጂ ካ ዝሕሉፍ ሓሊፉ ክስ እንታይ ፀገም ክትሕትኒ ፀገም እስኺ ክትፀገም
0: ሄኖክ ኣይትሕረቕሞ ፀገም እንተልይውን እኳ ካልእ ክኸውን እዩ ዝግብኦ መፍትሒ
1: እንታይ እያ ትብለኒ ዘላ ወደ ዛጓል እዚኣ ዳሕርቕ ተረኸበ ዳ ሓርቕ ንፈረቓ ዋ ብዝኾነ ዳሓን ኣይደልኒ ዘርባ እንታይ ክደል ክፀም ይኹ
0: ኩነታትካ ኩሉ ይርድአኒ እዩ ሕጂ ግን ፀገመይ ክፀወርሓ ግዘኒ በጃኻ
1: ፀገመይ ወላ ሓንቲ ይኮነና ኣይንታይ ክን
0: ምሳኻ ፍቕሪ ዘይምውዳቐይ ክምዓብበለላይ ትቕፀረለይ ሕጂ ግን ናትካ ሓገዝ ዘለየ መፅ
1: ንኮ ጣምኳ እዩ ግርን ዝብለኒ ናትከ ንዓዲ እዩ እንታይ እዩ እንታይ ደሊኸ ክፀዊዕኒ
0: ብተዘዋወሪ መንገዲ ድሌታት እየ ነጊረካ እዩ ነቲ ናይ ሕልመይ ወዲ ንክረክብ እውን ብዙሕ ፅዒረን ይፀዕር ኣለኹ ንስኻ ከዓ ሃንደበት ገፅ ከሊእካኒ ተመሊሰ ከዓ ዘይሓሰብኩ
1: እንታይ ዘይሓሰብኩ
0: ገና ዝሓሰብኩ ከይፈፀምኩ ከለኹ ናይ ምክኤለት ተፃብኦ መፂዎ
1: ስምዐኒ ኣሎ ዘይሰማዕና ጉዳይ ስለ ዘለኹ ንዕረቕ ሞ ተረዳዲእና ናብ ንቡር ሂወትና ክንምለስ ዘይኮነን ምክንያት መምፅኢኺ
0: ንሱ ዝዓበየ ድለይተ እዩ ኣብ ናይ ምልኽኣ ክትሕግዘኒ እዩ ሓሳቢ
1: ናይ ምክኤለ ጉዳይ ዋላ ሓንቲ ገብር ይክእልኒ ያ ዋላ እውን እዚ ምክኤለ ገይርዎ ዘሎ ክነግረኪ ይድግፎ እምበር ኣይቃወሞ ደስ ይብለኒ
0: ሄኖክ
1: ዋ እሳ ይመልሲ ዝኾነ ንትዕረ ይኮንክን ጭቃ
2: ዳንሓወይ ከመይ ቀኒኻ ቁርባይ ሓሸካ
3: ዳንሓወይ በጃኻ ሓግዘኒ ተዛረብ በጃኻ ንሚካል ነዘዕሸ ንርአ ዳንሓወይ ሓኪም ከዓ ክትሓወ ይኸይልካ ኣሎ
4: ሓወይ እንደ
5: ስማ ንፈስ ቅዱስ እዝነይ ድዩ ወይ ኣቶም ክኤል ተዘሪሙ
3: ዳንሓወይ እንታይ ኢልካ
4: ኣይትሸገሩ ኣነ ይሓመምኩ
5: እስከደገመለይ ኣነ ከ ምናይ ከኣልኩ እስከደገመለይ ስቅል ከደጋግመለይ ክሰምዓካ
4: ሚኩ ኣነ ይሓመምኩ ሕማም ይካል እዩ
5: ስማ
6: ኩሉ ትገብሮ ዘለካ ሰብ ፍለጦ ላዕሊ ዝበሉ ሓንቲ ዝመፀን ነገር የለና
5: ፅቕበል
6: ሚኮ ስኽደ ይፈለጥክዮ ነገር ኣሎ ሰብ ቀቲላ እንደ መቕታለይ ደተለፈልግን ንዓኻ ዋላ ተወሰኩ ካ ወላ ሓንቲ ይኮነ ንዓ
7: ኣ ዳኒ ክትዛረብ ክንዝኽኣልካ ድዩ

0: እንታይ ኮይኑ እዚ ወዲ ዝዓፀን ዘሎ?
1: መን
0: ንሱ እቲ ጆን
1: ድሓን ኣይኮንኩም እንዲኹም
0: ኣነ ዝፈልጦ ዘጋጠመ ነገር የለን። ብቕንያቱ ግን ካባይ ዝሃድም ዘሎ ኮይኑ ስማዓን ኣሎ
1: እሞ ኣቐዲም ካ ተዘራርቦ ካብ ኣፍካ ትሰምዖ
0: ኣበይ ምስ ረኸብኩዎ ዓፅወኒ ዘሎ ራእዮ እንዳ

0: ይህ ታርሓ እንዲኻ
1: ሰርሒ ዝኸሎ ክትድውለለይ ፀኒኻ
0: ዋላ ብቕንያትኸ ብዝኾነ ናይቲ ዝበልኩካ እንታይ ጌርካ
1: ናይ ክዓርከይ ኣሪከ ኢኻ መስለኒ ምስ ሰብ ርኺበልካ ኣለኹ ኢለካ
2: ባዕልኻ ዘይኮንካ ናብ ዝበልኩልካ ተታሕዝንክንከይ ዝበልካኒ
0: ኣሃ ኣታኸም ባኢልካ እንዲኻ በቃ ምስራሕ መምፃእ ስራሕ ኣለኹ ብሓንሳብ ንከይድና
1: ፀገም የለን ክመፀካየ
0: ሓራይ ሓራይ ሓራይ ጆን ዓርከይ ቻው ቻው ንዓይ ዲላ ከምኡ ኮይኑ ክስምዓ ኣንቐኒ
3: ላዞደ

ታይዝኾነ ሎክ ዋ ካብ መዓስ ናብ ኣፈንጫ ኢዶም እንታይ ድ ኮይነ ኣታታርያ ኮይነ ዋ ካብ መዓስ ናብ ኣፈንጫ ኢዶም ዜና ኣለ

0: ኣመና ወዲ ኣለኹ ብኩሉ ነፈር እዩ መፅ
1: ንሓንቲ ወረቐት ምፍራም ሰዓት ምልኽዎ ዝደልካሎ ሓደ ሰብ ደይኮን ዝፍርመለ ሃባስካባ

0: ነላ
1: እምቧ ክሳብ ሕጂ ጥራይ ደቂሰ ኣሎ ከይትብልኒ
0: ዮኒ
1: እንታይ ዳ
0: ከም ሎም ዓንቲ ተበሪህንን ተሓጉሰን ደቂሰ ይፈልጥኒ ከመይ ሓዲርካ
1: ኦይ ኣነስ ቀባሕባሕ ክብሪ ከይደቀስኪ ሓዲረ
0: ይሄ ተፀሊእካ ድዩ
1: ኖኖ ኣነ እዛ ንግስቲ ልበይ ማዓስያ ክረኽባ ኢለ ክሓስብሲ ከይደቀስኪ ሓዲረ ንስኻ ግን ሓቂ በጢክለካ ሓዲርኩምሽ
0: ኣነ ዋላ ኮ እዚ ንጉስ ልበይስ ብኣካል ኣብዚ ምሳይ ካብዘ ሃለወስ ብሕድመይ ክረኽቦ ኢለኩ የደቂሰ ንስኻ ግን ሕልመይ ከይወዳኣ ኩተሲኢኻኒ
1: እሞ ማዓስ ና ንረኽብ
0: ኣንዳ ዋላ ሕጂ
1: ኢልኪ ሓጂ ክላሳላት ንምበር መፀኹ ነረ ድሓርካ ሰብሪ ከምኡ የክባዝ ፍቅሪ ብልቢ ሃገር ይተትው እዮም
0: ስስ ድሃን ኣይናሕሸይና ሃምቀ
1: ከዛርበኪ ለ ድሓን ቤቢ እሞ ክሳይ ግበሪ ካብ ክላስ ምስ ወፀኹ ሎም ዓንቲ ብሓንሰብ ንምሳሕ
0: ሃራይ ናይ ንግሆ ፍርአየ ዘለኹ
1: ማሚኸ ከመይ ኣላ
0: ማማዳ ፅቡቅ ኣላ ሙሉእ ብሙሉእ እንዲ ሓዋይ ሕጅዳ
1: ፅቡቅ ፅቡቅ እሞ በቃ ብሩህ መዓልቲ ግበረልና
0: ንኩልና
1: ኦኬ ቻው ሳምሪቴ ባይ

0: ፍቅር
1: ኣብሪ ማለ
0: ወይ ሓደሽከ
1: እግዚኣብሔር ይመስገን።
0: ሄኖ ከና
1: ስራሕ ኣለኒ ኢሉ ንግ ወፅዮ
0: ቁርስ ገይርክልና
1: ገይረወ ኣነ ማይ ቆርስኩም ብሓንሳብ መቁርስ ሰጓለ
0: ቆርስክ ንሓ

0: ሄኖክ ብሰሊና ይቀሰም ብተወሳኺ ብዛዕርአካ ኣለኹ
1: ሃቀፈ እቲ ሰብ ማዕና ንቀኒና
0: መሊቑካ ደስ ዝነበርካ
1: ማሓሸ
0: ከም ማሓሸ ካብኡ ድዓ ብዳ እንታይ
1: ማይክ ኣነ ብልዕሊ ሰሊና ዘለኒ ፍቕሪ ኩሉ ነገር ነጊረካ እየ ንዓኻብ ዝቀረበ እዋን ኩሉ ገሊፀላ እየ ዘለኒ ፍቕሪ ግን እዛ ክትቅበለኒ ክሰምዓኒ ካኣለት ብሰንኪ መን ምዃኑ ኸ ፅቡቅ ገለ ፈሊጡ ኣለዎ
0: ሚልዮን ሓቀ
1: ወንሱ ብሰንኩ እሞ ካልወዲ ከይኮንስ ሚልዮን እምበር ዶ ከንታይ ዓይነት ወዲ እዩ ትፈልጥ እያ ማይቃስ ምሕጋዝ ኣብሃና ስእልካ ርኢኸ እያ
0: ሄኖክ ኣይትጋገንዶ ንመንተ ፍቅር ኣነ ክውስነላይክ የለ ነቲ ሰብ ግን ካብኣ ክርሕቆን ከምዘይትረኽቦን ገብር ክእል እየ
1: ባስኮኮንዶ
0: ኣታ ሄኖክ ካልእ ሓሳብ ዳኣ ምፅምር ስእልካ ዶ ሰብ ስገቡ ጉድለት ካ ኣስኢነሉ ብሶም ኩነት ኣዝዩ ብሉፅ ዝኾነ ብኡ ከይኮስረ ፈሪሐ ብዓብይ ብዓብይ ኻ ነዲኡ ዝሃብኳ ስራሕ ስለ ዘሎ ከይፈሽለኒ ፈሪሐ
1: ሰዲኡ እንታይ ዓይነት ስራሕ ብምንታይ ከትረኩ
0: ኣታ ገንዘብ ኣራኺብና ወደይ
1: ገንዘብ ቲ ኮይኑ ዳ ኣነ ዶ ይሰርሑ ስራሕ ድ ናይ ሚልዮን ጉዳይ ግን ብቁልጡፍ ኣብ ገለ መዕለብ ክነዕልቦ ኣለና
0: ሓቂኸ ድሓና ዲኡ እንታይ ትገብር መንሪዮ ድሕሪ ባሃኻ ንፍጥሩ ሚልዮን ግን
1: ኣይጠራጥር ቢኪ ኣይጠራጥር እዚ ወዲ እዚ ግዜ ተበሊዑ ግን ኣብ ልዕሊ ሰሊና ሓደጋ ክውድቕ እዩ
0: ሓቂ ከ ቅልጥፍ ኢልና ገለ ክንገብር ኢና ኣደኻኸ ከመይ ኣላ
1: ድሓና ማዳ እንታይ ሙሳለኹም እንታይ ተሳኢና

0: ብእግራኹም ኣብ ክትቀሳቀስ ጀሚረ ኣብ ካሕሶኹም ጥራይ ውዕል ኣሎ
1: እንታይ ጌርናልካ ወርጅነ እንታይ ጌረልካ ጃንታ መዝሓዘ
0: ሚክ ተኾን
1: ሓዘዶ ሓዘ ጥራይ ሓዘ
0: ኣታ ሚክ በዚሑ ዋሲ ዝሓለፈ ድሃብካና እኳ ዘይተወድእ
1: ዳሃን ዳሃን ሓዘ ጥራይ ክልጥፍ ኢለ ክድውለልካ የተዳለካ ፅናሕ ሞ ክትፅንዕ ዝኾነ

0: ይሰና ዳህን ድያ
1: ነይ ድሓነ ግን ሎም ብሓደ ጉዳይ ክንዘራርብ ደልየ ነይረ ብጥዕሚ ካርኹም እንታይ ኣለካ ድዩ
0: ሎም ወላ ሓንቲ የብለን ናይ ድሓን ድኸ
1: ድሓነ ብሓደ ኣገዳሲ ጉዳይ ክንዘራርብ ደልየ
0: እሞ ንምንታይ ቆፅራሊ ብእና እንዲና ዘለና
1: ኖኖ ኣብዚ ክኸውን ኣይክእልኒ ድሓር ከማን ከምዛ ዘይተቋፀርና ነንበይና ኢና ካብዚ ክንወፅእ ብድሕሪኡ ኣብቲ እንዳሰመረ ድኳን ተረኺብና ብሓንሳብ ንኸይድ
0: ራይ ድሓ ሞብ ገዛ ገይራ ክመፅኪ
1: መገርሓን ፀገም የለን ብዝተኻለ መጠን ዝኾነ ሰብ ከይፈልጥ
0: ካብ በልክዳ ድሓ ፀገም ይብሉ

0: መቸም በዚ ክትነብሩን ፀናሕኹን በዚ ኣብዚ ወረቐ ዝተዓዘብኩዎን ዘሸግራ ነገር ኣሎ ኣይብልን እዩ። ፅቡቅ
1: ሕጂ ትመስራሕ ከመይ ከመይ ይኸውን?
0: መጀመርያ ንሕነት ናይ ሓወኻ ክትብል ከምዚ ትገብር ብምህላውካ ተመስግነካ። ሓወኻ ናይ እምሮ ፀገም ከም ዝገበረ ብሕክምና እንድዕር ተረጋጊፁ ንንብረቱ መምሕዳር ዝምልከት ኣብዚ ሓፀረ እዋን ኣብ ቤት ፈርዲ ክውዳእ ዝኽእል እዩ።
1: እቲ ናይ ሕክምና ኣረጋግፅና ወዲና ኢና
0: ፍርየዮ። እቲ መስርሐ ብኸምኡ ስለ ዝጅመር እዩ ዝነገረካ ዘለኹ። ነዚ ንምግባር ግን ናይ ቀረባ መቕርቡ ከም በዓልቲ ቤት ወይ እውን ደቁ ክሕተቱ ዘለዎ።
1: ደቁ እኮ የብሉን በዓልቲ ቤቱ ግን ፀገም የብሉን ኢላትመ ዋላ ናብዝውን ሒዝና ያመፅ ክኸል ኢና።
0: ፅቡቅ ንኩሉ ዝተዳለካሎ ኢኻ ትመስ
1: እወታይ ደኣ ንክሓወልና ብዙሕ ፅዕርና እንተፀቢና ኢና ኮነልና ግን ኣይከኣለን። ናቲ ኸይ ኣክልካ ተኣፍቱ ብላሽ ክጠፍእ ስለጀመረ ኢና።
0: ረዲእካ ዝኾነ ነዚ ጉዳይ ፅቡቅ ገይረ ክወስና ውዕል ጌርና ስራሕና ክንጅምር ቁርብ ዕድል ክትበኒ ኢኻ። ኣድራሻኹም ኣብዚ ስለ ዘሎ ባዕለይ ዶ ክድውለልኩም?
1: ፀገም የለን ሓረ ይቐኒ ኢልና
2: ይቐኒ ኢልና።

0: ጀማዓርከ ሕጂ ዝወዳእ ኮይኑ ተሰሚዐኒ በቃ
1: ንኣይስካ ወረጌና
0: ቴንኪዩ ጀማዓርከ ቴንኪዩ ቴንኪዩ በቃ ቴንኪዩ
1: ኣታታ ኮንካታ ከዛረበካ ኢለ
0: ትገብሮ ዘለካ ማዕርክ እንደይ ሓጋዚ ምዃኑ በዕሊ ራእየ ዝፈልጦ ካልእ እንታ ክብለካ ደለ ይመስልካ
2: እንታይ
0: ብዛዕባ ሙዚታ ኣለካ ዳሃይ
1: ሓቂ ዘረባ ክሳብ ሕጂ ዳሃ ይገበርኩ ግናስ ነቲ ሰብን ነቲ ስራሕ እንትላማምሉ ሞ ብድሕሪኡ ፅቡቅ ጌርና ጉዳይና ክንሕዞ ዘይኮና እንተባሂልና
0: ፅቡቅ ኣለኻ ሕጂ እቲ ጉዳይ ክንጅምሮ ግዜ ኣኽኢል ኣሎ
1: እንታይ ሞ ፀገም ኣለዎ ኣብድና እንዲ
0: ኣነ ኮ ንዓኻ ምርካበይ ዕድለኛ ይጠይቅም ዝኽእል ግና ከምዚ ምዃንካ እናፈለጥ ካስታውንካ ክጠፋእን ዘለኻ
1: ኣታ ማይ ክዓርከ እዚ ሻሂ እንዳሰታ ኮፍ ኢልካ ይዝዕለል ንኸይ ጥራይ ብሓደ ፅቡቅ ቦታ ወሰደና
0: ሓቂ ሓቂካ ሻይ ዘይብላ ዕላል ጥራይ ዶ ኮይና

0: ሰ ኬፍ ንበጃ ኢለልካ
1: ሓቂ ዘረባካ እኮ እዚ ጉዳይ ከቢድ እዩ።
0: ከቢድ ዳ ከቢድ እንድዩ ኣታሕዛካ ደሊ
1: ኖ ሳብሪ ሓፍቲ ኣብቲ ጉዳይ ስለ ዘየለክስ ከምዚ ኣፍኩስ ኣቢልክ ዝሓስበል ኮይኑ ሰሚዕኒ
0: እንደይ
1: እስቲል ናትካ ሓገዝ ከጉድሶ እዩ። ኢንፋክት ኣነታ ኮይኑ ዝስምዓኒ መሲልኪ ከምዚ ምሻሎ ናይ ነዊሕ ዓመታት ዝገበረ ማሕዝነሲ ኣብ እሙራና እንታይ ዓይነትታ ተሓስባ ንባዕሉ መሲልኪ በቃ ናተዩ ካባያ ከይኒ ኢና ንብል ድሓ ግን ሽዑ ካልኦት ሰባት መፅኦም ካሓትዎ ከሎ ከምዚ ካብቲ ምሕዝነትካ ዝርሕቁ ዘሎ ወይ ካባካ ዝኸይድ ዘሎ ኮይኑ ይስማዓካ ሶ ሽዑ ሓንድ በታዊ ዝኮኑ ሕቶ ክእሉ ትኽእል ኢና ጃንኹም ኮይኑ ይስማዓ ንዚ
0: ኣባህላኻስ ፍቕሪ እዩ መሲልዎ እምበር ፍቕሪ ዘይክኸውን ክእል እዩ ካትለ
1: ኤግዛክትሊ ወይ እውን ሕጂ ከም ዘፍቅራ ተረዲዎ ክኸውን ክእል እዩ
0: ከምዳ ኢለዩ እንዴ ግን ሓቀኛ ፍቕሪ ምኮይኑ

0: ምዘይሰልጡ ሓደገኛ ክስጉም ትኩስናሉ
1: ከምኡ እንትኾኑ እንዳ ሓደግካ ስምዒት ካብ ምላይ ከልዩ
0: ተዛሪብካዮ ንድካ ቁጥቆጥዕ ዝብልኮኑ
1: ሓቀኛ ፍቅሪ ደሊካ ዳ እሞ ተባቢካን ቁጥቆጥዕኒካ ደይኮን ሓቀኛ ፍቅሪ ትረክብ ትኾንካ ኮ ቁኑዕ ሰብ ንፁህ ፍቅሪ ንሒዝካ ትቀርባ ኣለካ
0: ልቃ ከምናዛር ማለት ዩ
1: ከም ሳብር ንበር
0: ና ንብክልቲ ወገን እንተኮይኑካ ዝበለፅ
1: ከምቲ ፅቡቅት እዩ ስተይ ዘሪ ዘረባ ጥራይ ኹንኪ

0: ክንዲ ስእልታት ዘለክ ደኣ ኣድናቒት ናይ ኣብርሃም ኣፈወርቅ ማለት እዩ።
1: እዚ ከማ ክውሕዶ ኣብርሃም ኣፈወርቅ ማለት ንዓይ ተስፋ እዩ።
0: ብኸመይ ዳ
1: እሞ ደርፍታት ስሚዕካ ይትፈልጥ ኒኻ ማለት እዩ። ናይ ኣብርሃም ኣፈወርቅ ደርፍታት ኮ ተስፋ፣ ፍቕሪ፣ ሓልዮት፣ ሕልና ከምኡታት ጥራይ ኮ እዩ ዝምግበካ። ብፍላይ ካብ ጓል ኣንሰይቲ ዘለዎ ረኣያ ከምዚ ብሓፈሻስ ጓል ኣንሰይቲ ክትብደል ኮና ክትውቀስ ኣይደልኒ
0: ኣነስ ከይፀልአኒ ዳ እምበር ብዙሕ ይፈት
1: ነባ እዩ። ስለምንታይ?
0: ምክንያቱ ንጓል ዘይናታ ስለ ዝበል ጓል ኣንስተይቲ ኩሉ ግዜ ከም ሓንቲ ለዋህ ፈቃር ገባሪ ትፅቡቅ ክትብደል ዘይብላ ፍጥረ በቃ ከም ሓንቲ መልኣኽ ገይሩ እዩ ዝገልፀ። እተን ኣነ ዝርአየኒ ዝሰምዐን ደቂ ኣንስትዮ ግን ካብዚ ንሱ ዝብሎ ወፀ እዩ።
1: ኣፍቂርካ ትፈልጥ ዶ? ይሄዳ
0: እዋ ሓንቲ ግዜ ሄገ
1: ሕጂ ብሓሰብ ኣለኹ
0: ካብ ንፈላለዳ ነዊሕ ጌርና በር ንሓደ ዓመት ዝኸውን ግን ብሓሳብ ነርና
1: ክንደይ ተሓቲ እዚ ኣላኺ ትብለኒ እምበር ጠንቂ መፈላለዩ ኹን ክፈልጥ ንደለኹ
0: እንደይ እዚ ክብለክ ይክእል ጠባያትን ድሌታትን ጓል ኣንስተይቲ ክትርዳእ ብጣዕሚ ከቢድ ብፍላይ ጥርጥራ እተኾንካ
1: ትጥርጥራኻ ነርካ
0: እዋ ጠባያ ቐፃሊ ቀያየረን ስለ ዝነበረ ጥርጥራ ነይረ ካብዚ ፍራሕ ክዎ ከዓ ይወፅኹ። ብጀካይ ምስ ካልኦት ክልተ ዘውር ነይረ ብጣዕሚ የፍቅራን ናይ መጀመርታይን ከዓ ስለ ዝነበረት ልበይ ሰላት
1: እሞ ብሓንቲ ጓል ኢኻ ንኩለን ትፈርዳ
0: ብድሕሪኡ ናይ ማዘረ ተወሲኹ ኣብዋል ዝነበረ ረአያ ብጣዕሚ ሕማቅ እንዳኮነ መፅ ብኸምኡ ኢኸ ኣብ ናይ ኣብርሃም ደርፊ ዘሎ ሓሳባት ዘይልኩ ትዝክር እተኾንኪ መጀመርታ ክንላለ ከለና ከመይ ነይረ ፀዋግ ከምዚ ዕቢ ዓይነት ሓቀ
1: ኮነልክ ኢኻ ትገብሮ ነርካ
0: ብዕላማ ኸ እምበር ኣይደነው ንስኽ ብኸመይ ፍኮሽ ክለይ ቀፃሊ ምስ ክረኸባ ኣለኹ እምበር ንዝኾነ ይኹን ሰብ ብፍላይ ካብ ምስ ጓል ኣንስተይቲ ክረኸባ ኣይደል ነረ
1: ሓደ ሓደ ግዜ ትፀልኦ ነገር ሓንሳብ ምስ ገበርካ ይብኡ ጌርካ ትለምዶ ኢኻ ኣብ ዓለምካ ኩሉ ነገር ከምተሓስቡ ይኮነልካን እዩ ዝሰልጠካሉ ዘይሰልጠካ ኸ ኣሎ

0: ሜንታሊቲ ትወንኺ
1: እንታይ ማለት እዩ ኸ
0: በጃ ኸለኪ ዘርባይ ብሕማ ኣይትርድእዮ እምበር ከምዚ ኢልካ ከለኽስ ናይ ዓለ ክዛኣለይ ክትደሊ ሰብ ክትዓለ
1: ዕድለ ሂብ ንባለ
0: ዓድለ ገለ ሞይ ትበልኒ ላገፃ ኣይኮንኩ ደሎ
1: ላግፅካ ተራእኒ ከመይ ሓሊፍስ መንካል ይኽእላት ሙዚተይ
0: እሞ ከምዚ ኢልክ ነብሶ ጦርናሃለኽስ ኣይግበሮ እምበር ንዑ ክትካናኸን ክትብ

0: ውላድ ክትኸሰርክኻ
1: ስማለፈስኩ ብሳብ ትምህርት ብጃ ከም ትዛረቢ እስከንስኪ ቦታ ኣትኻ ሰበ ከምዚ ናይ ኣጋጢሙኒ ዘሎ እንተዘጋጥመክስ ብዛዕባ ነፍስኩም ብዛዕባ ትከብዲ ክዘሎ ዕሸልን ጥራይ መሓሰብቲ ማለት ድዩ
0: ኣይበልኩም
1: እሞንተይ ርኣ ትብል ንለኸ
0: ካብኡ ከይረሓቕኪ ምስ ካኣልይዎ ዝኽእሉ ሰባት ትገብር ዩ ንዕኡ ንዓ ከዓ ብቐረባ ካባተልኹን ካኣል ይኹን ዝኽእሉ ሰባት ትኾኒ
1: እዚ ትብልዮ ዘለኸ ይሓሰብኩን ኢሉ ክትሓስቢ
0: እሞንታይ ርኣ
1: ግን ከምዞም ትብልዮም ዘለኹ ሰባት ክረክብ ኣይከኣልኩን
0: ወለድኻ
1: ኣንቲ ሙሴ ጠባይ ወለደይን ዝሓስብዎ ዘለዎ ጠፊኢ ክንስ ምስ ወለዲ ክትብ ንለኸ
0: ምሽ ማማ ኩሉ ነገር ተረዲእዋ እዩ መመፅያ ክማ ንትሕግዘንላ ምሽ ክትብል ንፀንሕኪ
1: ዋ እማ ምስ ወለዲ ክፅንሕዮ ምስኦም ይኹን ከ ክትብል ዘለኺ ናይ ማማ መግረፍ እዮ ኣንቲ ባባ ኮነ ዛ ክሪኦ ኮይፅል ይሉ ከመይ ገይሩ ክቕበለና ኢሉ ክትሓስበ
0: ተሓት እዮም ሞ ዝብሉ ከዓ ትሰምዒ ተዘይ ኮይኑ ከዓ
1: ተዘይ ኮይኑካ እንታይ ክንገብር
0: ሓዊ ምሻሎ ትሚኮ ንገዚኡ እሱ ምስ ሓዊ ፀንሕ ንስ ከዓ ገዛ ክትኸሊ
1: እዚማ ፈፂም ከይተሰብ እዮ
0: እሂ
1: ብዓብዩ ብዓብዩ ደናኸባይ ክፍለ ዩ ደልዮን እየ ድሓካኣብ ገዛ እዳ ሚክኤል ወሲድ ሲ መን ዝኣል ዩ ደለዎ ሕሰብየስ ግዳ ንካብዛ ሓምል ክንደይ ገይርሎ ኣንታ ሴትሓውኩ ሓንቲ መዓልቲ ጥራይ ከዕ መሳርያቶ ዘላ
0: ስለዚ
1: ተግባራት ወል ሓንቲ ርህራህን ተገዳስተትን ከምዘይብላ ዩ ደርእካ ናብ ኣውሰድ እዮ ማለስካ ቀተል እዩ ማለት እዩ ክትፈልጢ
0: ሞ ከምዚ ድክዳ ክሳዕ መዓስ
1: እንደይ ክሳብቲ ዝኾነ ዝኸውን
0: ቀሲል ክሕሰብሉ መሓዛይ
2: ናትከኸ
3: ኣነ ድኣ ወሪድኒ ምስ ዝኾነ ወዲ ዝንገር ናይ ፍቕሪ ታሪክ ዘዕለፍ ኮየ የለን መሓዛ ተዘይኮይኑ ዓርከ ገለስ ሒዘ ዘይገለ
2: ኣይኣምነክን
3: ብልቢ እየ ዝብለካ ዘሎ
2: ወላ ሕቶም ክዝፈልጡ ገለ የለዉ
3: ከምኡ ዳ ኣበይ ክሳኣኒ ኢሎም
2: እሞ እንታይ ዳ
3: ኣነ ይ ደለኹ ደስ ዝበለ ንወድካ የርኸብኩሉ ኣይ ቲንክ ሕጂ ግን ዝረኽቡ

0: ሎማ እንታይ ምዃኑ ትፈልጥ? ወላ ክትዛረብ ክትሰማዒ ትኽእል ዘማ ግዜ ኣብ ቤተርሳ ግን ፈለጥ እዩ። ኣነ ኸ ንስኻ ክሰብ ዘለኻ ኣነ ኻብ ሂወት ክሰብ ዘለኻ ይርሳዕኒ
1: እተው

0: ፈር ትምህርቲ ዞባ ማእከል ገምጋም ወፍሪ ተምሃሮ ንልምዓት ዓመት 2025-2026 ኣካይዱ ቻይናን ሩስያን ናብ ምምዕባል ክልታዊ ዝምድናታት ከምኡውን ኣብ ዞባውን ዓለማውን ጉዳያት ዘትየን ሰሜን ኮርያ ተወሳኺ ፈተነታት እስትራቴጂካዊ ኣፅዋር ከም ዘካየደት ሓቢራ ኣሜሪካን ጃፓንን ኣብ ምምዕባል ፅላት ቴክኖሎጂ ወፍሪ ንምግባር ዘኽእል ውዕል ተፈራሪመን ሚኒስተር ዑስማን ሳልሕ ሎሚ 15 ጥቅምቲ ኣብ ኣስመራ ንዝርከቡ ኣባላት ዲፕሎማስያዊ ማሕበረሰብ ብዛዕባ እቲ ኢትዮጵያ ኣንጻር ሉኣላውነትን ግዛኣታዊ ሓድነትን ኤርትራ ዕላማ ብምግባር ተካይደ ዘላ ግህሰትን ጥሕሰትን ከምኡውን ፅልው ኣብ ሰላምን ርግኣትን ዞባ ቀርኒ ኣፍሪካ መብሪህ ሂቡ ምሉእ ትሕዝቱ ብመልክዕ ፀብጻብ ተዳልዩሎ ሚካኤል ሓድጉ ከቕርቦ እዩ
1: ሚኒስተር ዑስማን ኣብ ዝሃቦ መግለፂ ስርዓት ብልፅግና ካብ ዝሓልፈ 3 ዓመታት ጀሚሩ ልኡላዊ ኣብ ደገ ቀይሕ ባሕሪ ናይ ምውናን ሕልሙ ኣብ ተግባር ንምውዓል ኩሉ ዓይነት ኣማራፂታት እንተላይ ሓይሊ ክጥቀም ምዃኑ ብተደጋጋሚ መግለፂታት ክብድዕር ምፅናሕ ኣብዚ እዋን እዚ ኣብ ልዕሊ ህዝብታት ኤርትራን ኢትዮጵያን ቁልዕ ኩናት ኣዊጁ ከም ዘሎ ብምግላፅ ከምዚ ዝኣመሰለ ዘይሕጋዊ ተግባራት ንምትከላት ቻርተር ሕቡራት ሃገራት ዝፃረር ከምኡውን ነቲ ኣብ 2018 ኣብ መንጎ ክልትኤን ሃገራት ዝተኸተመ ስምምዕ ሰላምን ምሕዝነትን ዝጥሕስ ምዃኑ ኣስሚሩ ኣሎ ቀዳማይ ሚኒስተር ዝርከቦም ላዕሎት ፖለቲካውያንን ወተሃደራውያን ሰበ ስልጣን ብልፅግና ንልኡላውነት ኤርትራ ብምንጻግ ንቀይሕ ባሕርን ወደብ ዓሰብን ንምቁፃር ክህብዎ ንፀንሑ መግለፂታት ኣብነታት ኣሰንዩ ብምዝርዛር እዚ ንልኡላውነትን ግዛታዊ ሓድነትን ኤርትራ ከቢድ ስጋት ንዞባዊ ሰላምን ምርግጋእን ድማ ከቢድ ሓደጋ ምዃኑ ገሊፆም ሚኒስተር ዑስማን ኣስዒቡ ቻርተር ውድብ ሕብራት ሃገራት ብፍላይ ድማ ዓንቀፅ 2 ቁፅር 4 ኣንጻር ግዛታዊ ሓድነት ወይ ፖለቲካዊ ናፅነት ዝኾነት ሃገር ሓይሊ ይኹን ምፍርራሕ ምጥቃም ከም ዝኽልክል ብምዝኻር ስርዓት ብልፅግና ኣንጻር ኤርትራ ዝኽተሎ ዘሎ ፖሊሲ ነዚ ብምልኣት ዝገዝ ከም ዝኾነን ክውገዝ ከም ዘለዎን ኣርድዩ ብዛዕባ እቲ ኣብ ወርሒ ሕዳር 2022 ዝተኸተመ ስምምዕ ፕሪቶርያ ኣመልኪቱ ድማ ሚኒስተር ዑስማን እቲ ስምምዕ ኣብ መንጎ ፈደራላዊ መንግስቲ ኢትዮጵያን ህዝባዊ ወያነ ሓርነት ትግራይን ዝተገብረ ምዃኑ ብምንጻር ኤርትራ ኣካል ናይቲ ስምምዕ ከም ዘይኮነትን ኣብ ተገባብሩ ዝኾነ ተራ ከም ዘይነበራን ከም ዘይምልከታን ኣረጋጊጹ ስርዓት ብልፅግና ኣብ ኢትዮጵያ ንዝርከባ ኣንጻር ኤርትራ ዝንቀሳቐሳ ዕጡቓት ጉጅለታት ብምዕቋብ ወተሃደራውን ሎጂስቲካውን ደገፊ ከም ዝገብረለን ድሕር ምብራ ዞባዊ ግጭታት ዘጓህርን ኣብ ቅርን ኣፍሪቃ ንዘሎ ዘይርጉእ ኩነታት ዘጋድድን ወተሃደራዊ ንጥፈታት ኣብ ምክያድ ተጸሚዱ ከም ዘሎ ኣገንዚቦ ንምብታኽ ዲፕሎማስያዊ ርክባት ኤርትራን ኢትዮጵያን ክገልጽ እንከሎ ድማ ካብ ወርሒ ግንቦት 2026 ጀሚሩ ኤምባሲ ኢትዮጵያ ኣብ ኣስመራ ንወግዓዊ ደብዳቤታት ሚኒስትሪ ጉዳያት ወጻኢ ምላሽ መሃብ ከም ዘቋርጸን ምስቲ ሚኒስትሪ ርክባቱ በቲኹ ምጽንሑን ብ8 ነሓሰ 2026 ድማ ንመንግስቲ ኤርትራ ከይሓበረ ዓፂኡ ካብ ኤርትራ ከም ዝወፀ ድሕር ምግላጽ ስርዓት ብልፅግና ብሓደ ጥቅምቲ 2026 ኣብ ሕብረት ኣፍሪካን ቁጠባ ኮሚሽን ሕቡራት ሃገራት ንኣፍሪካን ዝተመደቡ ዝርከብዎም ኤርትራውያን ዲፕሎማሰኛታት ከም ዝሰጎገ እዚ ድማ ንኣህጉራዊ ስምዓት ዝጥሕስ ቁሉዕ ግህሰት ከም ዝኾነ ኣነፂሮ ሚኒስተር ዑስማን ኣብ መወዳእታ መንግስቲ ኤርትራ ብ9 ጥቅምቲ 2026 ናብ ባይቶ ፀጥታ ውድብ ሕብራት ሃገራት ንዝለኣኸቦ መግለፂ ብምጥቃስ እቲ ባይቶ ነዚ ኣብ ግምት ብምእታው ንተጸባኢ ፖሊሲ ኢትዮጵያ ብትርክ ኩንኖን ብመሰረት ምዕራፍ 7 ቻርተር ሕብራት ሃገራት ግቡእ መግቲ ስጉምታት ክወስድን ጸዊዑ
0: ናብ ካልእ ዜና ምስ ንሰግር ሚኒስትሪ ጉዳያት ወፃኢ ንምስጓግ ዲፕሎማሰኛታት ኤርትራ ኣብ ሕብረት ኣፍሪካ ካብ ኢትዮጵያ ዝምልከት ኣቤቱታ ናብ ቤት ፅሕፈት ኣቦ ወንበር ኮሚሽን ሕብረት ኣፍሪካ ልኢኹ እቲ ብ12 ጥቅምቲ ዝተለኣከ መልእኽቲ መንግስቲ ኢትዮጵያ ብ1 ጥቅምቲ ንኩሎም ዲፕሎማሰኛታት ኤርትራ እንተላይ ኣብ ሕብረት ኣፍሪካን ቁጠባዊ ኮሚሽን ሕብራት ሃገራት ንኣፍሪካን ዝተመደቡ ካብቲ ሃገር ክወፁ ከምዝኣዘዘ ብምጥቃስ ንቋሚ ወኪል ኣብ ሕብረት ኣፍሪካን ቁጠባዊ ኮሚሽን ሕብራት ሃገራት ንኣፍሪካን ካልኦት ኣባላት ቤት ፅሕፈት ዲፕሎማሰኛታትን ምስጓጉ ቁልዕ ጥሕሰት ቻርተር ሕብረት ሃገራት ኣብ መንጎ ሕብረት ኣፍሪካን ኣንጋዲት ሃገር ኢትዮጵያን ዝተገብረ ውዕል ከምኡውን መሰረታዊ ኣህጉራዊ ስምዓት ከም ዝኾነ ብርሁ። እዚ ተግባራት ኢትዮጵያ ነቲ ብወግዒ ዘይተገልፀ ምዕፃዊ ኤምባሲያ ኣብ ወርሒ ነሓሰ 226 ሰዓበ ምዃኑ ዝጠቐሰ መልእኽቲ ሚኒስትሪ ጉዳያት ወፃይ ኣባልነት ኣብ ዞባውን ኣህጉራዊ ድባት ኣንጋሪት ሃገር ብእትወስዶ በይናዊ ስጉምትታት ክግሃዝ ከም ዘይግባእ ኣስሚሩሉ። ሚኒስትሪ ጉዳያት ወፃኢ ሕብረት ኣፍሪካ ኣብ መትከል ሉዓላዊ ማዕርነት ኩለን ኣባል ሃገራት ዝቆመ በይነ መንግስታዊ ውድብ ከም ዝኾነ ብምጥቃስ መሰል ኣባልነት ኤርትራ ኣብ ሕብረት ኣፍሪካ ኣብ ዊንታ ካልእ ኣባል ሃገር ክምርኮስ ከም ዘይግባእ ኣስሚሩሉ። ኣብ መወዳእታ ድማ ሕብረት ኣፍሪካ ውክልና ኤርትራ ኣብ ማእከላይ ቤት ፅሕፈት ናይቲ ውድብ ንምምላስ ዘድሊ ኣራም ስጉምታት ብምውሳድ ከም ላዕላዊትን ኣባል ሃገርን ምሉእ ተሳታፍነታ ኣብ ዝካየድ ንጥፈታት ከረጋግፅ ፀዊዑ። ጨንፈር ትምህርቲ ዞባ ማእከል ገምጋም ብወፍሪ ተምሃሮ ንልምዓት ኣብ ዓመተ 2025-2026 ዝተሰላሰለ ንጥፈታት ኣካይዱ። ወኪል ኢርና ዮናታን ዕብዮ ንዘዳለዎ ፀብጻብ ገረመስቀል ገረዝግሄር ከቅርቦ እዩ።
2: ጨንፈር ትምህርቲ ዞባ ማእከል ብ13 ጥቅምቲ ኣብ ዘካየዶ ገምጋም ወፍሪ ተምሃሮ ንልምዓት ዓመተ 2025-2026 ውፅኢታውነት ናይቲ ወፍሪ ብሓባራዊ ዕዮ ኣተግበርቲ ኣካላት ከም ዝረጋገፀ ዘኸኺሮ ኣዋሃድ ናይቲ ወፍሪ ኣቶ ኤፍረም ተኽሉ 2797 ደቂ ኣንስትዮ ዝርከቦም ልዕሊ 6642 ተምሃሮ ኣብ 45 ነቕጣታት ተዋፊሮም ልዕሊ 293,000 ጎዳጉዲ ከም ዝኩዓቱ ልዕሊ 194,000 ፈልስታት ከም ዝተኸእሉ ከምኡውን 1525,000 ኪሎ ሜትር ቅናታዊ ዛላታት ከም ዝሰርሑን ከም ዝፀገኑን ገሊፁ። ብዘይካዚ ኣብ ጎስጓስ ትሕነት ትራፊክ ፅገና ሰደቃታትን ምፅፋፍ ሰነዳትን ካልእን ዝተዋፈሩ እውን ከም ዝነበሩ ብምግላፅ ተስዓሜታዊት ናይቲ ውጥን ከም ዝተተግበረ ኣብሪሁ። ኣዋሃድቲ ናይቲ ወፍሪ ኣብ ንኡሳን ዞባታት ብወገኖም ንትግባረ መደባት ብመንፅር ዝነበረ ውጥን ብልጭታት ወፍርን ዝተረኣዩ ድኻማትን ዋሕዲ ዝናብ ክራማትን ፅልውን ከምኡውን መፃኢ መደባት ዝምልከት ፀብፀባት ኣቕሪቦም። ተሳተፍቲ ብወገኖም ኣብቲ ወፍሪ ዝሳተፉ ናይ ስራሕ መሻርክቲ ውዳቢኦም ክሰጥምን ክናበቡን ፀጋታት ብግቡእ ከጓሳጉስን ሃልኪ ክንክን ቀፃልነት መበቆላውያን ኣግራብ ብመንገዲ ዝወፍሪ ክወሓስ ጉዕዞ ዝሓለፈ ዓመታት ተገምጊሙ ክስነድ ከም መወከሲ ከገልግልን ሃሓልፊ ዝርአ ዋሕዲ ናውቲ ማእቶት ክማላእ ከምኡውን ብዘይቅቡል ምክንያት ዘብከሩ ተምሃሮ ኣራም ስጉምቲ ክውሰድሎም ዝብል ርእቶታት ሂቦም። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት ዞባ ማእከል ኮሎኔል ገብርሃንስ ወልደ ገርጊስ ኣብ ዝሃቦ መዛዝ ምቃል ገምጋም ተመክሮ ንምድላብን ንብድሆታት መፍትሒ ንምንዳይን ሓጋዚ ምዃኑ ብምግላፅ ተዓሚሙ ዘሎ ስራሕ ኣጋብ እኳ እንተኾነ ንዝበረኸ ውፅኢት ብውደት ክስራሕ ኣዘኻኺሩ። ኣብ 1994 ዝጀመረ ወፍሪ ተምሃሮ ንልምዓት ብዘይካ ኣብ 2000 2003 2006 2018 2020 ብስሩዕ
0: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንዞባታት እናቕፋን ባፅዕን ብምምሕዳራት ከባቢኦም መምህራንን ኮሚቴ ወለድን ዝተለለዩ 350 ተምሃሮ ንዓመት መመላእታ ዘምህሮም ናውቲ ትምህርቲ ብነፃ ተዓዲሉ። እቶም ሓገዝ ዝተገብረሎም ተምሃሮ 100 ካብ ንዞባ እናቕፋ 250 ድማ ካብ ንዞባ ባፂዖም። ሓላፊት ቤት ፅሕፈት ዕዮን ማሕበራዊ ድሕነትን ናብ ንዞባ እናቕፋ ወይዘሮ ኤደን ገብሪ ሂወት ኣብ ዝሃበቶ ሓበሬታ እቲ ሓገዝ ኣካልን መቐፀልታን መደባት ማሕበራዊ ድሕነት ከም ዝኾነ ብምጥቃስ ኣብ መስርሕ ምምሃርን ምስትምሃርን እወታዊ ፅልዋ ከም ዘለዎ ኣረድያ። ዜና መስዋዕቲ። ኣብ ምምሕዳር ዞባ ዓንሰባ ዋና ዳይረክተር ክፍሊ ሕርሻን መሬትን ዝነበረ ገዲም ተጋዳላይ ገብረስላሴ ኣርዓዶም ኣብርሃ ኣብ መበል 72 ዓመት ዕድሚኡ ብሕማም ተሰዊኡ። ኣብ ወርሒ ነሓሰ 1977 ናብ ህዝባዊ ግንባር ሓርነት ኤርትራ ዝተሰለፈ ተጋዳላይ ገብረስላሴ ክሳብ 1996 ኣብ ተዋጋእ ሰራዊት ካብ ተራ ክሳብ ሓላፊ ሎጂስቲክስ ክፍለ ሰራዊት ካብ 1996 ድማ ኣብ ምምሕዳር ዞባታት ደቡብ ጋሽባርካን ዓንሰባን ብዝተፈላለየ ፅፍሕታት ክሳብ ዋና ዳይረክተር ክፍሊ ሕርሻን መሬትን ብምዃን ንህዝቡን ሃገሩን ብተወፋይነት ዘገልገለ ሓርበኛ እዩ። ስቡእ ተጋዳላይ ገብረስላሴ ኣርዓዶም በዓል ሓዳርን ኣቦ 4 ውሉዳትን እዩ። ስነ ስርዓት ቀብሩ ድማ ሎሚ 15 ጥቅምቲ ሰዓት 4 ድሕሪ ቀትሪ ኣብ መካነ መቃብር ሓርበኛታት መንደፈራ ተፈፂሙ። ምምሕዳር ዞባ ዓንሰባ ብመስዋእቲ ገዲም ተጋዳላይ ገብረስላሴ ኣብርሃ ዝተሰምዖ መሬድ ሓዘንና ገለፀ ንስድራ ቤቱ መቓልስቱን መሳርሕቱን ፅናዕቲ ይሃብኩም ይብል። ዝኸበርኩም ተኸታተልቲ ስዕብ ኣህጉራዊ ዜናታት

ህዝባዊት ሪፐብሊክ ቻይናን ሩስያን ኣብ ምምዕባል ክልታዊ ዝምድናታት ከምኡን ኣብ ዞባውን ዓለማዊ ጉዳያት ዘተኮረ ናይ ሚኒስትራት ጉዳያት ወፃኢ ዝርብ ኣካይደን ሚኒስትራት ዋንጊዩን ሰርጌ ላቭሮቭን እቲ ትማሊ 14 ጥቅምቲ ኣብ ከተማ ባኩ ኣዘርባጃን ዘካየደዎ ዝርብ ኣቐዲሙ ዝተኸተመ ክልታዊ ስምምዓት ንምትግባርን ሓደስቲ ውዕላት ንምብጋስን ዝሕግዝ ምዃኑ ፍሊጦም ኣብቲ ኣጋጣሚ ቻይናን ሩስያን ኣብ ዲፕሎማስያዊ ቁጠባዊ ወተሃድራውን ፀጥታውን ፅላታት ዘለዎን ምትሕጋዝ ከስፋሓ ምዃነን ገሊፀን ሚኒስትራት ሰርጌ ላቭሮቭን ዋንጊዩን ኣብ ጉዳይ ዞባ ማእከላዊ ምብራቕን ኩናት ዩክሬንን ከም ተመያየጡ እውን ክፍለጥ ተኻኢሉ ኣሎ ፕሬዚደንት ሺ ጂንፒንግን ፕሬዚደንት ቭላድሚር ፑቲንን ዝመፅእ ወርሒ ሕዳር ኣብ ቻይና ኣብ ዝካየድ ዋዕላ መራሕቲ ኣባል ሃገራት ቁጠባዊ ምትሕጋዝ ኤስያ ፓስፊክ ማለት ኣፔክ ተራኺቦም ክዝትዩ መደብ ኣሎ ሰሜን ኮርያ ከም ኣካልቲ ወተሃደራዊ ዓቕማ ንምድንፋዕን ዘመናውነት ንምልባሱን ተካይዶ ዘላ ምንቅስቓሳት ትማል 14 ጥቅምቲ ተወሳኺ ፈተነታት እስትራቴጂካዊ ኣፅዋር ኣካይዳ እቲ ፈተነታት ካብ ሳብማሪናት ዝውንጨፍ ታክቲካዊ ክሩዝ ሚሳይላት ከም ዘጠቓልል ተገሊጹ ደቡብ ኮርያ እቲ ፈተነ ንፀጥታዊ ስጋት ሓውሲ ደሴት ኮርያ ከም ዘጋድዶ ብምውቃስ ምላሽ ከም ትህበሎ ኣጠንቂቓ ኣላ ሰሜን ኮርያ ከም መልሰ ግብሪ ናይቲ ደቡብ ኮርያን ኣሜሪካን ዘካይደዎ ዘለዋ ተኽታኺ ክትብል ዝገለፀቶ ወተሃድራዊ ልምምዳት ፈተነታት ዘመናዊ ኣፅዋር ከተካይድ ምፅንሓት ፀብፀባት ይሕብሩ እቲ ሃገር ብ12 ጥቅምቲ እውን ብዓይነቱ ፍልይ ዝበለ ናይ ነዊሕ ርሕቀት ባሊስቲክ ሚሳይል ከም ዝፈተነት ዝዝከር እዩ ኣሜሪካን ጃፓንን ኣብ ምምዕባል ፅላት ቴክኖሎጂ ናይ 21 ቢልዮን ዶላር ወፍሪ ንምግባር ዘኽእል ውዕል ተፈራሪመን እቲ ስምምዕ ጃፓን ኣብ ኒውዮርክ ኣብ ምምዕባል ፍርያት ቴክኖሎጂ ዘተኮረ ፕሮጀክትታት ከተበግስ ዘኽእል ምዃኑ ክልተን ሃገራት ሓቢረን እዚ ክልታዊ ውዕል ኣካልቲ ጃፓን ኣብ ኣሜሪካ ናይ 550 ቢልዮን ዶላር ወፍሪ ክትገብር ኣብ ዝሓለፈ ዓመት ዝኸተመቶ ስምምዕ ኮይኑ ኣምሳኡ ኣሜሪካ ኣብ ሰደድ ፍርያት ጃፓን ወሲናቶ ዝፀንሐት ቀረፅ ከተጉድል ዝኽእል እዩ ጃፓን ከም ኣካል ናይቲ ኣብ 225 ዝኣተወቶ ውዕል ድሮ ናይ 100 ቢልዮን ዶላር ፕሮጀክትታት ኣብ ጊሳኩም ዘላ ሓቢራ እቲ ውዕላት ኣብ ምምዕባል ቁጠባ ክልተን ሃገራት እወታዊ ተራ ከም ዝህልዎ ይእመት ኣሜሪካ ምስ ደቡብ ኮርያ እውን ኣብ ምምዕባል ፅላት ቴክኖሎጂ ዘተኮረ ናይ ቢልዮናት ዶላር ስምምዕ ገይራ ከም ዘላ ይፍለጥ ኣብ ፓኪስታን ብዘጋጠመ ሓደጋ ምፍራስ ህንፃ ቤት ትምህርቲ ዝበዝሑ ተምሃሮ ዝርከቦም ብሕዱ 34 ሰባት ከም ዝሞቱ ማዕከና ዜና ቀኒሐን በቲ ትማሊ 14 ጥቅምቲ ኣብ ከተማ ፐሻዋር ዝተኸስተ ሓደጋ ሁስያ ዝርከቦም ልዕሊ 20 ከም ዝቐሰሉ ዝሓበሩ ሰምዝተ ሃገር ቁፅሪ ምዉታት ክዛይድ ከም ዝኽእል ኣሚቶም መንግስቲ ፓኪስታን ጠንቅቲ ሓደጋ ንምፍላጥ መርመራ ክካየድ ትእዛዝ ኣመሓላሊፉሎ ብደረጃ ዓለም ተኸሲቱ ዘሎ ናህር ዋጋታት ንውሕስነት ምግቢ ብድሆ ይፈጥር ከም ዘሎ ኣህጉራዊ ውድብ ምግብን ሕርሻን ገሊጹ ኣብዚ እዋን እዚ ካብ ብሕፅረት ምግቢ ብናህር ዋጋ ዝስዕብ ዘሎ ብድሆታት ከም ዝዓብዩ እቲ ውድብ ሓቢሩ ዘሎ ዋጋታት ምግቢ ኣብ ወርሒ መስከረም ምስቲ ቅድሚ ዝነበሩ ወርሒ ክነፃፅር እንከሎ ብ1.5 ሚታዊት ካብ ናይ ዝሓለፈ ዓመት ተመሳሳሊ ወርሒ ድማ ብልዕሊ 6 ሚታዊት ከም ዝነሃረ እቲ ውድብ ኣብ ዘውፅኦ ፀብፃብ ኣፍሊጡ ናህሪ ዋጋ ጥራይ ዘይኮነ ብሰንኪ ፀጥታዊ ፀገማት ተኸሲቶ ዘሎ ዋሕዲ ቀረብ ፍርያት እውን ካብ ፀገማት ውሕስነት ምግቢ ምዃኑ ኪላታት ይጠቕሱ ኣብ ዞባ ማእከላዊ ምብራቕን ዩክሬይንን ተኸሲቱ ዘሎ ወተሃድራውን ፀጥታውን ቅልውላው ንቀረብ መሰረታዊ ጠለባት ብከቢድ ካብ ዝፀሉ ዘሎ ረቋሒታት ምዃኑ ፀብፀባት የረዱ ኣብ ሳልሳይ ርባዕ ናይ 226 መጠን ናይ ወፃኢ ንግዲ ህዝባዊት ሪፐብሊክ ቻይና ምስ ናይ ቅድሚ ዓመት ዝተመሳሳለ ኣዋርሕ ክነፃፀር እንከሎ ብኣስታት 19 ሚታዊት ከም ዝዓበየ ተገሊጹ ቻይና ካብ ጥሪ ክሳብ መስከረም ምስ ልዕሊ 110 መሻርክቲ ሃገራት ኣስታት 6 ትሪልዮን ዶላር ንግዳዊ ምልዋጥ ከም ዘካየደት ስታስቲካዊ ፀብፀባት ዓቢሮም ብመሰረቲ ፀብፀባት መጠን ሰደድ ብልዕሊ 16 ሚታዊት መጠን እታው ድማ ብልዕሊ 21 ሚታዊት ክቢል ኣሎ ኣብዚ ዝተጠቕሰ ኣዋርሕ ኢንዱስትርያዊ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዝዓበየ እጃም ናይቲ ንግዳዊ ምልዋጥ ከም ዝሽፍኑ ተገሊጹ እቲ ገስጋስ ቁጠባዊ ቻይና ኣብዚ ዓመት እዚ ብኣስታት 5 ሚታዊት ንምዕባይ ንዘሎ ተኽሎ ንዝእንፍት ምዃኑ ኪላታት ተዓውዲ ኣሚቶም ኣብ ሕብራት መንግስታት ኣሜሪካ ኣብዚ እዋን እዚ መጠን ቁጠባዊ ዘቕባበ 3.7 ሚታዊት ከም ዝበፅሐ ፀብፀባት ሓቢሮም እታ ሃዝ ምስ

እቲ ናይ ዝሓለፈ ዓመት ክነፃፀር እንከሎ ብልዕሊ 1000 ከም ዝወሰኸ ዝገለፁ ፀብፃባት ጠንቁ ናህሪ ዋጋ መሰረታዊ ጠለባት ብሓፈሻ ናህሪ ዋጋ ነዳዲ ድማ ብፍላይ ምዃኑ ኣረድዮም። እቲ ቁጠባዊ ክስተት ብምነባብሮ ህዝቢ ፀቕጢ ክፈትር ከም ዝኽእል ዝገለፀ መንግስቲ ኣሜሪካ ንምቅላሉ ስጉምቲ ከም ዝውሰድ ኣፍሊጡ ኣሎ። ብደረጃ ዓለም ተኸስቲ ዘሎ ናህሪ ዋጋ ነዳዲ ኣብ ብሓያሎ ሃገራት ቁጠባዊ ዝቕባበ ከስዕብ ይረአ ከም ዘሎ ኪላታት ይገልፁ። ናይ መወዳእታ ዜና፣ ኤልሳልቫዶር ኣብ ምምዕባል ፅላታት ፀዓት ትሕተ ቅርፂ ነዳድን ማይን ዘተኮረ ወፍሪ ንምግባር ዘኽእል ውዕል ምስ እስፓኛዊ ኩባንያ ነዳዲ ኦኤክስ ከቲማ። እዚ ናይ 13 ቢልዮን ዶላር ወፍሪ ዝዓበየ ክፋሉ ተሓዳሲ ፀዓት ንምምዕባል ከም ዝቐንዐ መንግስቲ ኤልሳልቫዶር ገሊጹ ኣሎ። እዚ ብዓይነቱ ኣብቲ ሃገር ካብ ዝተካየደ ዝዓበየ ምዃኑ ዝተገልፀ ፕሮጀክትታት ምስ ተዛዘመ ኣብ ምድንፋዕ ቁጠባት ሃገር ወታዊ ተራ ከም ዝህልዎ ይእመት። ብዘካዚ እቲ ውዕል ሕፅረት ፀዓት ንምቅላልን ዕድላ ሸቕለት ንምፍጣርን ተርኡ ቀሊል ከም ዘይከውን ይግለጽ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ኣርስታቱ ሚኒስተር ዑስማን ሳልሕ ንኣባላት ዲፕሎማስያዊ ማሕበረሰብ ኣብ ኤርትራ መብሪ ሂቡ። ሚኒስትሪ ጉዳያት ወፃኢ ንምስጓግ ዲፕሎማስያታት ኤርትራ ዝምልከት ኣቤቱታ ናብ ኮሚሽን ሕብረት ኣፍሪካ ልይኹ። ጨንፈር ትምህርቲ ዞባ ማእከል ገምጋም ወፍሪ ተምሃሮ ንልምዓት ዓመተ 2025-26 ኣካይዱ። ቻይናን ሩስያን ኣብ ምምዕባል ክልታዊ ዝምድናታት ከምኡን ኣብ ዞባውን ዓለማዊ ጉዳያት ዘትየን። ሰሜን ኮርያ ተወሳኺ ፈተነታት እስትራቴጂካዊ ኣፅዋር ከም ዘካየደ ተሓቢራ። ኣሜሪካን ጃፓንን ኣብ ምዕባል ፅላት ቴክኖሎጂ ወፍሪ ንምግባር ዝኽእል ውዕል ተፈራሪመን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስተርኩም መደባትና

0: ማደር ታሪክ ኤርትራን ኤርትራውያንን ኣብ ጉዕዞን ናፅነት
1: ኣለም ኮማንድስ ሳልሕ
2: ኣስከ ሳዕብን
0: ማደር ሕብረተሰብ ኤርትራ ኣብ ትሕቲ መግዛእቲ ዳሲሳ ለግዛትን ብድሆታቱን ገድልን ማሕበራዊ ህይወትን ናብ ኣሚራ
3: እዚ ትርኢ ዘይትገድፊ እየ
4: ብኢደዋኒኑ ኩናት ካ እትፍቕድ ዶ መስለኪ
5: እቲ ሓሳቦም እኮ ዝፅላ ኣይኮነ
0: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን እተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
6: ሕማ ናይ ሰብኩ ሓሲበት ይፈልጥ ሽግር መከራ በልሕሪ ዝስሕለሎሲ
0: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
7: ውሸታ
0: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ

0: ትጉዕዞና ምናልባት ኣብ ሓደ ግንባር ኣይኮና ነርና ሓንሳእ ንደብረታዊ ትኸይድ ሓንሳእ ንደስ የመፅእ ሓንሳእ ከዓ ሰሜን ሸዋ ዝኽሉ ፃድፍ 130 ኪሎሜትር ተሪፎና ኣዲስ ኣበባ ዝኽሉ ፃድፍ ይኸይዱ
1: ካብ ደብረታቦር ነዊሕ ከይሰገርና ኢና እቲ ናይ ደብረታቦር ኩናት ፈሽብሉ ነይሩ ኣብዚ ናይ ሕጂ ምኻድ ግን ነዊሕ ክኸይድ ዝኽእል ሓድሽ ወፍሪ ተኻይዱ ስጋብ ከባቢ ኦሮታ ሓሊፍና መንጎ ናይ ጎንደርን መንጎ ባህርዳን ዘሎ ንውሱን እዋን ክንቀፀሮ ክኢልና ነርና እንደገና ምላስ መፅእ ማለት እዩ እዚ ድሮም መካናይዝድ እውን ተደሪቦሞ ስለ ዝነበረ ኣብ ውግእ ናይ ጎጃም ብድሕሪ ዝመፅእ እቲ ወፍሪ ቴድሮስ ዝበሃል መፅእ ማለት እዩ
2: እቲ ኩናት ብኡ ክጅመር ብወለጋ ጀሚሩ ብጎጃም ገይሩ ኣዲስ ኣበባ መእታዊ ነይሩ እቲ መደብ ኣብዚ መደብ እዚ ግን ኣነ ቀዲመ ሓሊፈ እቲ ኩናት ብህዝባዊ ግንባር ክምራሕ እዩ ነይሩ እቲ መደብ ወዲ ፈረጃ ብደማዚን ኮይኑ ሌዘን ኮይኑ ምስ መንግስቲ ሱዳንን ምሳናን ከራክበና ተስፋ ክኤል ሸሪፎ ከዓ እስታፋት ክቕሙሎም ኣብቲ ደጀናቶም ኮይኑ ኣነ ከዓ ውሽጢ ካኣቱ የተመዲቡ እቲ መደብ
3: ወፍሪ ስግረደባዊ ስርሒታት ኣብ ኢትዮጵያ
4: ክንከይድ ከለና ነቲ ናይ ኦሮሞ ዝኸውን ኣፅዋር ነይሩ ንዓና ተተኮስትና ስንቅና ሕክምናና ጥዕና ብርክት ዝበና መካይን እዮም ምሳና ከይደን ማለት እዩ ካብ ተሰነይ ተበጊስና ኣብ ጀበልፋ ወይና ውዒልና ሕጂ ካብ ተሰነይ ክሳዕ ወዲ መደኒ ናይ 500 ኪሎ ሜትር ኣቢሉሎ ስለዚ ብክልተ ጉዕዞ ኢና ጌርናዮ ካብ ደባዚን ብፀጋም ንምብራቅ ዘብል ናይ ግንባር ሓርነት ኦሮሞ ንእሽቶም ዓስከም ጀሳን ዝበሃል ናብ ኮይድና ተጠወይና ብያቡስ ዝበሃል ፈለግ ጌርና ንየዓ ዝበሃል ቦታ ከባቢ ባምቤሲ ኣቂድመና በዓል ባምቤሲ ቤጊ ኮበር እዚ ኣሙስ ገበያ ዝበሃሉ ማዓስከራት ከተማታት ኣለዎ ናብኡ ኢና ከይድና እቲ ማእከል ናይቲ ግንባር ናይ ኦሮሞ እቲ ብፍላይ ከኣቲ ዕረባዊ ግንባር ዝብ ኦሮሞ ሒጀሞ ዝነበሩ ናብኡ ኢና ከይድና ኣብኡ ኣቲና ግዜ ወሰድና ሕጂ መጀመርታ ከባቢ 8,000 ዝኸውን ሰብ ኢና ጣኻ ትብሎ ከቲብና እቲ ያኣ ዝበሃል ከይድና ዓለምቲ ኣለውና ተዕሊመብኡ ጀሚርና ኣብ ሓንሳ ኢና ጀሚርና ትምህርቲ ምክንያቱም ኦሮሞ ሓደ ድልዱል ዝኾነ ሓይሊ ክኸውን ኣለዎ ስለተባሃለ ከምኡ ኢና ጌርና ምክንያቱ ንሕና ኩሉ ምደላዋት ምስ ገበርና ኣብ ወርሒ 2/91 ተሓፈሻዊ መጥቃዕትሎ ማለት እዩ ወያነ ከባቢ 5 ረጅመንት ዝኾን ከምፅዎ ንሕና ሓደ ኣጋር ከቢ ሓደ ብርጌድ መካናይዘድ ሓደ ብርጌድ ከኣነ ኣጋር ክህሉ ከምኡ እቲ ውግእ ክጅመር እየ ንታካይ ተቢሉ ኮቂንኡ ግን እቲ ናይ ወያነ ናይ ኦሮሞ ሓይሊ ሓይሊ ክንገብሮ ስለ ዘለና ንዕኡ ክንገብር ኢና ንጓየ ዘለና ማለት እዩ ሓደ ንሱ ካልኣይ መጥቃዕቲ ጌርና ተቀዳማይ ተልእኮና እቲ ሪዘ

0: ቀረባ ዘሎ ኣታት ናይ ፀላእ ከዓ ወይ ክሰሓብ ወይ ሓደ ክስታይ ክንገብር ከዓ መጥቃዕቲ ክንገብር እዩ እለት 15 ወርሒ ሓደ መጥቃዕቲ ጀሚርና ናይ ኦሮማ ሓይዲ ኩሉ ብርክት ዝበለ ከባቢ 9 በጠሎይንታት ፀኒሐና ናንሽመን ሳተን ኣለዋ ንሕና ከዓታ በጠሎይና ድልድል በጠሎን እዩ ከባቢ 300 ዓቕሚ ኣለዎ ዳርጋ ዝበዝሕ ከዓ ናይ ፋራ ኮማንዶ ትምህርቲ ዝወደአ እዩ ማለት ድልዱል ኣሃዲ እዩ
1: ኣብኣ ምስ በፃሕና ግን መዓት ሕሊ ክላኻት ነይርዎም ዋላ ከመይ ጌርካ ከምዝስራሕ ወይ ከመይ ጌርካ ምንቅስቃስ ከም ዝግበር ተባሂሉ ክልተ ግዜ ድብያ ገርና ነናይ ክልተ መዓልቲ ፀሞም ውዒሎም ፀሞም ዳሓዘሩ በዓል ወደብርሃ ድብያ ገይሮም ንፀላኣይ ሓመድ ድፋጩ ነውፅኦ ነርና ፅቡቅ ርክብ ስለዝነበረና ምስስለያ ናይ ናህና በዓል ወዲካሳ ፅቡቅ ሓበሬታ ቡና ነይሮም ኣብዚኣ ጠቅ ካርታ እዚኣ እንተሊካ ነፈርቲ ሄሊኮፕተር መፅአን ክድል ድባየ እንተተኣለካ ሓዩሽ ዝብል ካብ ወዲካሳ መፅ ንዑ ምስ ረኣና ልክ ኣብታ ንሕና ዘለነ ካብ ኣልጊስና ንዕኡን ነቲ ከባቢኡ ምስኡ ነበሩን ደብዲበኖም ንሕና ግን ተኣሊና ስለ ዳሓዘርና ወላ ሓንቲ ይኮንና
0: ኣበይና ውግእ ንጅምር ኣብ ቤግ ዝበሃል ከተማ ኢና ንጅምር እታ ማእከል ናይቲ ቦታ እቲ ኣብኡ ዝነበረ ኮር 28 ዝበሃል ሓደ ክፍለ ሰራዊት እዩ ኣብኡ እቲ ማእከል መእዘዝ ይእውዩ ንዓወይና መጥቃዕቲ ክንገብር ጀሚርና ሸነኽ እቲ ዓበ ማዓስከር ቀንዲ ዕርዲ ንኤርፖርት ዘብል ናትና ከምዝኣትዉ ሓደ ሓይሊ እቲና ሓደ ብየማን ንኣሙስ ገበያ ዘብለ ኣቢልና ናብቲ በጊ ማእከል ከዓነ ናይ ወያነ ናይዞም ኦሮሞ ኣብ ማእከል ክስታይ ክኣት ከም ዘለዉ ጌርና ኢና እቲ መጥቃዕቲ ጌርና ለት 15 ወርሒ ሓደ እዩ ማለት እዩ ከይድና ንሕና እቲ ኤርፖርት ንምቁፃር ግዜ ይወሰደለን ኣብቲ ቀንዲ ድፋዕ ናይ መንካት ብሎ ናይ ቤግ ዝነበረ እውን ዝበዝሐ ክፋልሕ ኢናዮ እቲ ናይ ኣሙስ ገበያ እኒ ዝከይድ በረክቲ ኣባታት ኩሉ ኢና ሂድናዮ ፀገም ኣብኡ ዝነበረ ማእለያ ዘይብሉ ማልሻ ስርና እዩ ዘለዎ ብዘይካ ተክፍሊ ስራዊት እቲ ብረታት ከዓ ነዊሑ ከምዚ ጓንድየ ገለመላ ዓይነት ኣዝዩ ሕማቕ ብረት እዩ ክታኮሱ ሸፋት ዓይነት ጥራዮም ግን ብዙሕ ክቃወምና ጀሚሮም ግን ምሩኡ ነቲ በጊ ተቋፂርና እታ ንእሽቶ ፎርተ ሕጂ እቶም ኦሮሞ ቀልጢፎም ተቋፂሮማት ንእሽቶ ፀረ መጥቃዕቲ ምስ ገበራሉ ብትነቢለንኦም ንዕኦም ሒዘንኦም ስለዝኸዳ ሕጂ ንሕና ከዓ ገለገለ መውጋዕቲ ስለዘጋጥመና ነቲ ናይ ከባቢ ኤርፖርትን ንኣምስ ገበያ ዘብልን ንዓው ተቋፂርና ቀሲልና ወፂና ንዓው ወፂና ንፅባሒቱ ከባቢ ሰዓት 10 ዝኸውን ብ100 ኣውቶቡስ 31 ክፍለጦር ዝበሃል ካብ ኦጋዴ ናብኡ ጠበቒድ መፅኢኑ ብድሕሪኡ 80 ዝኾነ ኣውቶቡስ መፅአን ተኻትብሉ ኮይኑ ማለት እዩ ስለዚ እታ ቀዳማይ ዕላማ እቲ ሪዘርቫ ዝነበረ ሓይሊ ፀላኢ ናብኡ ግንባር ክኽፈተሉ ኣለዎ ተባህለ ዕላማ ውቕዒል ማለት እዩ ሃንደሳ በዚ መንገዲ ናይ በዓል ኣሶሳ ባምቤስ ዝኸይድ ኣብ በዓልዚ ጥቁር ኣንበሳዶ ገለመለ ዝበሃል ከባቢታት ኣብኡ ፈንጂታት እናገብሩ ብርክት ዝበለ ናይ ነቶክቲ እናገብሩ መካይን ንዕንዉ ነይሮም
2: ኣብዚ ተራ ሃንደሳ ብቲ መንጎ እቲ ኣቐዲምና ንገብሮ ዝነበረ መሰናኸል ጥራይ ደይከደ እቲ ንዳቡስ ክእቶ ናይ ባምቤስ ኣብዚ እቲ ተፍትሽ ረጊእካ ክትፍትሽ ኣይከኣልኒ ነይሩ ረሽራሽ ነይሩ ብፍላይ ከዓ ነፈርቲ ፅዑቕ ዝኾነ ናይ ደብዳብ ስርሒት ኣካይዳ ነይረ ሽዑ ኣንደሳ ከዓኒ ካብ ሩባ ዳቡስ ክሳብ ዶብ ዘሎ ክዝርግሕ ነይሩ እንታይ ጌርና ግን ነቲ ብቲ ከባቢ ዝነበረ ንብረት ናይ ፀላኣ ኩሉ ኣቐዲሙ ተብተብ ከይመፀና ርአኒ ማለት እዩ
0: መወዳእታ ድሕሪ ክንደይቲ ፅቢት ተላኢ ካብ ባቤሲ ብገስ ከም ዘሎ ሓበሬታ ረኪብና ድብያ ጌርና ማለት እዩ ገፈፍ እንዳበለ እታ ክስታይ ምስኣተወ ፀረ መጥቃዕቲ ጌርና ማለት እዩ ሕጂ ክልተ ሲስፒ ዝሓዘ ፀዓና እየ መሪሐንኦ ዝኸዳ እቲ ቦታ ዳርጋ ክንዲ ቀላሚጦስካዕ ሓሶ ካብ ዝገዛ ዝነዊሕ ሳዕሪ እዩ ዘሎ ጨጨዋ ገለ ዝብልዎን ንዊሕ ሳዕሪ እዩ ቀዲሙ ተኮሰ እዩ ዝዕወት ባርዕ ማለት እዩ ሕጂ ፀላኢ ኣብታ ትሻምበል ዘለዋ ማዓስከር ምስ በፅሐ ኣብኣኸፍ ይብል እሞ በቲ መወዳእታ ንኮበር ዘብል ዝነበረት ጋንታ ናትና ትመራሕ ጋንታ ክንቀሳቀስ ተኻትብሎ ይምር ስለ ዝረኣየኦ ከምቲ ሃንደበትነት ክንረክቦ ዝግበኣና ብኣታተን ተክስተ ጀሚሩ ግን ኣቐዲምና ነተን ክልተ ሲቢሲስቢ ክነሃርመን ኣለና ብሓንሳይ ሕጂ ክልቲአንተን ዝውፅዒነን ዝነበራ ሲስፓ ሃሪምና ነቲ ፀላኢ ባ ከሎ ተኻት ብባርዕን ብገለመለን ብምሉኡ ሓደ ሻለቃ ዘይኮነ ሓደ ሻለቃን ሓደ ሻምበልን ዝኸውን ነይሩ ብምሉኡ ኣብ ውሽጢ ዳርጋ ናይ ርብዕ ሰዓት ግዜ ብምሉኡ እንታኻት ክልዎ ደምሲስናዩ ተሓይሉ ማለት እዩ እቲ ቦታ ነፃ ቦታ ኮይኑ ማለት እዩ ስለዚ ከም ድላይካ ትንቀሳቀስ ሰራዊት ትኸት ሕጂ ኣብ ውሽጢ 3 ወርሒ ካብ ورحي تشعاته أثومة بالنسبة لنا.

ኣብ ልዕሊ ህወሓት ብሰራዊት ኣይኮነን ነይሩ ብከቢ ደረት እዩ ነይሩ ሕጂ ነፀብለ ነዚ ንምስባር እዩ እቲ ምርድዳእ ተገይሩ ናህና ሚሽን ናህና ተልእኮውን ምዚ ናይ ታንክታት ጉዳይ ዝተተሓሓዘ ምዚ ናይ ኣፅዋር ዝተተሓሓዘ እዩ ቅድሜና ዝተፈላለዩ ኣባላት ናይ ክብረ ሰራዊት 74 ሜካ 74 ኣብ ብእዋኑ

0: 1969 ዓመተ ምህረት እዩ ብፃይ ተከይርሶ ብላታ ማለት እዩ ዝመፀት ንመልእኽቲ ተፀዊዐ ናብ ሰገነይቲ ካብ ሰገነይቲ ናብ ዓዳይ ሒና ሄድና ማለት እዩ። ኣብዚ ብፃይ ስብሓት ኤፍሬም ምስ ብላታ ብሓንሳብ ስለ ዝፀንዑኒ ዝሓበሩና ኣብዚ እዋን እዚ ፀላእ ትንፋስ ምእንቲ ከይረክብ ንሓበር ስራሕ ከም ዘድሊ ካብ ዝናትና ታንክታት ናብ ሜዳ ህወሓት ከነበግስ ምኳንና ቅድሚ ግን ናይ ታንክታት ጠለባቶምን ዓቕሞምን ምፍላጥ እዩ መፅናዕቲ ከተካየዲ ኸ ሓደ ዝሕግዘካ ኣባልካ ሒዝካ ከዓ ናብ ወታደራዊ ኣዘዝቲ በዓል ስየ ተብዛብቲ ሒዝካ ሎም ሸት ክትብገፅኹም ዝብል ሓፂር መልእኽቲ እዩ። ኣብዚ ርክብና ኣነ ሓደ ርእቶ ዘቕረብኮ ነይሩ ማለት ዝተሰማዓኒ ብወገነይ ካብ ናትና ታንክታት ንህወሓት ከዳ ኣየድልኒ ዝብል ርእቶ እዩ ነይሩኒ ቅድምቲ ናቶም ዘሎ ትሕዝቶ ምክሪ ድሓር ኣድላይነት ናይ ታንክታትና ምልኣኽ ከዓ ምስኡ ዝተሓሓ ዝኸውን ክንርኢ ዕድል ሓበልናያ ዝብል ሓሳብ እዩ ነይሩ። ምክንያት ከዓ ነይሩ ነዚ ርእቶ ዝቕርብ ግንባር ደቡብ ክምስረት ከሎ ካብ ባፅዕ ዘበገስናየን ታንክታት ብመገድፍ ዓበት ጌርና ባርካ ሽረ ዓዲግራት ጌርና ዓዲ ቀይሕ ክንኣቶ ከለና 1100 ኪሎ ሜትር እየን ተጓዒዘን ታንክታትና ሕጂ ዳርጋ ብ ዓዲ ቀይሕ ሲ ጎማ እግረን ተወዲኡ ሓፂን ፍርቆ ሓፂን እናረገፀየን ኣትየን ኩናት ኣርኪበን ነቲ ግንባር ማለት እዩ። ሕጂ ኣነ ካብአን ተመቂለን ኩና ካብ ካልእ መፅአን ንሜዳ ወያነ ክኸዳ ተክፍታ ነርኒ ከቢት ኣብ ኢትዮጵያ ካብ ኢትዮጵያ ዝኣክል ክኸዳ ማለት እዩ።
1: እቲ ብህዝባዊ ግንባር ዝተወሰነ ታንክታት ናይ ወያነ ክንጥቀም ዝተወሰነ ውሳነ ኣዝዩ ሓያል ውሳነ እዩ ነይሩ። ምክንያቱ ካብ ሜዳ ኤርትራ ክንደ ዝኣኽላ ታንክታት ክንወስድ እንተንፍትን ነርና ሓደ ንኩላት ታንክ እኳ እንተነበራና ክጓበላ የን ካልኣይ ነገር ከዓ ካብ ኤርትራ ስጋብዎሎ ዘሎ ቦታ ብእግረን እንተዝጓዓዛ ነይረን ከዓ ክፈጥሮ ዝኽእላ ብልሽትን ናህናሃልክን ኣዝዩ ከቢድ እዩ። ስለዚ እታ ውሳነ ቀዳመይቲ ጉጅለ ከይዳ ዘፅንዓቶ ሞ ትኽእለሎ ናህና ታንክ ምስዳድ ኣየድልኒ ኣብ ትግራይ ተማሪኸን ዘለዋ ታንክታት ኣብ ወሎ ተማሪኸን ዘለዋ ታንክታት ኣፅኒዕና የን ስለ ዝመፃና እኹል ዕጥቂ ካብኦን ክነዳሎ ንኽእል ኢና ዝተባሃለ ውሳነ ኣዝዩ ሓጋዝ ውሳነ እዩ ነይሩ። በቲ ሓደ ስራሕ ምስላጥ በቲ ሓደ ከዓ ናይ ህዝባዊ ግንባር ዕጥቂ ኣብ ምዕቃብ እውን ኣብ ተራ ነይርዎ እዩ።
0: ፅቡቅ ነገር ናይ ሓለፍትና ግና ርእቶ ሞያውያን ስለ ዝሰምዑ እምባረይ እቲ ዝከኣለኩም ክትገብሩ ተበገሱም ኩነታት ሪኢኹም ኩሉ ነገር ኣፅኒዕኩም መፁ ስለ ዝተባሃልና ኢና ከድና ማለት እዩ። ክንከይድ ከለና ሓደ መሳርሕተ ከዓ ኣማኒኤል ሃብተ ዝበሃል ማርክስ ንብሎም ኣዝዩ ንፍዑ ሞያዊ ክልቴና ኢና ተበጊስና መኪና ስለ ዘለና ንእሽተይ ደብዳቤና ሒዝና ብተንቤል ዓብ ዓዲ ኣብ በዓል ስየ ዘለዎ ቦታ ኢና ወፅና። በዓል ስየ እውን ተነጊርዎም ስለ ዘሎ ፅበየና ፀኒዖም ልክዕ ፍርቅለይ ተኣቲና ብኣክብረት እዮም ተቐቢሎምና ቀጣኸ ኣብቲ ዘምፃኣና ጉዳይ ጀሚርና ማለት እዩ። ሕጂ ብወገን ስየ መጀመርያ መግለፂ እዩና መምፂኹም ፈሊጥኩም ኣለኹም ብዝኾነ ግን ኣብዚ ሜዳና ታንክ ሒዙ ክዋጋእ ዝኽእል ሰብ የብልና ታንክ ዕርዩ መቀየር ዘለዎ ሰብ የብልና ሕጂ ንስኻትኩም ታንክታት ዘለዎ ቦታታት ናትና ክትርኢ ንድሕር መፅኹም ኮይንኩም ተቐሪቦም ኣለዉ ንዓኹም ዝሕብርኹም ግን ንሕና ከምኡ ተፀቢና ካብተን ባፅዕ ዝሓስኩመን ሓደስ ታንክታት ካብን ክትቡና ኢና ምስ ሓልፍትኩም ተራዲና እንታይ ኢልና ትመደብ ኣቦት ኣሎ መጀመርያ ነዚአን ንርኢ እዚአን ካብ ዝባኽና ክሰርሓ ዝኽእላ እንዳርኣና ሽዑቲ መደብ ምውሳኽ ዘድልቲ ኮይኑ ድሓር ውሳኽ ኢልና ምስ ተበልና ምስ ተዛረብና ሞ ተቐሪቦም ልኩል ኣለዉ ኢሎም ንገረዝ ግሄር ዝበሃል ናይ ሎጂስቲክ ድዩ ናይ ስለያ ሽዑ ኣይፈለጥን እየ መምህር እዮም ዝብልዎ ሓደ መሳርሒቱ ከዓ ተገደላይ ኢብራሂም ዝብልዎ ሽዑ ናይ ጋንታ ሓላፊ ምስኦም ዝሰርሕ ዝነበረ ግን ድሓር ኢብራሂም ሌተና ጀነራል ናይ ህወሓት ናይ ኢትዮጵያ ምኳኑ ኢና እዚኦም ሕጂ ንዖም ፀዊዖም ዝርዝር መደባትና ድሕሪ ምዝርራብ ተርታ ጉዕዘና ሰሪዖም ሓዲሮም ሽዑ ለይቲ ማለት እዩ ፅባሒቱ ንጎ ከዓ ዘድሊ ስንቂ ዓባይ ማኪና ጋንታ ዓለዋ ንሽተ ማኪና እውን ተወሳኺ ገይሮም ኣብቲ ታንክታት ኣለዎ ዝበሃል ቦታታት ኣብ ኩሉ ቦታታት ክንበፅሕ ሄልና ጀሚርና ማለት እዩ። ታንክታት

0: ክልተ ቦታ እያ ነረ ሓደ ብትግራይ ካልኣይ ከዓ እቲ ዳሕራይ ሓፂር ግዜ ሓዱሽ ኣውፂኦሞ ዝነበሩ ቦታታት ናይ ወሎን ናይ ሰሜን ሸዋን እየ ነረ። ኣብ ውሽጢ ክልተ ቕነ ከዓኒ እዚ ቦታታት በብተርታ ለይቲ ኣተጓዓዝና ቀትሪ ተፍትሽ እንዳገበርና በይና ክልተ ሰብ ኣይኮንና ንገብር ናይ ብሓቂ ብተገዳስነት ኣባላቶም ቶምዓ ዓቕሚ ዘለዎም ሳነክኦት ዝኽእሉ ኣሰኒዮም እዮም ኣኩሉ ቦታታት ከድና ተፍትሻ ጀሚርና ማለት እዩ። ሕጂ ኣብ ትግራይ ጥራሕ ዘይኮነ እቲ ተፍትሽ ኣብ ወሎም ቤገምድርን ሓራውፅኦሞ ዝነበሩ ቦታታት ተዋሓት እንተለያዊ ኢና ኸድና ዝክረኒ ኣብ ሰሜን ሸዋ ኣብ ሓደ ቦታ ታንክታት ግና ዘይሓዝቦን ኣብኢዶም መንጎኦምን መንጎ ፀላእን ነይረን ብለይቲ ሓለዋ ቅድሚት ኣውፊሮም ፅቡቃት ታንክታት እዮም ከማ ፈትሽ ናቐስ ኢልና ብመብራህቲ ዝረኣናዮ ቦታታት ነሩ ማለት እዩ። ኣብ ዞባ ተንቤን ከባቢ ዓዲ ዕንቅርቲ ኣብ 55 ስጋብ 80 ኪሎ ሜትር ዝተዘርግሓ 18 ታንክታት ነይረን። ካልኣይ ኣብ ዞባ ኣግበ ዝበሃል ብምሉእ ማለት እዩ ዞባ ኣግበ ኣብ 80 ኪሎ ሜትር ዝተዘርግሓ 16 ታንክታት ነይረን። ከባቢ መቐለ ዋጅ ከዓ ክሳብ ኮረም ክሳብ ጉዶ ማለት እዩ ኣብ 180 ኪሎ ሜትር ዝተዘርግሓ 14 ታንክታት ነይረን። ከባቢ ዓድዋ ውቕሮ ከዓ 3 ታንክታት። ካብዚ ወፃኢ ሕጂ ኣብ ሰሜን ጎንደር ኣብ ሳንቃ ክሳብ ደብረ ታቦር 120 ኪሎ ሜትር ኣቢሉ ዝተዘርግዐ እዩ 23 ታንክታት ነይረን። ኣብ ሰሜን ሸዋ ከዓ ክሳብ መሃል ሜዳ ክሳብ ኣጅባር ከዓ 13 ታንክታት ነይረን። ሕጂ ዝዝርግሓ ናይቲ ቦታታት እዩ እምበር ብጠቕላላ ጥዑያት ኮና ዘይጥዑያት ዝተገንቡዋ ክነ ዝነደዳ 87 ዓረም ኢና ረኪብና ማለት እዩ ኤርየንካ ፅቡቃት ታንክታት። ሕጂ እዚ ተፍትሽ እዚ ካብ ዕለት 27 ወርሒ 9 ተሳ ዓመተ ምህረት ማለት እዩ 2 ሰሙን ይወሲድልና ካብአን ካብዘን ዝረኣናየን እንተወሓደ ፍርቂ ናይዘን ዝረኣናየን ከነዕረየን ምዃንና ካብ ቦታና ምስ ተመለስና ድማ ንሓለፍትና ንባዕል ብላታ ማለት እዩ እቲ ኩነታት ኩሉ ዘጋጥምና ዘገልፆ ዝፅናዕኩ ሓቢርና እዮም ንምፅጋን ግን ዝወስድ ግዜ ኣሎ ኣባላትና ክንደይ ከም ዘድልዩ ስፔር ፓርት ኸባና ምዃኑ ኩሉ እዚ ምስቲ ምስ በዓል ስየ ዝተዛረብናሉ ኣርእስታት ተዛሪብና
1: እዚ ናይ መፅናዕቲ ጉጅለ ዘድሊ ሓበሬታ ሒዙ ምስ ተመልሰ ቴክኒካዊ ጉጅለ ጋራጅ ታንክ ብጦርኖፍ ናብ ኢትዮጵያ ተላኣከ
0: ልክዓብ 6 መዓልቲ ተበገሱ ዝብል መብርሒ ከዓ መፅእና ማለት እዩ ካብ ሓለፍትና ሽዑ ክንብገስ ከለና ዘድልየና ንብረት መኪና ዓባይ ስፔር ፓርት ሙሉእ ዝፀዓነ ነዳሎ ስለ ዝቐኒና መኪና ንእሽተይ ኣባላት ድማ ምሩፃት ኣባላት ካብቲ ኣህድና 19 ኣባላት ዝተፈላለየ ሞያ ዘለዎም ናይ ኩሉ ዓይነት ታንክ ማለት እዩ ከምሉምት ከም ተሰራርሓና
2: መበገሲና ካብ ግንባር ደቂ ኣምሓረ እዩ ብዕለት 17 ወርሒ 1999 ተበጊስና ክንብገስ ከለና ብፃይ ብላታ መፋነዊ ገይርልና ኣኼባ እቲ ኣኼባ እንታይ እዩ ነይሩ ዕላማ መኽዲ ናብ ትግራይ ኣብ ሂወደግ ከድና ታንክታት ካብተን ማሪኾም ዳልዮሞን ዘለዉ ካብኦን ፀጊና ንኩና ዝኾና ታንክታት ክነዳል እዩ ነይሩ እቶም ብዙሕ ዝተበገስና ኣባላት 19 ኢና ነርና ዳሓር ኣብ ትግራይ ሓንቲ ሓኪም ተወሲኻትና 20 ሰብ ማለት እዩ
3: ክልተ መካይን ሒዘናና መኽዘና እቲ ዝነበረና ስፔራትን ንዓናን ጠርኒፈን ንዓዲ ዕንቅርቲ ዝበሃል ቦታ ኣብ ከባቢ ዓብይ ዓዲ ከባቢ መቐለ እዩ ዝኸውን ዘሎ ኣብኡ ንበፅሕ ማለት እዩ 19 ኣባላት ነርና ድሓር ግን ብድሕሪት ሓኪምና ስዒባ 20 ኣባላት ኮይንና ማለት እዩ
0: እዞም ነዚ ተለኸዚ ንምፍፃም ዝወፈሩ ኣባላትና 19 ኣባላት እዮም መበል 20 ሓኪምና ዮርዳኖስ ግርማያ እዚኣቶም ብዕድሚ ክረኣይ ከለዉ 12 ካብኦም ፊተወራሪ ንብሎም እዮም ብኣና ዝፀዋውዓይ ማለት እዩ ናይ ሽዑ እዋን ብህፃንነቶም ኣብቲ ስራሕ ታንክታት ዝተለማመድ እዮም እየ ዝተረፉ ካልኦት ድማ ካብ 1976 ጀሚሮም ንኣሽቱ እኳ እንተኾኑ ግን ምስቲ ስራሕ ዝዓበዩ እዮም ኣብ ከቢድ ብለት ኣሜካ ዝዓበዩ እዮም ኣብቲ በዕሉ እቲ ቴክኒክ ታንክ ኣብቲ ጋራጅ ታንክ ዝዓበዩ እዮም ኣዝዮም ሞያውያን እዮም ከዓ እጂ ንስራሕ ዝምችእ ኣቃወማ ከ ኣለና ከምቲ ናይ ሜዳና ንውሳት ኣካላት ዝቆመ ስለ ዝኾነ ሓላፊ ንጉስ ግርማይ ነይሩ ዑመር መሓመድ ከዓ ምክትል እዩ ኣብ ቦዲ ሪፔር ሓላፊ ገዲም ተጋዳላይ በየነበርሀ ሕጂ ስቡ እዩ ቀረባ ግዜ ኣብ ኤሌክትሪክ ዝነበራ ጉጅለታት ከዓኒ ሓላፊአን ፍፁም የማነ ወትዛግር እዩ ኣብ ሜካኒክ ዝነበራ ጉጅለታት ከዓ ሓላፊአን ብርሃነ ይሳቅ እዩ ኣብ ቦምቢስታ ፍፁም ኣችዶ ነይሩ ኣብ መክዘ

0: ሳይ ዕንቋይ ተባል ኣባልና እዩ ሕጂ ተከሎ መራሕ መኪና ናይቲ ዓባይ መኪና ስፔርና ትሕዝ ጎይቶም ወደብሽ እዩ
1: ወልዞም ትግራይ ኮይኑ ትግራይ ምስኣተና ኣብ ዓዲ ዕንቅርቲ እዚ ዓዲ ዕንቅርቲ ትደጀኖም ናይ ህወሓት ዝነበረ እዩ ከባቢ ኣግበ እዩ ኣብ ብዙሕ ዝበላ ታንክታት ነይረን ካልእ ኣብ ከባቢ መቐለ ኣዋጃ ሳልሳይ ከዓ ኣብ ዓበይ ዓዲ
0: ዓዲ ዕንቅርቲ ዓበይቲ መኽዘናት ኣፅዋራት ዝእከበሉ ናይ ህወሓት እዩ ስቱር ቦታ እዩ ዕሙር ቦታ እዩ ስለዚ ንታንክታት ውጭኡ ከም ዝኸውን ገይሮምልና እዮም ፅኒሖም ንፅባሒቱ ከዓ እቲ ምድላውና ድሕሪ ምፅፋፍ ከዓ ብቐጥታፍተን ተኣኪበን ዝፀናሓና ታንክታት ኢና ጀሚርና ብሓቂ ከዓኒ ንምእማኑ ከፀግመካ ዝኽእል ኣብ ሜዳና እውን ክንድኡ ሰሪሕና ዘይንብል ኣብ ውሽጢ ክልተ ቕነ 14 ታንክታት ኢና ኣዳሊና ማለት እዩ
1: እቲ ናይ ፅገና ስራሕ ካብ ወልድያ ጀሚርና ኣብ ወልድያ ንብራ ታንክታት ፀጊና ኣብ ንፋስ ማውጫን ገረገራን ወልድያን ወገን ጤና ዝብልዎ ናይ ሰሜን ሸዋ ቦታን ብጠቕላላ 19 ታንኪ ፀጊና ማለት እዩ እዘን 19 ምስተን ናይ ትግራይ 33 ክድመራ ከልዋ 52 ታንክን ተወሳኺ 7 ቢኤም 21 ሮኬት ተዓሽጉ ነይሩ እቲ መስመራት ኤሌክትሪክ ናይቲ ብረት ኹን ናይተን መካይን ኹን ባናፁ ተበሊዑ ጥዋዕዋዕ ኢሉ ስለ ዝነበረ እቲ ናይ ኤሌክትሪክ ፅገና ኣካል ናህና ብከቢድ ፃዕሪ ነዘን ቢኤም እዚአን 7 ቢኤም ኣብ ስራሕ ከም ዝውዕላ ገይርዎ እዚ ክትገልፆ ከለካ ሓፂር ዝኸውን ግን ኣዝዩ ኣህላኺ ስራሕ እዩ ነይሩ ዝኾነ ግን ብግቡእ ተዓይሙ
0: ኩሉ ስራሓት ናይ እዚኣተን እዞም ብዋዕት ኣባላትና በዓል ፍፁም የማነ ወትዛግር እዞም ኤሌክትሪሻ ናይ ጥንቀትን ሰሪሖም 7 እየን ኣዳልዮም ንስራሕ ድልዋት ገይሮምና ሕጂ ኣብዚ እዋን እዚኦም በዓል ስየውን ዝኣምኑ ሕጂ ነዚ ዝተዓዘቡ ሓለፍቲ ናይ ህወሓት ከቢድ ምዃኑ ስራሕ ስለ ዝተረድእዎ መጀመርያ 62 ተማሃርቲ ኣቕሪቦምና ፅኒሕ ኢሎም ከዓ ንድሕርሶምን ከዓኒ ናብ 120 ደይቦም እዚኣቶም ታንኪ ከም ማኪና ለክዕ ከንቀሳቀሱ ዝኽእሉ ገለገለ ኣባላት ነይሮሞም እዮም ክምሃሩ ስለ ዘለዎም ምሳና ክወፍሩ ስለ ዘለዎም እዮም ኣወፊሮሞም ማለት እዩ ንሕና እውን ሓደ ካብቲ መደባትና እዩ ነይሩ መምርሒ እውን ተሂብና ሓበሬታ እውን ተሂብና ነይሩ እዩ ሕጂ እዚኦም ተምሃሩ እዚኦም ምስ መፁ ኣብተን ንኡሳት ኣካላት ናና ኢና መዲብና እዮም ኣብ ውሽጥና ምክንያቱ እቲ ትምህርቲ ክልተ ዓይነት ክኸውን ኣለዎ ሓደ ብግብሪ ምሳና ክውዕሉ ኣለዎም ዝዕረ ዝቕየር ኩሉ ነገር ክርእዩ ኣለዎም ክፈትሑ ብከብሉ ኣለዎም ምሸት ከዓ ብክልሲ ሓሳብ ማለት እዩ ሕጂ ቁርቢ ኣብዚ ድኻም ኣሎ ግን ቲ ዕላማ ቲ ተርኾን ንስ እዩ
1: ኣብ ዓዲ ዕንቅርቲ ምስኣተና ናይ ወያነ ኣባላት ጋራጅ ናይ መካይን ሶም እዮም ምሳና ክሰርሑ ተዳልዮም ፀኒሖምና መጀመርታ 60 ሰብ ቀሪቦም ንሓር ውደባ ክንገብር ነርና እቶም ኣባላትና ምስቶም ናይ ወያነ ክነዋሃዶም ስለ ዝነበረና ኣኼባታት ብምግባር ንሕና ከም መምሃራንን ናይቲ ስራሕ ፀገምትን ኣካላት ኮይና እሶም ከዓ ከም ተምሃሮ ኮይኖም ኣብተን ዝቆምናዮም ጉጅለታት ሜካኒክ ኤሌክትሪሽያን ባትላሜራ ፖምፒስታ ራድያተሪስታ ኣብዚአን ተከፋፊሎም ክሰርሑ ከም ዘለዎም ተወዲቡ ብመነባበሮና ካብ መጀመርታ ምስኣትና ፅቡቅ ኣቀባብላዮም ገይሮምና
0: ደድሕሪ ዓዲ ዕንቅርቲ መቐለ ኢና ኸልና ኣብ መቐለ ኣብ ክትፃፈፋ ዝግበአን ታንክታት ፀፊፍና ማለት እዩ ድሕሪኡ ናብ ወልድያ ኢና ኸልና ኣብ ወልድያ ከዓ ልክዕ ኣብ ተኣኪበን ዝነበረ ታንክታት ከዓ እናተፃፈፋ እናተፀገና ከይደን ማለት እዩ ሕጂ ኣብ ውሽጢ 4 መዓልቲ ተን ዝተፀገና ታንክታት 33 በፂሐን ንስተን ብድሕሪአን ኣብ ኣገራትን ግርገና ዝነበረ 19 ታንክ ወሲኽና ሽዑ ኣብ መወዳእታ ኣብ ውሽጢ 3 ወርሒ 46 ታንክ ተዳልየን 6 ታንክ ሪዘርቫ ሰራሓ ዘይኮናስ ግን እንተፀገመ ሪዘርቫ ክኾና ዝኽእላ ተዳልየን
1: እቲ ከበድቲ ስራሓ ዝበሃል ዝነበረ ስቴርሶ ፍርስየነ ካምቢዮ እዚኦም ኣዝኦም ከበድቲ ንብረታት እዮም ኩሉ ኣካል ታንኪ ከም ብሓድሽ ቸክ ጌርና በቲ ናቱ ዓቕናት ፅባሕ ንጎብ ኩናት ኣትያ ዝኾነ ፀገም

0: ከምዘይ ኣጋጥሞ ጌርካ ምድላው ስለ ዝነበረ ሓያል ስራሕ ተኻይድ እዩ። ብወገን ኣባላት ናይ ህወሓት ከዓ ክመሃሩ ድሌት ነይርዎም። ኣብ ተመክሮ ናይ ታንኪ ኣይነበሮምን ኣብ ናይ ማካይን እንተዘይ ኮይኑ ሕጂ ክስፅግን ቀሊል እዩ። ክፅግንን ንዕኦም እንዳረዳእኻ ክትከይድን ግን ተወሳኪ ግዜ ንድኻ ምንሃልክን ዝሓትስብ እዩ ነይሩ። እዚ ብዝትብዓት ናይ እቲ ኣባል ዝነበረ ብግቡእ ተዛዚሙ። ኣብዚ ንኣርባ መዓልትታት ኢና ሰሪሕና ኣብ ትግራይ ማለት እዩ።
1: ካብኡ ቀፂልና ስጋብ ወልድያን ከባቢ ሰሜን ሽዋን ዘለዋ ኣኻኺብና ፀጋጊልና ኢና ንዕን ሰሪሕና ኢና። ሕጂ ነዚአን ክንሰርሕ ከለና ከዓ እቲ ኣሃዱ እቲ ብርጌድ 23 ክሳብ ዝመፅእ ነዚአን ክነዳሉ ፀኒሕና። ምስ መፀ ግን ስጋብ ከባቢ ወልድያ ዘለዋ ሰሜን ሽዋ ዝበዓል እዚ ወግል ጤና ዝበሃል ጎቦ ንሰሜን ሽዋ ገፁ ዝኸይድ ኣብ ብዙሕ ቦታታት እዩ ነይሩ። ንፋስ መውጫ ገረገራ ኣዝዩ ዝሕሊ ዘለዎ በረድ ዳርጋ ዝገብር ዓይነት ኣብዚ ሕጂ ከቢድ ዝኾነ ኩነታት ከም ዝነበረ ምክንያቱ ንጎ ተሲእኻ ሓፂን ሒዝካ ክትሰርሕ ክብደት ነይርዎ ማለት እዩ። በቲ ዝነበረ ኣሃዱ ግን ተበዲሁ
2: ምስ መምፃእ ናይ ሜካናይዝድ ብሪጌድና ከዓኒ ከም ስታፍ ፅገና ድዩን ርክባትን ኮይኑ ናይ ኤሌክትሮኒክስ ኮይኑ ዝመፀ ኣባል ሜካ 74 ዓንተ ወይ ዝበልክዎ ብፃይ ፍፁም በላይ ጉዕዝኡ ምሳና እዩ ነይሩ። ኣብ ዝኾነ መራኸቢታት ናይ ታንክታት ኮነ ናይ ውልቀ ሰባት ተዓፂቑ ዝነበረ ብዘይ ዕንቅፋት ከም ዝሰርሕ ዝገበረ ውፉይ ሞያዊ ብፃይ ኮይኑ ክሳብ ኩና ዝውዳእ ነዚ ሞያ ዝወኪሉ ተልቑ ዝፍፅም ምሳና እውን ንዕኦም ዝምህር ዝነበረ ሕጂ ኣብዚ ምስ ኣባላት ናይ ህወሓት ብዙሕ ግዜ ብሓንሳእ ስለ ንሰርሕ ተላሊና ኢና ዘለና። ስለዚ እቲ ዝምድናታት ምስ ኣባላት ህወሓት ብፍላይ ኣብቲ ታሕቲ ምስቶም ምሳና ዝሰርሑ ናብ ካቢና ዘለውን ብጣዕሚ ፅቡቕ ፅቡቕ ጥራሕ ዘይኮነ ከዓኒ ታንክታት ተዓርየን ክትስኣ ክንቀሳቀሳ ከለዋ ክሪኢ ከለዉ ሎሚ ማ መስዋእቲ ክነውሕድ ኢና። እዚ ድማ ንዓና ዓብዪ ጉዳይ እዩ እንዳበሉ ዳርጋ ውድብ ዝባ ግንባርን ህወሓትን ሲ ሓደ ኣብ ሓደ ጉዳይ ተሳቲፉ ዓብ ዓወት ከም ዝመዝግብ ኣዝዮም ትስዋት ነይሮም ሰሙን ልዕሊ ዓቕሞም ሰርሑ ነይሮም። ሓቂ
0: ድሕሪ ሰለስተ ወርሒ ልክዕ እቲ ሜካ ብርጌድ 23 መፂና ማለት እዩ። ካብ ወልድያ ጀሚርና ገረገራን ንፋስ ማውጫን ከምኡ ውን ካብተን ካብ ትግራይ ዝመፃ ታንክታትን 20 ታንኪ ዓጢቕና እዮም። ተበጠለን ታንከኛ ማለት እዩ። ንሕና ምስ ታንከኛ ይቐንዲ ርክብና ታንኪ ምፅጋን ስለ ዝኾነ ምስ ታንከኛ ይቐንዲ ርክብና ወያነ ከዓ ክንዓጠቕ ኢና ስለ ዝበሉ 3 ታንኪ ዓጢቖም። ኣብዘን 3 ታንኪ ኣውቲስቲ ናይ ህወሓት እዮም። እቶም ተኳስትን ካልኦት ቴክኒሽናትን ግን ናይ ኣባላት ናይታ ታንኪ ኣባላት ናይ ህዝባዊ ግንባር ኮይኖም እዮም ኣትዮም ማለት እዩ።
2: እቲ ምድላው እንዳተፃፈፈ ምስ ከደ ከምቲ መደብ ናይ ህዝባዊ ግንባር እዚ ብሪጌድ 23 ናሜካ 74 ኣብ ዕለት 4 ወርሒ 1 1991 ይመስልና መጀመርያ ወርሒ ጥሪ ማለት እዩ ሓደ ብሪጌድ እዩ ብብፃይ ተወልደ ገብረ ማርያም ወድለተ ሕጂ ሱ ዝምራሕ እዩ። ካብ ፍልይ ብዝበለ ከዓ ናይ መጥባሕቲ ኣህዱ ካብ ውድብ ዝመፁና ብብፃይ ተወልደ ዶክተር ተወልደ ዝምርሑ ናይ መጥባሕቲ ኣህዱ ከዓ መፅኦምና ነይሮም። ኣብዚ ዕለት 8 ወርሒ 1 91 ከዓኒ ብፃይ ሮሞዳን ኣዛዚ ሜካ 74 ኣቐዲሙ ምስደድሕሪ ዝኣህዱ መፅኢ ስለ ዝነበረ ንትግራይ ኣትዩ ምስቶም ዝምልከቶም ሓለፍቲ ዝቕፅሊ መደብ ዝርርብ ተጀሚሩ ነይሩ እዩ። ኩሉ ምእካብና ንወፍሪ ቴድሮስ ምድላው ኣብ ክልቲኡ ከተማታት እዩ ኣብ ገርገራ ናብ ወልድያን እዩ መፅኢ ማለት እዩ። ኣባላት ንኸዓጥቅወን ዝኽእላ ታንክታት ካብ 18 ስጋብ 20 ተሓርየን ተመሪፀን ዓጢቆም መንዮም ኦልሬዲ ርሻሻትን መዳፍዕን ካብ ብንኦም ተዓጢቁ ስለ ዝመፀ ዘገሚዑሉን ኩሉ ተኣኪቡ እዩ ዘሎ ማለት እዩ። ካብዚ ንሕና ውን ክንዓጥቕ ስለ ዝበሉ ህወሓት 3 ታንክታት ተዋሂቦ ነኦም ነይረ። እዚ ብኩሉ ኩሉ ምልኣት ኣለዎ ማለት እዩ።

0: መደብ ናትራን ኣብ ሰሙን እዙ ንዝተፈላለየ ነገራት ዝውክል ውቃጦ ካብ ቀደም ጸኒሖም ይዝውተሩ እዮም። ንሎም እምበኣር ብዛዕባ ሳዕቤናትን ዓይነታትን ውቃጦ መጽናዕቲ ዝገብራ ሰባት ኢና ኣብ ንኡስ መደብ ዓለም ስነ ጥበብ ቀሪብናልኩም ዘለና።
1: ሃል ዓውደ ትምህርቲ ምስ ባህሊ ዝተሓሓዝ ዓይነት ትምህርቲ ስጋብ ዝኾነ ነቲ ዘሎ ሕብረተሰብ ብክልተ ኢና ክንሪኦ ማለት እዩ። ባህሊ እንተረኣ ኮይኑ ካበይ መፅ እዩ ማለት እዩ። እጂ ቀደም ባህሊ ክግበር እንከሎ ዝግበር ዝነበረ ዓይነት ውቃጦ ብምንታይ ጀሚሩ?
0: ኣብ መዓልታዊ ህይወትና ብዙሓት ኣካላዊ ስንክልና ካብ መደብካ ከምዘየትርፍ ዘዘኻኽርና ሰባት ኣለዉ። ንሎሚ ድማ ናይ ምስማዕ ፀገም ከይዓገቶ ኣብ ዝተፈላለየ ስራሕ ዝሰርሕ መምህር ኣብ ንኡስ መደብ ፍኖተ ህይወት ከነቕርበልኩም ኢና። ኣብ ዝሓለፈ መደባትና ከም ዝተኸታተልናዮ ሚኒስትሩ ቱሪዝም ቀጻሊ ዝተፈላለዩ ውሃብቲ ኣገልግሎት ትካላት ብዘማለዎ ፅሬት ንብሉፃት ናይ ሽልማት መደብ የካይድ እዩ። እዘን ዝተሸለማ ብሉፃት ትካላት ኣብ መደብና መደብ ዘዋሪት ካሜራ በቢግዜኡ ኣቕሪብና ዮን ኣሎና። ንሎም እምበኣር ከም መቐፀልትኡ ንትካል ጀላቶ ኢታልያኖ ዕድሜና ጌርና ቀሪብናልኩም ኣለና።
2: ኮንታሚኔሽን ስለ ዝኾነ ቀለብ ቆልዑን ቀለብ ህዝብን ስለ ዝኾነ ብሓላፍነት ሕዝ እዩ ቀሊል ነገር ጌር ክትርእዮ ነገር ኣይኮነን። ብፅሬት ንሕዞ ተመኻናኺምና ንሕልዎ ማለት እዩ።
0: ከምኡ እውን ከምቲ ወትሩ ዝቐርብ ኣዘናይ ቪድዮታትን ምስ ምሩፅ ደርፍታት ቀዳማይ ክፋል ሓዳሽ ተኸታታሊት ፊልም መዝገብ ሓቂ ተዳልዩ ኣሎ።
3: ካብ 17 ጥቅምቲ ጀሚራ ኣብ ኤርቲቪ
0: ከም ወትሩ መደባትና ኣብ ሰዓትና ክትከታተሉ ንዕድም። መደብ ናትራን ቀዳም 17 ጥቅምቲ 2 ፈረቓ ድሕሪ ቀትሪ ድግማ ሓሙስ 22 ጥቅምቲ ሰዓ 6:15 ጎደል መደብ ናትራን።

ፍረን ጣጢዕ ካብቲ ዘለዎ ጥቕሚ ንላዕሊ ጣዕሚ እውን ንዘዘውትሮ ኣካል ዘዛርብ መቕረት እዩ ዘለዎ። ፍረን ጣጢዕ ካብ ጥንቲ ኣብ ቅዱስ መጻሕፍቲ ዝዝረበሉ ዝነበረን ዝፍለጥን ፍረ እዩ። መበቆሉ ኣብ መሬት ናይታ ጥንታዊት እስራኤል ዝበቁል ዝነበረ ኮይኑ ኪነቲ ከም መግብን ዘይትን ጣጢዕን ዝግልገለሉ ኣብ ክዳውንቲ እውን ዓበ ኣበርክቶ ዘለዎ ፍረ እዩ። ካብዚ ፍረን ጣጢዕ ዝምስራሕ ዓይነት ጨርቂ እምበኣር ሊነን ወይ ሊኖ ተባሂሉ ይፍለጥ። ኣብ ዝተፈላለየ ጥቕሚ ድማ ይውዕል። ኣዝዩ እውን ተጠላቢ ዓይነት ጨርቂ እዩ። ኣብዛ መደብ እምበኣር ዝተፈላለዩ ቀንዲ ጥቕምታትን ጣጢዕና ክንዛረብ ሰናይ ምክትታል።

ፍረንጣጢዕ ከምቲ ንዕዘቦ ኣዝዩ ደቂቕ ዝኾነ ፍረ ኮይኑ ካብ ፍዮሩ ዘለዎ ኣትክልቲ ድማ ይበቁል። ምስ ተዘርአ ንኽበቁልን ክዕፀድን ኣስታት 9-110 መዓልትታት ይወስደሉ። እዚ ትዕዘቦ ዘለኹም ተኽልዩ ፍረንጣጢዕ ሓቒፉ ዝዓቢ፣ ካብኡ ድማ ግዜኡ ምስ ኣኸለ ጨጪፍካ ትዓፅዶ። ኣብ ዝኾነ ናይ ዕምባባ ባዞ ኣብ ቤትና ድማ ከነብቁሎ ከም እንኽእል ክኢላታት ተተኽልቲ ይዛረብ እዮም።

ኣብ ቀንዲ ጥቕምታትን ጣጢዕ ምስ ንመጽእ ኣብ ጥዕና ኣካላትና ይኹን ኣብ ጥዕና ቆርበትናን ጸጉርናን ኣዝዩ ብዙሕ ተራ እዩ ዝጻወት። እቲ ቀዳማይ ፍረን ጣጢዕ ሃብታም ብኦሜጋ 3 ኣሲድ ኮይኑ እዚ መቓዛ ድማ ንጸቕጢ ደምን ብዝሒ ስብሒ ኣብ ኣካላትና ዘጕድልን ምዃኑ ብዓብኡ ድማ ጥዕና ልብና ክሕሎ ዝሕግዝ ፍረ ምዃኑ ብመጽናዕቲ ዝተሓበረ ሓቂ እዩ። ፍረን ጣጢዕ ሃብታም ብፋይበር ወይ ጽሕጎ ስለ ዝኾነ ኣብ መዓና ጡና ጥጡሕ መገዲ ይፈጥር። ካብኡ ሓሊፉ ድማ ኣብ ምሕቃቕ መግቢ ኣዝዩ ሓጋዚ ይኸውን። ካብዚ ዝተላዕለ መዓልታዊ ሓንቲ ማንካ ምስ ዝውሰድ ጥዕና መዓና ጡናን ስርዓተ ምሕቃቕ መግብን ይሕሎ ምዃኑ ይፍለጥ እዩ። ኣብቲ ዝዓብየሉ ኣትክልቲ ፍረን ጣጢዕ ናይቲ ኣታክልቲ ዝኾነ መኣዛ ሒዙ ይዕጸድ እዩ። እዚ መኣዛ ድማ ሆርሞናዊ ሚዛን ኣብ ኣካላትና ክሕሎ ይሕግዝ። ብፍላይ ንደቂ ኣንስትዮ ኣብ ወርሓዊ ጽግያት ይኹን እዋን ሜኖፖዝ በቲ ዝርብሽ ሆርሞናት ሚዛኑ ክሕሎ ስለ ዝእዝዞ ካብ ሆርሞናዊ ለውጢ ዝመጽእ ቃንዛን ቅዛነትን ይከለኸል። ኣብዚ ሓለፈ ዓመታት ዝተኻየደ ዓሚቕ መጽናዕትታት ድማ ፍረን ጣጢዕ በቲ ዘለዎ ጸረ ነድርን ጸረ ኦክሲዳንትን ዝኾነ መኣዛ ንካንሰር ጡብን ፕሮስቴትን ብዓቢ ሚእታዊት ከም ዝከለኸል ይንገር እዩ። ፍረን ጣጢዕ በቲ ዘለዎ ፋይበርን ጥዕናዊ ስብሕን ካብ ክብደት ኣካላት ይከለኸል። እዚ ተኽእሎ ድማ በቲ ዘለዎ ጥዕናዊ ስብሒ ንነዊሕ ሰዓታት ከብድኻ ስለ ዝመልእ፣ በዚ ድማ ናይ ጽጋብ ስምዒት ስለ ዝወረካ ልዕሊ ዓቐን ንኸይትምገብ ይሕግዝ። በዚ ድማ ሚዛን ኣካላትካ ይሕሎ።

እዚ ክጥቀስ ዝፀንሐ እምበኣር ኣብ ጥዕና ዘለዎ ጥቕምታት እዩ። ኣብዚ ግን እቲ ቀንድን ቀዳማይን ኣገዳሲ ነገር ክንፈልጦ ዘለና ኣጠቓቕሙ እዩ። እቲ ቀንዲ ክኢላታት ምግቢ ዝሕብርዎ ፍረንጣጢ ኣቐዲምና ቅድሚ ኣብ ጥቕሚ ምውዓልና ንሓሙሽተ ደቓይቕ ክንቀልዎ ከም ዘለና እዮም ዝሕብሩ። ካብኡ ድማ ከምቲ ኣብ ሃገርና ንጥቀመሉ ኣብ ፀብሒ ይኹን ከም ዝስተ ጥራይ ዘይኮነ ካልእ ኣማራፂ ድማ ኣብ ፅሟቕ ምስዝተፈላለዩ ዝመረፅናዮም ፍሩታታት ክነእትዎ ከም እንኽእል፣ ኣብ ፎኪስ ምግቢ ከም ሰላጣ ድማ ዝተቐልዎ ንጣጢዕ ክንምገቦ ከም እንኽእል፣ ኣብ ብዙሕ ዓይነታት ምግቢ ምስ ርግኦ ምስ ባኒ ብሓፈሻ ኣብቲ መዓልታዊ እንወስዶ ምግቢ እናተጠቀምና ክንምገቦ ከም እንኽእል ንተዓዘብ። እቲ ቀንዲ ኣገዳሲ ነገር ግን ዘለዎ መኣዛ ኣብ ጥዕናና ንኽሰርሕ መዓልታዊ ጢሒና ኮነ ብፍርኡ ምስ እነዘውትረዩ ለውጢ ከርእየና ዝኽእል።

ከምቲ ዝኾነ ጥረታትን ፍረታትን ዝጥቀስ ጥቕምታት ኣብ ኣካላትና ዝልግሱ ኪኖናቶም ግን ፍረንጣጢዕ እዚ ኣቐዲምና ክንጠቕሶ ዝፀናዕና ጥቕሚ ኣብ ጥዕናና ኣለዎ። ብዘይካ ኣብ ጥዕና ኣካላትና ዘለዎ ጥቕሚ ኣብ ቆርበትናን ቆርበት ፀጉርናን እውን ኣዝዩ ኣገዳሲ ምዃኑ ዝተኻይደ መፅናዕትታት ካብ ጥንቲ ቀደም ዝጥቀምሉ ዝነበሩ ሕብረተሰብን ይነግሩ እዮም። ፍረንጣጢዕ ኣብ ቆርበት ፀጉርና እውን ተራ ይፃወት እዩ። ኣጠቃቅምኡ ንዝምልከት እቲ ዘለዎ መኣዛ እቲ ፍረ ተቆልዩ ድሒሩ ድማ ኣብ ማይ ፈሊሑ ምስ ዝሓለ እቲ ካብኡ ዝወፅእ ፈሳሲ ኣብ ቆርበት ርእስናን መላእ ፀጉርናን ምስ እንለኽዮሞ ን30 ደቃይቕ ኣፅኒሕና ምስ እንሕፀቦ፣ እዚ ድማ ደጋጊምና ምስ እንጥቀመሉ ቀዳማይ ንቆርበትና ካብ ፎረፎር ይከላኸል፣ ካልኣይ ድማ ንቁመትን ጥዕናን ፀጉርና ካብ ምርጋፍን ምቁርራፅን ከም ዝከላኸል ዝፍለጥ መኣዛ ኣለዎ። ካብዚ ክጥቀስ ዝፀንሐ ሓሊፉ እውን ፍረንጣጢዕ በቲ ዘለዎ ፀረ ኦክሲዳንት መኣዛ ኣብ ቆርበትናን ኣፅፋርናን ጥዕና ንክህልዎ ዝሕግዝ ባእታ ኣለዎ።

ጥቕምታት ትንጣጢዕ ከምዚ ክንዛረበሉ ዝጸንሕና ካብ ኮነ ኣብ መዓልታዊ ህይወትና ዝተጣሕነ ይኹን ዝተቐልወ ፍረንጣጢዕ ሓንቲ ወይ ክልተ ማንካ በይኑ ወይ እውን ኣብ እንምገቦ መግቢ ሓዊስና ብዕቱብ ምስ እነዘውትረዩ እቲ ዘለዎ መእዛታት ኣብ ኣካላትና ክሰርሕን ለውጢ ከምፅእን ክንዕዘቦ ክንጅምር ንኽእል።

0: ኣቦም እኮ ዝፅላ ኣይኮነን።
1: ጾር ደቂ ኣንስትዮን ዕዳ ውሳነ ንእስነትን ተርኢ ማህደር ሓቂ ምንባር ጓሂኣን ሓጐሳን ደበስቓያን መከርኣን ብውሕልል ኣዛናትዋ ኸተዘምቱ ዝተሃንፀ
2: ሕማ ናይ ሰብኳ ሓሲበን ይፈልጥ ሽግር መከራ በልሕረይዝስዕለሎሲ
1: ተኸታታሊት ፊልም ኣብ ኤሪ ቲቪ ኣብ ቀረባ ጊዜ
3: ውሸካ
1: ኣፍራይ ሚኒስትሪ ዜና ኣቕራቢ ቢስ ፕሮዳክሽን ደራሲ ሌተናል ኮሎኔል ዮናስ ተዓገስ ዳይረክተራት ሌተናል ኮሎኔል ዮናስ ተዓገስን ሳሙኤል ሓድጉን ማህደር ሓቂ ኣብ ቀረባ ጊዜ ኣብ ኤሪ ቲቪ ኣጋጣሚ

0: መደብ ናትራን ኣብ ሰሙን እዙ ንዝተፈላለየ ነገራት ዝውክል ውቃጦ ካብ ቀደም ጸኒሖም ይዝውተሩ እዮም። ንሎም እምበኣር ብዛዕባ ሳዕቤናትን ዓይነታትን ውቃጦ መጽናዕቲ ዝገብራ ሰባት ኢና ኣብ ንኡስ መደብ ዓለም ስነ ጥበብ ቀሪብናልኩም ዘለና።
1: ባህሊ ዓውደ ትምህርቲ ምስ ባህሊ ዝተሓሓዝ ዓይነት ትምህርቲ ስጋብ ዝኾነ ነቲ ዘሎ ሕብረተሰብ ብክልተ ኢና ክንሪኦ ማለት እዩ። ባህሊ እንተረኣ ኮይኑ ካበይ መፅ ማለት እዩ እ ቀደም ባህሊ ክግበር እንከሎ ዝግበር ዝነበረ ዓይነት ውቃጦ ብምንታይ ጀሚሩ?
0: ኣብ መዓልታዊ ህይወትና ብዙሓት ኣካላዊ ስንክልና ካብ መደብካ ከምዘየትርፍ ዘዘኻኽሩና ሰባት ኣለዉ። ንሎሚ ድማ ናይ ምስማዕ ፀገም ከይዓገቶ ኣብ ዝተፈላለየ ስራሕ ዝሰርሕ መምህር ኣብ ንኡስ መደብ ፍኖተ ሂወት

መደብ ናትራን ኣብ ሰሙን እዙ ንዝተፈላለየ ነገራት ዝውክል ውቃጦ ካብ ቀደም ጸኒሖም ይዝውተሩ እዮም። ንሎሚ እምበኣር ብዛዕባ ሳዕቤናትን ዓይነታትን ውቃጦ መጽናዕቲ ዝገብራ ሰባት ኢና ኣብ ንኡስ መደብ ዓለም ስነ ጥበብ

0: ዓለምና ናብዚ ሕጂ በፂሓቶ ዘላ ደረጃን ጌናትኸዶ ዘላ ግዕዞ ምዕባለይ ቴክኖሎጂ ሳላቶም ከይተሓለሉ ዝሓለሙ እሞ ሕልምታቶም ንምጭባጥ ከይሰልከ ይሰርሑ ውሕዳት ሊቃውንቲ ዓለምናየ በፂሓቶ ውፅኢት ቴክኖሎጂ ናይ ብዙሕ ሞያተኛታት ክእለትን ፍልጠትን እዩ ዝጠልብ ፍልጠትን ክእለትን እንተተደሚሩ እንተረቢሑን ዝተዓፃፀፈ ውፅኢት ይርከቦ
1: ሽመይ ኢቨንት ክልይ ተባርክ ክበሃል ተምሃራይ ሌቨል 1 ኤኣይ ኩርስ ኣብዛዩኒ ሎም ማዓንቲ ሒዝና መፅና ና መደብካ ብዛዕባ ኢፌስኣይ ኢልና ኢና ሰሚና ደለና ፌስ ኮንሰርኒንግ ኣይደንቲቲ እያ ትብል ማለት እዩ እዚኣ እንታይ ንድሕሪ ኢልና ንሓደ ኣብ ሃገርና ዝረኣይ ፕሮብለም ንምፍታሕ ኢና መፅና እያ እዚ ከዓ እንታይ እዩ ኣብ ድኾነ ናይ ፖሊስ ስቴሽን ንድሕር ከድና ኣነ ንኣብነት ታሴራ ኣይጠፊኢ ንድሕር ናብትና ፖሊስ ከይደ ኣብኡ ኣሸሓት ብዙሓት ወይከዓ ኣላፍ ታሴራታት ስለ ዘለዉ እቲ ታሴራታት ምስ ንዓይ ናተይ ታሴራ ካ ጠፊያ ንድሕር ናብኡ ከይደ ነዚ ንምፍታሕ መፅ ኣላ ማለት እዩ ንኣብነት ኣና ሓደ ፖሊስ ረኪበ ናተይ ገፅ ዲቴክት ገይሩ ማለት እዩ ምስ ጠፊኡ ዘሎ ታሴራ ኣነ ታሴራ ለየለየ ንድሕሪ ኢልዮ ምስቲ ብዝሒ ንሱ ዝጥቀመሉሎን ምስቲ ብዝሒ ኣብኡ ዘሎ ዳታን ምስ ናተይ ሒዝዎ ዘሎ ዲቴክሽን ክተሓወሶ ይኽእል እዩ ስለዚ ነዚ ንምፍታሕ ኢና ምፅና ዘለና እዛ ስራሕ እዚኣ ማለት እዩ እዚ ከዓ ከመይ ንሕልና ንኣብነት እዛ ስራሕ እዚኣ ከመይ ገና ሰርሕና ኣለና ፊቸር ፕሮግራም ኣላ ዊች ኢዝ ናይ ኤስኤምኤስ ዲቨሎፕመንት ክንገብረላ ኢና ከምኡውን ኔትወርክ ሼር ከዓ ክንኣሰርላ ኢና ማለት እዩ እዚ ከመይ ንድሒልና ንኣብነት ሓንቲ ስቴሽን ኣነ ታሴራ ጠፊድ ናብ ስቴሽን ከይድ ሞ ሓደ ፖሊስ ንዓይ ረኪቡ ናተይ በትናት ንዑ ዝከኣሎ ማለት እዩ ናተይ ፌስ ዲቴክት ገይሩ ካብቲ ኣብቲ ናብ ፖሊስ ዘሎ ስቴሽን ታሴራታት ደሊ ማለት እዩ እዚ ከዓ ኣድካምን ወይ ድማ ደይ ውፅኢታውን ከዓ ክኸውን ይኽእል እዩ ማለት እዩ ንኣብነት እዚ ናተይ ስእሊ ሒዘዎ ዘሎ ኣብ ናይ ገፅ ምስሊ ሒዘዎ ዘሎ ስእልን ምስብ ና ፖሊስ ተኣኻኺቡ ዘሎ ናይ ታሴራ ምስቲ ብዝሒ ኣድካምን እዚኣ ድማ ዓንክኸውን ይኽእል እዩ ስለዚ እዛ ፕሮግራም እዚ ከዓ ነዚ ንምፍትሓ መፅ ኣላ ማለት እዩ እዚኣ ከመያ ትገብር እንድሕልና መጀመርታ ነቲ መፅእ ዘሎ ታሴሩ ድ ወይ ናቲ ፓስፖርት ዝኾነ ምስ ፌስ ኮንሰርኒንግ ድተሓዝ ኣይደንቲቲ ስለበለ ነቲ ሰብ ዲቴክት ትገብሮ ሞ ካብቲ ደሎ ሂብንያ ዘለና ዳታ ከዓ እቲ ሰብ ተኣሎድ የለን ትነገርና ማለት እዩ ንኣብነት ታሴራ ክጠፊኢ ክንድሕር ከቲ ኣብታ ስቴሽን ትኸይድሞ እታ ስቴሽን ከዓ ናቲ ፌስ ዲቴክት

0: ኮግናይዝ ገይራ ካብቲ ኣብቲ ሰርቨር ዘሎ ዳታ ከቢያ ሪፈር ትገብር ማለት እዩ። እጂ እዛ ፕሮግራም ነዚ ዓይነት ኣካይዳ ሒዛ ትኸይድ ኣሎ። እዚ ኤኣይ ብሓፈሻ ነታ ኮርስ ንክንማር 3 ወርሒ ወሲድና። እዚ ከዓ ኣብ ዝተፈላለዩ ዓይነት ዓውድታት ኢና ተማሂርና፣ ንፕሮግራሚንግ ዝምልከት ተማሂርና ነርና፣ ከምኡውን ምስ ቻት ቦክስ ኣብመሰሉ ዝተፈላለዩ ዓይነት ሞዴላት እዳተጠቀምካ ውን ተማሂርና ነርና፣ ከምኡውን ቶም ጀነሬቲቭ ኤኣይ ድበሃሉ ከዓ ከም በዓል ቪድዮ ኦዲዮ ከምኡውን ቪድዮ ከዓ ወሲድና ነርና ክላስ ማለት እዩ።
1: ሽመ ዮሴፍ ፍቃድ ባህር ናይ ዚዮን ትሬኒንግ ሴንተር ተማሃራይ። ኣብዘን 3 ወርሒ ብዛዕባ ዝተፈላለዩ ዓውድታት ተማሂርና። ኣነ ኣብ ኤኣይ የተማሂረ ነረ። ስለዚ በዘን ተማሃርናየን ኤሪ ስናፕቻት ትብል ወይ ከም ስናፕቻት ዓይነት ኮይና ግን በዓና ብኤርትራውያን ዝተሰርሐት ብዙሕ ፍልተርስ ገለ ይብላን፣ ግን ከም መጀመርሽን ንእሽተ ይሰርሕና ኣለና። ኣብነት ሕጂ ኣብዚ ፌስ ማስክስ ኣለውና ን ከምኡ ክራውንስ ቢርድስ ራቢት ኢርስ ኣለውና። ሕጂ እታ ፌስ ሪኮግናይዜሽን ናሰሪሕና እታ ፌስ ንዓና ሪኮግናይዝ ምስ ገበረት ካብቲ ዘሎ ፊልተር በዓልና መሪፅና ኣብቲ ዝድለ ወይ ኣብቲ ዝግባእ ቦታ ናይ ኣካላትና ተቐምጠልና ማለት እዩ። እዛ ስናፕቻት እዚኣ ኣብ መፃኢ ነቲ ዝጎደለ ዘሎ ከዓ ንሕብረተሰብና ዝውክል ከነእትወላ ተስፋ ንገብር ማለት እዩ። ኣብ ስናፕቻት ሕጂ ብብዙሕ ንድሮስ ከምዚ ብዙሕ ንሕብረተሰብና ዘይውክል ነገራት ኣለዉና። ኣብነት ናይ ሰይጣን ስእል ኣሎ ን ካልእ ዘይድልዩ ስእልታት እውን ኣለውና። ሕጂ ከምኡ ስለ ዝኾነ ኣብቲ ሕብረተሰብና ውን ከምኡ ንዓና ነቶም ህፃናት ንዘይትብክል ኣሽቱ ነገራት ዘለዋ ጌርና ክንተሓሲብና ማለት እዩ።
2: ተምሃሮ ጎነቲ ዝወስዶ ስሩዕ ኣካዳምያዊ ትምህርቲ ፍልጠቶም ዘብርኽን ተወሳኺ ሞያ ዘስንቕን ኣብ ናይ ዕረፍቲ ግዜኦም ኣብ ዝተፈላለየ ማእከል ስልጣናታት እናኸዱ ፍልጠቶምን ንቕሓቶምን ክዕብዩ ይረኣዮም። እዞም ኣበዛዮን ማእከል መሰልጠኒ በቢደረጅኡ ዝወሰድዎ ስልጠና ቴክኖሎጂ ሓቆፉን ነዚ ዘማእከለ እዩ ነይሩ።
3: ሕጂ ዕላማ ናይ ዝመደብታይ እቶም ተምሃሮ ተማሂሮም ኣብ ግብራዊ ኸዓ ተማሂርካ ስለ ምምሃር ዘይኮነ ተማሂሮም ሰሪሕ ክሰርሕሉ ዝኽእሉ ባይታ ንህወቶም መፃ እዮም ክመርሕሉ ዝኽእሉ ትምህርቲ ምቕሳን ተቐንዲ ዕላማ ናይዚ ትምህርቲ ማለት እዩ።
4: ኣገዳስነት ማዕረ ተምሃሮ ካብቲ ስራዕ ትምህርቲ ወፅኦም ሞያናቶም ክሕዝሉ ኣገዳስነት
3: ኣለ ሕጂ ዕላማ ወይ ኣገዳስነት ናይዚ ትምህርቲ እንታይ ቀንዲ እቲ ትምህርቲ ቀዳማይ ነገር ከሉ ካልኣይ ካ ግድ ብዘይ ሞያ ሓደ ሞያ ዘለዎ ሓደ ሰብ ክልተ ሞያ ዘለዎ ክልተ ሰብ ከማን ዝበሃል ሕጂ ጎኒ ጎኒ እቲ ትምሃሮ ዘለካ ድሕን ሞያ ተጥረካ ከይድካ ሕጂ ብፍላይ ኣብዚ ዘለናዮ ግዜ በቲ ቴክኖሎጂ ሞር ኣድቫንስ ዳገበረ ከይዳ ኣሎ። ሕጂ ምስ ኮፓፕ ክትገብር ተዘይክኢልካ ኣተረፍካ ክትከይድ ትኽእል ኢኻ። ዝኾነ ስራሕ እውን ተጠላብነት ከይህልወካ ክእል እዩ ማለት እዩ።
5: ብዙሕ ነጥብታት ኣልዒሎም ኣሎ። ናይ ብሓቂ ከዓ ፅቡቅ ረኺበ እዩ። ቅድሚ ሕጂ ንሕና ዋላ መምሃራ ናብ ዝነበርናሉ ግዜ ንሽገረሉ ዝነበርና ንፅገመሉ ዝነበርና ንኣብነት ናይ ሓደ ተምሃራይ ኣብሬጅ ክትሰርሕ ካልኩሌተር ጌርካ ትድምር ድሓር ናይ ኩሎም ተምሃሮ ናይ 50 ድዮም 60 ተምሃሮ ኣብሬጅ ሰሪሕካ መሊስካ ራንክ ክተውፅእ ዝነበረ ሽግር ሕጂ እዚኦም ቆልዑት ግን ብዝቐለለ ከመይ ጌርካ ኣብሬጅ ትሰርሕ ከመይ ጌርካ ራንክ ክተውፅእ ኩሉ እቲ ብመልክዕ ዳታ ቤስ ናይ ኩሉ ነገር ሒዞሞ ዘለዉ ኣብቲ ከተፅንዕ ሓደ ተምሃሮ ተፅንዕ ከሎ እንታይ እንታይ ክኽተል ከም ዘለዎ ናይ ታይም ማኔጅመንት ምሕደራ ናይ ግዜ ኣምፅኦሞ ዘለዉ ካልእ እውን ኣጠቃቅማ ናይ መድሃኒት ክሳብ ክንደይ ጎዳኢ ክሳብ ክንደይ ይጠቕመና እንታይ ክንገብር ኣለና ዝብል ኣርእስቲ ልዒሎም ኣለዉ። ብጀካ እዚ ብዙሕ ኣርእስቲ እውን ኣልዒሎም ኣለዉ። ስለዚ ቅድሚ ሕጂ ኣሸጋሪ ዝነበረ ብኣዝዩ ዝቐለለ ልዕሊ ኩሉ ከዓ ናይ እዚኦም ቆልዑ ደስ ዝበለኒ እቲ ቴክኖሎጂ ሎሚ ኣብ ክንዲ ኣብ ጌም ኣብ ዘይጠቅም ግዜ ጥራይ ዝውዕል ሎሚ ግን እዞም ተምሃሮና ዝረእኾ ብናቶም ተባላሓትነት እቲ ቴክኖሎጂ ከመይ ገይሮም ኣብ ጥቕሚ ናይ ተምሃራይ ከም ዝውዕል ስለ ዝገበሩ ብጣዕሚ ባሂለኒ።
6: እቲ ኣገዳስነቱ ኣዝዩ ልዕሊ እቲ ምስ እዋን ናይቲ ትምህርቲ ብምዃኑ እቲ ናይ ኤኣይ ወይ እቲ ሰብ ሰርሖ ብልሒ ምዃኑ እዩ። ሕጂ ሓደቶም ቆልዑ ናይ ምብልሓት ናይ መተዕፅፃፍ ናይ ምፍጣር ተኽእሎኦም ኣዝዩ ልዑል ኮይኑ ኣብ ወደይ ዝረእኽዎ ክሳብ ሕሉፍ ሓሊፎም ታሪክ ምፅሓፍ ኣብኡ ብኣኣይ ጌርካስ ታሪክ ሕጂ እዚ ትምህርቲ እዚ ንድሕር ዓብዩስ እቲ ታሪክና እቲ ጎቦታት ናይ ናቕፋ እቲ ድፋዓትና እቲ ኩሉ ታሪክናስ እንዳክገብሮ ተኽእሎ ኣሎ ማለት እዩ። ክስንድዎን ክሰርሕዎን ዓብዪ ተኽእሎ ኣለዎ። ስለዚ እዚ ትምህርቲ እዚ ብቐሊሉ ተራእዩ ኣድህቦ ተገይርሉ ብመንግስቲ ኣኹም ምትብባዕ ንድሕር

0: ተገይሩሉ ዓብ ዓወት ከመዝግብ ጥርጥር የብለይን ብግብሪ ርእየ ታሪክ ኣዝዩ ብዙሕ ፅሑፋት እሞ ብእንግሊሽ ብትግርኛ እናገበሩ ታሪካት ክፅሑፉ ይዳለዎ ንሱ ተዝርእዎ ኣነብ ገዛ ዝረኣኹ ኣዝዩ ዘገርምን ዘደንቕን እዩ።
1: ሕልምታትካ ናብ ክውነት ንምቕያር ኩሉ ግዜ ክትፅዕር ኣለካ። ሰብ ሕልምታቱ ንኸተግብር እዩ ዝነብር። ሰብ ብዘይ ሕልሚ ክነብር ዝኽእል ኣይኮነን። ብርግፅካ ሕልምኻ እቲ ክትነብሮ ዘለካን ትነብሮ ዘለኻን ሂወትን እዩ። ምክንያቱ ሕልምኻ ሎሚ ዘይተጨበጠ ፅባሕ ግን እቲ ትነብሮ ሂወትካ እዩ።
2: ሽሜ ሮቤል ተስፋለ ምበሃል። እዛ ሕጂ ሒዝና የመፅና ዘለና ኣቴንዳንስ እያ። እዚ ኣቴንዳንስ እዚ ድማ ኣብ ድኾነ ስራሓት ወይ ቤት ትምህርትታት ኣብ ድኾነ ኣቴንዳንስ ዘድልዮ ነገራት ብማናጀር ዝቋፀፀር ነገር ክሕግዘና ክእል እዩ ማለት እዩ። እዚ ኣቴንዳንስ ኢልና ፀውዕና ዘለና ድማ ኣብ ቤት ትምህርትታት ተኮይኑ ኣብ ኣፍ ደገ ብካሜራ ገርና ድኾነ ነቶም

0: ብማናጀር ዝቋፀፀር ነገር ክሕግዘና ክእል እዩ ማለት እዩ። እዚ ኣቴንዳንስ ኢልና ፀውዕና ኣለና ድማ ኣብ ቤት ትምህርትታት ተኮይኑ ኣብ ኣፍ ደገ ብካሜራ ገርና ዝኾነ ነቶም ተምሃሮ ኣቴንዳንስ ክንወስደሎም ብሕብረተሰብና እዚ ሓጋዝ ዝኸውን ክእል እዩ። ምክንያቱ ካብቲ እቲ ማናጀር ወይ ኣማሓዳሪ ዳይሬክተር ዝነበረ ንክቋፀፀሮ የሸጉሮ ዝነበረ ዶኮሩ ወላ ክፈልጦም ዘይክእል ዝነበረ ካብ ሱሳ ገለ ቋፀፀር ዝነበረ በዚ ገይሩ ቋፀፀሮም ክእል እዩ ማለት እዩ።
1: ሽመይ ሩፋኤል ቴድሮስ በሃል ተምሃራይ ዛዮን ናይ ሌቨል 3 ሮቦቲክስ እየ። እዚኣ ስራሕ ኳካ ኣይኦቲ ወይ ከዓ ኢንተርነት ኦፍ ቲንግስ ትበሃል። እቲ እዚኣ ዝተፈላለየ ኮምፖነንት ኣለዋ ብሓንሳብ ትእክበን ከም ስማርት ሃውስ ማለት እዩ። እቲ እዚኣ ሞሽን ሰንሰር እያ። ከምዚ ተሓሊፍካ ያገለ ማዕፆ ትኽፈት ከምዚ ናይ ኣስመራ ፓላስ። እዚኣ ካርድ እያ። እዚኣ ትሪያ ዘለካ ኣብዚኣ ትጌርካ እዛ ማዕፆ ትኽፈት። እቲ እዛ ማዕፆ በዚኣ ከዓ ሰርቮ ኣለዋ። ሰርቮ ሞተር ትበሃል። ሳሕቲ ነዚኣ ማዕፆ ትኸፍታ ትዓፅዋ ሳያ ስርሓ። እዚኣ ጋዝ ሰንሰር ትበሃል። ከምዚ ናይ ትኪ መዐቀኒት እያ። እዚኣ ናይ ቴምፕሬቸርን ሂሚዲቲ ሰንሰር ኢና። ቴምፕሬቸር ዓቂና ሂሚዲቲ ከዓ ዓቂና ብሓንሳብ ተምፀና። እዚኣን ወይ እዚኣን ብሓንሳብ ተበዚሐን እዚኣ ፋን ባዕላ ከም ትውላዓልና ንገብር። እዚኣ ከዓ ናይ ሶል ሞይስቸር እያ ትበሃል። እዚኣ ሕቺ ተእትዋ ኣብታ ሓመድ ኣብኡ ዓቂና ናታ ሂሚዲቲ እንድሕር ጠሊ ተዘይኮይኑ እዚኣ ላ ዲናሞ ኣብ ማይ ተእትዋ። እዚኣ ሽዑ ናፍታ ሓመድ ሽዑ ባዕላ ትሰደና። እዚኣ ከዓ ሪሌ ኣላ። እዚኣ በዚኣ ሪሌ ኣላ። እቲ ነዚኣ ባዕላ እያ ትውላዓ ተጥፋ ኮንትሮል ትገብራ። እዚኣ ብዚኣ ከዓ ዘለካ ነዚ ኩሉ ኮምፖነንት ብሓንሳብ ኣኪባ ኩሉ ሰሪሓ እንታይ ከም ትገብር ኩላ ትነግረ። እዚኣ ሕቺ እቶም ብዕድመ ዕብይ ዝበሉ እሶም ክሽገሩ ስለ ዝኽእሉ ንሕና ከዓ ኩሉ ግዜ ምስኦም ክንኸውን ስለ ዘይንክእል ሲ እዚኣ ክትሕግዞም ትኽእል ኢና ኢልና ሓሲብና።
2: ኣብ ናይ ፅባሕ ዘይተጨበጡ ሕልምታትካ ምንባር ነቲ ናይ ሎሚ ጉዕዞኻ ክዕንቅፅዋ ይግባን። ምናልባት ሕልምታትካ ዘይተጨበጡ ብምዃኖም ናብቲ ውርግሪግ እናበለ ተስፋ ክቆርፀካ ዝፈታትን ክኸውን ይኽእል። ምንዋሕ ግዜ ነቲ ክትበፅሖ እትደሊ ክትፀልዎ ኣይክእልን።
3: ስመይ ጅምያና ግርማ ይበሃል። ዓስተ ሓደ ክፍል ተማሃሪት ካብ ዛዮን ትሬኒንግ ሰንተር። እጅ ሒዘልኩም መፅ ዘለኹ ብዛዕባ ሓንቲ ኣፕሊኬሽን ኮይና ምስ ኤኣይ ሓዊስና ዝተምሃርና ኮይና ኣብዚኣ ዝኾነ በዓል ቱሪስትስ ወይ ከዓ ዝኾነ ቆልዑት ማለት እዩ ናይ ዝኾነ ሃገራት ናይ ምፍላጥ ድሌቶም ንምፍላጥ ብኡ ጌርና ከዓ ሜን ኢንፎርሜሽን ናቶም ወይ ከዓ ዝበዝ ሓበሬታ ናቶምን ናርኣና ኣብዚኣ ክነብር ንኽእልና ማለት እዩ። እዚ ማለት ከዓ ንኣብነት ብስእልታት ጌርና ማለት እዩ ሕጂ ንኣብነት እዚኣ እንታይ እያ ኢና ክንፈለጥቲ ኮይና እዚ ሃገር እዚኣ እንታይ ኢና ክንብል ኮይና በዚኣ ሓንቲ ስካን ጌርና ኣብዚኣ ስክሪንና ሕጂ ንኣብነት እዚኣ ዩናይትድ ኪንግዶም ትኮይና ማለት እዩ ኣብዚኣ ጌርና ኣብዚኣ ዩናይትድ ኪንግዶም ኢላ ትመፅእ ናታ ሲቲ ናታ ካፒታል ናታ ሃገራት ናታ መንሽሙ ናታ ገንዘብ ናታ ምሻሎ ሃገራት ናቶም ህዝቢ ምፍላጥ ማለት እዩ ትሕግዘና ማለት እዩ። እዚ ከዓ ምሻሎ ካልኦት ወላ ተምሃሮ ጥራሕ ዘይኮነ ናቶም ምፍላጥ ጥራሕ ዘይኮነ ወላ ቶም ቱሪስትስ ናይ ሃገር ናበይ ሃገር ንክይድ ወይ ከዓ ናበይ ክንብል ኢሎም በዚኣ ክብሉ ይኽእሉ እዮም። እዚ ድማ ብኔትወርኪንግ ወይ ከዓ ብኢንተርነት ብምትሓዝ ከዓ እንታይ ክንገብራ ንኽእልና ስእልታት ናይታ ሃገራት ወይ ናተን ከተማታት ዘለዋ ኣብኣ ብምፅዓን ማለት እዩ ሰባት ናብ ድሌ ናበይ ሃገር ክንከይድ ኢሎም ወይ ብትናተን ኢንፎርሜሽን ብምሃል ማለት እዩ ክብሉ ይኽእሉ እዮም።

0: ናይ ኣርት ንሕና ብናይ ሳይንስ ስትሪም ኢና ክንያ ዘለና ኣብዚ ናይ መጀመርታ ሳብጀክት መርፅ ሳብጀክትና ምስ መረፅና ስታዲ ኦርኪ ዝብል ኦፕሽን ክመፀና እዩ ኣብዚ ድማ ስታዲ ድሕር ዝብል መሪፅና ኣብዚ ክሰልቭድ ፕሮብለምስ ምስቲ ናቶም ሙሉእ ኤክስፕላኔሽን ዝተዳለወ ክስታይ ኣለና ዘን ኣብዚ ኣፅኒዕና ኢልና ምስተዓመመና ነፍስና ድማ ኣብዚ ኩዩ ዝብል ክስታይ ጌርና ንሕና ነፍስና ከዓ ፍትሽ ማለት እዩ ኣብዚ ሽዑታይ ኣለና ከም ተወሳኺ ዘእተና ኣብዚ ሕጂ ዝኾነ ኣብታ ናይ ቅድም ዝነበረት ክስታይ ንሕና ዝወሰኽና ኣሎ ማለት እዩ ሕቶት ሕታት ከለካ ምሽ ጌጋ ካልሐ ኮይኑ ተወሳኺ ብናይ ድምፂ ክስታይ ጌርና ኣ ኣለና ሕጂ ንኣብነት እዚኣ ብጌጋ ድሕ መሊስ እያ እጂ ኣብ ዝረኣና ልክዕ በቲ ድምፂ ኮሬሽን ትገብረልና ማለት እዩ ንሕና ክስተይ ናግበርና ጌጋን ፅቡቅ ድሓልና ድማ ድሕ ፅቡቅ ኣለና ከዓ ኮሬክት ኣንሰር ኢላ ኮሬክት ኣንሰር ኢላ ድማ ናብቲ ተስግረና እዘን ኣብዚ ወላ ጌጋ ድሕመይስ እያ ሕጂ ልክዕ ኣብዚ ልክዕ ድማ ሽዑ ኣብቲ መወዳእታ ድማ ንሕና ስኮር ክንደይ ከም ዘምፃና ነገራ ድማ ክስተይ ትገብራ ሕጂ ንሕና ሓሲብና ዘና መፅ ድማ እዚኣ ብናይ ኣርት ስትሪም እኒያ ዘላ በዚ ናይ ሳይንስ ስትሪም ዘለዎ ሳብጀክት እኒያ ዘላ ኣብ መፅእ ድማ በቲ ናይ ኣርት ሓዊስና ተወሳኺ ድማ ሕትሕቶታት ድማ ወሲኽና ክንደልዋ ኢና ማለት እዩ
1: ናብ መፃኢ ዘሳግር ድልድል ንሱ ምዃኑ ክትኣምን ኣለካ ሰባት ሕልምታትካ ምስ ትነግሮም ክቕልዱልካ ይኽእሉ ይኾኑ ንስኻ ግን ብኩሉ እንትንኻ ናብቲ ከይኮነ ዘይተርፍ ሕልምታትካ ክተቋምት ይግባእ ሕልምታትካ ዓቢድካ ክትጭብጦም ምዃንካ ርእሰ ተኣማንነት ክህልወካ ኣሎ ሕልምኻ ናብ ጋህደ ክትቀይር ትኽእል ንስኻ ጥራይ ኢኻ ንዕኑ ምቕያር ዝኽእል ዓቕሚ ድማ ንኹሉ ብማዕረ ዝተዋህበ ድዕድልቲ እዩ ንሕልምታቱ ናብ ተጨባጥ ለውጢ ክቕየር ዝኽእል ግን ውሑድ እዩ
2: መጀመርያ ሙሉእ ሽመይ መሪሕ ፍፁም ቅዱስ ዝበሃል ሕጂ ሒዝና መፅና ዘለና ድማ ስፐሲፊካሊ ኣብ ናይ ሄልዝ ዘተኮረ እዩ እዛ መጀመርያ ሒዝና መፅና ዘለና ደይሊ ካሎሪ በር እዚኣ ድማ ተጥፍኦ ሰዓታት ብመጠን ግዜ ብመጠን ሰዓት ብመጠን ናትካ ክብደት ቁመት ከምኡ ድማ ዕድመ ዓቂናት ነግረካ ኳልኩሌተርያ እዚያ ሒዝና ቀሪብና ዘለና መጀመርያ በዚ ተዋሂብና ዘሎ ኢንስትራክሽን መጀመርያ ወይት ንእቱ ፎር ኤግዛምፕል ወይት 56 ተይልና ደን ሄይት ናትካ ቁመት ድማ 180 ተኮይኑ ከምኡ ድማ ኤጅናትካ 18 እንተኮይኑ ከምኡ ድማ ትሰርሖ ኤክሰርሳይዝ ዱሬሽን ኦፍ ኤክሰርሳይዝ ዊች ሚንስ ኢን ሚኒትስ ነግራ ማለት እዩ ፎር ኤግዛምፕል 30 ሚኒትስ ንሰርሕ እንተኮይና ከምኡ ድማ ጀንደር ናትና ድማ ይውስኖ እዩ ኣብ መንጎ ሜልን ኤን ፊሜልን እትሰርሖ ኤክሰርሳይዝ ክብደት ይውስኖ እዩ ንሰርሖ ስራሓት ድማ በቢ ዓይነቱ ማለት ላይት ፎኪስ ድዩ ሞደሬት ድዩ ሃይ ኢንተንሲቪቲ ዘለዎ ድዩ ዋላ ናትካ ዌይቲንግ ድዩ ዋላ ሳይክሊንግ ሳይክሊንግ ድማ ዝለዓለ ዓቐን ዝወስድ ዘሎ ማለት እዩ እዚኣ ብሳይክሊንግ ተወሲድና ፎር ኤግዛምፕል ኣክቲቭ ኤክሰርሳይዝ በርን እታ ሻዕ ኤክሰርሳይዝ ክትገብራ ከለካ በርን ትገብራ 224 ኪሎ ካሎሪስ ትወስደልካ ትብላ ኣላ ኤን ባዛ ሬት ወይ ድማ እቲ ናትና ብኤምኣር ፐርደይ ንሰርሖ ዘለና ብ600 ኪሎ ካሎሪ ፐርደይ ነጥፍ ኣለና ማለት እዩ እዚ ድማ ሪካቨር ክንገብሮ ተደልና ብዝተፈላለየ ወይ ድማ ስትሬችንግ ወይ ድማ ሶፍት ኤክሰርሳይዝ ምስራሕ ሃይድሬሽን ብዙሕ ዋተር ብምስታይ ማለት እዩ ከምኡ ድማ ኣብ ኢቲንግ ዘተኮረ ማለት እዩ ካልኦይቲ ልክዕ ከምዚኣ ኮላ ዛርእናያ ፀንሕና ፐርደይ ክንሪያ ፀኒሕና እዚኣ ድማ ፐር ዊክ ትነግረና ማለት እዩ እቲ ዱሬሽን ኦፍ ታይም ክነእትወላ ፀኒሕና ሰሪ ሚኒትስ ክሳዕ ኣወራት ገለ እናበልና ክነእቱ ፀኒሕና ኣብዚኣ ግና በዚ ተዋሂብና ዘሎ ፐር ዊክ እናገበርና ንሰርሕ ማለት እዩ እዛ ሳልሰይቲ ድማ እዛ ሳሰይቲ ሜዲካል ኬር ማኔጅመንት ሲስተም ማለት እዩ እዚኣ ድማ እዛ ሕጂ ቅሪብናያ ዘለና ፎር ዳታ ቤስ ዊች ሚንስ ተዕቅበልና ማለት ዝእተናሉ ኢንስትራክሽናት በዚ ሂብና ዘሎ ኔም ኤጅ ጀንደር ሲምፕቶም ወይ ድማ ናትካ ሕማም ንጌርካ ትምዝግበልና ሽዕ ብቐሊሉ ክንረኽቦም ንኽእል ማለት እዩ እዚኣ ኤግዛምፕል ምርኣይ መሪሕ እንተኢልና ኤጅ ድማ 16 ጀንደር ኣብዚ ምርጫ ኣለና ሜይል ማለት እዩ።

0: ሲምፕተም ድማ የኪልና ኣደ ፔሽንት እንተልና ፔሽንት ሳክሰስፉሊ ኣድድ ዊች ሚንስ ኣብቲ ናይትና ኣይዲ ሳክሰስፉሊ ኣትኮይኑሎ ማለት እዩ። ሽዑ ንረኽቦ ድማ ሰርች ጌርና ኖርማል ክንረኽቦ ንኽእል ማለት እዩ። ኣብ መፅ ሓሲብናዮ ዘለና ድማ ነዛ ሜዲካል ኬር ማኔጅመንት ሲስተም ይዕቢና ማለት ብምሉእ እቲ ናይ ክንሪኦ ፅንሕና ናይ ቢኤምኣር ዊች ሚንስ ናትናትናትና ካሎሪ በር ንገብሮ ሓወይ ዘቕርቦ ድማ ናይ ቢኤምኣይ ወይ ድማ ቦዲ ማስ ኢንዴክስ ከምኡ ድማ ብምሉእ ናትካ ናይ ደም ዓቐን እቲ ዘለካ ሕማም ጌራ ናትካ መድሃኒት እቲ ነገረካ ዲጂታል ዝኾነት ናይ ሜዲካል ኬር ማኔጅመንት ሲስተም ከነቕርብ መደብ ኣለና ማለት እዩ።
1: መጀመርታ ሽመይ ሳል ሕጂ ምቕባል ሕጂ እዛ ናትና ርእስቲ ከዓ ቲቪ ሜንቴናንስ እያ ማለት እዩ። ሕጂ ቲቪ ክንብል ከለና ክልተ ዓይነት ቲቪ ኣለዋና ብዚኣ እዚኣ ሓንቲ ሲኣርቲ ንብላ ሓንቲ ከዓ ፍላት ማለት እዩ። ሕጂ እዛ ሲኣርቲ ንብላ ዘለና እታ ቅድም ኢላ ዝነበረት ጅፍ ዝበለት እያ ማለት እዩ። እዚኣ ፍላት ከዓ ድሕሪያ ዝመፀት ማለት እዩ። ሕጂ እዛ ሲኣርቲ ክንሪኣ ከለና ብዙሕ ክፋላት ኣለዋ። ሕጂ እንታይ ትገብረና ቅድም በዚኣ ኤሌክትሪክ 220 ቮልቴጅ በዚ ምስ ተቐበልና ኣብዚኣ ፓወር ሳፕላይ ትበሃል ክፋል ኣላትና ማለት እዩ። እዚኣ ፓወር ሳፕላይ ሕጂ እንታይ ትገብር ፓወር ካብቲ ኤሌክትሪክ ስሒባ ዘምፃቶ ንኩሉ እዚ ክፋላት በብዓቕሙ ትውዝዓሉ ማለት እዩ። ወይ ከምኡውን እቲ ቮልቴጅ ካብ ኤሲ ናብ ዲሲ ቀይራ በብዓቕሙ ትውዝዓሉ ማለት እዩ። ሕጂ እዚኣ ፓወር ሳፕላይ ኣርባዕተ መውፅኢ ኣለዋ ትዕድለሉ ማለት እዩ። ሓደ በዚ ዝኸይድ ናብ ድምፂ ዝኸይድ ኣሎ ድምፂ ኣብዚ ዘለና ማለት እዩ። እዚኣ ኣይሲ ናይ ድምፂ ትበሃል። ሕጂ ድምፂ ናይታ ቲቪ ድምፂ ኩሉ በዚኣ ገይሩ ናብቲ ማይክሮፎን ኸይድ ማለት እዩ። እዚኣታ ሓንቲ ክትከውን ከላ እታ ካልይቲ ከዓ ኣብዚ ዘለና ናይ ስእሊ ማለት እዩ። ቨርቲካል ኤን ሆሪዞንታል ኣለና ማለት እዩ። ሕጂ እዚ ስእሊ ቨርቲካል ሆሪዞንታል ንብሎ ዘለና እዚ ንቨርቲካሊ ነቲ ስእሊ ዝዝርግሓልና ማለት ክኸውን ከሎ እዚኣ ከዓ ሆሪዞንታል ትዝርግሓልና ማለት እዩ። ሳልሳይ ከዓ እዚ ኣይሲ እዛ ማይክሮፕሮሰሰር ኣለና ማለት እዩ። እዚኣ ሕጂ እንታያ ንብምሉእ እቲ ሲግናል ትህብ ነቲ ቦርድ ብምሉእ ኣብዚ ኣላትና ማለት እዩ። እዚኣ ሕጂ እታ ካብተን ኣገደስቲ ክፋላት ናይዛ ቦርድ ክትከውን ትኽእል እያ ማለት እዩ። ካልእ ኣብዚ ቲነር ኣለና እዚኣ ከዓ ብደገ ብኣንቴናን ዝመፅ ሓበሬታ ኣንቢባ ናብዚ ትዝርግሓልና ማለት እዩ። ናብ ማይክሮፕሮሰሰር ስዕዳ ብኡ ጌራ ከም ቻነልቱ ዝኣመሰለ ክንሪኤሉ ንኽእል ማለት እዩ። ካልእ እዚኣ እዚ ናይ ስእሊ ናይ ሕብሪ ክፋል ኮይኑ ሕብሪ በዚ ይህብና ማለት እዩ። እዚኣ ብዓባያ ፍላይባክ ትበሃል ማለት እዩ። እዛ ፍላይባክ ሕጂ ክልተ መውፅ ኣለዋ፣ ሓደ ዝለና ሓደ ከባቢ ዝለና ማለት እዩ። ነጋቲቭ ኤን ፖዚቲቭ። እዚኣ ሕጂ ክሳብ 25,000 ቮልቴጅ ከተውፅእ ትኽእል ማለት እዩ። እዚኣ ሕጂ እታ ሲኣርቲ እያ ማለት እታ ዝነበረት ድሕርያ ዝመፀት ከዓ እዛ ፍላት ኣላትና ማለት እዩ። ፍላት ቲቪ ፍላት ቲቪ ሕጂ ብዙሕ ፍሉይነት ኣለዋ ካብዚኣ ማለት እዩ። ንዕብል ኢላ ዝመፀት ማለት እዩ። ሕጂ እዚኣታ ቦርድ ናይ ፍላት ክትከውን ከላ ኣብዚ ፓወር ሳፕላይ ኣለና። ፓወር ሳፕላይ ልክዕ ከም ናይ ሲኣርቲ ዘፍልየብሉን እቲ ፓወር ተቐቢሉ ከምቲ ዝድሊ ዓቕን ናብ ኩሉ ዝውዝዕ ማለት እዩ። እዚ ፓወር ሳፕላይ እዚ ኣብዚ እታ ማዘር ቦርድ ምስኣለ ጊባላ ኣብ ገለ ቲቪ ከዓ በይና ክንረኽባ ንኽእል ኢና ማለት እዩ። ሕጂ እዛ ማዘር ቦርድ እታ ሓበሬታ ወይ ሲግናል ንኩሉ ትሰድድ እስያ ማለት እዩ። በዚ ጌራ ሕጂ ኣብዚ እዚኣ ቲኮን ንብላ ማለት እዩ። እዚኣታ ስእሊ ትዝርግሓልና ፓነል ኣብ ጥቕሚ ዘሎ ናብቲ ስእሊ ትዝርግሓልና እያ ማለት እዩ። እዚኣ ሕጂ እቲ ሓበሬታ ካብዚ እዩ ዝመፃ ማለት እዩ። እዚኣ ከዓ ሓይሊ ትህበን ንኩልን። ሕጂ እቲ ሓበሬታ ናይ ቲኮን ካብ ዝወስዳላ እንኮላይ እዚ ስፒከር ከዓ ካብዚ ይወስድ ማለት እዩ። ካልእ ኣብ ውሽጢ ለና መብራህቲ ማለት እዩ ነቲ ፓነል ዘብርሃልና ኣምፑላት ኣለዉና እሶም ከዓ ንመብራህቲ ሕግዙና ማለት እዩ።
2: ስርዓት ኣመሃራ ናይ ዛዮን ትሬኒንግ ሰንተር ሕጂ እንታይ እዚ ዓይነት ትምህርትታት ካብ ናብ ይፈላለዩ ገሊ ሕጂ ካብ 3 ክሳብ 9 ወርሒ ዝወስድ ኣሎ። ንኣብነት ሮቦቲክስ ትበሃል ኣለና። ሮቦቲክስ ሕጂ 3 ለበል ኣለዎ። እቲ ቀዳማይ ለበል ሕጂ ከመይ ገይሮም እቲ ፕሮግራሚንግ በቲ ምስ ዕድሚኦም ዝኸይድ ፕሮግራሚንግ ከመይ ገይሮም ተማሂሮም ከመይ ገይሮም ጌም ሰርሑ ከመይ ገይሮም ምስ ኤኣይ ሓዊሶም ዝኾነ ፕሮጀክት ዝሰርሑ ይምሃሩ። ኣብ ሌቨል ቱካ ኤሌክትሮኒክስ ማለት እዩ። ኤሌክትሮኒክስ ሕጂ እቲ ኤሌክትሮኒክ ኮምፖነንት ኩሉ ይምሃርዎ ሞ ባሓር በቲ ኮምፖነንት ተረዲኦም ከዓ ዝኾነ ኤሌክትሮኒክ ዲቫይስስ ዲቨሎፕ ክገብሩ ክእሉ ማለት እዩ። ድሓር ኣብቲ ሌቨል ስሪ ምስ በፅሑ ከዓ እታ ፕሮግራሚንግ ምስ ኤሌክትሮኒክስ ኮምባይን ምስ ገበርከያ እንታይ ትፈጥር ትኽእል ሽ ሮቦቲክስ ይበሃል ማለት እዩ።

0: ሽዑ ሮቦትናቶም ገዳሉ ክብሉ ሽዑ እቲ ኤኣይ ካ ተማሂርዮሞ ዘለዎ ከምሱ እንታይ ገብሮ ክሉ ኢንተግሬት ገይሮም ኤኣይ ፕላስ ሮቦቲክስ እንዳገብሩ ከምዚ ክንሪኦም ፀናሕና ከምኡ ክዳሉ ክብሉ ማለት
1: እዩ። ሽመ ብሩክ ግርማ ይበሃል። ካብ ከባቢ ሰመልካ ምቲ ሒዝ ዘለሪበ ዘለኹ ከ ኤኣይ ኢንተግሬሽን ይበሃል። ናይ ኤኣይ ጌርና ብድሕሪ ኸ ብናይ ሮቦቲክስ ጌርና ስርሕና ኤኣይ ጌራ ሬግናይዝ ጌራ ንፌስ ናትና ሽ ብድሕሪ ኸ እታ ሮቦትካ ልክዕ ክንትከይድ ጌርና ስርሕና። እዚ ድማ ዝለመሱ ዓይነት ሰባት ኣብ ሳሎን ኮፍሎም እዮም ዘለዉ ወይ ሰብ ዊልቸር ገጾም ገይሮም ናብ ዝደለይዎ መእዝን ተደልዮም የማን ተደልዮም ፀጋም ተደልዮም ንትኽ ክሕጉራ ከምዝኽእሉ ጌርና ስርሕና። እታ ፕሮጀክት ልክዕ ብገፅ እያ ክንትከይድ ገይርያ ዘለዎ ናብዚ ክከይድ ከለኹ እቲ ሰርቮ ምሉእ ይዕፀ ናብዚ ካ ክምለስ ከለኹ ድማ ንየማ ክከይድ ከለካ ንየማ ኣብቲ ኣካይዳ ካ ልክዕ ካ ከምኡ ትከይድ ማለት እዩ። ናብዚ ክከይድ ከለኹ ንየማን ተዓፂፋ ኣላ ማለት እዩ። ናብዚ ከ ንፀጋም ትከይድ ኣላ ማለት እዩ። ሽክማ ጌርና ስርሕና ኣለና። ነዛ ናይ ሮቦቲክስ ለበስር ስጋዕ ዝበፅሕ ከባቢ ዓመትን ስስተ ወራ መስ ኢለ መጀመርታ ስካ ፕሮግራም ተማሂር ከመይ ገይረ ፕሮግራም ከም ዝገብር ዝኾነ ነገር ተማሂር እዮ መጀመር። ብድሕሪ ኤሌክትሮኒክስ ብዛዕ ኤሌክትሮኒክስ ቦርድ እንታይ ጌርና መሰርሕ ተማሂርና ብድሕሪ ከ ዘን ሮቦቲክስ ማለት እዩ። ቦርድ ላጋጊምና ፕሮግራም ጌርና እቲ ናይ ኤሌክትሮኒክስ ሓዊስና ማለት እዩ። ክልቲኡ ኣላጊምና ሮቦቲክስ ሮቦት ከም ዝሰርሕ ተማሂርና። ብዙሕ ነገር እየ ዝሓስብ ፍሉይ ነገር ከምቲ ኣብ ደገ ዝግበርስ ፍሉይ ነገር ካ ነርታ ንክገብረላስ ብጣዕሚ እዩ።
2: ንያት ምሕረት ኣበሃል እዚኣ ሒዝያ ቀሪበ ዘለዎ ሞባይል ኮንትሮሊንግ ሮቦት ትበሃል። እዚኣ ሞባይል ኮንትሮሊንግ ሮቦት ብሞባይል ካኹንካ ኣብ ዝተለኸዮ ካብዛ ሮቦት እዚኣ ርሕርካ ክትእዛ ከም ትኽእል እዚኣ ክንስርሓ ዓመትን ሰለስተ ወርሕን ተማሂርና ዳ ቅድም ፕሮግራሚን ተማሂርና ሽ ኤሌክትሮኒክስ ድሕሪኡ ከዓ እዚኣ ሮቦቲክስ ለበልሰይ ተማሂርና ኣብ ዘለካዮ ቦታ ኮንካ ኣብ ርሑቕ ቦታ ኮንካ ንሓንቲ ሮቦት ክትእዝዛ ክንትኽእል
3: መጀመርታ እሰይ ተስፋ ይበሃል። መፀ ኩሉ ቦታ ካብ ሰንበል ኣብዚዮም ትሬኒንግ ሴንተር ተምሃሮ ሌቨል ስረ እዚ ሕዚያ መፅኢ ዘለ ሕጃ ሃንዲ ዲቴክሽን ሮቦት እዚኣ ሕጂ ኤኣይ ኢንተግሬሽን ዊዝ ሮቦትና እንታይ ዝበሃል ኣሎ ብኤኣይ ዝተገብረ ፕሮግራም ኣሎ ሽዑ ምስ ናይ ሮቦት ኤሌክትሮኒክስ ኣሰሚዕና እዚኣ ከም ትዝነጀርና ጥቕመና እዚኣ ከዓኒ ንፅሙማን ገለመደ ባህን ዲቴክሽን ጥራይ ኣብክሎ ከም ዘሕብሩ
4: ሽመ ሄኖስ ኣስመሮ ይበሃል። ሮቦቲክስ ለቨል ዋነ እዛ ሰሪሕያ ዘለኹ ጌም ከዓ ፍላፒ ችክን ትበሃል። እዚኦም ቆልዑት ዝኾነ ቆልዑት ይኹኑ ክፃወቱ ከለዉ ወይ ከዓ ክዛናግዑ ከለዉ ከዓ መስርሒትካ ነዚኣ ከምዚ ኢሎም ንፃወቱ ከዓ ከምዚ ኢሎም ክፃወቱ ከሎ ኣብ ዝኾነ መዘናግዖም ወይ ክደኽሙ ከለዉ ከምዚታት ይኾነሎም ከዓ ጌም ትበሃል።
5: ኣብ ነፍሱ ዝተኣማመን ኣካዳምያውን ሞያውን ፍልጠት ዝዓጠቐ መሃዚ ኣፍራይን ሓላፍነታውን መንእሰይ ከም ቀንዲ ሃገራዊ ፀጋን ርእሰ ማልን ናይ ሓንቲ ሃገር እዩ። ኣካል ናይ ትምህርታዊ መስርሕ ምዃኑ ዝእመነሉ ሞያዊ ንጥፈታት ተምሃሮ ኣብ ዝተፈላለየ ኣጋጣሚ ተወዳደርቲ ብምዃን ተመክሮ ክድልው ዝሕግዝ ኣብ ርእሲ ምዃኑ ኣብ መፃኢ ሂወቶም እውን ክህልዎም ዝኽእል ሞያ ንምልላይ ኣዝዩ ዝጠቅም።
6: ደቂ ነቲ ዓፃፀፍቲ በላሕቲ ፈጠርቲ መሃዝቲ ክኾኑ እንድሕር ደልዮም ኣብ ከምዚ ኣሃዱ ወይ ኣብ ከምዚ ትካል ኣብ ከምዚ ዓይነት ናይ ፈጠራውነት ቦታ ዘለዎም ክነእትዎም ክንክእል ኣለና። እዚ ሲ ኩሉ ዘይኣትዎ ዓውዲ የብሉን ስነ ጥበባውያን እንተኮይኖም ኣብዚ ከኣትዉ እዮም እየ መካኒክ እንተኮይኖም በዚ ኣለዎም ማለት እዩ። ናይ ሶፍትዌር ክእለት ኣብ ዘሎ ሶፍትዌር ዝለዓለ ሎሚ ተገዳስነት ዘለዎ ኩሉ ዓይነት ኣብ ኩሉ ሂወትና ዘሎ ማለት እዩ። ኩሉ ዓይነት ሂወትና ክስርሓሉን ክፈጥረሉ ንክእል ቦታ ስለዝኮነ ኩሉ ወላዲ ኣብ ከምዚ ዓይነት ከተባብዖም እዚ ሓድሽ እዩ። ከምዚ ስጋዕ ሕጂ ኣይተረኣየን ኣሎ ኣብዚ ደቆም ምስ ረኣይዎም ኤመ ክሕበኑ ወይ ክሕገሱ ውፅኢቱ ምስ ረኣዩ ዝያዳ ካብዞም ዝረኣይዎም መፅኦም ከዓ ናብዚ ደቆም ክሰዱ ዘተባብዕ ማለት
7: እዩ። መቸም ናይ ሎሚ ወላዲ ብጣዕሚ ንቑሕ ስለ ዝኾነ ደቁ ኣብ ዝበለፀ ደረጃ ንክበፅሕሉ ዘይገብሮ ፃዕሪ የለን። እቲ ሽግር ግን እቲ ንቕሓት ወይ ትፍልጦ እዩ። ንኣብነት እዛ ቤት ትምህርቲ እዚኣ እዛ ናይ ሮቦቲክስ ብኢንጂነር እስራኤል ትቕለስ ዘላ ቤት ትምህርቲ እዚኣ ብዙሕ ሰብ ይፈልጣ ዲተይልና ኣይፈልጣን እዩ። ሕጂ ደቅና ኣብ ከምዚ ዝኣመሰለ ናይ ሞያ ትምህርቲ ሰኒቆም

0: ፅባሕ ንኮ ድማ ንህወቶም ንዕኦምን ንሕብረተሰቡን ብዓብኻ ነቲ ሃገር ዝጠቅም ተግባራት ክገብሩ ስለ ዝሕግዝ ኩላሃናቶም ወለዲ ቅዱሳት ናይ ከምዚ ዝኣመሰሉ ሰባት ኣብ ከምዚአን ዝኣመሰላ ብጣዕሚ ብተወፋይነትን ብተገዳስነትን ናይ ውልቀ ሰባት ታሃኒፀን ዘለዋ ኣብያተ ትምህርቲ ተጠቀምቲ ክኾኑ ከዓ በዚ ኣጋጣሚ መልእኽተይ ከመሓላልፍ ይደለ
1: ሕጂ በዚ ኣብ መጀመርያ ኢና ዘለና ንሕና ሕጂ ካብዚ በዚ ጀሚሮሞ ዘለዎ ሃማንሰይ ልዕሊ ትፅቢት ናይቲ ኣዳለየሞ ዘለዎ ፕሮጀክት ሕጂዚስ መጀመርያ እዩ ገና ኣድቫንስ ታግበሩ እቲ ኣብ ፕሮግራሚን ሕጂ ሙሉእ ሶፍትዌር ምስ ዳታ ቤዝ ተማሂር ካብዚ ቤት ትምህርቲ እዚ ሙሉእ ሶፍትዌር ዴቨሎፕ ክትገብር ከም ትኽእል እዩ ትቐንዲ ዕላማ ናይቲ ሮቦት ዝተኮይኑካ ሙሉእ ፕሮጀክት ኣብ ሓደ ትካስ ከምዚኣ ፕሮብለም ኣለኒ ኢሎም ሓሲ ሶልቭ ክገብርሉ ዝኽእሉ ተማሂሮም ኣብዚኣ ሓንቲ ካል ፕሮብለም ሂባቶ ሶልቭ ክገብርሉ ዝኽእሉ መንገዲ ኢና ኣብዚ ትምህርቲ ንሕብ

0: عزو سلامتنا تقبلوا فون وير تي فاب مكتال تو كوبو زغركم تعزتنا كما تولوا فرك معلت فرعان اخيدون لو محمس عصوت وحامش شتكمتي استدا لو هاغراون هاغراون زينات تحزلكم قريب لهم نمكتالكم بخبر زعدم صوتكم تصنح ميكال حدكو فلما قم كنت وتاتو افلم ايرترا ابو كينيا بستغان عب زعبا زي متقام بسبستان دسمكو تصار صحاي وتصعت ابزت يا اخي باتزاديفا ኣብ ዓዲ ቀይሕ ተዳፅሬተ እዳዋ ምክልኻል ሕማማ ዘብርህ ጎስጓስ ተኻይዱ ኣብ ዞባ ዓንሰባ ቅነ መንስያት ኣብ ምልላይን ምዕቃብን ባህሊ ልዑሉ ኣበርክቶ ይገብር ከም ዘሎ ተገሊጹ ኣብ ዜናታት ወፃኢ ደረጃ ዓለም ተኸሲቱ ዘሎ ናህሩ ዋጋታት ንውሕ ስነት መግቢ ብድሆ ይፈጥር ከም ዘሎ ተገሊጹ መጠን ናይ ወፃኢ ንግዲ ህዝባዊት ሪፓብሊክ ቻይና በስታት 19 ሚታዊት ከም ዝዓበየ ተገሊጹ ኣብ ሕቡራት መንግስትታት ኣሜሪካ ብዝዋን ዝመጠ ቁጠባዊ ዝግባ በ 37 ሚታዊት ከም ዝበፅሐ ፀብጻባት ገሊፆም ዝርዝር ዜና ኤርትራ ኣብ ኬንያ ኣብ ስተቓንዑ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፃር ፀሓዊ ፀዓት ኣብ ዘተ ኣኼባ ተሳቲፋ ካብቲ ቦታ ዝበፅሐና ትሕዝቶ ብመልክዕ ፀብጻብ ተዋሂዱሎ ኣርሴማ ስመሮም ከተቕርቡ እያ
1: ዲፕሎማስያዊ ጉጅለ ኣፍሪቃ ኣፍሪቃዊ ዓቕሚ ብምሕያል ብሰብ ዝተሃንደሰ ኣገባብ ምቁፃር ፀሓይ ውፅዓት ንዘይምጥቃም ዝዓለመ ዓለም ለኻዊ ስምምዕ ንክህሉ ዝዓለመ ኣኼባ ካብ 11 ክሳብ 13 ጥቅምቲ ኣብ ሊሙሩ ኬንያ ወዲቦም ኣብዛ ኣኼባ ወከልቲ ኤርትራ እትርከበን ኣባል ሃገራት ክኢላታት ክሊማን ኣከባብን ከምኡውን ወከልቲ ዓለም ለኻውን ዞባውን ትካላት ተሳቲፎም ነይሮም እቲ ኣኼባ ብሰብ ዝተሃንደሰ ኣገባብ ምቁፃር ፀሓያዊ ፀዓት ማለት ናብ ምድሪ ዝበፅሕ ፀሓያዊ ጨረርታ ሸፊንካ ዓለማዊ ሙቐት ንምንካይ ዝዓለመ ቴክኖሎጂ ኣብ ክሊማን ተፈጥሮኣዊ ኣከባብን ከስዕቦ ኣብ ዝኽእል ከቢድ ሳዕቤናት ዘትዮም ተጋባቲ ብወገኖም እቲ ካብ ኣፍሪቃ ዝቐርብ ዘሎ ተቃውሞ ምስነ ፍልጠታዊ ዓቕሚ ዘይተኣሳሰር ምዃኑ ድሕሪ ምግላፅ ነዚ ቴክኖሎጂ ንዘይምጥቃም ዝዓለመ ዓለም ለኻዊ ስምምዕ ንክህሉ ብመንግስቲ ዝግበር ምወላ ኣብ ክፉት ኣየርን ኣከባብን ዝካየድ ፈተነታት ነቲ ቴክኖሎጂ ንምቁፃር ዝግበር ሕጋዊ መሰል ውልቀ ዋንነት ከምኡውን ኣብ ትሕቲ ዓለም ለኻዊ ትካላት ዝግበር ደገፍ ምእጋድ ዘጠቓልሉ መትከላት ከም ዘድልዩ ገሊፆም ኣምባሳደር ኤርትራ ኣብ ኬንያ ኣቶ በየነ ርእሶም ኣብ ዘስምዖ ቃል ንምህንድስና ፀሓያዊ ፀዓት ዝፈስስ ፋይናንሳዊ ወፍሪ ንዘጋጥም ዘሎ ለውጢ ክሊማ ንምምካት ተባሂሉ ንዝተመደበ ሃገራዊ ፀጋታት ዝምንዝዕን ዘዳኸምን ምዃኑ ብምብራህ ኣህጉር ኣፍሪቃ ኣብ ዘይውሕስን ሓደገኛን ቴክኖሎጂታት ኣብ ክንዲ ትምርኮስ ንዘሎ ውሽጣዊ ፋይናንሳዊ ዓቕሚ ባህርያዊ ሓደጋታት ንምክልኻልን ኣቐዲምካ ስጋኣታት ንምፅናዕን ከም ዝውዕል ክትገብር ኣገንዚቦም ኣብ መዛዘምን ናይቲ ዋዕላ ክፍሊ ዓለም ኣፍሪቃ ሰፊሕ ናይ ተሓዳሲ ፀዓት ዓቕሚ ስለ ዘለዋ ኣብ ዘይተረጋገፀን ሳዕብን ዘለዎምን ቴክኖሎጂታት ኣብ ክንዲ ምምርኳስ ኣብ ርትዓዊ ፍትሓት ክሊማ ተሓዳሲ ፀዓት ምሕያል ዓቕምን ምድልዳል ፅንዓት ማሕበረሰባትን ዘተኮረ ሓባራዊ ቃልሲ ክካየድ ኣብ ምርድዳእ ተበፂሑ
0: ናብ ካል ዜና ምስንሰግር ኣብ ንዞብ ዓዲ ቀይሕ ተዳፅሬተ እዳዋ ብምክልኻል ሕማማት ንምስራት ዝዓለመ ዝተምህራዊ ጎስጓስ ተኻይዱ እዚ ብሚኒስትሪ ጥዕና ዝተወደበ መደብ ካብ 11 ክሳብ 14

0: ተጠቀምቲ ካብ እመዋለ ህፃናት ክሳብ ካልኣይ ደረጃ ኣብ ዘለዋ ትካላት ትምህርቲ ከምኡ ውን ኣብ ትካላት ጥዕና ተሰላሲሉ ወኪል ኣገልግሎት ጥዕና ቲኑ ዞባ መንሰይ ኮኸብ ተስፋይ ኣብ ዝሃቦ ሓበሬታ ዕላማ ናይቲ መደብ ኣእዳው ብፅሬት እንተዘይተታሒዙ ጠንቂ ብዙሕ ሕማማት ክኸውን ስለ ዝኽእል ዘድሊ ሓበሬታ ንምትሕላፍን ግቡእ ኣተሓፃፅባ ኢድ ብግብሪ ንምርኣይን ከም ዝኾነ ኣብርዩ ካብ ሞያውያን ኣቶ ተመስገን መላእከን ኣቶ ጌቱ ሰልጠነን ብግድዮም ንኣገዳስነት ናይቲ መደብ ኣብ ምሓዝ ጥዕና ሕብረተሰብ ብምጥቃስ ሞያዊ ምኽሪ ኣገዳሲ ስለ ዝኾነ ኣብ ተግባራውነቱ ዕቱብነት ክህሉ ኣዘኻኺሮም ሜዲካል ዳይረክተር ሆስፒታል ዓዲ ቀይሕ ዶክተር ፀገዛ ብክፍለዝጊ ብወገኑ ምሕፃብ ኢድ ብጉድለት ፅሬት ዝስዕቡ ሕማማት ስለ ዘወግድ ልዑል ቆላሕታ ተዋሂቡ ዝስራሐሉ መደብ ከም ዝኾነ ኣረድዩ ርእሰ መምህር ማእከላይ ደረጃ ቤት ትምህርቲ ቋሓይቶ መምህር ክብራ ብኪዳኑ ድማ ዓመት መፀእ ዝግበር ጥዕናዊ ጎስጓሳት ጥዕና ተምሃሮ ብሓፈሻ ድማ ጥዕና ሕብረተሰብ ኣብ ምውሓስ ዘለዎ ኣበርክቶ ቀሊል ከም ዘይኮነ ኣብሪሁ ሞያውያን ጥዕና ኣብ መወዳእታ ከባብያዊ ፅሬት ኣብያተ ትምህርቲ ብግቡእ ክትሓዝ ኣተሓሳሲቦም ኣብ ዞባ ዓንሰባ ካብ ደረጃ ዞባ ናብ ንኡስ ዞባ ካብኡ ድማ ናብ ምምሕዳራት ከባቢ ናብ ወረደ ዝመፀቅነ መንስያት ኣብ ምልላይ ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ ወኪል ሪና ኣልማዝ ወልደ ገብርኤል ጸብጻብ ኣለዋ
1: ኣብ ዞባ ዓንሰባ ቅነ መንእስያት ኣብ ምልላይ ምውራስን ምዕቃብን ባህሊ ልዑል ኣበርክቶ ስለ ዘለዎ ብዝለዓለ ክስራሓሉ ምዃኑ ተገሊጹ ኣብ ጨንፈር ሃዋማት ዞባ ዓንሰባ ሓላፊ ውዳቤታት ኣቶ ጣህር ሳልሕ ኣብ ኩለን ምምሕዳራት ከባቢ ንዝካየድ ቅነ መንእስያት ኣመልኪቱ ኣብ ዝሃቦ ሓበሬታ እቲ መደብ ዓቕምታት መንእስያት ኣብ ምፍታሽን ምምዕባልን ፍሉይ ክእለት ዘለዎም ተምሃሮን መንእስያትን ምልላይን ምትብባዕን ከምኡውን መንእስያት ባህሎም ታሪኾም መንነቶም ዝፈልጥሉ ባይታ ምጥጣሕን ዝርከቦ ጉልሕ ረብሓታት ከም ዘለዎ ኣብርሂቡ እቲ ቕነ ብውልቅን ጉጅለን ብርክት ዝበሉ ውድድራት ከም ዝካየደሉ ብምጥቃስ ኣብ ናይ ውልቂ ውድድራት ሓፈሻዊ ፍልጠት ምህዞን ሰንዓን መደረን ትንተናን ኣብ ናይ ጉጅለ ድማ ውድድራት ቀያሕቲ ዕንበባ ባህላውን ያታውን ውድድራት ከምኡ ውን ትሌትን ካልእን የጠቓለል ንፍሉይነት ናይ ሎም ዓመት ቅነ መንእስያት ብዝምልከት ኣቶ ጣህር መንእስያት ውደበታቶም ብምሕያል ባህሎምን ክብርታቶምን ፈሊጦም ኣብ ምዕቃቡ ኣበርክቶ ንክህልዎም ኣብ ምምሕዳራት ከባቢ ወሪድካ ምስራሕ ኣገዳሲ ስለ ዝነበረ ኣብ ልዕሊ 50 ምምሕዳራት ከባቢ ዕውት ስራሕ ከም እተሰላሰለ ኣረድዩ ኣብ መወዳእታ ኣቶ ጣህር ቅነ መንእስያት ክብርታትን ያታን ኣብ ምስግጋር ዘለዎ እጃም ቀሊል ስለ ዘይኮነ ቀጻልነቱ ክወሓስን ተሳታፍነት መንእስያት ክዓዝዝን ተላብዩ
0: ኤርትራውያን ማሕበረ ኮማት ኣብ ርያድ ስዑድያ ከምኡውን ኣዶሓ ቀጥር ብ12 ጥቅምቲ በብወገኖም ኣብ መድረኻዊ ተልእኮ ዘተ ርክባት ኣቃኒዖም ኣብ ከተማ ርያድ ኣብ ዝተቓንዐ ሰሚናር ፈፃሚት ጉዳያት ኤምባሲ ኤርትራ ኣብ ንግስነ ስዑድ ዓረብ ወይዘሮ ወይኒ ገረዝግሄር ኣብ ህልው ኩነታት ሃገር ብመንፅር ዞባውን ዓለማውን ምዕባለታት ዘተኩረ ሰፊሕ መግለፂ ሂባ ተሳተፍቲ ብወገኖም መብርሂ ዝድለየሉ ሕቶታት ድሕር ምቕራብ ንቕሓቶም ብምብራኽን ውዳበታቶም ብምሕያልን ካብኦም ዝሕተት ተራን ኣበርክቶ ንምግባር ዘለዎም ቅርብነት ኣረጋጊጾ ኣብ ኣዶሓ ቀጠር ኣብ ዝተኻየደ ተመሳሳሊ ሰሚናር ድማ ኣምባሳደር ዓሊ ኢብራሂም ናካየድትን ወከልትን ሃገራዊ ውዳቤታት ማለት ማሕበረኮም ሃማደ ህግደፍን ካልኦትን ኣቲናዮ ዘለና መድረኽን ዘሰክሙ ሓላፍነትን ኣመልኪቱ እዋናዊ መግለፂ ሂቦም ኣብቲ ሰሚናር ዝተሳተፉ ዜጋታት ብወገኖም ተመሳሳሊ ርክባት ብስሩዕ ክካየድ ድሕር ምልባው በብሞዮኦም ዝምባልዮምን ከምኡ ውን ብዝውሃብ ናይ ስራሕ መምርሒ ዓቕሞም ዘፍቅዶ ከበርክቱ ምዃኖም ኣነፂሮም ኣብ ንዞባ ማይ ምንሕፅረት መምሃሪ ክፍልታት ንምፍታሕ ብደረጃኩም ዝተዋሃደ ተወግሶት ይውሰድ ከም ዘሎ ሓላፊ ትምህርቲ ናይቲ ንዞባ መምህር ባህታ ወልዳ ይሓቢሩ ምስ ምውሳኽ ቁፅሪ ተምሃሮ ኣብ ኩሉ ደረጃታት ሕፅረት ክፍልታት የጋጥም ከም ዘሎ ዝጠቐሰ መምህር ባህታ ነዚ ንምፍታሕ ህዝቢ በብከባቢኡ ገንዘቡን ጉልበቱን ኣዋሂዱ ተወሰኽቲ ክፍልታት ይሃንፅ ከም ዘሎ ኣብርዩ ኣካየድ ስራሕ ምምሕዳር ከባቢ ዓዲ ቐጢና ኣብ ዝሃቦ ሓበሬታ ኣብ ከባቢኦም እትርከብ ናይ መባእታን ማእከላይን ደረጃ ቤት ትምህርቲ ክትቅበሎ ፅንሕቲ ቁፅሪ ተምሃሮ ኣዝዩ ስለ ዝወሰኸ ተምሃሮ ኣብ ግዜ ኣውዳሳት ክምሃሩ ምፅንሖም ብምጥቃስ ብምዋድ ህዝቢ 11 ሓደስቲ ክፍልታት ከም እተሃንፀ ገሊፆ ኣብ መወዳእታ መምህር ባህታ ኣብ ምምላእ ሕፅረት ኣብያተ ትምህርቲ ልዑል ኣበርክቶ ንዝገብሩ ዘለዉ ነበርቲ ምምሕዳራት ከባብን ኣህዱታት ሓይልታት ምክልኻልን ሞጊሶ ስዒቡ ዝቐርብ ዜናታት ሃገራት ወፃኢ ክኸውን ምክትታልኩም ክትቅፅሉ ደጊመ ብክብሪ ዕደም

ዜና መሰናበሮ ኤርቲቪ ይቕፅል ኣሎ። ዝኽርኩም ተዓዘብቲ ስለምክታልኩም ኣዝየ መስግን። ዜና ወፃኢ ብደረጃ ዓለም ተኸሲቱ ዘሎ ናህር ዋጋታት ስንውሕ ስነት ዝመግቢ ብድሆ ይፈጥር ከም ዘሎ ኣህጉራዊ ውድብ መግብን ሕርሻን ገሊጾ። ኣብዚ እዋን እዚ ካብ ሕፅረት መግቢ ብናህሪ ዋጋ ዝስዕብ ዘሎ ብድሆታት ከም ዝዓብዩ እቲ ውድብ ሓቢሩ ዘሎ። ዋጋታት መግቢ ኣብ ወርሒ መስከረም ምስቲ ቅድሚ ዝነበረ ወርሒ ክነፃፀር እንከሎ ብ1.5 ሚታዊት ካብ ናይ ዝሓለፈ ዓመት ተመሳሳሊ ወርሒ ድማ ብልዕሊ 6 ሚታዊት ከም ዝነሃረ እቲ ውድብ ኣብ ዘውፅኦ ፀብጻብ ኣፍሊጡ። ናህሪ ዋጋ ጥራይ ዘይኮነ ብሰንኪ ፀጥታዊ ፀገማት ተኸሲቱ ዘሎ ዋሕዲ ቀረብ ፍርያት እውን ካብ ፀገማት ውሕስነት መግቢ ምዃኑ ክኢላታት ይጠቕሱ። ኣብ ሶባ ማእከላይ ምብራቕን ዩክሬንን ተኸሲቱ ዘሎ ወተሃደራውን ፀጥታውን ቅልውላው ንቀረብ መሰረታዊ ጠለባት ብኸቢድ ካብ ዝፀሉ ዘሎ ረቓሒታት ምዃኑ ፀብጻባት የረዱ። ኣብ ሳልሳይ ርባዕ ናይ 226 መጠን ናይ ወፃኢ ንግዲ ህዝባዊ ሪፓብሊክ ቻይና ምስ ናይ ቅድሚኡ ዓመት ተመሳሳለ ዋርሒ ክነፃፀር እንከሎ በስታት 19 ሚታዊት ከም ዝዓበየ ተገሊጹ። ቻይና ካብ ጥሪ ክሳብ መስከረም ምስ ልዕሊ 110 መሻርክቲ ሃገራት ኣስታት 6 ትሪልዮን ዶላር ንግዳዊ ምልዋጥ ከም ዘካየደት ስታትስቲካዊ ፀብጻባት ሓቢሮ። ብመሰረቶም ፀብጻባት መጠን ሰደድ ብልዕሊ 16 ሚታዊት፣ መጠን እታው ድማ ብልዕሊ 22 ሚታዊት ክብ ኢሉ ኣሎ። ኣብዚ ዝተጠቕሶ ኣዋርሕ ኢንዱስትራዊ ኤሌክትሮኒካውን ቴክኖሎጂካውን ፍርያት ዛዕበየ እጃም ናይቲ ንግዳዊ ምልዋጥ ከም ዝሸፈኑ ተገሊጹ። እቲ ንግዳዊ ገስጋስ ወይ ቁጠባ ቻይና ኣብዚ ዓመት እዚ በሳት 5 ሚታዊት ንምዕባይ ንዘሎ ተኽእሎ ዝእንፍት ምዃኑ ክኢላታት ተዓውዲ ኣሚቶም። ኣብ ሕቡራት መንግስታት ኣሜሪካ ኣብዚ እዋን እዚ መጠን ቁጠባዊ ዝቕባበ 3.7 ሚታዊት ከም ዝበፅሐት ፀብጻባት ገሊፆም። እቲ ኣሃዝ ምስቲ ናይ ዝሓለፈ ዓመት ክነፃፀሩ እንከሎ ብልዕሊ 1 ሚታዊት ከም ዝወስኸ ዝገለጹ እቶም ፀብጻባት ጠንቁ ናህሪ ዋጋ መሰረታዊ ጠለባት ብሓፈሻ ናህሪ ዋጋ ነዳዲ ድማ ብፍላይ ምዃኑ ኣረድዮ። እቲ ቁጠባዊ ክስተት ኣብ መነባብሮ ህዝቢ ፀቕጢ ክፈጥር ከም ዝኽእል ዝገለፀ መንግስቲ ኣሜሪካ ንምቅላሉ ስጉምቲ ከም ዝወስድ ኣፍሊጡ ኣሎ። ደረጃ ዓለም ተኸሲቱ ዘሎ ናህሪ ዋጋ ነዳዲ ኣብ ሓያሎ ሃገራት ቁጠባዊ ዝቕባበ ከስዕብ ይረአ ከም ዘሎ ክኢላታት ይገልጹ። ኤልሳልቫዶር ኣብ ምምዕባል ፅላታት ፀዓት ትሕተ ቅርፂ ነዳድን ማይን ዘተኮረ ወፍሪ ንምግባር ዘኽእል ውዕል ምስ እስጳኛዊ ኩባንያ ነዳዲ ኮኤክስ ከቲማ። እዚ ናይ ኣስታት 3 ቢልዮን ዶላር ወፍሪ ዝዓበየ ክፋሉ ተሓዳሲ ፀዓት ንምምዕባል ከም ዝቐንዕ መንግስቲ ኤልሳልቫዶር ገሊጾ። እዚ ብዓይነቱ ኣብቲ ሃገር ካብ ዝተኻየደ ዝዓበየ ምዃኑ ዝተገልፀ ፕሮጀክታት ምስ ተዛዘመ ኣብ ምድንፋዕ ቁጠባት ሃገር እወታዊ ተራ ከም ዝህልዎ የመት። ብዜካ እዚ ትውዕል ሕፅረት ፀዓት ንምቅላልን ዕድላት ሽቕለት ንምፍጣርን ተርኡ ቀሊል ከም ዘይከውን ይግለጽ። ኣሜሪካ ብቀረባ መጻኢ ኣብ ደሴቲ ግሪንላንድ ዕድና ባርያዊ ጋዝ ነዳድን ማዕድናትን ከም ትጅምር ፕረዚደንት ዶናልድ ትራምፕ ሓቢሩ። እቲ መደብ ኣካል ናይቲ ኣሜሪካ ፀጥታዊ ጉዳይ ታ ደሴት ኣመልኪታ ምስ መንግስቲ ዴንማርክ ዝኸትመቶ ውዕል ምዃኑ ተገሊጾ። ብመሰረቲ ኣብ ዝሓለፈ ወርሒ መስከረም ዝተበፅሐ ውዕል ኣሜሪካ ነታ ደሴት ፀጥታዊ ጥራይ ዘይኮነ ዘላቒ ቁጠባዊ ደገፍ ክትገብረላ ያ። ፕረዚደንት ትራምፕ እዚ ክጅምር ምዃኑ ዝገለጾ ዕደና ፀጋታት ንረብሓ ኣሜሪካ ነታ ደሴትን ዓብዪ ቁጠባዊ ኣገዳስነት ከም ዘለዎ ብምሕባር ሃገሩ ኣብቲ መዳይ ገዚፍ ወፍሪ ከም ትገብር ኣረድዩ። እዚ ከምዚ ኢሉ እንከሎ እቲ ስም ኣሜሪካ ኣብ ደሴት ግሪንላንድ ክልተ ተወሰኽቲ ማዓስከራት ክድኩንን ስርዓት መከላኸሊ ሚሳይል ከተዋደድን ከም ዘጠቓልል ይግለጽ። እዚ ንልኡላውነትን ግዛታዊ ሓድነትን ደሴት ግሪንላንድ ባሉታ ከምዘይፀሉ ዝተጠቕሰ ውዕል ፀጥታውን ቁጠባውን ረብሓታት ኣሜሪካ ኣብ ዞባ ኣርክቲክ ዘረጋግፅ ምዃኑ ተንተንቲ ክሕብሩ ፀኒሖም ኣለዉ። ኣሜሪካ ምስ ደሴት ታይዋን ትገብሮ ዘላ ንግዳውን ወተሃደራውን ርክባት ከተቋርፆ ህዝባዊት ሪፓብሊክ ቻይና ፀዊዓ። ቻይና ነዚ ፀውዒ ዘቕረበት ኣሜሪካ እታ ደሴትን ኣብ ጉዳይ ሰደድ ባህርያዊ ጋዝ ሓድሽ ስምዕ ከም ተፈራርማ ድሕሪ ምቅልሑ እዩ። እቲ ስምዕ ደሴት ታይዋን 30 ሚታዊት ካብቲ ብመልክዕ ፈሳሲ ኣብ ኣላስካ ዝዳሎ ባህርያዊ ጋዝ ንምዕዳግ ዘኽእል ምዃኑ ፕረዚደንት ዶናልድ ትራምፕ ሓቢሩ። እዚ ከምዚ ኢሉ እንከሎ እቲ ስምዕ ንደሴት ታይዋን ብቐጥታ ምስ ዕዳጋታት ኣሜሪካ ዝረኽቦ ምዃኑ ንፀንሐ ንግዳዊ ዝምድና ክብ ከም ዘብሎ እዩ ዝሕበር። በዚ ዝተቆጠዐቲ ቻይና ነታ ደሴት ንምፅምባር እተካይዶ ምንቅስቓሳት ከም ተዛይዶ ኣተንቂቓላ። ቻይና ኣብ ጉዳይ ደሴት ታይዋን ዝግበር ግደማዊ ምትትታው ዘይስገር ቀይሕ መስመር ምዃንያ እትሕብር።
ህዝባዊት ሪፓብሊክ ቻይናን ሰሜን ኮርያን ከም ኣካልቲ ዝምድነን ብድንፋዕ ዘካይዶ ዘለዋ ንጥፈታት ዘራኽበን ዘመናዊ ድንድል ከፊተን። እዚ ትግባርኡ ተደናጊዩ ፀንሐ ድንድል ኣብ ርእስቲ ቁጠባ ክልትን ሃገራት ንምምዕባል ዝህልዎ ተራ ንርክባት ህዝብታትን ከም ዘስፍሖ ተገሊጾ። ብመሬትን ባሕርን ዝዳወባ ቻይናን ሰሜን ኮርያን ስሩዕ ናይ ኣየርን ባቡርን ምንቅስቃሳት ከም ዘለዎን ዝፍለጥ እዩ። ቁጠባዊ ዲፕሎማስያዊ ወተሃደራውን ፀጥታውን ዝምድና ቻይናን ሰሜን ኮርያን እናደንፍዐ ይመፅእ ከም ዘሎ እዮም ፀብጻባት ዝጠቕሱ። ዜናታት ንምዛም ቀንዲ ነጥብታቱ ክደግመልኩም፣ ኤርትራ ኣብ ኬንያ ብዝተቓንዐ ብዛዕባ ዘይምጥቃም ብሰብ ዝተሃንደሰ ምቁፃር ፀሓዊ ፀዓት ኣብ ዘተ ኣኼባ ተሳቲፋ። ኣብ ዓዲ ቀይሕ ተራ ፅሬት ዕዳዋ ምክልኻል ሕማማት ዘብርህ ጎስጓስ ተኻይዱ። ኣብ ዞባዓን ሰባ ቅነ መንስያት ኣብ ምልላይን ምዕቃብን ባህሊ ልዑል ኣበርክቶ ይገብር ከም ዘሎ ተገሊጹ። ኣብ ዜናታት ወፃኢ ደረጃ ዓለም ተኸሲቱ ዘሎ ናህሪ ዋጋታ ንውሕስነት ምግቢ ብድሆ ይፈጥር ከም ዘሎ ተገሊጹ። መጠን ናይ ወፃኢ ንግዲ ህዝባት ሪፓብሊክ ቻይና ብኣሳት 19 ሜትዋይት ከም ዝዓበየ ተገሊጹ። ኣብ ሕቡራት መንግስታት ኣሜሪካ ኣብዚ እዋን እዚ መጠን ቁጠባዊ ዝቕባበ 3.7 ሜትዋይት ከም ዝበፅሐ ፀብጻባት ገሊጾ። ዝወርኩም ተዓዘብቲ ነዚ ቀትሪ ዝተዳለወ ዜናዊ ምስናዶ ኣብዚ ፍፀም ስለምክታልኩም ኣዝየ መስግን። ምስ ተረፉ መረባት ኤርቲቭ ሓድጎኩም ቦገነግን ሰላም።

ደጊፎም እንተላሃይዋ ዘላ መሲልዋ ኣብ ኢትዮጵያ ስልጣን ካብ ዝሕዝእ 8 ዓመታት ኣውፂሩ ዘሎ ስርዓት ብልፅግና ድሕሪ ምዝዛም ናይቲ ካብ 2022 ኣብ ሰሜናዊ ክፋል ኢትዮጵያ ዝተኻየደ ኩናት ኣብ ዝሓለፈ 3 ዓመታት ባዕሉ ኣብ ዘንቀዶ ወተሃደራዊ ዕንድራዩ ተፀሚዱ ፀኒሑ። ኣብ ዘመናዊ ወተሃደራዊ ቴክኖሎጂ ዕጥቅን ተተኮስትን ከምኡውን ስልጠና ሰራዊት ገዚፍ ወፃኢታት ክገብር ምፅንሑ ኩሉ ዝፈልጡ ሓቂ እዩ። እዚ ወፃኢታት እዚ ኣቕሚ ኢትዮጵያ ዝፃወሮ ስለ ዘይኮነ ብደገፍ ናይቶም ነዞባን ፀጋታቱን ንምቁፅፃር ሕቡእን እውጅን እኩይ ኣጀንዳታት ዘለዎም ሓይልታት እዩ ተገይሩ። ስርዓት ብልፅግና ዕሱብን መጋበርያን ጥራይ እዩ። ነዚ ዝድርዕ ኣብነታት ምስ ንርኢ ኣብ ቀዳሞት 9 ኣዋርሕ ናይ 2026 ጥራይ ስርዓት ብልፅግና ብሰንኪ ግጉይ ፖሊሲታቱ ዝተፈጥረን ስልጣኑ ንምድልዳል ኮነ ኢሉ ንዘሳወሮን ውሽጣዊ ግጭታት ከምኡ ውን ንጎርባብቲ ሃገራት ብምትንኳይ ዘባዊ ዘይምርግጋእ ንምፍጣር ዝውዕል ኣፅዋርን ተተኮስትን ዘጠቓልል ፅዕነት ናይ 365 ነፈርቲ ወተሃደራዊ ንዋት ካብ ሕቡራት ኢማራት ዓረብ ተቐቢሉ። እቲ ስርዓት ብዘይካዚ ኣብ ዝሓለፈ 8 ዓመታት ካብ ሓያሎ ለገስቲ ብድምር ልዕሊ 30 ቢልዮን ዶላር ኣሜሪካ ግዳማዊ ፋይናንስያዊ ሓገዝ ይረኺቡ። እዚ ዓቀባዊ ገምጋሚ ክውነት ኢትዮጵያን ህዝቢ ኢትዮጵያን ግና ካል እዩ። በዚ ንህዝብን ሃገርን ቀዳምነት ዘይህብ ዓንዳር ካይዳ እቲ ኩነታት ካብ ዝኸፍአ ናብ ዝበኣሰ እናንቆልቆለ ብምምፅኡ ኣስታት 21.4 ሚልዮን ሓደ ሕምሲት ካብ ህዝቢ ኢትዮጵያ ኣብ ኣሰካፊ ደረጃ ወዲቑ ህላውኡ ኣብ ሰብኣዊ ትካቦ ዝተመርከሶ ኮይኑ ኣሎ። ብሓፂሩ ቀዳምነታት ሙስሊ ስርዓት ብልፅግና ንፁር እዩ። ብዋጋ ድሕነት ዝበዝሐ ህዝቢ ኢትዮጵያን ዞባዊ ሰላምን ምርግጋእን ግጭት ብምስዋር ንግዳማዊ ኣጀንዳታት ምግልጋልን ደቂቕ ክንስኻ ፍሩይ ክትመስል ምምጥጣርን እዩ። ኣብ ላዕላውነትን ግዛኣታዊ ሓድነትን ኤርትራን ሱዳንን ዝገብሮ ዘሎ ወጠምጠም ናይዚ ምርኣያ እዩ። ደጊፎም እንተላሃይዋ

ፌደሬሽን ቅድም ኣግማል ዞባ ጋሽባርካ ምስ ቤት ፅሕፈት ባህልን ስፖርቱን ዞባ ፎርቱሳዋ ብምውሃድ ንተወጣሕቲ ኣግማል ብ1ሰርተን 11 ጥቅምቲ ስልጠና ስልጠንቲ ኣብ ሓውሲ ከተማ ፎርቱሳዋ ሂቦም። ኣብቲ ስልጠና ዓይነታት ኣግማል፣ ዕድመ ኣግማል፣ ኣገባብ ምስልጣን ገመል፣ ኣተኣልያን ኣመጋግባን ኣግማል፣ ዕድመን ጥዕናን ተወጣሕቲ፣ ሕግታትን ኣገባብ ውድር ዘጠቓለ ኣርእስታት ከም ተዋሃበ ዝሓበረ ፀሓፊ ፌደሬሽን ቅድም ኣግማል ዞባ ጋሽባርካ መምህር ዓሊ መሓመድ ኣልኣሚን ሸላል ሰልጠንቲ ዝቆሰሞ ትምህርቲ ኣብ ባይታ ክስርሑ ተማሓፂኑ ኣብ መወዳእታ ሰልጠንቲ ሜዳ ቅድም ኣግማል ክስርሓሎምን ኣብ ባጀት ዘሎ ሕፅረታት ብዝምልከት ቆላሕታ ክግበረሎምን ንዝበለፀ ውፅኢት ኣብ መሓደርቲ ከባቢ ብዕቱብ ክሰርሑን ተላብዮም። ውድር ኩዕሶ ሰኪዐት 3-3 ናይ ውሽጣዊ መምሕዳራት ክፍልታት ሚኒስትሪ ምክልኻል ብሶኒ ኣብ ሰዓታት ቅድሚ ቀትሪ ፈሊሞም። በዚ መሰረት ኣብ ደቂ ኣንስትዮ ሓሊበት ንዋልታ 21-2 ሂምቦል ንዒታሮ 9-6 ዓራግ ንሳቡር 9-5 ሓሊበት ንኣብሓኒ 27 ክስዕረን ከልዋ ኣብ ደቂ ተባዕትዮ ሓሊበት ንዋልታ 21-2 ክስዕራን ከላ ሓሊበት ኣብ ካልኣይ ፀወታ እውን ንኣብሓኒ 22-17 ከምኡውን ዒታሮ ንሂምቦል ሳቡር ንዓራግ ብተማሳሊ 15-12 ስዕረነን። እዚ ውድር ዕለታ ዊ ኣብ ሰዓታት ቅድሚ ቀትሪ ክሳብ 20 ጥቅምቲ ክቕፅል እዩ። ካልኣይ ናይ ምድብ ግጥማት ሻምፒየንስ ሊግ ኤሮጳ ረቡዕ ምሸት ብ9 ኣዛነትን ግጥማት ቀፂሉ። ዝዓበየ ግጥም ናይ ሰሙን ዝነበረ ኣብ ከተማ ማንቸስተር ተኻይደ ፀወታ ማንሲቲን ፒኤጂን ነይሩ። ኣብቲ ፒኤጂ ንቀዳማት 15 ደቂቃ ዝረብሓትሉ ምሸት ጀዚረ ድዌ ብፀጋማይ ክንፊ ካብ ግዳም ሃሪሙ ዘመዝገባ ሸቶ ፒኤጂ ኣብ መበል 13 ደቂቕ መሪሕነት ሒዛ። ድሕሪ 2 ደቂቕ እውን ደንበለን ድወን ተናቢቦም ብላዕሊ ላዕሊ ኣብ ልዳትሲ ተቃበሉላ ኩዕሶ ደንበለ ናብ ሸቶ ቀይርዋ ብኣጉኡ 2-2 ክመርሑ ጀሚሮም። ነዚ ውፅኢት ንምቕልባስ ትሑት ዓቕሚ ዝነበራ ሲቲ ኣብ ከባቢ ልዳታ ንዝፍጠራ ነበራ ዕድላት ፒኤጂ ንምፅራግን ዓቕሚ ነበራን። ኣብ መበል 32 ደቂ ድማ ቬቲንያ ሰሊሱ ፒኤጂ 3-0 መሪሓ። ተፃወቲ ናይ ኣማተር ጋንታ ኮይኖም ዝውዓሉ ተፃወቲ ሲቲ ኣብ ቀዳማይ ኤብረ ኪንዮ ኣብ ዕላማ ዝሃረመት ሓንቲ ፈተነ ምክያድ ንሓላ ውልዳት ፒኤጂ ሲቫኖቭ ብተደጋጋሚ ከይፈተንዎ ዕረፍቲ ኣኺልዎም። ኣሽራፍ ሓኪሚ ብርእሱ ገጪኡ ዝፈተና ሓደገኛ ዕድል እኳ ዓንዲ ልዳት ሃሪማ ወፅያ እምበር ፒኤጂ 4-0 ክትመርሕ ትኽእል ነይራ። ኣብ ካልኣይ እብረ ግና ተማሓሻት ተመልሰት ማንሲቲ ሃላን ናብ ፀወታ መሊስዋ ውፅኢት 3-1 ጌራቶም። ንምዕቃቡ ዓቐብ ይኮና ብምባሩ ግና ፒኤጂ ካብ ኣችልየን ሸቶ ወሲኻ ንውፅኢት ደጊማ ናብ 4-1 በሪኻቶም። ሃላን ደጊሙ ኣብ መበል 75 ደቂቕ ካብ ብዋዲ ተዓፂፋ ዝመፃቱ ኩዕሶ ብስኪዕ ተዕሪፉ ንምርካቦም ንዝገብሮ ቃል ስቃይልዎ ነይሩ። ግዜ ኣኺሉ ግና ኣጥቃዓ ፌራን ቶሮስ ኣብ ኣጋብ ምዛም ፀወታ ፍፁም ቅላዕ ሰሓትላ ናይ ዝሓለፈ 2 ዓመታት ሻምፒዮን ኤሮጳ ዝኾነት ፒኤጂ 4-2 ተዓዊታ። ኣብ ወርሒ ናሓሰ ኣብ ኮሚቴ ሽልድ ብኣርሰናል ድሕሪ ምስዓራ ኣብ ዝሓለፉ ናይ ተፈላለዩ ውድራት 8 ግጥማት ከይተሰዕረት ክትጓዓዝ ፅንሐት ማንሲቲ ትማሊ ፋልማይ ስዕረት ቀሚሳ። ሰንበት ኣብ ፕሪምየር ሊግ ብማንሲቲ 3-0 ተሰዕረት ሊቨርፑል ናብታ ካብ ዝገደማ ክለባት ኦስትሪያ ዝኾነት ላስክ ተጓዒዛ ተፃዊታ። ንቀዳማይ ሓለቓን ወሳኒ ተኸላኸላይን ቫንዳይክ ተቀያራ ጌራ ጀመት ሊቨርፑል ኣብ መበል 22 ደቂቕ ካብ ኦራጋዊ ተኸላኸላያ ሮናልድ ኣራሆ ሸቶ ረኺባ ንዝዓብለልቶ ፀወታ ክትመርሖ ጀሚራ። ኣብዚ ክረምቲ ካብ ፒኤጂ ብ123 ሚልዮን ፓውንድ ሸመቶ ብራድሊ ባርኮላ ድማ ድሕሪ 2 ደቂቕ ሸቶ ወሲኹም። ቀዳሜይቲ ሸቶ ብማልያ እዛ እንግሊዛዊት ክለብ ምዃና እያ። ባርኮላ ቀዳማይ እግሪ ቅድሚ ምዛሙን ውፅኢት ዘዕረገ ሸቶ ወሲኹ ንዕረፍቲ ሊቨርፑል 3-0 መሪሓ ወፅያ። ካልኣይ እብረ 6 ደቂቓ ጥራይ ምስተላዕሉ ድማ ጀረሚ ፍሪምፖንግ ሸቶ ከመዝግብሉ ቀይልዎም ዝውዓለ ልዳት መጋጥምቶም ሽሙ ፅሒፉሉ። ኣብ ሜዳ ብገፊሕ ተመርሐት ላስ ኣብ መበል 63 ደቂቕ ብመንገዲ ሉቹፒችት ተስፋ ዝሃበታ ሸቶ ረኺባ ፀወታ 4-1 ጌራቶም። ሊቨርፑል ግና ብተኸታታሊ ካብ ባርኮላን ትስፉ ተፃዋታያ ለዊስ ኩማስን 2 ሸቶታታ መዝጊባ ክሳብ መበል 72 ደቂቕ 6-1 መሪሓ። ሸቶታት በዚሕዋ ንምላሱ ጾር ዝኸበደ ላስክ ኣብ መበል 74 77 ደቂቕ ብመንገዲ ፍሎሪያን ፍለከር ሸቶ ረኺባ ጾር ኣፋኺሳ ነይራ። ይኹን እምበር ምዱብ ግዜ ብምእካሉ ሊቨርፑል 6-3 ተዓዊታ ካብ 2 ግጥማት ሙሉእ 6 ነጥቢ ሒዛ ምስተ ናብ ቅድሚ ዘለዋ ክለባት ተሰሪዓ ኣላ። ኣብ 10 ግጥማት ሸቶ ይኹን ናይ ሸቶ ቀረብ ከይገበረ ክጓዓዝ ፀንሐ ባርኮላ ትማሊ 3 ሸቶታት ብምዝጋብ ሃትሪክ ሰሪሑን ብሉ ተፃዋት ዓይነት ግጥም ተፀዊዑን። ብመሪሕነት ኣሰልጣኒኣ ሆዜ መሪኖ ን2 ዓመታት ዝቐፀለ ፅዋ ኣልቦ ጉዕዛ ክትቂሮ ሓሊና ዘላ ሪያል ማድሪድ ናብ ኢጣልያ ተጓዒዛ ንሮማ ገጢማታ። መሪኖ ድማ ቅድሚ ገለ ዓመታት መሪሑ ፅዋ ኮንፈረንስ ንዝዕትራ ናይ ቅድም ክለቡ ሮማ ገጢምዋ። ቀዳማይ ኤብረ ሮማ ካብሩን ማድሪድ ድማ ብመንገዲ ኬልያን ምባፔ ብዘመዝገበአን ሸቶታት 1-1 ወፅን። ድሕሪ ዕፍቲ
ኣብ ብሉፅ ቁመና ዝርከብ ዶንያን ማለን ክልተ ሸወታት ብምዝጋብ ሮማ 3-1 ክትመርሕ ክኢላ። ይኹን እምበር ተቀይሮም ዝኣተዉ ኣርደጉላር ኤንድሪክን ኤስፒን ብዝፈጠሮ ፅልዋ ሪያል ማድሪድ ብተኸታሊ ኣመበ 83-85-93 ሽታት ኣመዝጊባ ካብ ድሕሪ ተበጊሳ 4-3 ተዓዊታ። ጉለር እዘን ሸወታት ክምዝገባ ብናይ መኣዝን ኩዓሱ ከሻሙን ከሎ ኤስፒ ኤንድሪክን ሩዲገርን ሸወታት ኣመዝጊቦም። መሪኖ ድማ ናይ ቅድም ክለቡ ኣብ ሜዳ ኣሰኒፎም። ኣብዛ ፀወታ እምባፐ ብድምር መበል 72 ናይ ሻምፒዮንስ ሊግ ሸቶ ብምቁፃር ንናይ ቅድም ተፃዋታይ ሪያል ማድሪድ ራውል ጎንዛለስ ሓሊፎ ኣሎም። ብዘይካዚ ኣብቲ ምሸት ኣስቶን ቪላ ንፌነርባች ብገፊሕ 6-0፣ ሪያል ቤቲስ ንፖርቶ 3-2፣ ሽቱትጋርት ንስሎቪያን ብራስላቪያ 3-0፣ ሻክታር ዶኔስክ ንኤኤኪ 3-1፣ ቦዶ ድማ ንቦርሻ ዶርትመን 1-0 ስዒረንን። በዚ ድማ ካብ ኩሎም ሸዓትዮም ግጥማት ማዕረ ዝወፀ ፀወታ ኣይነበረን። ኣብ መወዳእታ ዝሓለፈ ሰሙን ኣብ ፀወታ ላሊጋ ኣንጻር ቪያርያል ፀጉሪ መጋጥምቶም ተጻዋታይ ብምስሓቡ ብቀይሕ ካርድ ተባረረ ተጻዋታይ ሪያል ማድሪድ ቪንሴንስ ጁኒየር 4 ግጥማት ላሊጋ ተቐፂዑ። ቪንሴንስ ኣብቲ ቀዳም ንቪያርያል 1-0 ሰዕርሉ ናይ ሊግ ፀወታ ካልኦት ሸቶ ኣመዝጊቡ እኳ እንተነበረ ቪድዮ ተሓጋጋዚ ዳነት ቅድሚ ሸቶ ምምዝጋባ ነቲ ተጻዋታይ ብፀጉሩ ከም ሰሓቦ ብምግላፅ ሸቶኡ ሰሪዛታ። ሪያል ማድሪድ ኮንዶኾን ሰልጠኒ ኢላ ይግባይላ እኳ ኸ እንተነበረት ላሊጋ ግና እቲ ውሳኒ ከምዘይቀር ብምሕባር ን4 ግጥማት ቀፂዕዎሎም። በዚ ድማ እዚ ብራዚላዊ 25 ጥቅምቲ ኣብ ዘካይድዎ ዓብን ወሳኒ ፀወታ ኣንጻር ባርሴሎና ኣብ ግጥም ኤል ክላሲኮ ኣይክስለፍን እዩ።

0: ኣብ ሞር ኣብ ስነ ጥበብን ባህልን ዘተኮረ ስለ ዝኾነ ቁርብ ሕፅረታት ኣሎ ናብ ካልእ ከም ስፖርት ወይ ካልእ ዝኣመሰሉ መድያት ተዝኣቱ ፅቡቅ ነር ዝብል ርእቶ ኣለኒ ሱ
1: ሓራይ ፅቡቅ ርእቶ እዩ ክንሕዛ ኢና ነመሓላልፈልካ ኢና እዛ ርእቶ ካኻ ሞ ናብ ካልእ ትሕቶካ ክንሰግር ኢና ኣቶ ወልዳ ወልደ ማርያም ኣብ ስደት ኮይኖም ብ1957 ንናፅነት ኤርትራ ዝፅውዕ ፈነወ ሬድዮ ዘመሓላልፉላ ዝነበሩ ከተማን ሃገርን ጥቐስ
0: ኣብ ካይሮ ግብፂ
1: ሙሉእ መልሲ ረኺብካ ኣለካ ተክላፍ ኣቶ ወልዳ ወልደ ማርያም ኣብ ስደት ኮይኖም ብ1957 ንናፅነት ኤርትራ ዝፅውዕ ፈነወ ሬድዮ ዘመሓላልፉላ ዝነበሩ ከተማን ሃገርን ጥቐስ እያ ትብል ነራ ሕቶካ መልሲ ድማ ኣብ ሃገረ ግብፂ ኣብ ከተማ ካይሮ ማለት እዩ እዚ ድማ ኣብቲ እዋኑ ኣዝዩ ውዕውዕ ዝነበረ ወይ ድማ ንኤርትራውያን ዝቕስቅስ ዝነበረ ፈነወ ሬድዮ እዩ ዝመሓላለፍ ነይሩ ማለት እዩ ስለዚ ሙሉእ መልሲ ረኺብካ ኣለካ ካልኣይ ተወዳዳሪ ኣድሓኖም ተወዳደርቲ ከመይ ረኺብካ
2: ሃላት እዩ ብጣዕሚ ሃላት እዩ
1: ራይ ፅቡቅ ሞ ንካልይ ትሕቶካ ተዳሊካ ድካ ሃፀይ ሃይለ ስላሴ ፌደሬሽን ኣፍሪሱ ንኤርትራ መበል ክንደይ ጠቕላይ ግዝኣት ክትከውን ሓሊኑ ነይሩ
2: መበል 14 ጠቕላይ ግዛ እዩ
1: ሙሉእ መልሲ ረኺብካ ኣለካ ኣድሓኖም ሃፀይ ሃይለ ስላሴ ፌደሬሽን ኣፍሪሱ ንኤርትራ መበል ክንደይ ጠቕላይ ግዝኣት ክትከውን ሓሊኑ ነይሩ እያ ነራ ሕቶካ ስለዚ መበል 14 ጠቕላይ ግዝኣት ክትከውን ሓሊኑ ነይሩ ከም ሃገር ዘይኮነስ ከም ሓንቲ ካብተን ግዝኣታት ናቱ ክገብራ ከዓ መደብ ነይርዎ ማለት እዩ ሳልሰይቲ ተወዳዳሪትና ገነት ወልደ ገርግሽ ሕቶታት ከመይ ኣሎ
3: ፅቡቅ ኣሎ
1: ኣራይ ናብ ካልኦይቲ ሕቶ ኢና ንሰግር ዘለና ኣብ ኤርትራ ዘመናውን ድሩትን ሚስዮናዊ ትምህርቲ ዘተኣታተው ገዛእቲ መን እዮም ግዜ ስለ ዘለኪ ሓሲብ ክትምልስ ትኽእል ኢኸ ናብ ኤርትራ ዘመናውን ድሩትን ሚስዮናዊ ትምህርቲ ዘተኣታተው ገዛእቲ መን እዮም
3: እንግሊዝ
1: ካልኦይቲ ዕድል ክበኬ ሙሉእ መልሲ ረኺብ ክለኺ ገነት ኣብ ኤርትራ ዘመናውን ድሩትን ሚስዮናዊ ትምህርቲ ዘተኣታተው ገዛእቲ መን እዮም እያ ነራ ትሕቶ ስለዚ ናብ ኤርትራ ኢጣልያውያን እዮም ነዚ ዓይነት ቤት ትምህርቲ ተኣታት እዮ ሞ ገለ ካብቲ ንሶም ዝተኸልዎ ቤት ትምህርትታት ድማ ኣብ ዓዲ ወግሪ ዓዲ ቀይሕ ሰገነይቲ ከረን ጊንዳዕን ምፅዋዕን ከም ኣብነት ክጥቀስ ይኽእል ማለት እዩ ኣብዚ ትምህርቲ ተኣታትዮም ዳ ኢና ንብል እምበር እቲ ዘተኣታትዎ ትምህርቲ ንኤርትራውያን ኣዝዩ ዝተደረተ እዩ ነይሩ ኩላትና ከም ንፈልጦ ቋንቋ ብምጡን ደረጃ እዮም ዝምህርዎም ነይሮም ተግባራት ቁፅሪ ወይ ድማ ማቴማቲክስ ድማ ካብቲ ንቡር ትሕዝቶኦም እቲዮም ውሱናት ናይ ምቕማር ባህርታት ተዘይኮይኑ ብዙሕ ንክምሃሩ ኣይፍቀድን ነይሩ ራይ ሳልሳይ ተወዳዳሪና መምህር ኣቤል ውድድር ከመይ ኣሎ
4: ውድድር ብጣዕሚ ፅቡቅ ኣሎ ሳዊድ
1: ኣብ ቤት ትምህርትኹም ንጥፈታት ሃማማተ ይካየድ እዩ
4: ኣብቲ ቤት ትምህርቲ ከም ኩለን ኣብያተ ትምህርቲ ኣብ ኤርትራ ዘለዋ ማለት እዩ እቲ ናይ ከም መሰረት ናይ ዝቕፅል ናይ ጥፈታት ናይ ሃማማተ ካብ ቅሕት ዕንበባ ቀፂሉ ናይ ፍታብራር ስልጠናታት ይወሃብ እዩ ማለት እዩ ኣብዚ ሕጂ ነቶም ቁሩብ ናይ ምፅላው ተኽእሎ ዘለዎም ብቑዓት ተምሃሮ ብዲስፕሊን ዝተሃንፁ ተምሃሮ ናይ ፊተውራሪ ዝተፈላለዩ ስልጠናታት ድወፅ ወርሓዊ ፅሑፋት ናሃብካ ከዓ ስልጠናታትን ነቶም ተምሃሮ ከዓ መርሖ ኮይኖም ከም ዝኸይድካ ትገብር ማለት እዩ
1: ስለዚ ናትካ ተሳትፎ ኣብዚ መደባት እዚ ኸ ከመይ ይመስል ትሳተፍ ዲኻው
4: እወ ኣብ ተምሃሮ ኣብ ምጥርናፍ ነቶም ተምሃሮ ጠርኒፍካ ካብቲ ዝካየዱ ንጥፈታት ኣብ ምስታፍ ምስቶም ካልኦት ኣባላት መምሃራን ከዓ ይሳተፍ እዮ ማለት እዩ
1: ራይ ፅቡቅ ኣቤል እሞ ናብ ካልእ ትሕቶካ ክንሰግር ኢና ሓምድ እድሪስ ዓዋተ ኣብ ሓደ መስከረም ምጅማር ብረታዊ ቃልሲ ዘበሰረት ቀዳመይቲ ጢት ዝተኮሰላ ቦታ እንታይ ትበሃል
4: ጎባ ኣዳል
1: ሙሉእ መልሲ ረኺብካ ኣለካ ኣቤል ሓምድ እድሪስ ዓዋተ ኣብ ሓደ መስከረም ምጅማር ብረታዊ ቃልሲ ዘበሰረት ቀዳመይቲ ጢት ዝተኮሰላ ቦታ እንታይ ትበሃል እዩ ነይሩ ኣብ ጎቦ ኣዳልያ ተተኪሳ ማለት እዩ ምስቶም 9 ዝነበሩ ካልኦት ብፆቱ ናብ በረኻ ንብረታዊ ቃልሲ ክንጅምር ኢና ኢሎም ምስ ወፁ ምስ ኣባላት ፖሊስ ኣብ ድሕሪ ዘካየድዎ ውግያ ተተኪሳ ማለት እዩ እዚያኻ ንምጅማር ብረታዊ ቃልሲ ከዓ ልክዕ ክሳብ ዝዕለት እዚ ከም መዘከርታ ኮይና ነብዕል ኣለና ማለት እዩ

0: ክፋሽቲ ተምሃራይ ከምዚ ከይድ ንግብር ማለት እዩ። ስለዚ ብዓብዪ እቶም ተምሃሮ ጸሎት እዮም። ነቶም ካልኦት ከዓ ኣብ ምትሕላፍ ከዓ ልዑል ብቕዓት ስለ ዘለዎም፣ ስለዚ እቶም ተምሃሮ ከዓ ነቲ ድውሃቦም ኩርሳት ነቲ ስልጠናታት ወሲዶም መገዶም ኣምዓርዮም ብዲስፕሊን ተሃኒፆም ንኸዱ ዓብ ተራ ኣለዎ ማለት እቲ ድውሃብ ኩርሳት ስልጠናታት እዮም።
1: ስለዚ ብሓፈሻስ ጎስጓስ ብምክያድ እዮም ነቲ ንቕሓት ናይ ተምሃራይ ዘዕብይዎ ማለት እዩ። እቶም ኣባላት ሃማተ
0: ጎስጓሳት እዮም ደካይዶም
1: ሓራይ ፅቡቅ። ናብ ሳልሰይ ትሕቶካ ንሰግር ኣለና። በል ኣቶ ወልደ ኣብ ወልደ ማርያም ኣብ ነሓሰ 1953 ብስደት ንሱዳን ኣትዮም ድሕሪ ሓደ ዓመት ድማ ግብፂ በፂሖም። ድሕሪ ነዊሕ ዓመታት ናብ ሳሕል ወይ ድማ ኦሮታ ኣትዮም ቃለ ምሕተት ዘካየድሉ ዓመተ ምህረት መዓስ ነይሩ? ሀ 1987 ለ 1977 ሐ 1989 መ 1990 ጊዜ ስለ ዘላትካ ሓሲብካ መልስ።
0: ሸ 1989
1: ኣይ ረኸብካያን ኣቤል ሕቶኻ። ኣቶ ወልደ ኣብ ወልደ ማርያም ኣብ ነሓሰ 1953 ብስደት ንሱዳን ኣትዮም ድሕሪ ሓደ ዓመት ድማ ግብፂ በፂሖም። ድሕሪ ነዊሕ ዓመታት ናብ ሳሕል ወይ ድማ ኦሮታ ኣትዮም ቃለ ምሕተት ዘካየድሉ ዓመተ ምህረት ብ1987 እዩ ነይሩ። እዚ ቃለ ማሕተት እዚ ድማ ብሓፈሻ ነቲ ኣብ ቅድሚ ስደት ዝጀመርዎ ነዊሕ ቃልስን ቅድሚ ስደት ዝሓለፍዎ ፅንኩር እዋናትን ኣብ ኤርትራ ዝጓንፎም ዝነበረ ፀቕጢ ወዘተ ነቲ ክትትልን ፈተነ ቅትለትን ዝካየደሎም ዝነበረ ብሓፈሻ ነዚ ዘጠቓለለ እዩ ነይሩ ማለት እዩ። ተኽላኣብ ናብ ራብዒትን ናይ መወዳእታን ሕቶካ ኢና ክንሰግር። ፅልዋ ዝሑል ኩናት ዘጓሃሃሮ ደባዊ ግጭት ኦጋዴን ኣብ መንጎ ኣየኖት ሃገራት ዝተካየደ ውጊ እዩ ነይሩ?
2: ኣብ መንጎ ኢትዮጵያን ሶማልን።
1: ሙሉእ መልሲ ረኺብካ ኣለካ ተኽላኣብ። ፅልዋ ዝሑል ኩናት ዘጓሃሃሮ ደባዊ ግጭት ኦጋዴን ኣብ መንጎ ሶማልያን ኢትዮጵያን ዝተካየደ ኮይኑ ድሒሩ ሃፀይ ሃይለስላሴ ንሶማልያ ምስ ሱዳን ሓዊስካ ማለት እዩ ልክዕ ከም ኤርትራ ምስ ኢትዮጵያ ብፌደሬሽን ክሓብራ እማመ ኣቕሪቡ ነይሩ። እንተኾነ ግን እዚ ክውን ስለ ዘይኮነ ኣብ 1960 ሶማልያ ናፅነታ ረኺባ ወይ ድማ ነፃ ኮይና ማለት እዩ። ስለዚ ሙሉእ መልሲ ረኺብካ ኣለካ። ኣድሓኖም ተክለ ሚካኤል ናባኻ ተመሊስና ኣለና። ናይ ራብዒትን ናይ መወዳእታ ሕቶኻንያ ክትከውን ኣብ ምዝዛም ኣርባዕታት ክሳብ ፈለማ ሓምሳታት ህዝቢ ኤርትራ መሰል ርእሰ ውሳነኡ ከይትግበር ንጂኦ ፖለቲካዊ ረብሐአን ክብላ መፃኢ ዕድል ኤርትራ ከም ዝተሓላለኽ ዝገበራ ኣርባዕተ ሓያላን ሃገራት ስመየን?
3: ሓንቲ ሕቡራት መንግስታት ኣሜሪካ፣ ሕብረ ሶቪየት፣ ፈረንሳ፣ እንግሊዝ።
1: ሙሉእ መልሲ ረኺብካ ኣለኻ ኣድሓኖም። ሕቶኻ ኣብ ምዝዛም ኣርባዕታት ኣብ ፈለማ ሓምሳታት ድማ ህዝቢ ኤርትራ መሰል ርእሰ ውሳነኡ ከይትግበር ንጂኦ ፖለቲካዊ ረብሓእን ክብላ መፃኢ ዕድል ኤርትራ ከም ዝተሓላለኽ ዝገበራ ሃገራት ኣርባዕተን ነይረን። ንሳተን ከዓ ሕብረት ሶቪየት፣ ሕብራት መንግስታት ኣሜሪካ፣ ብሪጣንያ ወይ ድማ እንግሊዝ ከምኡ ድማ ፈረንሳ። ብሓፈሻ እዚአን ከዓ ቴን ደ ቢግ ፎር ፓወርስ ዝበሃላ ዝነበረ ኣብቲ ግዜ እሱየን ማለት እዩ። ብሓፈሻ እዚ ውሳነ እዚ ክውስንኦ ከለዋ እዘን ኣርባዕተ ሃገራት ንበይነን ርእቶ ናይ ህዝቢ ኤርትራ ከይተቐበላ ዝወሰኖ እዩ ነይሩ ማለት እዩ። እዚ ከዓ ካብ ሕግን ስልጣነን ሕብራት ሃገራት ቅቡል ዘይኮነ ውሳነ እዩ ተኻይዱ ማለት እዩ። መምህር ገነት ናባኽ ተመሊስና ኣለና። ናይ መወዳእታ ሕቶ ኸያ ክትከውን ፅቡቕ ዕድል ምነየልኪ። ከም ኣካል ምፍራስ ፌደሬሽን ባንዴራ ኤርትራ ብወግዒ ዝወረደትሉ ወርሕን ዓመተ ምህረትን ጥቐስ።
4: 2/1958
1: ኣብታ ዕለት እስካ ቁሩብ ምትዕረራይ ግበሪ ወርሕን ዓመተ ምህረትን ረኪብከና ኣለ
4: 1958
1: ዓመተ ምህረትን ወርሕን ረኪብከ ኣለካ ኣብ ዕለት ቁሩብ። ግዜ ስለ ዘለኪ ተጠቀምሉ። ኣይኮነትን
4: ታዕለት ዲ ሕጂ ስተፊነ
1: ታዕለት ይኸ ይቕርብ። ሕራይ ግዜ ኣኺ

0: ላላ ሰለስተ ነጥብ ሂቦም ክለው ከም ኣካል ምፍራስ ፌደሬሽን ባንዴራ ኤርትራ ብወግዒ ዝወረደትሉ ዕለት 24 ታሕሳስ 1958 እዩ ነይሩ ማለት እዩ። ሕራይ ኣቤል ናብ ናይ መወዳእታ ሕቶ ኸኢና በፂሕና ዘለና። ቅድሚ ምዝዛምና ግን ውድድር ከመይ ፀኒሑ? ከመይ ርኢኻዮ? ከመይ ረኺብካዮ?
1: ውድድር ብጣዕሚ ፅቡቅ ኢሉ ኣሎ። ዋላቶም ተወዳደርቲ እውን ሓያላት ተወዳደርቲ እዮም ዘለዉ።
0: ስለዚ ምስ ሓያላት ገጢምካ ወይ ክትዕወት ወይ ከዓ ትምህርቲ ቀሲምካ ምክያድ እዩ ማለት እዩ። ሓዲኡስ ኣሎ ግድን
1: ብዕብ ትምህርቲ ትወስዶ ኢሉ ኣሎ ዝዓበየ ነገር
0: እዋ ፅቡቅ። ሕራይ ናብ ራብዒት ሕቶኻ ንሰግር ኢና። ሕብረት ሶቪየት ኣብቲ ኣሜሪካ ፅልዋኣ ኣብ ቀርኒ ኣፍሪቃን ቀይሕ ባሕርን ተደልድለሉ ዝነበረት እዋን ኣብ ጥቅምቲ 1957 ንመጀመርታ ግዜ ናብ ጠፈር ዝለኣኸታ መንከርኮር መን ትበሃል?
1: ስፑትኒክ
0: ሽማ ኣባኸ
1: ሽማ ቦስ ምናልባት
0: ስፑትኒክ ብድሕሪኣ ገለ ነገር ኣላታ መላኣላ
1: ስፑትኒክ መንከርከር ህዋ
0: ኣይኮነትን

0: ስፑትኒክ ቀዳሜቲ ስፑትኒክ ፈርስት
1: ምሎ መልሲ ረኺብካ ኣለኻ ኣቤል ሕብረት ሶቪየት ኣብቲ ኣሜሪካ ፅልዋ ኣብ ቅርን ኣፍሪቃን ቀይሕ ባሕርን ተደልድለሉ ዝነበረት እዋን ኣብ ጥቅምቲ 1957 ንመጀመርታ ግዜ ናብ ጠፈር ዝለኣኸታ መንኮርኮር ስፑትኒክ ሓደ ወይ ድማ ስፑትኒክ ዋን እያ ትበሃል ነይራ ምስዳድ ናይ ዛ ሚሳይል ድማ ንጥቕሚ መድበር ቃኘው ንኣሜሪካ እንታይ ከም ዝነበረ ዘግሃደ እዩ ነይሩ ማለት እዩ ሕራይ ክቡራት ተኸታተልትና ንሎሚ ምሸት ሒዝናዮም ዝነበርና መደባት እዚ ክትከታተልዎ ዝፀናሕኩም እዩ ነይሩ ኣብ ዝመፅእ ሶሙን ብካልእ ትሕዝቶ ምስ ካልኦት ተወዳደርቲ ክኸውን ምርኻብና ክሳብ ሽዑ ሰሰና እዩ

0: እዚ ኣገልግሎት ቴሌቭዥን ኤርትራ መደብዕላል ጥበባት እዩ። ሰላም ከመይ ጥቕሚ ክቡራትን ክቡራንን ናይ ሎሚ ትሕዝቶና ኣብ ስነ ልቦናን ስነ ፅሑፍን ዘተኮረ ክኸውን እዩ። መሪፅናያ ዘለና መፅሓፍ ድማ ሂወትን ውጥረትን መናበርቲ ዘርእስታ እያ ክትከውን። ደራሲ ናይዛ መፅሓፍ እዚኣ ዶክተር በረኸት ፈዳይ እዩ። ዶክተር በረኸት ፈዳይ ነዊሕ ዓመታት ብዝተፈላለየ ዓንቀፃት ኣብ ዝተፈላለየ መርበብ ሓበሬታ ፅሑፋት ዝቐርብ ዝነበረ ሞያዊ እዩ። እዛ መፅሓፍ እዚኣ ብ 223 እዩ ሕቲምዋ። ሸዓተ መዕራፋት ዝሓቆፈት 414 ገፃት ዘለዋ ብዘይካ እዚ ድማ ልዕሊ 17 ዝኾነ መወከሲ ዘስፈረላ እያ። ናይ ሎሚ ትኩረትና ውጥረት እንታይ እዩ? ካበይ ይብገስ? ስለምንታይ የጋጥም? ከመይ ጌርና ክንፍውሶ ንኽእል? ብእኩብን ብሓባርን ከመይ ጌርካ ትሪኦ? ፍወሳ ከመይ ኢልካ ትብል? ኣብ መወዳእታ ድማ ውጥረት እናሃለዎ ከመይ ጌርካ ርጉእ ሂወት ትሕልፍ ዝብል እዩ። እዚ ትሕዝቶ እዚ ካብ ምስ ኦምሮ ከምኡ ኢሉ ድማ ማሕበራዊ ሂወታት ተኣሳሲሩ ዝኸይድ እዩ። ምክተልኩም ብምዕዳም ድማ ብቐጥታና መደብና ክንሰግር ኢና። ዶክተር በረኸት መጀመርያ እዚ መፅሓፍ እዚ ኣገዳሲ ዝገብሮ ብዙሕ ተመክሮታትን መፅናዕትን ከም ዝገበርካ ኣብዚ መፅሓፍ እውን ክኢላታት ናይዚ ዓውዲ ከም በዓል ዶክተር ተስፋይ ራዕዶም ብዙሕ ግዜ ዝገበረ እዩ። ብዝዳሕረወይ ገበር እውን ኣዝዩ ኣገዳሲትን ብዙሕ ዓሚቕም ምርምራት ከም ዝገበርካላ ጠቂሱ ኣሎ። ኣብዚ እውን መእተዊ ዝገበረልካ ፅቡቅ መግለፂ ኣሎ ናይ ረቆባዝጊ ሕጂ። እዚ እውን ኣዝዩ ኣገዳሲ እዩ። ንሱ መሰረት ጌርና ግን ሂወትን ውጥረትን መናበርቲ ንዝብል ኣርእስቲ ንምፅሓፍ እንታይ ዳረኽካ?
1: መጀመርታ ነቲ ዝሃብካ ንዕድል ከመስግነካ ፈቱ ጫረ። ብዙሕ ግዜ ዝከታተሎ ቲ መደብካ ናይ ዝዕላል ጥበባትን ገረን ተቕርቦ ቁልሻ ሓደ ሓናፂ ዝኾነ ንሕብረተሰብና ስለዝኾነ መሳጢ እሞ ነዚ ዕድል ዝምር

0: ካበይ ከመስግን ፈቱ መጀመርታ ነገር ናብ ሕቶኻ ንምእታው ብዛ ሂወትን ውጥረትን መናብርቲ ትብል መፅሓፍ ቀንዲ ዝደረኸ ኣፍኮርስ ከም ደቂ ሰባት መተን ብሕልፊ ብሕልፊ እቶም ኣብ ስደት ምስ ዘለና ካብኡ እያ ትፈልቕ እታ ተሓሳስባ ማለት እዩ ጥንሲ ሓሳብ ነቲ ኣብ ደገ ዘሎ ዜጋ ኤርትራዊ ካብ ስደት ምስ ከደ ኣብ ዘጋጥሞምን ናይ ሂወት ፀገማት ኣብ ብዙሓት እዋናት ዝረአ ናይ ባህርያት ምቅያራት እውን እንዳሰወደ እንዳዓበየ ምስ መፀ ከም ዝፍለጥ ኣብ ሰሜን ኣሜሪካ ሓደ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበሃል ማሕበር ኣሎ ናሽናል ካውንስል ኦፍ ኤርትራን ኣሜሪካን ዝበሃል ነቲ ዘሎ ናይ ሃገራዊ ኤርትራዊ ምትእኽኻባት ኩሉ ብሓባር ከም ሓደ እምብሬላ ገይሩ ፅላል ገይሩ ዝርኢ ስለ ዝኾነ ኣብኡ ዝመፅእ ሓደ ዛዕባ ነይሩ እዩ። እሱ ከዓ እንታይ እዩ መንእሰያትና ተነፅሎ ይፈጥረሎም ኣሎ፣ ካብኡ ስዒቡ ከዓ ጭንቀት ፍጠር ኣሎ፣ ነፍሲ ቀትለት ይርአ ኣሎ። ኣብ ውሽጢ ሓዳራት ዘይነበረ ከም ባህልናን ክብርታትናን ፍትሕ ይበዛሕ ኣሎ። ፍትሕ ጥራሕ ዘይኮነ ካብኡ ዝዓበየ ከዓ ማዕረ ቀትለት ሰብኣይን ሰበይቲ ቀቲልዋ ሰበይትን ደቂ ቀቲላ እዚ ዝበሃሉ እንዳገነነ ክመፅእ ምስ ጀመረ እዚ ሓደ ናዕቢ ወይ ከዓ ሓደ ሻክ ኣብቲ ሕብረተሰብ ዝፈጥረሉ ጉዳያት ስለዝነበረ ከም ርእሲ ተላዒሉ ስለዝነበረ ነዚ ጉዳይ እዚ ክረአ ከም ሓሳብ ስለዝቐረበ ምስ ዶክተር ተስፋይ ኣርዓዶም እታ ሃገራዊ ሽማግለ ማለት እዩ ናይ ሎሚ ኣብ 2016 ኣካባቢ እዩ 2015 እዛ ጉዳይ እዚኣ ስንታይ እያ ናበይ ገፂ ዝኽእል ሕብረተሰብና ብዛዕባ እዚ ዶኹም ዛተ ዝብል ርእሲ ምስ መፀ ንዓይን ዶክተር ተስፋይን ተወኪሶምና ኣነ ከዓ ተገዳስነት ሓዲረ ማለት እዩ ብዛዕባ እዚ ጉዳይ እዚ ንምፍላጥ ኣብ ዕሙቅ ኢልካ ኣብቲ ዝረኣኽዎ ነቲ ኩነታት እንዳ ክተኸታተልካ ክትከይድ ከለካ ግን እቲ ቀንዲ ነዚ ዘሎ ኣብቲ ናይ ሂወትና መባእታዊ ዝኾነ ናይ መነባብሮ ሕቶ ኣብ ምፍታሕ እንገብሮ ፀቕጢ ትፈጥረልና ፀቕጢ ንሱ ኣብ ኣእምሮና እንዳማዕበለ ስለዝኸይድ ንሱ ዝፈጥሮ ዘሎ ምኳኑ እንዳተረዳእ ንመፅ እዩ ማለት እዩ። ግን ኦፍኮርስ ኣብቲ ሕብረተሰብና ዓሚቕ ዝኾነ መፅናዕታዊ ኣካይደ ይኮንኩ እዛ መፅሓፍ እዚኣ ፅሒፈ እያ ዘለኹ ግን በቲ ዘለካ ቅርበት ምስ ሕብረተሰብካን ርድኢትን ግን እቲ ግምጋም ክትወስዶ ትኽእል መጀመርያ ክንፍውሶ ዘለና እቲ ኣብ ማሕበራዊ ሂወትና ዘፈጥረልና ዘሎ ፀቕጢ ወይ ከዓ ውጥረት እታ ውጥረትን እታ ፀቕጥን ዳርጋ ሓደ ተመሳሰልቲ ዝኸዳ ስለዝኾና እዚ ነገራት እዚ ንድሕር ተረዲእናዮ ግን ሲ ኮን ዶ ኾን ናብቲ ክሊኒካዊ ዝኾነ ቅዛነትን ጭንቀትን ኣፍጢሩ ናብ ቅትለትን ናብ ካልእ ዘየድልን ነገርን ዝበርሓና ዘሎ ካብ መጀመርትኡ ዶኾን ሓገዝ ክኸውን ንኽእል ነቲ ሕብረተሰብ ዝብል ኣብ ምርዳእ ናይቲ ኣብ ማሕበራዊ ሂወትና ዝገጥመና ፈተነ ኩሉ ሻዕ ፈተነ ደቂ ሰባት ብውድሆም ፈተነታትን እንዳተፈተና እንዲና ንሓልፍ ነዚታት ብፍኩስ ዝበለ ተረዲእና መፍትሒኡ እንተረኸብናሉስ ነቲ ውጥረት ዘምፀልና ዘሎ ኣብ ምርድኡ ክትሕግዝ ትኽእል ዶ ትኸውን ተባሂል ያ ዝቐረበት እያ ነራ ሞ በዚ ያ ነራ
1: ኣውራ ዓላማ ንታይ ሕጂ ከምዚ ዝጠቐስካዮ ተንፊካ ኣለካ ግን እቲ ትሕዝቶን መልእኽትን ምስግጋሩ ዝተጠቀምካሉ ጥበብ ከንታይ
0: ሓደ እቲ ዕላማ ናይ እዚኣ ከም ዝብለካ ዘለኹ እዩ ሓደ እቲ ሕብረተሰብና ንሕና ከም ደቂ ሰባት መጠን ህዱእ ሰላም ቅሳነት ዝዓሰሎ ኣብ ሕድሕድካ ተኸባቢርካ ክብርታትካ ባህልታትካ ዓቂብካ ክትከይድ ሓደ እቲ መሰረታዊ ዝኾነ ክኸውን እንዳክእሎ ከሎ ሕጂ ግን ዝረአ ዘሎ ጭንቀት ኣሎ፣ ፍርሒ ኣሎ፣ ሻቅሎት ኣሎ። ምስ ስምዒትና ዝተተሓሓዙ ኣዝዮም ነቲ መቐረት ሂወት ከነሰማቕሮ ዝግባአና ማንም ሰብ ኣብ ወፃኢ ይሃሉ ኣብ ሃገሩ ይሃሉ ከሰማቕሮ ዝግባእ ካብ ሰዓን ምርዳእ ናይ ሂወትና ብኸመይ ይሰርሕ ንነገራት ዝገጥሙና ዕለታዊ ፈተነታት ከመይ ጌርካ ኣብ ምብድሆም ሰዓን ሓበሬታ ምፍላጥ ዝወርደና ዘሎ ብሰንኪ ናይ ፀቕጢ ዝመፅእ ሕዱር ሕማማት ኣብ ሂወትና መቐረ ዘይብሉ ሂወት ንሕልፍ ስለ ዘለና ነዚ ኣብ ምንካዩ ንምባል እዩ። ምክንያቱ እንተ ኣብቲ ክሊኒካዊ ቅዛነት ንብሎ ወይከዓ ጭንቀት ንብሎ እንድሕር በፂሕካ ኦልሬዲ ኣብቲ ዝማዕበለ ኩነታት ይመፅእ ዘሎ ክትፍወስ ኣለካ ሓኪም ክትርኢ ኣለካ ብዙሕ ነገራት እያ ክትገብር ዘለካ ግን ብወሳን ገለን ከይገበርካ ከለካ ምስ ገዛ እርስኻ ናይ ምልዛብ ባህሊ ንገዛ እርስና ክንፈልጣ ንኽእል ዲና ምስ ገዛ እርስና ምስ ገዛእ ነብስና መዛ ተሰኪምና ንኸይ ዘለና ሰብነት ናይ ምዝርራብ ይህን ምሂን ናይ ምባሃል እቶም ኣብ እምሩራ እንዳመፁ ኩሉ ሻዕ ሕሹኽ

0: ኣበሉ ኣብ ኣእምሮና ዝርብሹን ሓሳባት መብዛሕትኡ ኣሉታውያን ሓሳባት ንዓኣቶም ናይ ምልላይ ብቕዓት ኣለና ድዩ ነዛ ተሰኪምናዮ ንኸይድ ዘለና ሰብነት ዋና ኣመን እዩ ኣነ ኢልና ንኣምን እንድሕር ኮይና ስለምንታይ ድኣ ጭኑቓት ንኸውን ምጭናቕ መሪፅና ማለት ድዩ ስለዚ ነዛ ሰብነት ኣይፈለጥናየን ኣለና ማለት እዩ ነዚ እምሮና ኣይንበብናየን ኣለና ማለት እዩ ስለዚ ከነንብበሉ ንኽእል መንገዲ እንታይ ኣሎ ኢልና ንምስ ገዛ ርስብና ክንላዘበሉ ንኽእል መንገዲ እቲ ናይ ስነ ኣእምሮ ስነ ፍልጠት ማዕፆፈ ከፊቱልና ባይታ ፈጢሩና ስለ ዘሎ እዚ ከዓ እቲ ሕብረተሰብና ክፈልጠሉ ካብ ዝብል እዩ
1: ፅቡቅ እስከ ናብቲ ኣውራ ርእስትና ክንሰግር ንምዃኑ ውጥረት እንታይ እዩ ከመይ ድሰብ መናብርቲ ከ ኢልካ ኣለካ ሞ ካብ ወፃኢ ክንነብር ኣይንኽእል
0: ሓቂ እዩ ከምቲ ኣብ ርእስቲ ዝብሎ እዩ ሂወትን ውጥረትን መናብርቲ እየን ደቂ ሰባት ምኳንና ኣብ ሂወት ምስ ደቂ ሰባት ኢና ነብና እና ውህሉ ከምዚ እንታይ እዩ ዝበሃል ሶሻል ኣኒማል ዝብልዎ ምስ ህዝቢ ንነብር ምስ ሕብረተሰብ ንነብር ዳኣ እምበር ተነፂልና ንነብር ኣይኮናን ምስ ሰባት ንነብር ስለ ዝኮና ከዓ ኩሉ ሻዕ ነታ ህላወና ንምውሓስ ዝካየድ መነባብሮ ክፈጥረልና ዝኽእል ፀቕጥታት ኣሎ ስለዚ ካብ ፀቕጢ ወይ ከዓ ካብ ውጥረት ነፃ ኮይና ክነብር ኢልና ንሓስብ ንድሕር ኣለና ኮይና ኣብ ካልእ ዓለም ኣለና ማለት እዩ ከምኡ ዝበሃል ዓለም የለን ምስ ውጥረት ክንነብር ኣለና እዚ ከዓ ትቐንዲ መናብርቲ እዮም እዚኣቶም እቲ ዘሎ ግን ሒዝናዮ ዘለና ምዕቡል ዘበን እቲ መነባብሮና ኣዝዩ እንዳተረቐቐ ምስ ከደ እቲ መጠነ ዓቐን ናይቲ ውጥረትና ከዓ ኣዝዩ እንዳሓየለ ስለዝኸደ ነዛ ሰብነት እዚኣ ናብ ዘይተደልዩ ሕዱር ሕማማት እንዳብፅሓልና ይኸይድ ኣሎ ስለዚ ውጥረት ክንብልን ከለና ኣሉታዊ ስምዒት እዩ ኣብ ኣእምሮና ንስፍሮ እዩ ውጥረት ግን ኩሉ ሻዕ ሕማቅ ኣይኮነን መብዛሕትኡ ግዜ ውጥረት ክዝረብ ከሎ ብኣሉታ እዩ ዝግለፅ ግን ኩሉ ሻዕ ሕማቅ ማለት ኣይኮነን ንባዕሉ ኣብ ተፈጥሮ ክሳዕ ተዓደለና ንሂወትና ናብ ዝሓሸ ኩነታት ወይ ካብ ኣስጋኢ ኩነታት ናብ ዝሓሸ ኩነታት ናብ ፍድኣት ዘለዎ ኩነታት ንምስግጋር መሰማዕታ እዩ ብሓፂሩ መሰማዕታ ክሳዕ ዝኾነ እዚ ስምዒት እዚ ክንጥቀመሉ እዩ ዘለና ብውሕሉል ዝኾነ ኣገባብ ገይርና እንተ ደኣ ብሃውሪ ሂወትና እንዳመራሕና ንገብር ኣለና ኮይና ግን ኣብ ክንዲ ጠቃሚና ዝኸውን እንታይ ኮና ኣሎ ጎዳኢና ኮና ኣሎ ማለት እዩ ሕጂ ብዚና ናይ ምልላይ እዩ ትሕቶ ዘሎ እምበር ውጥረት ስለምንታይ ሃልዩ ፀቕጢ ስለምንታይ እዩ ዘለና ኢልና ንዕኡ ክንፈታሕ ኣይኮና ብዘይ ብኡ ክንነብር ኣይንኽእል ኢና ስለዚ እዚ ኣገዳሲ ካብ ኮነ ግን ስለምንታይ ንኣብዩዝ ንገብሩ ወይ ከዓኒ ብጣዕሚ ብኣሉታዊ መንገዲ ንጥቀመሉ ዘለና እንድሕር ክንፈለጥ ክኢልና ግን ከነመሓድሮ ንኽእል ኢና ማለት እዩ ስለዚ ውጥረት ኣሉታዊ ስምዒት እዩ ኣሉታዊ ስምዒት ኮይኑ ንሂወትና ናብ ዝሓሸ መድረክ ከሰጋግረና ኢና ካበልና ከመይ ገርና ኢና ካብቲ ኣዕናዊ ናብቲ ሃናፂ ኩነታት ናይ ምምሕዳሩ ጉዳይ ግን ንቕሓትና ያትውስና ማለት እዩ እ ኣብቲ ንቕሓት ግን ብሃውሪ ክንከይድ ይብልና መብዛሕትኡ ደቂ ሰባት ሂወቶም ብሃውሪ ኢና ንመርሖ እዚ ኣውቶፓይለት ዝበሃል እዩ ሕጂ ንጎት እትስ ገፅካ ተሓፂብካ ናብ ስራሕካ ትኸይድ ንካ በሊዕካ ስራሕ ትውዕል ሓልክታት ኣሎ ማሕበር እዚ ኩሉ ከምፃልና ዝኽእል ግን ኣብኡ እንዳተጨነቕና ኢና ክንውዕል ዘለና ማለት እዩ ሽዑ ምሸትካ ሜትካ ሕጂ እዚ ሩቲን እዩ መዓልታዊ ኩሉ ሻዕ ንሻዕ እንተኸይድ ኣለና ኮይና ኣብ ሰብነትና ዝካየድ ናይ ቅመማዊ መስርሕ ኣሎ ማለት እዩ እዚ ብዝተካእለ መጠን ኣብተን ቀዳሞት ምዕራፋት ናይ መፅሓፈ እውን ክጠቕሰን ፈቲነ ኣለኹ እቲ መባእታዊ ዝኾነ ስነ ኣካላዊ መስርሕ ናይ ሂወትና መባእታዊ ዝኾነ ኣብ ትዕሙቕ ዝበለ ክንኣቱ ኣየድልን እዩ ምክንያቱ ንዓና ዝምልከት ኣይኮነን ረቂቕ ክዓ ስለ ዝኾነ እዩ ግን ኣብቲ መባእታዊ ዝኾነ መረዳእታ እንድሕር ክንሕዝ ክኢልና ከመይ ጌርና ኢና ስለምንታይ ኢና ንሓርቕ ሕጂ ከም ዝበልኩካ ውጥረት ውህሉል ድምርስ ናይ ተፈላለዩ ስምዒታት ኣሉታውያን ስምዒታት እዩ እዚ ግን ስለምንታይ እዩ ኣብ ውሽጥና ዝካየድ ዘሎ ከዓ ክንፈልጥ ኣለና ሕጂ እንድሕር ሓደ ሰብ ሓሪቀ ኢሉ ሕርቃን ትብል ቃል ኣውፅኢና ኣለና ኣቀይዶ ስምዒት እያ እዛ ስምዒት እዚኣ ስቂላ ኣይኮነት መፅያ ዘላ ኣብ ውሽጢ ኣካላትና ዝካየስ ንቕመማዊ መስርሕ ኣሎ ናይ ሆርሞናል ምቅያር ዝበሃል እዩ ሆርሞን ቅመም እዩ ኣብ ደምና ዝሕወስ ኣብ ፅክታት ናይ ኣእምሮና ኣብ ሓንጎልና ዘለዉ ፅክታት ፒቲታሪ ግላንድ ዝበሃል ካብኡ ፈሊቆም ናብ ደምና ይሕወስ ሞ ሓሪቀ ንብል ማለት እዩ ትሕርቃን ሕጂ ምልክት ናይ ሓደ መሰማዕታ ስለ ዝኾነ ግብረ መልሲ ናይ ሓደ ነገር ክትህብ ኢልካ ተውፅኦ ኣብ ሓንጎልካ ዘሎ ኣብ ሓሳብ

0: ባትካ ዘሎ ብቓላት ትገልፆ ብቁጣዐ ትገልፆ እዩ እዚ ነገራት እዚ ንክኸውን ኣብ ሰብነትና ዝካየድ ስነ ኣካላዊ ለውጥታት ኣሎ ድፍኢ ደም ውስኽ ልቢ ህርመታ ይውስኽ ጨዋዳታት ይግተሩ ምክንያቱ ገለ ነገራት ኣሎ ማለት እዩ ሰብነት ሕጂ እንታይ ኣእምሮና እንታይ ይሰደልና ዘሎ መሰማዕታ ይሰድድ ዘሎ ሕጂ ናይዚ ናይ ምግንዛብ ዓቕሚ ንድሕር ኣለና ኮይኑ እንታይ እዞም ቅመማት እዞም ሆርሞን ንብሎም ዘለና ናይ ግሪክ ቃል እዩ መዋዓውዒ ማለት እዩ መረሳስኒ ማለት እዩ ኩሉ ሻዕ እዮም ዝነፅዑ ኣብ ናይ ኣሉታዊ ስምዒት ኣብ ዘለናሉ እዋናት ምክንያቱ ሓጎስ ደስታ ባህታ ዝበሃሉ ከዓ ኣውንታዊ ስምዒታት እውን ኣለዎ ንሓቀይዶ ንሕና ግን ሕጂ ኣገዲስና ዘሎ ነቶም ዘጨንቁና ዘሕርቁና ዘፍርሑና ዘቐይሙና ዘጉሂና እህ ዘብሉና ድቃስ ዝኸልኡና ዘህክዩና ሰነፋት ዝገብሩና ስምዒታት እዮም ዘዛርበና ዘሎ ሂወትና ነ መዓራሪ እንድሕር ኮይና ሕጂ ነዚኣቶም ዝቕልስ ወይ ከዓ ነዚኦም ዝፈጥር ቅመም ኣብ ኣእምሮና ይፍጠር እንድሕር ኣሎ ኮይኑ ባዕልና ንፈጥሮም ኣለና ማለት እዩ ሕጂ እንታይ ክብል ደልየ ዘለኹ ኣዞም ሆርሞናት ብግቡእ ክንጥቀመሎም ምእንቲ ኣፍልጦና መባእታዊ ዝኾነ ፍልጦ ንድሕር ሃልዩና ኮይኑ ሓጋዚ እዩ ኣብ ምውክት ምቅፅፃር ውጥረት ዝብል እምነት ኣለኒ ነዚ ዘብለኒ እንታይ እዩ ኣይደኖ እንድሕር ነፍሲ ወከፍና ይርዳእና ኮይኑ እዚ ኣብ ኣእምሮና ዝፍጠር ቅመማት እዛ ሰብነት ተሰኪምናያ ዘለና እቲ ኣብ ዓለም ኣሎ ዝበሃል ፋብሪካ ናይ ቅመማት ፋርማሲቲካል ኢንዳስትሪ ንብሎ ኣብ ኣእምሮና ዝፍጠር ቅመማት ይበዝሕን ይበልፅ ስለዚ ንሕናሲ ባዕልና ንባዕልና ፋብሪካ ናይ ዝተፈላለዩ ቅመማት ኢና ማለት እዩ እቶም ቅመማት ግን ኣውንታውያን ቅመማት ኣለው ሆርሞናት ኣለው ኣሉታውያን ከ ኣለው ሕጂ ዓንቶይ እንታይ ኢለካ ነር ምስ ገዛ እርስና ክንላለ ኣለና ክንፋለጥ ኣለና ኢለካ ነዛ ሰብነትና እዚኣ ንላዘብ እንድሕር ኮይና ኣነ ሕጂ ከም በረኸት ነቲ ኣወንታዊ ቅመማተይ ክጥቀም ዘሊ ድና ክንብል ዘለና ወይስ ነቲ ኣሉታዊ እንተ ደኣ ዋና ናይ እዛ ሰብነት ካፋንካ ሓለቃ ኣዛዚኣ ኮይንካ ኣወንታዊ ቅመማት ክትጥቀመሉ ትኽእል መንገዲ ኩልሻ ክደፋፍዓኻ ማለት እዩ ተዘየሎ እዛ ሰብነት እዚኣ እንድሕር ብሃውር ንኸይዳ ኣለና ኮይና ግን ነቲ ዝገጥመና ፀገማት ኩሉ ነቶም ኣሉታውያን ቅመማትና ጥራሕ እንዳተጠቀምና ንኸይድ ማለት እዩ ሕጂ እንታይ ይኸውን ኣሎ ኣሉታውያን ቅመማት እዞም ንብሎም ዘለና ኹን በዓል ኮርቲዞል ዝበሃል ሆርሞን ኣብ ዝተናሃውሐ እዋናት ንዝተፈላለዩ ሕዱር ሕማማት የቃልዑና ኣሎ ማለት እዩ ስለዚ ዋና ናይዛ ሰብነትና ክንከውን ክንክል ኣለና ኣብ ዝብል መረዳእታ ተበርኪሰ
1: ሰፊሕካ ገሊፅ ፅቡቕ ኣብ ምዕራፍ ሸውዓተ ምናልባት ምስ ተመክሮ ናና እውናት ኣሳሲርካ ኣለኻ ብፍላይ ኣብቲ 75 ዝነበረ ምስ ዓፋን ይኹን ንባዕሉ ካብቲ ደስ ዝበለኒ እውን ዛንታ ናይ ትራኻ ናይ ዚ መፅሓፍ ናብ ሽመጃና ዝኸድኩምሉ እዋን ነይሩ ምስ ዘማይ ጋይን ፍላይ ኣዴኻ እዮን ከምኡ ድብልኦ እሞ ሕጂ ክትከዱ ከለኹምን ዘጋጥም ዝነበረ ኣብ ኣስመራ ከዓ እንታይ ይመስል ነይሩ እቲ ምስ ሓደ ካብቲ ኣገዳሲ ዝገብሮ ነዚ መፅሓፍ እሱ ጥራሕ ዘይኮነ እውን ናብ ዳሓረዋይ ክፋል እውን ኣብዚ 2019 ብደረጃ ዓለም ዘጋጠመ ኮሮና እውን ኣብኡ ገሊፅካ ኣለካ ነገራታት ተኣሳሲርካ ኣብ መድረካት ኩሉ ግዜ ዘይተርፍ ምኳኑ ንምትእስሳር እውን ዓብዪ ሜላ እዩ እስከ እቲ ናይ 75 እውን ክንደስሶ
0: ከምቲ ዝበል እዛ መፅሓፍ እዚኣ ምስ ውጥረት ተተሓሓዘት ካብ ኮነት ነብሲ ወከፍ ዜጋ ኤርትራዊ ብዝተፈላለየ ናይ መግዛእታዊ ስርዓት ኣብ ግዜ ደርጊ ሃይለስላሴ ዝነበሮ ሕማቅ ግዜ ይሕሊፉ ህዝቢ ኤርትራ ኣብ ዝሓለፈ ሰለስተ ወለዶ ወሪድዎ ዘሎ ፀገም መጠን ኣልቦ መወዳድርቲ የብሉን ሰላማውያን ሰባት ዝሕረድሉን ዝቕተልሉን ዓድታት ዝበርሰሉ ህዝቢ ዝስደደሉ ጥለበጊዕ ዝበርሳሉ ኩሉ ውሳያት ሕማቅ ግዜ ናሕሊፍና ከምዝና ግዜ ደርጊ በለ ኣብዚ ክንዓብን ከለና ከምንእስያት እውን ነፍሲ ወከፍ ኤርትራዊ ዳርጋ ኩሉ እንዳተመከሮ ዝሓልስለን ስለነበረ ኣብ ሰብዓታት ናይ መጀመርታ ፍርቂ ሰብዓታት ማለት እዩ ዳርጋ መንእስያት ዝነበርናሉ ግዜ እዩ ነይሩ ኣብ ፍቕዶ ጎደናታት መንእስያት ተሓሪዶም ተቐቲሎም ተሓኒቆም ስልኪ ኣፋይን ዝበሃሉ ከዓ ብሕልፊ ራዕዲ ኣብ ኣእምሮም መንእስያት ኩሉ ዝሕደረሉ ኩሉ ተሸቕሪሩ ዝነብረሉ ግዜታት እዩ ነይሩ ስለዚ ኣነ ሓደ ከልቢ እንድሕር ደኣኒ ቀርቂር ካብ ሓደ ኩርና ዓምፂኢካዮ እንታይ

0: ፀብሒ ዝቐሰካ ሕጂ መብዛሕትኡ መንእሰያትና ዳርከ ወይ ንሜዳይ ክኸይድ ዘለዎ ወይ ከዓ ናብ ክድሕነሉ ዝኽእል ናብ ዓዲታት ናብ ሃገረሰብ እንዳተኸወለ ዝነብረሉ ኩነታት ስለ ዝነበረ ሓቂ ዘረባ ኣብ ንእስነትና ንመጀመርያ ግዜ ስለ ዝኾነ እዩ ማለት እዩ ኣብ ታሪክ ኣብ ዝተኽዎ ትተዘክሮ ኣብ ኣእምሮኻ ከሕድረልካ ዝኽእል በሰላ ናይ ኩናት እዩ ናይ ፀገም ናይ እሱ ንባዕሉ ነቲ ውጥረት ተዘክሮታት እናፈጠረ ትራማ ፈጥረልካ እዩ ማለት እዩ እዚ ትራንስ ጀነሬሽናል ዝበሃል ስግረ ወለዳዊ ዝመሓላለፍ ትራማ ኣሎ ወይ ከዓ ማሰይቲ ኣለዎ ማለት እዩ ሕጂ ኣብ ከምዚ እዋናት ተተንኪፍናሉ ዝነበርናሉ ግዜ ደቂ ገዛውታ ምእቲ ዓብይት ኻ ኣብኡውን ኣብ ገላም ገለ ጠቂሴዮ ነረ በዓል ወልደንክየል በዓል ኪዳነ ሓይሊ ኪዳነ ሓይሊ ሓይሊ ኪዳነ እንድሕሪኢካ ኮንካ ንማና እዛ ኣባልኩም ባል ከይዳነ ሓዋ እዩ ዝነበረሉ እዩ በዓል እዚኣቶም መፃወቲ ኩዕሱና ምሳና ዝነበሮ እዮም በዓል ሓድሽ ማሕሙድ ዝበሃሉ ኣብነት ጠቂሴዮ ዘለኹ ሕጂ እዚኦም ንመጀመርያ ግዜ ኣብቲ ሸዊት ዕድሜና ገና ብሕጂ ተማሂርና ክንዓቢና እናሓስበሉ ነበርና ሰብ ተሓኒቁ ተረሽኑ ሰምዓሉ ዝነበርካ ግዜታት እዩ ስለዚ ዘይሓስስ ስእሊ ምስሊ ኣሎ ማለት እዩ ኣብ ከተማ ኣብ ዝነበርናሉ እዋናት እውን ከም ኣብነት ጠቂሰ ኣለኹ ክሳዕ ክንደይ ኣፋኝ መፂኦም ሽጉጥ ኣብ ርእስኻ ደቂኖም ናይ ሞትን ሂወትን ደቃይቀኢካ ትሓስበሉ ምክንያቱ ክልተ ሰሙን ይገብር ዕሩትካ በዕል ማና ባዕል ሃይለ ተሓኒቆም ተቐቲሎም ምብሉካ ሕጂ ከዓ ሽጉጥ ካብ ልዕልካ ንላንሕ ኮይና ተራያኻካ ትብል ሕጂ ከምዚ ዓይነት ስለዝነበረ እቲ ምርጫ ዝነበረ ስለዚ ክትወፅእ ኣለካ ወይ ንሜዳ ክትከይዳ ኣለካ ወይ ከዓ ብዓዲ ከይድካ ትብል ሽቲ ግዜቲ እኽሊ ዝኣትወሉ ግዜ ስለዝነበረ ከም ሓሳብ ነቲ ዓዲ ዝነበረ እኽሊ ክነምፅእ ኢልና ኣብኡ ክንእለ ዝብል ስለዝነበረ እታ ዝወሰድናያ ስጉምቲ ናብ ሃገረሰብ ተሓቢእካ መፅናሕ ዝብል እያ ነራ ማለት ብና ግዜቲ ምስ ወለደይ
1: ዋላ ብፀሮና ጌርኩም ክትከዱ ከለኹም ዝነበረ
0: እቲ ታሪክ ናይ ብሓቂ ስምራት ኣለዎ ፀኒሕካ ግን ድሕሪኢካ ኮንካ ታሪክና ብጣዕሚ ኣዝዩ ካብኡ ዝኸፍአ መዓት መሪር ኩናትን ንሓርነታዊ ቃልሲ ዝተካየደ መስዋእትን መስገደልን ድሕሪኢካ ኮንካ ዝወዳደር ኣይኮነን ግን እቲ ወለዶ ብሙሉእ እንዳተኣሳሰረ ዝኸደ ኣብ ምረት ኣብ ሕብሪ ህዝቢ ኤርትራ ዘውረዶ ግን ስምራት ኣለዎ ሕጂ እዚ ትራውማ እዚ ሓንቂ ዘረባ ፖስት ትራማቲክ ስትረስ ዲስኦርደር ዝበሃል ኣሎ ድሕሪ ንመክሳእቲ ዝፍጠረልካ ድሕሪ ናይ ሓደጋታትን ገለ ንርአ ኣብ ኣእምሮና ዝምልሕ ዝብሉ ነገራት ከይህልው እውን እኮ ኣብ ሃገርና እውን ሓደ ዕሙቕ ዝበለ ዕቱብ ዝኾነ መፅናዕቲ ዘድልዩ ኮይኑ እውን ስምዓና እዩ ምክንያቱ ካብዚታት ሰጊሩ እቲ ወርቃዊ ዝኾነ ወለዶ ተጋዲሉ ሃገር ነፃነት ኣምፅኡ ሕጂ እውን ሃገር ኣብ ምህናፅ ኣብ ዘለወሉ እዋን ኣብ ፈተነታት ናይ ንሃገርካ ዝፈታትን ነገራት ከሎ ኩሉ ሻዕ ኣብ ኣለርት ኣሎ ማለት እዩ ሕጂ እዚ ኣብ ተጠንቀቕ ምህላው ንባዕሉ ቅሳነት ናይ ኣእምሮ የብሉን ማለት እዩ ውሽጣዊ ዝኾነ ሕቡእ ዝኾነ ቃንዛ ናይ ኣእምሮ ኣለዎ ነዚ ክፈወሰሉ ዝኽእል ከህድኦ ዝኽእል ግን ሓደ ሜላን ሓበሬታን ብዝተወደበ መልክዕ ግበር ተስፋ ይገብር ምክንያቱ ቲ መፅሓፉን ከም ፃውዒቱ ኣቅሪበ ኣለኹ ማለት እዩ ከም ርእቶ ማለት እዩ ትዛል ሕጂ ኣብዚ ግዜ እዚ ኣነ ዝሓለፍክዎ ተመክሮብቲ ግዜ እቲ ምስ ንእስነትና ማዕረ ክንከይድ ከለና ምስደኻ ኣብ ቅድሚ ደኻ እንሳ ኣደይ ካብ ምሳይ ክትነቅል ቀንዲ ዘበገሳ ከምዚ ተድሕነኒ ዝመስላ ነይሩ ግን እቲ ዘጋጠመና ኣብቲ መፅሓፉን ጠቂስዮ ዘለኹ ኣብ ቅድሚኣ በቃ ንርሸነሉ ናይ ደቃይቅ ግዜ ዝወፅሓሉ ተማሪክና ተታሒዝና ማለት እዩ ንሜዳ ትኸዱ ኣለኹም ተባሂልና ኣዴታት ብሓደ ወገን መሰማቅሽቲ መንእሰያት ኣብዚ ኣንበርኪኾም ንዓና ኢድኩም ላዕሊ ምፅ ኢሎም እቲ ዝነበረ ቃንዛ ሽዑኡ እቶም ኣቕሽቲ ይምህለሉ ኣዴታት የልቅሳ ሬሳ ናይ ደቀን ክሪያ ማለት እዩ ኣብቲ ግዜ እቲ ከዓ ሕጂ ስምዓና ዝነበረ ስምዒት ገልፆ ፈቲነ ኣለኹ እሱ ከዓ እንታይ እዩ ኣብ ቅድሚ ዲኻ ክትርሸን ዶ ይሓይሽ ወይስ ዲኻ እንተዘይትህሉ ዝብል
1: ንኩሉ
0: ዝነበረ ፈተነ እዩ ነይሩ ማለት
1: እዩ ሂወት ኣብ መእሰራሓ እውን ሓደ ከብቲ ኣገዳሲ ዝገብሮ ምቕያር ሕጂ ዝውጥረት ብፍላይ ካብ ሃገሮም ዝወፁ ብዙሕ ግዜ ዝፍትኖም ነገራት እዩ ሓደ ናይ ርእሰ ተኣማንነት ምጥፋእ ክልተ ኣድልዎ ሰለስተ ካልእ እናበልካ ክዝርዝር ትኽእል ኢኻ ሕጂ እቲ ስደትን ውጥረትን ከ ከመይ እዩ ጣዓዓም ኣብ መወዳእታ ሲ እንታይ እዩ እቲ ናብስኻ ፈሊጥካ ገዛ ርእስካ ክትክእል ዘይኽእለካ ነገራት ብዙሕ ይኸውን እሞ

0: ብኸመይ ካብኡ ትፍወስ?
1: ሕጂ ምስ ስደት ኣተሓሒዝካ ክዝረብ እንድሕር ኮይኑ ስደት ምምዝባል ናይ መነባብሮ እዩ። ደቂ ሰባት ካብ ሓደ ቦታ ናብ ሓደ ቦታ ክጉዕዙ ከለዉ ኩልሻዕ ናይ ምቅያር ናይ ባሕርያት ኣሎ። ከምቲ ዝደለካዮ ከም ዝዓበካሉ ምስ ክብርታትካን መንነትካን ዝዛነ ዘይኮነ እኳ ደኣ ብንፃሩ ፍሉይ ዝበለ ነገራት እዩ ዝገጥመካ። ሕጂ ነቲ ዝገጥመካ ዘሎ ሓድሽ መነባብሮ ንክትብድህ ንባዕሉ ርእሱ ዝከኣለ ውጥረት ኣለካ ማለት እዩ። ነዞም ውጥረታት እዚኣቶም ንክትብድህ ሓያል ሓያል ፃዕሪ ስለ ዝገጥመካ ኣብዚ ዝፈጥረልካ ፀቕጢ ነዚ በዲህካ ንክትከይድ ክትባላሓት ንዘሎ ፍልይ ዝበለ ዓቕሚን ዓቕልን ይሓትት እዩ ማለት እዩ። ከም ኤርትራውያን ክንሪኦም ከለና ግን ስደት እኳ ባህርያ እውን እንተኾነ ኣብ ልዕሊ ኤርትራውያን ዝቐንዐ ግን ሓደ ውዲት ኣሎ። ፖለቲካዊ መልክዓት ክትሓዝ ዝኽእል ብሕልፊ ብሕልፊ ነቶም ምንእስያት ወለዶ ሰግረዶ ቢልካ ምስ ተኸድካ ኣብቲ ዘዝኸድዎ ብወገን ትግራይ ይኹን ገሊያ ማዓስከራት ሒዝካ ኣብ ሓደ ሓፁር ዘለዎ ቦታ ኣኪብካ ነንሕድሕዱ ከም ዝናቆት ናግበርካ ኣጉል ዝኾነ ካልእ ፅልእን ቅርሕንትን ዘሰስን ሕፅቦ ኣእምሮ እንዳገበርካ ብሬን ዋሽ ጌርካ ሂወቶም ሒዝካ ንሕቡ ኣጀንዳኦም ንዝከብል ብኣየውራጃን ዓሌትን ሃይማኖትን ኣተፋኒንካ ትሰዶም እሞ ኣብቲ መጨረሻ እቲ ፋይናል ደስቲነሽን መዓልቦ ዝብልዎ ሮጳ ድዩ ገለስ ምስ ኣትኻ እቲ ትፅቢትን ትኹንነትን ከኣኒ ይወቕዓካ መሊሱ ሽዑኡ እቲ ዘሕድረልካ ናይ ተስፋ ምቁራፅ ኣብ ሂወታት ዝረአ ሓደሓደ ዘይንቡር ከም ኤርትራውያን ክፅበዮ ዘይትኽእል ተርእዮታት ይረአ እዩ። ሕጂ እዚ ንባዕሉ ሓደሓደ ግዜ ብዙሕ ሰብ ብፖለቲካዊ መልክዕ ጥራሕ ዝርዮ ኣሎ። ኣነ ግን ካብኡ ፍሉይ ብዝበለ መልክዕ እዞም መንእስያትና ማዕረ ኣእማን ኣልዒልካ ምፍጋእን ኣብ ዘየድሊካ ንጉራም ዝኾነ ነገራት ኣብ ምእታው ከብፅሖም ዝኽኣለ ነዚ ክሪሚናል ማይንድ ክፈጥር ዝኽኣለ ሕፅቦ ኣእምሮ ኣሎ ስለ ዝኾነ ንሕና ነዞም ዜጋታትና እዚኣቶም ብፅቡቅ መንፈስ ተቐቢልካ ክፍወስሉ ክሃድእሉ ናብሮኦም ከመሓይሽሉ ዝኽእሉ ነቲ በፂሖሞ ዘለዉ ደስቲነሽን ወይ ከዓ መዓልቦ ንዕኡ ኣብኡ ካብኡ ክረብሕሉ ዝኽእሉ መንገድታት ክንተሓባበር ድኣ እምበር ስኻ ከምዚ ዲኻ ስኻ ብኣነ ኢልካ ኣብ ኣውራጃዊ ድዩ ዓሌታዊ ድዩ ሃይማኖታዊ ድዩ ተናፃት ክትኣቱ ከምዘይብልካ እኳ ደኣ ኣእምሮ ንእምሮ ናበብ ተሓስዮም ከም ዘለዉ ዘመንእስያትና ሓስያ ናይ ኣእምሮም ከም ዘለዎም ተረዲእካ ክንተሓባብሮም ክንተሓጋገዞም ከም ዘለና ጥራሕ እዩ ክተባባዕ ዘለዎ ድኣ እምበር ተፃይ ዝኾነ ህልኽ ዘለዎ ቅንእ ዘለዎ ሕርቃን ዘለዎ ጥቀም ከም ዘይብልና ምክንያቱ ስነኣእምራዊ ኮይናት ሓያል እዩ። ኣብቲ ዜጋታት ካ ወሪዱ ዘሎ ፅልዋ ነቲ ጥንቂ ዘይኮነስ ኣብ ሳዕብን ጥራሕ ከም ዘድህብ እዩ ዝገብር እቲ ስነኣእምራዊ ኮይናት እንድሕራ ዘብሂልና ኣሎ። እንታይ እዩ ኣብዚ ብፅሒቦም ዘሎ ዘይኮነ ኣብዚ በፂሕና ኣለና እሞ እዚ ኮይና ኢልካ እህ ናይ ምባል ፅልኢ ናይ ምፅሕታር እዩ ዘድግበልካ እቲ ስነኣእምራዊ ኮይናት። ስለዚ ንስነኣእምራዊ ኩናት ብርቕቕ ዝበለ መንገዲ ክንርዳእ ከዓ ክንክእል ኣለና። ምክንያቱ ኣብ ሓደ ዲጂታላዊ ዝኾነ ስውር ውዲት እዩ ኣብ ልዕሊ ኤርትራ ተዘርጊሑ ይብልና ፀኒሑ ንዝሓለፈ 15 20 ዓመት ንበሎ ነዊሕ ግዜ ከይዲ እዩ ቀሊል ግዜ ኣይኮነን። ሓደሓደ ግዜ እቲ ኤርትራዊ ነቲ ዲጂታል ውግእ እውን ከይተዳለወሉ ስለዝኸደ ሓደሓደ ግዜ ጠንቦላ ሒልካ ናብኡ ክትኣት ከሎ ካብቲ ናይ ሶሻል ሚድያ ሓደ ምዕራፍ ገሊፀ ኣለኹ ግዳይ ገብረካ እዩ። ምክንያቱ ስነኣእምራዊ ኩናት ንቓላት ሓሶት ከም ጥኢት እዮም ትኩስዎ። ሓሶት ተተኮሰ ድሕደ ኣብ ጥኢት ኣብ ኣእምሮ ከኣት እዩ ቃንዛ ኣእምሮ ፈጥረልካ ማለት እዩ። እቲ ቃንዛ ኣእምሮ ዩና ሕጂ ዘዛርበና ዘሎ ፅልኢ ቅርሕንቲ ሕርቃን ዝፈጥር ስምዒታት እዩ ዝፈጥር። ሕጂ ኩልሻዕ ዝኣቲናዮ ዘለና ዓለም ከዓኒ ምስ ኣእምሮ ይትውግእ ዝካየድ ዘሎ ኣብ ኣእምሮናይ ማልቂዶም ዘለዉ ብኩናት ህዝቢ ኤርትራ ክሰዓር ከምዘይክእል ኣብ ባይታ ግጠም ፊት ንፊት ተጋጢምካ ክሰዓር ከምዘይከኣል ስለ ዝፈለጡ እቲ ተፃብኦ ናይ ኤርትራዊ ኣብ ልዕሊ ኤርትራዊ ዝካየድ ኣብ ኣእምሮ ናይ ዜጋታት ዘንቀደ እዩ። እቲ ናይ ኣእምሮ ዘንቀደ ከዓ ከም ዝብለካ ዘለኹ ንድሕ ኣብቶም ንኣሽቱ መንእስያት ገና ዘይበሰለ ኣእምሮኦም ዘሎ እትዮም ኣብኡ ጥኒሶ ሞ እዘን እቲ ዝውለድ ካብቲ ኣእምሮካ ወፅኡ ኣብ ፅልእን ቅርሕንትን ዝተላዕጠጠ ስለ ዝኾነ ነዚ ናይ ምርዳእ ብቕዓትና ክብርኽ ትኽእል ኣሎ መልእኽቲ ናይ ዛ መፅሓፍ
0: ፅቡቅ ሃራይ ክንደይ ግዜ ወሲዳ ትልካ መስርሕ ናይዚ መፅሓፍ ንኽተዳሉ ዝነበር ብ

0: ነቲ ቅድሚ ሕጂ ቀሪቡ ዝነበረ ሓሳባት እቲ ሃገራዊ ሽማግለ ኤርትራን ኣሜሪካን ዝበልኩ ኸዓ ብቪድዮን ብገለን መልክዕ እኳ ንእሽተይ ቀሪቡ ነይሩ እንዲ ቅድሚ እዩ። ነዚ ግን ከስፍሐለኒ ኢለ ነቲ ብ20 30 ገጽ ዝነበረ ናብ 100 ናብ 150 230 እናበለሽ እንዳሰፍሐለይ ከይዱ ማለት እዩ። ሶ ኣባውት ናይ 2-3 ዓመት ግዜ ወሲዱ ማለት እዩ። ሓደ ካብቲ ዝረኸብክዎ ብድሆ ናይ ስነ ፅሑፍ ማለት እዩ ኣብቲ ኣፍኮርስ ብትግርኛ ተማሂርና ይዓበናን እቲ ስደት ብቲ ናይ ግንባር ህዝባዊ ግንባር ዝፅሕፎ ፅሑፋትን ዝወፁ ፅሑፋትን ናብኡ እንዳንበብካ ኻ ነቲ ትግርኛ ካ ባዕልካ ትምሃሩ ማለት እዩ። ኣብኡ ተመርኪሱ እዩ እቲ ትግርኛ ይምበር ሓደ ቤት ትምህርቲ ናይ ትግርኛ ከይደ ተምሃርኩ ነገራት ኣይነበረ ወይ ግእዛት ኹን ገለሳት ኣይነበረን። ሓደ ግን እቲ ቀንዲ ቻለንጅ ገይረ ዝረኸብክዎ ኣነ ቁሩብ ንሕሪእናዮ ኮይና እዛ መፅሓፍ እዚኣ ኣብ ስነ ኣእምሮ ዘድሃበት እያ ምስ ናይ ኣእምሮ ዘድሃበት እያ ስለዚ ምስ ስነ ፍልጠት እያ ማለት እዩ ምስ ሳይንስ እያ ቁሩብ ሳይኮሎጂ ዝብል ኣለዋ። ኣብ ናይ ትግርኛ ስነ ፅሑፋት ብዙሕ ምስ ስነ ፍልጠት ዝተሓሓዙ ተገሪህካ ትረኽቦ መፅሕፍቲ ኣይነበሩን። ሕጂ እቲ ቋንቋታት ሓደሓደ ግዜ እቲ ቴርሚኖሎጂ ንብሎ ናብ ትግርኛ ተርጉምካ ናይ ምቕራባት ዝነበረ በዳሂ ኮይኑ ረኺበ እዮ ነይረ። ምክንያቱ ተገሪህካ ይትረኽቦ ምናቶም ቃላት ናትምህዝ ክትክል ኣለካ ስለ ዲክሽነሪ ክትውከስ ኣለካ ገለ ሰባት ክትሓትት ኣለካ እዚታት ውን ስለ ዝነበሮ ኣብኡ ቁሩብ ነቲ ናይ ቃላት ናይ ምርካብ ልክዕ ፊት ዝገብር ንሕብረተሰብና ከዓ ነዚ ርቕቕ ዝበለ ናይ ስነ ኣእምሮ ዛዕባ ብፍኹስ ዝበለ መንገዲ ከመጌርካ ክትቅርበሉ ትኽእል እዚ ሕጂ ሓደ ካብቲ በዳሂ ዝነበረ ሕቶ ረኺበ እዮ። ግን ምስተኻእለ ንመጠን መቸም ፈቲነ ኣለኹ ግን ኣብኣ ከማን ከም ካልኦት ብሕጂ ዝመፁ ናይ ኒውሮሳይንስ ዝተማሃሩ ምሁራት ዜጋታት ኤርትራውያን ነቲ ቋንቋ ፀቢቆም ዝመልክዎ ከዓ ብዝሰፍሐ መልክዕ ክሕይልዎን ክማዕብልዎን ተስፋ ይገብር ኢለ እውን
1: ፅሒኣባጊያት ኣለካ ኣራይ ዛጊት 3 ዓመት ገይራ ኣላ እሞ እንታይ መልሰ ግብሪ ረኪብካ ኣለኻ?
0: ብሓቂ እዚ ዘለናዮ ዘበን ኣንበብቲ እንዳተፀንቀቕሉ ዝመፁ ዘሎ ግዜ እዩ ዘሎ። ምክንያቱ ሶሻል ሚድያ ዝበሃል ብሓፂር ግዜ ሓፂር ሓበሬታ ረኪብካ ሓፂር መልሲ ትህበሉ ኣእምሮና ዳርጋ ፊዝድ ናብኡ እንዳኾነ መፅኡ ስለ ዘሎ ናይ ምንባብ ትህኪት ኣብ ሕብረተሰብ ዘሎ መስለ እዚ ብኤርትራዊ ጥራሕ ዘይኮነ ዓለማዊ ግሎባዊ ተርእዮታት እዩ ዘሎ ማለት እዩ። ስለዚ ሓደ ናተይ ተኸታታሊ ክማን ከም ዝበለኒ ኣንበብቲ እንዳተፀንቀቕሉ ኣብ ዝመፅ ዘሎ መፅሓፍ ምፅሓፍ ሲ ትብዓት እዩ። ምክንያቱ ብዙሕ ሰብ ሎሚ ናይ ምህካይ መልክዓ ስለ ዘለዎ እዩ። ግን ቁሩብ ኣብዚ ኣብ ዝተፈላለየ ከተማታት ኣብ ኣሜሪካ እንዳዘርክውን ከፋልጣ ኣብ ዝኸድኩሉ እዋናት ብኢሜይል ዝመፀኒ ዘሎ ሓበሬታ ግን ኣዝዩ መሳጥን ኣዝዩ ዘተባብዕን እዩ። ሓደ ፍልይ ዝበለ ትሕዝቶ ዘለዎ ብምዃኑ እዚ ዝብለካ ዘለኹ ምስ ናይ ስነ ኣእምሮ ተተሓሓዘ ከዓኒ ብሕልፊ እቲ ክሊኒካዊ ዝኾነ እንዳማዕበለ እንዳበዝሐ እንዳተዘውተረ ይኸይድ ስለ ዘሎ ሰብ እንዳተጨንቀ ይነብር ስለ ዘሎ ኣብ ፍርሕን ኣብ ሸቕሎትን ኣብ ጭንቀትን ይነብር ስለ ዘሎ ምስኡ ንምስኡ ከዓ ትቕዛነት እንዳዓበየ ይኸይድ ስለ ዘሎ ሕጂ ናብቲ ክሊኒካዊ መልክዑ ይኸይድ ስለ ዘሎ ሓበሬታ ዝደሊ ሰብ ብዙሕ እዩ ዘሎ። ኣብታ መፅሓፍ እውን ከም ተወኪፍስያ ዘለኹ እዚኣ ርእሳ ዝኽኣለት መፍትሒት ናይ ክሊኒካዊ ፀገማት ናይ ስነ ኣእምሮ ኣይኮነትን። ስለዚ እንታይ እዩ ዘሎ ግን ናብ ሰብ ሙያውያን ናይ መወከሲት ማለት እዩ። ስለዚ እዚ ዓይነት ጭንቅታት እንድሕር ኣሎ ኮይኑ ብኣርከስ መፍትሒኡ መሰረታዊ ኮር መፍትሒ ድሕር ዳ ዝማዕበለ ደረጃ ፅሒ ኣሎ ኮይኑ ክኢላታት ክምልስሉ ስለ ዘለዎም ናብ ክኢላታት ክንድህብ ከም ዘለና እተተባቢያ ማለት እዩ። ስለዚ ብኡ ከዓኒ ኣነ ግብረ መልሲ ህቦም ማለት እዩ። ግን እቲ ዝህቡኒ ዘሎ ፊድባክ ግን ሓቂ ዘረባ ዘተባቢዑ ዝሕጉስ እዩ። ስለዚ ኣነ ዕጉብ እየ ማለት እዩ ብትዝብል ዘለሰብ
1: እሞ መወዳእታ ብሕጂ እንታይ ክንፅበእ ኢና ከበካ ከምቲ ኣስተምሮ ጌይርካሎ ምስ ነዚ እውን ብመልክዕ ቪድዮ ብምርኣይን ብምስማዕን እውን ኣካል ስለ ዝኾነ ብከምኡ ንምቕራቡ ሓሰብታ ኣለካ ካባኻ ከንታ ክንፅበይ ናብ ድሕረች
0: ለይ ወል እዛ መፅሓፍ እዚኣ ገና ኣዝያ ኣብዚሓ ኣይተዘርግሐትን ዘላ ሕጂ ብኦንላይን ናይ ኣማዞን ንብሎ መልክዕ ክትዝርጋሕ እቲ ሳልሳይ ሕታም ናይ እዚኣ ኣብ ወዲአ ኣለኹ ንሳ ሕጂ ኣብ ኦንላይን ክትከይድያ ማለት እዩ። ሰብ ክረኽባ ደለየ ኣብ ጀርመን ይሃሉ ኣብ ኣውስትራልያ ኣብ እስራኤል ይሃሉ ኣብ ኣፍሪቃ

0: ኤርትራ ይሃሉ ሲ ብኦንላይን ክረክበሉ ዝኽእል መንገዲ ክንገብራ ኢና ማለት እዩ። እዚ ሓደ ካብቲ ኣብቲ ሳልሳይ ሕታምናታም ዳርጋ ወዲአ ኣለኹ ተወዲያ ኮፍ ኢላ ፅበያ ዘላ ሕጂ ጥራሕ ናይ ማርኬቲንግ ጉዳያት ይኸውን ማለት እዩ። ብሓፈሽ ግን ምስቲ ናተይ ሙያ ምስ ናይ ሕክምና ስኒ ስለዝኾነ ሓደ ካብቲ ንድሕሪ ሕጂ ከም መደብ ከቕርቦ ሓሲበ ዘለኹ ምስ ናይ ጥዕና ስኒ ከባቢ ኣፍ ዘሎ ዝምልከት ሓንቲ ርእሳ ዝኸኣለት ጋይድላይንስ ኣብ ሕክምና ስኒ ኣብ ዘይብሉ እዋናት ከመይ ጌርካ ከተመሓሽ ከመይ ጌር ሰብ ርእሱ ንርእሱ ክሕግዝ ይኽእል ናብ ዝብል ከም መምርሒት እትኸውን ግን ኣብኣ ኣብ ምድላው ከዓ ስለ ዘለኹ ሳ ንድሕር ዳ ቐኒዓ ከዓ ኔክስት ታይም ፕሮባብሊ ብዛዕባ ክንዛረብ ንኽእል ንኸውን ኢና ዝብል እምነት ኣለኒ።
1: ንሕና ዓወትካ ኢና ንምን ዶክተር በረኸት ፈዳይ ስለትመቕሉልን ሰፊሕን ሓበሬታኻ ዘይመስግነካ ካልእ እዋን እውን ዕሙቕ ኢልና ነንፍስ ወከፍ ምዕራፈን ክንዛረበለን ተስፋ ገብር ደጊመ ብስም ተኸታተልቲ ይቐኒየልና
0: ክብረት ያበለይ ጫሪ ንስሃብካ ንዕድል ንስኻ ከዓ በቲ ትገብሮ ዘለካ ነቲ ጥበብ ናይ ምፅሓፍ ናይ ፀሓፍቲ ናይ ምብርኻ ትገብሮ ዘለካ ስራሓት ከዓኒ በዚ ጋጣሚ እዚ ክመስግነካ ፈቱ በርትዕ ስኻ እውን ክብል የደሊ ይቐኒየለይ ንስሃብካ ንዕድል።
1: ዝኸበርኩም ተኸታተልትና ንሎም ዘዳለናይ መደብ በዚ ንዛዝን ከምሎም ብካልኦት ትሕዝቶ ክንረኸብ ኢና ክሳብ ሽዑ በርኩቀና።

ሰላም ክቡራት ተኸታተልቲ መደብ ፍረፃሪ ከመይ ቀኒኹም? እዚ ትከታተልዎ ዘለኹም ክልተ ሰሙናዊ ዝቐርብ መደብኩም መደብ ፍረፃሪ እዩ። ንሎም እውን ከም ወትሩ ንኣኹም ኣስተምህሮን ሓበሬታን ይህብ እዩ ዝበልናዮም ትሕዝቶታት ሒዝና ቀሪብና ኣለና። ከም ወትሩ ምክታልኩም ኣይፈለየና።

ክቡራት ተኸታተልትና ፈለማ ትቐርብ ንኡስ መደብ ኣተኩሮ ፍረ ጻዕርያ ሓድነት ሓይሊ እዩ ዝሓበረ ኣእዳዊ ኣርካ የፀንብዓ ከም ዝበሃል ህዝብን ተሓቢሩ ድማ ዝእግሞ ነገር ከምዘየለ ርዱእ እዩ ነዚ ክንብሎ ዝፀናሕና ግብራዊ ኣብነት ዝኾኑ ተቐማጦ ንኡስ ዞባ ሰገነይቲ ምምሕዳር ከባቢ ድግሳ ሓቢሮም ኣከባቢኦም ግርማ ከልብሱ ካብ ዝጅምሩ ዓመታት ኣቁፂሮም ኣለዉ ውፅኢት ስርሖም ብምስናድ ናባ ክምነብሎ ኣለና ብፅሞና ተኸታተሉና

ገረብ ማይን ሓመድን ይዕቅብ፣ ምቹእ ክሊማ ድማ ይፈጥር። ገረብ ምንጪ ምግብን ሰብን እንስሳን ጥሪትን እዩ። ከምኡ ውን ግርማ መሬትን መዕቆቢ እንስሳታትን እዩ። ገረብ ምንጪ ሃገራዊ እቶቱን ዘቤታዊ ፀዓትን እዩ። እቲ ብ3 ናሓሰ ኣብ ንኡ ዞባ ሰገነይቲ ፍልይ ብዝበለ ኣገባብ ኣብ ድግሳ ዝተረኣየ ህዝባዊ ወፈራ ህያው ምስክር ናይዚ ዓብ ርድኢት እዩ። ልዕሊ 200 ዝኾኑ ሓረስቶት ድግሳ ሓደ ልቢ ሓደ ቓል ኮይኖም ኣብ ልዕሊ 35 ሄክታር ስፍሓቱ መሬት ተዋፊሮም። እዚ ኸባቢ እዚ ቅድሚ ሎሚ ብማዕቶት ሓመድን ማይን ንምዕቃብ ዛላታት ኣብ ምዝላይን መስራሕን ዓበይቲ ስራሓ ዝተኸ

0: ካይደሉ ቦታ እዩ። በዚ ተኻይደሉ ዕውት ወፍሪ ጠቕላላ ትርኢቱን ኣፀዋውዓ ስሙን ክቕይር ዝኻለ እዩ።
1: ዘለናዮ ቦታ ከዓ እዚ ወላ እኳ ናይ ቀደም ስም ካልእ ስም እንተነበሮ ኣብ ግዜ ቃልሲ ግን ሽማግለ ሰበይቲ ኢታይ ዓዲ ዝወዓለት ኣብ ውግእ ዝተገብረሉ ኣብ ማእከል ድግሳ ኣጋጣሚ ናይ ተወጉኢ ናይ ዝተረፈ ሓደ ተጋዳላይ ወይ ብፃይና ኣብ ደገአን እንዳርጋ ይከኣል እሞ ጓሲሶንኦ ንገዘአን ምስ ኣተወ ኣብ ገዛ ይስዋዕ ምስ ተሰውአ ፍሕረን ባይታ ንእዲ ሰሪሐን ዝቕበራ ሰበይቲ ስለ ዘለዋ ሕጂ እዙይ ስመን ጌርና ቀይርናዮ እቲ ናይ ቀደም ስም ዝነበረ እዚ ቦታ እዙ ሕጂ ኣዴና ሓርበኛ ኢታይ ጀመር ኢልና ሰሚና ኣለና እዚ ሓድሽ ሕሩም ሕዛኣትና።
0: ተፈጥሮ ሓደ ሓደ ግዜ በዳህ ስለ ዝኾነ እቲ ቅድሚ ሎሚ ተተኺሉ ዝነበረ ቀላሚጦስ ኣብ ገለገለ ቦታታት ከይጸደቐ እዩ ተሪፉ። ከይጸደቐ ምትራፉ ግን ንሓረስቶት ድግሳ ተስፋ ኣቕርጾምን የግዳስ ሓድሽ ሓይልን ወንን እዩ ዓዲልዎም። ኣብቲ ዝተኻይደ ወፈራ እቶም ሓረስቶት ልዕሊ 1,000 ሓደስቲ ፈልስታት ብምትካእ ነቲ ዝተረፈ ሃጓፍ መልዮሞ። እቲ ንፈልስታት ናይ ምጽዳቕ ኣግራብ ናይ ምድሓንን ጻዕሪ ነቲ ወፈራ ፍሉይ ክብሪ ኣልቢስዎ። ነቲ ቅድሚ ሎሚ ተተኺሉ ዝጸደቐ ኣግራብ ንምስታይ ኣዝዩ ዘደንቕ ህዝባዊ ውደባይ ተራእዩ። ብጽንኩር ኩነታትን ርሕቀት ምንጪ ማይ ዝርከበሉ ቦታን ተስፋ ከይቆረጹ በዓል ኣድጊ ብኣድጉ በዓል ገመል ብገመሉ ጥሪት ዘይብሉ ድማ ብዝባኑ ካብ ርሑቕ ቦታ ማይ እናጓረቱ ንነዊሕ ሰዓታት ዕውት ወፈራዊ ስራሕ ኣካይዶም።
1: እዚ ወፈራዊ ማእተት እዚ ጥራሕ ኣይኮንና ንሕና ማእቶት ንገብር ኣብ ዝኾነ ቦታታት እውን ኣለና ብዙሕ ቦታ ኣ ከምዚ ተዓዲ ብዙሕ ዝነጥፍ እንታይ እዩ ዘንጥፎ ከዓ እዚ ሓደ ካብቲ ፕሮጀክት ናይ መንግስቲ ትዛዓበየ ኣብ ልምዓት ተወፈሩ እንተኢሉ መደባት መንግስቲ ክትግበር ኣለዎ። ተዓዲ ከዓ ምንጋር ጥራሕ ዝደሊ እንተተነጊሩ ካብ ቀደሙ ሒዙ ካብ ግዜ ቃሲ ሒዙ ክሳብ ሕጂ ኣቤት ምስ በሪዒ ሕጂ ከዓ እሞ ነዝወፍሩ እዙ እሞ ብጠቃዒት ከምዚ ሕጂ ክንዝኾን ጎቦ ደኣ ማይ ክንዝኾን ጥረር ደኣ ብእድጉም በግማል ማይ ተስትኦ ኢኻ ግን ወኒ ስለ ዘለዎ ተዓዲ ክሰርሕ እየ ስለ ዝብል ነዚ ኩሉ ጎቦ ማይ ኣስትዩሎ ካብ ጅሙሮ ከዓኒ 222 መወዳእታ 222 ወርሸውዓተ ጀሚርናዮ ክሳብ ሎ ሓሙሽተ ዓመት ን45,000 ኣፍሪና ኣለና ማለት እዩ ክሑድ 78,000 ዓመትና ንገብር ንዑ ከዓ ብማይ ከም ዝሕጥዮ ዘለኹ ብማይ ኣስትና ንነፅድቆ ሓጋይ ትሪ እንተኢልዎ ኣብ ወርሒ 3ለስተን ኣብ ወርሒ ክልተን ከዓ ከምዚ ሕጂ ጌርና ቅድጉና ዝሳትዮ ንይሰጋገር ከዓኒ ሓምለ
2: ብዓይኒ ሞያ ክንሪኦ ከለና ኣዝዩ ብሉፅ ስራሕ እዩ። ምክንያቱ ሓደ ገረብ ከም ህፃን እዩ ምስ ተኸልካዮ ኣብዚ ብፃሕ ከየ ብፃሕካ ንድሕር ገዲፍካዮ ክጠፍእ ይኽእል እዩ ክሓሪ ይኽእል እዩ ብዙሕ ባህርያዊ ነገራት ዘጥፍእ ኣሎ። ስለዚ ነታ ዝተኸልዋ ፈልሲ ከም ደቆም እንዳተኸናኸኑ ማይ ብኣድጊ ብገመል ብሕቆም እንዳበሉ ማይ የስትይዎ ስለ ዘለዉ ተኸናኺኖም ኣብዚ ብፃሕ ንኸብፅሕዎ ኢሎም ፅዕርዎ ስለ ዘለዉ እዚ ዝበለፀ ስራሕ ኢለ እየ ዝሓስብ።

0: ናይ ሎሚ ዓመት ክሊማዊ ኩነታት ነቲ ወፈራ ዝያዳ ፈታንን ታሪኻውን ዝገብር ፍሉይ ፍጻሜ እዩ ነይሩ። ሎሚ ዓመት ብዙሕ ዝናብ ስለዘይሃረመ ነቲ ኣግራብ ማይ ንምስታይ ናብ ርሑቕ ቦታታት እናኸድካ ማይ ክጓረት ምግዳድ እዩ። እቲ ካብ ርሑቕ ዝመፀ ነፍሲ ወከፍ ንጣብ ማይ ሚዛኑ ዝበርኸን ብርሃ ዝተዓደገን እዩ።
1: ሕጂ እዚ ለብዘመን 10,000 ክንተክል ኢና መደብ ነይሩና። እዚ 10,000 ግን ጎዳጉድ ኣዳልና ፅኒሕና ዓንቶ ብሓጋይ ማይ ኣብና ማይ ምስ ዓበ እሞ ጎዳጉድ ሕጂ ከመይ ኢሉ ክነብሎ ይንብልን ጎዳጉዱ ክንገብር ነምፅእ ንትከል ማይ ኣስቲና ኢለ ዓዲ ባይቶም ስኣከብዎም ይሄ ኢለ ሓቲት እዮም ንኽድ ብልዕል ዎ ንኽድ ነስቲ ማይ ናቅድሚ ሕጂ ኣስቲና እኒያ ተባሂሉ ኣብ ውሕሪ ሸውዓተ ሓደ መዓልቲ ወፊርና ኣፅዲቕናዮም ዝረአኹም እዩ። ኣብ ውሕሪ ሸሞንተ ከዓ ክልተ ሻብ ወፊርና ወርቲ ዓተ ከዓ ሕጂ ሰለስተ ሎሚ ኣርባዕተ መዓልቲ ኣስቲና የለና ፀጂቕትዎ ዘለኹም ጎልጎል ኮይኑ ዘሎ። ስለዚ ምንጋር ጥራሕ ንፈር ተተባሂሉ መዓልቲ ኣይንቆፅሮን ኢና ትማል ተኣኺብና ፅባሕ ነፈር ተባሂሉ ማኢናራኪብና ተኣኪብና ውዕልና ሕጂ ፅባሕ ንበር ተባሂሉ ኣንጊና ከም ዝረኣኹምና ንወፍሩ ሕጂ ንልምዓት ድልዋት ኢና ዘይኮኑ ተዓዱ ብነብሱ ወኑ ኣለዎ ናይ ከም ምስራሕ ሓደ ካልኣይ ምስቲ መንግስቲ ካብ ቀደም እዩ ካብ ህዝባዊ ሓይልታት ኣይኮነን።

0: ኣላ ቅድሚኡ እንተኾነ መደባት ኣቤት ንመንግስቲ እዩ ተዓዲ ብመሰረቱ ሓቀዶም። ስለዚ ሕጂ መደባት መንግስታት ክዓነቅፍ የብሉን መደንግብ መንግስቲ ተተባሂሉ ኣቤት ከማት እዋ ዘለኹም እያ። ስለዚ ፅቡቅ ናነካይት ስራሕና ዝያዳ ይቕና ዘለና ብኣካ ርኢኹም ኣለኹም ስኢልኩም እውን ክትድግሕዎ ኢኹመ ንሕና ግን ኣብ ንገብሮ ዘለና ስራሕ ኣዝና ተዓዊትና ንፈረቓን ተሓጉዝና ንፈረቓኢና ዘለና
1: ፖሊሲ ናይ መንግስትና ማለት እዩ ወፍርን ሓያል ልምዓት ዝካየድ ዘለዎ ስራሓት ማለት እዩ ህዝቢ ድግሳ ከዓ ከመቐፀልታ ናቱ ኣብዚ ክረምቲ እዚ ኣብ መወዳእታ ናይ ወርሒ 7 ኣቢሎም ኣስታት 6,000 ዝኣክል ፈልሲ ገረብ ዓይነት ቀላሚጦስ ኣምፂኦም ተኺሎም ነይሮም። ብተደጋጋሚ ኣብ 2 ሰሙን ኣብ 3 ሰሙን እንዳበሉ ማይ የስቲ ወይም ዝነበረ ናይ ክራማት ፍኹስ ዝበለ ማለት እዩ። ሕጂ ድማ ነቲ ሓደ ዝጠፍአ መተክኣታ ተባሂሉ ኣስታት 900 ዝኣክል ፈልሲ ገረብ ኣምፂኦም ተኺሎም ኣለው። ብሓፈሻ እቲ ናይ ሕሩም ሕዛእቲ ናይ ድግሳ ኣስታት 29 ሄክታር ዝበፅሒ ነይሩ። ሕጂ ግን ለብዘበን ክራማት ኣስታት 6 ሄክታር ዝኣክል እዚ ክንሪኦ ዘርፈና ግራውቲ ዝነበረ ተኪኦም ናብ 35 ሄክታር ኣዕብዮም ኣለው እቲ ሕሩም ሕዛእቶም ገና ክቕፅሉ ምዃኖም እዩ ኣማሓዳሪ እቲ መደቦም ነጊርና ዘሎ። ስለዚ ኣብቲ ዝወሰኽዎ 6 ሄክታር ዝኣክል ልዕሊ ከባቢ 7,000 ዝኣክል ፈልሲ ተኺሎም ኣብ ፅቡቅ ደረጃ ከዓ በፂሑ ኣሎ።

0: ህዝቢ ድግሳ ዝነበሮ ውዳበ ናይዚ ዓወት እዚ ምስጢር እዩ። ብዘይ ውዳበን ስኒትን ከምዚ ዝበለ ዓብ ስራሕ ኣብ ሓፂር እዋን ክዕመም ኣይከኣልን እዩ። ናይ ዓዲ ምምሕዳር ሽማግለታት ምስ መንእስያት ብምትሕባር ነቲ ዕማም ብግቡእ ተመቒሎሞ። እዚ ናይ ሓባር ውዳበ እዚ ሓድነት ናይ ስራሕ ባህልን ህዝቢ ድግሳ ድልድል ምዃኑ ዘመስከረ እዩ ነይሩ።
1: እዚ ዕላምኡን መንፈሱን እቲ ዝተኸልናየ ገረብ ብኾንቱ ንኸይተርፍ ማይ ስለ ዘቋረፀ ማያሲና ንኸነፅድቆ ኣብ መዓላ ክውዕለልና ክንግርብ ብድልየትና ተበጊስና መፂና ተሳትፎና ፅቡቅ እዩ። ምክንያቱ ኣብ ገገዛና ዝተኸልናያ ዘይፃዓርናላን ማዕረ ስለ ዘይኮና ንሕና ከዓ ፅዒርና ኣብ ዝለዓለ ደረጃ ንኸነብፅሖት ገረብ ኣብ ምያ ክውዕለልና ኢልና ተበጊስና።
2: ኣራይ ሓደ እቲ ማእተታዊ ስራሕ ብደቂ ዓዲ ዝካየድ ዘሎ ኩሉ ሰዓ ከዓ እንታይ ዝበሎ ኣሎ እቲ ዓዲ ብደቂ ዓዲ ክኸይድ ኣሎ ደቂ ዓዲ ካ ተጠቀምቲ ክንከውን ኣለና እዩ ዝብል። ምክንያቱ ልምዓት ዓዲ ንልምዓት ዓዲ እዩ ዝብል። ስለዝኾነ ከዓ እዚ ልምዓት እዚ ብጎስጓስ ጥራሕ ዘይኮነስ ድሌታዊ ነገር እውን ነይሩ ወዩ ተመክሮ ከዓ ገይርልና ኣሎ። ኣብዝ ሓለፈ 2 ዓመት 3 ዓመት ከምኡ ገይርና ስለዝዓበና ክንቅፅል ከም ዘለና ነዚ ስራሕ እዚ ክነተባቢዕና እዩ። ኣብ ልዕሊ እቲ ምሕደራዊ መገዲ እውን ነዚ ዝያዳ የተባብዕ እዩ። ምሕደራዊ መገዲ እንተዘይህልይኳ ወላ ናትካ ህይወት ናትካ ጥዕና ናትካ ሰላም ናትካ ኣኸሳይ እንተሃለወ ምሕደራ ነዚ ግን ክጥቀመሉ ይኽእል ኣለዉ። ነዚ ምሕደራ እዚ ልክዕዩ ኣጆኹም እዚኣ እንተ ዘገርና ኣጆኹም ከምዚኣ እንተ ዘገርና ካብቲ ዝብል ሓደ ሓያል ኣመሓዳሪና እናበርትን ስለ ዘለዉና ክንጥርነፍ ኣኽኢልና እዩ። ምጥርናፍና ከዓ ሕጂ እንታይ ገብርና ኣሎ ሓደ ፍቕሪ ስኒት ሰሪሕና ክንዕወት ከም ንኽእል ከዓ ገይርና ኣሎ። ስለዚ ነዚ ማእታዊ ብጣዕሚ ኣነ ዘንቆ ነዚ ዓዲ ከዓ የድንቆ ብኡ መሰረት ዳርጋ ማእኸል ምንቅስቃስ ናይ ዝኸባቢ እውን ኮይኑ እዩ ስማዕን ዘሎ ብልምዓታዊ መገዲ እዩ።

0: እቶም ኣቦታትን ኣዴታትን መንእሰያትን ቆልዑን ከይተረፉ ነቲ ኣብ ርሑቕ ዝርከብ ምንጭ ማይ ብምኻድ ንነፍሲ ወከፍ ፈልሲ ከም ውሉዶም ክከናኸንዎ እንከለዉ ዝነበረ ስእሊ ዝናድዩ። እቲ ንነዊሕ ሰዓታት ኣብ ትሕቲ ዋዒይ ፀሓይ ዝተገብረ ጉዕዞ ፅምእን ድኻምን ብምፅዋር ንሓደ ዕላማ ክብሉ ዘረኣይዎ ተወፋይነት ፍሉይ ፍጻሚ ኮይኑ ይርከብ።
1: ውዳበ ሓይሊ እዩ በዚ እቲ መትከል ህዝባዊ ጉንባር ይኮዩ ይንቃሕ ይወደብ ዝተዓጠብ ኣብቲ ናይ ኣስከረና ልሙድ ስራሕና እዩ ኣብቲ ልማዓታዊ

0: ፈታትና ከዓ ህያው እዩ። ስለዚ ሕጂ ውዳበ እዩ ብፍላይ ዞም ዱግሳውያን ናይ ማእቶት ናይ ሓባራዊ ስራሕ ናይ ትግሃት ዘለዎ ንጥፈታት ብሉያት እዮም። ስለዚ ሕጂ እዚ ስራሕ እዚ ትሪኦ ኣለካ ወዲ 80 ዓመት እዩ ዝንቀሳቀስ ዘሎ ትእምርቲ እዩ ብሓቂ ክገልፆ ከሎ ከዓ እዚ ሲ ሓደ ንውሉድ ወለዶ ዝኸይድ ባህሊ እዩ። ምክንያቱ እቶም ቆልኦት ሪኦም ኣለኹም ፅባሕ እንዳሳጋገሩ እዮም ዝኸዱ። ሕጂ እዚ ዋላ ሓንቲ ዝዓዲ እዚኣ ኣብቲ ናይ ውዳቤኣ ኣብቲ ናይ ንጥፈታታ ኣብቲ ናይ ትኩርነታ ውሃ ዘበለ ንጥፈታት ተካይዳ ኣላ። ስለዚ ምውዳብ እቲ ምውዳብ ሓይሉ ኮይኖም ዘሎ ድግሳ
1: ኣበርክቶ ናይዚ ህዝቢ ምእላይ ናይቶም ኣመሓደርቲ ናይ ብሓቂ ደስ ዘብል እዩ። እዚ ሲ ከብ ኣምነት ነዚ ከባቢ ኣምፂኻ ዋዕላ ጌርካ ነቶም ፀለውቲ ሰባት ዝበሃሉ ኣብ ዓዶም ከይዶም ቅዱስ ቅንዕ ሓዲሮም ከምዚ ክገብሩ ኢና ንፅበልና።

0: ካብዚ ኩሉ ፃዕርን መስዋእትነትን ህዝቢ ድግሳ ዓብ ረብሓታት ክሓፈስ ምዃኑ ፍልጥ እዩ። ቅድሚ ቁጠባዊ ረብሓታት እቲ ኣከባቢ ዳግማይ ሓምላይ ክኸውን ከሎ ዝፈጥሮ ናይ ኣእምሮ ርግኣትን ውቃብን ዓብዩ። እቲ ዝተተኽለ ኣግራብ ሓመድ ካብ ምብሕጓግ ክከላኸል እዩ። ማይ ኣብ መሬት ክሰረፅ ብምግባር ድማ ምንጪ ማይ ክህብትም እዩ። እቲ ረብሓታት ብዙሕ እዩ።
1: እስቲ ዋና ሓመረት ናይቲ ነገር እዩ። ስለዚ ንሕና ኣብዚ ብኩላት ዋርድያታት ገይርና ኣለና። ልዕሊ ኩሉ ግን ንቕሓት ናይቲ ሕብረተሰብ ናይቲ ተወላዲ ድግሳ ኣበሪኽና ኣለና ይፈልጥ እዩ። እዚኣ ውፅኢታ ርእዋ ስለ ዘሎ ካብ ጥንቲ ጥቅምቲ ከዓ ናቶም ከመይ ገይሮም ኣፅኒሖም ኣለዉ ርእዎ ኣለዉ ኮ ተካሊ ቦታ ቀላጥ ኮይኑ ዘሎ ናቶም ግን እንታይ ኮይኑ ዘሎ ስለ ዝፈልጡ ምስቲ ቀፃሊ ዝወሃቦም ጎስጓስ ስለዚ ሓለዋ ጌርካ ውፅኢታዊ ስራሕ ስራሕ ኣሎ። ስለዚ እቲ ንቕሓት ምብራኽ ጥቕሙ ፈሊጦም ኣለዉ። ናይዚ ንድሕር ጌርካ ከዓ ዝላዕለ ረብሓ ከም ትረክብ ኣዳዕዲኦም ተረዲእዎም ስለ ዘሎ ስለዚ እዚ ንምሕዝኡ ንምክላሉ ዋላ ትሪእዎ ዘለኹም ትግራውቲ ግራት እዩ ነይሩ ዝብታሕቲ ርኢና ዘና ሕጂ ንሱ እንደገና ንታሕቲ ክንቅፅልና ኢሎም በቃ ኣብ ምግራብ ክንኣትዮና ኣሎ ኩሉ ክጉርብዎ መደብ ገረም ኣሎ። ሕጂ ብ35 ሄክታር በፂሑ ኣሎ። ንዓመታ ኣብ 40 ክነብፅሖ መደብ ኣለና። ምክንያቱ መዓት ቃፅዖታት ዘሎ መሬት ናይ ድግሳ ይውዳን እዩ። ነዚሳት ግን ሕጂ እቲ ሓሓልፍካ ዘሎ ቃፅዖፆ ግራውቲ ኣብ ምግራብ ክነእትዮና ከም ዝረእኹሞ ማለት
2: እዩ። እዞም ሓረቶ እዚኦም ኣተሓሳስቦኦም ምዕብል እንድዩ ኣብ ቃልሲ ተፈተኑ እንድዮም ዞም ዓዲ እዚ ድቦ ኣገልግሎት ቀሊል ኣይኮነን ፅባሕንኮ ንዓዲ ዝጠቅም ሓባራዊ ዝኾነ ገለ ህንፃታት ክሃንፁ ከለዉ ምስ ኣኸለ ፍቓድ ሓቲቶም ቅርሲ ኮይኑ ክነብር ኣይኮነን ቆሪፆም ክጥቀምሉ ሸይጦም እንደገና ቆላምጤስ ብጨብጨብኡ ዓመት ዓመት እንዳተቆርፀ እዩ ንቐፃልነት ደገልግለካ እዚ ኣቕሊልካ ዝረአየ ኣይክውነን ነቲ ብከላ ውን ንዓና ንኩሉ ነዚ ሃገር ውን ሓጋዝ እዩ። ኣብ ብከላ እንተሪኢኻ ሕጂ ኩሉ ፃዕሩን ድኻሙን እዚ መንግስቲ ገረብ ክግረብ ኣሎ። እንታይ ዓመት ዓመት ተምሃሮም ማእቶት እንዳወፈሩ ዝግርቡ ዘለዉ እዚ ግን ካብ ተምሃሮ ከይተፅብኻ ባዕሉ ዝዓዲ ዝገረቦ እዩ። ውፅኢቱ ከዓ ንቐፃሊ ኣቕሊልካ ዝረአ ኣይኮነን ኣበርክቶ ቕሊልካ ዝረአ ኣይኮነን ዝብርኢቶ ይደለኒ።
3: ሕጂ ውፅኢት ናይ ምግራብ ብቁጠባ ክትሪኦ ትኽእል ኢኻ። በቲ ናይ ኣከባብያዊ ለውጢ ክትሪኦ ትኽእላ ብብዙሕ መንገዲ ክንግምግሞ ንኽእል ኢና። ሓደ ኣብቲ ኣከባብያዊ ለውጢ ነዊሕ ከይከድና እዚ ንሪኦ ዘለና ሕፅረት ዝናብ ዘጋጥመና ዘሎ ካብ ብርሰት ኣግራብ ዝመፀ እዩ። ስለዚ ምስ ዝካየድ ዘሎ ናይ ምግራብ ንጥፈታት እቲ ናይ ባህርያዊ ለውጢ ዝናብ ክመፅእ ይኽእል እዩ። ኣብኡ ለውጢ ክህሉ ይኽእል እዩ። ናይቲ ክሊማዊ ለውጢ ማለት እዩ። ካልኣይ ብቁጠባ እውን እንድሕር ርኢናዮ ኣብዚ ከባቢ ዘለዎ ዓድታት ቀላሚጦስ ምስ ኣኸለ ብዓዲ ደረጃ ሸይጠን ኣብ ቁጠባ ብዙሕ ለውጢ እየን ዝገብረ። ምዕቃብ ማይን ሓመድን ተቐዳማይ ነገር እዩ። ማይ ንሓመድን ከይተዓቀበ ዋላ ንሕርሻኻ ከተሰስን ስለ ዘይትኽእል፣ እቶት ከተዕቢ ስለ ዘይትኽእል ገረብ እንድሕር ተኺልካዮ ሓደ ምዕቃብ ማይን ሓመድን ኣሎ። ካልኣይ በቲ ቁጠባዊ እቶት ኣሎ። እቲ ምዕቃብ ማይን ሓመድን እውን ኣብ ቁጠባዊ እቶትካ ጥቕሚ ኣለዎ። ምክንያቱ ሕርሻኻ እንድሕር ማይን ሓመድን ዓቂብካ ኣሉ እቶትካ ከዓ ብኡ መንፅር ይዓቢ ማለት። ስለዚ ትቁጠባካ ከዓ ይዓቢ ኣሎ።
4: ሕጂ ረብሓታትና ክዛርብ ኣብ ዝሓለፈ እዋን ልክዕ ኢና መንግስቲ ሓቲትና እቲ ዝገረበ ነቲ ፅጉምን ነቲ ዘለዎ ና ማዕራረ ብከክ ከም ዘለዎ ዓቕሚ ገይሩ ክጥቀም ከም ዘለዎ እዩ ገይሩ። ምክንያቱ ዕንጨይቲ ሎሚ እዋን ክትበትኽ ኩልኩል እዩ።

0: ንዝዘጥረኻዮ ነገር መንግስቲ ዘፍቀደልካ ግን ንመንግስቲ ሓቲትካ ክትገብር እቲ ዝበለፀ ስለ ዝኾነ ብዓይነት ቀላምጦስ ከዓ ኣብ ኩሉ እዩ ዝኣቱ፣ ኣብ መረባ ኣቱ፣ ኣብ ክሽነ ኣቱ፣ ኣብ ደረሳ ናይ ብዕር እውን ኣቱ እዩ። ስለዚ ኣተባቢዕና እዩ ተሓለፈ ዓወት ከምኡ ጌርና ስለተማኣልና ነንሕድና ዘረኣየና ስለ ዝገበርና እዩ። ስለዚ ኣተባቢዕና እዩ ክብል ዝኽእላኒ
1: እዚ ጠቕሙ ኣብዚ ብፃሕ ምስ በፅሐ ብዓዲ መልክዕ ቆሪፅና መስርሒ ገዛውቲ ብምጡን ገንዘብ ተሸይጡ መስርሒ ገዛውቲ ንክኾነና ፅጉምን ርኹብን ኩሉ ብማዕረ ነቲ ፀገም ሓውና እንዳ ኣመሓየሽና ሸይጥና ንጥቀመሉ።
0: ኣብዚ ዓዲ ሓደ ጎስጓስ ጥራሕ ዘይኮነ ኣብ ነኮብ ሰገብታ 3-4 እየ ብውሕድ ዝሓዘ እዩ ቁፎ ንህቢ ቀላምጦስ ከዓ ዕምባብኡ ካብቶም ንንህቢ መገብቲ ስሕበት ማይ ወይ ማይ እውን ኣሎ ወይ። ስለዚ ሓደ በቲ ሓደ ስሕበት ማይ ኣሎ፣ ሓደ ከዓ ንጥቀምቲ ኢና በቲ ቀላምጦስ ኣግራብ፣ ሳልሳይ ከዓ እዚ ዝብሎ ዘለካ ናይ ንህብን ኣዝዩ ዝመቀረ ናይ ንህቢ ሰራርሓን ዝሓሸን ሓልክ ዘይሓትትን ስለ ዝኾነ ንብዙሕ ሰብ ዝተባብዒ ኮይኑ ዘሎ ናቱ ፍርያ ስለዚ ክበሉ ምኽኣሉ
2: ኣብ መደምደምታ እቲ ኣብ ዓዲ ድግሳ ዝተረየ ፃዕሪ ሰብን ተፈጥሮን ተሓባቢሮም ክሰርሑ ከለዉ ዝፈጥሮ ተኣምር ዘርእዩ ህዝቢ ድግሳ ብዘረዮ ፅንዓትን ናይ ሓባር ውዳብን ዝነበረ ብድሆታት ናብ ዓወት ቀይሮም እዚ ናይ ምግራብ ስራሕ እዚ ንፅባሕ ዝተተኽለ ናይ ሂወት መሰረት እዩ። ፍረ ናይዚ ሎሚ ዝፈስቲ ስራሃፅን ዝተጓዓዘዎ ርሕቀትን ፅባሕ ብልምሉም ትርኢት ብምቹእ ክሊማ ብሃብታም ፍርያምነት ክኽፈል እዩ። ህዝቢ ድግሳ ብተግባሮም ኣብነት ዝኸውን ስራሕ ዝረኣዩ ኮይኖም እቲ ዝተተኽለ ፈልሲ ከምቲ ዝተተኽለሉ ዕላማ ዓብዩ ክንርኢ ምንዮትና እዩ።

ክቡራት ተኸታተልትና ስዒባ ትቐርብ ንኡስ መደብ እታ ብክኢላ ምድላዊ ምግቢ ኣስመረት ዳምር ከምኡውን ክኢላ ስነ መኣዛ ምግቢ ሕሩይ በረኸት እናተደለወት ትቐርብ ንኡስ መደብ መኣዛ ፍለ ፃዕርያ ንቐደም በሉ

0: السلام عليكم.
1: وعليكم السلام.
0: مناي
1: مناي
0: سلام سلام. زخبركم تخاتلتي ازي مدب معزه فرت صعريو ابيهر عفارينا زلنا كنينو كنينو راسي دايلو كنينو كنينو كنينو راسي داي كنينو كنينو كنينو راسي داي كنينو.
2: ናይ ሎሚ መደብ መኣዛ ፍረ ጻዕሪ ኣብ ብኩነይታ እተባህለ ባህላዊ መግቢ ዓፋር እዩ ከተኮር። ነዚ መግቢ ንምድላው ዘድልዩና ጥረ ነገራት 1 ኪሎ ስርናይ፣ 1 ፍንጃል ጠስሚ፣ 1 ሊትሮ ጸባ፣ 100 ግራም መዓር፣ 1 ማንካ ጣውላ ኣበሶዳ፣ 1 ማንካ ጣውላ ህሩድ ብ1 ፍንጃል ማይ ዝተበፅበፀ ማለት እዩ። መባኩዕቲ ጨው ድማ ከመድላይነት እዮም።
0: ክብራት ተኸታተልትና ከምዚ ትርእይዎ ዘለኹም ስርናይ ጥሒና ወዲና ሕጂ ክንጅምር ኢና ክንለውስ ኢና። ጨው፣ ኣበሱዳ፣ ሁሩድ ከዓ ሁሩድ በፅቢፃቶ ፀኒሓ ብፍንጃል ድሓር ብማይ ዝሕልያ ትለውሶ ዘላ ሓርጭ ስርናይ እዩ። ከምዚ ትርእይዎ ዘለኹም ጨው ጌርናሉ ኣበሱዳ ሁሩድ ከዓ ብፅብፅ ኣቢላቶ ሁሩድ ከዓ የትያትሉላ ብማይ ጌራ ትለውሶ ዘላ መባኩዕቲ ዝደለናዮ ክንጥቀም ንኽእል ኢና። እንተደሊና ካብ ናይ ማይ ቢሖ ባህርያዊ መባኩዕቲ ኮነልና ተደሊና ከዓኒ ካብ ለቢቶ ማለት እዩ። ንክበኩዕ እቲ ተደልዩ ዘሎ ክንለውሶ ድፀናሕና ሓርጭና ከምዚ ኢሉ ኣብ ኮራ ገልቢጥና የለና።

ውክዒልና ኣሎ ሕጂ ነዚ ድስቲ ጠስሚ ትገብረሉ ላቁር ከይሒዘና ማእታን ማለት እዩ። እዚ ምስ ለወስናዮ ብዙሕ ግዜ ወስድን እዩ ንኽቦ ከዓልና ንፅበዮ ርብዒ ሰዓት 10 ደቂቃ ይሓልፍኒ እየ።

ከምዛ ትሪእዋ ዘለኹም ፅቡቅ ገይራ ጥፍጥፍ ኣቢላት ኣላ። ብላዕሊ ከዓ ሓዊ ክግበሮ ስለ ዘለዎ ኣብ መፅሓር ሓዊ ሓዊ ትግሕጥ ኣላ። ክገብራ እዚኣ ይበር ኣብዚኣ ከምዚ ኢልና መሰኽተትናያ ብላዕሊ ሓዊ ንገብረሉ ማለት እዩ። እዚ እንታይ እዩ ዝኸውን ዘሎ? ብክልቲኡ ብማዕረ ንክበስል ብላዕልን ብታሕትን ሓዊ ንክረክብ ልክዕ ከም ፎርኖ ማለት እዩ።

0: እጂ ራይዋ ክትፅብቅ ኮይና ደስ ኢላትልና ኣላ። ከምዚ ኢላ ምስ በሰለት ከዓ ካብዛ ድስቲ ናብዛ ኮራ ንግልብጣ ማለት እዩ። እዛ ትሪእዋ ዘለኹም ምግቢ ቡክኔታ እያ ትበሃል። ቡክኔታ ብካልእ ኣገባብ ኣብ በረኻ ሓመድ ፊሕርካ እምኒ ፀፊሕ ጌርካ ነቲ እምኒ ርሲንካ ኣብኡውን ይስራሕ እዩ። እስኡ እውን ትመበቀላዊ ኣሰራርሕና እዩ ቡክኔታ። እዚ ንገብሮ ዘለና ከዓ ማእዛዊ ትሕዝቶን ውሕስ መግብን ስለ ንብል ዘለና ንዝያዳ ፅሬት ከዓኒ ኣብ ድስቲ ክንሰርሖ ንወሲና ማለት እዩ። ፍርቁ ክንፍትፍቶ ንኽእል እንተደሊና ብምፍትፋት ፈትፊትና መዓርን ጠስምን ወሲኽና ክንምገቦ ንኽእል። ስድራ ከቢባ ክትምገቦ ትኽእል። እንተደሊና ከዓ ጨዲድና ኣብ ውሽጢ እቲና ነቲ መዓርን ጠስምን ጭዶ ይኸውን ኣሎ ማለት እዩ። ንወፍሪ ንዝወፍሩ ከዓ ከምኡ ጌርና ክንህቦም ንኽእል ማለት ክነስንቆም ንኽእል። ሕጂ ንፈትፍት። ሕጂ ከም ዝትሪእዎ ዘለኹም ፍትፍት ኣቢልና ወዲእና ኣለና። ፀባ ቀሪብና ኣለና። መዓር እውን ከምኡ ተዳሊሎ ጠስሚ ከዓ ኣዳሊና ኣለና። ኩሉ ትሕሶና ኣዳሊና ንምስራሕ ተዳሊና ኣለና ማለት እዩ። ሕጂ ቅድም እንታይ ና ክንገብረሉ?
1: ፀባ ንገብረ
0: ፀባ ምስ ገበርና መዓር ንገብር ኣለና። ዳሓር ጠስሚ በፂሕና ኣለና። ሕጂ ኩሉ የቲና ኣለና። ክንፍትፍቶ እንዲና ቡክኔታ ኢና ንሰርሕ ዘለና። ካብ ሓርጭ ስርናይ ሰንኪትና ቅጫ ኩሉ የቲና ኣሉ ማለት እዩ። ኣብ ሱዳ ጨው ሁሩድ ኣቃሚማያ ሰሪሓታ። ብድሕሪኦ ከዓ ፀባን መዓርን ጠስምን ኒእትያ ትፍትፍት ኣላ ከምዚ ኢላ ቡክኔታ ከምዛ ትሪእዋ ኮይና ትወዲ ኣላ። ሕጂ ንምምጋብ ድልውቲ ኮይና ኣላ።

0: ብኩነታ ኢድካ ዝቆርፅ መግቢ ንማእዛዊ ትሕዝትን ጥዕናዊ ረብሓታትን ዝምልከት ከዓኒ ክኢላስ ናማእዛ መግቢ ክሕብረናዩ ብሓባር ንከታተል
1: ራይ ኣሰራርሓ ብኩነታ ክርኢ ፀኒሕና ኣዝዩ ደስ ዘብል ልክዕ ከምዚ ናይ ኣስመራ ፓስቲ ኮይኑ ይስማዓካ ማራ ዘበህግ መቐረት ኣሎ ነቲ ማእዛዊ ትሕዝትን ጥዕናዊ ረብሓታትን ክርኢ ከለና ድማ እዚ መኣዲ እዚ ከባቢ 4500 ዝኸውን መጠን ሓይሊ ክህበና ከሎ ኣብ ሓደ ነፍሲ ወከፍ ሰብ ክመፅ ከሎ ድማ 749 ዝኾን መጠን ሓይሊ ኣለና እዚ ንመገሻ ክትከይድ ከለኻ ንኣርሒካ ክትከይድ ከለኻ ወይ ንጉስነት ኣርሒካ ክከይድ ከለኻ ድማ ኣዝዩ ሓይሊ ሂብካ ዝፀንሕ ዝኽእል ትሕዝቶ ስብሒ ዝበሃል ኣሎ ስብሒ ክወዳደር ከሎ ካብ ካርቦሃይድሬትን ፕሮቲንን ብዕስፊ መጠን ሓይሊ ክህበና ዝኽእል ዓቕሚ ኣሎ ኣብቲ ትሕዝቶ ቫይታሚን ክንርኢ ከለና ቫይታሚን ቢ ኮምፕሌክስ ዝበሃሉ ከም በዓል ናያሲን ፎሌት ራይቦፍላቪን ታይሚን ሒዝና ይርከብ ኣብቲ ማዕድን ክንርኢ ከለና ድማ ብዙሓት ማዕድናት ኣሎ ከም በዓል ካልሽዮም ማግኔዥዮም ኣይሮን ካልእ እውን ተወሳኺታት ከም በዓል ሶድዮም ሰሌንዮም ዝበሃሉ ኣለዉ እዚኣቶም በብሓደ እቲ ዘለዎ ናቶም ጥዕናዊ ረብሓታት ክንርኢ ከለና ካብ ኣብ ስርዓተ መትኒ ኣብ ስርዓተ ሕማም ምፅራር ኣብ ናይ ምዝካር ዓቕሚ እውን ከም በዓል ሜሞሪ ዝበሃሉ እዞም ኩሎም ወላ ኣብ ከብድና ድማ ካብ ድያርያ ወይ ድማ ውፅኣት ዝበሃል ሕማም ዝከላኸል ብጣዕሚ ፅቡቕ ዝኾነ ጥዕናዊ ረብሓታት ሒዝና ኣቒፍልና ይርከብ በሉ ንቐደም በሉ
2: ባህላዊ መግቢ ብሄረ ዓፋር ብኩነይታ ሓይሊ ዝህበና ትሕዝቶ ፀዓት ማእከላይ ዓቐን ክህልዎን ከሎ ብማዕድናዊ ትሕዝቶ ድማ ሃብታም መግቢ እዩ ጎዲልዎ ዘሎ ትሕዝቶ ኣብ ማይ ዝሓቁን ኣብ ቅብኢ ዝሓቁን ቫይታሚናት እዩ ነዞም ቫይታሚናት ንኽንረክብ ኣብቲ ነዚ መግቢ እንምገበሉ መዓልቲ ብዝተኸኣለ መጠን ገለ ካብ ፍሩታታትን ኣሕምልትን ወይ እውን ጸላም ከብዲ ወይ ፉል ክንውስኽ ይግባእ
3: ኣሃ ዓፈራ እዩ እንቲ ምግዓላ ሃድየታ ኩሒ
0: ሽክረን ብጣዕሚ ዘመስግን ብጣዕሚ ይቐኒለይ ክቡራት ተኸታተልቲ ከም ዝርእዮ ዘለኹም ህዝቢ ዓፋር ኣዝዩ ፍሕሽዋ ኣቀባብላ ገይሩ እዩ ተቐቢልና ምሄርና ኩሉ እዚኣ ከዓ ህያብ ተዋሂበ ኣለኹ ካልእ ግዜ ኣብ ካልእ መደብ ክሳዕ ንራኽብ ሰላም ቅነ
4: ዝኸበርኩም ተኸታተልትና ናባኹም ከነብሎ ዝፀናሕና መደብ ኣብ ዝተዛዚሙሎ ከም ወትሩ ኣብ መደባትና ሕቶ ርእቶ ወይ ሃናፂ ንቐፌታም ዝህልወኩም ኣብ ታሕቲ ቀሪቡ ብዘሎ ኣድራሻ ክትረኽቡና ትኽእሉ ኢኹም ስናይ ቅነ ንኹልና ውሕስን ማእዛውን መግቢ ንኹሉ ኣብ ኩሉ

ብዓይኒ ንስሪ ዝተቐርጸ ስእልታት ኣብ ብሰማይ ዝተቐድሐ ጽንኩሩን ግርማውን ኣኽራናት ሳሕል ይረአ። ካሜራ ቀሲላ ናብ ብከተማ ናቕፋ ገጻ ትወርድ። ድምፅታት ንፋስን ርሑቕ ዘቃልሕ መዳፍዕ ኢትዮጵያ ይስማዕ። በንጻሩ ዓረን ሓጺናዊ ሕልና ተጋዳላይ ከም ወርቂ ብጓሃር ይኹላዕ። ፍሽኽ ይብል ፍሽኽታዩ ፍረ ጽንዓቱ። እቲ እምባ እውን ማይ ከም ዝዘነቦ እናተቓጸለ መሊሱ ይተርር። ምክንያቱ ኣኽራናት ኤርትራ ንዋናታቱ ይመድሐን። ሕብሪ ሰማያት ሳሕል ድምቀትን ህሰትን ደበናታት ናቕፋ ብዓብዩ መሰለትን ትርኢትን እምባታት ሓበን ሓቅታትን ታሪኽን ምስጢራት ገድልን ዝተሰለሙ እዮም። መልሲ ነጸብራቕ ናይቲ ኣባይታን ብግብርን ዝዕመም ዝነበረ ተኣምራት ኩሉ ዓቢሎም የጉልሑ።

ወና ንዝርኢ ባንኩሮ ንዝዕዘብ ብዕምቀት ንዝመራምር ኣብዚ ከምዚ ዝኣመሰለ መጓር እሳት ኣብዚ ቃሪ ዝሽትት ካብዚ ኣኻውሕ ዝምክኽ ቦምባታት ፍጡር ሰብ ምስትንፋሱን ርሑን ክወፅእ ይኽእል እዩ ኢሉ ክሓስብ ኣይክእልን እዩ ግን ሓፂን ዘምክን ፅንዓት ካብ ሓሙሽቲ ጥፋኣት ወፅኡ ሽግዓወትን ሓርነትን ይጓናፀፍ እዚ መደብ እዚ ነቲ ኣብ ቅድሚ መጥቃዕቲ ሓርነት ከተማ ፍዓበት 1988 ዝነበረ ንስሑላን ዝስሕል ዕማማት ህዝባዊ ግንባርን ደምሳሲ ስርሒትን ከንጸባርቕ እዩ

0: ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍጸም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ። ንቑኑዕ ሓበሬታ ከም ምንጪ ሓይሊ ብምጥቃም ከ ወድዓዊ ቁኑዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብጻሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ጽዩም ልምድታት እዩ ኣብ ህዝባዊ ግንባር። መቕሉልነትካ መግለጺ ፍልጠትን ብቕዓትን እዩ። ንጸላኢኻ ከም ግናዕ ጻዕዳ ኢትካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረጸ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀምቲ ኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፁ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓ ኒተዓወት ኣብ ዝሓፀረ ናይ 30 ደቂቀ ምውድኡ ንዓይ ከም ሓደ ኣብ እንታሽም ኮይኑ ስምዓኒ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ምሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ድርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ስለዚ እትኻል ተኽሲ ዕላማ ተወቂዑ ግን ንዘይዓኒ ብክልተ ኣገባባት እንትኻል ንገብር እዳ ርሕቀት ተቃይሩ ኣብኡ ኸልና ተኽሲ ንደቂ ምዝገባ ርሕቀት ከይቀየርኒ እዳ ምዝገባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎ ዓምቅር ከዓ ክውስኽ ወይ ከዓ ክጎድል ይኽእል ማለት እዩ። ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
2: ጣዕቀም ምፍንታት ውቃዕ ብሚል እዩ ዝብለ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንጻር እንደገና ክመዓራረ ንጻር እንደገና ምስተመዓራረየ እታ ውቃዕ ኣበየናይ ምልክት ካልእ ምትኻል ተኽሲ ኣብ ርሕቀት ርሕቀት ቋም ዝኸውን ሰለስተ ገባት ከም ዘለዉና ዓቐን ፍንታት ውቃዕ ክምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ ዕርማት ተኽሲ ይፍፀም ዓቐን ዝያዳ ዘርብሕ ዕርማት ኩሉ ግዜ ኣብቲ ኣገባባ ረኻኽባ ርሕቀትና እዩ ዝመልኩ ሽቡጥ ኮይኑ ግን 100 ሜትሮ ንወስድ ንቢኦም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ምክንያ ዘለና ርሕቀት ንወስድ ማለት እዩ። ንኣብነት ተደ ኣብ 600 ትኩስ ፀኒሕና

ቀዳማይ ተኽሲ ተውቃዕ እንተደኣ ተሪፋ 8 እንደገና ተውቃዕ እንተደኣ ተሪፋ ብ2000 ትኩስ ማለት እዩ። ኣብ ከምዚ ኩነት እንተደኣ ተውቃዕ ሓሊፋ ግን ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይግፅእ።

0: መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክዕ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። ዝኻዩ ነቲ ሚዛን ዝቀያይሮም ሓደ ክንዳ 10 100 ኮይኑ ክጋደል ድሉ ዝኸውን።
1: ስቀትናትሓርሓሪ

0: ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኛት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጉል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቐለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጻባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላኣይ እንታይ ከም ዝገብር ጠፊእዎ ነናሓያዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሃዱና ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተተኺልላ ነይሩ። ብዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ደቂ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝንያ። እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ኸነጥብን ቴማና ይደሎ ዝቐይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃላ ማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከሏ እቲ ዝትኩስ ዝነበረ ናይ ታንኪ መድፋ ዓጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገጹ ከምዝኣቱ ዝገብራ ንጸላኢ ወይ ከምዘይሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ጸላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ጸላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ጸላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስቲን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ጸላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥቢ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ጸላእ ንኸይምለስ ብታሕቲ እውን ሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዓ ዘሎ ኣሃታትና ሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ። ልክዕ ከም ዝበልናያ እውን ናባና ገጹ ሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕው ናውሪድና ውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታ እቲ ሓይሊ ናይ ጸላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ጸላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና።

0: ስትራቴጂ ሓንፂፆም ንሓሳባቱ ንምትግባር ኣብ ዘብቅዕ ቁመና ከበፅሕ ብሉፅ ክብርታት ኣብ መንፈስ ተቓለስቲ ኣስሪፅ እዩ ከምኡ ክንዲ ዝኾነ ኸ 1977 ውሕዳት ከተማታት ገዲፍካ ሓራ ክወፅእ ኣይተሸገረን። እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራእዩ። መጥቃዕቲ ህዝባ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቖጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪኽ ይሰሪሑ። ሽዑ እውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳኣ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን።
1: መጀመርያ እቲ መጥቃዕትናትና ምስቲ ናይ ግንባራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲያም ናይ መጀመርያ ዝነበረ ድፍዓት ብምሉእ ተቋፂርና ማለት እዩ። ስለዚ ናይ ደብር ሓሊፍ ደቡባ ፋዕበት ብቐጥታ ዘሎ ማለት እዩ ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳኣሰረ ድፋዓት ብምሉኡ ምስኡ ደቡባዊ ምራቅ ጥወ ናይ ቃርስዒት ገለ ዝብሎት ኣባታት ምስኡ ተኣሰረ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ድግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸትካ ብቐጥታ ሰዓት 5 ጀሚርና ማለት እዩ። ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናደው እዚ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋብ ኩሉ ድዋሃት እቲ ናይ ሰሜን ይኹን የማን ዝነበረ ኣህወታት ብምሉእ ብግንባራት ብግስግስ ነበረ ናትና ኣብ ደለናይ ሓዲርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ብምልጣሕ ክንቋፀር ኽኢልና ኣብዚ ምናልባት ምስቲ ዝነበረ ዓቕሚ ናይ ጸላኢ ኣብ ታንክታት ኣብ ረሻሻት ይኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግእ መሰረቱ ቀልጢፉ ምስ ተጀመረኡ ከሎ ጥራሕ ዳርጋ ንብረቱ ረራሕሪሕዎ ጥራሕ ተባታት ንክግቲኢሉ ማለት እዩ። ኣብ ውሽጢ ሓደ ሰዓት ከዓ ኩሉ ተወዲዩ እዚ ምስቲ ናይ ቅድሚ ሕጅን ናይ ሕጅን ብሓንሳእና ኣፅርካ ጥነት ዳርጋ ኮነ ክበሃል ክኣል እዩ ኣብ ቅድሚ ዝነበረ ዓይነት ናይ ሰራዊት ናይ ሕጂ ፈላለ ማለት እዩ ምስ ከምዚ ዓይነት ሰራዊት ኣብቲ ናይ ቅድሚ ሕጂ ዝነበሩ ነር ተትኸውን ካልእ ስትረፍ ኣብ ውሽጢ ዓዲ ምስ ነበሩ ፅዋር ብዙሕ ይፍላይ ቁሩብ ከዳናዊ ጌካ ዝግባእ ማለት እዩ ምስ ናይ ሕጂ ድኻም ናይ ሰራዊትን ካልእ እንተዛሚዱ ግን ምስ ዝነበሩ ዓቕሚ ናይ ኣፅዋር ዳርጋ ብምሉእ ገዲፉ ከይድ ክኢሉ ማለት እዩ። ስለዚ ምስ ከምዚ ጠሚርካ ርኢኻ ሲ ኣይነበሮን
2: እዚ ብዛዕባ ኣፍ ዓበት ከታሙ ዝሓዝክ እንታይ ስምዒት ተሰምዐካ?
1: ፅቡቅ ሰማዓ ከራይ ዝ እዚ ከም ፍሉይ ምስቲ ናይ ህዝቢ ኤርትራ ሽግር ይካጥሙተን ስለዚ ምስ ከምዚታት እዚ ብዙሕ መስመራት ንዕኡ ተዓፂዮ ምህላው ኣብ ጥሜት ኣብ ስደት ኣብ ሽግር ምህላው ርዲ ነዚ ናይ ኣፍ ዓበት ትፍላይ ምፍታሕ ከ ምስትናትና ዓበይቲ ወተሃደራዊ ኣቕታት መጥራሕ ዘይኮነስ ምስቲ ዓብዪ ናይ ህዝቢ ዘሎ ሽግር ዓብ ፍታሕ ምዃኑ ጥራሕ ስለ ዝኾነ ንኩሉ ህዝቢ ኤርትራ ብሓፈሻስ ኣብ ሓጎስ ዝስምዑ እዩ።

ኣመትናት ሓርሓሪ ሓይሉ ምስከንፈለ ካብ ዕንጋለዲ ህፃን ምስተፈለ ሓይሊ ሓፋይ ሽባር ካብኡ ተልዓለ ፅፍጠትናት ሓርሓሪ

ድሕሪ ሓፈሻዊ ምዝላቕ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ ድሕሪ 10 ዓመት ከ ካልእ ለውጢ ተፈጢሩ።

0: ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕ እዩ። ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ። ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ። መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ። ሰራዊት ተርጊ ክፍጽም ተልእኾ ተዋህበ።
1: ዋ ጽፈጥራ

0: ఎవరుగా నిస్తున్నాయి అబ్బాయి రందా వాళ్ళ హోళ్ళు హోళ్ళు దహారుకుని పోకాము నువ్వు చఫిఫ్ తబ్బిల్కాసి ወገና ድሉ ይደለሁሉ
1: ሐያልን ዘይዕርፍን መኸተን ምርብራብን ወታደራዊ ኃይሊ ኢትዮጵያ ተስፋ ይቁርጽዎም ናይ መጀመርታ ህቦብላ ንፋስ ጥፋት ክሸቦ ጀመረም ወታደራውያን ኣማኸርቲ ሕብረ ሶቪየትን ነቲ መድረኽ ክትንትንዎ ተሰምዑ ከም ሳዕቤኑ ኣዛዝናደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝናደው ንኮሎኔል ጌታነ ሃይለ መዘዞም ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም ኣስታት 20,000 ኣጋር ሰራዊት መካናይዝ ሰራዊት ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም ነዚ ሓበሬታ ዝረኸበ መርሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ ናቕፋ ዘይትመክኽ ሓይልያ ተቐይራም
2: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ እቲ ብየማነ ፀጋም ዘሎ ናሕና ቀዳማይ ቦጠለና ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካ ዚ ናይ ካልኣይ ብርጌድ ኣሃዱ ስጋ ብንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢኢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን ነብሲ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ከይድ ኣለዎ ናይ ተኽሲ ናይ ጢኢትን ቦምባን ናይ ምውዳእ ሕተውን ኣብ ግምት ክኣት ኣለዎ ንሓደ ሙሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና በዚ መሰረት ሓንቲ ጢኢት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና ስለዚ እቲ ቅድሚ ሕጂ ንዳለወሉ ዝነበርና በብግዜኡ ፀላኣ ውሕት ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየት ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን እዚ ኣተኣሳሲርና ክንገልፀ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ኣቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀር እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወታሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩሉና ብሩ እዩ ብግቡእ እውን ኩልና ከም ዝጨረሽንያ ነፍሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነፍሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም ዝኣሃዱ ወላ እኳ ብወግዒ ንስኻ ኮማንዶ ኢኻ ተባሂሉ ተዘይተገልፀሉ ካብቲ ክግበር ዝቐነየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኮማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኮማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዑ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽኳ ንነቁጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኮማንዶ ተባሂሉ ተዘይተገልፀ ካብቲ ኮማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኮማንዶ ምዃኑ ብሩህ ማለት እዩ።

0: ሰራዊት ኢትዮጵያ ንናቕፋ ንምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሶ ከፍካ ኸ ሓሓደ ባዴላ ክድርብ ትዕደን ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳሚት ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋሕታ 17 መጋቢ 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰም። ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጐላጐል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቕ ኩናት ቀጸለም።
1: ቀደም ብሎ በታሕሳስ ወር ውስጥ በሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ

0: በናዶ ኢዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስከበቃበት ጊዜ ጀምሮ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ ኢዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፍግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
1: ሰራዊት ደርግ ካብቃም ጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡም ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታም ንዓሽሩም ክሓልፋ ሃቀና ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወርዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሩኽ ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ይቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹም።
2: እንተ ኮይኑ ጽቡቅ እዩ ውግእ ጽቡቅ ክነብር ከሎ ንሕና ብዝኣተንያ ቦታ ብዙሕ ደጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅናሓና ይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ይሰርሕና ኣሎ ደሽካ ግን ስጋባ ብዙ ጽቡቅ እንዳሰርሐ ናመጠረሽ ኣብዚ ላስ ኣውሪድና እየን ብዛዕባ ተቃውሞ ናትን ብዙሕ ኣይርእና ንሕና ዝተዓቕሙ ናትና እናተኒ ሰማይ ንምድርኒ ንሓና ይከኣላ ና በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንኣይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ዝወሪ ቅድሚ ሕጂ ከም ሕክያ ንሰምዓ ነበረ ብርተ ኮይኑ ስማኣኒ ከምኡ ተፀበና ግን ምስ ርኤና ከዓ ከምዚ የፀበና ከዓ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምኳን እንታይ ተመልክተልካ ዝበል
3: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ ዝመፅና ድሕሪዚ ኣብ ጉዕዞም ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና። ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰልጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ዝሰፍሐ ከተማ ኣብ ዓበት ምቁፅፃርና እዩ።
4: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰምዐ ከም ዝማረኩም?
3: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
5: ብደንደን ዲቡ ኩነታት ከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ዋላ ሓቲ ሒለት ያደበኒ ዲቡ ኣቴና ዋላ ላልትማረክ ማረክና ዋላ ለልቀትል ከማን ቃተልና ዲቡ ዋላ እምበር ፀገም እዩ ዓላ ግናኒ ፅቡቅ ግሩም ኩም ሰልዓልና
6: ያለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቴማና ይደሎ ዝቀይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከሎ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ሕጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቃጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቃፀላን ብዜካ ናይ ጥይትን ናይ ቦ

0: ባንቲ እንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታ ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዝይሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዘካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረ ነተኩቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣሃብታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዕ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድናሉ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹን ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራሉዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማርኸን ጥራይና ተረዲእና ዘለና።
1: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቃልሲ እዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ፅንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን። ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋዕትን ይተሃኒፁ። ነዚ ብቕዓት እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለፅን እዩ። ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓፅሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነን

0: መደብ ማሕበራዊ ትምህርቲ
1: መደብ ማሕበራዊ ትምህርቲ ብሚኒስትር ትምህርቲ እናተዳለወ
0: ብምትሕብባር ሚኒስትሪ ዜና ዝፍኖ መደብ እዩ።
1: እዚ መደብ እዚ
0: ንማሕበራዊ ትምህርቲ
1: ዜግነት
0: ምንባር ብሜላእ
1: ንኽብርታትን ዕቃበ ኣከባብን
0: ብሓፈሻ
1: ንማሕበራዊ ህይወት ዝድህስስ መደብ እዩ።
0: መደብ ማሕበራዊ ትምህርቲ

ሰላም ፍትዋ ተምሃሮ ራብዓይ ክፍሊ ከመይ ቀኒኹም? እንኳዕ ዳግመ ናብ መደብ ማሕበራዊ ትምህርቲ ኣራኸበና። ከም ትፈልጡኒ ስመይ መምህር ብርሃነ ካሕሳይ ይበሃል። ንሎሚ እውን ሓንቲ ምዕራፍ ሒዘልኩም መፅአ ዘለኹ